0: ነቶም ፍሉያት ምልክታት ከለልኽ ክእል ኣሎ እጂ እቲ ግዜ ንብሎ ዘለና ብመሰረት እንታይ እዩ ካብቲ ምልክት ዝተረኣየሉ ኢና ንዛረብ ዘለና ወቕዕ ልብ ንብል ስለ ዘለና ማለት እየ እንተደይ ኮይኑ ግን ነቶም ሕዱር ሕማም ዘለዎም ሰባት በቢግዜኡ በቲ ዝውሃቦም ምልክት በቲ ዝግበረሎም ምክትታል ከምኡ ዓይነት ርእታት ከይጋጥም ንስኻ ትከታተሎም ንሶም ከዓ ዝነለዎም ፀገማት ዘለ ተርእዮታት ይነግሩካ ማለት እዩ
1: ፅቡቅ ምናልባት ገለ ካብዚ ክንብሎ ፅናሕና ምልክታት ኣለዉ ሓደ ሰብ ኣብ ውሽጡ ዝስምዖ ነገራት ገለ ክህሉ ክእል እዩ ስለዚ ብህፁፅ

0: ግን ፍሉያት ረቑሒታት ኣለዉ። ንኣብነት እቲ ቃንዛ ብመሰረቱ ሓድሽ እንድሕር ኮይኑ እቲ ቃንዛ ምስ ጀመረ እንዳበርትዐ ዝኸይድ እንድሕር ኮይኑ ፍሉይነት ቲ ቃንዛ ንዛረብ ስለ ዘለና ማለት እዩ ቀንዲ መልክት እሱ ስለ ዝኾነ ካልእ ተወሳኺ ነገር እንታይ እዩ ኣክንዲ ዝቕንስ እንዳበርትዐ እንዳወሰኺ ዓይቐኑ ወይ ከዓኒ ደየቋርፅ እንድሕር ኮይኑ እዚ ክቀላጠፍ ጥራሕ ደለዎ። ካልእ ተወሳኺ ነቲ ቃንዛ ክገልፁ ዝኽእሉ ነገራት ኣለዉ። መድሃኒት ወሲድካሉ ንዑኡ ዝኸውን መድሃኒት ምናልባት ሓኪም ክበካ ክእል ካልእ ወይ ከዓ ረኺብካ ክተዕግስ ኢልካ ወሲድካ ደይገድፈካ ምስ ዝኸውን እ ንዑኡ ዝምልከት እየ ዝዛረብ ዘለዎ ካልእ መድሃኒት በዕልካ ውሰድ ኣይኮንኩን ዘሎ ኣጋጣሚ ግን ሓኒምካ ነርካ ዋላ እንተኾንካ ኢና ንዛረብ ዘለና ወይ ከዓ ትፈልጦ ኮንካ እንተወሰድካ ደይዕገስ እንተኮይኑ ንዑኡ ዝግባእ መድሃኒት ወሲድካ ደይዕገስ እንተኮይኑ ዝኣመሰሉ ምልክታት ተኣሃኺቦም ክኸዱ ከለዉ እዚ ብቕልጡፍ ሕክምና ክኸይድ ኣለዎ ማለት እዩ እንጂ ኣብዚ ኢና ንዛረብ ዘለና እዞም ሰባት እዚኣቶም እንታይ ክገብሩ ኣለዎም። ስለዚ ሓንሳ እቲ ምልክታት ኣገዳሲ ስለ ዝኾነ ምናልባት ከቢድ ስራሕ ንሰርሕ እንድሕር ፀኒሑ ወይ ከዓ ንክንቀሳቀስ እንደ ፀኒሑ ሰብ ጠጠው ክብል ኣለዎ ክዕርፍ ክኽእል ኣለዎ። ምክንያቱ ብመሰረቱ እቶም ስቴብል እንድሕር ኮይኖም ኣንተ ወይ ዝንዛረበሉ ነበርና መእተው ዝንዛረበሉ ነበርና ኮፍ ምስ በልካ ምስዕረፍካ ከቃንሱ ክቕንሱ ይኽእሉ እዮም ይገድፉካ እዮም። ዘይገድፍ ባህር እንተልይዎ ኮይኑ ዕሪፍካ ገለ ደይገድፍ ንድሕሪ ኣብቲ ወቕዕ ልብ ንብሎ ዘለና ርእስ ናይ ምእታዊ ባህር ኣለካ ማለት እዩ ከምኡ ተርእዮታት ኣለካ ማለት እዩ። ስለዚ ኣብ ከምዚ ግዜ ክተጋጥ ክትገብሮ ዘለካ ተዕረፍቲ መሰረታዊት መገድ መጀመርያ ትገብራ ማለት እዩ። ጠጠው ትብል ተዕርፍ ኣብ ዘለካዮ ኮፍ ኢልካ ሓገዝ ተሓትት ማለት እዩ። እዚ እንታይ እዩ ሕጂ ዝበዝሕ ግዜ ሰብ ቃንዛ ተሰሚዕኒ ገለ ክብል ከሎ ብንዛርቦ ዘና ንወቕዕ ልቢ ንድሕር ዝዓለመ ኮይኑ እቲ ቃንዛ ወይ ከዓ ዝመስል ቃንዛ ንድሕር ኮይኑ ማኪና ክዝውራ ይግባእካ ሓገዝ ክትሓትት ኣለካ ንብሎ ዘና ነዚ እዩ። ኣብ ዘለካዮ ቦታ ኮንካ ክረዳእካ ዝኽእል ሰብ እጂ ንሕክምና ዝምልከት ምድዋል ንድሕር ኮይኑ ዝግባእ ሰርቪስ ተሊ ኮይኑ ሕክምና ደው ኢልካ ሰርቪስ ክትረክብ ትኽእል። እንድሕር ስድራ ቤታዊ ሓገዝ ክትረክብ ኣለካ ኮይኑ ናብቲ ሕክምና ክብፅሓካ ዝኽእል ካልእ ካልእን ከዓኒ ደው ኢልካ ሕክምና ሓገዝ ተሓትት እሞ ኣብ ሕክምና በፅሕካ ከዓኒ እቲ ዝግባእ ነፀርታ ይግበረልካ። እቲ ዝግባእ ነፀርታ ምስ ተገብረ ከዓኒ ነቲ ሕማም ኣነፂርካዮ ስለ ዘለካ ግቡእ ፍወሳ ብመልክዕ እቲ ንፃረ ከዓኒ ክወሃበካ ይግደድ ማለት እዩ።
1: ፅቡቅ ዶክተር ኣገዳሲ ኣስተምህሮ እዩ። እስከ እቲ ቀንዲ ጠንቅታት ንብሎ ናይዚ ፀገም እዚ ወይ ናይዚ ሕማም እዚ እንታይ እዩ? ተጠቃልዕነት ዝያዳ ቁሉዕ ናብ ከምኡ ዓይነት ፀገም ዝገብረካ ምክንያታት እንታይ እዩ?
0: ሕጂ ኣብ ከምዚ ብዙሕ ግዜ ንጠቕሶ ኢና ብዝተፈላለዩ ሕማማት ይጥቀስ እዩ። ጠንቅታትን ተቃልዕነትን ዘለዎም ሰባት ብብዝሒ ከም ሽኮር ዘለዎም ሰባት ክኾኑ ይኽእሉ እዮም ወይ ከዓኒ ልዑል ፀቕጢ ደም ምክንያቱ ልዑል ፀቕጢ ደም ብባህሪኡ ብሓይሊ ስለ ዝሓልፍ ኣብ ሰራውር ደም ንሰራውር ደም ናይ ምህሳይ ባህሪ ኣለዎ። ስለዚ ንሰራውር ደም ናይ ምህሳይ ባህሪ ስለ ዘለዎ ከዓኒ ምስ ልክዕ ከምቲ ዓንተ ወይ ዝበልናዮ ክንድር ንድሕር ክኢሉ እቲ ውሽጣዊ ክፋል ናይ ሰራውር ደም ደም ናይ ምርጋእ ባህሪ ከምፅ ይኽእል እዩ። ደም እንተርጊኡ ከዓኒ ትወቕዕ ልቢ ክመፅ ይኽእል እዩ። ስለዚ ልዑል ፀቕጢ ደም ዘለዎም ሰባት ምክንያቱ ልዑል ፀቕጢ ደም ከምፅኡ እንትኮይኖም ካብቲ ተቃልዓነት ናይ ልዑል ፀቕጢ ደም ናይ ስብሒ ምድሕዳድ ስለ ዝኾነ ማለት እዩ። ስለዚ ሽኮር ልዑል ፀቕጢ ደም ክኸውን ከሎ እቲ መወዳእታ ዝበሃል ከዓኒ እኹል ምንቅስቃስ ዘይምግባር ወይ ከዓኒ ልዑል መጠን ስብሒ ኣብ ኣካላትካ ምህላው ማለት እዩ። ስለዚ እዚ ልዑል መጠን ስብሒ ኣብ ኣካላትካ እንድሕር ሃልዩ እንታይ ኢና ንብል ዝበዝሕ ግዜ ወላ ሽኮር እንተብዛሕካ እቲ ሽኮር ብግዚኡ ኣብቲ ክደት ናይ ኣካላትካ ክተማእዝኖን ከለካ ናብ ስብሒ ናይ ምቕያር ባህር እውን ኣለዎ። ስለዚ ሽኮር ክበዝሕ የብሉ ንብሎ ዘለና ንዕዩ ማለት እዩ። ስለዚ ስብሒ ከዓ ክበዝሕ የብሉ ንምስኡ ማለት እዩ። ምናልባት ከምቲ ብዙሕ ግዜ ይግለፅ እዩ ሰለስተ ፃዕዱ ነገራት ዘይፍተው ተባሂሉ ይግለፅ እዩ ከም ሽኮር ከም ጨው ገለ መሳል ተባሂሉ ብብዙሕ ግዜ ኣብቲ ዝግበር ምሕታት እውን ሰሚዕኩም ክትኮን ትኽእሉ እዮም። ስለዚ እዚኣቶም ነንሕዶም ናይ ምፅላው ባህር ስለ ዘለዎም እዚኣቶም የቃልዑካ ማለት እዩ። ስለዚ ብብዙሕ ጨው ትወስድ ፀቕጢ ደም ቃልዓልካ ፀቕጢ ደም ተመፅኡ ወቕዕ ልቢ ክቃልዓልካ ይኽእል እዩ። ሽኮር ተበዚሑ ዝቐዐቐ ምክንያቱ ሰራውር ደምካ ናይ ምሟት ባህር ኣለዎም ሰራውር ደምካ ናይ መሳይ ባህር ኣለዎም ነርቢ ናይ መሳይ ባህር ኣለዎ ወቕዕ ልቢ ከጋጥመካ ይኽእል እዩ። ስብሒ ምብዛሕ ከዓኒ ነቲ ሰራውር ደም ከሎ ጌና ይብድሎ ስለ ዘሎ ከዓኒ ተወቕዕ ደም ሕጂ እዚኦም ንዕቅኖም እዮም ከዓኒ ባጋዛ ነብስና ክንዕቀኖም ንኽእል ነገራት እዮም። ተዓቂንካስ ክትፈልጦም ኣለካ ድየብልካን ክትፈልጦም ትኽእል ማለት እዩ። ክትቅይሮም ዝግባእካ ጠንቅታትካ ኣለዉ እንጂ እዚኦም ክትቅይሮም ዝግባእካ ነጠንቅታት ከዓኒ ብመሰረቱ በዚሕ ግዜ መትካኽ ሽጋራ ደው ክተብሎ ኣለካ። ምክንያቱ መትካኽ ሽጋራ ክንብል ከለና ምናልባት ኣብቲ ዳሕራይ ስላይድ ክንሪኦ ንኽእልና መትካኽ ሽጋራ ኣየትክኽን ይኽብለካ ይኽእል እዩ ሰብ ዓርክኻ መሓዛኻ ደትክኽቲ ኮይኑ ግን ኣትካኻ ኢኻ ምክንያቱ ከምቲ ቅድሚ ሕጂ ትዛረብዎ ዝነበርኩም ወይ ዝረእኹም ቅድሚ ሕጂ እንታይ ፓሲቭ ስሞከር ተባሂሉ ዝቕለፅ ሰብ ኣሎ ካብቲ ናይ ትትክ እውን ንዓኻ ክፀልወካ ስለ ዝኽእል ማለት እዩ። እቲ ኣካላዊ ዘይምንቅስቓስ ምግባር ወይ ከዓ ኣካላዊ ምንቅስቓስ ድሩነትነት ምህላው ኣብቲ ኣካላዊ ምንቅስቓስ ድሩት ንድሕር ኮንካ ከዓኒ ነቲ ምክራሽን ካልእን ካልእን ድሕረ ባይታ ክኾኖ ስለ ዝኽእል እዚኣቶም ከዓ ክትቅይሮም ኣለካ ከም ባህሪ የቃልዑኻ ስለ ዝኾኑ ክትንቀሳቀስ ክትክእል ኣለካ ማለት እዩ። ኣመጋግባና ዝበዝሕ ግዜ ጥዑይ ኣመጋግባ ክህልወና ከም ዘለዎ

0: ክትረብዩ እቲ ከዓኒ እቲ ናይ ኣመጋግባ ጉዳይ ከዓኒ ፅሕጎ ዝበዝሖም ዓይነት መግቢ ክትበልዕ ከም ዘለካ ዘየኸርሹ ዓይነት መግብታት ክትበልዕ ከም ዘለካ ብሓፈሻዊ ጌላ ክንዛረብ ከለና ማለት እዩ። እንተደይ ኮይኑ ግን ነቲ ናትካ ናይ ስርዓት ማእከል ብምግባር ኒትሪሽስ ባላንስ ዝኾነ ወይ ከዓኒ ስሩዕ ዝኾነ ቲመጋግባ ኻስ ሙሉእ ዝኾነ ካብ ኩሉ ዘማእዘነ ክኸውን ከሎ ተመራፂ ይኸውን ማለት እዩ።
1: ዶክተር ሳሙኤል ወቅዒ ክጋጥም ከሎ ታሸዓ ትኸውን ታሸዓ ፍፃሚ ከመይ ትመስል ኣብ ቤት ኣብ ዝኾነ ካልእ ቦታታት ኣበይ ኣለካ ውን ትሽዑ ዘጋጠሚ ዝውስኖ ኣብ ስራሕ ክትህሉ ትኽእል ኣብ ዝተፈላለየ። ስለዚ ምስ ኣጋጠመት እቲ ንተጠቃዒ እንታይ ክገብር ኣለዎ? ኣብ ከባቢ ዘለዎ ሰባት እንታይ ክሕግዙ ይኽእሉ? ኣብ ውሽጢ ክንደይ ናብ ሕክምና ክመፅእ ዘለዎ ቁርባ ዚኣ ክትገልፀለይ ሞ ብድሕሪኡ ምስ ኣጋጠመ ከ ብሓፈሽ ሂወቱ ከመይ ክኸውን ዘለዎ ክንዛረብ
0: እጂ እቲ መጥቃዕቲ ክበሃል ንከሎ ሽዑን ሽዑ ማለት እቲ ምልክታት ከምቲ ዓንተ ወይ ዝበለና ዕድል እንድሕር ጌርካ ዝተፈላለየ ምልክታት ስለዝኾኑ ምስ ካልእ እውን ክዋሰቡ ስለዝኽእሉ እቶም ምልክታት ናይ ብሓቂ ንወቐደም ዝምልከታ ምልክታት ተንኩል ማለት 4-3 ዓይነት ምልክታት ንድሕር ኣምፅኢኻ እቲ ናይ ወቕዒ ልቢ ናይ ምዃን ዘለዎ ተኽእሎ ኣዝዩ ልዑል እዩ። ስለዚ እታ መሰረታዊት ነገር ኩሉ ነገር ገዲፍካ ምዕራፍ እያ ተዕርፍ ግዜ ቅተብ ማለት እዩ ግን ኣይኩም ክሉ ኣለኹ ግደፎ ትሰርሖ ዝነበርካ ስትገድፎ ማለት እዩ ኣህልክ ዘለዎ ነገር እንድሕር ኮይኑ ግን ተቀላጢፍካ ከዓ ረድኤት ክትረክብ ኣለካ። ስለዚ ኣብ ከባቢካ ዘሎ ሰብ ዝኾነ ይኹን ዓይነት መድሃኒት ክበካ ፍቁድ ኣይኮን ምክንያቱ ንዕኡ ዝመስሉ ካልኦት ፀገማት ስለ ዘለዎ ኢለ ተዛሪበ ስለ ፅናሕ እንታይ ክገብረካ ድኽእል ግን ተቀላጢፉ ናብቲ ንኸምኡ ነገራት ክፈልጥ ዝኽእል ምስ ምልክታትካ ሒዙካ ክኸይድ ክኽእል ኣሎ ኣብቲ ዝምልከቶ ኣካል ወሲዱ ንሱ ከዓ እቲ ዝግባእ መርመራታት ገይሩ ነቲ ሕማም ከነፅሮ ክኽእል ኣሎ እሱ ምዃኑ ምስ ተፈልጠ ዝውሃብ መድሃኒታት ኣሎ እንጂ መሰረታዊ ነገር ኣብ ሕክምና ምስ በፃሕካ ክትወስዶም ዝግባእካ ሕክምናታት መጀመርያ ንህቦ ከም እንታይ ዝበሃል ናይ 300 ሚሊግራም ኣስፕሪን ሓይኽካ ውሓጥ ይበሃል ወይ ከዓኒ ምናልባት ፀገም ተልዎ ካብ ፅቢፅካ ክትህቦ ወይ ከዓ ውሓጡ ክትብሎ ትኽእል ማለት እዩ። እቲ ዝበለፀ ክትሕይኮ እዩ ነቲ ሓይሊ ዝበካ ምክንያቱ እዚ እንታይ ትገብር ነቲ ዝረግእ ዘሎ ደም ንኸይረግእ ዝያዳ ወይ ከዓኒ ዝያዳ ንኸይእከብ ሞ ነታ ሰራውር ደም ዝያዳ ንኸይዓፅዋ ወይ ከዓኒ ዝያዳ ዓቢሱስ እቲ መጠን ዋሕዚ ንኸይክልክል ተባሂሉ ዝግበር ፍወሳ እዩ ማለት እዩ። ቃንዛ ብርቱዕ ስለ ዝህልዎም ዝበዝሕ ግዜ እቲ ቃንዛ ንብሎ ዘለና ዲስኮንፈርት ስለዝኾነ ንዑኡ መረጋግእ ነገራት መድሃኒታት ይወሃቡ እዮም። ከምኡ ምናልባት ሒዞሞ ዝመፁ ምልክታት እውን ንካልእ ዓይነት ፍወሳ የድርኸካ እዩ። ብኡ መሰረት እቲ ፍወሳኻ ክተኸይዶ እጂ ትሰራው ነቲ ሰራውር ደም ዝኾኑ መድሃኒት ክትህብ ኣለካ ገለ ማለት እዩ። ንኩሉ ዝዓለመ ስለ ዝኾነ ትፈዋውሳኻ መጠን ኦክስጅን ናይቲ ሰብ ርኢኻ ኦክስጅን የልዮ ድ የልዮን ክትፈልጥ ኢኻ ፈሳሲ ኣየናይ ክፋል ናይ ልቢ ተወቂዑ ርኢኻ ከዓ ንፈሳሲ የልዮ ድያ የልዮን ምስ ክስተት መፅይዎ ዘሎ ኣብ ግምት እቲኻ ስለ ዝኽየድ ትፍወሳ ንሕክምና ዝምልከት ኣብ ሕክምና ከድካ ዝግበር ዳኣ እምበር ኣብ ገዛኻ ወይ ከዓኒ ኣብ ዘለካ የወት ኮንካ ዝግበር ነገር ኣይኮነን ማለት እዩ።
1: ድሕሪ ወቂዒ ክግበር ዘለዎ ጥንቃቐ ናቀሪብና ኣለና
0: ድሕሪ ወቕዒ ክትገብሮ ዘለካ ጥንቃቐ መብዛሕትኡ ግዜ ወቕዒ ከም ዘለካ ንድሕር ተፈሊጡ እቲ ዝዓበየ ክትገብሮ ዘለካ ዝተዋሃቡካ መድሃኒታት ዝተዋሃቡካ ግብባብ ምፈወስ መድሃኒታት ብግቡእ ምጥቃም ማለት እዩ። ስለዚ ኣብ ግዜኦም ክትጥቀመሎም ድሕር ደይክኢልካቶም ፍወሳ ዝተዋሃቡ መድሃኒታት ዘየድሊ ሰዕብን ተመፅእ ኣለካ ዘየድሊ ክስተት ካልኣይ ግዜ ናይ መውቃዕ ባህሪ ወይ ከዓኒ ወቕዒ ልብን ክመፀካ ክትድርኽ ኢኻ ማለት እዩ። ስለዚ ነዚኣቶም ክትፈልጥ ክትክእል ኣለካ። እንታይ እዩ ሓደ ሰብ መድሃኒቱ ተዋሂቡ ንድሕር ደይከታተሎ ኮይኑ መድሃኒቱ ተዋሂቡ ንድሕር ዘይስዕቦ ኮይኑ እቲ ወቕዒ ልቢ ይቕፅል ማለት እዩ። እንተቐፂሉ ከዓኒ ክሳብ ምጉዳእ ክመፅእ ይኽእል እዩ ወይ ከዓ ሓልክታት ከምፅእ ይኽእል እዩ። እቶም ሓልክታት ኣዝዮም ብዙሓት ስለ ዝኾኑ ካብ ናይ ህርመት ናይ ልቢ ምትሓዝ ናይ ምጭንጓዕ ባህር ናይ ልቢ ናይ ምትሓት ኣጋብ ክትንክፍ ይኽእል ከምኡውን ነታ ልቢ ዘይተደልየ መሳኮቲ ክትፈጥር ከም ትኽእል ክገብራ ይኽእል እዩ። እጂ ብዙሕ ነገራት ሓልክታት ስለ ዘጋጥመካ ነቲ ሓልክታት ዘርዚርና ክንውድኦ ከሸግር ስለ ዝኽእል መድሃኒትካ ብግቡእ ክትወስድ ኣለካ ማለት እዩ። ምክንያቱ መድሃኒት እንደዋሰድካ ከለካ እንተመፂ እዩ ሽዑ ካልእ ሕክምና ሓገዝ ክትገብር ከም ዘለካ ውን ክትፈልጥ ዘለካ ማለት እዩ። እቲ ካልእ ዳግመ ሕወት ናይ ልቢ ክተበራትዕ ክትክእል ኣለካ። እጂ ዳግሚ ሕወት ናይ ልቢ ሓንሳ ውቕዒ ልቢ ምስ ኣጋጠመ ሜታ ኣኺልዋ እዩ ዝበሃል ነገር ኣይኮነን ደረጃ ይውስኖ ምናልባት ግን ተደይ ኮይኑ ግን ወቕዒ ልቢ ዘጋጠሙ ወዲ የለን ዝበሃል ነገር መልክዕ ኣይኮነን። እንታይ እዩ ምናልባት እዚ ብእንግሊሽ ካርዲያክ ሪሃብሊቴሽን ተባሂሉ ይፅዋዕ። እንታይ እዩ ሪሃብሊቴት ንክትገብራ ንዓኻ ዝምልከተካ ትምህርቲ ክወሃበካ ክኽእል ኣለ። እቲ ትምህርቲ ሕጂ ኣብ ምንታይ ክምርኮስ ይኽእል እዩ? ኣብ ኣመጋግባካ ክምርኮስ ይኽእል እዩ ትገብሮ ማለት እዩ። ኣብ ማግባኻ ክምርኮስ ይኽእል እዩ። ኣብ ሰዓታት ናይ መድሃኒትካ ክምርኮስ ይኽእል እዩ። ምልክታት ናይቲ ሕማም እንታይ ይመስል፣ ብኸመይ መንገዲ ክትከታተሎ ኣለካ፣ እንታይ ዓይነት መጠን ምንቅስቃስ ክትገብር ኣለካ፣ ዝኣመሰሉ ትምህርትታት ትወስድ ማለት እዩ። ካልእ ነቲ ኣካላዊ ምንቅስቃስ ከዓኒ

0: ኣይነ ዓይነት ምንቅስቃስ እንተገበርካ ዝያዳ ይሕሸካ ማለት እንታይ ኢና ክንብለልና ከምዚ ከቢድ ዓብ ምንቅስቃስ ክገብር ዝኽእል ሰብ እንተኮይኑ ፅቡቅ ግን ናብኡ ይትበፅሕ ኒካ ተቀላጢፍካ ከመይ ኢልካ ናብኡ ክትበፅሕ ናትካ ናይ ኢንዱራንስ ወይከዓ ናይ ተፀዋርነት ዓቕሚ ምንቅስቃስ ኣካላት ናይ ምግባር ዓቕሚ ከተማዕብለሉ ትኽእል ትምህርታት እውን ወይ ከዓ ነቲ ምንቅስቃስ ኣካላት ክገብሮ ዘለካ ከዓ እንታይ ክመስል ከም ዘለዎ ትምህርቲ ትወስደሉ መስርሒ ማለት እዩ። ኣጀብዚ ምና ኣብዚ ትምህርቲ ክንብል ከለና ሓኪምካ ክኸውን ይኽእል እዩ። ናይ ስርዓተ ምስትንፋስ ክኢላ ሓኪም ክኸውን ይኽእል እዩ። ናይ ፊዚዮቴራፒ ክኢላ ክኸውን ይኽእል እዩ ከምኡ ዝገበረልካ ማለት እዩ። ግን ብሓፈሻ ከማኻ ዝሓመሙ ሰባት እውን ምስኣቶም ተራኺብካስ ከመይ ኢሎም ይናበሩ ከም ዘለዉ ክትርኢ ትኽእል ማለት እዩ። ካልእ እቲ ምቕያር ጉዳእቲ ልምድታት ማለት እዩ። ስለዚ ጉዳእቲ ልምድታት ኩሉ ግዜ ክረሻ ዘየድሊ ወልፍታት ኣመሰሉ ነገራት ክግደፉ ክኽእሉ ኣሎ። ምክንያቱ እዚኦም እንድሕር ደይተገዲፎም ነቲ ሳዕብን ወይ ከዓ ነቲ ሓልኪ ዝያዳ ንክሰት ትወቅዕ ልቢ ኣብ ሓልክታት ከይዱ ዘየድሊ ጉድኣት ንኸምፅእ የብ ማለት እዩ። ብመርዳእታት ገብሮ እቲ ምክትታል ማለት እዩ። ሕክምናዊ ምክትታል ክትገብር ክትግድ ኣለካ። ምክንያቱ ሓደ ሰብ ወቅዕ ልቢ ምስ ኣጋጠሙ ወቅዕ ልቢ ጋጢምኒ ኢሉ ንዝተዋሃበ መድሃኒት ሒዙ ጥራሕ ስቕ ኢሉ ዝኸይድ ነገር ክኸውን ኣይብሉን ወይ ከዓ ባህርኡ ደይቀይር ሰብ ክኸውን ክእል የብሉን። ባህርኡ ድሕሪ ደይቀይሩ ፍላይ ሕማቅ ባህር ዘለዎ ማለት እየ ዘየድሊ ፀገም ስለ ዘምፅእ ኣብቲ ሕክምናዊ ምክትታል ትገብሮ እንታይ ስምዒታት ኣለካ፣ ከመይ ኣለካ፣ እንታይ ኣለካ፣ እንታይ ሓልክ ከጋጢሙካ ኣሎ ድሕሪ ወቅዕ ልቢ ህንፅኡ ሓልክ ለካ ድ የብልካን እንጂ ናይ ሓፂር ሓልክታት ኣለው ናይ ነዊሕ ሓልክታት ኣለዎ። ምናልባት ኮምፕሊኬሽን ዝተባሂሎም ፅውዑ ኣብ ግዜ ሓፂር ኣብቲ ዋንቲ ዘጋጠሙ ክኾኑ ይኽእሉ እዮም። ንዙሕሓት ግዜ ዝመፅእ ነገራት ክህሉ ስለ ዝኽእል ነዚኦም ከዓ ክርኤልካ ስለ ዘለዎ እቲ በዓል ሞያ ጥዕና ከዓ ብግቡእ ከይድካ ክትከታተል ክክእል ኣለካ ማለት እዩ።
1: ፅቡቅ ዶክተር፣ ሕጂ ንተኸታተልቲ ናይ ቴሌፎን ዕድል ክንህብ ኢና። ክቡራት ተኣዘብትና ናይ ሎሚ ዛዕባና ብዛዕባ ወቕዒ ልቢ እዩ ዘሎ። ኣብዚ ኣርእስቲ እዚ ሞያዊ ምክሪ ዝበና ዘሎ ዶክተር ሳሙኤል ክፍላይ ስፔሻሊስት ውሽጣዊ ሕማማት ካብ ዞባ ኣንሰባ እዩ ከረን። ስለዚ ምስዚ ኣርእስቲ እዚ ዝተኣሳሰር ዘለኩም ሕቶታት በቲ ልሙድ ቴሌፎናትና ኣሎ 12244 54 ወይ ድማ 12247 ደው ኢልኩም ናብ ዶክተራት ኣብ ስትድዮ ንዶክተር ሳሙኤል ክትረኽቦ ትኽእሉ ኢኹም። ዶክተር ክሳብ ቴሌፎን ናይ ተኸታተልትና ንረክብ ብዛዕባ ካብዚኣ ከይወፃና ማለት እዩ ኣካላዊ ምንቅስቃስን ልብን ዘዛርብ ጉዳያት ኣሎ። ምናልባት ወቕዕ ልቢ ንብል ስለ ዘለና ወቕዕ ልቢ ዝሓዞ ሰብ ድሕሪ ወቕዕ ልቢ እንታይ ዓይነት ኣነባብራይ ክኽተል ዘለዎ፣ እንታይ ዓይነት ጥንቃቐ ክገብር ኣለዎ፣ ሓፂሩስ ምክልኻል ከ ከመይ ጌርና ክንከላኸሎ ንኽእል ነቲ ጥዑይ ናብራ ንክንነብር ማለት እዩ።
0: እሺ፣ ምናልባት ትንክፍ ትንክፍ ከብሎ ፀኒሐ እየ ክሓልፍ ንከለኹ ኣብቲ ዳሕራይ ዘሎ ስላይድ እውን ክንሪኦ ንኽእል ኢና። እንታይ እዩ ኩሉ ግዜ ከመይ ትነብር ክትፈልጥ ኣለካ። ሓደ ሕማም እንታይ እዩ ምናልባት መጀመርያ ቅድሚ ምምፅኡ ክትገብሮ ዝግበአካ ምክልኻላት ኣሎ። ዳሕራይ ምስ ኣጋጠመ ከዓ ክትገብሮ ዝግበአካ እናብራን ምክልኻላትን ኣለ። ስለዚ እቲ ኣቐድም ኣቢልካ ክትከላኸሎን ክትደለካ ነገራት ከምዚ ዓንተ ወይ ዝበልናዮ ነቶም ሕዱራት ሕማማት ነቶም ዘለዉ ፀገማት ኣብ ኣካላትካ ዘይምንቅስቃስን ግለን ነዚኣቶም ክትኣሊ ትኽእል ማለት እዩ። ምስ ኣጋጠመካ ከዓኒ ልክዕ ከምኡ ምክንያቱ እቲ መጀመርያ ኣጋጢሙ ዘሎ ብሸለልትነት ክኸውን ይኽእል እዩ። ድሕሩ ክጋጥመካ ዘየብሉ ነገር ግን ሸለልትነትካ ክትእክብ ኣለካ ማለት እዩ። ስለዚ ግቡእ ኣመጋግባ ክህልወካ ክእል ኣሎ። ምክንያቱ ዘይተለየ ኣመጋግባ ንድሕር ፀኒሕካ ኮይኑ ኣብ ስብሒ ዝተመርኮሰ ዝያዳ ኣመጋግባ ተፀኒሕካ ድሕሪ ግዜ እዚ ኣብ ፍረታት ዝተመርኮሰ ኣብ ኣሕምልቲ ዝተመርኮሰ ፅሑጎብ ዘለዎም ዓይነት ኣመጋግባታት ክተምፅእ ኣለካ ማለት እዩ። ትሑት ናይ ስብሒ ዘለዎም ምግቢ ክትወስድ ኣለካ፣ መጠን ስብሖም ዝጎደለ ማለት እዩ። ስለዚ ኣሕምልቲ ዝያዳ ደም እቲ ሰራውር ደም ንከይደርቕ እቲ ስብሒ ከዓኒ ኣብኡ ንከይድራዕ ክሕግዙካ ስለ ዝኽእሉ ኣሕምልቲ ወይ ከዓኒ ፍረታት ምዝውታር ፅሑጎ ዘለዎም እንጂ ከም ስገም መሳሊ ገለ እውን ክትጥቀም ትኽእል ኢኻ ማለት እዩ። ካልእ እቲ ሕዱር ሕማም ዘለዎ ሰብ ከዓኒ ጥራሕ እንታይ ዝበሃል ኣይኮነን ነቲ ሕዱር ሕማሙ ከዓ ምክንያቱ ጠንቂ ኮይኑዎ ካልኣይ ግዜ እውን ጠንቂ ክኾኖ ስለ ዝኽእል ንዑ ከዓ ክቆፃፀሩ ክኽእል ኣለዎ። ንኣብነት ፀቕጢ ደም እንተልዩ ግቡእ ፍወሳ ናይ ፀቕጢ ደም ክህልወካ ክኽእል ኣለዎ። ሓደ ሓደ ግዜ ከም ተርእዮታት ዝርአ እንታይ እዩ ፀቕጢ ደም ብርቱዕ ፀኒሕ ሞ ወቕዕ ልቢ ምስ ኣጋጠሞ እቲ ፀቕጢ ደም ድሕሪ እዩ ይጎድል ናብ ንቡር ክምለስ ይኽእል እዩ። ስለዚ ሽዑብ ንቡር ተመሊሱ ነቲ መድሃኒታት ክተቋርፀሉ ትኽእል ኢኻ። ፀቕጢ ደም ካልኣይ ግዜ ክምለሶ ትኽእሎ ኣለዎ ደይ ክምለሶ ከዓ ኣለዎ። ስለዚ ሕክምናዊ ኪደት ክፈልጥ ኣለ ኩሉ ግዜ ኣብ ኪደት ኣብ ሕክምና ዝኽደሉ ሰዓታት ፀቕጢ ደም ይምለስ ኣሎ ድ ይምለስን ወይ ከዓኒ ኣብ ግቡእ እዩ ደሎ ፀቕጢ ደም ክጎድል ውን ስለ ዝኽእል ኩሉ ግዜ ፍወሳኻ ብግቡእ እቲ ዘለካ ረቑሒታት ክትፈልጥ ክትከ

0: ስለዚ እዚ ምልክት እዚ ናትኡ ክትብለሉ ደይትክእለሉ መንገዲ እቲ ዕድመ ሓደ ኣሎ ካልኣይ ነገር ተወደረብቲ ሕማማት ዘይምህላዎም ከም ካልኣይ ነጥብ ክትወስዶ ትኽእል ኢኻ ምናልባት ፅቡቕ ነገሩ ኣብ ዓድና እዚ ኣብ ንኣሽቱ ዝረአ ወቕልቢ ዝበዝሕ ግዜ ግኑን ኣይኮነን ምክንያቱ ተደረብቲ ናይ ወልፊ ገለ ሕማማት ስለናይ ወልፊ ነገራት ስለዘ የብልና ማለት ኣብቲ ምዕቡል ዓድታት ተባሂሉ ዝግለፅ ኣወለፍቲ ነገራት ናይ ምውሳድ ባህር ኣሎ ስለዚ እዞም ኣወለፍቲ ነገራት ከዓ ንንታይ እዮም ዝገብሩ ሰራውር ደም ናይ ምፅባብ ባህር ኣለዎም ልክዕ ሰራውር ደም ከፅቡ ከለዉ ከመኢና ንብሎ ከምቲ ዓንቲ ወይ ስቴብል ኣንጃይና ንብሎ ዝነበርና ምስኡ ዝመስል ምልክታት የውህቡካ ማለት እዩ ካልእ እንታይ እዩ ምናልባት ኣብቲ ግዜ ሕርስን ጥንስን ዘለዋ ደቂ ኣንስትዮ ክጋጥም ዝኽእል ምስቲ ዓንቲ ወይ ዝበልኩ ሓማ ተደራብ ደይኮነ ሞት ናይ ኣዝዩ መቕርብ ሰብ ምስ ዘጋጥም ብፍላይ ዝበዝሕ ግዜ ኣብ ደቂ ኣንስትዮ እዩ ዝረአ ኣዝዩ መቕርብካ ኣዝኻ ትፈትዎ ኣዝኻ ክሕዝነካ ዝኽእል ናብ ክቱር ሓዘን ክወስደካ ዝኽእል ዓይነት ነገራት እንተጋጢሙ እውን ምምሳል ናይ ውቕዕ ልቢ ናይ ምምሳል ባህሪ ዘለዎ ዓይነት ሕማም ከምፃልካ ይኽእል እዩ እዚ ታክስቦ ተባሂሉ ይፍለጥ ማለት እዩ ምስ ሓዘን ዝመፅእ ግን ክምለስ ይኽእል እዩ ዝበዝሕ ግዜ ይምለስ እዩ ዕድመ እንተለካ ግን ግድን ስክሪን ክትከውን ኣለካ ውቕዕ ልቢ ኣለካ ድየብልካን ክትረአ ክትምርመር ክግል ኣለካ ማለት እዩ ስለዚ እዚኣቶም መስሉ ማለት ኣብ ንኣሽቱ ብዙሕ ተሪዮታት ኣይኮነን ግን ካብ 5 ክሳብ 6 ሚታዊት ከምዞም ሞናካ ተባሂሎም ዝፅውዑ ኣለዉ ማለት እንታይ እዚ ማይካርዲያል ኢንፋርክሽን ኖት ኣሶሲትድ ወይ ስታይ ዝበሃል ማለት እዩ ስቲ ኣንደርላይን ዲዚዝ ተባሂሉ ኣኪ ኮሮናር ሲንድሮም ኣልይዎም ግን ኣብ ንኣሽቱ ዘጋጥም ማለት እዩ ስለዚ እዚኣቶም ከጋጥሙካ ስለዝኽእሉ እውን ብሓፈሻ ከምዚ እዚኡ ክትብላይ ትኽእልኒ ኢኻ ኣብዚ ንዛረብ ግን ትምልክታት ኣብ ግምት ብምእታዊ ግን ንውሓት ግዜ ብምውሳዱን ብዙሕ ናይ ውቅዕ ልቢ ክኸውን ዘለዎ ተኽእሎ ተሪኦታት የብሉን ተኻለይቲ ሕቶ ምናልባት ቃንዛ ርእሲ እዚ መርዘን ኣለኒ ቃንዛ ርእሲ ለኒ ኒራት ሓቶ ንዓይ ትምልከት ነገር ኣይኮነት ንዓንቲ ወይ ግን ሓንቲ ዘረባ ምሉቆ ስለ ዝነበርኩ ካብኣ ተመርኩሳ ዝመፀት ሕቶ ኮይና ትስማዓኒ እንታይ ማለት እዚ ከዓኒ እንታይ ዝበሃል እዩ ኣንጃና ኤኪቫለንት ሲምፕቶምስ ኢለ ተዛሪበ እጅ እንታይ እዩ ቃንዛ ርእሲ ቃንዛ ክሳድ ቃንዛ ኢድ ገለ ንኣብነት ኢለ ስለ ዝነበርኩ እንታይ ሕጂ ታ ቃንዛ ኣፍ ልቢ ዘየላ ኮይና ሳብቶም ካልኦት ቃንዛሃት ልክዕ ግን እንታይ እዩ ሓንደበት ክኾን ኣለዎ ሓድሽ ከዓ ክኾን ኣለዎ ቅድሚ ሕጂ ዘይነበረ ክስተት እቲ ካልእ ረቑሒታት ግን ኣብ ቦትኡ ሃሊ ማለት እዩ ሕማም ይኹን እቲ ሕዱር ሕማም ይኹን እቲ ተወሰኽቲ ነገራት ኣብ ግምት ብምእታው ክትዛረበሉ ትኽእል ዓይነት ተርእዮ እዩ ማለት እዩ ስለዚ ከምዚ ንድሕር ደይ ኮይኑ መርዘን ኣለኒ መድሃኒት ወስደሉ እየ ስለዝበለ ስለዝፈልጦ ከም ዘለዎ ሕማም መርዘን ናይ ምውሳብ ባህሪ ከ ኣለዎ ልክዕ ከም ዓይነት ሕጂ መርዘን ካብቶም ካልኦት ሕዳራት ቃልዕቲ ዝበሃሉ ሕማማት ከም ሽኮር ከም ገለገለ ኣይኮነን መርዘን ዝመስል ካልእ ሕማማት ስለዘሎ ንሱ ድ ይኮነን መርዘን ምኳኑ ተፈሊጡ ግን እቲ ምልክታት ንዑ ክመስል ይኽእል እዩ ነቲ ውቕዕ ልቢ ክመስል ይኽእል እዩ ግን ግድን ወቕዕ ልቢ ኣይኮነን
1: ፅቡቅ ዶክተር ግዜና ኽኢሉ እዩ ምናልባት ዘለትና ሓፃር ደቂ ንዓኻ ክበካ ለበዋ
0: እጂ ምናልባት ወቕዕ ልቢ ኣገዳሲ ከም ምዃኑ ኣቐድም ኣቢልና ብቲ መእተው ኢና እውን ተዛሪብናሉ ነርና ኢና ስለዚ ሓደ ሰብ ወቕዕ ልቢ ከጋጥሞ ተኽእሎ ይኽእል እዩ ማለት እዩ ተኽእሎታት ከንድሕር ሃልዩ ሓደ ወቕዕ ልቢ ንኸየጋጥመካ ተዓንቲ ወይ ክንዛረበሉ ፅናሕና ብግቡእ ክትፈልጥ ኣለካ ከጋጥመካ ከምዝኽእል ተፈሊጥካ ከዓኒ እተን ምልክታት ዝያዳ ኣድህቦ ክትገብር ኣለካ ከምኡ ዓይነት ተሪኦታት ክረኣየካ ከሎ ከዓ ቀልጢፍካ ሕክምና ከይድካ እንታይ ዝበሃል ትገብር ካልእ እዚ ንገብሮ ዘለና እንታይ እዩ ጥዕናኻ ንክትሕሉ ጥዕና ሰባቶም መቕረብካ ንክትሕሉ ምክንያቱ ከምዚ ትበሃል ራ ከምዚ ኮይና ገሊልካስ ዝያዳ ረድኤት ንክትገብር ስለዝኾነ ቅድሚ ኩሉ ከዓ ምክልኻል ስለዝኾነ እቶም ምክልኻል ክንገብሮም ዝግባኣና ኣብ ኣመጋግባ ኣብ ኣነባብራ ሕማማትና ኣብ ምቁፃር ፀገማትና ኣብ ምፍላጥ ቀዳምነት ሂብና ክንሰርሕ ይላዎ ማለት እዩ
1: ዶክተር ሳሙኤል ክፍላይ ስፔሻሊስት ውሽጣዊ ሕማማት ካብ ዞባ መርከሲ ሆስፒታል ከረን ካብዚ ከረን መፂኻ ነዚ ኣስተምህሮ ዝሃብካና ብስመይን ብስም ተኸታተልትን የመስግነካ ኣብ ስራሕኻ ኣወት እናሳልጦ ንመነ ይቀኒልና ክቡራት ተኸታተልትና ናይ ሎሚ መደብ ዶክተራት ኣብ ስድዮ ብዝተዛዚሙሎ ኣብዚ መፅእ ሰሙን ካልእ ኣርእስቲ ሒዝና ክንመፅ ኢና ሰላም

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መረባት ኤር ቲቪ ሰሙናዊ ፍጻምታት ስፖርት ናይ ዝሓለፈ ሰሙን ሒዝና ቀሪብና ኣለና። ንምክታልኩም ብኸይሩ ንዕድም። ሃገራዊ ፌደሬሽን ኩዕሶ ሰኪዔት ኤርትራ ምስ ሃገራዊ ኮሚቴ ኦሎምፒክ ኤርትራ ብምትሕባር ንኣባላቱ ስልጠና ምሕደራ ስፖርት ወዲቦም። ኣብቲ ካብ ኩልን ዞባታት ዝመፁ ሓለፍትን ኣባላት ፌደሬሽናትን ከምኡውን ገዳይም ስፖርታን ኩዕሶ ሰኪዔት ዝተሳትፎ ስልጠና ንምሕዳር ሓፈሻዊ ስፖርት ብፍላይ ድማ ኣብ ኩዕሶ ሰኪዔት ምዕባይ መረዳእታ ብዛዕባ ምሕደራ ፀጋታት ስፖርት ማለት ምሕደራ ፀጋታት ዓቕም ሰብ፣ ምሕደራ ፋይናንስን ብተወሳኺ እውን ክብርታትን መትከላትን ኦሎምፒክ ዝድስ ዛዕባታት ዝሓዘ ትምህርቲ ቀሲሞም። ኣብቲ ካብ 1 ክሳብ 4 ጥቅምቲ ዝተዋህበ ስልጠና 9 ደቂ ኣንስትዮ ዝርከቦም 16 ሰልጠንቲ ክሳተፉን ከለዉ ሰልጠንቲ ነቲ ዝተዋህበ ስልጠና ብትግሃት ከም እትኸታተሉ ዝበፅሓኒ ሓበሬታ ኣረድዩ። ብሰንበት 4 መስከረም ኣብ ዝተኻየደ ናይ መመረቕታ ስነ ስርዓት ፕረዚደንት ሃገራዊ ኦሎምፒክ ኮሚቴ ኣቶ ሚካኤል ተኽለ ሚካኤል ንፃዕርታት ሃገራዊ ኦሎምፒክ ኮሚቴ ኤርትራ ብምምዕባል ስፖርት ድሕር ምጥቃስ ሰልጠንቲ ቀሲሞሞ ዘለዉ ስልጠና ብዝግባእ ተረድዮም ኣብ ምምዕባል ኩዕሶ ሰኪዔት ሃገርና እጃሞም ከበርክቱ ተላብዩ። ፕሬዚደንት ሃገራዊ ፌደሬሽን ኩዕሶ ሰኪዔት ኤርትራ ኢንጂነር ሄኖክ ኣሚነ በጎኑ ሃገራዊ ፌደሬሽን ኩዕሶ ሰኪዔት ኤርትራ ንምምዕባል ዓቕሚ ኣባላቱ ዝገብሮ ዘሎ ፃዕርታት ንዕቤት ኩዕሶ እግሪ ሃገርና ኣዝዩ ኣገዳሲ ምዃኑ ብፍላይ ኣብ ህፃናት ኣዝዩ ብዙሕ ስራሕ ክስራሕ ምዃኑ ሓቢሩ። ሰልጠንቲ ነዚ ቀሲሞሞ ዘለዉ ስልጠና ምሕደራ ስፖርት ኣብ ዕቤት ኩዕሶ ሰኪዔት ሃገርና ዝህልዎ እጃም ተረድዮም ብትጋት ክሰርሑን እቲ ፌደሬሽን እውን ዓቕሚ ኣባላቱ ክብ ንምባል ብቐጻሊ ክሰርሕ ምዃኑ ኣረድዩ። ወኪል ሰልጠንቲ ኣቶ ሕሩ ተስፋ ሃንስ ቢጊድዩ ዝተዋህቦን ስልጠና ኣዝዩ ኣገዳሲ ምዃኑ ድሕር ምጥቃስ ካብ ኩላተን ሰባታት ንኡስ ሰባታት ንዘለዉ ስፖርታውያን ዝወሃበሉ መድረኽ ክፍጠር ድሕር ምሕባር ኣብ ቀጻሊ ብዝሰፍሐ ክድፋእ ኣለውን ተላብዩ። ኣብ መወዳእታ ሰልጠንቲ ዝተዳለሎም ሰርቲፊኬት ካብ ኢድ ፕረዚደንት ሃገራዊ ኮሚቴ ኦሎምፒክ ኤርትራ ኣቶ ሚካኤል ተኽለ ሚካኤልን ፕረዚደንት ሃገራዊ ፌደሬሽን ኩዕሶ ሰኪዔት ኤርትራ ኢንጂነር ሄኖክ ኣሚነን ተቐቢሎም። ብምኽንያት መዳለዊ ውድድር ዘዋሪት ዋንጫ ዞባ ማእከል 2026 ብፌደሬሽን ቅድም ብሽክለታ ዞባ ማእከል ተወዲቡ ንክልተ ሰናበቲ ክካየድ ዝቕኒ ውድድራት ትማል ሰንበት ኣብ ከባቢ ጎደና ፍዓበት ማለት እንዳ ማርያም ብኽብ ዝበለ ድምቀት ተዛዚሙ ጸብጻቡ ይስዕብ።
1: ብፌደሬሽን ቅድም ብሽክለታ ዞባ ማእከል ተወዲቡ ንክልተ ሰናበቲ ክካየድ ዝቐነየ ውድዳት ብሽክለታ ትማል ሰንበት ኣብ ከባቢ እንዳ ማርያም ብልዑል ድንቀ ተዛዚሙ። እዚ ፀወታታት 96 ፈረቓ ንግሆ ዝፈለመ ኮይኑ ውድዳት ኩሎም ዲቪዥናት እውን ዝተኻየደሉ እዩ። ፈለማ ውድድሮም ዘካየዱ ተቀዳደምቲ ጁኒየር ኮይኖም 71.4 ኪሎ ሜትር ንክጎዩ ተመዲብሎ። እዞም ተቀዳደምቲ ኣብ ዘካየዶ ሰሓብ ዝኾነ ፀወታ ኣብ መወዳእታ ብቕፆታ ውድድር እዩ ተዛዚሙ። ተቐዳድማይ ክለብ ደንደን ዮቤድ ኤፍሬም ድማ ዕውት ናይዛ መድረኽ ኮይኑ እዚ ተቐዳድማይ ንውድድሩ ኣብ ሰዓት 38.566 ኪሎ ሜትር እናዘወረ እዩ። ብሓደ ሰዓትን 51 ደቂቕን 5 ካኢትን ክዕወተሉ ከሎ ካልኣይ ናይቤ ሳሙኤል ካብ ትፅቢት ሳልሳይ ሴማ ፎርቂ ካብ ክለብ ኣስፔኮ ብምዃን ተኸቲሎሞ ንውድድሮም ዝፈጸሙ እዮም። ዮቤል ተስፉ ቡልቂ፣ ዮናታን ቴድሮስ ካብ ደንደን፣ ናኦድ ወልደ ሚካኤል ካብ ሰንበል፣ ኤርምያስ ዑቋይ ካብ ደቡብ፣ ዳይሞንድ ሰሎሞን ካብ ኣስፔኮ፣ ቤኖሪ ዕብዮ ካብ ትፅቢት ከምኡ ድማ ኖህ ተኽለ ሃይማኖት ካብ ኣሰር ብምዃን ካብ 4 ክሳብ 10 ዘሎ ደረጃታት ብምሓዝ ንውድድሮም ፈጺሞም። ኣብ ናይ ክልተ ሰናብቲ ውድድር ተቐዳድማይ ኣስፔኮ ሴማ ፎርቂ ብ2 ሰዓታትን 11 ደቂቕን 18 ካኢትን ብምዕዋቱ ተሸላሚ ወርቂ መዳልያ ክኸውን፣ ተቐዳድማይ ክለብ ኤሪቴል ኣራም ፍጹም ካብዚ ተቐዳድማይ ግዜ ከይከሰረ ብመዓል ተበሊጹ ካልኣይ ደረጃ ብምሓዙ ተሸላሚ ቡር መዳልያ ኮይኑ፣ ሳልሳይ ነቢ ሳሙኤል ካብ ትፅዊት ካብ ብዕውት 4 ካይታት ድሒሩ ተሸላሚ ናሓስ መዳልያ ኮይኑ። ስዒበን ፀወተን ዘካየዳ ተቐዳድምቲ ደቂ ኣንስትዮ ኮይነን 63 ኪሎ ሜትር ንክሽፍናይ ተሰሪዕ ኣለን። እዘን ተቐዳድምቲ በቲ ኣብቲ ዕለት ዝተኸስተ ንፋስ ከምቲ ዝድለ ፍጥነት ክሃርማ ኣይከኣላን። ኣብ መወዳእታ ብዘካየደ ፀብታ ውድድር ተቐዳድምቲ

0: ኣብ ደንደን ሮም ናብ ውዑሽ ክትዕወትን ከላ እዛ ተቐዳዳሚት ኣብ ሰዓት 32 ነጥቢ 266 ኪሎ ሜትር እናዘወረት ያን ፀወታ ብሓደ ሰዓትን 57 ደቕን 9 ካይትን ቀዳሚት ኮይና ፈጺማ። ካልኢት ብርክት ፍሳይ ካብ ክለብ ዓራክ ሳልሰይትኻ ሲዶን ሃብቶን ካብ ሰራሽ ሳዋ ብምዃን ስዒበንኣ ንውድድርን ዝፈጸማ ክኾና ናርዶ ፀጋይ ካብ ደቡብ፣ ሱዛና ፍሳይ ካብ ደቡብ፣ ሲልቫና ወልደ ሚካኤል ካብ ተፅዊት፣ ሚልና ያፌት ካብ ደንደን፣ ሮዚና ብርሃነ ካብ ደንደን፣ ናሃየር ዕቕባ ሚካኤል ብውልቂ ከም ድማ ብስራት ስቴፋኖስ ካብ ጋላ ነፍሒ ብምዃን ካብ 4ይ ክሳብ 10ራይን ዘሎ ደረጃታት ሒዘንኦ ፈጺመን። ኣብ ናይ ኤሊ ተቐዳዳሚት ክለብ ደንደን ሮምና ጉዑሽ ኣብ ክልተ ውድዳት ብ4 ሰዓታት 21 ደቓይቕን 26 ካይታትን ብመዓልቲ በሊፃ ንብርክቲ ፍስሐ ሲዶን ሃብቶምን ኣኸቲላ ተሸላሚት ወርቂ መዳልያ ክትከውን ከላ ብርክቲ ተሸላሚት ብሩ መዳልያ ከምኡ ድማ ሲዶን ነሓስ መዳልያ ረኺባ። ኣብ ናይ ጁኒዮር ደቂ ኣንስትዮ ሲዶን ሃብቶም ዕውቲ ብምዃና ተሸላሚት ወርቂ መዳልያ ኮይና ሮዚና ብርሃነ ካብ ደንደን ብሩ መዳልያ፣ ራሄል ዕቕባይ ካብ ዓራግ ድማ ተሸላሚት ናሓስ መዳልያ ኮይና። ኣብ መወዳእታ ፀወቶኦም ንምክያድ ናብ መወዳደር መስመር ዘቕረቡ ተቐዳደምቲ ቀዳማይ ዲቪዥን ኮይኖም 111.3 ኪሎ ሜትር ንኽሸፍኑ ተሰሪዑሎም ፆታ ካብ ዝፍልማት ሒዙ ዝተፈላለየ ዕምሪ ዝነበረን ጉጅለታት ክቆማ ከለዋ ዓባይ ጉጅለ ንዕን ምውሓት ተካይዶ ዝነበረት ምንቅስቓስ ንተዓዘብቲ ዝመሰጠ ነይሩ። ተቐዳዳማይ ክለብ ሄርቴል ሄርሞኒሳ ምስ ተቐዳድምቲ ክለብ ሰንበል ዝኾኑ ኤስሮም ስቴፋኖስን ኤሳው ፀሓየን ብሓባር ብምዃን ዝቆምዋ ጉጅለ ፍልሊ ምስ ዓባይ ጉጅለ ክሳብ 30 ካልእ ዝበፅሕ ንንውሕ ዝበለ ዙርያታት እውን መሪሓ ብምኻድ ወጥሪ ፈጢራ ነይራ። ዓባይ ጉጅለ ብተቐዳድምቲ ክለብ ደንደን እናተቐለሰት ነቲ ዝተፈጥረ ፍልሊ ንምፅባብ ኣብ ከቢድ ስራሕ ተጸሚዳ። ኣብ መወዳእታ 10 ዙርያታት ግን ቁፅሪ ተቐዳድምቲ ክፅሪ ብምጅማሩ ንምርኣዩ ኣዝዩ መሳጡ ኮይኑ ኣብ ቅድሚ ዝነበረት ጉጅለ ብዓባይ ጉጅለ ኣብ መወዳእታ ብተቐዳድምቲ ክለብ ኣስፔኮ ከም ናታን መድሃኒ እናተቐለሰት ተዋሕጠት። ኣብ መወዳእታ ኣብ ዝተኻየደ ቅፅርታ ውድድር ሄርሞኒሳ ኣብ ዘደንቕ በዓት ንመወዳድርቱ በሊፁ ብዘይተቓጻጽ ክዕወት እንከሎ ካልኣይ ናታን መድሃነ ካብ ኣስፔኮ ሳልሳይ ኤስሮም ስቴፋኖስ ካብ ሰንበል ብምዃን ቀዲሞሞ ሕንጻጽ ረጊጾም ናውር በረኸድ ካብ ሰንበል ዘካርያ ስሴ ካብ ገዛ ባንዳ ኣኽሊሉ ኣተሽን ካብ ደንደን ዳንኤል ሩስቶን ካብ ኤሪቴል ኤሳው ፀሓየ ካብ ሰንበል ሜሮን ገዛኢ ካብ ደቡብ ከም ድማ ኬቨን ተክለማርያም ካብ ኣስፔኮ ካብ 4 ክሳብ 10 ዘሎ ደረጃታት ብምሓዝ ንውድድሮም ፈጺሞም። ኣብዚ ናይ ክልተ ሰናብቲ ውድዳ ተቐዳድማይ ኤሪቴል ሄርሞኒሳ ብ6 ሰዓታትን 1 ደቕን 1 ካሊትን ዕወት ናይ ዝውድድር ብምዃኑ ተሸላሚ ወርቂ መዳልያ ኮይኑ ናታን መድሃኔ ካብ ኣስፔኮ ናውድ በረኸት ካብ ሰንበል ድማ ካልኣይ ሳልሳይን ደረጃታት ብምርካቦም ተሸለምቲ ብሩር ናሓስን መዳልያታት ኮይኖም።
1: መጀመርታ ሽመይ ሄርሞኒሳ ኣበሃል ዝፃወተላ ክለብ ከዓ ኤሪቴል። መጀመርታ ነዚ ዕድል ምሃብኩም ከመዝግነኩም ፈቱ። ብምቕፃል ናይ ሎሚ ኮርሶ ብጣዕሚ ከቢድ ነይሩ። ካልኣይ ሒዝናያ ዝኣተና ስልቲ ከዓ ቀዳምነት ብሬክ ኣወይ እንዳ ትፈትን ዘለካ እንተዘይሰሊጡ ሽዑ ናፍቲ ቦላታት ኣቱ ማለት እዩ። ከምኡ ድማ ኣብቲ መጥቃዕቲ ሰሊጥና ከምኣ ከዓ ተወዲኣትልና ተደጋጋሚ መጥቃዕቲ ውዒሉ ከማ ሽዑ ድሓር ኣምላኽ ፈቒድዎ ከዓ ተወዲኣትልና ብመጥቃዕቲ ኣንሕና እኳ ኣብታ ቀዳመይቲ እንዲና ውዒልና ምስቲ ናይ ሰንበል ድሓር ብጣዕሚ ዋላፍቲ ኣ ድሓር ወይ ተነበረ
2: ክልዋዓትኩ ማለት እየ
1: ሽዑ ድሓር ማእሲ ፃዕርኻ ኩሉ ግዜ መፈፀምታ ክትርእየ ኣለካ ዶ ንሕና ከዓ ክሳብ ተሃደለናስ ተማዊትና እንታ ሽሙ ክንገብር ማለት እዩ ብዚ ሃዲምና ክንውድእ ከምኡ ድማ ሰሊጥና ኣምላኽ ተመዝገን ክብሎ ደሊ ንቲፎዘይ ከዓ ብጣዕሚ ከመዝግኖም ደሊ ቴንክ ዩ ዋ እንዳ ማርያም ብጣዕሚ ከቢድ እንዲ ኣብቲ መወዳእታ ደወል ምስ በፃሕና ማእሲ ካብቶም ክልተ ቁርቢ ዋላ ኣምላኽ ፈቒድዎስ ከም ድሓን ነረ ኣብቲ ምስ ተደወለት ነብሰይ ዋላ ፅቡቕ ተሰሚዐኒ ማእሲ ሚኢት ካብ ሚኢት እኳ ከምዚ ክሳዕራ ኣይበሃል እንዲ ግን ከምዲሰዕራ ዳርጋ ሹር ነረ ማለት እዩ ቁርባ ኣቦላታስ እሶም ቁሩብ እንታሽሙ ገብሮም ይኽእል እምበር ዋላ እሶም ሓደገኛታት እዮም በዓልናታን ኤስሮም ማረኣዮም ሓደገኛታት ንዖም ድማ ከመዝግኖም ደሊ ንቲፎዘይን ንባባ ንማማ በቃ ወፍዮም ደሊ ንስድራይ ከዓ ንኩሎም ፋሚሊ
3: ብጣዕሚ ፅቡቕ ነሩ ናይ ክልተ ሰናብቲ ማራ በዳሂ ፀወታ እዩ ነይሩ በደዮ ከዓ ውድድር ኮ ፅቡቕ እንዲ ነይሩ ግን ንፋስ ብዙሕ ስለ ዝነበሮ ቁርባ ፀጊምና በር ብጣዕሚ ፅቡቕ ነይሩ ብጣዕሚ ፅቡቕ
4: ሽመይ ሴማፎርቂ ይበሃል ነዚ ዝገበር ካሊ ሚካኤል ሓድጉ ይቕኒለይ ውድድራት ኣዝዩ ፅቡቕ ነይሩ ኣምላኽ መስገን ማለት ድሓን እዩ ነይሩ ሓይሊ ዝነበሮ ንእሽተይ ነይሮ ማለት እዩ ከምኡ ድማ ከምዚ ብሰላማ ጀሚሩ ብሰላም ዘወዳእና ልዑል ፈጣሪ ከመስግኖ ደሊ እዚ ከምቲ ልሙድ ታሽሙ ንገብሮ ዝኾነ ተፃዋታይ ትሪዮ ነገር ማለት እዩ ስራጀሪኮ ብሳምሶም ሰሎሙን ብሰልጣኒና ዝተዋህበና ሒዝናይ ናኣቲ

0: ማለት እዩ። ከምቲ ነጥቢ ሒዘየ ዝነበርኩ ንክዕቆበለይ ኣትየ ማለት እዩ። ከምኡ ድማ ዓቂበ ሒዘየ ወፀ ማለት እዩ። ብሓቂ ብዘይቀርዓለም ጋንታ ይንዓይ ኣዝዮም ታሽሙ ገይሮምለዮም ሓጊዞም ኒኦም ላዕሊ ዓቕን ማለት እዩ። ማለት ብኩሉ ስታሽሙ ዝገበሩለይ ማለት እዩ። ከመስግኖም ቅዳም ንዕም ደሊ ማለት እዩ። እወ ብዝመፃእኮ ከምቲ ልዑል ፈጣሪ ኩሉ ዝበፅሕ ብፀሓየ ዝበለካ ኢካ ትወፅሖ ማለት እዩ። ሕጂ ናብ ገፅና ኢና ማለት እዩ።
1: ፀወታ ብሰላም ደፈፅመኒ ንፈጣሪ የመስግን። ፀወታ በዳሃ ነይሩ ንፋስ ዝበርትዖ ነይሩ። ካልኣይ ናይ ጋንታ ስራሕ ኩሉ ክብድሆዮን ውዒለን መጥቃዕቲ ነርና በዚሕና እዩ። ካልኣይ በት ናይ ቅድም ዝኸሰርኩዋ ካልይቲ ዘምፀኽዋ ሎም ማዓንቲ ከም ማልሳይለይ ኣተ ቲፈዞ ተፀቢኒ እዩ ይሕግሶ ኸውን ከዓ ተስፋ ገብር። እቲ ፀወታ ኮ ኣጋጣሚ ዝሕልል ነይሩ ንፋስ እውን በርቲዕዎ ነይሩ። ሕጂ ናይተን ተፃወቲ ምጉርራሕ ገለ ነርና ዋሕዲ እውን ነይሩ ብዝያዳ ናይተን ተፃወቲ ተጊሀን ገለ እንድሕር ዘዊረን እዩ ፅቡቅ ክመፅእ ክእል ነቲ ቲፈዞውን ሎም ማዓንቲ ቀቲልና ውዒልና ንኾንና ግን ብዝያዳ ከዓ ኣብዚ መፅኻ ክንሕጉሶ ከዓ ተስፋ ንገብር። ፀወታ ናይ ዝዓመት ኮ 226 ኣምላኽ መስገን ብፅቡቀ ወዲአ እያ። ሕጂ እውን ናይ ኤርትራ ዘይኮነ ምስቲ ናይ ምስተን ናይ ዓለም ተወዳዲረ ተስፋ ንገብር ካብዚ ናይ ኣፍሪቃ ወይ ዝኾነ ነገር ከዓ ድረኺብና ኸ ወፂና ዝኾነ ዓወታት ሒዝና ክንምለስ ከምኡ ውን ምስተን ናይ ዓለም ተወዳዳሪት ክኸውን ከዓ ተስፋ ገብር ማለት እዩ።
2: ጀመርታ ሽመይ ሲዶን ከሰ ተበሃል ተቐዳዳማይ ኣድማስ ካ ኣብ ጋንታ ኣድማስ ዝውድድር ብጣዕሚ ፅቡቕ ነይሩ። ናይ ሎም ዓንቲ ፍላይ በዳህ ነይሩ ናይ ኣምላኽ ነገር ኮይኑ ከዓ ተዓዊትና ኣለና። ብጣዕሚ ክትምክሓሎም ደክል ብርትዓት ተቐዳደምቲ እዮም ዘለዉ። ኣብዚ ሕጂ ኮ ፅቡቕ ኮንዲሽን ኣለኹ። እዚ ቦታ እዚ ከዓ ንዓና ነታ ኣድማስ ዝበቅዕ ቦታ እዩ። ብኸምኡ ኢና ከዓ ተዓዊትና ኣለዉ። ሲዶን ከዓ ካብዚ ንላዕሊ ካልእ ኮይኑ ክመፅእ ማለት እዩ ኣብ ዘዋሪት ዋንጫ።
3: እዚ ከምዚ ኢሉ እንከሎ ብፌደሬሽን ብሽክለታ ዞባ ማእከል ተወዲቡ ዝተካየደ ውድዳት መዳለዊ ዘዋሪት ዋንጫ ዞባ ማእከል ዝሓልፈ ቅዳም 10 ጥቅምቲ ኣብ ከባቢ ኤክስፖ ተዛዚሞም። በዚ መሰረት ኣንጊሆም ውድድሮም ዘካየዱ ምድብ ሲ ኮይኖም 21 ኪሎ ሜትር ንሽፋን 87 ተቀዳድምታ መስርዕ ተረኪቦም። ካብኤል ነጋሲ ካብ ገጀረት ናሆም ኣሮን ካብ ጎዳይፍ ኣሌክሳንደር ኣማን ካብ ኣርባዕተ ስመራ ናትናኤል ዮሃንስ ካብ ዋርሳይ ክብረታብ ተገርግሽ ካብ ተፅዊት ናታን ዮናስን መድሃኒ ርእሶምን ክልትዮም ካብ ናትና መዋእል በረኸት ካብ ገጀረት ካሌባ ማኑኤል ከምኡ ድማ እሰይ ብርሃነ ካብ ኣድማስ ካብ ቀዳማይ ክሳብ 10 ዘሎ መድረኽ ተዓዊቶምሉ። ብውሉል ተሸለምቲ ድማ ቀዳማይ ካብኤል ነጋሲ ብ17 ነጥቢ፣ ካልኣይ ክብረታብ ተገርግሽ ብ14 ነጥቢ፣ ሳልሳይ ናትናኤል ዮሃንስ ብ14 ነጥቢ። ቀፂሎም ውድድሮም ካብ ዘካየዱ ተቀዳድምቲ ጉጅለ ቢ 343 ኪሎ ሜትር ንክሽፍኑ 110 ተቀዳድምታ መስርዕ ተረኪቦም። ኣብ ዘካየዶ መሳጢ ውድድር ድማ ሱራፌል ሰመረ ካብ ኣድማስ ንመወዳደርቱ ብሽኳ ብምርታዕ ቀዳማይ ኮይኑ ተዓዊቱ። ናትናኤል በረኸት ካብ ዋርሳይ፣ እሰይ ዳዊት ካብ ገጀረት፣ ኣብርሃም ኣብቶ ማርያም ካብ ተፅዊት፣ ኬብሮን ፀጋይ ካብ ቀይሕ ባሕሪ፣ ኣሚናዳ ባማኑኤል ካብ ተፅዊት፣ እሰይ ኤርምያስ ካብ ተፅዊት፣ መብራቱ ስምረት ካብ ኣርባዕተ ስመራ፣ ንማኤል ዳዊት ካብ ኣሰር፣ ናውን ቢንያም ካብ ቀይሕ ባሕሪ ካብ ካልኣይ ክሳብ 10 ንዘሎ ደረጃታት ብምሓዝ ነጥቢ ኣመስጊቦ። ሱራፌል ሰምረ ብ22 ነጥቢ፣ ናትናኤል በረኸት ብ17 ነጥቢ፣ ኣብርሃም ሃብቶም ብ16 ነጥቢ ድማ ብምሁላል ብቕደም ትኸተል መዳልያታት ተሸሊሞ። 34 ነጥቢ 2 ኪሎ ሜትር ካብ ሸፈና ተካእቲ ተቐዳደምቲ ማውንቴን ባይክ ደቂ ኣንስትዮ ኣብ ዘካየዶ መሳጢ ውድድር ሃና ተኬየ ካብ ኣዱሊስ ዕውቲ ክትኮን ከላ ጽዮን የማነ፣ ሳራ ምስግና፣ ጽንዓት ወልዳ ብሜላት ጸጋይ 4 ካብ ሳሊና፣ ሲና ግርማይ ካብ ኤሪስታርስ፣ መክሰብ ሰመረ ካብ ጽንዓት፣ ልዋም ኪዳነ ካብ ጋላ ነፍሒ፣ ማሙቕ ተወልደ ካልኢቲ ሜላት ጸጋይ ብ15 ነጥቢ፣ ሳሴቲ ድማ ሃና ተኬ ብ14 ነጥቢ ናብ ፖዲየም ደይበን። ኣብ መወዳእታ ውድድሮም ካብ ዘካየድዎ ዓበይቲ ተቐዳድምቲ ማውንቴን ባይክ ምድብ ኤ ክኾኑ ከለዉ ኖህ ቴድሮስ ካብ ኣድማስ መወዳድርቱ ብሽካ ብምስዓር ቀዳማይ ኮይኑ ተዓዊቶ። ኬብሮን ፍጹም ካብ ጽንዓት፣ ቤንሁር ደበሳይ ካብ ገጀረት፣ ናውድ በረኸት ብውልቂ፣ ቤንሁር ሓርነት ካብ ኣዱሊስ፣ ሰናይ ተስፎም ካብ ኣርባዕተ ስምራ፣ ናትናኤል ጸጋይ ካብ ኣዱሊስ፣ ያፌት ኤፍሬም ብውልቂ፣ ሰሎሙን ተስፋ ኣለም ካብ ናትና፣ ኣዳም ተስፎም ካብ ኣርባዕተ ስምራ ካብ ካልኣይ ክሳብ 10 ብምዃን ንውድድሮም ፈጺሞም። ብውሉል ነጥቢ ኖህ ቴድሮስ ጎብለል ብምዃን ክሽለም ከሎ ናኦድ በረኸትን ኬብሮን ፍጹምን ድማ ተኸቲሎሞ ተሸለምቲ መዳልያታት ኮይኖም። ስፖርታዊ ውድድራት ክፍልታት ሚኒስትሪ ምክልኻል ዝሓለፈ ሰሙን ብዝተፈላለዩ ፀወታታት ቀጺሉ ነይሩ። ካብ ዜናታት ስፖርት ሓይልታት ምክልኻል ከይወፃና ምምሕዳራዊ ክፍልታት ሚኒስትሪ ምክልኻል ዘካይዶ ዘሎ ስፖርታዊ ውድድራቱን ዝሓለፈ መዓልታት ቀጺሉ። ዝሓለፈ ቅዳም ኣብ ሰዓታት ቅድሚ ቅትራ ማዓስከር ደንደን መዛዘመ ውድዳት ኩዕሶ መርበብ ኣካይዱ። ኣብ ናይ ደቂ ኣንስትዮ ስዕረት ዝበሃል ከጥ ዓመት ንፍጻመ ዝበፅሐት ሳቦር ምስ ኣብ ዝሓለፈ ዓመት ዑውቲ ናይ ዝውድድር ዝኾነት ኣብ ባሓኒ ግጥም ኣካይዳ። ኣብ ባሓኒ ንቀዳሚ ሴት ክትዕወተላ ልዑ

ተኽሎ ናሃለዋ ብሰንኪ ንኣሽ ጉለታት ሳቡር ኣርኪባ ስዒራታ ኣብ ዝቐጸለ ሴት እውን ሳቡር ተተባቢዓ ምስ ብዝሒ ደገፍታ ማሚቓ ብድምር ውፅኢት ክልተ ባዶ ብምዕዋት ተዓዋቲት ኩዕሶ ምርበብ ደቂ ኣንስትዮ ክትከውን ክኢላ ዝሰዕበ ፀወታ ብምኩራት ተፃወቲ ትቅለስ ሓሊበትን ትስፋት መንእስያት ዝጠነፈት ሳቡርን ዘራኸበት እያ ነይራ ግጥም ዘን ጋንታታት ብዝድግፎ ናፍቀር ስፖርት ተዓጂበንን ውድዳት ኣካይደን ንቀዳሚቲ እብረ ፀወታ ሓሊበት ክዛዝማን ከላ ዝቐጸለት እብረ ድማ ሳቡር ንውፅኢት ናብ ማዕረቐ ሂራቶም ኣብ ሳርሴትን ራብዒትን ሴት ሓሊበት ውህሉል ተመክሮ ገዳይም ተፃወቲ ተሓጊዝዋ 3-1 ብምዕዋት ምስ ብዝሒ ደገፍታ ንዓወታ ብሓጎስ ፀንቢላቶ ነቲያ ዝሓለፈ ዓመት ዝሰኣነታ ዋንጫ ድማ ናብ ከብሓ የትያታኣላ ኣብ ሰዓታት ድሕሪ ቐትሪ መዛዘሚ ውድዳት ኩዕሶ እግሪ ደቂ ኣንስትዮ ተኻይዱ ነይሩ ከይሰዕረት መራሒትን ብምዃን ንመዛዘሚ ዝበፅሐት ዋልታ ካብ ሓላዊት ልዳት ክሳባት ቃዕቲ ብሉፃት ተፃወቲ ኣሰሊፋ ምዝሓለፈ ዓመት ዕውቲ ዝኾነት ሓሊበት ተረኺባ ፆታ ካብ ዝፈለመሉ ዋልታ ቅልጡፍ ምቅባል ምስ ሓደገኛ ቅላዓት ኣዛሚዳ ንቐዳማይ እብረ ፆታ ተቆፃፂራ ነተን ካብ ማእዘንን ማእከልን ሜዳ እናሸዕ ዝቕላዕ ዝነበራ ኩዓሳሱ ንሓላዊት ልዳት ሓሊበት ሰምሃር ብርሃነ ዝሰግራ ኣይነበራን ዕረፍቲ ቅድሚ ካልእ ኣጥቃዒት ዋልታ ዳናይት ፍጹም ኣብ ማእከል ሜዳ ጽቡቕ ምቅባል ዘረኣየትላ ኩዕሶ ባና ዕቑባይ ንጋንታ መሪሕነት ተትሕዛ ሸቶ ኣብ መበል 17 ደ ምስ ሰኪዕታ ረኺባ ዕረፍቲ ቅድሚ ካልእ ሓሊበት ኣብ ተፃወቲ ምቅያራት ጌራ ንሰላም ተኪየ ብማላይካ ሃብቶም ተኪኣታ ድሕሪ ዕረፍቲ ሓሊበት ዝኣተወተን ሸቶ ክሕውያ ዋልታ ድማ ዋሕዝቲ ኾነን ሸቶ ክደግማ መስመር ምጥቃዕቲ ክልቲን ጋንታታት ኣብ ሓያል ስራሕ ተጸምደብ ቀልጢፋ ዝቐንዓ ድማ ሓሊበት እያ መበር 43 ካብ ሓለቓ ጋንታ ሜላት መድሃኔ ማዕረት ገብራ ሸቶ ረኺባ ድሕርዛ ሸቶ ደገፍቲ ሓሊበት ንካምፖ ቺቾሮ ናብ ዕሙር ፌስቲቫል ቀይርዎ ዋልታ ኣንፍታ ኣብ ምጥቃዕ ኣተኪራ ተፃውቲ ክትቂር ተገደደ ዝተረኣየ ለውጢ ናይ ነበረን በንጻሩ በዝሒ ደገፍታ ማሚቓ ዝወዓለት ሓሊበት ኣብ መብል 50 ደቕ ተቐይራ ዝኣተወት ኣሜን ኣኽሊሉ ኣብ ክሊ ልዳት ዋልታ ዝረኸበታ ኩዕሶ ነታ ብየማናይ ማእዝን በይና ተፈልያ ዝነበረት ሜላት መድሃን የቐቢላቷ ተሃንዲሳን ዝመፀታ ኩዕሶ ሜላት ንዓ ካልኢትን ጋንታ ምዑት ሸቶ ኣብ ስኪዕት ፀንቢራ ንደገፍታ ብሓጎሳ ሰራሲራ ጋንታ ሓሊበት ዕወቲ ኩዕሶ እግሪ ደቂ ኣንስትዮ ብምዃን ታሪክ ዝሓለፈ ዓመት ደጊማ ናይዛ ግጥም ሜላት መድሃኔ ወዲ ብሉፅ ተፃወቲት ተሰይማ ንብልፅቲ መዝጋቢ ሸቶ ድማ ብዓሰቱ ሓደ ሸቶታት ካልአይቲ ኮይና ዛዚማ ኣብቲ ዕለት ናይ ደረጃ ግጥም ኣብ መንጎ ጋንታታት ሳቡሮን ዒታሮን ተኻይዱ ነይሩ ሳቡር ኣብ ሻርሸይ ትደቕ ሚርያም ረዲ ብዘመዝገበታ ሸቶ ሓደ ባዶ ተዓዊታ ናይ ሳልሳይ ደረጃ ኣውሒሳ ሚርያም ካብ ብልፅቲ ተፃዋቲት ናይቲ ግጥም ተሰይማ ፖርታ ውድዳት ዝምዕራብ ዝሓለፈ ሰሙን እውን ቀፂሉ ነይሩ ስፖርታዊ ቅነ ኣህዱታት ዝምዕራብ ብክልቲ ፆታ ኣብ ከተማ ባረንቱ ብውድዳት ኩዕሶ እግርን ኩዕሶ መርበብን ብውዕውዕ መንፈስ ይቕፅል ኣሎም ኣብ ግጥማት ኩዕሶ እግሪ ደቂ ተባዕትዮ ጋንታታት ደርማስን ቢሻን ምዱብ ፆተን ከካይዳ ከለዋ ደርማስ ካብ መድሓኔ ካሕሳይ መበል 16 ደቕ ዝረኸብታ ሸቶ ኣብ ልዕሊ ቢሻ ተዓዊታ ቀፂሉ ኣብ ዝተኻየደ ተመሳሳሊ ግጥም ድማ ጋንታ ሲሞቲን ሂላል ብዓብላሊ ፀወታን ውፅኢትን 3 ባዶ ቀፂዓ መትከልቲ ካቦ ሚካኤል ሰይፉ ኤስሮም ተኽለ ናይ ጋንታ ሲሞቲ ሸቶታት ዘመዝገቡ እዮም ኣብ ናይ ደቂ ኣንስትዮ ብመንጎ ጋንታታት ኣውላን ሃዋሻይቲን እዩ ተኻይዱ ብመሰረት ዝተኻየደ ግጥም ድማ ብናይ ሓባር ውፅኢት ባዶ ክዛዝም ከሎ ጋንታ ደርማስ ኣንጻር ጋንታ ቢሻብ ዘካየድቶ ፆታ ተፃዋቲ ጋንታ ቢሻ ሰላማዊት ካሕሳይ ብዘመዝገበታ ሸቶ ሓደ ባዶ ተዓዊታ ጋንታ ሂላል ኣንጻር ሲሞታ ብዘካየድቶ ፆታ ፊዮና ዮሃንስ ካብ ጋንታ ሂላል ብዘመዝገበታ እንኮ ሸቶ ብተመሳሳሊ ውፅኢት ሓደ ባዶ ኣብ ልዕሊ ሲሞቲ ተዓዊታ ኣብ ኩዕሶ መርበብ ደቂ ኣንስትዮ ብመንጎ ጋንታታት ዋልታን ኮኸብን ኣብ ዝተኻየደ ግጥም ጋንታ ዋልታ ብናይ ክልተ ባዶ ውፅኢት ክትዕወትን ከላ ብዜካዚ ላልምባ ንዓዲ ሽሩም ክልተ ባዶ ኣውላ ንሃዋሻይቲ ክልተ ባዶ ኣብ ናይ ደቂ ተባዕትዮ ድማ ፍንቅል ንክኸብ 3 ባዶ ዱታ ንገርሰ 3-1 ከታይ ንባርካ 3-1 ብዝኾነ ውፅኢት ተዓዊተና ኣለን ኣብ ንዞባ ሓጋዝ ብ8 ጥቅምቲ ዓመታዊ ገምጋም ፌደሬሽና ስፖርት ተኻይዱ ኣብ ከተማ ሓጋዝ ንጥፈታት ፌደሬሽና ስፖርት ዝድህስስ ዘተ ተኻይዱ እቲ ብክፍሊ ባህልን ስፖርትን ንኡዞባ ዝተወደበ ማሕደርቲ ከባቢታት ሓለፍቲ ሃገራዊ ማሕበራትን ወከልቲ ሚኒስትርታትን ወከልቲ ባይቶን ግንባርን ዝተሳትፎ ገምጋም ዝተረኣዩ ብልጫታት ዓቂብካ ንዝነበሩ ፀገማት ስፖርት ፍታሕ ንምንዳይ ኮይኑ ኣብ ዓመተ ስፖርት 2025-2026 ኣብቲ ንዞባ ዝተረኣየ ውዕውዕ ስፖርታውን ባህላዊ ንጥፈታት ንዝያዳ ውፅኢት ውህድ ፃዕሪ ከም ዘድሊ ዘተባብዕ ምዃኑ ተሓቢሩ ኣመሓዳር ንዞባ ሓጋዝ ኣቶ ኢድሪስ መሓመድ ሓመድ ኣብ ምሕያል ስፖርት ውህድ ተሳትፎ ኮምን ምምሕዳራትን ወሳኒ ምዃኑ ጠቂሱ ኩለን ፌደሬሽናትን ስፖርታውያንን ዘርኣይዎ መሪሕነትን መንፈስ ተወዳዳርነትን ብምስጋን ተዳኺሙ ዝፀንሐ ስፖርታዊ ንጥፈታት ንኡዞባ ሓጋዝ ዳግማይ ንምብርባሩን

ንቀጻልነቱን ምርጋጽን ምምሕዳርን ዞባ ኣበርትዑ ክሰርሓሉ ምዃኑ ገሊጾ ጸጻባት ናይ ዝተኻየደ ስፖርታዊ ንጥፈታት ዝነበሩ ብልጫታትን ድኽመታትን ብከም ዝተኻየደ ደገፋትን ምትብባዕን ብሰፊዑ ድሕር ምግላጽ ሓለፍቲ ፌደሬሽና ስፖርት ዞባ ዓንሰባ ኣብ ዝሃቦ ርእቶ ድማ ኣብ ንዞባ ሓጋዝ ምዕባለታት ስፖርት ንምርጋጽ ዝተዋህደ ንጥፈታት ክካየድን ተወዳድርቲ ደቂ ኣንስትዮ ዝብርክታሉ ተሳትፎን ዝዕዝዛሉን መድያት ክፍጠርን ሜዳ ስፖርት ክወሓስን ኣዘኻኺሮ ሓላፊ ባህልን ስፖርትን ንዞባ ሓጋዛቶ ዑስማን መሓመድ ስዒድ በጎኑ ኣብቲ ንዞባ ብባህልን ስፖርትን ብሓፈሻ ኣብ ስፖርት ድማ ብፍላይ ዝምስገን ውፅኢት ዝተረኽቦ ውድዳት ከም ተሰላሰለ ጠቒሱ ንኹሎም ነቲ መደብ ንምዕዋት ዝፀዓሩ ዜጋታትን ምስርታትን ናይ ስራሕ መሻርክትን ኣመስጊኖም ተሳተፍቲ ብወገኖም ስፖርት ንምሕያል ኩለን ፌደሬሽና ዘርኣይዎ ልዑል ኣበርክቶ ብምስጋን ኣብ ምምእዛን ስፖርት ውሁድ ተሳትፎኩም ስለ ዘድሊ ዜጋታት ከምወትሩ ምትሕባሮም ከዛይዱ ኣስሚሮም ኣለዉ ኣብ ከተማ ዓዲ ቀይሕ ን3ለስተ ኣዋርሕ ብስሩዕ ክካየድ ዝቐነየ ስፖርታዊ ውድዳት ግራስሩትስ ተዛዚሞ ኣብ ከተማ ዓዲ ቀይሕ ን3ለስተ ኣዋርሕ ብስሩዕ ዝቐጸለ ውድድር ህፃናት ግራስሩትስ ብዓሰቱ ሓደ ጥቅምቲ ተዛዚሙ ቆልዑ ካብ ህፃነቶም ፍቕሪ ስፖርት ብምሕዳር ኣብ ክረምቲ ዝግበር ውድዳት ኩዕሶ እግሪ ግራስሩት ውፅኢቱ ኣተባብዓ እናኾነ ይመፅእ ስለ ዘሎ ብዝሓይለ ንምቕጻሉ ኣብ ቤት ትምህርቶምን ኣብ ገዛውቶምን ውድዳት ከካይዱ ኣብ መዛዘሚ ተረኺቡ ቃል ዘስምዐ ሓላፊ ስፖርትን ባህልን ንዞባ ዓዲ ቀይሕ መንእሰይ ተመስገን ሓጎስ ተላብዩ ፕረዚደንት ፌደሬሽን ኩዕሶ እግሪ መምህር ተወልደ ኣባተን ኣሰልጣኒ ግራስሩት መንእሰይ ካይረ መሓመድ ኸሊፋን ብግድዮም ኣብ ክረምቲ ክካየድ ዝፀንሐ ውድዳት ኩዕሶ እግሪ ንዝሰርሑን ህፃናት ዘተባብዑን ኣመስጊኖም ኣብ ዝመፅእ መደባት ብዝሓይለ ክሰርሑ ምዃኖም እውን ገሊፆም ኣብዚ ን3ለስተ ዋርሒ ዝቐጸለ ውድዳት ብጋንታን ብውልቅን ዝተዓወቱ ሽልማት ካብ ዝተፈላለዩ ደገፍቲ ኩዕሶ እግርን ኣሰልጠንትን ተዓዲሉ ዕውታት ብጋንታ ዘንስዕበን ኣብ ዕድመ 11 12 ቀዳመይቲ ጋንታ ኣዱሊስ ብ25 ነጥቢ ካልእቲ ጋንታ ዛራ ብ24 ነጥቢ ሳልሴይቲ ጋንታ ኣልነስር ብ22 ነጥቢ ብሉፃት ተፃወቲ ናይዚ ክሊ ዕድመ ቀዳማይ ሳንድሮ ናሆም ካልኣይ መሓመድ ማሕሙድ ሳልሳይ ሃኒባል ሚካኤል ኣብ ክሊ ዕድሚ 13-14 ድማ ቀዳሚት ጋንታ ኣማራ ብ20 ነጥቢ ካልኦት ጋንታ ባቡዛ ብ16 ነጥቢ ሳልሴይቲ ጋንታ ኤርፖርት ብ14 ነጥቢ ብሉፃት ተፃወት ቀዳማይ ኣሮን ሚካኤል ካልኣይ ኤል ኣብሴፍ ኣብ ክሊ ዕድሚ 15-16 ቀዳሚት ጋንታ ቪያጅዳ ብ23 ነጥቢ ካልኦቲ ጋንታ ባቡዛ ብ22 ነጥቢ ሳልሴይቲ ጋንታ መደበር ብ18 ነጥቢ ብሉፃት ተፃወቲ ድማ ቀዳማይ መሓመድ ኢብራሂም ካልኣይ ናሆብ ኣማን ሳርሳይ የዚድ ዓብዱ ራብዓይ ዮናታን ሃብቶን ኮይኖም ተሸሊሞም ስፖርታዊ ውድዳት ሓይሊ ኣየር ኤርትራ ዝሓለፈ ሰሙን እውን ቀፂሉ ነይሩ ስፖርታዊ ውድዳት እዚ ሓይሊ ኣየር ኤርትራ ይቕፅል እዚ ኣብ ፍንቅል ኤርቤዝ ዝተኻየደ ውድዳት ዝስዕ ውፅኢት ተረኺቡ ኣሎ ዝሓለፈ ሓሙስ ካብ ዝተኻየዱ ግጥማት ኣብ ናይ ኩዕሶ እግሪ ደቂ ኣንስትዮ ሓሊበት መሰረት ክልተ ባዶ ዊና ድማ ንፍንቅል ሓደ ባዶ ክትዕወተላ ከላ ብዓርባብ ዝቐጸለ ጸወታታት ኩዕሶ እግሪ ደቂ ተባዕትዮ ሓሊበትን ፍንቅልን ክልተ ብክልተ ክፈላለያ ከልዋ ፀሓይ በርቅን ሮኬትን ኣብ ዝተረኸብሉ ጸወታ ድማ ፀሓይ በርቂ ሓደ ባዶ ረቲዓ ኣብቲ ዕለት ካብ ዝተኻየዱ ውድድታት ኩዕሶ ምርበብ ኣብ ናይ ደቂ ኣንስትዮ መሰረት ንፅንዓት ክልተ ባዶ ክትዕወተንላ ከላ ዝሓልፈ ቀዳሞ ኣብ ዝቐጸለ ጸወታታት ዝተረኸበ ውፅኢት ምስ ንምልከት ኣብ ኩዕሶ እግሪ ደቂ ኣንስትዮ ሮኬት ምስ ፅንዓትኩም ድማ ሕድሪ ምስ ሓሊበት ብዘይሸቶ ክፈላለያ ከልዋ ብውድዳት ኩዕሶ ምርበብ ናይ ደቂ ኣንስትዮ ፍንቅል ንዩና ከም ድማ ሮኬት ንፅንዓት ብተመሳሳሊ ውፅኢት ክልተ ብባዶ ቀፂዐን ኣብ መወዳእታ ዜናታት ስፖርት ውሽጢ ሃገር ፌደሬሽን ባይታ ቴንስ ዞባ ማእከል ስፖርታዊ ንጥፈታት ቴንስ ኣብ ማዓስከር ደንደን ንምብርባር ዝሕግዝ ስልጠና ወዲቡ እዚ ካብ ዕለት 15 ነሓሰ ጀሚሩ ክሳብ 4 መስከረም ኣብ ሰሙን 6 መዓልታት ክወሃብ ፀንሐ ስልጠና እቲ ስልጠና ኣብ ሓፈሻዊ ኣምር ቴንስ ኣገባባ ፀዋውትን ካልእን ዝድስስ ዘካተተ ኣርስታት ነይርዎ 53 ደቂ ኣንስትዮ ዝርከቦም ጥቕላላን 96 ሰልጠንቲ ድማ ይተዋሂቦም ብዘካ ዛብ ክሊ ዕድሚ 10-14 ዝተፈላለዩ ውድዳት ክስራዕ እንከሎ ኣብ ናይ ትሕቲ 10 ዓመት ደቂ ኣንስትዮ ሳልሰይቲ ሪሃም ኢብራሂም ካልይቲ ዮስቲና ኣዱሊስ ቀዳሚት ድማ ናኣሚ ተስፋ ማርያም ኣብ ተመሳሳሊ ክሊ ዕድመ ምስ ንምልከት ድማ ሳልሳይ ተመስገን ሙሴ ካልኣይ ዮሴፍ ኣብቶም ቀዳማይ ድማ ዮሴፍ ተኽላይ ብምዃን ዕውታት ኮይኖም ኣብ ናይ ትሕቲ 12 ዓመት ናይ ደቂ ኣንስትዮ ሳልሰይቲ ሃና ድራር ካልእቲ ነጅማ ኑረዲን ቀዳሚቲ ድማ ሲሃም ዓብዱሰላም ኣብ ተመሳሳሊ ክሊ ዕድመ ናይ ደቂ ተባዕትዮ ሳልሳይ ሙሴ ተስፋ ማርያም ካልኣይ ዮሴፍ ተስፋ ስላሴ ቀዳማይ ኮይኑ ዝተዓወተ ድማ ካኤል ኤፍሬም ክኾኑ ኣብ ናይ ትሕቲ 14 ዓመት ደቂ ኣንስትዮ ሳልሰይቲ ነዳ ኢብራሂም ካልእቲ መርሃዊት ሰባቱ ቀዳሚቲ ድማ ኣርያም ኤፍሬም ኮይነን ተዓዊተን ኣብ ተመሳሳሊ ክሊ ዕድመ ናይ ደቂ ተባዕትዮ ሳልሳይ ኤቨናይ ንኣለም ካልኣይ ዮሴፍ

0: ቀዳማይ ኮይኑ ዝተዓወተ ድማ ሰናይ ካባዲ ኮይኖም ዕውታት ዝተዳለሎም ሽልማት ካብ ዝተፈላለዩ ናይ ክብሪ ዕዱማት ተዓዲሎም
1: ናብ ዜናታት ስፖርት ወፃኢ ሃገር ምስ ንሰግር ግጥማት ፕሪምየር ሊግ እንግሊዝ ዝሓልፈ ቀዳም ሰንበት ብዝተፈላለዩ ፀወታታት ኣብ ዝቐፀለሉ ሻምፒዮን ዝሓልፈ ዓመተ ስፖርት ዝኾነት ኣርሰናል ናብ ጎደና ዓወት ክትምለስ ናይ ዝሓልፈ ሰሙን ድማ ዝዓበየ ፀወታ ዝተባሃለ ግጥም ማንቸስተር ሲቲን ሊቨርፑልን ብዓወት ማንቸስተር ሲቲ ተዛዚሙ ሰፊሕ ፀብጻቡ
2: ይስዕብ። Oh, he has a habit of popping up at the right time. And he's done so again. Half an hour to play here. And Arsenal have got themselves back in the game.
0: Arsenal ab medan Leeds United bim adamya tsota kayda am nakim arefti tsota Arsenal bi Leeds kebid magata kagat ma khullo zen krebatun arefti bzi shotto in bado bado tefalale. Dar arefta bzqatsela tsota Leeds am bel 55 ndq kap Justin bi zirghata shotto kmerh jamira. ኣርሰናል ላይ ጽንዕትን መዓረስ ገብረታ ሸቶ ኣብ መበል 62 ደቂ ካብ ካላፊዮሮ ዝርኸታ ሸቶ ናብ ፀወታ ተመሊሳ ተቐይሩ ናብ ሜዳ ዝወረደ ናይ ኣርሰናል ጎማረሽ ኣብ መበል 70 ደቂ ንክለቡ ምዕወቲ ሸቶ ብምዝጋቡ ኣርሰናል ካብ ድዕሪ ተጊሳ 2-1 ብምዕዋት ናብ መንገዲ ዓወ ተመሊሳ ኣብዛ ፀወታ ናይ ኣርሰናል ብሩኖ ጎማረሽ ብልሰ ፀዋታይ ተባሂሎ ኣርሰናል ካብ ዓመት 2003 ሒዛብ ልዕሊ ሊድስ ን17 ግዜ ዝተዓወተት ክትከውን ኣብ ትሕቲ ዓላምያ ሚኬል ኣርቴታ ካብ ተኣቱ ግን ን7ተ ግጥማት ኣከታቲላ ክትዕወት ብምኻል ገሪማ ናይ ሊድስ ጃስቲን ካብ ዘመዝገበን 7 ሸቶታት እተን 3 ኣብ ሚዳ ኤምሬስ ኣንጻር ኣርሰናል ዘመዝገበን እየን። ሊድስ ኣብዛ ፀወታ መሪሓ ከተብቅዕ ክሳዓር ድሕሪ ዓመት 1992 ንፈለማ እዋና ክኸውን ከሎ ኣብቲ ግዜ እቲ እዛ ክለብ ብኪፒኣር 2-1 ተረቲዓ ምንባራ ይዝከር። ኣብዛ ፀወታ ስልጣን ኣርሰናል ሚካኤል ኣርቴታ 6 እንግሊዝያን ተፃወቱ ምስ ቀዳመት 11 ብምስላፉ ኣርስ ክሰርሑ እንከሎ ኣርሰናል ነቲ ኣብ ወርሒ ለካቲ 1999 ኣንጻር ማንቸስተር ዩናይትድ ዘሰለፈቶም ተፃወቲ ክትመዓራርዮ ኣኽኢሉ
2: ኣሎ። Has endeared himself to his Arsenal fans once more.
0: መራሒት ፕሪምየር ሊግ ዘላ ማንቸስተር ሲቲ ትማልሰንበት ና ሜዳ ኣንፊልድ ብምጋሻ ፀወታ ካይዳ ኣብዛ ፀወታ ንሲቲ ድሕሪ ብኣካየድቲ ውድዳ ፕሪምየር ሊግ ብልዕሊ 115 ክስታት ገበነኛ ኮይኑ ድሕሪ ምርካቡ ዘካየደታ ቀዳሚቲ ፀወታ እያ ነይራ። ኣብ ናይ ቅድሚ ዕረፍቲ ፀወታ ሊቨርፑል ዝሓሸ ዕብላ ለኳ ተነብራ ድሕሪ ዕረቱ ኣብ ዝቐፀለ ፀወታ ግን ሊቨርፑል ኣብ መበል 62 ንደቕ ንኣባላ ግራቨንበርች ብክልተ ብጫ ካርድ ካብ ሜዳ ብምኽሳራ ንሓደጋ ተቓሊዓ። ኣብ ሜዳ ኣንፊልድ ብደገፍቲ ሊቨርፑል ብዝተፈላለዩ ፅሑፋትን ድምፅን ከም ሕሱም ዝሽደዱ ዝነበሩ ተፃወቲ ሲቲ ግን ነዚ ዕድል ብዝግባእ ብምጥቃም ልልዳት ክደፍርዎ ጀሚሮም። ኣብ መበል 65 ደቂቕ ካብ ኤርሊን ሃላንድ ብዝረኸበታ ሸቶ ሲቲ መሪሕነት ክትሕዝን ከላ ድሕሪ 3 ደቓይቕ እውን ጀረሚ ዶኩ ብልስቲ ሸቶ ብምዝጋብ መሪሕነት ክለቡ ደርዐ። ኣብ መበል 78 ደቂቕ እውን ሪያን ቸርኪ ምስ ደቂ ክለቡ 41 ግዜ ንዝተቐባበሉላ ኩዕሶ ተቐቢሉ ጽብቕቲ ሸቶ ብምዝጋቡ ሊቨርፑል ኣብ ገዛ ሜዳ ብዝሕፍር ናይ 3 ባሩስ ዕረተንበርኪኻ ወፅያ። ኣብዛ ፀወታ ናይ ሲቲ ጀረሚ ዶኩ ብልስ ፀወታይ ተባሂሉ ተሰይሙ። ኣሰልጣን ሲቲ ማሬስካ ድሕርቲ ፀወታ ኣብ ዝሃቦ ጋዜጣዊ መግለፂ ኣብ ናይ ቅድሚ ዕረፍቲ ፀወታ ኣዝና ኢና ተፈቲና ነርና፣ ኣብዚ ሜዳ መፅኢካ ምፅዋት ዘለዎ ፀቕጢ ፍሉጥ እኳ ትኾነ ከመይ ኣቢልና ግን ካብዚ ግጥም ዓወት ሒዝና ንወፂና መዲብና ነርና፣ ነዚ መደብና ድማ ድሕሪ ዕረፍቲ ብዝግባእ ፈፂምናዮ ኢሉ ኣሰልጣን ሊቨርፑል ይራዮላ ቦጎኑ ሎሚ ትማል ምዃኑ እዩ ክልተ ፀወታታት ኢና ካይድና እታ ቅዳሚት ንሕና ፅቡቅ ምንቅስቓስ ዘረኣናላ ክሳዕ 60 ደቓይቕ ካልእቲ ድማ ንሳቶም ፅቡቅ ፀወታ ዝረኣዩላ ድሕሪ 60 ደቂቕ። ኣብዛ ፀወታ 11-11 እኳ ብዙሕ ንፈታት እንተነበርና ድሕሪ ግራቨንበርች ብቐይሕ ካርድ ምውፅኡ ነገራት ተለዋዊጡ እዩ። ብሓፈሻ ተፃወተይ ሎሚ ዘንፀባርቕዎ ምኸተ ዝናኣድዩ ብፍላይ ድማ ደገፍቲ ናይዛ ክለብ ሎሚ ዝሃቡና ደገፍ ክምስጎኑ ይግባእ ኢሉ ሲቲ ድሕሪ 1953 ንሊቨርፑል ኣከታቲላ ብምስዓራ ፍሉይ ምዕራፍ ገንፂላላ። ብዘይካዚ እውን እዛ ክለብ በዚ ዘመዝገበ ተዓወት እውን ኣብ ሜዳ ኣንፊልድ ዝተሰነደ ዝዓበየ ዓወታ ኮይኑ ተጻሒፉ ኣሎ። ዓላም ሲቲ ኤንዞ ማሬስካ ኣብ ናይ ሎም ዓመተ ስፖርት ን6 ፀወታታት ኣከታትሉ ብምዕዋቱ ኣርእስቲ ሰሪሑ
2: ኣሎ።ሃልሲቲን
0: ኤቨርተንን ዘካየዶ ፀወታ ነጥቢ ተማቒለን ኣብ ናይ ቅድሚ ዕረፍቲ ፀወታ ዘን ክለባት ብዘይሸቶ ክፈላለያ ከልዋ ድሕሪ ዕረፍታ ኣብ ዝቐፀለ ፀወታ ግን ሃልሲቲ ኣብ መበል 48

ኤቨርቶን ካብ ጌልሃርድ ብዝረኸታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ኤቨርቶን ድማ መበል 55 ካብ ዶውስብሪ ሃል ብዝረኸታ ሸቶ ተመዓራርያ ኣብ መበል 68 ደቂ እውን እዛ ክለብ ካብ ባሪና መሪሕነት ዝቐለት ሸቶ እኳ ተረኸበት ሃል ሲቲ ኣብ መበል 74 ካብ ቤሎሚ ብዝረኸታ ሸቶ ብምዕራያ እቲ ፆታ ብናይ ሓባር ውፅኢት 2-2 ተዛዚሙ ኣብዛ ፆታ ናይ ኤቨርቶን ዲስብሪ ሃል እዩ ብልሰ ፃታይ ተባሂሉ ተሰይሙ 2-on-2 ዲስብሪ ሃል

0: Bridge debut. How about that for a start? Welcome to Chelsea indeed. Caicedo snapping in to win it back. It was a good save from Petrovic. Henderson again managed to work it back to Rodgers. Bournemouth punch drunk. It's two! Rodgers' effort flicked off somebody. Bournemouth are stunned. Chelsea have scored twice in not even a minute. Blues 2, Bournemouth 0. An incredible start at Stamford Bridge.
1: ቸልሲ ኣብ ሜዳ ስታንፎን ብሪጅ ንቦርማዝ ብምዕዳምያ ፀወታ ኣካይዳ ኣብዚ ፍፁም ዕብላ ለቸልሲ ዝጎልሓሉ ግጥም እዛ ክለብ ኣብ ናይ ቅድሚ ዕረፍቲ ፀወታ ኣብ ውሽጢ 3 ደቂቕ 2 ሸቶታት ማለት ቀዳመይቲ ካብ ሄንደርሰን ካልኦቲ ካብ ሮጀርስ ንቦርማዝ ሓደጋ ብምውዳቕያ ንፀወታ ተወፃፂራ በዚ ድማ ቸልሲ ንዕረፍቲ 2 ባዶ መሪሓ ወፅያ ድሕሪ ዕረፍቲ መትሓዚ ዝተሰኣና ኣብ መበል 46 ደቕ እውን ካብ ጃኦ ፔድሮ ሳሴ ሸቶ ዝረኽበ ቸልሲ ፀቕጣ ከተሕይልን ከላ ቦርማዝ ኣብ መበል 51 ደቕ ካብ ኢቫንሰል ሸቶ ብምርካብ ነቲ ውፅኢት ከተፅቦ ተረኣያ እንተኾነ ቸልሲ ኣብ መበል 67 ደቕ ካብ ጃኦ ፔድሮ ኣብ መበል 70 ደቕ ድማ ካብ ሄንደርሰን 2 ሸቶታት ብምውሳኽ ነቲ ውፅኢት ናብ 5-1 ቀይራን ደገፍታ ተሓዲሳ ከም ዘላ መልእኽታ መሓላሊፋ እቲ ፆታ ድማ ብዓወታ 5-1 ተዛዝዮሙ
2: China has taken away from him, but the loose ball picked up by Manzambi, edge of the penalty box, goes across towards John McGinn, deflected John McGinn! Runs away to the corner of Villa Park, slides on his knee.
1: Aston Villa ab meda no Brentford adema zakaya to tsota netu tamaqila, amnay kanu arefti tsota Brentford ab asre tidog na tigtum kab Yarmolyuk bizrghata shoto kadima marhinat kitihzin kala ቪላ ኬዶንጌታ መበል 12 ደቕ ካብ ኒኮላስ ጃክሰን ብዝረኸታ ሸቶ ተመዓራሪ ዓሪፋ ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ቪላ ካብ ሜኪንግ ኣብ መበል 77 ደቕ መሪሕነት ዘተሓዘታ ሸቶ እኳ ተረኸበት ብሪንፎርድ ኣብ መበል 79 ደቕ ካብ ኣየር ብዝረኸታ ሸቶ ብምትዕራይ ነጥቢ ተማቒላ
2: He carried on his run and he's found the back of the villa net.
1: Sunderland አንጻር Brighton ዘካቶ ጾታውን ተሳዒራ ዘን ክለባት ኣብ ናይ ቅድም ዕረፍቲ ይርከበም ዘይሸቶ ክፈላ ላይ ኸልዋ ድሕሪ ዕረፍቲ ኣብ ዝቐፀለ ጾታ ግን Brighton ክትዕብል ላይ ተጸገመትን ኣብ መበል 56 ደቕ ካብ ዲ ካይፐር ብዝረኸታ ሸቶ መሪሕነት እኳ ተሓዘት ድሕሪ 4 ደቂቕ ግን እዛ ክለብ ንኣባላ ስትራይክ ብቐይሕ ካርድ እኳ ከሲራቶ ተነበረት ኣብ መበል 96 ደቕ ካብ ሃድጃም ንዓወታ ዘረጋገፀት ሸቶ ብምርከባ እቲ ግጥም ብዓወት ብራይተን 2 ብባዶ ተዛዚሙ
3: to celebrate with the Fulham fans. That's a great finish. Carrying it infield. Picks out Oscar Bob into the box. Can he work it on the left foot and finish? Oh, he's just belted it over the bar. Calvin Bassey wins the header. It's still in the box. He won the second header. Got some more distance on that, but Atara takes it down.
1: ኢፕስዊች ታውን ኣብ ሜዳኣ ንፉልሃም ዓዲማ ተጻዊቷ ናይ ዘን ክለባት ናይ ቀዳማይ እብሮ ርክብ ብዘይሸቶ ክዛዘምን ከሎ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ግን ፍለማ ፉልሃም ኣብ መበል 55 ደቕ ካብ ሰሲኞን ብዝረኸታ ሸቶ ቀዲማ መሪሕነት ሒዛ ኢፕስዊች ክሳዕ 88 ደቓይቕ ተመሪሓ ድሕሪ ምፅናሕ ካብ ኦታር ኣብ ዝረኸታ ሸቶ ናብ ፀወታ ክትምለስ ከላ ኣብ ተወሳኺ ግዜ ማለት ኣብ መበል 92 ደቕ ካብ ኦሽያ ሸቶ ብምርካባ ድማ ካብ ድሕሪ ተወጊሳ 2-1 ብምዕዋት ተዘካሪ ዓወት ብምስናርያ ምስ ደገፍታ ተደሲታ ማንቸስተር ዩናይትድ ኣብ ሜዳ ኦልትራፎርድ ኣንጻር ቶተናም ዘካየቶ ፀወታ ትካል ኣቓልቦ ዝረኸበ ግጥም እዩ ነይሩ እዘን ክለባት ኣብ ናይ ሎም ዓመተ ስፖርት ኣብ ድኹም ዝኾነ ቁመና ዘለዋ ክኾና ዓወት ድማ ዘገድሰን እዩ ነይሩ ኣብ ናይ ቅድሚ ዕረፍቲ ፀወታ ቶተናም ንፀወታ ብምዕብላል ነታ ምውሃድ ሲኢና ዝነበረት ዩናይትድ ብዝተፈላለዩ ዘይዕውታት ፈተነታት እኳ ትኩሕኩሓ ተነበረት ሸቶ ከተመዝግበላ ግን ኣይከኣለትን ንዕረፍቲ ድማ ሓደ ብሓደ ተፈላለየን ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ዩናይትድ ድሓን ዝኾነ ምንቅስቓስ እኳ ተነብራ ነታ ኣብዛ ግጥ

0: እቶም ዝሓሸ ዓቕሚ ዝነበራ ቶትንሃም ግን ኣብ መበል 76 ሰንደቕ ካብ ሞቤሙ ብዝረኸበታ ሸቶያ ክትመርሓ ጀሚራ። ድሕሪ 5 ደቂቕ ናይዛ ሸቶ ቶትንሃም ንቤንታንኮር ብቐይሕ ካርድ ካብ ሜዳ ድሕሪ ምኽሳር ኣብ ገደሎ ተጻወቱ ንኽጻወቱ ክትፍረድ እኳ ተተቐስበት ንክለባት ሊድስ ኤቨርተን ሲትን ብገደሎ ተጻወቲ ዝረሓሰ ሜዳ ኦልትራፎርድ ሕጂ እውን ቶትንሃም ርኽቢ ኣይትሰኣን ዝበላ ክመስል ኣብ መበል 92 ደቕ ካብ ሶሎና ከብ ዝረኸብታ ሸቶ እቲ ፀወታ ሓደ ብሓደ ተዛዚሙ። ኣብዛ ፀወታ ናይ ቶትንሃም ሳቪዮ እዩ ብሉሰ ፀዋታይ ተባሂሉ ተሰይሞ። ድሕርቲ ፀወታ ኣሰልጣን ቶትንሃም ሮበርቶ ዲ ዘርቢ ኣብ ዝሃቦ መግለፂ ከም ዝመስለና ኣብዚ ናይ ሎም ዓመት ስፖርት ፅቡቕ ኢና ንፃወት ዘለና፣ ናብዛ ፀወታ ክምለስ እንተኮይነ ግን ኣንጻር ዓባይ ክለብን ብሉፃት ተጻወቱን ዘለዋ ክለብ ኢና ተጋጢምና። ኣቀዳማይ እብረ ክልተ ሸቶታት ክኾና ዝኽላ ዕድላት ኣባኺና ኢና። ቀዳማይ ክፋል ካልኣይ እብረ ተሳቒና፣ ቀያሕ ካርድ ምቕያር እዩ ነይሩ እቲ ምኽንያት። ድሕር ዘቐይሕ ካርድ ግን ካብ ተጻወተይ ዝተረእየ ወኒ ቁኑዕ መልሲ እዩ ነይሩ። ምኽንያቱ ሸቶ ከነ መዝገብ ተንቀሳቂስና ኢና፣ ረኺብና ድማ በቲ ሓደ ወገን ይግባአና እዩ ክብል ድማ ክለቡ ማዕረ ብምፍላይ ከም ዝሐገሶ ተዛሪቦም። ናይ ዩናይትድ መዘኑ ማይክል ካሪክ ብግዲኡ ዝተሓዋወሰ ፀወታ እዩ ነይሩ። ኣብ መጀመርታት ፀወታ ከቢድና እዩ፣ ብዝተፈላለዩ ምኽንያታት ሙሉእ ብምሉእ ኣብኡ ኣይነበርናን። ብዳይ ግዜ ምንባሩ ክትዕዘብ ትኽእል ኢኻ። ተፃወተይ ግን ኣብቲ ፀወታ ዓብዮም። ኣብ ካልኣይ እብረ ግን ኣብ ኩሉ ዝሓሽና ነርና። ፀወታ ከምቲ ዝደለናዮ ኣብ ከምዚ ዝበለ ፅቡቕ ደረጃ ንምብፃሕ ክንሪኦ ድማ ይግባእ። ነቶም ኩነታት ከነመሓድሮም ኣሎና። ኣብ ዝተፈላለዩ ፀወታታት ዝምዝገባና ዘለዋ ድንጉያት ሸቶታት ክጎዳእና ተዓዚብና ኢና። ስራሕ ከም ዘሎና እውን ተዓዚበ ኣለኹ ክብል ተዛሪቦ።
1: Spurs with all sorts of possession, middle touching, and it's the tiniest of little touches from Dominic Solanke, and Spurs somehow managed to fashion a goal right at the death.
0: ዝ ኸበርኩም ተዓዘብቲ ንሎም ዝተዳልወ ሰሙናዊ ፍጻመታት ስፖርት ኣብዚ ፍጽም ስለምክታልኩም ኣዜና ነመስኪ ምስተረፉ መርባት ኤርቲቪን ሓድጎኩም ሰላም።

0: ሰላም ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ንሎሚ ድማ ዝኸበርኩም ተኸታተልትና ኣብ ዝሓለፈ ሰሙን ካብ ዘጋጠሙ ሓደጋታት እንታይ ክንምሃር ንኽእል ብምባል ኢና ገለ ካብቶም ዘጋጠሙ ሓደጋታት ሒዝናልኩም ቀሪብና ዘለና። እዛ ኣብ ስእሊ ንዕዘባ ዘለና ሓደጋ ቅድሚ ዝተወሰነ መዓልትታት ኣብ መስመር ኣስመራ መቐርካ ኣብ ከባቢ ፀዓዘጋ ዘጋጥመት ሓደጋ እያ። እንታይ እዩ ትጠንቂ ሓደጋ? እንታይ ሳዕብን ከወሪዱ ኣሎ? ካብኡ ኸ እንታይ ና ክንምሃር ብዝብላ ርእስቲ ድማ ነቲ ምዝ ሓደጋ ዝመርመረ ኣባል ፖሊስ ትራፊክ ዝገበርክዎ ዕላል ኣሎ ተኸታቲልና ንመለስ።
1: እዚ ሓደጋ ብዕለት 26/9/2026 ሰዓት 16:45 በትናትና ቋፃፅራ ወታደራዊ ቋፃፅራ እዩ ኣጋጢሙ። መኪና ሃየንዳ እያ ካብ ኣስመራ ተወጊሳ ንመቐርካ እያ ትኸይድ ነራ። እዚ ሰብዚ ነዛ ማኪና ሒዝዋ ብዝነበሮ ሓደገኛ ኣመራርሓ መጀመርያ ምስ ቢንቶ እዩ ተጋጭዩ። ምስታ ቢንቶ ምስ ተጋጨወ ድሕሪ ናታ ቢንቶ ፀዲፉ ኣርባዕተ እግራን ላዕሊ እያ ትገብር ሰባት ፅዒኒ ነይሩ። ኣብዚ 9 ብከቢድ ተሃሪሞም 2 ብቀሊል እዮም ተሃሪሞም ዘለዉ። ብዚ ፀብፃብ ከምዝነፅሮ ዘሎ ብዝነበሮ ፍጥነት ዝያዳ ሰብ ውን ፅዒኑ ካብቲ ዝግብኦን ላዕሊ ፅዒኑ ነይሩ። ምስ ቢንቶ ተጋጭዩ ከዓ ናብ ቢንቶ ኣትዩ እዩ ዝግምጠል። ኣብ ልዕልታ ማኪና ከዓ ዳርጋ ናብ ካብ ጥቕሚ ወፃኢ ገይርዋ ክንብል ንኽእል ኢና። ከቢድ ሃስያ ኣውሪዱላ ኣሎፍታ ተሽከርካሪት ኣብ ቢንቶ እውን ከምኡ ብተመሳሳሊ ቢንቶ እውን ከቢድ ዕንወታ ብፂሑ ኣሎ። ዋላ እኳ ሞት እንተዘይሃለወ ከቢድ ኣካላዊ ጉድኣት በፂሖም እዮም። ገሊኦም ኣብ ኦፕሬሽን ኣትዮም ኣለው። ከቢድ ናይ ዓፅሚ ማሃረምቲ ናይ ርእሲ ማሃረምቲ ዘጋጠሞም ኣለው። ስለዚ ዛጊት በዚኦም በዚ ሰዕበ ሞት ኣይሰማዕናን ኣለና። ግን ከቢድ ሃስያ ናብ ልዕሊ ሰባት ከቢድ ስንክልና ዕዱር ናብ ዝኾነ መጉዳእቲ ዝበፅሐ ዝተሃርሙ ኣለዎ።

0: እዚ ምስ ናይ ኤጋር ናይ ኤዳው ናይ ርእሲ ዝኣምሰለ ማሃረምቲ ዘጋጠሞ ከቢድ ሃስያ ዝፈጥረሎ ነዊሕ ግዜ ንክሓዊ ዝወስደሎም ገሊኦም ውን ሕዱር ሕማም ኮይኑ ብነብሶም ከም በሰላ ዝቕፅል ሃስያ በፂሕዎም ኣሎ። ኣብዚ ኣዴታት ኾና ኣቦታት መንእሰያት ኩሎም ብሓፈሻ ኣብዚ ሓደጋ እዚ ዝተሳተፉ ኣለይቲ ስድራ ቤት ጎየይቲ ናበይቲ ንስድራ ቤት ናበይቲ ዝነበሩ እዮም ሃስያ። እዚ ሃስያ ኣለዎ፣ ምክንያቱ ኣለይቲኦም ንስድራ ቤት ጠወርቲኦም እዚኣቶም ኩሎም ክንዲ ዝምልኡ የጉድሉ ኣለዉ። ንሕክምና ዝወፅእ ወፃኢታት ንዕኦም ንምሕካም ግዜ ብዙሕ ነገራት ሰሪሕካ ክንዲ ትምልእ መሊስካ ካብቲ ኣቐሚጥካ የፀናሕካ ወይ እውን ካብቶም ገለገለ ዝሕግዙካ ንዕኡ ንምሕካም ዝወፅእ ወፃኢታት መወዳእታ የብሉን። ስለዚ ሃስያ ኣለዎ።
1: ዝኸበርኩም ተኸታተልትና ኩሉ ግዜ ተሽከርካሪት ኣብ እንመርሓሉ እዋን እንተኣ ግቡእ ኣጠቃቅማ ወይ ድማ ውሑስ ትራፊካዊ ምንቅስቃስ ዘይነዘወትር ኮይና እቲ ከጋጥም ዝኽእል ሓደጋ ከምዚ ኣብዚ እንዕዘቦ ዘለና እዩ። ስለዚ ኩሉ ግዜ ኣብ ምንቅስቃሳትና ሓደገኛ ኣመራርሓ ኣወጊድና በቲ ግቡእ ትራፊካዊ ምንቅስቃስ ክንንቀሳቀስ ድማ በዚ ኣጋጣሚ መልእኽቲ ከነመሓላልፍ ንፈቱ። ብዘይካዚ ዝኸበርኩም ተኸታተልትና ዕለት 30/9/2026 እውን ኣብ ከባቢ ቢያሳ ሚካኤለ ዘጋጠመ ሓደጋ ኣብ ሴማፎሮ ነይሩ። ኣብቲ ቦታ ከምዚ ንዕዘቦ ዘለና ኣብ መንጎ መኪናን ብሽክለታን ዘጋጠመ ሓደጋ እዩ። እቲ ጠንቂ እንታይ እዩ ነይሩ? ቀይሕ ጥሒስካ እንትኣ ትጓዓዝ ኮንካ ቀይሕ ተዋሂብካ ንከሎ ጠጠዋ ክንትብል ክትሰግር እንትኣ ትፍትን ኮንካ እቲ ከጋጥመካ ዝኽእል ሓደጋ እዚ ንዕዘቦ ዘለና እዩ። ንዝያደ ሓበሬታ ንዝርዝራዊ ሓበሬታ ኣብ ከመይን እንታይን ኩነታት ኣጋጢሙ ተኸታቲልና ንመለስ።

0: ساعات شومون تمبرانش ساعات ابيلي يخون حنت ميكينه قتاليا تولعلا بغبو منجدا تخيل نيره حدا بعل بشكلتا بالسينما دانت مزيو نشوق غزو نميدا ارترا ايز اورز نيرو زبعل بشكلتا قيح تولع خول ايو دو كيبل سغا خيبل بزلوو زحلف بعل ميكينه خاني قتاليا لوو قتاليا تولعلو يحلفالو ኣብ መንገዲ ከሎ እዚ በዓል ብሽክለታ ቀይሕቲ ሒሱ ስለ ዝኣተዎ ሃሪሞ ከምቲ ኣብ ስእሊ ንሪኦ በዓል ብሽክለታ ቀያሕ ስለ ዝተወላዓትሉ ንዕኡ ቆሪፀን ዝኸደ ኣጋር ቀጠልያ ስለ ዝተወላዓለን ንኣንፃሩ ምስተን ማዕረ ናይታ ማኪና ምስአን ከማን ንኣሰር እዩ ተሰሓሒቱ ሓንቲ ሰበይቲ እንተርእናዮ ኣብኡ ሰበይቲ ትሰግር ኣላ ነታ ሰበይቲ ጥሒስዋ እዩ ዝሓልፍ ምስታ ማኪና ከዓ ይረኸብ ሕጂ ነታ ማኪና ነታ ሰበይትን ቀጠልያ ሂብዎን ኣሉ ምክንያቱ ብማዕረ ይሓልፋ ስለ ዘለዋ ንዕኡ ግን ይቆርፅ ስለ ዘሎ ቀይሕ እዩ ነይርዎ እዚ ቀይሕ ሴማፈሮ ጥሒዙ ምስታ ማኪና ተጋጭቡ ፅቡቅ ኣጋጣሚ ይቡ ከቢድ ኣካላዊ ማሰይቲ ይኹን ናይ ሞት ኣይበዝሖን ካብ ሞድሒኑ ኣሎ ስለዚ ኣብ ከምዚ ዓይነት ናይ ሴማፈሮ ብሽክለታ ጥንቃቐ ክገብሩ መራሕቲ መኪና ብኩሉ ተጠቃማይ ፅርግያ ጥንቃቐ ክንገብር እየ ዝላቦ ምክንያቱ ብፍላይ ሰብ ብሽክለታ ዒራ ታርጋ የብልናን መንከይ ሕዘና መንከይ ርእየና ካብ ዝብል ንፀጋም ምጥዋይ ክልኩል ከሎ ይጥወዩ ቀይሕ ከሎ ጥወዩ ናይ ግዲ ናኡስ ሓደ ተቋፃፀራይ ኣካል ትራፊክ ፖሊስ ክህሉ ይደልዩ እሱ ተልዩ ሕጊ ክበር እሱ ተዘየልዩ ሕጊ ኣይክበር ኣብዚ ግን ንሕልና ኸ ንዓኻ ክትብል ሕጊ ከተኽብር ኣለካ ንድሕነትካ ክትብል ምክንያቱ እዚ ንረኣናዮ ሃሲኡ ቅድሚ ሕጂ ዝሓለፉ ብሂወት ዘየለዉ ሕጂ ቀይሕቲ ዒሶም ዝሞቱ ቀይሕቲ ዒሶም ኣብ ሓደጋ ዝኣተዉ ዝሰንከሉ ብዙሓት እዮም ካብዚኦም ክንምሃር ክንክእል ኣለና
1: ዝኸበርኩም ተኸታተልትና ኩሉ ግዜ ናብ ሴማፈሮ ኣብ እናኣትወሉ እዋን ነቲ ከባቢና ተዓዚብና ቀይሕ ኣብ ዝኾነሉ ጠጠው ክንብል ቀጢላ እንተተዋሂብና ብውሑስ ኣገባብ ክንሰግር እዩ ዝግባእ ከምኡ እንተዘይጌርና እቲ ከጋጥመና ዝኽእል ሓደጋ እዚ ንዕዘቦ ዘለና እዩ በዘይካዚ ኣብ ከባቢ ሴማፈሮ ብዙሕ ጥሕሰታት ዘጋጥም ኣሎ ኣብ ሴማፈሮ ዝፍፀሙ ጥሕሰታት እንታይ እዮም ዝመስሉ ቀይሕ እንከሎ ዝሓልፉ ኣለዉ ምዕፃፍ ዘይፍቀድ ክዕፀፉ ዝፍትንውን ብዙሓት መራሕቲ ተሽከርከርቲ ተዓዚበ ኣለኹ ቅድሚ ቅሩብ እዋን ኣብ ዝነበረ ግዜ ኣብ ሴማፈሮ ዝተፈፀመ ጥሕሰታት እውን ኣዋሃሂ ደቕሪበ ኣለኹ ተኸታቲልና ንመለስ
2: ከምዚ እንዕዘቦ ዘለና ኣብዚ ፅርግያ እዚ ንፀጋም ምዕፃፍ ኩልኩል እዩ ዝብል ታቤላ ኢና ተተኺሉ ንዕዘብ ዘለና ከምዚ እንዕዘቦ ዘለና ግን መራሕዛ ኢኣርዋን ቢ47 ባሪ 2 ዝታርግኣ መኪና ግን ኣብዘይ ፍቕድ ቦታ ንፀጋም ክዕፀፍ ይፍትና ኣሎ ከምዚ ንዕዘቦ ዘለና ድማ ነቲ ሕጊ ጥሒሱ ንፀጋም ተዓፂፉ ንዕዘቦ ኣለና

ኣብዚ እውን ከምዚ ንዕዘቦ ዘለና ንፀጋም ምዕፃፍ ክልኩል እዩ ዝብል ታቤላ ተተኺሉ እናሃለወን ከሎ መራሕዛ ኢኣርዋን ሲ81 ባዶ 2 ዝታርግኣ መኪና ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ነቶም ብፀጋም ወገን ዝርከቡ ዘለዉ ኣጋር እውን ናይ ቀጠልያ ወይ ድማ ናይ ሕለፍ መልእኽቲ ተዋሂብዎም እናሃለወን ከሎ እዩ። ንሱ ብኣንጻሩ ሕጊ ጥሒሱ ናብቶም ሰብ ኣጋር ክመፅእ ንዕዘቦ ዘለና። ኣብዚ ሕጂ እውን ንፀጋም ምዕፃፍ ኩልኩል ዝብል ታቤላ ተተኺሉ ንዕዘቦ ኣለና። መራሕዛ ኢኣርዋን ቢ8563 ዝታርግኣ መኪና ግን ኣንጻር ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ኣብዚ ከምዚ እንዕዘቦ ዘለና ንፀጋም ምዕፃፍ ኩልኩል ክብልን ከለና ብክልቲኡ ኣንፈት ንዝመፅ ተሽከርከርቲ ብሓደ ቀጢልያ ዝህብ መስመር እዩ። ኣብዚ ድማ ከምዚ ንዕዘቦ ዘለና ክልቲአን ቀጢልያ ተዋሂቦን ኣብ ዝሓልፋሉ ዘለዋ እዚ መራሕዛ ተሽከርካሪት ዕግታ ብምፍጣር ብኣዝዩ ኣሰካፊ መንገዲ እዩ በዚ ክሓልፍ ንዕዘቦ ዘለና። እዚ ንዕዘቦ ዘለና እውን ኣብ እዋን ለይቲ ዝተፈፀመ ጥሕሰት እዩ። ኣብዚ እውን ንፀጋም ምዕፃፍ ኩልኩል እዩ ዝብል ታቤላ ተተኺሉ ንዕዘቦ ኣለና። መራሒት እዛ እንዕዘባ ዘለና ኢኣርዋን ቢ624 ዝታርግኣ መኪና ግን ሕጊ ጥሒሱ ንፀጋም ብምዕፃፍ ጥሕሰት ክፍፅም ንዕዘቦ ኣለና። ኣብዚ እውን ከምዚ ንዕዘቦ ዘለና እዚ ቦታ እዚ ንፀጋም ምዕፃፍ ኩልኩል እዩ። ብኣንጻሩ ግን መራሒዛ ኢኣርዋን ኤ8375 ዝታርግኣ መኪና ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ኣብዚ እውን ብተመሳሳሊ ኣብዚ ቦታ እዚ ንፀጋም ምዕፃፍ ክልኩል እዩ ዝብል ታቤላ ተተኺሉ እናሃለወ መራሕዛ ኢኣርዋን ቢ5992 ዝተርግኣ መራሒት ተሽከርካሪት ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ምናልባት ኣብዚ ብዙሕ ተሽከርከርቲ ስለዘ የለ ዳኣ እምበር ብዙሕ ተሽከርከርቲ ነይሩ እንተዝኸውን ነይሩ ክሳዕ ክንደይ ዕግታን ሓደጋን ክፈጥር ከም ዝኽእል ምግንዛብ ኣገዳሲ እዩ። ሕጂ እውን ኣብ ከባቢ ፑሽኪን ኣብ ዝርከብ ቦታ እውን ኢኣርዋን ሲ76 ባዶ 4 ዝተረግኣ መኪና ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ኣብዚ ቦታ እዚ እውን መራሕዛ ኢኣርዋን ሲ4221 ዝተረግኣ መኪና ንፀጋም ምዕፃፍ ኩልኩል እዩ ዝብል ታቤላ ተተኺሉ እንዳረኣየ ከሎ እዩ ኣንጻር እዚ ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ዘለና። ኣብዚ እውን ብተመሳሳሊ ንፀጋም ምዕፃፍ ኩልኩል ኣብ ዝኾነ ቦታ መራሕዛ ኢኣርዋን ቢ1426 ዝታርግኣ መኪና ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። እዚ ቦታ እዚ እውን ኣብ ከባቢ ካቴድራል ዝርከብ ሴማፎር እዩ። መራሕዛ ኢኣርዋን ሲ6-8 ዝታርግኣ ተሽከርካሪት ከምዚ እንዕዘቦ ዘለና ብጫ ወሊዓትሉ ንከሎ ኣብ ክንዲ ጠጠው ክብል ዝፍትን ግን ከምዘይተሕልፎ እንዳፈለጠ ንከሎ ክሰግር ኣብ ዝፈተነሉ እዋን ድማ ቅሩብ ሜትሮታት ምስ ተጓዕዘ እታ ሴማፎሮ ናብ ቀይሕ ተቐይራ ቀይሕ ጥሒሱ ድማ ክሰግር ይፍትን ኣሎ። ኣብዚ እውን ከምዚ እንዕዘቦ ዘለና መራሒ እዛ ኢኣርዋን ቢ772 ዝተረግኣ መኪና ኣብ እዋን ምሸት በዚ ቦታ ኣብ ዝሓልፈሉ ዝነበረ እዋን ቀይሕ ተወሊዑ እንዳሃለወን ከሎ ነዚ ቀይሕ ሸለል ብምባል እዩ ንፀጋም ክዕፀፍ ንዕዘቦ ዘለና። ኣብዚ ቦታ እዚ እውን ከምዚ እንዕዘቦ ዘለና እዛ ኢኣርዋን ኤ6636 ዝታርግኣ መኪና ቀይሕ ተወሊዑ እናሃለወን ከሎ ጠጠው ኢሉ ክፅበ ኣብ ክንዲ ዝግብኦ ጥሒስዎ ንቀይሕ ክሓልፍ ንዕዘቦ ኣለና። ኣብዚ እውን ብተመሳሳሊ መራሕዛ ኢኣርዋን ቢ7-8 ዝታርግኣ መኪና ቀይሕ ተወሊዑ እናሃለዎ ከሎ እዩ ነዚ ሴማፎሮ ጥሒስዎ ክኸይድ ንዕዘብ ዘለና። ምናልባት ኣብዚ ነዚ መራሒ ተሽከርካሪ ጥራይ ዘይኮና እውን ነዞም ብማእኸል ክሰጉሩ ዝፍትኑ ዘለዎ ኣጋር እውን ኣቓልቦ ክንቦም ኣገዳሲ እዩ። ምክንያቱ መስገሪ ኣጋር ዜብራ እንዳሃለወን ከሎ እዞም ንዕዝቦም ዘለና ኣጋርን መራሒ በሽክለታን ግን ብኣንጻሩ በቲ ማእኸል ፅርግያ ክሓልፍ እዮም ዝፍትኑ ዘለዉ። ስለዚ እዚ ድማ ብመሰረቱ ጌጋ እዩ በቲ ንኣጋር ተባሂሉ ዝተፈቕደልና ቦታ ጥራይና ክንሰግርን ክንሓልፍን ዝግባአና። ከምዚ ንዕዘቦ ዘለና ድማ እቶም ቀጢላ ተዋሂብዎም ዝሰግሩ ዝነበሩ ኣካላት እውን ንዕኦም ከሸግሮም ወይ ድማ ኣብቲ ምንቅስቃሳቶም ገለ ፀገማት ክፈጥር እውን ንዕዘብ ኣለና። እቲ እሶም ኣብ ግቡእ ቦትኦም እዮም ዝርከቡ ዘለዉ ቀጢላ ተዋሂብዎም ብግቡእ መስመሮም ይሰግ

እግር ኣለዉ መራሕዛ ተሽከርካሪት እዚኣ ግን ብኣንጻሩ ቀይሕ ብምጥሓስ ኣብኦም ዕንቅፋት ክፈጥር ንዕዘቡ ኣለና። ኣብዚ እውን ከምዚ ንዕዘቦ ዘለና መራሕዛ ኢኣርዋን ኤ 2638 ዝተረግአ መኪና ቀይሕ እንዳቆፀረ ንከሎ ኣክንዲ ጠጠው ኢሉ ክፅበ ዝግብኦ ጥሒስዎ ክሰግር ንዕዘቦ ኣለና። እዛ ብድሕሪኡ ትስዕብ ዘላ ተሽከርካሪት እውን ብተመሳሳሊ ክልቲኦም ነቲ ቀይሕ ትሒሶም ክሰግሩ ንዕዘቦም ኣለና። ኣብዚ እውን ብተመሳሳሊ መራሕዛ ኢኣር 8 ኤ 2268 ዝተረግአ መኪና ቀይሕ ሃልዩ እንዳ ቁፀረትን ከላ ብኣንጻሮተን ብካልእ ኣንፈት ዝርከባ ድማ ቀጢላ ተዋሂቦን ብዝሒ ዘለዎን ተሽከርከርቲ እንዳሰገራ ንከለዋ እዩ ነቲ ቀይሕ ጥሒሱ ናብቲ ማእከል ክኣቱ ንዕዘቦ ዘለና ዕግታ ክፈጥር እውን ንዕዘቦ ኣለና። ኣብዚ እውን መራሒዛ ኢኣርዋን ኤ 5544 ዝተረግኣ መራሒ ተሽከርካሪት ቀይሕ እናቆፀረ ንከሎ እዩ ጥሒሱ ብማእከል ክሓልፍ ንዕዘቦ ዘለና። ምናልባት ኣብዚ በቲ ቀጢላ ተዋሂቦዎ ዘሎ ቦታ ዝመፃ ተሽከርከርቲ ስለ ዘየለዋ ዳኣ እምበር ክሳብ ክንደይ ሓደጋ ከጋጥም ይኽእል ነይሩ ምግንዛብ እውን ኣገዳሲ እዩ። ኣብዚ እውን መራሕዛ ኢኣርዋን ሲ 922 ዝተረግአ መራሒ ተሽከርካሪት ብዘለዎ ፍጥነት ገና ቀይሕ እንዳቆፀረ ንከሎ እዩ ሸለል ብምባል ጥሒስዎ ክሓልፍ ንዕዘቦ ዘለና። በዚ ዝነበሮ ፍጥነት እንትርአ ተዓዚብናዮ እውን ነተን በትካል ኣንፈት ዝመፃ ዘለዋ ቀጢልያ ተዋሂቦዎን ዘለዋ ተሽከርከርቲ ስለዘይነበራ እምበር እሰን ተዋሂቦዎን ሓልፋ እንተ ዝነብራ ግን ብዚ ዝነበሮ ፍጥነት ከቢድ ሓደጋ ከጋጥም መኽኣለ ነይሩ። መራሕዛ ኢኣርዋን ሲ 2663 ዝተረግአ መኪና ከምዚ ንዕዘቦ ዘለና ብዘለዎ ፍጥነት ቀይሕ እናቆፀረ ንከሎ ክሓልፍ ወይ ድማ ክሰግር ሴማፎሮ ከምዚ የፍቅደሉ እናሓበሮ ጠጠው ክብል ዝግብኦ ንከሎ ብዘለዎ ፍጥነት ክሰግር ኢና ንዕዘቦ ዘለና። ነታ ቀጥላ ተዋሂብዋ ክትሓልፍ ዝግባኣ ዝነበረት ተሽከርካሪት እውን ዕግታ ክፈጥረላ ንዕዘቦ ኣለና። እቲ ቀጥላ ተዋሂብዎ ዘሎ መስመሮ ሓልዩ ኩነታት ናይ ፅርግያ ተኸታትሉ ይሰግር ስለ ዝነበረ እምበር እሱ ቀጥላ ተዋሂብኒ ኢሉ ትኺሉ ይሰግር ተ ዝነብር እውን ሓደጋ ከጋጥም እውን ይኽእል ነይሩ እዩ ከምዚ ንዕዘቦ ዘለና ማለት እዩ። ኣብዚ እውን ከምዚ ንዕዘቦ ዘለና መራሕዛ ኢኣርዋን ኤ 1246 ዝተረግአ መኪና ቀይሕ ተዋሂብዎ ጠጠው ኢሉ ፀኒሑ ኣብ መንጎ ገና ምቁፃር ከይቋረፀትን ከላ ቀይሕ ኮላ ይ ክሰግር ንዕዘቦ ዘለና። ስለዚ እዚ እውን ብመሰረቱ ጥሕሰትን ጌጋን ምዃኑ ምግንዛቡ ኣገዳሲ እዩ። ስለዚ ዝኸበርኩም ተኸታተልትና ከምዚ ክንዕዘቦ ዝፀናሕና ኣብ ሴማፎሮ ኣብ እናኣትወሉ እዋን ኩሉ ግዜ ቀይሕን ቀጢላን ሓሊና ክንሰግር በዚ ኣጋጣሚ መልእኽተይ ከመሓላልፍ ይደሊ። ንቕሓትና ክብምባል ሓደጋታትን ሳዕቤናቶምን ንከላኸል። ሰላም።

ቀዳም ሰዓት 9 ፈረቃ እንደበኺልና መፂናኩም ኣለና። ሰሉስ ከዓ ኩሉ ግዜ ምሸት ሰዓት 7 ከም ትድገም ትፈልጥዋ ኢኹም። ዝኾነ እንድሕር ኣለኩም ዝሕተት ከዓ እዞም ደቀይ ኣብ ታሕቲ ሎ ቴሌፎናት ናበለ ድኸይድ ኣብባንባ ብልኩም ሃለው ትብሉና ትዕልሉና። እዞም ደቀይ ብዙሓት ከዓ ትዕልሉና ኢኹም። ብፍላይ ኣሎ ሓደ መምህር ኣብ ኣሎቡ ካብ ኣሎቡ ኩሉ ግዜ መንሽ መስለኩም ዓወት ይድበሃል። ንዓኻትኩም ነዞም ደቅና ኩልኹም ካብቶም ንኣሽቲ መውኣለ ህፃናት ጀሚርካ እቶም ድጀመርኩምን ዓሚ ዝነበርኩምን ሕጂ ሓደሽቲ ዘለኹምን ከምኡውን ኣብ ኩሉ ኮሎጃት ዘለኹም ኣብ ኩሉ ቤት ትምህርትታት ዘለኹም ተምሃሮ ፀቡቕ ምጅማር ግበረልኩም በለለይ። ስለዚ በለኒ ንዓወት ብሓባር ነጣቕዓሉ ንሕና ከዓ ንዓወት ቀንዲ ተኸታተልናን ኣራሚናን ኣድናቒናን ስለዝኾነ ከዓ ሽም ሃለው ቆልዑ የቐኒ ኢልና እንዳበልና መደብና መደብ ሃለው ቆልዑ ንጅምራ መኽፈቲት ሸውሃት ሳላጣ ጅርጅር ክበኩም እየ ሕጂ። ቆልዑ

0: ግርም ጅርጅር ከመይ ነራ ፅቡቅ ደ ነራ ከርም ሕጂ ሸውሃት ተኸፊታ ሸውሃትካ ተኸፈተት ብምልእቲ እታ መደብና ውሕጥ ከተብልዋ ኢኹም ሕጂ እምበኣር ሕጂ ከዓ ኦ ገመል ረባዕ ናብ ገመል ረባዕ እንታይ ኮንቱ ሽዳ ሽዳ ሽዳ ታራራራራራ
1: ሽዳ ሽዳ ሽዳ
0: ናብ ንኡስ መደብ ሽዳ

0: اخت مرتي
1: قدميتي
0: قدميتي قدميتي خاب كنداي كفلي
1: كورا عيسست
0: علل الكل دو نزي قدماي كفلي علل الكل احنا قلنا سلا دي سمعنا يسكخن ريان مقصر مديا دي قاحتي لاي احنا قلنا علل تاسلا دي سمعنا يو بجاخ علل بللنا علل كجمرا الكانة علل فتنة بلا خستاي دحن أسي سنة سي سنة سكالي
1: أسي
0: سنة تعويتنا تمرتنا أسي سنة قدامي وسينا سكالي دامي
1: سينا
0: درب دامي وسينا قدامي درب كم زي كل تريزي قدامي وسينا قدامي وسينا براو زو قالي أنبسا ግርም ውድድር ከመይ ነይሩ ተወዳዲርኩም ዶ እዛ ውድድር እዚኣ ብዙሕ ሰብ እዩ ድፈትዋ ብዙሓት ቆልዑት ኢኹም ትድውሉልና ብጣዕሚ ኢኹም ትሕገሱ ምክንያቱ መበራበሪት ኣእምሮ እያ ነፍስኻ ትፍትሾ ሓንጎልካ ትፍትሾ መንፋዓትካ ትፍትሾ ስለዚ ኩሉ ግዜ ክትወዳደሩ ኣለኩም ተወዳዳራይ እንድሕር ኮንካ ከዓ ዕውት ትኸውን ፅባሕ ንግሆ እቲ ድበለፀ ኣእምሮ ሒዝካ ትዓቢ ማለት እዩ ምእዙዝ ከዓ ትኸውን ምእዙዛት ኒኹም ዞም ደቀይ ሕራይ እምበኣር ሕጂ ናብ ናብ ዓፍት ተራራራ ዓፍት ፓፓፓፓም እግል ንኡሽ ዋዕቢ ትፈትዎ ማዓት ኢኹም እዛ መእተዊት ናብ ንኡስ መደብ ዓፍት መምህር ብጫ እዩ ክመፀና እንታይ ኮን ክብለና እዩ ብሓባር ንርአዮ ስከ
2: ጓለይን ወደይን መኽበርቲ ስድራ ቤቶም መኽበርቲ ጎረቤቶም ክፃወቱ ከይዶም ክላዓኹ ከይዶም ልክዕ ኣብ ሰዓቶም ዝምለሱ ንቤቶም ንዕሩኽቶም መቕርቦም ክላሶም ዝኾኑ ኣብነት ሓቂ መቐነቶም ዘይፈትዎ ሓሶት ወዘቕለቕ ዘይብሎም መሬት ትተዓኮት እንትርፎ ኣብ ሓቂ ንሓንቲ ስድሪ እኳ ዘይብሉ ሸተተት ጹንዓት ኣብ መትከል ቤቶም እያ መሰረት ኩሉ ካብ መጥበሲኡ ቤትካ እያ ሕመረት ብቤትካ ትፈሽል ብቤትካ ትዕወት ኣብ ቤቱ ዘይተነጥቀ ኣብ ቤቱ ዘይተሃንፀ የብሉን መሰረት ብቐሊሉ ፈርስ ከም ኣብ ሑፃ ተደኮነት ሽዑ ይኸውን መፃወቲ ጓና ካብ ርሑቕ ዝመፀ እንከሎ ዝሞተ ከምዛ ዘይነበረ ብፍላይ መሃይምቲ ኮይኑ ፊደል ዘይቆፀረ ዘሞትዎ ይመስሎም ምሁራት ወረርቲ ዝብሉ ንሕና ኢና ሰብ ስረ ጸላእቱ ይጉስጉሱ ጸጋታቱ ክዘምቱ ናይ ዘይተመሃረ ስለዚ ንበለፀላ ንማሙቕ ገዛና ጽኒኢልና ንስማዓዮም ምኽሪ ስድራ ቤትና ንመሃር ንፅዓር ኣብ ንኡስ ዕድሜና ንበገስ ንለዓል ማህደርና መፅሓፍና ጥራ ዝናሒዝና ካብ ማዕዶ ከነለሊ ፈተውትና ጸላእትና ከነማሓድሮ ሃብትና ጸጋታት ሃገርና ጓኖት ከየሽካዕልሉሉ ንሕና ብጠጠውና ንመሃር ንመሃር ነብረሃያ ሽግና ንመርሽ ንጓዓዝ ብሓባር ሰጢምና እንሆ ጎደና ሓርነት ህያብ ጀጋኑና ከምታ ዘረከቡና ንረክብ መጻኢ ወለዶና ኣብ ታሪኽ ከይንሕተት ከይንሕተት ሓደራ ኩላህና እንተተቆርሚማ እንተተሸርሚማ ተዘኻኽረና እያ ምስል ኣቦታትና ዘይተማህረ ኣየድህን ዘይተወቕረ ኣየጥሕን እዮም ኢሎም ምዒዶም ምሂሮምና ሃየን መሃር ኩላህና ቆልዑ ዓበይትና ንኣሽቱና ብሰላም ክንነብር ከነኹርዓ ሃገርና ዘይተማህረ ይመሃር ዝተማሃረ ይምሃር ይኹን ጭርሖና ዓወት ንሓፋሽ ዓውቴ እግሪሒብ ገቢል ሸዓብ ኤረትርያ ኣነስር ለጀማሂር ቪክቶሪቱ ደማስስ
0: ግርም ከመይ ነይራ መምህር ብጫ እንታይ በለ ብዛዕባ ትምህርቲ ብዛዕባ ሓፈሻዊ ኩሉ ትንክፍክፋ ቢልዎ ሓቀይ ኩሉ ግዜ ግን ምፉዓት ተምሃሮ ስለ ዝኾንኩም ዋላ ሓደ ኮ ይ ሕማቕ ተምሃራይ ደይብልኩም ዞም ደቀይ ኩሉ ግዜ ግን ካብ ዘለኻዮ ንላዕሊ ዓመት ንዓመት እንዳነፋዕካ ከይድካ ገዛኻ ብብልጫታት ምልእ ተብሎ ልዕሊ ዝኾነ ግን ብልጫ ምሽካም ጥራይ ደይኮነስ ኣእምሮኻ

ዝበለፀ ልክ ኮንካ ፅባሕ ንግሆ ናይ ግብሪ ሰራሕተኛ ምስ ኮንካ ልክዕ ነዛ ባቡር በዕልኹም ቅጥቀጣ ብልኩም ስርሕ፣ ነዚ ገዛውቲ ስርሕ፣ ነዚ ፅርግያ ስርሕ፣ ነዛ ነፋሪት ስርሕ፣ ነዛ ማኪና ስርሕ፣ ነዚ ክዳውንትና ስፊፊፊፊ፣ ነዚ ጫማና ስፊፊፊፊ። እንታይ ዋላ ሓንቲ ፀገም የብልናን ማለት እዩ ዘም ደቀይ። ከምኡ ከምትኸውኑ ከዓ ስለ ዝኣምን ብጣዕሚ ብጣዕሚ እየ ዝሕጓስ ባኣኹም። ሕጂ እታ ተዋሂባትና ዝነበረት ግዜ ከዓኒ ኣብዚኣው ተወዲኣ ስለ ዘላ ብሓንቲ ንእሽተይ ነገር ኣይነግረኩምን ብኣኣ ክንውድእ ኢና እዚኣ ንዓኸቡ።

0: ኤርትራውያንን ኣብ ጉዕዞ ንናፅነት
1: ኣለም ኮማንድስ ሳልሕ
2: ኣስከሳዕብን
0: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ ለግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ናብ ኣሚራ
3: እዚ ትርኢ ዘይትገድፊ እየ
4: ብኢደዋኒኑ ኩናት ካ እትፍቅድ ዶ መስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጐሳን ደበስቓያን መከርኣን ብውሕልል ኣዛናትዋ ኸተዘምቱ ዝተሃንፀ
6: ሕማ ናይ ሰብኩ ሓሲብ ይፈልጥ ሽግር መከራ በድሕረ ዝስሕመሎሲ
0: ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
3: ውሸጣ
0: ኣፍራይ ሚኒስትሪ ዜና ኣቕራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይረክተራት ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉር ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ ኣጋጣሚ

0: ካልእ ቀድየት ስብክ ወስግም ሰበትለ ሸዓብ ኩሉ ከተማት ግል ርከብ ቀድር ይዓላ ስካንላ ምድርየት እትል ወክድሊ ኩሉ ለህላ ከተማት ግል ትወጀ ትግሎም ሸዓብ እንደት ከምከማ ኩሉ ከተማት እትችማያት ግል ርከብ ወመንበረቱ ሳብተት እግል ሳይር መጅሁድ ገብአ እብል አርዱ ግል ዓምር ወጀራዲን እንደ ወደው እግል ነፍሶም እንደ ቀድረው ወእስግ ጓረ ባካት ኩሉ ጅንስ ሓምሌ ወፈዋክ እንደ ወጀደው ምናፌቶም ግል ደረሮ ቃድራም ህለው
1: ናይ ሓውሰብ ሳግማዊ ኣካይዳ ድማ ኣብ ተዘርጊሑ ኣብ ኩሉ ቦታታት ተዘርጊሑ ብምህላው ዝተፈላለየ ንዕኡ ንምርካብ ዝግበር ኣገልግሎታት ኣሎ ማለት እዩ። ፅቡቅ ዕድል ኮይኑ ዝበዝሐ ናይ ካችመንት ናይዚ ካችመንት ናይ ዝትካል ጥዕና ኣብ ናና ትሕቲ 5 ኪሎ ሜትር ንግብ ኢሉ ዝርከብ ስለዝኾነ ዋላቶም ሳጊሞም ዝመፁን ኣብዚ ንብሎ ዘለና ከባቢ ስለ ዘሎ ዝኾነ ናይ ኣውትሪች ወይ ናይ ኣውትሪች ክትሃበት ገለ የለን። እንተኾነ ኣብ ግዜ ክራማት ምስ ናይ ክራማት ዝተሓዝ ሕማማት ኣብ ዝረኣየሉ ወይ እውን ዝኾነ ተደራቢ ስራሕ ኣብ ዝህልወሉ ግን ናብኡ ከይድካ ዝግበር ኣገልግሎታት ኣለዎ ማለት እዩ። ንኣብነት ከም ኣብ ምክትታል ሕማም ኣሶ ኣብ ክራማት ብብዝሒ ስለ ዝረአ እዚ ድማ ምስቲ ብብዝሒ ሳጊሙ ዝመፅእ ህዝቢ ዝተሓሓዝ ብምዃኑ ነዚ ህዝቢ እዚ ንምርካብ ኣብ ትካል ጥዕና ይኹን ኣብ ከባቢኡ ኣብ ዝሰፍሩሉ ግዜያዊ መንበሪኦም ዝተፈላለየ ናይ ምርመራን ናይ ሕክምናን ኣገልግሎታት ይወሃቢ ማለት እዩ። ኣገልግሎት ምክትታል ነፍሶ ጦራት ኢልና እንዳሕሪ ጀሚርና ፅቡቅ ኣፍልጦ ወይ እውን ተቐባልነት ነዚ ኣገልግሎት ስለ ዘለዎን ልዑል ኣገልግሎት ኢና ንህብ ኣብ ትካል ጥዕና እንዳመፃ እንተወሓደ ሓንቲ ግዜ ምክትታል ገብረን ማለት እዩ። ምናልባት ምስቲ ዝርግሐን ገለገለ ፀገማት ኣብቲ ዝረሓቐ ክፋላት ንብሎ ዘለና ቦታታት ዝረአ ናይ ትራንስፖርት ፀገም እቲ ዝድለ ናይ 8 ክፍለ ግዜ ምብፃሕ ዘይክብፃሕ ይከኣል። እንተኾነ እንተወሓደ ሓንቲ ግዜ መፅያ ዝኾነ ነፍሶ ጦር ክትምርመር ከም ዘለዋ ወይ እውን ኣገልግሎት ትረክብ ከም ዘለዋ ልዑል ኣፍልጦ ስለ ዘለዎን ኩሉ ግዜ ካብቲ ትፅቢ ዝግበረሉ ልዕሊ 100 ሚእታዊት እዩ ዝህረ ማለት እዩ እቲ ኣገልግሎት። እዚ ድማ ብሩእ ወይ ብርዱእ ምክንያት ምስቲ ናይ ህዝቢ ሸዕብ መፅኡ ዝግልገሎ ካብቲ ናትና ህዝቢ ንላዕሊ ኣገልግሎት ከም ንህብ ዘርኢ ማለት እዩ። ኣብ ኣገልግሎት ሕርሲ እንተመፂና ድማ ኣገልግሎት ሕርሲ ቁልጡፉን ስሉጡን ክኸውን እዩ ዘለዎ። ስለዚ እቲ ዝበዝሐ ኣብ ከባቢና ዝርከብ ህዝቢ ነዚ ኣገልግሎት እዚ ንክረክብ ኣይፅገምን ውሕድ ኢሉ ኣብ ርሕቕ ዝበለ ቦታታት ክሳብ 5 ኪሎ ሜትር ኣብ ዝርጋሕ ቦታ

0: ዝርከባ ነፍሶ ጥራት ወይ ኣዴታት ግን ናብ ኣገልግሎት ንክረኽባ ክሽገራ ይረአየን። ነዚ ንምፍታሕ ድማ ሓደ መፀበይ ነፍሶ ጥራት ተሃኒፁ ብግቡእ ግልግል ኣለዎ ማለት እዩ። ናብቲ ዝድለ ወይ ሚእቲ ሚእታዊት ኣገልግሎት ንክረኽባ ድማ ይፀዓረሉ ኣሎ። ካልእ ተወሳኺ ኣብ ህፁፅ ሓገዝ ኣብ ዝድለየሉ ግዜ ናይ ኣምቡላንስ ሓገዛት ብምግባር ነፍሶ ጦር ወይ ኣደ ካብ ቦታ ንክትመፅእ እውን ይሕገዛ የን ማለት እዩ። በዚ ድማ እቲ ኣገልግሎት ሕርስን ጥንስን ናብ ዝለዓለ ወይ ናይ ሚእቲ ሚእታዊት ክብ ንምባል ኣብ ዝያዳ ፃዓር ርከብ ማለት እዩ። ከም ዝበልኮ እውን ኩሉ ኣገልግሎታት ዳርጋ ሚእቲ ሚእታዊት እዩ ዝህረም ማለት እዩ። እቲ ንደልዮ ዓላማስ ዓመታዊ ንበፅሖ ኢና ማለት እዩ። ካልጥዕና ከምዚ ዓዲሙ ዝበልኮ ኣዝዩ ኣብ ርእሲቲ ብዙሒ ተቐማጢ እዩ ዘለዎ። ንብዙሕ ተደራቢ ህዝቢ ሽዕቡ ነገልግል እዩ፣ ህዝቢ ዞባ ሽዕብ ማለት እዩ። ስለዚ ዓመታዊ ሕፅረት ኣጋጥሚ ማለት እዩ፣ ወይ ፅበት ክፍለታት የጋጥሚ። ኣብ ርእሲ እውን ታዝዓበየት ካልጥዕና እንዳሃለወት መደቀሲ ሕሙማት ወይ እውን ሕሙማት ደቂሶም ዝእለይሉ ክፍሊ እውን ወይ የብላ ክትስራሕ ከላ ንንኡስ ዓቕሚ ተባሂላ ስለዝተሃንፀት ናብ መደቀሲ ክፍልታት ዘለዎ ወይ ናብ ማእከላይ ደረጃ ዘለዎ ትካል ጥዕና ክትሰጋገር ኣይከኣለትን ማለት እዩ። ነዚ ሓፈሻዊ ሚኒስትር ጥዕና ሒዙ ዝሰርሓሉ መደብ ኣለዎ። ንኩለን ንኣሽቱ ትካላት ጥዕና ወይ መደበር ጥዕናታት ዝበሃላ ናብ ማእከል ጥዕና ወይ እውን ናብኡ ካብ ኣውዛዓበየ ኮማዊ ሆስፒታላት ንክምዕብላ ዝብል ሓፈሻዊ ናይ ሚኒስትር ጥዕና ውጥን ኣሎ። ኣብ ርእሲ እዚ ድማ ምስ ምሕዳር ከባቢታት እንዳተረዳዳእካ ክግበር ዝከኣል ነገራት ወይ መፍትሒታት እውን ይናደየሉ እዩ። ስለዚ ክትዓቢ የድልያ እዩ። ንክትዓቢ ድማ ሚኒስትር ጥዕና ይኹን ምምሕዳር ንዞባ ቀፃሊ ኣብ ምሕታትን ኣብ ምስራሕን ይርከብ ማለት እዩ።
1: ብዕድ ከተማት እትማዕየት ሓተ ናይ ሕክምና ሰልፍ ሰሓት ተሳሓት ርኢከም ንገቢ መደበር ጥዕናት ኣው ነቕጣ መርከዝ ሰሒት ዝሃለ ድኢላ ካነት ትላ ሓውሲ ከተማ ሽብል መዲና ላ ገለብ ልሃላ ዓያደት ኣይዋ ዘላ ቀደም ከም ሰነቱ ኣነ ድኢላ ቀደም 15 ሰነቱ ወላ ምለ ወቀት ልወደ ዲቡ ኦስፒዳልየት ግል ትሸቀ ዲብላ ሬኩመ ገቡ ብልውሃ ክምሰል ገረረት ቃሰ ክምዕራት ቀልብት ልህሌት ኣሳስ ጋዕዲባ ወቴን ዲኖ የምኩን ዓለል ኣገል 20 ቶን ለገቢ ኣው 10 ቶን ሃለ ዲባ ቴን ዲኖ ክሩይቱ ዓሙድ ኩሉ ሻቃ እለ ገለ ማሓስለት ግለ ኮንዶስ ክላ ኣልይ ወዴት ወዝያዳ ሰኣልና ኣባ ወንሻለ ግል ትሻቀቱ በርናምጅ ህለል ልብል ኣመል ሃለግና ካእሊታት ቁሩብ ስዑባት ኣላ ሓደ ስካን እትለ ምነ ስካነ ወልዓል ዲብለለኣከርሞ ምንቀላቀል ለሳግም ሽዑብ ኣላ ሽዑብ እምበለ ሸዓብ ገለብ ከማን ሸዓብ ናይ ሰሜናዊ ቀይ ባሕሪ ዲኢላ ሽማል ባሕሪ ኣሕመር እትለ ለሳግሞ ህሎ ብዝሓምና እሊ ስካን እሊ ምስሉ ለልቃየስ ምስሉ ልትጌመም ዓደድ ይኮን ዝሃለ ምስላ ናይ ሰሓት ከዲብለ ሽወ ኣልለግና
2: ሸዓብ ከተማ ታም ምን ቅሩብ ግልርከብ ዲብ ቀበትለ ዓድ ማእሰሳት ኤሪቴል ምን ሓቁ ሕርየት እንደትበና ከተማ ታምም ግል ሸዓብ ለህይብ ለሃለ ማእሰሳቱ እሊ ሸዓብ ረይም እንደይሊ ትሸቤ እብ መዋሰላት እንደይሊ ትጀረስ እብ ክሳሩ እንደይኢሊ ትዕብ ምን ቅሩብ ክድመት እግልርከብ እብ ሕኩመት ውጁድ ለሃለ ከተማት እትማዕየት እግልት ባህል ቀድር ሸዓብ በዲር ከተማት እትሳላት እግልርከብ እንደ ኣሬማ እስክ ረይም ገይስ ሰበት ዓላ ናይ ማል ወናሓር ከሳር ሳድፍ ዓለት ከደማት ዓፍየት ምናእሳሰያ ከደማቱ ዮም ለብውላድ ክርበት ልርእያ ላዕለይ ዓመሲ እቲ ዕያዳት እንደትፈረጀያ ነውሰን ወጅናህን ልድሕን ህላ ከደማት ዓፍየት ውጁድ ምን ምህላ ምስልመት ከምከም ደገጊት ዓደድላ እታ ምዲርት ለነብር ሸዓብ እትወስክ ገይሰበትላ ለህሌት ዕያደት ካፍየት ከም ሰሊኢኮን ስካ መንገቢ ወመስኡሊ ምዲርት እት ብዳያት ለጠርዕዎ ምና ቀድየታ እብልእሊ መጣልብ ገቢል እት ወግም እንደ ኣቴት ሕኩመት እግል ወራት ዓፍየት ኣውለውየት እንዳሃበት ሓልዳይም እግል ትርከብ እጉሎ ሓዲስ እትፍዳልየት በኒህሌት

ሰርሕቶም ክልርከቦ እነሸጉ ግላ ኣዳም ግላ ማጅተማዕ እናኣሽቀው ለተጃረት ልዓድ ከም ልደረር ገቢእ ካላ ተጃረት ዲብል ልዓድ ርኢና ገና መንገቢ ብዙሕ ሽቁል ፋኢደ ለብዲቡ ልትረከብ ምኑ ላላ

0: ባደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅ
1: ኣለም ኮማንደስ ሳልሕ
2: ኣስከሳዕብን
0: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ መግዛእትን ብድሆታቱን ገድልን ማሕበራዊ ህይወትን ናብ ኣሚራ
3: እዚ ትርኢ ዘይትገድፊ እየ
4: ብኢደዋኒኑ ኩናት ካ እትፍቅድ ዶ መስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ከተዘምቱ ዝተሃንፀ
6: ሕማ ናይ ሰብኩ ሓሲበን ይፈልጥ ሽግር መከራ በድሕሪ
0: ዝስሕመሎሲ ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
3: ውሸጣ
0: አፍራይ ሚኒስትሪ ዜና አቅራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይሬክተር ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ

ዕዙ ሰላምታና ተቐብሉ ፈኖ ናብ ምክታል ትከቡ ዝኸድኩም ተዓዘትና ከመይ ተምሲ እዩ ሰዓት 9 ኣኪሉን ሎም ሰሉስ 13 ጥቅምቲ ዝተዳለዎ ዜናዊ ምስናዱ ሒዘልኩም ቀሪብ ኣለኹም። ንምክታልኩም ብክብሪ ዝዕድም ስኻትኩም ፀንሕ ሚካኤል ሓርጉ ፍሮማግ ምቀነጥታት ውፍልም ኣብ ኣቑርደት ብደረጃ ዞባ ዝተወደበ ኣብ ስርዓት ምዘና ዘተኮረ ስልጠና ንመምህራን ተዋሂቦ ኣብ ንኡ ዞባ ባፅዕ ብቕዓት ትምህርቲ ኣብ ማእከላይ ደረጃ ንምብራህ ሓበራዊ ፃዕሪ ከም ዘድሊ መዘኻኸሪ ቀሪቦ ቤት ፅሕፈት ትምህርቲ ንኡ ዞባ እምኒ ሓይሊ ንኣብነቶም መምህራን ኣተባቢዑ ኣብ ዜናታት ወፃኢ ሰሜን ኮርያ ክሳብ ግዝኣት ኣሜሪካ ኩንጨፍ ዝኽእል ሓድሽ ባላስቲካዊ ሚሳይል ከም ዘፍሬት ኣፍሊጣ መንግስቲ ፖላንድ መጥቃዕታት ፎኪስ ብረት ንምግታት ፀጥታዊ ስርሒት ክካየድ ኣዚዙ ኣብ ፈረንሳ ብልዕሊ መርበባት ዓበይቲ ትካላት ውሃብቲ ኣገልግሎት ሰፊሕ መጥቃዕቲ ሳይበር ተኻይዱ ዝርዝር ዜና ብጨንፈር ሚኒስትሪ ትምህርቲ ዞባ ጋሽባርካ ዝተወደበ ስርዓት ምዘና ዘተኮረ ስልጠና ብ111 ጥቅምቲ ኣብ ኣቑርደት ንመምህራን ተዋሂቦ ኣብቲ ካብ 16 ንኡ ዞባታት ንዝተዋፅኡ 130 መምህራን ሓለፍቲ ስነ መምህርና ሱፐርቫይዘራትን ርእሰ መምህራንን ዝተዋሃበ ስልጠና ምዘና ኣብ ውጥን ምህሮ ኣተረጓጉማ ትሕዝቶ ምዘና ምዘና ንጭቡጥ ውፅኢት ምዘናን መሰረታዊ ምዕባለ ትሕዝቶን ከምኡ ውን ግደ ምዘና ኣብ ገስጋስ ትምህርቲ ዝብሉ ዛዕባታት ቀሪቦም ዕላማ ናይ ስልጠና ኩሉንትናዊ ብቕዓት መምህራን ኣለ

0: ካልካዓዊ ምዘና ከም ዝሰርጽ ንምግባር ከምኡውን ሰልጠንቲ ኣገባባት ምዘና ተረድዮም ኣብ ተግባር ዘውዕልሉ ባይታ ንምፍጣር ምዃኑ ኣብ ሚኒስትሪ ትምህርቲ ሓላፊ ጨንፈር ምዘና ሃገራዊ መርምራ ኣቶ ግርማ ኣለም ተኪአን ሓላፊ ኣሃዱ ምዘና መምህር ትኩእ ተኽለ ሃይማኖትን ገሊፆም ኣብ መወዳእታ ሓላፊ ጨንፈር ሚኒስትሪ ትምህርቲ ዞባ ጋሽባርካ መምህር ያሲን መሓመድ ኣብ ዘመሓላልፎ መልእኽቲ እቲ ምስ ምጅማር ኣካዳምያዊ ትምህርቲ ዝተዋህበ ስልጠና ኣብ መምሕያሽ ብቓዕ መምህራን መስርሕ ምምሃርን ምስትምሃርን ዘለዎ ረብሓብ ግምት ኣትዩ ናብ ኩሎም መምህራን ኣብያተ ትምህርቲ ንምብፅሑ ከም ዝስራሕ ብምጥቃስ ሱፐርቫይዘራት ዕቱብ ምክታል ክገብሩን ተግባራውነቱ ተረጋጊፁ ውፅኢት ክግምገምን ኣተሓሳሲቦም። ኣብኑ ዞባ ባፅዕ ብቕዓትን ደረጃን ትምህርቲ ንምብራኽ ሓበራዊ ፃዕሪ ክሕይል መዘኻኸሪ ቀሪቡ ወኪል ሪና ኢብራሂም ዑመር ብመልክዕ ፀብጻብ ንዘዳሎ ትሕዝቶ ያቆብ ገብረ ትንሳኤ ከቕርቦ እዩ።
1: ኩለንተናዊ ብቕዓትን ደረጃን ትምህርቲ ብሓፈሻ ናይ ማእከላይ ደረጃ ከዓ ብፍላይ ንምብራኽ ሓበራዊ ፃዕሪ ከም ዘድሊ ውፅኢት ሃገራዊ ምርምራ ሻምናይ ክፍሊ ኣብ ንኡ ዞባ ባፅዕ ንምግምጋም ብ12 ጥቅምቲ ኣብ ዝተቓንዐ ኣኼባ መዘኻኸሪ ቀሪቡ። ኣብቲ ርእሰ መምህራን ሱፐርቫይዘራት ኣብ ማሓደርትን ወለድን ዝተሳተፍዎ ኣኼባ ሓላፊ ትምህርቲ መምህር እስማዒል ሳልሕ ብቕዓትን ደረጃን ተምሃሮ ከም ንምባል መምህራን ምስ ኣማሓደርትን ዓበይቲ ዓድን ተዋሂዶም ዕቱብ ፃዕሪ የካይዱ ከም ዘለዉ ኣብሪሁ። ርእሰ መምህራን ኣብ ዘቕርብዎ ጸብጻባት ብቕዓትን ውፅኢትን ተምሃሮ በብኸባቢኡ ብብዙሕ ምኽንያታት ከም ዝፈላለ ብምሕባር ብኩራት ኣብ ተምሃሮን መምህራንን ልሕሉሕ ምክእታል ወለዲ ከምኡውን ሸለልትነት ተምሃሮ ኣብ ማኣዲ ትምህርቲ ካብቶም ቀንዲ ጠንቂ ትሑት ውፅኢት ከም ዝኾኑ ገሊፆም። ኣብ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ሓላፊ ኣሃዱ መሰረታዊ ትምህርቲ መምህር ዓሊ ኣሕመድ ብወገኑ ጽፈትን ብቕዓትን ትምህርትን ምሕያል ዝግበር ጻዕሪ ናይ ኣብያተ ትምህርትን መምህራንን ጥራይ ዝግደፍ ስለ ዘይኮነ ተራናበርክቶን መላእ ሕብረተሰብ ብሓፈሻ ወለድን ኣብ ማሓደርትን ድማ ብፍላይ ወሳኒ ከም ዝኾነ ሓቢሩ። ተሳተፍቲ ኣብ ዝቐረበ ጸብጻባት ዓሚቕ ክትዕ ድሕሪ ምክያድ እርጋን ኣብያተ ትምህርትን ሕፅረት መምሃሪ መጻሕፍትን ካብቶም ንኣካዳምያዊ ንጥፈታት ባኣሉታት ጸልው ዘለዉ ስለ ዝኾኑ ቈላሕታ ክወሃቦም ተማሕጺኖም። ኣብ መሓዳሪ ከተማ ባፅዕ ኣቶ ሃይለ ኣስፋ ኣብ ዝሃቦ መዛዝም ቓል እቲ ገምጋም ዘሎ ብልጫታትን ድኻማትን ብምልላይ ቅልጡፍ ፍታሕ ንምንድዳይ ዝድረኽ ከም ዝኾነ ብምብራህ ተረናበርክቶን ሕብረተሰብ መሻርኽቲ ኣካላትን ክዓዝዝ ጸዊዑ። ብኻልእ ወገን ቤት ጽሕፈት ትምህርቲ ኣብ ንእዞባ ባፅዕ ተኣታትዩ ምስ ዘሎ ሓድሽ ኣገባብ ምዘና ተምሃሮ ዘላሊ ርክብ ብ10 ጥቅምቲ ምስ ሱፐርቫይዘራት ርእሰ መምህራንን ኣብ ማሓደርትን ከም ዘካየደ ወኪል ኤሪና ሓቢሩ።
0: ቤት ፅሕፈት ትምህርቲ ኣብ ንኡዞባ ኣምና ሓይልን 83 ኣብነታውን መምህራንን ርእሰ መምህራንን ኣብ ማሓደርቲ ኣብያተ ትምህርትን ብ8 ጥቅምቲ ኣብ ሓውሲ ከተማ ኣምና ሓይልን ክደብዕሩን ኣተባቢዑ እቶም መምህራን ኣብ ኣታሕዛን ኣብ ማህራን ብሉፃት ከምኡውን ምስ ወለድን ኮሚቴ ትምህርትን ፅቡቅ ዝምድና ብምፍጣር ውፅኢታዊ ስራሕ ንምስርሳል ልዑል ተራ ዝተፃወቱ ኮይኖም ሜዳልያ እዮም ተሸሊሞም። ሓላፊ ስነ መምህርና መምህርቲ ተኸስተ ገብረ ክርስቶስ ኣብ ዘስምዖ ቃል ንብሉፃት መምህራን ምትባዕ ብቕዓት ትምህርቲ ንምሕያል ኣብ ዝካየድ ፃዕሪ ሓጋዚ ምዃኑ ሓቢሩ። ሓላፊ ትምህርቲ ኣብቲ ንእዞባ መምህር ተስፋይ ተኸስተ በጎሩ ጎንጎንቲ ብውህደት ኣካላት መንግስቲ ዝካየድ ዘሎ ፃዕሪ ኣብ መስርሕ መምሃሪ ምስትምሃርን ንዝተዋፈሩ ብሉፃት መምህራን ምትባዕ ኣብ ውፅኢት ተምሃሮ እወታዊ ፅልዋ ከም ዘለዎ ኣብርዮ። ምትባዕ ንሓላፍነታውያን መምህራን ንሞያ መምህርናን ብሓፈሻ ኣብቲ ዓውዲ ንዝተዋፈሩ ድማ ብቐንዱ ዓብዪ ሞሳ ምዃኑ ዝገለጸ ሓላፊ ጨንፈር ሚኒስትሪ ትምህርቲ ዞባ ደቡብ መምህር ህብቲ ህዝጊ ኪዳነ ዕቤት ትምህርቲ ንምርጋፅ መምህራን ፃዕሮም ክሕይሉ ዘኻኺሮ ኣብ መወዳእታ ግዜያዊት ኣመሓዳሪ ንዞባ ኣምን ሓይሊ ወይዘሮ ትርሓስ ፍቓዱ መምህራን ረኺቦሞ ዘለዉ ሽልማት ዝያደ ሓላፍነት ከም ዘሰክሞም ተገንዚቦም ዓፀፋ ክሰርሑ ተማሕፂና። ኣብ ንኡዞባ ኣምና ሓይሊ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዝተዘርግሓ 112 ኣብያተ ትምህርቲ ኣለዋ። ኣብ ከሰላ ሱዳን እትርከብ ብማሕበረኮም ኤርትራውያን እትለ ቤት ትምህርቲ ኣልኣመል ኣብ ሃገራዊ ምርምራ ሻምናይ ክፍሊ ብሉፅ ውፅኢት ንዘመዝገቡ ተምሃሮ ኣተባቢዓ። ኣብቲ ብቤት ፅሕፈት ባህላውን ትምህርታውን ጉዳያት ኤምባሲ ኤርትራ ኣብ ሱዳን ማሕበረኮም ኤርትራውያን ኣብ ከሰላን ኮሚቴ ወለድን ዝተወደበ ስነስርዓት ካብ ቀዳማይ ክሳብ ሳልሳይ ዝወፁ ብሽክለታታት እቶም ካልኦት ድማ ንታሽዓይ ክፍሊ ዘድልዮም መፅሓፍቲ ተሸሊሞም። ኣቦ ወንበር ኮሚቴ ወለዲ ኣቶ ጃምዕ ሳልሕን ወኪል ሚኒስትሪ ትምህርቲ ሱዳን ኣብ ዞባ ከሰላን ኣብ ዘስምዖ ቃል ብሉፅ ውፅኢትን ኣካይዳን ናይታ ቤት ትምህርቲ

መርያ ተገዳስነት መምህራንን ወለድን ከም ዝኾነ ብምጥቃስ ንዝካየድ ዘሎ ውሁድ ፃዕርታት ሞጊሶም። ሓላፊ ቤት ፅሕፈት ባህላውን ትምህርታውን ጉዳያት ኤምባሲ ኤርትራ ኣብ ሱዳን መምህር በኩረ ፅን ሃብተ ሚካኤል ብወገኑ እቲ ኣጋጣሚ ምስ ቅንያት ዝኽሪ መበል 50 ዓመት መምስራት ቤት ትምህርቲ ሰውራ ምፅምባሉ ፍሉይ ትርጉም ከም ዘለዎ ብምጥቃስ መንግስቲ ኤርትራ ካብ እዋን ሓርነታዊ ቃልሲ ጀሚሩ ኣብ ሱዳን ንዝነብሩ ዜጋታቱ ዘዋድዶ ኣገልግሎት ትምህርቲ መግለፂ ናይቲ ምትእሳር ዜጋታት ምስ ሃገሮም ብምርግ

ዝኸበርኩም ተዓዘብቲ ስዕቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውኑ ምክታልኩም ክትቅፅሉ ደጊመ ብኸብሪ ዕድም ዜናዊ መሰናዶ ኤርቲቪ ኹም ትከታተሉ ዘለኹም ዝኸብርኩም ተዓዘብቲ ስለምክታልኩም ኣዝየ መስግን ዜና ወፃኢ ሰሜን ኮርያ ክሳብ ግዛኣት ሕብራት መንግስትታት ኣሜሪካ ኩንጨፍ ዝኽእል ሓድሽ ባላስቲካዊ ሚሳይል ከም ዘፍሬት ኣፍሊጣ እቲ ሚሳይል ንካልኦት ሃገራት ንምጥቃዕ ዘይኮነ ልዑላውነት ሃገሩ ንምውሓስ ዝዓለመ ምዃኑ ፕረዚደንት ኪም ጆንግ ኡን ሓቢሩ እቲ ዘመናዊ ኣፅዋር ክበፅሖ ዝኽእል ርሕቀ ጥራይ ዘይኮነ ልክዕነቱ ናይ ምውቃዕ ብቕዓቱ ልዑል ምዃኑ እውን ፕረዚደንት ኪም ጆንግ ኡን ብተወሳኺ ኣረድዩ ደቡብ ኮርያ ብውሽጣዊ ዓቕማ ዘፍሬቶ ልዕሊ ፍጥነት ድምፂ ዝውንጨፍ ሚሳይል ኣብዝሓለፈ ቀረባ መዓልታት ድሕሪ ምፍታናያ ሰሜን ኮርያ ታክቲካዊ ባላስቲክ ሚሳይል ከም ዝፈተነት ይፍለጥ ክመፃእ ዝኽእል ፀጥታውን ወተሃድራዊ ስጋኣት ንምምካት መፍረ ዘመናዊ ኣፅዋር ክብ ከም እተብሉ እያ ሰሜን ኮርያ እትገልጽ መንግስቲ ፖላንድ መጥቃዕታት ፎኪስ ብረት ንምግታእ ኣብ ሓያሉ ከተማታት ሃገሩ ፀጥታዊ ስርሒት ክካየድ ኣዚዙ እቲ መንግስቲ ነዚ ትእዛዝ ዘመሓላለፈ ካብ 7 ክሳብ 10 ጥቅምቲ ጥራይ ኣብ ዝተፈላለየ ኣብያተ ትምህርቲ 3 መጥቃዕታት ፎኪስ ብረትን ስሕለትን ድሕሪ ምክያዱ እዩ በቲ መጥቃዕታት ብሑድ 15 ሰባት ከም ዝቆሰሉ ዝሓበሩ ፀብጻባት ገለ ኣብያተ ትምህርቲ ስጋኣት ንምውጋድ ኣገልግሎት ወንዚፈን ምህላውን ኣረድዮም መንግስቲ ፖላንድ ገበነኛታት ንምህዳን ልዕሊ 24,000 ተወሰኽቲ ኣባላት ፖሊስ ፀጥታን ሰራዊትን ከም ዘዋፈረ ገሊጹ ኣሎ ዛጊድ ተኻይዱ ብዘሎ ስርሒት ልዕሊ 140 ጥርጡራት ኣብ ትሕቲ ቀይዲ ከም ዝኣተዉ ዝገለጹ ሰብ መዚ ፀጥታ ፖላንድ ዘይተወሰነ ግዜ ከም ዝቕፅል ኣፍሊጡ እዚ ኣብ ዝተፈላለየ ከባቢታት ፖላንድ ዝተኻየደ መጥቃዕታት ሳዕቤናት ብሕታዊ ዋነት ብረት ምዃኑ ምስ ኩነታት ተሃገር ቅርበት ዘለዎም ወገናት ይጠቕሱ ኣብ ፈረንሳ ኣብ ልዕሊ መርበባት ዓበይቲ ትካላት ውሃብቲ ኣገልግሎት ሰፊሕ መጥቃዕቲ ሳይበር ከም ተኻየደ ማዕከናት ዜና ሓቢረን እዚ ናይ 12 ጥቅምቲ መጥቃዕቲ ብቐንዱ ንመኽዘናት ኣብያተ ምግብን ሱፐርማርኬታትን ዕላማ ዝገበረ ምንባሩ ዝጠቐሱ ሰበስልጣን ፀጥታ ፈረንሳ ብሰንኩ ከቢድ ቅጠባውን ዋታውን ክሳራ ከም ዝሰዓበ ኣረዲኦም እቲ መጥቃዕቲ ኣብ ልዕሊ መዝሓሊታትን መዝሓሚታትን ልዑል መጠን ዋዒ ብምፍናው ከም ተፈፀመ እዩ ዝቃላሕ ዘሎ ቀዳማይ ሚኒስተር ፈረንሳ ሰበስቲያን ሎርኖ ነቲ ፍጻሚ ብዝርዝር ንምምርማር ንሃገራዊ ትካል ድሕነት ሳይበር ሃገሩ መምርሒ ይብሎ ዕዳጋታት ፈረንሳ ምስ ስጳኛ ፖርቱጋል ፖላንድ ጀርመንን ቤልጅምን ብመርበባት ስለ ዝራኸብ እቲ መጥቃዕቲ ነተን ሃገራት ከይተረፈ ባሉታ ክጸሉ ከም ዝኽእል ግምታት ኣሎም ኤሮጳዊ ሕብረት ኣቐዲሙ ካብ ዘፅደቆ ዝዓበየ ምዃኑ ዝገለጾ እገዳ ኣብ ልዕሊ ሩስያ ከም ዝውስን ሓቢሩ እዚ ሓድሽ ስጉምቲን ወተሃደራዊ ኢንዱስትሪ ብቐንዱ ድማ ንመፍረ ኣፅዋር ዕላማ ዝገበረ ምዃኑ ሚኒስተራት ጉዳያት ወፃኢቲ ሕብረት ገሊፆም እቲ እገዳ ተግባራዊ ምስ ኮነ መፍረ ሚሳይላት ሩስያ ብከቢድ ከም ዝህሰ እቶም ሚኒስትራት ኣሚቶም ኣለዉ ይኹን በር እቲ ውጥን ኩናት ዩክሬን መፍትሒ ክኸውን ከም ዘይክእል ዝገለፀ መንግስቲ ሩስያ እቲ ሕብረት ተፀባኢ ስጉምታት ካብ ምውሳድ ክሕየብ ፀዊዑ እቲ እገዳ ምዝትግበር ኣብ ልዕሊ ኤሮጳዊ ሕብረት ከቢድ ቁጠባዊ ስምብራት ዝገድፍ ናይ መልሰ ግብሪ ስጉምቲ ከም ዝውሰድ ድማ ኣጠንቂቑ ኤሮጳዊ ሕብረት ኩናት ዩክሬን ካብ ዝውላዕ ንድሓር ኣብ ልዕሊ ሩስያ ናይ 21 ዙርያታት እገዳ ከም ዘፅደቐ ሩስያ እውን ተመጣጣኒ ምላሽ ከም ዝሃበትሉ ፀብጻባት የረድዉ ኣብ 226 ዕለታዊ ኣስታት 1.4 ቢልዮን በርሚል ክበፅሕ ተገሚቱ ዝነበረ ወሰኽ ጠለብ ነዳዲ ናብ 400,000 በርሚል ከም ዝወረደ ውድብ ኣፍሬትን ለኣኽትን ነዳዲ ማለት ኦፔክ ሓቢሩ እቲ ኣሃዝ ካብቲ ኣቐዲሙ ዝተኣመቶ ብ71 ሚታዊት ከም ዝጎደለ እዩ እቲ ውድብ ገሊጹ ዘሎ ኣብ ፅላት ፀዓት ዝተገብረ ትሑት መጠን ወፍሪ ከምኡውን ኣብ ዓለም ብሓፈሻብ ዞባ ማእከላይ ምብራቕን ኤውሮጳን ድማ ብፍላይ ዝተኸስተ ፀጥታውን ወተሃደራውን ቅሉላው ካብ ሳዕቤናት ናይቲ ክስተት ምዃኖም ተሓቢሩ ኣብ 227 ወሰኽ ጠለብ ነዳዲ መዓልታዊ ናብ 1.7 ሚልዮን በርሚል ክብክብል ከም ዝኽእል ግምታት ክኢላታት ኣሎ ዋጋ ነዳዲ ኣብ ዕዳጋ ዓለም $100 ንበርሚል በፂሑ ከም ዘሎ ፀብጻባት የረድዎም

ህዝባዊት ሪፓብሊክ ቻይናን ቪየትናምን ንግዲ ወፍርን ፀዓትን ኣብ ዝርከብዎም ፅላታት ዘለዎን ሓበራዊ ንጥፈታት ንምስፋሕ ተረዳድየን። ቀዳማይ ሚኒስተር ቻይና ሊ ኬኪያንግ ትማል 12 ጥቅምቲ ምስ ላዕሎት ሰመዚ ቪየትናም ኣብ ከተማ ቤጂንግ ኣብ ዘካይሮ ዝርብዩ እቲ ምርዳእ ተበፂሖም። ብዘይካዚ ክልቲን ሃገራት ኣብ ምምዕባል ቴክኖሎጂ ብቐንዱ ድማ ሰብ ሰርሖ ብልሒ ብሓባር ከም ዝሰርሓ ኣብቲ ርክብ ኣፍሊጠን። ኣብ መዳይ ትምህርቲ፣ ባህሊ ከምኡ ውን ርክባት ህዝቢ ምስ ህዝቢ ከምዝተሓጋገዛ እውን ገሊፀን ኣለዋ። ኣብ ፖሊሲ ሓንቲ ቻይና ዘለዋ መርገፂ ዘነፅረት ቪየትናም ኣብ ደሴ ታይዋን ንዝግብር ግዳማዊ ምትእትታው ከም እትቃወሞ ኣብቲ ኣጋጣሚ ሓቢራ። ኣብ 2025 ልዕሊ 290 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ዘካየዳ ቻይናን ቪየትናምን ኣብ ዝሓለፈ 9 ዋርሕ ናይ ዝዓመ እዚ ልዕሊ 250 ቢልዮን ዶላር ምልዋጥ ኣካይደን ኣለዋ። ኣብ ፅላት ሰብ ዝግበር ዘሎ ገዚፍ ወፍሪ ኣብ ዕቤት ቁጠባ ዓለም እወታዊ ተራ ክፃወት ከም ዝኽእል ኣህጉራዊ ማዕከን ገንዘብ ኣሚቶም። ኣብ 2027 ቁጠባ ዓለም ባስታት 300 ክዓቢ ከም ዝኽእል ዝገመተ እቲ ማዕከን ዝዓበየ ክፋሉ ኣብ ቴክኖሎጂ ብዝግበር ዘሎ ወፍሪ ከም ዝፅሎ ኣረድዩ። ከም ውፅኢት ናይቲ ወፍሪ ቁጠባ ኤስያ ካብቲ ኣቐዲሙ ዝተገመቶ ባስታት 100 ክዓቢ ተኽእሎ ከም ዘሎ ኣህጉራዊ ማዕከን ገንዘብ ገሊጹ ኣሎ። ህዝባዊት ሪፓብሊክ ቻይና፣ ደቡብ ኮርያ፣ ጃፓንን ታይላንድን ዝርከበን ሃገራት ኤስያ ኣብ ፅላት ሰብ ሰርሖ ብልሒ ገዚፍ ወፍሪ የካይዳ ከም ዘለዋ እዩ ዝጥቀስ። ደረጃ ዓለም ኣብ 2026 ኣብ ፅላት ሰብ ሰርሖ ብልሒ ኣስታት 2.7 ትሪልዮን ዶላር ወፍሪ ከም ተገብረ ዝጠቐሱ ፀብጻባት እቲ ኣሃዝ ኣብ ዝመፅእ ዓመት ኣስታት 3.5 ክበፅሕ ከም ዝኽእል ይእምቶም። ክልተ ኣሜሪካውያን ክኢላታት ናይ 2026 ተዓወቲ ሽልማት ኖቤል ኣብ ስነ ቁጠባ ኮይኖም ንሳቶም ንምምሕያሽ ቁጠባዊ ፖሊሲ ዝሕግዝ ዝሓሸ ኣገባብ ብምትእትታዎም ነዚ ዓመታዊ ኣብ ሽወደን ዝወሃብ ኣህጉራዊ ሽልማት ከም ዝበቕዑ ተገሊፆም። በዚ ድማ ክልቲኦም ብሓባር 1.2 ሚልዮን ዶላር ተሸሊሞም ኣለዉ። ንናይ 2025 ሽልማት ኖቤል ኣብ ስነ ቁጠባ ፈረንሳውን ሆላንዳውን ከምኡውን ካናዳውን ክኢላታት ብሓባር ከም እተዓወትሉ ይዝከር። ዜናታት ምዛም ቀንዲ ነጥብታቱ ክደግመልኩም፣ ኣብ ኣቑርደት ብደረጃ ዞባ ዝተወደበ ኣብ ስርዓት ምዘና ዘተኮረ ስልጠና ንመምህራን ተዋሂቡ። ኣብ ንኡ ዞባ ባፅዕ ብቕዓ ትምህርቲ ኣብ ማእከላይ ደረጃ ንምብራ ሓበራዊ ፃዕሊ ከም ዘድሊ መዘኻኽሪ ቀሪቦ። ቤት ፅሕፈት ትምህርቲ ንኡ ዞባ እምኒ ሓይሊ ንኣብነቶን መምህራን ኣተባቢዑ። ኣብ ዜናታት ወፃኢ ሰሜን ኮርያ ክሳብ ግዛኣት ኣሜሪካ ክውንጨፍ ዝኽእል ሓድሽ ባላስቲካዊ ሚሳይል ከም ዘፍሬት ኣፍሊጣ። መንግስቲ ፖላንድ መጥቃዕታት ፎኪስ ብረት ንምግታት ፀጥታዊ ስርዒት ክካየድ ኣዚዙ። ኣብ ፈረንሳ ብልዕሊ መርበባት ዓበይቲ ትካላት ውሃብቲ ኣገልግሎት ሰፊሕ መጥቃዕቲ ሳይበር ተኻይዱ። ዝኸብርኩም ተዓዘብቲ ሎም ሸሰዳሎ ዜናዊ ምስናዱ ኣብዚ ፍፅም ስለምክታልኩም ኣዝየ መስኪ ምስ ተረፉ መርባት ሄርቲቭ ሓድጎኩም ብወገነግም ሰላም።

0: ሃገር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅ
1: ኣለም ኮማንድስ ሳልሕ
2: ኣስከሳዕብን
0: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ ለግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ኣጣሚራ
3: እዚ ትርኢ ዘይትገድፍ እየ
4: ብኢደዋኒኑ ኩናት ካ እትፍቅድ ዶ መስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን

0: ብመስቃያን መከርኣን ብውሕልል ኣዛናት ዋኸተ ዘምቱ ዝተሃንፀ
1: ሕማ ናይ ሰብ ኳሓ ዝብል ይፈልጥ ሽግር መከራ በድሕሪ ዝስመመሲ
0: ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
2: ውሸጣ
0: ኣፍራይ ሚኒስትሪ ዜና ኣቕራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይረክተራት ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ ኣጋጣሚ

0: ሰላም ኩብራት ተዓዘብቲ፣ ኩነታዊ ድራማ ማለት ሲትኮም እንዳዝማም ካብ 2019 ጀሚራ ንኣስታ 7 ዓመት ንተዓዘብቲ እናዘናግአት ዝተፈላለየ መልእኽቲ ክትሕልፍ ጸኒሐና ኣላን። ከም መቐጸልታ ናይቲ ኣብ ውሱን እዋን ዝግበር ዝነበረ ግምጋም ድማ ሕጂ እውን ኣብ ኩሉ ኩርናዓት ሃገርና ዝርከቡ ወኪላት ዜና ዞባታትን ንኡሳን ዞባታትን ምስ ተዓዘብቲ እንዳዝማም ዘካየድዎ ቃለ መሕትት ኣብ 2 ሰንበት ከፋፊልና ከነቕርበልኩም ኢና። ንወኪላት ዜና ዞባታትን ንኡሳን ዞባታትን ድማ ብልቢ ነመስግን።
1: ተክሊት ሃይለ ሚካኤል ይበሃል። ኣብ ባንኪ ኣባይትን ንግድን ጨንፈር ተሰነይ ከዓ ከም ኣሲስታንት ኣካውንታንት ኮይነ ይሰርሕ ኣለኹ። ሕጂ ርእቶ ናይ እንዳዝማም ንዝምልከት እንዳዝማም ብሓፈሻ እዛ ሲቲኮም እዚኣ ነዊሕ ዝበለ ዓመታት ኣሳልያትና ምስኣ ድማ ንሕና ተሳሊና ቀፂልና ኢና። ሕጂ ኣነ ብጣዕሚ እየ ዘድንቕ እታ ሲቲኮም ሲ ከምቲ ልክዕ ዓብ መልብ ሞዛይክ መሃሪ ኣዘናግዒ ሓባሪ ኢሎም ነቲ ሞዛይክ ሙሉእ ነቲ ትሕዝቶ ዝገልፅዎ እታ እንዳዝማም ሲ ከምኡ ንሕሪልና ገሊፅናያስ ኣይ ንእሳን እዩ እንዳዝማም ካብኡ እየ ዓቢለ ኣነ ዝገልፆ። ምክንያቱ ንኩሉ ዓብይ ይኹን ንእሽተይ ንኩሉ ማሕበረሰብ ኩሉ ተሳቲፉ ወይ ከዓ ብህንጥይነት መንፈስ ክከታተላ ዝኽእል ዋሓዚ ዝኾነ ሲቲኮም እያ። ሕጂታ እቲ ፍሉይ ናታ ሓደ ጥርኑፋት እዮም ከምዚ ስድራ ቤት እዮም እቲ ዳርጋ በቃ ስድራ እዮም። እቲ ተዋሓዚ መሳጢ እዩ ንኩሉ ሰብ ማለት እዩ። እቲ ካልእ ፍሉይ ዓይነት ኣንግላዊ ንሪኦ ከዓ ንሕብረተሰብ ዝጠቅም ነገራት እዩ ኣስተምሃሪ እቲ ዝበዝሐ ጎና ኣነ ክዕዘባ ከለኹ ከም ሰብ ብውልቀይ ማለት እዩ ኣዝዩ መሃሪን ቁም ነገር ዘለዎን እዩ ብዋዛ ምሲሉ ኣብ ነብሲ ወከፍ ስጉምትኻ ክእርመካ ዝኽእል ነገራት እዩ ዘለዋ ማለት እዩ።
2: ሕጂ ብዛዕባ እንዳዝማም ክዛረብ እንዳሕር ዳኣ ኮይነ ሓፈሻ ውርኢቶ ኣብ ሰሙን ተቐርብ ኮይና ጥበቕት እያ ልዕሊ ኩሉ ደስ ዝብለካ ከዓ መሃሪትን ኣዘናግዒትን ምዃና እቲ መሃሪት ዘብሎ ኩነታት እንዳሕር ዳኣ ኮይኑ ከዓኒ ዘሎ ኩነታት ሓፈሻዊ እያ ተምፆ እቲ ዘሎ ወላ ክቕየር ምሻሎ ኣባህልና ዘሎ ድዩ ብዙሕ ነገራት ዘለዉ ደይድሊ ነገራት ንገብሮ ስቲል ንገብሮ ዘለና ነገራት ሲ ንዕኡ ክትቅይሮ ብመንገዲ ዳዝማም ንኩሉ ህዝቢ ዓለም ስለ ትዝርግሖ ብጣዕሚ ደስ ዝብለኒ እያ ክቕፅልዎ ረዮም ድላብዎ ማለት
3: እዩ። ሽመይ ከማል መሓመድ እስማዒል ይበሃል። ኣባል ጨንፈር ባህሊ ዞባ ስነ ባሕሪ ኣባል ቤት መዘከር ብዛዕባ ተኸታታሊት ወይከዓ ሲትዌሽናል ኮሜዲ እንዳዝማም ክዛረብቲ ኮይነ ሓፈሻዊ ርእቶ ሓደ ካብቲን ውሑዳት ኣብዚ ሃገርና ውሑዳት ሲቲኮም እን ፈርን ካብቲን ውሑዳት ሲቲኮም ንነዊሕ እዋናት ዝኽደት ሓንቲ ተኸታታሊት ወይ ከዓ እዋናዊት ድራማ እያ። ብዛዕባ እታ ፊልም ሓፈሻዊ ገምጋም ክህብቲ ኮይነ ሓደ እቲ ትህቦም ታርጌት ወይ ከዓ እቲ ተመሓላልፎ መልእኽቲ እንድዩ ኣብ ብዙሕ ኣርእስቲ ዝተመርከሶ እዩ። ምክንያቱ ዛስዋይና ከ ሲትዌሽናል ኮሜዲ ኢልና ሲትዌሽናል ዝኾነ ሓበሬታ ሲትዌሽናል ዝኾነ ኣካይዳ ሲትዌሽናል ዝኾነ ዘጋጠመ ነገራት ብመልክዕ ድራማ ናብ ህዝቢ ንመቕራብ እዩ። እቲ ኣገዳሲ ዝገበሮ ዛዕባ ከ ገዝጋስ እዩ። ስለዚ ጎዝጋስ ዝገብር ተኾንካ እንታይ ዓይነት ኣርእስቲ ተልዕል ኣለካ ማለት እዩ። ንሕብረተሰብ እንዳስሓቀ እንዳዛነየ እንዳመሃረ መልእኽቲ ዘመሓላልፍ ከምዚ ንለባም ኣምተሉ እዚ ዓይነቱ ድራማ ክትገብሩ ለካ ማለት እዩ። ምክንያቱ ሕብረተሰብና ካብናብን ፈላለዩ እዩ። ምክንያቱ ሰብ ካብ ሰብ ዝተፈላለዩ ነገራት ይፈላለዩ እዩ። በተሓሳስቡ ፈላለ፣ ብመልክዑ ፈላለ፣ ብመፃ ሂወት ፈላለ፣ ብኩሉ ነገር ሰብ ዝፈላለ ዝኾነ ነናት እዋናዊ ካብዘ ናቶ ካ ተግባራት ክህሉ ክእል እዩ። ስለዚ ነዚኦም ዓይነት ተግባራት ብመልክዕ ኮሜዲ ጌርካ ከመይ ጌርካ ንሓደ ሕብረተሰብ ተሃንፆ ወይ ከዓ ካብቲ ገጋ ተኣልዮ እዩ ትዕላማ።
4: ስመይ ሎም ገብረመድር ንበሃል ተቐማጢ መንድፈራየ ኣብዛ ፊልም እዚኣ ትርእዮ ኣለንካ ብጣዕሚ ፅቡቕን መሃራይትን ኣዘናግዒትን እያ። ብዝያዳ ብዝያዳ ከዓ ኣብ ህሉ ኩነታት ተመርኪሳ ስለትርአን ኣዘናግዒት ነገር ስለዝኾነትካ ብጣዕሚ ዝፈትዋ ፊልም እያ። ከታተላይ ኸ ንፋዕ ተዋስአቲ ዘለዎ እዮም ካ የድንኦም እየ።
5: ሃለው ሃለው መስፍን ደላላይ ብልዕሎይ ስተይለ ይባህላይ ዕጠቕ ገብር ዝዕጠቁ ፈጣ ዘብል ዝራባዕ ሓኒቁ ኣብ ብርሃ ዝመቕማጡ ኣብዛ ምርዓ ጓልካ ከዓ ርኢ ከለካ ሓንጣል በሉለይ ሓንጣል ርዕሉ ኩሉ ብላዕላይ ብታሕታይ ዳኛ ዘይብሉ እዳሉ ክገጥመልከ
6: ኣነ ተቐማጢ መንደፈራየ ኣስጎዶም ወድቡላ ይበሃል ስራሕዊን ሙዚቀኛ እዩ ኣነ እዚ ናይ እንዳዝማም ተዋስኦ ናይ ብሓቂ መሃሪ ዝኾነ ተዋስኦ ዋላ ንኣሽቱ ናብ ትሕቲኦም ከምኡ ክመሃሩ ይደሊ ኣነ ሂወት ዘለዎ ተዋስኦ እዩ እዚ ንድፈልጥ ናይ ብሓቂ ኣነ ዋላ ተዋሳእተ ሲ ኣብ ሙሉእ ኤርትራስ ኣለዉና እየ ብል ብተዋሳእተ ኣነ ይተኣማመን እየ በርከ ናይ እንዳዝማም መሃሪ እዩ ኩሉ ግዜ እዚ ኣይፅገብኒ እዩ ዋላ ብሕጂ እውን ክንዱ ክቕፅሉሉ ኣነ ተሓጓሳይ ወሰን የብሉን ፅቡቕ እዩ ናይ እንዳዝማም ድመስሎ ተዋስኦ የለን መሃሪ ዝኾነ ነገር እዩ ንኣሹ ድማ ምስኦም ክዋስኡ ናይ ግዲን እዩ በርከ ከውርሱ ኣለዎም እዚኦም ዓበይቲ እዮም በዓል ንሕና ሓጂ ዓበይቲ ኢና ክነውርስ ዳኣ እምበር ከምኡ ካ ትነብር ኣይትኽእል ኒኻ ዓለም ከውርሱ ኣለዎም እምበር ተዋሳእቲ ናይ እንዳዝማም ድመስሎ ኣነ ስጋዕ ሕጂ ናይ ብሓቂ ፅቡቕ እዩ ኣብ ባሕሪ ከብድኻ ዝኣቱ እዩ ደስተውዕለሉ ጠቕላላ መምሃራን እዮም እየ ዝብሎም ኣነ ነዚኦም መምሃራን እየ ዝብሎም በዓል መስፉን ሕጂ በዓል መስፉን ሕ ጀኩ ቀያየር ከሎ ሲ ናይ ብሓቂ ይስሕበካ ዋላ ሓንጣል ንባዕሉ እቲ ሰሓቕ ድስሕቆ ንብዙሕ ሰብ እዩ ደስሕቕ ፅቡቕ እዩ ከምዚኦም ክህልውና ናይ ብሓቂ ተስፋ ኣለና ብዝኾነ ኣነ ፅቡቕ እየ ድብሎ ዋላ ሓንቲ ይቆፅልሉ ክቕፅል ኣለዎ እየ ዝብሎ ግን ተምሃሮ ድማ ኣብ እግሮም ክገብሩ ኣለዎም ተምሃሮ ነዚ ክመሃርዎ ኣለዎም እዚ ጥንታዊ ዝኾነ ምስቲ ህዝቢ ዝኸይድ ናይ ናህና ናህና ናይ ባዕልና ናይ ኤርትራ ዝኾነ ተዋስኦ እዮም ዝዋስእዎ ዘለዉ እሞ ኣነ ቆፅልሉ ኣጆኻትኩም ኣብ ጎንኹም ኣለና ኣጆኹም
7: ኮንካ ስመስከ ንስኺ ኣነ ብዛዕባ ዓበይቲ ነገራት እናሓሰብኩስ ንስኺ ብዛዕባ ቐንጠ መንጠ ዝተሓስቢ እንታይ ኮይኑ እዮ ቐንጠ መንጠ ዝኸውን ኣብዚ መርዓ ዝኮ ብማዕረ ክንሓሰብ እዩ ዘለና
5: እሞ ኣነ ኮ ናይ ላም ናይ እኽሊ ዓበይቲ ነገራት ናሓሰብኩስ ንስኽ ናይ ሽፍንዳ ዋላ ናይ ደቂ ዕቁበይ ክትብል
8: ኣነ ዳዊት ገረዝግሄር ዝበሃል ተቐማጢ መንደፈራ እዛ ፊልሚ እዚኣ ብጣዕሚ ኣዘናጋዒትን ማሃሪትን እያ ሕጂ ኣብዚ ፊልሚ እዚ ብጣዕሚ እቲ ዘሎ ኩሉ ኩነታት ተዘናግዓና ኣላ እቲ ዘሎ ወቕታዊ ኩሉ ከዓ ይሕብሩና ኣለው ናይ ደለላይ ነገር ናይቲ ሓብታም ነቲ ደለላይ ተመርኪሱ እንታይ ከም ዝገብር ኩሉ ንሪኦ ኣለና ብዛዕባ መርዓ ምግፋሕ ብዛዕባ እቲ ግራዞሽን ገለመልታት ኩሉ ንሪኦ ኣለና ኣብ ሓቂ ተመርክሰይ ኣብ ሚኒስትሪ ጥዕና ዝገብሮ ዘሎ ዋፃእታት ኩሉ ነገር ንሪኦ ኣለና ኣነ ብጣዕሚ ፎቶም እየ ንበዓል ሓንጣልን መስፍንን ዝገብሮ ዘለዉ ኩሉ ነገር የድንቆም እየ
9: ኣነ ግብሪ ሂወት ክፍለ ይበሃል ኣብቲ ሰኒ ከዓ ይሰርሕ

0: እንዳ ዝማም ነዊሕ እዋን ካብ ንሪያ ነዊሕ እዋን ኮይኑ ህዝቢ እውን ኣዝዩ ብተመሳጥነት ብስሕበት ይከታተላ ኣዝዩ ኣዛናይ ኣዘናግዒ መሃሪ ትምህርቲ ሓዘል መልእኽቲ ዝሕልፍ ስለ ዝኾነ ኣዝዩ ብሉፅነት ብሉፅ እዩ። ናይ ብሉፅ ብሉፅ ኢኻ ትሪኦ ኣብቲ እቲ ህዝቢ ክከታተሎ ኣነ ውን ብልቀይ ክከታተላ ከለኹ ኣዝዩ ፅቡቅ ደቅና እውን ኣዝዩ ንዕኡ ክሪኡ ከለዉ መሃርን ኣዘናጋዕን ስለ ዝኾነ ኣዝዩ ብሉፅ
1: ክንፋታሕ
2: እውይ ኣንተ ክንደይ ትጭክን ጥሪልካስ ክንፋታሕ
1: ሕጂ ዝመፅእ ሓሳብ ኣይኮኑ እዚ ውህሉል እዩ ኢሎማ ዓንትኻ መራጎድ እዩ
2: እዮ ብስምዒት ተዛረቦምን ብታህዋ ትውስኖም ዘለካ ነገራት ፅባሕ ንጎ ከጣዓሱካ እዮ
1: ክንዲ ፍራ ድ ጣዓስኒ ሓራይ
3: ሲቲኮም ክበሃል ከሎስ ብጣዕሚ ካብ ፊቸር ፊልሚ ካብ ተኸታታሊ ፊልሚ ሲ ስብርትዕ ምክንያቱ ሓድሽ ኢካ ኩሉ ሰዓት ተቕርብ እዚ ከም ኣንስቶም ኮይኖም ብጣዕሚ እየ ደንቖም ምክንያቱ ትበርትዐ ሲቲኮም እዩ ሓድሽ ክሪኤቲቭ ሓድሽ ክትገብር ሲ ቀሊል ኣይኮነ ንበር ፊቸር ፊልም እንተኮይኑ እኮ ሓደ ላይን ስለ ዝኾነ ፀገም የብሉን ሕጂ ኣብዚ ብጣዕሚ ክድነቕ ዘለዎም እዩ ብጣዕሚ እየ ከዓ ደንቖም ምክንያቱ ቀሊል ስራሕ ኣይኮነ ዝሰርሑ ዘሎ ክንዲ ዓመታት ሲ ነዚ ብምሉእ ህዝቢ ኣዘናጊዖም እዮም
4: ንሰናይ ፀጋ ይበሃል ኣብ ከተማ ከረን ነብር ስራሐይ ከዓ ኣብ ንግዲ እንዳስር ንሰርሕ ማለት እዩ እንዳ ዝማም ኣነ ካብ መጀመርያ ይከታተላ እንዴ ማለት ንኩሉ ዕድመ ስለት ትንክፍ ኣነ ብጣዕሚ እዩ ዝፈትዋ ስለምንታይ ኣብ ናይ ተምሃሮ ትመፅእ ኣብ መንእሰይ ትመፅእ ኣብ ዓበይቲ ትመፅእ
5: እንዳ ዝማም ኣነ ክሪያ ከለኹ መሃሪትን ኣዘናግዒትን እያ እንዳ ዘናግዕካ ክትምህሮ ከለካ ንሓደ ሕብረተሰብ ከ እቲ ዝበለፀ እዩ ኢለ ይኣምን እንዳ ዝማም ተመሓላልፎ መልእኽቲ ኣዝዩ ሃናፂ እዩ ምክንያቱ ካብቲ ሕብረተሰብ ዝወፀ ፅሑፋት ስለ ዝኾነ ነቲ እቶም ተዋሳእቲ ከዓ ተላቢሶሞ ስለ ዘለዉ ኣብቲ ውሽጢ ሕብረተሰብ ከዓ ስለ ዝነብሩ እቲ ህልው ኩነታት ናይቲ ኣብቲ ግዜ ዝፍፀም ፍፃሜታት ነቲ ሕብረተሰብ ክምህር እዩ ዝኽእል ትብሎ መደብ ስለ ተቐርብ ንሳ ኣነ ኣዝዩ ሃናፂ እዩ ባህላየ ካልኣይ ንኩሉ ሕብረተሰብ ዝጠርነፈት እያ ህፃናት መንእሰያት ዓበይቲ ሽማግለታት ኩሉ ንኩሉ ብሓባር ንሓደ ዝተወሰነ ዕድመ ወይ ክልል ዕድመ ኣይኮነትን ዝሓዘት ስለዚ እዚ ኣገዳስነቱ ዕዙዝ እዩ ባህላየ
6: እዚ ናይ ጓለይን ናይ ሰተን ኣገባባ ተሓኻኽማ ሎጎ ቴራፒ እዩ ዝበሃል
7: ሎጎ ቴራፒ እንታይ ማለት እዩ
6: ሎጎ ቴራፒ ኣካል ሕክምና ስነ ኣእምራውን ስነ ልቦናውን ኮይኑ ነቲ ግዳይ ኣብ ምፍታሕ ትፀገምን ኣብ ምንዳይ ኣማራፂታትን ንክዋሳእ ዝሕግዞ ፍቱን ኣገባባ ተሓኻኽማ እዩ
8: ያ ዶክተር እዚ መራ ዋሕድ ኣገዳሲ ናፊዕ ስለ ዝኾነ ሽወያ ብርህ ኣብለልና
9: ዕስማን ወደ
10: ገፀገማኣላኣይሳ ሙሉእ ስመይ ዳዊት ሃይለ ይበሃል ነባሪ ከተማ ከረን እንዳ ዝማም ይከታተለ የ ፅብቕቲ ሲትኮም እያ ብዙሕ ኩርናዓት ፈቲሻ ተካይዶ ስራሓት ኣዝዩ ካብቲ መሃሪ ኩሉ ነገር እዩ ሕብረተሰብናስ ብዙሕ ነገር ክመሃር ይኽእል እዩ ንኣብነት ቅድሚ ሕጂ ኣብ ደቂ ኣንስትዮ ዝግበር ናይ ሜክኣባት ድዩ ካልእ ካልእ ነገራት ኣብ ስድራ ቤታት ኣብ ብዙሕ ነገራት ዘሎ ሽግራ ሲ ኩሉ ግዜስ ትሪኦ እያ ሕጂ ቀጻሊ ከምዚ ንሕብረተሰብ ኣዝዩ መሃሪ ኣዕባይ ኣንቃሒ ፍልጠት ዝኾነ ነገር ከተመሓላልፍ ከላ ኣዝዩ ዝበለፀ ኩርናዓናታ በዚ ከዓ ይከታተላ
11: ኣራይ ሽመይ መንግስታዊ ኣባይ ይበሃል ኣብዚ ማሕበር ታክሲ ነጥፍ ከምኡውን ታክሲስታ እየ ሓፈሻዊ ርእቶ ብዛዕባ እዛ እንዳ ዝማም ትብል ሲቲኮም ብጣዕሚ ፅቡቅ ኣዘናጋዒትን መሃርቲን እያ ቀፃሊ ኩሉ ኣብ ነፍሲ ወከፍ ገዛ ስድራ ቤት ተኣኪቦም ሻሂቡን እንዳበሉ እንዳዕለሉ ይህንሚሂን እንዳተባሃሉ ዝርእዋ ስለ ዝኾኑ ኣዝያ ኣገዳሲት እያ ዝብል ርእቶ ኣለኒ
12: ብዛዕባ ሓፈሻዊ ርእቶ ፊልም እንዳ ዝማም እንተደኣ ኮይኑ ብጣዕሚ ኣገዳሲት ፊልም ወይ ተበርክቶ ዘላ እጃም ኣዝዩ ዓብይ ምዃኑ የ ድርዳእኒ ማለት እዩ ብሓፈሽ እቲ

0: እታ ፊልም ሒዞማ ወይ ከም ደረስቲ ኮይኖም ዝኸዱ ዘለዎ ኣዝኦም ዓበይቲ ሰባትን ምኩራት ስነ ጥበባውያን ስለ ዝኾኑ ኣብቲ ሕብረተሰብ ዘድሊ ነገር ወይ ነቲ ሕብረተሰብ ኣዝዩ ኣገዳሲ ዛዕባታት እንዳለዓሉ ዓብይ ኣበርክቶ ብዙሕ ዓሚል ብዙሕ ሰዓቢ ተዓዛቢ ከም ዘለዋ ዝገብሩ ዘለዉ ኣዝዮም ዓበይትን ስነ ጥበባውያን እዮም። ስለዚ እታ ፊልም ዘለዋ ኣበርክቶ ብቲ ሕብረተሰብ ኣዝዩ ኣገዳሲ ብዙሕ ዓሚልኒ ብዙሕ ተኸታታልን ከም ዘለዋ የተረድእ ዘለኹ ማለት እዩ።
1: ስመይ ጣዕመ ሳሙኤል እየ ዝበሃል። ኣብ ክፍሊ ንግዲ ኣብ ቤት ፅሕፈት ፍቓድ ዋኒን ከም ሓላፊ ናይ ዞባዓን ሰባት ቤት ፅሕፈት ፍቓድ ዋኒን ኮይነ የ ዝሰርሕ ኣብ ከተማ ከረን ማለት እዩ። ኣብን ፅቡቕ ኣጋጣሚ እዩ። ብጣዕሚ ካብተን ዝፍተዋ ፊልምታት ልዕልና ኢና ንዛረብ ዘለና ማለት እዩ። ኩሉ ቤተሰብ እዩ ዝከታተሎ። ዳርጋ ዝበዝሐ ካብ እዋናት ብፍሉይ ፀዑቕ ስራሕ ተዘይ ኮይኑ ኣብ ትቐርበሉ ግዜ ምስ ስድራ ብምዃን እየ ዝከታተላ። ኣዝያ ደስ ትብል ኣገዳሲት ልዑል ጥበብ ዝሓለፋ ምኩራት ተዋስኣቲ ዘለዋ ፊልም ምዃና ክዛረበላ ይደሊ። ብጣዕሚ ካብተን ደስ ዝብላኒ ፊልምታት ናይ ሃገርና ልዒልና ንዛረባ ኣለና ማለት እዩ።
2: ሽመይ ሃብቶም ሚካኤል ዝበሃል። ዝቕመጠሉ ቦታ ከዓ ኣብ ከተማ ዓሰብ እዩ። ብዛዕባ ተኸታታሊት ሲቲኮም ድራማ እንዳዝማም ሰሙናዊ ትመሓላለፍ ፕሮግራም። እዛ ፕሮግራም እዚኣ ኩሉ ግዜ ብዙሕ ሰብ ዝከታተላ ብዙሕ መሃርቲ ኣደነቕቲ ኣዘናጋዕቲ ዝኾኑ መደባት ከዓ ሒዛ ትቐርብ። እዛ መደብ እዚኣ ከም ሓውሲ ኮሜዲ እያ። ኮሜዲ ከዓ እንዳ መሃረ ዘዘናግዕ ማለት እዩ። ኣብኡ ዘካይዶ ንጥፈታት ካራክተራት ብጣዕሚ ፅቡቕ እዩ። ብፍላይ ነቶም መንእሰያት ወለዶ መሃሪ ኮይኑ ይስምዓኒ ኣነ ከም ሃብቶም ርእቶ ከብቶ ኮይነ ማለት እዩ።
3: ኣለኩን ዶ ቻውቻው ስኛሪ ናቤላይ ቻውቻው ቻውቻው እንዳበለ ናይ ጥልያ ንርፍዱ ደረፎ ንሱ ደይ ትሰምዒ ኣቲ ናይ እንግሊዝ ስንታ ክሰምዕሉ እዩ ክበልእ ዝርጉም ነዛ ሃገር እዚኣ ፅቡቕ ዶ ፈዲዋ ኣይሕማቕ እንዲ ፈዲዋ እዚ ኩሉ ፋብሪካናን ተለፈሪካናን ምዝሕቕ ምዝሕቕ ምዝሕቕ ኣቢሉ እንዲ ናብ ዓዲ ሃገር ዘሳገሩ ግዲ
4: ማማ ድሃበይ ሓደ ቋንቋ ትኽእል ትኾንካ ሓደ ሰብ ትኸውን፣ ክልተ ቋንቋ ትኽእል ትኾንካ ክልተ ሰብ ትኸውን፣ ሰለስተ ቋንቋ ትመልኽ ትኾንካ ድማ ሰለስተ ሰብ ትኸውን ዝብል ቢሂል ኣሎ።
5: መጀመርታ ሽመይ ሳምሶም ፀካ ይበሃል። ንዝባዓ ድቀይሕ ሃማት እየ ንዝባዓ ድቀይሕ ማለት እዩ። ሓፈሻዊ ርእቶ እንዳዝማም ትሕልፎ መልእኽቲ ኣዝዩ ብጣዕሚ መሃሪ ገላፂ እዋናዊ እዩ። ኣዝዩ ብጣዕሚ ብሉፅ በቃ ትሕልፎ መልእኽቲ ሲ ልዕሊ ኩሉ ድማ እዋናዊ ምስ ምዃኑ ድማ ስሕበት ኣሎ። ምስ ግዜ ዝኸይድ ምስቲ ወቅቲ ዝኸይድ ምምፅኦም ብጣዕሚ ፅቡቕ ዳርጋ ንኩሉ ዓይነት ኩርናዓት ከዓ ዳሂሶሞ ስለ ዝኾኑስ ብጣዕሚ ደስ ዝብለካይ መልእኽቲ ብጣዕሚ ፅቡቕ።
6: መጀመርታ ስመይ ተክሎም ገብሪወት ትበሃል። ነባሪ ከተማ ከረን ኣባል ጎስጓሰን ሓበሬታን ክፍለ ሰራዊት 63 ኣባል ጉጅለ ባህሊ ማለት እዩ። እንዳዝማ ሓፈሻዊ ርእቶ ፅቡቕ ትሕዝቶ ኣለዋ። ማሃሪትን ኣዘናግዒትን እያ። እቲ ዝዓበየ መልክዕ ክንሪያ ከለና ማለት እዩ። እንዳዝማም ክትመፅእ ማን ፍጡር እዩ ንእሽተይ ዓብ ብማዕረ ዝናፈቃ ስለምንታይ ተበልክኒ ከምዚ ቴናታ መልእኽቲ ኣዘናጋን መሃሪን እዩ ኣብ ከመይ ዝገፁ ዝኸዱ ስለ ዝኾነ እቲ መልእኽቲ ናስሓቀ መልእኽቲ ዝሕልፍ እዩ።
7: ብዛዕባ እንዳዝማም ክዛረብቲ ኮይነ እንዳዝማም ኣዝያ መሃሪትን ብዛዕባ እቲ ህልው ኩነታት ሓፈሻዊ ኣባይታ እቲ ንሕና መዓልታዊ ንገብሮ ነገራት ንዕኡ ብዕምቆት ብድርሰት እንዳዘናግዐት እንዳመሃረት ትምህር ዓይነት ኮሜድያ ኮሜዲ ሲቲኮም ማለት እዩ። ብጣዕሚ ኣዝያ ብልፅቲ እያ። ብጣዕሚ ካደድንቃ ማለት እዩ።
8: ሽመይ መሓመድ ኖር ዓሊ ሰይድ ተቐማጢ ተሰነይ። ብዛዕባ ዝማም እንተኮይኑ ዝማም መንቃውታ ንፅበያ ናይ ብሓቂ መሃሪት መደብ እያ። እዛ መደብ እዚኣ ከዓኒ ኣብ ኩሉ ማሕበራዊ ናይ ሕብረተሰባት ኣብኡ ትዋሳ። ኣብ ሓደ ጥራሕ ኣይኮነትን ትነጥፍ። ኣብ ቁጠባ፣ ኣብ ማሕበራዊ ፀገማት ናይ ህዝቢ፣ ኣብ ናይ ድላላ፣ ኣብ ናይ ምድነጋራት ናይ ሰባት ኣብ ልዕሊ ሰባት ዝገብሩ

0: ኩሉ ናይ ብሓቂ መልእኽቲ ሒዛ እያ ትመፅእ፣ መልእኽቲ ድማ እያ ተመሓላልፍ። እዚ ቀሊል ኣይኮነን። ሕብረተሰብ ካብዚ መልእኽትታት እዚ ክምሃር ዘለዎ ዝብል ኣነ ናብ ሓቂ ከዓ ምሂራ እያ። እዛ መደብ እዚኣ ከዓኒ ኣብ ትሰብሓሉ ክትኽእል መንገዲ ክትስራሕ ኣለዎ ብዝያዳ። ዳሕራይ ከዓ እቶም ተዋስአቲ እውን ልክዕ ብቕዓት ናይቶም ተዋስአቲ ካብቶም ንኣሽቱ ጀሚርካ ካብቶም ዓበይቲ ናይ ብሓቂ ኣዝዮም ምዙናት ናይ ብሓቂ መልእኽቲ ሓዘል ዘለዎም መልእኽቲ ፅቡቅ ገለፅቲ ምህርቲ ሰባት ምዃኖም ኣነ ተዓዚበ ኣለኹ። ናይ ብሓቂ ድማ ሓንቲ ካብተን ዝፈትወን ድራማታት እዮም ማለት
1: እዩዋዋዕልካ
2: ኣብ ሽቃቅ ባርና ብዕድላ ከድካ ሕፈስ ኢሉ
1: ኣንተ ሓውኩ እዚ ከይመፅ ኮይ ኣበየት ዝብል ነረ እቶም ናይ ራኽ ዕረክቲ ካ ሞቶ ኮይኖም ሕ ዝሕግዙካ ንዓኻ ዘይኮኑ ንገንዘብ ከም ተዓራሪኾም ክብለካ ዝክረ ዶ
2: ሕጂ ዋጋ ንዘይብሉ ኩሉ ዝክረ ኣለኹ። ሕጂ
3: ብዛዕባ ፊልም ናይ ዝማም ክዛረብ እንተ ደኣ ኮይነ ፊልም ናይ ዝማም ንዓይ ከም ከሰተ መምህር ሂወት እያ እዩ ዝብላ። ምክንያቱ ፊልምና ዝማም ኣብ ስነ ምግባር፣ ኣብ ባህልኻ፣ ኣብ ኩሉ በቃ ፍቅሪ ሃገር ክልወካ ትገብር፣ ፍቅሪ ስድራ ክልወካ ትገብር፣ ብፃይነት ክልወካ ትገብር፣ ምትሕግጋዝ ከም ዘሎ እትምህር ዓባይ ናይ ሂወት መምህር እያ እየ ዝብላኒ።
4: ስመይ ሚኬለ ተክለ ገብረ ኣበሃል ናብ ሚኒስትር ቱሪዝም እየ ኢንፎርሜሽን ኦፊስ። ብዛዕባ እንዳዝማም እንተኮይኑ ብጣዕሚ እንዳዝማም ብጣዕሚ መሃሪትን ኣዘናግዓትን ንህዝቢ ተነቃቅሕ ህዝቢ ብሃንቀውታ ድፅበያ መደብ እያ ተደላይት መደብ እያ ብሓፈሻ ዋላ ብህፃናት ኹን ዋላ ብዓበይቲ ንኩሉ ብሓፈሻ ትምህር መደብ ስለ ዝኾነት ብጣዕሚ ፅብቕቲ መደብ እያ
5: ፅብቕቲ መደብ እያ። ሰሙናዊ ከዓ ብዘይ ምቁራፅ እትመሓላልፎ መልእኽቲ ከዓ ይገርም ማለት እዩ። እቲ ጥበባዊ መንገዲ ሰሙናዊ ከተምፅእ ቀሊል ኣይኮነን። ትሕልፎ ድኻም ትሕልፎ ኩሉ ትውፊት ነቲ ሰሙናዊ ዝግበር ንህዝቢ ንምንቃሕ ንምጉስጓስ ምምሃር ዝግበር ከዓ ኣዝዩ ፅቡቅ መደብ እዩ።
6: ስመይ ኣሌክሳንደር ገብሪ ህይወት ይበሃል። ኣብዚ መንደፈራ ተቐማጢ እየ። ኣብዛ እንዳዝማም ዘለና ርእቶ ከዓ ኩሉ መሃሪት እያ ኣዘናጋዒት እያ ነቲ ሕብረተሰብ ኩሉ ነገር ንዝከታተላ ዘበለስ ኩሉ ፍልጠት ይቐስም እዩ። ካልእ ተረፍ ኩሉ ኣብዚ ፅበት ናይ ውራያት እዩ ምዕዱኻ ኣብ ናይ ግራድዌሽን ክኸውን ዘለዎ ኩሉ ኣብ ናይ ባጢራ ናይ ባንክታት ኩሉ ነገር ብዙሕ ዝምህረካ ነቲ ሕብረተሰብ ከዓ እዝዩ እንተኸታታሊ ይኹን ኣዝዩ መሃሪ እዩ።
7: ግን ታይ ክትገብሩ ኣለኩም ንስኻትኩም ብኣእምሮ ብኣካል ብትምህርቲ ክትወስሉ ኣለኩም ዱልዱላት ክትኮኑ ኣለኩም።
1: ኣንቲ ሓወቦ ኣይተፅዕቀለ ብቆልዓከ
7: ኣፅዕቀለ ይሜሪ ጓል
8: ፅቡቅ ነገር እንዲ ሓወቦ ዝርከብ ማዕር ወላ ዝኾነ ምክሪ
9: ሙሉ ስመይ ብርሃነ መለስ ካብ ከተማ ዓዲ ቀይሕ። እንዳ ዝማም ሲትኮም ሓደ መሃሪት እያ። ዝተፈላለየ ንጥፈታት ዝካየደሉ ብመንገዳ ገይሩ መነቐፈታት ዝቐርበሉን ዝእረመሉን ብምዃና ዝያዳ ካብኣ ክትምሃር ትኽእልካ ማለት እዩ።
10: ካልእ ጎና ኩሉ ብጣዕሚ ፅቡቅ ዋላ እቶም ካራክተርስ ክንሪኦም ከለና ኣዝዮም ደስ ዘብሉ እዮም። ብፍላይ በዓል መስፍን ኣያሓንጣል ገለመለገለ እዚኦም ኩሎም ዝገብርዎ ነገራት ዋላ ኣብቲ እናሻ ዘለዉ እቶም መንእስያት ዘርእዎ ብጣዕሚ ኣዝዮም ብሉፃት ብዝግባእ ዝተሃንፁ ካራክተራት እዮም።
11: ክዛረብ እንተኮይነ ብዛዕባ ፊልሚ እንዳዝማም ማለት እዩ ፊልሚ እንዳዝማም ብጣዕሚ ኣዝያ መሃሪት ሕብረተሰብና እያ። ሕልና ዘይብሉ ሰብሲ ናብ ሕልንኡ ክምለስ ከም ዘለዎ ትምህር ምድነጋራት ኣለዎ ምሽ ክእረም ከም ዘለዎ ትምህር ጋረንቲ ይብሉን ሰብሲ ነባሪ ይኮነን ሕጂ ጋረንቲ ክህልዎ ክእል ኣለዎ ኢላ ብዙሕ ነገር ትምህሮ ነገር ኣሎ ማለት እዩ። ሰፊሕ ዓውዲ ብጣዕሚ ፅብቕቲ ፊልሚ እያ ማለት እየ።
7: ሕራይ ክንጅምር ኢና ንሕና ንዛረብ ንስኻትኩም ከ
12: ተጣቕዑ ከም ጠበቅካ ርእስኹም ትንቕንቑ ካልእ ኣይፍቀድኒ
1: ዝኾነ ሕቶ ርእቶም ከይፍቀድኒ እዩ ዳ ርእስና ነቕኒቕና ብዘይ ሕቶ ርእቶም ክንቅበሎ
7: ሚካል ዘረባ የለ ግር የለ

0: ዝተዋሃበካ ሓበሬታ ሒዝካ ጥርቅም
1: በሉ ዝመፅ ዘሎ ሰንበት ኣብ ኤረ ቲቪ ካባኹም ናባኹም ትብል መደብ ተዓዲምና ኣለና።
2: ኣቶም
0: ሰባት ተራሱ እናርኣ ከይትብሉ ዋ ሰተ ሰብ ኤረ ቲቪ ክትመፅኢኻ መፅኢኻ ኸስ ክትዛረብ ኢኻ
3: ኣስዘፋንሰይ ሽመይ ተኽል ዓፈሮም በሃል ነባሪ ከተማ መንደፈራየ ኣብዛ ሲትኮም ናይ እንዳዝማም ዘለ ንርእቶ ወይ ትዕዝብቲ ክገልፅ እንተ ደኣ ኮይነ ብዘይቃል ዓለም ማሃሪት እያ ኣዝያ ፅብቕቲ እያ ህዝቢ ፅቡቕ ድካታተላ ማሃሪትን ሓባሪትን እያ ብዘይቃል ዓለም ካልእ እንዳሰሓቐት ተዘናግዕ ብምዃና ኸ ቁም ነገር ሓዘል ኮይና እንዳሰሓቐት እንዳዛነየት ትምህር ስለ ዝኾነት ኣዝየ ፅብቕቲ እያ
4: ኣገዳሲትን ክትቕፅል ዘለዋን ፊልም እያ ማለት እዩ ናይ ብሓቂ የ ዘመስግና ማለት እዩ እቲ ኣብኡ ዘለዉ እቶም ደረስትኡ ዘለዉ ብጣዕሚ ምስቲ ዘመን ሪኦም እቲ ዘለዉ ምዕባለ ሰባት ብዛዕባ እቲ ሕብረተሰቦም ክሓስቡ ከም ዝኽእሉ እትገብር ዓባይ ቤት ትምህርቲ ሕብረተሰብ ኢለ ክጠቕሳ ዝኽእል ኣለ።
5: ራይ ሽመይ ሳሙኤል ኣስገረ ይበሃል ካብ መንደፈራየ ርእቶ ኣብ ና ዝማም ክገልፅ እንድሕር ኮይነ እዛ ፊልም እዚኣ ብመሰረቱ ወቕታዊ ጉዳያት ወይ ከዓኒ መዓልታዊ ዝፍፀም ነገራት ንምንፅብራቕ ኢለያ ተበጊሳ ኣብኡ ተንፀባርቆ ከዓኒ ብመልክዕ ኮሜዲ ማለት እዩ እንዳዝዛንኻ መልእኽቲ ንምሕላፍ እዩ ማለት እዩ
6: ማለት ኣብ ሂወትና ክግበር ዘይግብኦ ነገራት መረዳእታታት እንዳገበረት ትምህረና ማለት እዩ ብብዙሕ ነገር ብናይ ሰልዲ ምጥፋ ድዩ ዘይከውን ነግበር ሓሶት ንምንጋር ብዙሕ ነገራት ኣሎ ብዙሕ ትምህረና ክብረት ኣብ ላዕሊ ዓበይቲ ሰባት ክንገብሮ ድግብኣና
0: እብለክ ንድ ዘለኹ
2: እስኪ ናይ ብሓቁ ድ
7: ወንሱ ኣነ ወደይ ሂል ወደይ ስብ ጋዜጣ ክትወፅ በቂዕካ
8: እቲ ዘሎ ኩነታት ወይ ከዓ ህልው ኩነታት ክእረም ዘለዎ ክእረም ከም ዘለዎ እቲ ክተባባዕ ዘለዎ ከዓ ብምትብባዕ ንናእሽ ይኹኑ ንዓበይቲ ማለት እዩ ኣብ ኩሉ ክፍልታት እናእተወት ኣብ ናይ ጥዕና ይኹን ኣብ ናይ ቢዝነስ ይኹን ኣብ ኩሉ እንዳእተወሲ ትሕልፎም መልእኽቲ ዓብ መልእኽቲ እዩ ዓብ ተራ ፃወታላለየ ግምግማ ማለት እዩ
9: እቲ ሓፈሻዊ ናይዛ ተኸታታሊት ወይከዓ ሲትዌሽናል ኮሜዲ እቲ ትመርፆም ኣንግላት ወይከዓ እቲ ትመርፆም ዛዕባታት ግመለ ኣገደስቲ እዮም ንኣብነት ኣብ ኮንትሮባንዳ ዘይሕጋዊ ኮንትሮባንዳ ሓደ ካልእ ኣብ መንጎ ስድራ ዝግበር ፍሕፍሐ ብመንፅሩ ርዱእ ነገር እዩ ብበናዩ ትፍሕፍሐ ዝመፅእ ብኸመይ ኣገባቢ ነትፍሕፍሐ ኮንትሮል ጌርካ ናብ ረብሓካ ተውዕሎ ወይከ ነትፍሕፍሐ ብኸመይ ጌርካ ንኽብሉ ግዜ ኣብ መንጎ ስድራ ሰላምን ፍቕሪ ንክሰንጥ እንታይ ትገብር ካልእ ኣብ ዝኾነ ነገር ኣብ ስራሕ ይኹን ዝበዝሕ ይኹን ኣብ እኩብ ነገር ኣብ ቤት መግቢ ይኹን ኣብ ዳሻ ይኹን ኦፊስ ይኹን ካብ ስራሕ ናብ ስራሕ ዘሎ ፍሕፍሐ ዘሎ እዩ ነዚ ዓይነት ዝተፈላለዩ ዓይነት ገፅ ባህሪ ሒዞም ዝተፈላለዩ ዓይነት ካራክተር ሒዞም ሞ ከዓ ሓደ ዋንኦም ክንሱ ወይ ዋና ትካል ክንሱ ግን ልዕልኦም ንሱ ብብዝሒ ክጋገይና ንሪኦ ሓንጣ ንሕርኢና እዩ ማለት እዩ ስለዚ እቲ ሕብረተሰብ ኣብ ዝኾነ ነገር ዘጋጠመ ነገራት ወይከዓ ጌጋታት ከመይ ጌር ክእረም ከም ዘለዎ ንባዕሉ ስርቅ ኣሎ ቤለካ ለክዓካ ኣሎ ቤላ ቤለ ኣሎ ንሓደ ነገር ብጫፍ ሒዝካ ዕብኻ ናይ ምዝራብ ወይከዓ ጌጋ ርእቶ ወይከዓ ርጌጋ ሓበርታ ንሰብ ምሃብ ኣሎ ንኹሉ ነገር ሲ ብኽቢኻ ኣልመምያ ትወፅእ ወይከዓ ከም መልክዕ ድራማ ናብ ህዝቢ ተቕርብ እዋናዊት ድራማ እያ እዛ ድራማ እዚኣ ሓፈሻ ነቲ ህዝቢ ኣነ ሃኒፃቶ ይብል እየ ምክንያቱ ዝበዝሕ ሰብ እንዳዝማም ከይተሓልፈኒ እንዳዝማም ከርክብ ኣለኒ እንዳዝማም ለማዓንቲ ማራ ገለ ዓይነት ርእሲ መሪፆም እንዳዝማም ለማዓንቲ ኣይመሰጡንን እንዳዝማም ለማዓንቲ ከም ገለ ነራታ ፍሊም እንዳዝማም ለማዓንቲ ፅብቕቲ ነራ ክብል ትሰምዐ ኢኻ ምክንያቱ ከምዚ ዓይነት ካብ ህዝቢ ርእቶ ንድሕሪ መፅእ ተኮይኑ ታ ፊልም ታይ ትኾነ ኣላ ዕላማ ተሃርም ኣላ ማለት እዩ ሕጂ እቲ ሕብረተሰብ ከዓ እታ ፊልም ከም ገለ ረኺብያ ቴሌካስ ንዕኡ ንትንሱ ዝገብሮ ተግበራት ብመልክዕ ድራማ ቀሪቡ ለ ማለት እዩ ንኣብነት ሕጂ ሓደ መንእሰይ ሲ እታ ሲቲኮም ሎማዓንትስ ከም ገለ ኣይፈትኹዋ እንተኢሉስ እንድሕር ርኢኻያ ትኾንካስ ብዛዕባ ናይ መስተ ኣብ ሌታዊ ትዜት ዝግበር ዳንከራታት መንእስያት ብኣብነ ስዑድሞ ምንታይ ንታይ ወልፍታት ዘውትር ኣለዉ ኣርእስቶም ዝነበር ዝሉ ነገር እዩ ማለት እየ ሕጂ ሰብ ነቲ ዘድልዮ እዩ ዝድንቕ እምበር ነቲ ንዑ ዝወቕሶ ኣይድንቕ ንኽእሉ ግዜ ስለዚ

0: ታ ድራማ ነቲ ታርጌት ተሃርሙላ ማለት እዩ። ስለዚ ዝተሓፈሻዊ ብዛዕባ እታ ድራማ ዝኮይኑ ስማዕኒ
1: ወገን ተዋሳእቲ እንድሕር መፂኻ ኩሎም ቶም ተዋሳእትኡ ዘለዉ ካብኡና እውን ደይሰናነፉ ኣዝዮም ብሉፃትን ሓያላትን ተዋሳእቲ ኣብ ማሕበራዊ ይኹን ኣብ ጥዕናዊ ይኹን ኣብ ትምህርታዊ ይኹን ኣብ ሃገራውነት ይኹን ኣብ ሕጊ ይኹን ኣብ ድልላን ስስዕን ኣብ ሓዳር ዘሎ ሃጓፍ ርኢኻ ድልላ ምግባር ካልኻሊ ኩሉ ተዘሪብሉ ርኢና መሃሪ ኣዝዩ ኣዘናጋዒ ንሕብረተሰብና እውን ኣንቃሒ ኣብ ባህሊ መፂኻ እውን ኣብቲ ባህሊ ከዓ ክውረስ ዘለዎ ክውረስ ከም ዘለዎ የመሓላልፉ ዘይውረስ ከዓ ክውረስ ከም ዘየብሉ የመሓላልፉ ኣዝዩ ብሉፅ ነገር እዩ። ንክትሪኦ ሰናይ ነገር እንዳተሰሓብካ ሰሓብነት ዘለዎ ስለ ዝኾነ ሓቢርካ ኣብቲ ሰንበት ሰንበት ዝኾነሉ ምስ ደቅኻ ቡንካ እንዳሰተኻ ክትሪኦ ከለካ ኣዝዩ ደስ ዘብል እዩ።
2: ብመንገዲ እንዳዝማም ሕጂ ዝመሓላለፍ ዘሎ መደባት ካ ሕጂ እንድሕር ርኢናዮ እቲ ብዝተፈላለየ መልክዕ ነቲ ሕብረተሰብ ዝግበር ጎስጓስ ጎዳእቲ ልምድታት ካልእ ካልእ ብዙሕ ነገራት ኢኻ ትርኢ። ንኣብነት ክንጠቅስ ተኮይና ሲ ተራ ወለዲ ንተምሃሮ ተራ ወለዲ ኣብ ትምህርቲ ሓደ ግዜ ቀሪቡ ነይሩ ሕጂ እዚ ከምዚ ዝኣመሰለ ኣገዳሲ ነገራት እያ ተቐርብ።
3: ብፍላይ ኣብዚ ማሕበራዊ ጉዳያት ዝመሓላለፉ ዝኸይድ ጉዳያት ኣብ ናይ መነባብሮ ማለት እዩ ኣብ ዘሎ ኣብ ህዝብና ትምህሮ ተመሓላልፎ መደብ ፅቡቅ ስለ ዝኾነ ዋላ ካብ በለካ ለክዓካ ቢላቢሎ ነገራት ብጣዕሚ ስለ ትምህረና ብጣዕሚ ብመንገዲ ክመሓላለፍ ብጣዕሚ ፅቡቅ እዩ። ተዓዘብቲ ብዙሕ ስለ ዘለዋ እታ መደብ ማለት እዩ።
4: ማለት ሓደ ዘይከውን ነገር ክነገረካ ከሎ መማይ ክትከውን ካበይ ተበጊሱ ካበይ መፅኡ ኢልካ ክትፈልጥ ሕጂ ኣብ ገለገለ ነገር ከምዚ ላ ሰራሕተኛታትካ ከምዚ ኢሎም ክነግርዎ ከሎ ኣይመሚን እዩ። ስለምንታይ እሱ ብድበሎ እዩ ዝኸይድ? ሕጂ ሓፈሻዊ ንዝኩሉ ሰብ ግን ሓደ ሰብ ዝኾነ ነገር መፅኡ ክነገረካ ከሎ ካበይ ተበጊሱ እንታይ እዩ ኢልካ ክትምርምር እቲ ዝበለፀ ነገር እዩ። ተቀዳዲምካ ነቲ ነገር ክትፍፅሞ ኢልካ ዘይምእታዊ ኢለ ኣነ ግምት ማለት እዩ።
5: እዋይ መሳፍንቲ ኣታ ንስኻ ኮ ደላይ ስራሕ ዘይኮንካ ፍጣር ስራሕ እኳ ኢኻ ስኻ ታ ንስኻ ኮ ብልሂ እኮ ኢኻ ስኻ ሪኢኻ ብልሂ ቆቓሕ ጎራሕ ከምተመን ሪኢኻ ኮብራ ዒንትኻ ከምናይ ንስሪ ልብኻ ከምናይ ውኻርያ ትንእደኒ ኢኻ ዘለካ ትፅርበኒ እንታይ ክፅርበካ ምጉሰካ ኣለኹ እምባ ንስሪ ተመን ውኻርያ እንዳብልካ ደናእዳለ ኣባት ንእስና ኮ ኩኑ የዋህነ ከመንእስር ወኩኑ ጠቢባነ ከም ኣርወ ምድር እናበሉ ኮ እዮም ዝስተምሩ
6: ኣይትቀይሮ ከመንእስር ዘይኮነ ሪኢኻ ኣለካ ዮሃነ ከመርግብያ እዩ ዝበሃል
5: ኩላ ሓደ ኩሎም ነፈርት እኒ ምስር ኮ ካብ ማዓዶ ርኢ ኮ ይብለካ ለኹ ከምዚ ገር ቆብ ዘብል ቆሊባ ኮ
7: ኣብቲ ኣቀራርባ ምክንያቱ ካብቲ ኣቀራርባ ናይቶም ተዋሳእቲ ንገልሜታት እቲ ቲሰም ናይቲ ስእሊ ናይ ብሓቂ ላዕሊ ከይድና ከም ዘለና እዩ ዘርእካ። ምክንያቱ ምስቲ ብቕዓት ናይቲ ክዋሳእ ተቐሪቡ ዘሎ ሰብ ገልሜታት ምስኡ ኢኻ ተወዳድሮ ናይ ብሓቂ እቲ ቲሰም ከዓ ንሕና ከይድና ከም ዘለና ንኣምነት 226 ዘለናዮን ኣብ 2011 ዝነበር ናይ ኣሰኣላን ሰማይን መሬትን እዩ። ብፍላይ ኣብዚ ናይ ቲስቶም ኣሰኣላና ናይ ብሓቂ ምስቶም ተዋስአትን ኣቀራርባን ኣብቲ ኣቀራርፃ ናይቲ ስእሊ ከይድናዮ ዘለና ናይ ብሓቂ ሓያል ሰጊምና ከም ዘለና እየ ክግምግሞ ዝኽእል። ምክንያቱ ምስቲ ተዋስአትን ዝግበር ቲስቶማትን ኣክሽናትን ኣቀራርባን ስትራክቸር ናይቲ ኣቀራርፃ ናይቲ ስእልን ናብ ሓቂ ኣድኒቀ ክብል ይኽእል ኣነ ማለት እዩ።
8: ንኣብነት ኣብ መዳይ ሕክምና ይኹን ካብቲ ሕብረተሰብ ውፅእ ኢልና ዘይ ባህልናትና ከነስርፅ ኣብ ንፍትነሉ ማኣርምታት ህበካ ልክዕ ንሕብረተሰብ ሲ ነቲ ኣቃወምኡ ነቲ ምስሉ ነቲ ሕጉ ብሓፈሻ ንኤርትራዊ ባህሊ መሲሉ ክኸይድ ከም ዘለዎ ማኣርምታ እናሃበት በቲ ትሑት መገዲ ተኣሊ ማለት እዩ። ስለዚ ልክዕ እንዳዝማም ከተቋርፅ የብላን ኣነ በስ እንዳዝማም ሲ ሓንቲ ቤት ትምህርቲ እያ ከመይ ቤት ትምህርቲ ናይ ኩሉ ሕብረተሰብ ኣብ ኩሉ ሰዓት እንዳተመሃረላ ዝኸይድ ቤት ትምህርቲ እያ ኢሉ ዝገልፀ
9: ኣብ ዝተፈላለዩ ዛዕባታት ናይቲ ሕብረተሰብ ኣብ ባህሊ ኣብ ሃገራ

0: ኣብነት ኣብ መንነት ኣብ ዝተፈላለዩ ዛዕባታት ኣርእስቲ ልዒላ ስለ ተብል ንኩሉ ነገር ዛዕባታት ናይቲ ሕብረተሰብ ከም ዝህልወካን ከም ዝርዳእካን ከም ትምህረካን ስለ ትገብር እቲ ኣገዳስነታ ኣዝዩ ዓብዪ እዩ። እሱ እቲ ኣገዳስነት ኩሉ ዛዕባ ሕብረተሰብ እያ ትትንክፍ፣ ኩሉ መነባብሮ ሕብረተሰብ እያ ትትንክፍ። ስለዚ ኣብ ኩሉ ሕብረተሰባት ኣትያ ወይ ኣብ ኩሉ መነባብሮ ሕብረተሰብ ኣትያ ስለ ከመርእሲ ኣልዒላ ስለ ትዝቲ ኣገዳስነታ ልዑል እዩ ማለት እዩ።
1: ካልእ እትሕልፎ መልእኽቲ ርዶ ነገር እዩ ንሓደ ሕብረተሰብ ገይግኡ ኣሪሙ እቲ ቁኑዕ ዓይነታይ ኣለልዩ ንሓደ ቁኑዕ ነገር ስዒቡ በቲ ቁኑዕ ነገር ንኩሉ ነገር ክነብር ከም ዘለዎ ማለት እዩ። ምክንያቱ ስልጡን ሕብረተሰብ ክነሰልጠን ንክልተና ብኩሉ ነገር ዝተሃንፀ መንእሰይ ክብለሉ ካብ ወልፍታት ይኹን ካብ ዝኾነ ነገር ተኣልዩ ብስርሑ ብክቡ ዘኽብር ልዕሊ ኩሉ ስድርኡ ተማእዚዙ ትምህርቱ ዝቕፅልን ንነብሱ ኮይኑ ንስድሩ ኮይኑ ንሃገር ክኸውን ዝኽእል ሰብ ንምህናፅ ቲ ዕላማ ቀዲ። ስለዚ እቲተመሓላልፎ መልእኽቲ ርዱእ ነገር እዩ። ምክንያቱ ሲትዌሽናል ኮሚዲ ብምዃና እዋናዊ ነገር ብዛዕባ ምስ ገንዘብ ምትእሳር ዘሎ፣ ብዛዕባ ምስ ኮንትሮባንዳ ምትእሳር ዘሎ፣ ብዛዕባ መንእሰይ ሕጂ ሰሊፀሞ ዘሎ፣ ብዛዕባ እዚ ኣርቲፊሻል ኢንተለጀንት ንብሎ እዚ እንታይ ፀገም ኣለዎ፣ ኣብ ሶሻል ሚድያ እንታይ ድህብ ኣለዎ እቲ ሰብ፣ ሶሻል ሚድያ ዓምነ ዝፀላዊ ምዃኑ እዚ ኩሉ ነገር ሲ እቲ መንእሰይ ይስዕበሉ ሓቀይ ንዑ እንታይ እዩ ኣለልዩ ብመልክዕ ድራማ ተፃሒፉ ነቲ ሰብ እንታይ ገብር ኣለዎ ጎዝጋዝ ዝግበዘ ሰብ ከዓ እዚ ጎዝጋዝ እዚ ተኣሪሙሉ ነቲ መገዲ የማን ሒዙ ነቲ ዘሎ ሕብረተሰብ ክምዕድን ትምህርቲ ከመሓላልፍን ሓላፍነት ምስካን ማለት እዩ።
2: ኩሉ ሰዓ ትምህርናስ ኩሉ ሰዓ ጉለታት ዘሎ ኣብ ደቂ ሰባት ኣብ ትካላት ኣብ ስራሕ ዘሎ ስለሰብርሃልናስ ኣነ እ ብጣዕሚ ተመሓላልፎ ሲ ኣነ እዚ ክብል ኣይክእል። ምክንያቱስ ዓበይቲ ፈትውዋ ንኣሽ ፈትውዋ ኩሉ ኣብ ኩሉ ዕድመ ዘሎስ ብጣዕሚስ መሃሪ ስለዝኾነት እሞ ከዓ ኣብ ነብስና ኣብ ውሽጥና ኣብ ዓድና ስለ ዘሎ ሲ እንደ እቲ ተመሓላልፎ መልእኽትስ ወሰን የብሉን ብጣዕሚ ፅብቕቲ።
3: ብዙሓት ፊልምታት ክንፈትሽን ከለና ውሑዳት ቅርጥዋት ገለ ነገር ቁንጭላ ቢሉ ዝወሰድ ኢና ንዕዘብ ኣብ ፊልምታት። ኣብ እንዳዝማም ግን ንኩሉ ማእዝን ኣብ ዝተፈላለየ ነገር እዋናት እንዳጉልሒ እዩ ዘምፅእ መሃብን ስስዐን ኣብ መንጎ ምትላልን ቅንዕናን ዘሎ ነገራት ኣዝያ ኣጉሊሓ ስለ ተርኢ ኣዝያ እያ ደስ ትብል። ኣብ ሕብረተሰብና ኣዝያ ኣገዳሲት እያ። ሕብረተሰብና ክብርታትን ነብሩታትን ዘለዎ እዩ። ነዞም ክብርታትን ነብሩታትን ከዓኒ እናመዛዘነት ኣብ ሚዛኖም ኣብ ልክዕነቶም ኮፋ ቢላ ተርኢ ስለ ዝኾነት ኣዝያ ደስ ትብል። ፅቡቕ ዝኾነ መልእኽቲ ገላፂ ዝኾነ ልክዕ ዝሃርም ሕብረተሰብና ከዓ ልክዕነቱ ዝገልፅ ዘለዋ ኮይና ስማዓና ከምኡ እያ ትረአየኒ።

0: ኤርትራዊ ዜጋ ኣብዝሃለዎ ይሃሉ ወትሩ ሃገረይ ምስ በለ እዩ ካብ ሃገሩ ክንዲ ዝረሓቐ ኪሎ ሜትራት እንተረሓቐ እውን ፍቕሩን ዝኽሩን ይውስኽ እምበር ኣይጐድልን እዩ ብህዝቡን ሃገሩን ዝመፁ ይፈቱን እዩ ህዝቡን ሃገሩን ወትሩ ኣብ ልቡ ስለ ዝኾኑ ዕለታዊ ብኦም ምሕሳብ ኣይቀድፍን ዓመት እታ ገዲፍዋ ዝመፅእ ሃገሩ ካብ ምግባር ድሕራ ይብልን ብኣካል እንተረሓቐ ሃሙን ቀልቡን ግን ምስ ህዝቡን ሃገሩን እዩ ነታ ከም ድላይ ዓንዲሩ ዘይመነዊ ሃገሩ ብሓሳቡ እናዘከረ ብዝኽሪ ትማሊ ናብኣ ይምለስ ብሓጎሳ ይሕጎስ ብሓዘና ይሓዝን ኣብ ውዕዮን ዝሑልን ካብ ጎና ኣይፍለን ዕድልን ዓቕምን ኣብ ዝረኸበሉ ንሃገሩ ይሕግዝ ክሳብ ብኣካል ብምምፃእ እውን ብመይኡ ከገልግል ይረአ ኣደይ ኣባዲ ታደሰ ካብ ወላዲአን ታደሰ ወልደ ገብርኤልን ወላዲተን ገረመ ሽምባየን ብ1942 ኣብ እምባጋልያኖ ተወሊደን ወለደን ጽቡቕ መነባብሮ ስለ ዝነበሮም ኣደይ ኣባዲት ኩሉ ዘድልየን እናረኸባየን ዓብየን ዕድሚአን ንትምህርቲ ምስ ኣኸለ ካብቶም ውሑዳት ኣብቲ እዋን ናይ ትምህርቲ ዕድል ዝረኸቡ ብምዃን ኣብ ኢሳቅ ተወልደ መድህን ክሳብ ራብዓይ ክፍሊ በፂሐን እንተኾነ ብኹሪ ገዛ ስለ ዝነበራ ነተን ብዙሓት ቆልዑ ዝነበሩ እውን ወላዲተን ንኸተዓብያ ካብ ራብዓይ ክፍሊ ኣይቀጸላን እቲ እዋን ሕሱም ናይ መግዛእቲ ግዜ ብምንባሩ ኣብ ህዝቢ ውዕዋዕ ሃገራዊ ስምዒት ሰፊኑ ነበረ ነፍሲ ወከፍ ዜጋ ከዓ በቲ እዋን ተጸልዩ ዝዓቕሙ ኣብ ምብርካት ነይሩ ኣደይ ኣባዲት እውን ከም ኩሉ ዜጋ ኣብ ናይ ከተማ ስራሕ ተሰሪዐን ነይረን
1: ኣነ ኣብ ስደት 77 የወፅየ 77 ናይ ከተማ ስርሒት ንሰርሕ ነርና ኢና ሓደ ዓመት ዝኸውን ማለት እዩ እቲ መጀመርታ እኳ ኣነ ዋላ ሓንቲ ዝፈልጦ ነገር ቆልዓ ክወልድ ሓዳር ስለ ዝነበረኒ ሓዳር ክገብር ከምኡ ጥራይቲ ስታይ ነበረ ፅቡቕ ናብራ ዩ ሓዳርን እዩ ነርኒ ሕጂ ኣደይ ኣምና ድበሃላ ነረን ኣብዚ ናይ እስር ቤት እንጀራ ሰንኪተን ዝሸጥ ኣብ ገዛ ብርሃኑ እሰን ናትን ኣውቲስታ ካ ነይርዎ ንወዲ እሰን እየን ወዲ በናና ኣይፈቆል ሓንቲ ይፈልጥን እየ ነረ ኣነ ሕጂ ኣብኡ ምስ ተወደብና መሓዛ ደየን ነረን ሓደ ዓመት ናይ ከተማ ሰሪሕና ማለት እዩ ሕጂ እቲ ግዜ እቲ መገዲ ዕዳጋ ሓሙስን ዓደ ንፋስን ድወስን መገዲ ኣብኡ ስለ ዝኾነ ገዛና ተጋደልቲ ብኡ መፅና ነይሮም እዮም ካብኡ ሽዑኡ ምስ ተጠርጠርና እዚኣ ጓለይ ጓል ዓመት ነራ ትወደይ ደርጋክቲ ዓመት ንመፈቕኒ ነይሩ ምስ ኣደይ ገዲፈ እዮም ምስኡ ካልኣየቱ ድብለካ ደሎ ክወዲ ብሓንሳ ወፂና ንፃዕ ዘጋ ማለት እዩ ኣብ 77 እዩ እሱ ናይ ፈዳይኒ ስታይ ሽሙ ኢና ንሰርሕ ነርና ኣሕዋተይ እውን ሕጂ ክልቲኦም መይቶም እዮም እሶም ናይ ከተማ እቲ ሓደ ኣሲሩ ከማ ነይሩ እቲ ሓደ ምስኡ ዝነበረ እውን ሞይቲ እዩ ኣብ ከተማ ኣስመራ ወዲካ ስማየ ድብልዎ ብርሃን ሓወይ ከዓ ሙሉእ ለይቲ ብረተ ሓቒፉ ኣብታ ናይ ዕዳጋ ሓሙስ ኣብኡ ሓድር ነይሩ እሱ እውን ናይ ታእሽሙ እዩ ነይሩ ኮነ ቦታ ንሕብር ነርና ዝኾነ ነገራት ዝበለ ነብፅሓሎም ነርና ሽዑ ዓዘጋእቲና ማለት እዩ ብእግርና ማለት እዩ ሕጂ ዋላቶም ጦርሰራ እስታይ ኣብሉና ነይሮም ክልቴና ወይ ክልለና ሞኒ ንዓዲ በፂሕና ክንመፅና ብሎም ክፉእ እውን ኣይረኸብና ክሳዕ ዳሕራይ ዋላ ሓንቲ ሓንቲ ብጀካታ ጀለብያ ደተኸለናዮ እውን ዳሓዝናዮ ነገር ስለደይነበረ ፃዓዘጋ ወፂና ማለት እዩ ነቲ ምሳይ ዝነበረ ቤተሰብ እኦም ኣብኣቴና እዚ መሓመድ ቅዱዊ ጥዕና ስለኣስዑ ጥዕና ስኢነ ስለነበርኩ ኢሎም በቃ ድሓን ጥዕና ስለ ድሰኣነት ዝገበረቶውን እኹል ስለ ዝኾነ ንዓኣ ንሱዳን ክትከይዳ ኣለዋ ተባሂለ ሽዑ ማለት እዩ ክትሰግር ኣለዋ ገለ ተባሂለ
0: ድሕሪ እዚ ኣደይ ኣባዲት

0: ኣብ ስደት ሱዳንን ኣምሪሐን ኣብ ሱዳን ንኽልተ ዓመት ድሕሪ ምቕማጥ ድማ ናብ ኢማራት ዓረብ ግዒዘን ኣብ ኢማራት ዓረብ ንሓሙሽተ ዓመት ጸኒሐን ድማ ናብ ስዑድ ዓረብ ሰጊረን ኣብ ስዑድ ዓረብ ንሓሙሽተ ዓመት ምጸንሓ ደቀን ዝሓሸ ናይ ትምህርቲ ዕድል ክረኽቡ ብምሕሳብ ምስድራ ቤተን ብግሪኻ ኣቢለን ንሆላንድ ኸይደን ኣብዚ እዋን ከኣየን ናይ ፊዞትራፒ ትምህርቲ ዝቐሰማ
1: ክንዲቲ ስታይኣይሓስቦን እየ ነይረ እሳ ኸማ ንድገርመካ ከምዚ ሌክራም የውፅዎ እዮም ኣሎ ከምዚ ኣብ ቦቴክ መፅሓፍቲ ድሸጠ ኣሎ ኣብኡ የውፅዎ እዮም ድሕር ትምህርቲ ትደሊ ኮንካ ወይ ፊዞትራፒ ናይ ድኾነ ኩሉ ካርድ ኣሎ ሕጂስ ኣጋጣሚ ስቀኢለ ክርኢ ኢለ ከይዶ ሰብ ኣረኪበ እያ እታ ካርድ ሒዘ መፅ የብላ ኣለኹ ነዚ ኣረህዋ ጓለ እቲ ቋንቋ ውንዓይ ቁርክብ ክብድ ዝብል ስለ ዝብለኒ ኣትራህዋ ንዕ በጃ ከዚኣሲ ደው ኢል ክንዶ ቁፀርለይ ገለብላ ማማ ከመይ ጌርካ ክትክእል እዩ ቋንቋ ክብርታዓ ክንዲኢላ እንዳ ሓነ ዝጊኣ ብሄር ይፈልጥ ኢለ ሽዑ ተቋፂርና ከይደ ማለት እዩ ከመይ ምክብለካ ንክልተ ዓመት ክምሃር ስታይ ገይረ 2,000 ከፍ ኢለ ሽዑ 2,000 ከፍ ኢለ 2 ዓመት ትምህርቲ ሕጂ እቲ ትምህርቲ ምስ ጀመርና ክንዲ ኣትኾን መምሃሪት ማለት እያ እዚኣ ጣውላ ብምልእት ኣላ ፃዕዳ ኩላ ፃዕዳ ኢኻ ዋላ ካልስኻ ዋላ ጨጉሮኻ ብፃዕዳ ኢኻ ኩላ እዚ ተኸዲንካ ተኣቱ ስቂኢልካ ዝተየለን ድሓር ከመይ ምክብለካ መዓት ሰብዮም ኩሎም ከዓ ደኳትር እዮም ኤከስትራ እዮም ድምሃሩ ነይሮም ናይ ፊዞትራፒ ብላዕሊ እዮም ድምሃሩ ነይሮም ኣነ ጥራይ ሓበሻ ኣነ ከዓ ካብኦም ድዓበኹ ከዓ ድገርመካ ሕጂ እሳ ግን ፈትያት እሳ ኣፍሪቃዊት እያ ምስኣ ድምህር ከዓኒ ሆላንዳዊ እዩ ብጣዕሚ ፈትያህኒ ኣጆኮ ኢላሃኒ ባዕልና ሕግዘኪ ኣጆኮ ኢላሃኒ ኣንደርግራውን ኣሎ ኣብ ታሕቲ መዓት ዓራውቲ እዩ መዓት ዓራውቲ መዓት ዓራውቲ እዩ ዘለዎ ኣብኣቲና ጀሚርና ሽዑኡ ኣነ ንዓኻ ገብረልካ ንስኻ ንዓይቲ ገብረለይ እሳ ጠጠው ኢላ ትሪእካ እንታይ እስታይ ኣለካ ኩሉ እየ ንሪኣኻ ትፅሕፎ ማለት እዩ ካብኣስ ኣነ ቀዳመይቲ ኮይና ዋላ ካብቶም ሓካ እዩ እዚ ናይ ኣምላኽ ነገር ኩሉ ደይሳ ኣነ ሽዑ በቃ ኣነ ድበልክዋታ ምሳይ ስታይ ድገብኮ እሳ ብጣዕሚ ኣነ ኢላ ከምዚ ስርኦ ይፈለጠ ሓዊ ኣነ ከማል ብሓደ ግዜ ኢላ ሽዑ ብዙሕ ተሓጋጊዞምኒ በቃ ሽዑ መወዳእታ ዓመት ክኸውን ከሎ ሽዑ ሰርተፊኬተ ወሲደ ፌስታ ገይሮምልና ዓብ ፌስታ እንታይ ከደይሃቡኒ
0: ኣደይ ኣባዲት ናብታ ኣብ ባሻውል ዝነበረት ዓባየን ምላሹ ሃይሉ ብምኻድ ብዙሕ ግዜ ይሕልፋ ብምንባረን ካብተን ባህላዊ መንገዲ ተጠቂመን ፊዞትራፒ ዝገብራ ዝነበረ ዓባየን ሞያ ወሪሰን እየን ነዚ ብልምዲ ዘጥረየኦ ሞያ ትምህርቲ ክውስኽሉለኒ ብምባል ከዓ ንክልተ ዓመት ናይ ፊዞትራፒ ትምህርቲ ወሲደን
1: ትምህርተይ እንድሕር ተማሂረ ግድነት ሰርተፊኬት እንድሕር ሒዘ ብመንግስቲ እውን ሕጋዊ ክሰርሕ ይኽእል እየ ድብል ስታይ ገይረ ማለት እዩ ሽዑ ኣብ ድሕሪ ዓመት ገለ ኸማን እዚ ከምዚ ኣሎ ዓመት ዝገብርዎ ክእለት ዘለዎ ሰብ ኩሉ ናይ ፊዞትራፒኹን ናይ ገለ ይዕድሙካዮም በታ ስታይ ዓዲሞም ንኸዓ ቀዳመይቲ ኣነ ከዓ ኣብ ጋዜጣ ወፂ ከምዛ ድብለካ ብሓይለይ ደይኮነስ ናይ ኣምላኽ ማለት እዩ
0: ድሕሪዚ ኣደይ ኣባዲት ነዚ ሞያ ብግብራዊ ስራሕ ንምድርዑ የነቒለን ካባ ወፃኢ ሃገር ንኻልእ ዜጋ ንህዝበይ ከገልግል ይሓይሽ ብምባል ከዓ ናብ ኤርትራ ብምምፃእ ክሰርሓሉ ጀሚረን
1: ወረቐተይ ምስ ወሰድኩ ሽዑ ሓሲበ ሽዑ ኢለ ኣነ ካብዚ ነዚ ህዝቢ ኣብዚ ድሕግዞ ዋላ ከይሰራሕኩ ዋላ ሓንቲ ባን በሊዐ ኣብ ፅብቕቲ ገዛ ይድቅስ ንህዝበይ ምሕጋዝ ዝሕስሸኒ ኢለ መደብ ገይረ ሽዑ ማለት እዩ ሽዑ ኣብ ኣምባሲ ኸይደ ምስ ኣምባሲ ተዘራሪበ ወረቐት ሂቡኒ ሰሎሙን እዚኣ መፅአ ኣብ እንታይ ሽሙ ኩሉ ተቢለ ሽዑ ናብ ምስ ወድቡላ ተመዲበ ማለት እዩ ሕጂ ለዚአን ዋላ ንምንታይ 10 ሰብ ድሓዊ የለይ ኣብታ ዓደይ ከይደ ነቲ ህዝበይ ክሕጊ ዝሕሸኒ ኢለ ከምኡ መዲበ ማለት እዩ መዲበ ኣብዚኣ መፅአ ከምዛ ድብለካ ሽዑ ምስ ወድቡላ ቅሩብ ሰሪሐ ኣብዚ ዕዳጋ ሓሙስ ስለ ዝነበርና ኣብኣ ምስ ከይደ ማለት እዩ ወልድሓን ኢለ ንሰለስተ ወርሒ እየ መፅአ ነይረ

0: ليتن معتن سريحة با وما تسبك بروخ هزبيو سلسة ورحة غيرة خاو تماليسة نعدي ايت انا حكونك ماليسة ماتي ماتي ماليسة مانقست اتنا هولاندي امباسي ورقاتي بومني امانيستر تعنا ابقات زراري بي شعوقو ناب شاشير تمدي بمالتي بزي تأخذ له هو او تمدي بشعوق ዳርጋ ዓሰ ተኸልተ ዓመት እናተመላለስኩ ሰሪሐ ብኣ ማለት
1: እዩ ኣደይ ኣባዲድ ካብ 2002 ጀሚረን ኣብ ዝተፈላለየ እዋን ናብ ሃገረን ብምምፃእ ን12 ዓመት ብሞየአን ኣገልጊለን ካብቲ ዝበዝሐ 10 ወርሒ ክሳብቲ ዝወሓደ 3 ወርሒ ድማ ሞያዊ ብቕዓተን ኣብ ረብሓ ህዝበንን ሃገረንን ኣውዒለንኦ ኩሉ ግዜ ፀዓትካ ፍልጠትካን ጉልበትካን ንህዝብኻ ንመሬትካ ኮታ ነቲ ንዓኻ ዝመስልን ንዓኻ ዝውክልን እንተውዒልካዮ ብህይወት ከለኻን ፅባሕ ምስተኣለኻን ኣፋውፅኡ ባዕሉ ከም ዝዛረብ ድማ ኣደይ ኣባዲት ኣብነትናየን
0: ሓንቲ ሓመሓዛይ ነራታ 10 ወርሒ ሓቅሓይሽ ምስኣ ገይረ ማለት እዩ እሳስ መፅያ ስለ ዝነበረት ናታ ገዛ ነይሩ ሓንቲ ግን እዩ ገዛ ሂባት እኒ ምሸት ንግሆ ወፅ ምሸት የድኣቱ ነይረ ድበዝሕ ኣብ ገዝኡ ድሕከም በበዝሕ ነይሩ ሰዓት ሓደ ካብኣ ካብኣ መፅኦም ከዓ ማኪና ገይሮም ወስተኒ ናብ ገዝኦም ካብኣ ከዓ ካሊእ ማኪና ገይሮ ወስተኒ ሰዓት 10 ገዛ ይኣቱ ነይረ ብለካ ኣሎ
1: ኣደይ ኣባዲት ኣብ 2015 ከገልግላ ናብ ሃገረን ኣብ ዝመፃሉ እዋን ኣብ ዓምዲ ጋሻ ሰንበት ጋዜጣ ሓዳስ ኤርትራ ንዘለዎን ትምህርትን ተመክሮን ናይ ፊዚዮቴራፒ ማሳጅን ሄርባል ትሪትመንትን ኣካፊለን ነይረን እየን ብዘይካዚ ኣብ ጀርመን ይኹን ካልኦት ሃገራት ዝተፈላለየ ነዚ ሞያ ዝምልከት ትምህርቲ ቀሲመን እየን ኣደይ ኣባዲት ኣብ ሃገር ሆላንድ እየን ናይ ፊዚዮቴራፒ ትምህርቲ ቐሲመን
0: ንዓይ ብዙሕ ጥቕሚ ረኺበሉ እየ ኣብኡ መምሃረይ ከምዚ ብናይ ሕጋዊ ውስታይ ደይኮነ ሲ ብገንዘበይ ከፍ ኢለ ተምሃርኮ ማለት እዩ ድምህሩ ብዙሓት እዮም ደለኹ ኣብኡ ከምዚታት ብጣዕሚ እየ ተሓጒሳ ነ እታ ድልየተይ እግዚኣብሄር ስለ ዝፈፀመለይ ብዓብኡ ንምንታይ ከኣነ ከለኹስ ኣብ ዓለም ክሕጎሰላ እዚኣ ሒዘየ የ ድኸይዳኣነ ኣነ ከምኡ ኣምን ከምኡ እየ ድብል ብዙሕ ጥቕሚ ኣለዎ ናትካ ድልየት እንድዩ ሕጂ ዋላ ደቅና ከምዝተመሃር ኢልካዮም ክመሃሩልካ ደይክእሉ ደቂ ቆልዑት ኣለዉ ድልየት እዩ ብዓብኡ ድልየት ክኸውን ከሎ ካልኣይ ነገር ከዓስ ፅቡቕ እየ ኣነ ተማሂረስ ቁም ነገር ገይረላ ማለት ብናተይ ስ ስታይ ክገብሮም ብጣዕሚ ፅቡቕ እዩ ክትመሃር ኣብዚ እውን ክትመሃር ትኽእል ኢኻ ኩሉ ትምህርቲ ኣሎ ኣብ ሃገርና ግን ኣብታደደለኻያ ንሕር ተማሂርካ ሞ ኣብ ቁም ነገር ክትበፅሕ ኣለካ ኣነ ብጣዕሚ እየ ድሕጎስ በዛ እግዚኣብሄር ዳሃበኒ እዩ ድሞ ኣብዚ በፂሓትለይ ንህዝበይ ድሓገዝ ኩላ እዛ መወዳእታ ሰብዓ ሰብ ኣብቲ ወረቐት ርኢኻ ትኸውን ሰብዓ ሰብ ስናይ ሓቂ ድሓወዩ ኢሎም ፅሒፎም ዝሃቡን ኣሎ
1: ኣደይ ኣባዲት ናብ ኤርትራ ብምምፃእ ብሞየአን ንህዝበን ከገልግላን ከለዋ ረብሓ ነይርዎን እዩ እቲ ረብሓ ግን ገንዘብ ዘይኮነም እቲ ካብ ዝሓውየ ዜጋኻ እትረኽቦ ፍቕሪ ሕውነት ዕግበት እዩ እዚ ከዓ ነቲ ብሕሉኑ እምበር ብስጉእ ዘይሓስብ ሰብ ዓብ ነገር እዩ ምኽንያቱ ዕግበቱ ዕግበት ህዝቡ ስለ ዝኾነ
0: ረብሓ እቲ ቤተሰብ ናይ ህዝበይ ስለ ድሓወየለይ ብህዝበይ ዋላ ሕጂ ከማን ኣምላኽ ጥዕና ተድህበን እውን ክቕፅሎ ይደሊ ዋላ ኮፍ ኢለ እንታይ ኣነ እንታይ ኣብ ዓለም ኣይነብር ኒ ኣነ ሕጂ እውን ኣይቀስን ክርዮ ከለኹ ሰብ ድሓመ መክርኢ ከለኹ ኣይድቅስን ደቂስ ይሓድር
1: ኣብዚ እዋን ኣደይ ኣባዲት 84 ዓመት መሊአን ይርከባ ምስ በዓል ቤተን ኣቦይ ኣለን ገብሪ መስቀል ከዓ 4 ውሉዳት ፍርየን ብዘይካዚ ደቂ ደቅን ዝረኣያ ዕድለኛ ወላሊት እየን ኣደይ ኣባዲት ካብዚ ናይ ልዕሊ 40 ዓመት ናይ ስደት ተመክሮን ተበጊሰን ንሃገርካን ህዝብኻን ብሞያኻ ምግልጋል ኣገዳሲ ምዃን እየን ዝዛረባ ከምኡ ሞያ ዘለዎም ኣብ ወፃ ሃገር ዝቕመጡ ዜጋታት ናብ ሃገሮም መፂኦም ከገልግሉ ከዓ ለበወአን የመሓላልፋ
0: ኣነ ደኣ እታ ናተይ ባዕለይ ከምዛ ድብለካ እንድያ ነቲ ካሊእ እውን እግዚኣብሄር እንድሕር ዳኣ ሰሚዖም ንዓዶም መፂኦም ከገልግሉ እታ ዝዓበየት ፀጋ እያ ንነብሲ ከዓ ኢካ ትኸስብ ዘለካ ኮምበር ዋ ሓንቲ ነቲ ህዝቢ ኮንካ ትኸስቦ ዘለካ ገንዘብ መፅያሲ እንታይ እሞ ኩሉ ግዜ እወ ንሃገርካ ምግልጋልሲ ብዓብኡ

0: ነዚ ሃገርካ ንስድራኻን ኢኻ እዚኣ ዓድን ኣብዚኣ እያ ዋላ ብገለ ንሃሉ ዋላ ብስደት ንሃሉ ዋላ ብገለ ንሃሉ እዚኣ እያ ተሃገርና ዓድኻ ከ ዓድኻ እያ ሬሳኻ ከይተረፈ ኮ ናብ ዓድኻ እዩ ድመፅ ዘሎ ክሳዕታ ሸዓገን ነዚ ዓድና ስከነገልግል ኣለና በብታ ደለዎ ጥበብ ቆቁር ምድሕር ሓጊዞ ሰ ወላ ሓንቲ ከማይ ከዓ እስታይ ገይሮም ከዓ ቦታ ክእለቶም መፂኦም ንሃገሮም ክሕግዙ በብቲ ተምሃርዎ በብታ ክእለቶም እዚኣ ይላበቦም ማለት እዩ
1: ኣብ መወዳእታ ኣደይ ኣባዲት ብሰንኪ ጥዕና ናብ ኤርትራ መፅን ምግልጋል ከም ዘቋረፃ ብምግላፅ ኣብ ወፃእ ሃገር ዝቕመጡ ኤርትራውያን ብባህሊ ኣነባብራን ቋንቋን ካልእ ሃገር መታን ከይወሓጡ ብዓቕሞም ብዙሕ ፃዕሪ ከም ዝገብሩ ጠቒሰን ጥቓሚ ሓበሬታ ብምሃብ ድማ ዘረበ እንዛዚመን
0: እንታይ መሰካ እቲ ኤርትራዊ ሰኒ ሕማም ናይ ኤርትራ ኣለና ብሓፂሩ እቲ ናይ ባህሊ ሲ ሕሙሞ እዩ እቲ ህዝቢ እንኳን እሳቶም ስኒ እተን ፀዓዱ ከማ ስኒ እቲ ጥልፊ ዲኻ ትብል ዋላእቲ ዘረባ ዝዛረባ ኣለዋ ገድመካ ፀዓዱ ኣንስቶም ማለት ነቶም ደቀና ማለት እዩ ሕጂ ኣነ ይገርመኒ ብጣዕሚ ኢኻ ክስታይ ትኸውን ንክትነግሮም ከተምህሮም ከ ኣለካ ኩለን ከዓ የምህሮኦም እየን ወመ ኣብኡ ኮይኖም ስኒ ከምዚኣ ንዓነይ ዓዶም መፂኦም ደቆም ከርእዩ ኣለዎም ከምህርዎም ኣለዎም ዓዶም መፂኦም ከዓኒ ኩሉ ነገር ከርእይዎም ኣለዎም ናይ ዓዶም ቋንቋኦም ፈሊጦም ስድሮኦም ፈሊጦም ክኸዱ ምእንቲ ኣብ ዓዶም ከምፅዎም ባህሎም ክፈልጡ ምእንቲ ዓዶም ኣምፅኦም ከርእይዎም ኣለዎም

0: ሰላም ኩብራት ተዓዘብቲ፣ ኩነታዊ ድራማ ማለት ሲትኮም እንዳዝማም ካብ 2019 ጀሚራ ንኣስታ 7 ዓመት ንተዓዘብቲ እናዘናግአት ዝተፈላለየ መልእኽቲ ክትሕልፍ ጸኒሐና ኣላን። ከም መቐጸልታ ናይቲ ኣብ ውሱን እዋን ዝግበር ዝነበረ ግምጋም ድማ ሕጂ እውን ኣብ ኩሉ ኩርናዓት ሃገርና ዝርከቡ ወኪላት ዜና ዞባታትን ንኡሳን ዞባታትን ምስ ተዓዘብቲ እንዳዝማም ዘካየድዎ ቃለ መሕትት ኣብ 2 ሰንበት ከፋፊልና ከነቕርበልኩም ኢና። ንወኪላት ዜና ዞባታትን ንኡሳን ዞባታትን ድማ ብልቢ ነመስግን።
1: ኣትሌት ሃይለ ሚካኤል ይበሃል። ኣብ ባንኪ ኣባይትን ንግድን ጨንፈርተ ሰነይ ከዓ ከም ኣሲስታንት ኣካውንታንት ኮይኑ ይሰርሕ ኣለኹ። ሕጂ ርእቶ ናይ እንዳዝማም ንዝምልከት እንዳዝማም ብሓፈሻ እዛ ሲቲኮም እዚኣ ነዊሕ ዝበለ ዓመታት ኣሳልያትና ምስኣ ድማ ንሕና ተሳሊና ቀፂልና ኢና። ሕጂ ኣነ ብጣዕሚ እየ ዘድንቕ እታ ሲቲኮም ሲ ከምቲ ልክዕ ዓብ መልብ ሞዛይክ መሃሪ ኣዘናግዒ ሓባሪ ኢሎም ነቲ ሞዛይክ ሙሉእ ነቲ ትሕዝቶ ዝገልፅዎ እታ እንዳዝማም ሲ ከምኡ ንሕሪልና ገሊፅናያስ ኣይ ንእሳን እንዳዝማም ካብኡ እየ ዓቢለ ኣነ ዝገልፆ። ምክንያቱ ንኩሉ ዓብይ ይኹን ንእሽተይ ንኩሉ ማሕበረሰብ ኩሉ ተሳቲፉ ወይ ከዓ ብህንጥዩነት መንፈስ ክከታተላ ዝኽእል ዋሓዚ ዝኾነ ሲቲኮም እያ። ሕጂታ እቲ ፍሉይ ናታ ሓደ ጥርኑፋት እዮም፣ ከምዚ ስድራ ቤት እዮም። እቲ ዳርጋ በቃ ስድራ እዮም። እቲ ዋሓዚ መሳጢ እዩ ንኩሉ ሰብ ማለት እዩ። እቲ ካልእ ፍሉይ ዓይነት ኣንግላዊ ንሪኦ ከዓ ንሕብረተሰብ ዝጠቅም ነገራት እዩ። ኣስተምሃሪ ዝበዝሐ ጎና ኣነ ክዕዘባ ከለኹ ከም ሰብ ብውልቀይ ማለት እዩ። ኣዝዩ መሃሪን ቁም ነገር ዘለዎን እዩ። ብዋዛ ምሲሉ ኣብ ነብሲ ወከፍ ስጉምትኻ ክእርመካ ዝኽእል ነገራት እዩ ዘለዋ ማለት እዩ።
2: ሕጂ ብዛዕባ እንዳዝማም ክዛረብ እንዳሕር ዳኣ ኮይነ ሓፈሻ ውርኢቶ ኣብ ሰሙን ተቐርብ ኮይና ፅበቕት እያ። ልዕሊ ኩሉ ደስ ዝብለካ ከዓ መሃሪትን ኣዘናግዒትን ምዃና። እቲ መሃሪት ዘብሎ ኩነታት እንዳሕር ዳኣ ኮይኑ ከዓኒ ዘሎ ኩነታት ሓፈሻዊ እያ ተምፆ እቲ ዘሎ ወላ ክቕየር ምሻሎ ኣባህልና ዘሎ ድዩ ብዙሕ ነገራት ዘለዎ ደይድሊ ነገራት ንገብሮ ስቲል ንገብሮ ዘለና ነገራት ሲ ንዕኡ ክትቅይሮ ብመንገዲ ዳዝማም ንኩሉ ህዝቢ ዓለም ስለ ትዝርግሖ ብጣዕሚ ደስ ዝብለኒ እያ። ክቕፅልዎ ረዮም ድላብዎ ማለት እዩ።
3: ሽመይ ከማል መሓመድ እስማዒል ይበሃል። ኣባል ጨንፈር ባህሊ ዞባ ሰሜን ባሕሪ ኣባል ቤት መዘከር ብዛዕባ ተኸታታሊት ወይከዓ ሲትዌሽናል ኮሜዲ እንዳዝማም ክዛረብቲ ኮይነ ሓፈሻዊ ርእቶ ሓደ ካብቲን ውሑዳት ኣብዚ ሃገርና ውሑዳት ሲትኮም እን ፈሬን ካብቲን ውሑዳት ሲትኮም ንነዊሕ እዋናት ዝኽደት ሓንቲ ተኸታታሊት ወይከዓ እዋናዊት ድራማ እያ። ብዛዕባ እታ ፊልም ሓፈሻዊ ገምጋም ክህብቲ ኮይነ ሓደ እቲ ትህቦም ታርጌት ወይ ከዓ እቲ ተመሓላልፎ መልእኽቲ እንድዩ ኣብ ብዙሕ ኣርእስቲ ዝተመርከሶ እዩ። ምክንያቱ ዛስዋይ ና ሲትዌሽናል ኮሜዲ ኢልና ሲትዌሽናል ዝኾነ ሓበሬታ፣ ሲትዌሽናል ዝኾነ ኣካይዳ፣ ሲትዌሽናል ዝኾነ ዘጋጠመ ነገራት ብመልክዕ ድራማ ናብ ህዝቢ ንመቕራብ እዩ። እቲ ኣገዳሲ ዝገበሮ ዛዕባ ከዓ ገዝጋስ እዩ። ስለዚ ጎስጋስ ዝገብር ተኾንካ እንታይ ዓይነት ኣርእስቲ ተልዕል ኣለካ ማለት እዩ። ሕብረተሰብ እንዳስሓቀ እንዳዛነየ እንዳመሃረ መልእኽቲ ዘመሓላልፍ ከምዚ ንለባም ኣምተሉ እዚ ዓይነቱ ድራማ ክትገብር ኣለካ ማለት እዩ። ምክንያቱ ሕብረተሰብና ካብን ናብን ፈላለዩ እዩ። ምክንያቱ ሰብ ካብ ሰብ ዝተፈላለዩ ነገራት ይፈላለዩ እዩ። በተሓሳስቡ ፈላለ፣ ብመልክዑ ፈላለ፣ ብመፃ ሂወት ፈላለ፣ ብኹሉ ነገር ሰብ ዝፈላለ ዝኾነ ነናትዎ እዋናዊ ዘናተካ ተግባራት ክህሉ ክእል እዩ። ስለዚ ነዚኦም ዓይነት ተግባራት ብመልክዕ ኮሜዲ ጌርካ ከመይ ጌርካ ንሓደ ሕብረተሰብ ተሃንፆ ወይከዓ ካብቲ ገጋ ተኣልዮ እዩ ዕላማ።
4: ስመይ ኢሎም ገብረ መድን ንበሃል ተቐማጢ መንደፈራየ ኣብዛ ፊልም እዚኣ ተርእዮ ኣለንካ ብጣዕሚ ፅቡቕን መሃራይትን ኣዘናግዒትን እያ። ብዝያዳ ብዝያዳ ከዓ ኣብ ሉ ኩነታት ተመርኪሳ ስለትረአን ኣዘናግዒት ነገር ስለዝኾነትካ ብጣዕሚ ዝፈትዋ ፊልም እያ። ከታተላይ ኸ ንፋዕ ተዋስአቲ ዘለዎ እዮም ካ የድንኦም እየ።
5: ሃለው ሃለው መስፍን ደላላይ ብልዕሎይ ስተይለ ይባህላይ ዕጠቕ ገብር ዝዕጠቁ ፍጠቅ ዘብል ዝረባዕ ሓኒቁ ዓብቲ ዝበረኻ ዝመቕማጡ ኣብዛ ምርዓ ጓልካ ከዓ ርኢ ከለካ ሓንጣል በሉለይ ሓንጣል ርዕሉ ኩሉ ብላዕላይ ብታሕታይ ዳኛ ዘይብሉ እዳሉ ክገጥመልከ
6: ኣነ ተቐማጢ መንደፈራየ ኣስጎዶም ወድቡላ ይበሃል ስርሐዊን ሙዚቀኛ እዩ ኣነ እዚ ናይ እንዳዝማም ተዋስኦ ናይ ብሓቂ መሃሪ ዝኾነ ተዋስኦ ዋላ ንኣሽቱ እውን ኣብ ትሕቲኦም ከምኡ ክመሃሩ ይደሊ ኣነ ሂወት ዘለዎ ተዋስኦ እዩ እዚ ንድፈልጥ ናይ ብሓቂ ኣነ ዋላ ተዋሳእተሲ ኣብ ሙሉእ ኤርትራስ ኣለውና እየ ብል ብተዋሳእተ ኣነ ይተኣማመን እየ በርከ ናይ እንዳዝማም መሃሪ እዩ ኩሉ ግዜ እዚ ኣይፅገብኒ እዩ ዋላ ብሕጂ እውን ክንዱ ክቕፅሉሉ ኣነ ተሓጓሳይ ወሰን የብሉን ፅቡቕ እዩ ናይ እንዳዝማም ድመስሎ ተዋስኦ የለን መሃሪ ዝኾነ ነገር እዩ ንኣሹ ድማ ምስኦም ክዋስኡ ናይ ግዲን እዩ በርከ ከውርሱ ኣለዎም እዚኦም ዓበይቲ እዮም በዓል ንሕና ሓጂ ዓበይቲ ኢና ክነውርስ ዳኣ እምበር ከምኡ ካ ትነብር ኣይትኽእል ኒኻ ዓለም ከውርሱ ኣለዎም እምበር ተዋሳእቲ ናይ እንዳዝማም ድመስሎ ኣነ ስጋዕ ሕጂ ናይ ብሓቂ ፅቡቕ እዩ ኣብ ባሕሪ ከብድኻ ዝኣቱ እዩ ደሰውዕለሉ ጠቕላላ መምሃራን እዮም ዝብሎም ኣነ ነዚኦም መምሃራን እየ ዝብሎም በዓል መስፉን ሕጂ በዓል መስፉን ሕ ጀኩ እዩ ቀያየር ከሎ ሲ ናይ ብሓቂ ይስሕበካ ዋላ ሓንጣል ንባዕሉ እቲ ሰሓቕ ድስሕቆ ንብዙሕ ሰብ እዩ ደስሕቕ ፅቡቕ እዩ ከምዚኦም ክህልውና ናይ ብሓቂ ተስፋ ኣለና ብዝኾነ ኣነ ፅቡቕ እየ ድብሎ ዋላ ሓንቲ ይቆፅልሉ ክቕፅል ኣለዎ እየ ዝብሎ ግን ተምሃሮ ድማ ኣብ እግሮም ክገብሩ ኣለዎም ተምሃሮ ነዚ ክመሃርዎ ኣለዎም እዚ ጥንታዊ ዝኾነ ምስቲ ህዝቢ ዝኸይድ ናይ ናህና ናህና ናይ ባዕልና ናይ ኤርትራ ዝኾነ ተዋስኦ እዮም ዝዋስእዎ ዘለዉ እሞ ኣነ ቆፅልሉ ኣጆኻትኩም ኣብ ጎንኹም ኣለና ኣጆኹም
7: ተኾንካ ስመስከ ንስኺ ኣነ ብዛዕባ ዓበይቲ ነገራት እናሓሰብኩስ ንስኺ ብዛዕባ ቐንጠ መንጠ ዝተሓስቢ እንታይ ኮይኑ እዩ ቐንጠ መንጠ ዝኸውን ኣብዚ መርዓ ዝኮ ብማዕረ ክንሓሰብ እዩ ዘለና እሞ ኣነ ኮ ናይ ላም ናይ እኽሊ ዓበይቲ ነገራት ንሓሰብኩስ ንስኽ ናይ ሽፈንዳ ዋላ ናይ ደቂ ዕቁበይ ክትብል
8: ኣነ ዳዊት ገረዝግሄር ዝበሃል ተቐማጢ መደፈራ እዛ ፊልሚ እዚኣ ብጣዕሚ ኣዘናጋዒትን ማሃሪትን እያ ሕጂ ኣብዚ ፊልሚ እዚ ብጣዕሚ እቲ ዘሎ ኩሉ ኩነታት ተዘናግዓና ኣላ እቲ ዘሎ ወቕታዊ ኩሉ ከዓ ይሕብሩና ኣለው ናይ ደለላይ ነገር ናይቲ ሓብታም ነቲ ደለላይ ተመርኪሱ እንታይ ከም ዝገብር ኩሉ ንሪኦ ኣለና ብዛዕባ መርዓ ምግፋሕ ብዛዕባ እቲ ግራዙሽን ገለመልታት ኩሉ ንሪኦ ኣለና ኣብ ሓቂ ተመርክሰ ኣብ ሚኒስትሪ ጥዕና ዝገብሮ ዘሎ ዋፃእታት ኩሉ ነገር ንሪኦ ኣለና ኣነ ብጣዕሚ ፎቶም እየ ንበዓል ሓንጣልን መስፍንን ዝገብሮ ዘለዉ ኩሉ ነገር የድንቆም እየ
9: ኣነ ግብሪ ሂወት ክፍለ ይበሃል ኣብቲ ሰኒ ከዓ ይሰርሕ እንዳዝማም ነዊሕ እዋን ካብ ንሪያ ነዊሕ እዋን ኮይኑ ህዝቢ እውን ኣዝዩ ብተመሳጥነት ብስሕበት ይከታተላ ኣዝዩ ኣዛናይ ኣዘናግዒ መሃሪ ትምህርቲ ሓዘል መልእኽቲ ዝሕልፍ ስለ ዝኾነ ኣዝዩ ብሉፅነት ብሉፅ እዩ ናይ ብሉፅ ብሉፅ ኢኻ ትሪኦ ኣብቲ እቲ ህዝቢ ክከታተሎ ኣነ እውን ብልቀይ ክከታተላ ከለኹ ኣዝዩ ፅቡቕ ደቅና እውን ኣዝዩ ንዕኡ ክሪኡ ከለዉ መሃርን ኣዘናጋዕን ስለ ዝኾነ ኣዝዩ ብሉፅ
10: ክንፋታሕ
11: እውይ ኣንተ ክንደይ ትጭክን ጥሪልካስ ክንፋታሕ
10: ሕጂ ዝመፅእ ሓሳብ ኣይኮኑን እዚ ውህሉል እዩ ኢሎም ማዓንትካ መራጎድ እዩ
11: እዮ ብስምዒት ተዛረቦምን ብታህዋ ክትውስኖም ዘለካ ነገራት ፅባሕ ንጎ ከጣዓሱ ከዕ
10: ክንዲ ፍራ ድረአ ጣዓስኒ ሓራይ
12: ሲቲኮም ክበሃል ከሎስ ብጣዕሚ ካብ ፊቸር ፊልሚ ካብ ተኸታታሊ ፊልሚሲ ሱብርትዕ ምክንያቱ ሓድሽ ኢካ ኩሉ ሰዓት ተቕርብ እዚ ከም ኣንስቶም ኮይኖም ብጣዕሚ የደንቆም ምክንያቱ ትበርትዐ ሲቲኮም ሓድሽ ክሪኤቲቭ ሓድሽ ክትገብር ሲ ቀሊል ኣይኮነ ንበር ፊቸር ፊልም እንተኮይኑ እኮ ሓደ ላይን ስለ ዝኾነ ፀገም የብሉን ሕጂ ኣብዚ ብጣዕሚ ክድነቕ ዘለዎም ብጣዕሚ ከዓ ደንቆም ምክንያቱ ቀሊል ስራሕ ኣይኮነ ዝሰርሑ ዘለዎ ንክንደይ ዓመታት ሲ ነዚ ብምሉእ ህዝቢ ኣዘናጊዖም እዮም
13: ንሰናይ ፀጋ ይበሃል ኣብ ከተማ ከረን ነብር ስራሐይ ከዓ ኣብ ንግዲ እንዳስር ንሰራሕ ማለት እዩ እንዳዝማም ኣነ ካብ መጀመርያ ይከታተላ እንዴ ማለት ንኩሉ ዕድመ ስለትንክፍ ኣነ ብጣዕሚ እዩ ዝፈትዋ ስለምንታይ ኣብ ናይ ተምሃሮ ትመፅእ ኣብ መንእሰይ ትመፅእ ኣብ ዓበይቲ ትመፅእ
14: እንዳ ዝማም ኣነ ክሪኣ ከለኹ መሃሪትን ኣዘናግዒትን እያ። እንዳ ዘናግዕካ ክትምህሮ ከለካ ንሓደ ሕብረተሰብ ከዓ እቲ ዝበለፀ እዩ ኢለ ይኣምን። እንዳ ዝማም ተመሓላልፎ መልእኽቲ ኣዝዩ ሃናፂ እዩ። ምክንያቱ ካብቲ ሕብረተሰብ ዝወፀ ፅሑፋት ስለ ዝኾነ ነቲ እቶም ተዋሳእቲ ከዓ ተላቢሶሞ ስለ ዘለዉ ኣብቲ ውሽጢ ሕብረተሰብ ከዓ ስለ ዝነብሩ እቲ ህልው ኩነታት ናይቲ ኣብቲ ግዜ ዝፍፀም ፍፃሜታት ነቲ ሕብረተሰብ ክምህር እዩ ዝኽእል ትብሎ መደብ ስለ ተቐርብ ንሳ ኣነ ኣዝዩ ሃናፂ እዩ ባህላ እየ። ካልኣይ ንኩሉ ሕብረተሰብ ዝጠርነፈት እያ። ህፃናት፣ መንእሰያት፣ ዓበይቲ ሽማግለታት ኩሉ ንኩሉ ብሓባር ንሓደ ዝተወሰነ ዕድመ ወይ ክልል ዕድመ ኣይኮነትን ዝሓዘት። ስለዚ እዚ ኣገዳስነቱ ዕዙዝ እዩ ባህላ እየ።
15: እዚ ናይ ጓለይን ናይ ሰተን ኣገባባ ተሓኻኽማ ሎጎ ቴራፒ እዩ ዝበሃል።
16: ሎጎ ቴራፒ እንታይ ማለት እዩ?
15: ሎጎ ቴራፒ ኣካል ሕክምና ስነ ኣእምሮኣውን ስነ ልቦናውን ኮይኑ ነቲ ግዳይ ኣብ ምፍታሕ ትፀገምን ኣብ ምንዳይ ኣማራፅታትን ንክዋሳእ ዝሕግዞ ፍቱን ኣገባባ ተሓኻኽማ እዩ።
17: ያ ዶክተር፣ እዚ መራ ዋሕድ ኣገዳሲ ናፊዕ ስለ ዝኾነ ሽወ እያ ብር ሃብል ኣለና
18: ዕስማን ወደይ ገለ ፀገም ኣላ
17: ኣይሳኒ
19: ሙሉእ ስመይ ዳዊት ሃይለ ይበሃል። ነባሪ ከተማ ከረን እንዳ ዝማም ይከታተለ እየ። ፅብቕቲ ሽትኮም እያ። ብዙሕ ኩርናዓት ፍትሻ ተካይዶ ስራሓት ኣዝዩ ካብቲ መሃሪ ኩሉ ነገር እዩ። ሕብረተሰብናስ ብዙሕ ነገር ክመሃር ይኽእል እዩ። ንኣብነት ቅድሚ ሕጂ ኣብ ደቂ ኣንስትዮ ዝግበር ናይ ሜክኣባ ድዩ ካልእ ካልእ ነገራት ኣብ ስድራ ቤታት ኣብ ብዙሕ ነገራት ዘሎ ሽግራሲ ኩሉ ግዜስ ትሪእ እያ። ሕጂ ቀፃሊ ከምዚ ንሕብረተሰብ ኣዝዩ መሃሪ ኣዕባይ ኣንቃሒ ፍልጠት ዝኾነ ነገር ከተመሓላልፍ ከላ ኣዝዩ ዝበለፀ ኩርናዓናታ በዚ ከዓ ይከታተላ።
20: ኦኬ ኣራይ ሽመይ መንግስቲ ኣባይ ይበሃል። ኣብዚ ማሕበር ታክሲ ነጥፍ ከምኡውን ታክሲስታ እየ። ሓፈሻዊ ርእቶ ብዛዕባ እዛ እንዳ ዝማም ትብል ሲቲኮም ብጣዕሚ ፅቡቅ ኣዘናጋዓይትን መሃርትን እያ። ቀፃሊ ኩሉ ኣብ ነፍሲ ወከፍ ገዛ ስድራ ቤት ተኣኪቦም ሻሂ ቡን እንዳበሉ እንዳዓለሉ ይህን ምሂን እንዳተባሃሉ ዝርእዋ ስለ ዝኾኑ ኣዝያ ኣገዳሲት እያ ዝብል ርእቶ ኣለኒ።
21: ብዛዕባ ሓፈሻዊ ርእቶ ፊልም እንዳ ዝማም እንተደኣ ኮይኑ ብጣዕሚ ኣገዳሲት ፊልም ወይ ተበርክቶ ዘላ እጃም ኣዝዩ ዓብይ ምዃኑ የ ድርዳእኒ ማለት እዩ። ብሓፈሽኡ እቲ ነታ ፊልም ሒዞማ ወይ ከም ደረስቲ ኮይኖም ዝኸዱ ዘለዉ ኣዝዮም ዓበይቲ ሰባትን ምኩራት ስነ ጥበባውያን ስለ ዝኾኑ ኣብቲ ሕብረተሰብ ዘድሊ ነገር ወይ ነቲ ሕብረተሰብ ኣዝዩ ኣገዳሲ ዛዕባታት እንዳለዓሉ ዓብይ ኣበርክቶ ብዙሕ ዓሚል ብዙሕ ሰዓቢ ተዓዛቢ ከም ዘለዋ ዝገብሩ ዘለዉ ኣዝዮም ዓበይትን ስነ ጥበባውያን እዮም። ስለዚ እታ ፊልም ዘለዋ ኣበርክቶ ብቲ ሕብረተሰብ ኣዝዩ ኣገዳሲ ብዙሕ ዓሚልኒ ብዙሕ ተኸታታልን ከም ዘለዋ የተረድእ ዘለኹ ማለት እዩ።
22: ስመይ ጣዕመ ሳሙኤል እየ ዝበሃል። ኣብ ክፍሊ ንግዲ ኣብ ቤት ፅሕፈት ፍቓድ ዋኒን ከም ሓላፊ ናይ ዞባዓን ሰባት ቤት ፅሕፈት ፍቓድ ዋኒን ኮይነ ዝሰርሕ ኣብ ከተማ ከረን ማለት እዩ። ኣብን ፅቡቕ ኣጋጣሚ ብጣዕሚ ካብተን ዝፍተዋ ፊልምታት ልዕልና ኢና ንዛረብ ዘለና ማለት እዩ። ኩሉ ቤተሰብ እዩ ዝከታተሎ። ዳርጋ ዝበዝሐ ካብ እዋናት ብፍሉይ ፅዑቕ ስራሕቲ እዚ ኮይኑ ኣብ ተቐርበሉ ግዜ ምስ ስድራ ብምዃን እየ ዝከታተላ። ኣዝያ ደስ ትብል ኣገዳሲት ልዑል ጥበብ ዝሓለፋ ምኩራት ተዋስኣቲ ዘለዋ ፊልም ምዃና ክዛረበላ ይደሊ። ብጣዕሚ ካብተን ደስ ዝብላ ፊልምታት ሃገርና ልዕልና ንዛረባ ኣለና ማለት እዩ።
23: ሽመይ ሃብቶም ሚካኤል ዝበሃል። ዝቕመጠሉ ቦታ ከዓ ኣብ ከተማ ዓሰቢ። ብዛዕባ ተኸታታሊት ሲቲኮም ድራማ እንዳ ዝማም ሰሙናዊ ትመሓላለፍ ፕሮግራም። እዛ ፕሮግራም እዚኣ ኩሉ ግዜ ብዙሕ ሰብ ዝከታተላ ብዙሕ መሃርቲ ኣደነቕቲ ኣዘናጋዕቲ ዝኾኑ መደባት ከዓ ሒዛ ትቐርብ። እዛ መደብ እዚኣ ከም ሓውሲ ኮሜድያ ኮሜድያ ከዓ እንዳ መሃረ ዘሰናግዕ ማለት እዩ። ኣብኡ ዘካይዶ ንጥፈታት ካራክተራት ብጣዕሚ ፅቡቅ እዩ። ብፍላይ ነቶም መንእሰያት ወለዶ መሃሪ ኮይኑ ይስምዓኒ ኣነ ከም ሃብቶም ርእቶ ከብቲ ኮይነ ማለት እዩ።
18: ኣለኩን ዶ ቻው ቻው ስኛሪ ናቤላይ ቻው ቻው ቻው ቻው እንዳበለ ናይ ጥልያን ደርፉ ድደረፎ ንሱ ደይ ትሰምዒ ኣቲ ናይ እንግሊዝ ስንታ ክትሰምዕሉ ይክበልእ ዝርጉም ነዛ ሃገር እዚኣ ፅቡቅ ዶፈዲዋ ኣይሕማቅ እንዲፈዲዋ እዚ ኩሉ ፋብሪካናን ተለፈሪካናን ምዝሕቅ ምዝሕቅ ምዝሕቅ ኣቢሉ እንዲዩ ናብ ዓዲ ሃገር ዘሳገሩ ግዲ
0: ማማትሃበይ ሓደ ቋንቋ ትኽእል ትኾንካ ሓደ ሰብ ትኸውን ክልተ ቋንቋ ትኽእል ትኾንካ ክልተ ሰብ ትኸውን ሰለስተ ቋንቋ ትመልኽ ትኾንካ ድማ ሰለስተ ሰብ ትኸውን ዝብል ቢል ኣሎ።
1: መጀመርታ ሽመይ ሳምሶም ፀካ ይበሃል። ነዚ ዋዓዲ ቀይሕ ሃማትእየ ነዚ ዋዓዲ ቀይሕ ማለት እዩ። ሓፈሻዊ ርእቶ እንዳዝማም እንዳዝማም ትሕልፎ መላእኽቲ ኣዝዩ ብጣዕሚ መሃሪ ገላፂ እዋናዊ እዩ። ኣዝዩ ብጣዕሚ ብሉፅ በቃ ትሕልፎ መላእኽቲ ሲ ልዕሊ ኩሉ ድማ እዋናዊ ምስ ምዃኑ ድማ ስሕበት ኣሎ። ምስ ግዜ ዝኸይድ ምስቲ ወቅቲ ዝኸይድ ምምፅኦም ብጣዕሚ ፅቡቅ ዳርጋ ንኩሉ ዓይነት ኩርናዓት ከዓ ዳሂሶሞ ስለዝኾኑስ ብጣዕሚ ደስ ዝብለካይ መላእኽቲ ብጣዕሚ ፅቡቅ።
2: መጀመርታ ስመይ ተክሎም ገብሪወት ይበሃል። ነባሪ ከተማ ከረን ኣባል ጎስጓስን ሓበሬታን ክፍለ ሰራዊት 63 ኣባል ጉጅለ ባህል ማለት እዩ። እንዳዝማም ሓፈሻዊ ርእቶ ፅቡቅ ትሕዝቶ ኣለዋ። ማሃሪትን ኣዘናጋዒትን እያ እቲ ዝዓበየ መልክዕ ክንሪኣ ከለና ማለት እዩ። እንዳዝማም ክትመፅእ ማን ፍጡር እዩ ንእሽተይ ዓብ ብማዕረ ዝናፈቃ ስለምንታይ ተበልክኒ ከምዚ ቲናታ መልእኽቲ ኣዘናጋዕን መሃሪን እዩ ኣብ ከመይ ገፁ ዝኸዱ ስለ ዝኾነ እቲ መልእኽቲ ና

0: ስሓቀ መልእኽቲ ዝሕልፍ እዩ።
1: ብዛዕባ እንዳዝማም ክዛረብቲ ኮይነ እንዳዝማም ኣዝያ መሃሪትን ብዛዕባ እቲ ህልው ኩነታት ሓፈሻዊ ኣብ ባይታ እቲ ንሕና መዓልታዊ ንገብሮ ነገራት ንዕኡ ብዕምቆት ብድርሰት እንዳዛናግዐት እንዳመሃረት ትምህር ዓይነት ኮሜድያ ኮሜዲ ሲቲኮም ማለት እዩ። ብጣዕሚ ኣዝያ ብልፅትያ ብጣዕሚ ካደድንቃ ማለት እዩ።
2: ሽመይ መሓመድ ኖር ዓሊ ሰይድ ተቐማጢ ተሰነይ። ብዛዕባ ዝማም እንተ ኮይኑ ዝማም መንቃውታ ንፅበያ ናይ ብሓቂ መሃሪት መደብ እያ። እዛ መደብ እዚኣ ከዓኒ ኣብ ኩሉ ማሕበራዊ ናይ ሕብረተሰባት ኣብኡ ትዋሳ ኣብ ሓደ ጥራሕ ኣይኮነትን ትነጥፍ። ኣብ ቁጠባ፣ ኣብ ማሕበራዊ ፀገማት ናይ ህዝቢ፣ ኣብ ናይ ድላላ፣ ኣብ ናይ ምድነጋራት ናይ ሰባት ኣብ ልዕሊ ሰባት ዝገብርዎ ኩሉ ናይ ብሓቂ መልእኽቲ ሒዛ እያ ትመፅእ፣ መልእኽቲ ድማ እያ ተመሓላልፍ። እዚ ቀሊል ኣይኮነን። ሕብረተሰብ ካብዚ መልእኽትታት እዚ ክምሃር ዘለዎ ዝብል ኣነ ናይ ብሓቂ ከዓ ምሂራ እያ። እዛ መደብ እዚኣ ከዓኒ ኣብ ትሰብሓሉ ክትኽእል መንገዲ ክትስራሕ ኣለዎ ብዝያዳ። ዳሕራይ ከዓ እቶም ተዋስአቲ እውን ልክዕ ብቕዓት ናይቶም ተዋስአቲ ካብቶም ንኣሽቱ ጀሚርካ ካብቶም ዓበይቲ ናይ ብሓቂ ኣዝዮም ምዙናት ናይ ብሓቂ መልእኽቲ ሓዘል ዘለዎም መልእኽቲ ፅቡቅ ዝገለፅቲ ምህርቲ ሰባት ምዃኖም ኣነ ተዓዚበ ኣለኹ። ናይ ብሓቂ ድማ ሓንቲ ካብተን ዝፈትወን ድራማታት እዮም ማለት
3: እዩ።
4: ኣብ ሽቃቅ ባህር ናብ ዕድላ ከድካ ሕፈስ ኢሉ
3: ኣንተ ሓወ እዚ ከይመፅ ኮይ ኣቤት ዝብል ነረ እቶም ናይ ራኹ ዕርቁ ተካዳሞቶ ኮይኖም ሕጂ ሕግዙካ ንዓኻ ዘይኮኑ ንገንዘብ ከም ተዓራሪኮም ክብለካ ዝክረ ዶ
4: ሕጂ ዋጋ ንዘይብሉ ኩሉ ዝክረ ኣለኹ። ሕጂ
5: ብዛዕባ ፊልም ናይ ዝማም ክዛረብ እንተ ደኣ ኮይነ ፊልም ናይ ዝማም ንዓይ ከም ከሰተ መምህር ሂወት እያ እዩ ዝብላ። ምክንያቱ ፊልም ናይ ዝማም ኣብ ስነ ምግባር፣ ኣብ ባህልኻ፣ ኣብ ኩሉ በቃ ፍቅሪ ሃገር ክልወካ ትገብር፣ ፍቅሪ ስድራ ክልወካ ትገብር፣ ብፃይነት ክልወካ ትገብር፣ ምትሕግጋዝ ከም ዘሎ ትምህር ዓባይ ናይ ሂወት መምህር እያ ዝብላኒ።
6: ስመይ ሚኬለ ተክለ ገብረ ኣበሃል ኣብ ሚኒስትሪ ቱሪዝም እየ ኢንፎርሜሽን ኦፊስ። ብዛዕባ እንዳዝማም እንተኮይኑ ብጣዕሚ እንዳዝማም ብጣዕሚ መሃሪትን ኣዘናግዓትን ንህዝቢ ተነቃቅሕ ህዝቢ ብሃንቀውታ ድፅበያ መደብ እያ ተደላይት መደብ እያ። ብሓፈሻ ዋላ ብህፃናት ኹን ዋላ ብዓበይቲ ንኹሉ ብሓፈሻ ትምህር መደብ ስለ ዝኾነት ብጣዕሚ ፅብቕቲ መደብ እያ
7: ፅብቕቲ መደብ እያ። ሰሙናዊ ከዓ ብዘይ ምቁራፅ እትመሓላልፎ መልእኽቲ ከዓ ይገርም ማለት እዩ። እቲ ጥበባዊ መንገዲ ሰሙናዊ ከተምፅእ ቀሊል ኣይኮነን። ትሕልፎ ድኻም ትሕልፎ ኩሉ ትውፊት ነቲ ሰሙናዊ ዝግበር ንህዝቢ ንምንቃሕ ንምጉስጓስ ምምሃር ዝግበር ከዓ ኣዝዩ ፅቡቕ መደብ እዩ።
8: ስመይ ኣሌክሳንደር ገብሪ ህይወት ይበሃል። ኣብዚ መንደፈራ ተቐማጢ እየ። ኣብዛ እንዳዝማም ዘለና ርእቶ ከዓ ኩሉ መሃሪት እያ፣ ኣዘናጋዒት እያ። ነቲ ሕብረተሰብ ኩሉ ነገር ንዝከታተላ ዘበለስ ኩሉ ፍልጠት ይቐስም እዩ። ካልእ ተረፍ ኩሉ ኣብዚ ፅበት ናይ ውራያት እዩ ምዕዱኻ ኣብ ናይ ግራድዌሽን ክኸውን ዘለዎ ኩሉ ኣብ ናይ ባጢራ ናይ ባንክታት ኩሉ ነገር ብዙሕ ዝምህረካ ነቲ ሕብረተሰብ ከዓ እዝዩ እንተኸታታሊ ይኹን ኣዝዩ መሃሪ እዩ።
9: ግን ታይ ክትገብሩ ኣለኩም ንስኻትኩም? ብኣእምሮ ብኣካል ብትምህርቲ ክትወስሉ ኣለኩም፣ ዱልዱላት ክትኮኑ ኣለኩም።
3: ኣንቲ ሓወቦይ ኣይተዝዕቀለ ብቆልዓከ
9: ኣፅዕቀለ ይሜሪ ጓል
10: ፅቡቅ ነገር እንዲ ሓወቦ ዝርከብ መዓር ወላ ዝኾነ ምክሪ
11: ሙሉ ስመይ ብርሃነ መለስ ካብ ከተማ ዓዲ ቀይሕ። እንዳዝማም ሲትኮም ሓደ መሃሪት እያ። ዝተፈላለየ ንጥፈታት ዝካየደሉ ብመንገዳ ገይሩ መነቐፌታ ዝቐርበሉን ዝእረመሉን ብምዃና ዝያዳ ካብኣ ክትምሃር ትኽእልካ ማለት እዩ።
12: ካልእ ጎና ኩሉ ብጣዕሚ ፅቡቅ ዋላቶም ካራክተር

0: ክንሪኦም ከለና ኣዝዮም ደስ ዘብሉ እዮም። ብፍላይ በዓል መስፍን ኣይ ሓንጣል ገለመለገለ እዚኦም ኩሎም ዝገብርዎ ነገራት ወላ ኣብቲ እናሻ ዘለዉቶም መንእስያት ዘርእዎ ብጣዕሚ ኣዝዮም ብሉፃት ብዝግባእ ዝተሃንፁ ካራክተራት እዮም።
1: ክዛረብ እንተ ኮይነ ብዛዕባ ፊልሚ እንዳዝማም ማለት እዩ ፊልሚ እንዳዝማም ብጣዕሚ ኣዝያ መሃሪት ሕብረተሰብናያ ሕልና ዘይብሉ ሰብሲ ናብ ሕልንኡ ክምለስ ከም ዘለዎ ትምህር ምድነጋራት ኣሎ ምሽ ክእረም ከም ዘለዎ ትምህር ጋረንቲ ይብሉን ሰብሲ ነባሪ ይኮነን ሕጂ ጋረንቲ ክህልዎ ክእል ኣለዎ ኢላ ብዙሕ ነገር

0: ንሶም ትንቕንቑ ካልእ ኣይፍቀድ
1: ዝኾነ ሕቶ ርእቶም ይፍቀድኒ
2: እዩ ዳ ርእስና ነቕኒቕና ብዘይ ሕቶ ርእቶም ክንቅበሎ
3: ሚካል ዘረባ የለ ግር የለ ዝተዋሃበካ ሓበሬታ ሒዝካ ጥርቅም
0: በሉ ዝመፅእ ዘሎ ሰንበት ኣብ ኤረ ቲቪ ካባኹም ናባኹም ትብል መደብ ተዓዲምና ኣለና
4: ኣቶም ሰባት ተራሱ እናርኣ ከይትህሉ ሰተስ ኣብ ኤረ ቲቪ ክትመፅኢኻ መፅኢኻ ኣስ ክትዛረብ ኢኻ
5: ኣስዛፋ ንሰይ ከመይ ተቕል ዓፈሮም ባህል ነባሪ ከተማ መንደፈራየ ኣብዛ ሲትኮም ናይ እንዳዝማም ዘለ ንርእቶ ወይ ትዕዝብቲ ክገልፅ እንተደኣ ኮይነ ብዘይቃል ዓለም ማሃሪት እያ ኣዝያ ፅብቕቲ እያ ህዝቢ ፅቡቕ ይድካታተላ ማሃሪትን ሓባሪትን እያ ብዘይቃል ዓለም ካልእ እንዳሰሓቐት ተዘናግዕ ብምዃና ኸ ቁም ነገር ሓዘል ኮይና እንዳሰሓቐት እንዳዛነየት ትምህር ስለ ዝኾነት ኣዝየ ፅብቕቲ እያ
6: ኣገዳሴትን ክትቕፅል ዘለዋን ፊልም እያ ማለት እዩ ናይ ብሓቂ እየ ዘመስግና ማለት እዩ እቲ ኣብኡ ዘለዉ እቶም ደረስትኡ ዘለዉ ብጣዕሚ ምስቲ ዘመን ርኦም እቲ ዘለዎ ምዕባለ ሰባት ብዛዕባ እቲ ሕብረተሰቦም ክሓስቡ ከም ዝኽእሉ እትገብር ዓባይ ቤት ትምህርቲ ሕብረተሰብ ኢለ ክጠቕሳ ዝኽእል ኣለ
7: ራይ ሽመይ ሳሙኤል ኣስገደ ይበሃል ካብ መንደፈራየ ርእቶ ኣብ ና ዝማም ክገልፅ እንድሕር ኮይነ እዛ ፊልም እዚኣ ብመሰረቱ ወቕታዊ ጉዳያት ወይ ከዓኒ መዓልታዊ ዝፍፀም ነገራት ንምንፅብራቕ ኢለያ ተበጊሳ ኣብኡ ተንፀባርቆ ከዓኒ ብመልክዕ ኮሜዲ ማለት እዩ እንዳዝዛንኻ መልእኽቲ ንምሕላፍ እዩ ማለት እዩ
8: ማለት ኣብ ሂወትና ክግበር ዘይግብኦ ነገራት መረዳእታታት እንዳገበረት ትምህረና ማለት እዩ ብብዙሕ ነገር ብናይ ሰልዲ ምጥፋድ እዩ ዘይከውን ነግበር ሓሶት ንምንጋር ብዙሕ ነገራት ኣሎ ብዙሕ ትምህረና ክብረት ኣብ ላዕሊ ዓበይቲ ሰባት ክንገብሮ ድግብኣና
9: እብለክ ንድኦ ዘለኹ
8: እስኪ
1: ናይ ብሓቁዲ
10: ወንሱ ኣነ ወደ ኪል ወደይ ስብ ጋዜጣ ክትወፅ በቂዕካ
8: እቲ ዘሎ ኩነታት ወይ ከዓ ህልው ኩነታት ክእረም ዘለዎ ክእረም ከም ዘለዎ እቲ ክተባባዕ ዘለዎ ከዓ ብምትብባዕ ንናእሽ ይኹኑ ንዓበይቲ ማለት እዩ ኣብ ኩሉ ክፍልታት እንዳኣተወት ኣብ ናይ ጥዕና ይኹን ኣብ ናይ ቢዝነስ ይኹን ኣብ ኩሉ እንዳኣተወሲ ትሕልፎም መልእኽቲ ዓብ መልእኽቲ እዩ ዓብ ተራ ፃወታላለየ ግምግማ ማለት እዩ
11: እቲ ሓፈሻዊ ናይዛ ተኸታታሊት ወይከዓ ሲትዌሽናል ኮሜዲ እቲ ትመርፆም ኣንግላት ወይከዓ እቲ ትመርፆም ዛዕባታት ግመለ ኣገደስቲ እዮም ንኣብነት ኣብ ኮንትሮባንዳ ዘይሕጋዊ ኮንትሮባንዳ ሓደ ካልእ ኣብ መንጎ ስድራ ዝግበር ፍሕፍሐ ብመንፅሩ ርዱእ ነገር እዩ ብበናዩ ትፍሕፍሐ ዝመፅእ ብኸመይ ኣገባቢ ነትፍሕፍሐ ኮንትሮል ጌርካ ናብ ረብሓካ ተውዕሎ ወይከ ነትፍሕፍሐ ብኸመይ ጌርካ ንኽብሉ ግዜ ኣብ መንጎ ስድራ ሰላምን ፍቕሪ ንክሰንጥ እንታይ ትገብር ካልእ ኣብ ዝኾነ ነገር ኣብ ስራሕ ይኹን ዝበዝሕ ግን ኣብ እኩብ ነገር ኣብ ቤት መግቢ ይኹን ኣብ ዳሻ ይኹን ኦፊስ ይኹን ካብ ስራሕ ናብ ስራሕ ዘሎ ፍሕፍሐ ዘሎ እዩ ነዚ ዓይነት ዝተፈላለዩ ዓይነት ገፅ ባህሪ ሒዞም ዝተፈላለዩ ዓይነት ካራክተር ሒዞም ሞ ከዓ ሓደ ዋንኦም ክንሱ ወይከ ዋና ትካል ክንሱ ግን ልዕልኦም ንሱ ብብዝሒ ክጋገይና ንሪኦ ሓንጣ ንሕሪኢናዩ ማለት እዩ ስለዚ እቲ ሕብረተሰብ ኣብ ዝኾነ ነገር ዘጋጠመ ነገራት ወይከ ጌጋታት ከመይ ጌር ክእረም ከም ዘለዎ ንባዕሉ ስርቅ ኣሎ ቤለካለ ከዓካ ኣሎ ቤላ ቤለ ኣሎ ንሓደ ነገር ብጫፍ ሒዝካ ዕብኻ ናይ ምዝራብ ወይከ ጌጋ ርእቶ ወይከ ጌጋ ሓበርታ ንሰብ ምሃብ ኣሎ ንኩሉ ነገር ሲ ብክቢኻ ኣልመምያ ትወፅእ ወይከዓ ከም መልክዕ ድራማ ናብ ህዝቢ ተቕርብ እዋናዊት ድራማ እያ ድራማ እዚኣ ሓፈሻ ነቲ ህዝቢ ኣነ ሃኒፃቶ ይብል እየ ምክንያቱ ዝበዝሕ ሰብ እንዳዝማም ከይተሓልፈኒ እንዳዝማም ከርክብ ኣለኒ እንዳዝማም ለማዓንቲ ማራ ገ ዓይነት ርእሲ መሪፆም እንዳዝማም ለማዓንቲ ኣይመሰጡንን እንዳዝማም ለማዓንቲ ከም ገለ ነራ ታፍሊም እንዳዝማም ለማዓንቲ ፅብቕቲ ነራ ክብል ትሰምዑ ኢኻ ምክንያቱ ከምዚ ዓይነት ካብ ህዝቢ ርእቶ ንድሕሪ መፅ ተኮይኑ ታ ፊልም እንታይ ትኾነ ኣላ ዓላማ ትሃርም ኣላ ማለት እዩ ሕጂ እቲ ሕብረተሰብ ከዓ እታ ፊልም ከም ገለ ኣይረኸብያ ቴሌካስ ንዕኡ ንትንሱ ዝገብሮ ተግበራት ብመልክዕ ድራማ ቀሪቡ ሎ ማለት እዩ ንኣብነት ሕጂ ሓደ መንሰይሲ እታ ሲቲኮም ሎማዓንትስ ከም ገለ ኣይፈትኹዋ እንተኢሉስ እንድሕር ርኢካ ትኾንካስ ብዛዕባ ናይ መስተ ኣብ

0: ኔታዊ ትሪት ዝግበር ዳንክራታት መንእስያት ብኣብነ ስዑድ ምንታይ ንታይ ወልፍታት ዘውትርለዉ ኣርስቶም ዝነበር ስሉዱ ነገር እዩ ማለት እየ ሕጂ ሰብ ነቲ ዘድልዮ እዩ ዝድንቕ እምበር ነቲ ንዑ ዝወቕሶ ኣይድንቕ ንኽእሉ ግዜ ስለዚ እታ ድራማ ነቲ ታርጌት ተሃርሙላ ማለት እዩ ስለዚ ዝተሓፈሻዊ ብዛዕባ እታ ድራማ እዚ ኮይኑ ስማዓኒ
1: ወገን ተዋሳእቲ ንድሕር መፂኻ ኩሎም እቶም ተዋሳእትኡ ዘለዉ ካብኡን ናብኡን ደይሰናነፉ ኣዝዮም ብሉፃትን ሓያላትን ተዋሳእቲ ኣብ ማሕበራዊ ይኹን ኣብ ጥዕናዊ ይኹን ኣብ ትምህርታዊ ይኹን ኣብ ሃገራውነት ይኹን ኣብ ሕጊ ይኹን ኣብ ድልላን ስስዕን ኣብ ሓዳር ዘሎ ሃጓፍ ርኢኻ ድልላ ምግባር ካልእካል ኩሉ ተዘሪቡሉ ርኢና መሃሪ ኣዝዩ ኣዘናጋዒ ንሕብረተሰብና እውን ኣንቃሒ ኣብ ባህሊ መፂኻ እውን ኣብቲ ባህሊ ከዓ ክውረስ ዘለዎ ክውረስ ከም ዘለዎ የመሓላልፉ ዘይውረስ ከዓ ክውረስ ከም ዘየብሉ የመሓላልፉ ኣዝዩ ብሉፅ ነገር እዩ ንክትሪኦ ሰናይ ነገር እንዳተሰሓብካ ሰሓብነት ዘለዎ ስለ ዝኾነ ሓቢርካ ኣብቲ ሰንበት ሰንበት ዝኾነሉ ምስ ደቅኻ ቡንካ እንዳሰተኻ ክትሪኦ ከለካ ኣዝዩ ደስ ዘብል እዩ
2: ብመንገዲ እንዳዝማም ሕጂ ዝመሓላለፍ ዘሎ መደባ ስካ ሕጂ እንድሕርኢናዮ እቲ ብዝተፈላለየ መልክዕ ነቲ ሕብረተሰብ ዝግበር ጓስጓስ ጎዳእቲ ልምድታት ካልእ ካልእ ብዙሕ ነገራት ኢኻ ትርኢ ንኣብነት ክንጠቅስ ኮይና ሲ ተራ ወለዲ ንተምሃሮ ተላዕ ተራ ወለዲ ኣብ ትምህርቲ ሓደ ግዜ ቀሪቡ ነይሩ ሕጂ እዚ ከምዚ ዝኣመሰለ ኣገዳሲ ነገራት እያ ተቐርብ
3: ብፍላይ ኣብዚ ማሕበራዊ ጉዳያት ዝመሓላለፉ ዝኸይድ ጉዳያት ኣብ ናይ መነባብሮ ማለት እዩ ኣብ ዘሎ ኣብ ህዝብና ትምህሮ ተመሓላልፎ መደብ ፅቡቅ ስለ ዝኾነ ዋላ ካብ በለካ ለክዓካ ቢላ ቢለዉ ነገራት ብጣዕሚ ስለ ትምህረና ብጣዕሚ ብመንገዳ ክመሓላለፍ ብጣዕሚ ፅቡቅ እዩ ተዓዘብቲ ብዙሕ ስለ ዘለዋ እታ መደብ ማለት እዩ
4: ማለት ሓደ ዘይከውን ነገር ክነገረካ ከሎ መማይ ክትከውን ካበይ ተበጊሱ ካበይ መፅኡ ኢልካ ክትፈልጥ ሕጂ ኣብ ገለገለ ነገር ከምዝላ ሰራሕተኛታትካ ከምዚ ኢሎም ክነግሮ ከሎ ኣይመሚን እዩ ስለምንታይ እሱ ብድበሎ እዩ ዝኸይድ ሕጂ ሓፈሻዊ ንዝኩሉ ሰብ ግን ሓደ ሰብ ዝኾነ ነገር መፅኡ ክነገረካ ከሎ ካበይ ተበጊሱ እንታይ እዩ ኢልካ ክትምርምር እቲ ዝበለፀ ነገር እዩ ተቀዳዲምካ ነቲ ነገር ክትፍፅሙ ኢልካ ዘይምእታዊ ኢለ ኣነ ግምት ማለት እዩ
5: ዕዋይ መሳፍንቲ ኣታ ንስኻ ኮ ደላይ ስራሕ ዘይኮንካ ፍጣር ስራሕ እኳ ኢኻ ስኻ ብቻ ንስኻ ኮ ብልሂ እኳ ኢኻ ስኻ ሪኢኻ ብልሂ ቆቓሕ ጎራሕ ከም ተመን ሪኢኻ ኮብራ ዒንትኻ ከምናይ ንስሪ ልብኻ ከምናይ ውኻርያ ትንእደኒ ኢኻ ዘለካ ትፀርበኒ እንታይ ክፀርፈካ ምጉሰካ ኣለኹ እምበር ንስሪ ተመን ውኻርያ እንዳብልካ ደና ኣዳለዩ ኣባት መርስና ኮ ኩኑ የዋህነ ከመ ንስር ኮኑ ጠቢባነ ከም ኣርወ ምድር ናበሉ ኮ እዮም ዝስተምሩ
6: እንታይ ትቀይሮ ኣይትቀይሮ ከመ ንስር ዘይኮነ ሪኢኻ ኣለካ ዮሃነ ከመ ርግብያ እዩ ዝበሃል
5: ኩሉ ሓደ ኩሎም ነፈርት እኒ ንስር ኮ ካብ ማዓዶ ርኢ ኮ ይብለካ ኣለኹ ከምዚ ገር ቆብ ዘብል ቆሊባ ኮ
7: ኣብቲ ኣቀራርባ ምክንያቱ ካብቲ ኣቀራርባ ናይቶም ተዋሰእቲ ንገልሜታት እቲ ቲሰም ናይቲ ስእሊ ናይ ብሓቂ ላዕለ ኸይድና ከም ዘለና ዘርእካ ምክንያቱ ምስቲ ብቕዓት ናይቲ ክዋሳእ ተቐሪቡ ዘሎ ሰብ ገልሜታት ምስኡ ኢኻ ተወዳድሮ ናይ ብሓቂ እቲ ቲሰም ከዓኒ ንሕና ከይድና ከም ዘለና ንኣብነት 226 ዘለናዮን ኣብ 211 ዝነበርናዮን ኣሰኣላን ሰማይን መሬትን እዩ ብፍላይ ኣብዚ ናይ ቲስቶም ኣሰኣላና ናይ ብሓቂ ምስቶም ተዋስአትን ኣቀራርባን ኣብቲ ኣቀራርፃ ናይቲ ስእሊ ከይድናዮ ዘለና ናይ ብሓቂ ሓያል ሰጊምና ከም ዘለና እየ ክግምግሞ ዝኽእል ምክንያቱ ምስቲ ተዋስአትን ዝግበር ቲስተማትን ኣክሽናትን ኣቀራርባን ስትራክቸር ናይቲ ኣቀራርፃ ናይቲ ስእልን ናይ ብሓቂ ኣድኒቆ የ ክብል ይኽእል ኣነ ማለት
8: ንኣብነት ኣብ መዳይ ሕክምና ይኹን ካብቲ ሕብረተሰብ ውፅእ ኢልና ዘይ ባህልናትና ከነስርፅ ኣብ ንፍትነሉ ማኣርምታት ህበካ ልክዕ ንሕብረተሰብ ሲ ነቲ ኣቃወምኡ ነቲ ምስሉ ነቲ ሕጉ ብሓፈሻ ንኤርትራዊ ባህሊ መሲሉ ክኸይድ ከም ዘለዎ ማኣረምታ እናሃበት በቲ ትሑት መገዲ ተኣሊ ማለት እዩ ስለዚ ልክዕ እንዳዝማም ከተቋርፅ የብላን ኣነ በስ እንዳዝማም ሲ ሓንቲ ቤት ትምህርቲ እያ ከመይ ቤት ትምህርቲ ናይ ኩሉ

0: ሕብረተሰብ ኣብ ኩሉ ሰዓት እንዳተመሃረላ ዝኸይድ ቤት ትምህርቲ እያ ኢሉ ዝገልፅ።
1: ኣብ ዝተፈላለዩ ዛዕባታት ናይቲ ሕብረተሰብ ኣብ ባህሊ፣ ኣብ ሃገራውነት፣ ኣብ መንነት፣ ኣብ ዝተፈላለዩ ዛዕባታት ኣርእስቲ ልዒላ ስለ ተብል ንኩሉ ነገር ዛዕባታት ናይቲ ሕብረተሰብ ከም ዝህልወካን ከም ዝርዳእካን ከም ትምህረካን ስለ ትገብር እቲ ኣገዳስነታ ኣዝዩ ዓብዪ እዩ። እሱዩ እቲ ኣገዳስነት ኩሉ ዛዕባ ሕብረተሰብ እያ ትትንክፍ፣ ኩሉ መነባብሮ ሕብረተሰብ እያ ትትንክፍ። ስለዚ ኣብ ኩሉ ሕብረተሰባት ኣትያ ወይ ኣብ ኩሉ መነባብሮ ሕብረተሰብ ኣትያ ስለ ከመርእሲ ኣልዒላ ስለ ትዝቲ ኣገዳስነታ ልዑል እዩ ማለት እዩ።
2: ካልእ እትሕልፎ መልእኽቲ ርዶ ነገር እዩ ንሓደ ሕብረተሰብ ገይግኡ ኣሪሙ እቲ ቁኑዕ ዓይነታይ ኣለልዩ ንሓደ ቁኑዕ ነገር ስዒቡ በቲ ቁኑዕ ነገር ንኩሉ ነገር ክነብር ከም ዘለዎ ማለት እዩ። ምክንያቱ ስልጡን ሕብረተሰብ ክነሰልጠን ንክልተና ብኩሉ ነገር ዝተሃንፀ መንእሰይ ክብለሉ ካብ ወልፍታት ይኹን ካብ ዝኾነ ነገር ተኣልዩ ብስርሑ ብክቡ ዘኽብር ልዕሊ ኩሉ ስድርኡ ተማእዚዙ ትምህርቱ ዝቕፅልን ንነብሱ ኮይኑ ንስድርኡ ኮይኑ ንሃገር ክኸውን ዝኽእል ሰብ ንምህናፅቲ ዓላማ ቀዲ። ስለዚ እቲ ተመሓላልፎ መልእኽቲ ርዱእ ነገር እዩ። ምክንያቱ ሲትዌሽናል ኮሚዲ ብምዃና እዋናዊ ነገር ብዛዕባ ምስ ገንዘብ ምትእሳር ዘሎ፣ ብዛዕባ ምስ ኮንትሮባንዳ ምትእሳር ዘሎ፣ ብዛዕባ መንእሰይ ሕጂ ሰሊፀሞ ዘሎ፣ ብዛዕባ እዚ ኣርቲፊሻል ኢንተለጀንስ ንብሎ እዚ እንታይ ፀገም ኣለዎ፣ ኣብ ሶሻል ሚድያ እንታይ ድህብ ኣሎ እቲ ሰብ፣ ሶሻል ሚድያ ምዓ ዝፀላዊ ምዃኑ እዚ ኩሉ ነገር ሲ እቲ መንእሰይ ይስዕበሉ ሓቀይ ንዑ እንታይ እዩ ኣለልዩ ብመልክዕ ድራማ ተፃሒፉ ነቲ ሰብ እንታይ ግብ ኣለዎ ጎስጋዝ ዝግበር ዘሎ። ስለዚ ሰብ ከዓ ዚ ጎስጋዝ እዚ ተኣሪሙሉ ነቲ መገዲ የማን ሒዙ ነቲ ዘሎ ሕብረተሰብ ክምዕድን ትምህርቲ ከመሓላልፍን ሓላፍነት ምስካም ይለት
3: ኩሉ ሰዓ ትምህርናስ ኩሉ ሰዓ ጉለታት ዘሎ ኣብ ደቂ ሰባት ኣትካላት ኣብ ስራሕ ዘሎ ስለተብርሃልናስ ኣነ እ ብጣዕሚ ተመሓላልፎ ሲ ኣነ እዚ ክብል ኣይክእልኒ። ምክንያቱስ ዓበይቲ ፈትውዋ ንኣሽ ፈትውዋ ኩሉ ኣብ ኩሉ ዕድመ ዘሎሲ ብጣዕሚስ መሃሪ ስለዝኾነት እሞ ከዓ ኣብ ነፍስና ኣብ ውሽጥና ኣብ ዓድና ስለ ዘሎ ሲ እንደ እተመሓላልፎ መልእኽትስ ወሰን የብሉን ብጣዕሚ ፅብቕቲ።
4: ብዙሓት ፊልምታት ክንፈትሽን ከለና ውሕዳት ቅርጥዋት ገለ ነገር ቁንጭላ ቢሉ ዝወሰድ ኢና ንዕዘብ ኣብ ፊልምታት። ኣብ እንዳዝማም ግን ንኩሉ ማእዝን ኣብ ዝተፈላለየ ነገር እዋናት እንዳጉልሒ እዩ ዘምፅእ መሃብን ስስዐን ኣብ መንጎ ምትላልን ቅንዕናን ዘሎ ነገራት ኣዝያ ኣጉሊሓ ስለ ተርኢ ኣዝያ እያ ደስ ትብል። ኣብ ሕብረተሰብና ኣዝያ ኣገዳሲት እያ። ሕብረተሰብና ክብርታትን ነውርታትን ዘለዎ እዩ። ነዞም ክብርታትን ነውርታትን ከዓኒ እናመዛዘነት ኣሚዛኖም ኣብ ልክዕነቶም ኮፍ ኣቢላ ተርኢ ስለ ዝኾነት ኣዝያ ደስ ትብል። ፅቡቕ ዝኾነ መልእኽቲ ገላፂ ዝኾነ ልክዕ ዝሃርም ሕብረተሰብና ከዓ ልክዕነቱ ዝገልፅ ዘለዋ ኮይና ስማዓናይ ከምኡ እያ ትረአየኒ።

0: ዝምዝኽሩን ይውስኽ እምበር ኣይጐድልን እዩ። ብህዝቡን ሃገሩን ዝመፁ ይፈቱን እዩ። ህዝቡን ሃገሩን ወትሩ ኣብ ልቡ ስለ ዝኾኑ ዕለታዊ ብኦም ምሕሳብ ኣይቀድፍን። ኣመትታ ገዲፍዋ ዝመፅእ ሃገሩ ካብ ምግባር ድሕራ ይብልን። ብኣካል እንተረሓቐ ሓሙን ቀልቡን ግን ምስ ህዝቡን ሃገሩን እዩ። ነታ ከም ድላይ ዓንዲሩ ዘይመነዊ ሃገሩ ብሓሳቡ እናዘከረ ብዝኽሪ ትማሊ ናብኣ ይምለስ። ብሓጎሳ ይሕጎስ፣ ብሓዘና ይሓዝን፣ ኣብ ውዑዮን ዝሑልን ካብ ጎና ኣይፍለን። ዕድልን ዓቕምን ኣብ ዝረኸበሉ ንሃገሩ ይሕግዝ። ክሳብ ብኣካል ብምምፃእ እውን ብመይኡ ከገልግል ይረአ። ኣደይ ኣባዲ ታደሰ ካብ ወላዲአን ታደሰ ወልደ ገብርኤልን ወላዲተን ገረመ ሽምባየን ብ1942 ኣብ እምባጋልያኖ ተወሊደን። ወለደን ጽቡቕ መነባብሮ ስለ ዝነበሮም ኣደይ ኣባዲት ኩሉ ዘድልየን እናረኸባየን ዓብየን። ዕድሚአን ንትምህርቲ ምስ ኣኸለ ካብቶም ውሑዳት ኣብቲ እዋን ናይ ትምህርቲ ዕድል ዝረኸቡ ብምዃን ኣብ ኢሳቅ ተወልደ መድህን ክሳብ ራብዓይ ክፍሊ በፂሐን። እንተኾነ ብኹሪ ገዛ ስለ ዝነበራ ነተን ብዙሓት ቆልዑ ዝነበርዎን ወላዲተን ንኸተ ዓብያ ካብ ራብዓይ ክፍሊ ኣይቀጸላን። እቲ እዋን ሕሱም ናይ መግዛእቲ ግዜ ብምንባሩ ኣብ ህዝቢ ውዕዋዕ ሃገራዊ ስምዒት ሰፊኑ ነበረ። ነፍሲ ወከፍ ዜጋ ኸዓ በቲ እዋን ተጸልዩ ዝዓቕሙ ኣብ ምብርካት ነይሩ። ኣደይ ኣባዲት እውን ከም ኩሉ ዜጋ ኣብ ናይ ከተማ ስራሕ ተሰሪዐን ነይረን።
1: ኣነ ኣብ ስደት 77 የወፅየ 77 ናይ ከተማ ስርሒት ንሰርሕ ነርና ኢና። ሓደ ዓመት ዝኸውን ማለት እዩ። እቲ መጀመርታ እኳ ኣነ ዋላ ሓንቲ ዝፈልጦ ነገር ቆልዓ ክወልድ ሓዳር ስለ ዝነበረኒ ሓዳር ክገብር ከምኡ ጥራይቲ ስታይ ነበረ ፅቡቕ ናብራ ዩ ሓዳርን እዩ ነርኒ። ሕጂ ኣደይ ኣምና ድበሃላ ነረን ኣብዚ ናይ እስር ቤት እንጀራ ሰንኪተን ዝሸጥ ኣብ ገዛ ብርሃኑ እሰን ናትን ኣውቲስታ ካ ነይርዎን ወዲ እሰን እየን ወዲ በናና ኣይፈወል ሓንቲ ይፈልጥን እየ ነረ ኣነ። ሕጂ ኣብኡ ምስ ተወደብና መሓዛደ እየን ነረን ሓደ ዓመት ናይ ከተማ ሰሪሕና ማለት እዩ። ሕጂ እቲ ግዜ እቲ መገዲ ዕዳጋ ሓሙስን ዓደ ንፋስን ድወስን መገዲ ኣብኡ ስለ ዝኾነ ገዛና ተጋደልቲ ብኡ መፅና ነይሮም እዮም። ካብኡ ሽዑኡ ምስ ተጠርጠርና እዚኣ ጓለይ ጓል ዓመት ነራ ሓያት ወደይ ደርጋ ክተ ዓመት ንመፈቕኒ ነይሩ ምስ ኣደይ ገዲፈ እዮም። ምስኡ ካልኣየቱ ድብለካ ደለኹ ወዲ ብሓንሳ ወፂና ንፃዕ ዘጋ ማለት እዩ ኣብ 77 እዩ። እሱ ናይ ፈዳይኒ ስታይ ሽሙ ኢና ንሰርሕ ነርና። ኣሕዋተይ እውን ሕጂ ክልቲኦም መይቶም እዮም። እሶም ናይ ከተማ እቲ ሓደ ዝተኣሲሩ ከማ ነይሩ እቲ ሓደ ምስኡ ዝነበረ እውን ሞይቲ እዩ ኣብ ከተማ ኣስመራ ወዲካ ስማየ ድብሎ ብርሃን ሓወይ ከዓ ሙሉእ ለይቲ ብረተ ሓቒፉ ኣብታ ናይ ዕዳጋ ሓሙስ ኣብኡ ሓድር ነይሩ። እሱ እውን ናይ ተኣሽሙ እዩ ነይሩ። ኮነ ቦታ ንሕብር ነርና ዝኾነ ነገራት ዝበለ ነብፅሓሎም ነርና። ሽዑ ዓዘጋእቲና ማለት እዩ ብእግርና ማለት እዩ። ሕጂ ዋላቶም ጦርሰር እስታይ ኣብሉና ነይሮም ክልቴና ወይ ክልለና ሞኒ ንዓዲ በፂሕና ክንመፅና ብሎም ክፉእ እውን ኣይረኸብና ክሳዕ ዳሕራይ ዋላ ሓንቲ ሓንቲ ብጀካ ታጀለበያ ደተኸለናዮ እውን ዳሓዝናዮ ነገር ስለ ደይነበረ ፃዓዘጋ ወፂና ማለት እዩ። ነቲ ምሳይ ዝነበረ ቤተሰብ እኦም ኣብኣቴና እዚ መሓመድ ቅዱዊ ጥዕና ስለ ኣስዑ ጥዕና ስኢነ ስለ ዝነበርኩ ኢሎም በቃ ድሓን ጥዕና ስለ ድሰኣነት ድገበረቶውን እኹል ስለ ዝኾነ ንዓኣ ንሱዳን ክትከይዳ ኣለዋ ተባሂለ ሽዑ ማለት እዩ ክትሰግር ኣለዋ ገለ ተባሂለ።
0: ድሕሪ እዚ ኣደይ ኣባዲት ናብ ስደት ሱዳን እየን ኣምሪሐን። ኣብ ሱዳን ንክልተ ዓመት ድሕሪ ምቕማጥ ድማ ናብ ኢማራት ዓረብ ግዒዘን። ኣብ ኢማራት ዓረብ ንሓሙሽተ ዓመት ፀኒሐን ድማ ናብ ስዑድ ዓረብ ሰጊረን። ኣብ ስዑድ ዓረብ ንሓሙሽተ ዓመት ምፀንሓ ደቀን ዝሓሸ ናይ ትምህርቲ ዕድል ክረኽቡ ብምሕሳብ ምስድራ ቤተን ብግሪኻ ቢለን ንሆላንድ ኸይደን። ኣብዚ እዋን ከኣየን ናይ ፊዞትራፒ ትምህርቲ ዝቐሰማ
1: ክንድቲ ስታይ ኣይሓስቦን እየ ነረ። እሳ ከማ ንድገርመካ ከምዚ ሌክራም የውፅዎ እዮም ኣሎ ከምዚ ኣብ ቦቴ መፅሓፍቲ ድሸጠ ኣሎ ኣብኡ የውፅዎ እዮም። እንድሕር ትምህርቲ ትደሊ ኮንካ ወይ ፊዞትራፒ ናይ ድኾነ ኩሉ ካርድ ኣሎ። ሕጂ ስ ኣጋጣሚ ስቀኢለ ክርኢ ኢለ ከይደ ሰብ ኣረኺበያ እታ ካርድ ሒዘ መፅ የብላ ኣለኹ ነዚ ኣረህዋ ጓሌ እቲ ቋንቋ ውንዓይ ቁርክብ ክብድ ስለ ዝብለኒ ኣትራ

0: በጃ ከዚኣሰ ደው ኢል ክንደ ቆፀርለይ ገለብላ ማማ ከመይ ጌርካ ክትክእል እዮ ቋንቋ ክብርትዓ ክንዲኢላ እንደ ሓነ እግዚኣብሄር ፈልጥ ኢለ ሽዑ ተቋፂርና ከይደ ማለት እዩ ከመይ ምክብለካ ንክልተ ዓመት ክምሃር ስታይ ገይረ 2,000 ከፍ ኢለ ሽዑ 2,000 ከፍ ኢለ 2 ዓመት ትምህርቲ ሕጂ እቲ ትምህርቲ ምጀመርና ክንዲ ኣትኸውን መምሃሪት ማለት እያ እዚኣ ጣውላ ብምልእታላ ፃዕዳ ኩላ ፃዕዳ ኢኻ ዋላ ካልስኻ ዋላ ጨጉሮኻ ብፃዕዳ ኢኻ ኩላ እዚ ተኸዲንካ ተኣቱ ስቂኢልካ ዝተየለን ድሓር ከመይ ምክብለካ መዓት ሰብዮም ኩሎም ከዓ ደኳትር እዮም ኤከስትራ እዮም ድምሃሩ ነይሮም ናይ ፊዚዮትራፒ ብላዕሊ እዮም ድምሃሩ ነይሮም ኣነ ጥራይ ሓበሻ ኣነ ከዓ ካብኦም ድዓበኹ ከዓ ድገርመካ ሕጂ እሳ ግን ፈትያት እሳ ኣፍሪቃዊት እያ ምስኣ ድምህር ከዓኒ ሆላንዳዊ እዩ ብጣዕሚ ፈትያህኒ ኣጆኮ ኢላሃኒ ባዕልና ሕግዘኪ ኣጆኮ ኢላሃኒ ኣንደርግራውን ኣሎ ኣብ ታሕቲ መዓት ዓራውቲ እዩ መዓት ዓራውቲ መዓት ዓራውቲ እዩ ዘለዎ ኣብኣቲና ጀሚርና ሽዑኡ ኣነ ንዓኻ ገብረልካ ንስኻ ንዓይ ትገብረለይ እሳ ጠጠው ኢላ ትሪእካ እንታይ እስታይ ኣለካ ኩሉኦ ንሪኣኻ ትፅሕፎ ማለት እዩ ካብኣስ ኣነ ቀዳመይቲ ኮይና ዋላ ካብቶም ሓካ እዩ እዚ ናይ ኣምላኽ ነገር ኩሉ ደይሰኣነ ሽዑ በ ኣነ ድበልክዋታ ምስታይ ድገብኮ እሳ ብጣዕሚ ኣነ ኢላ ከምዚ ስርኦ ይፈለጠ ሓዊ ኣነ ከማ ብሓደ ግዜ ኢላ ሽዑ ብዙሕ ተሓጋጊዞምኒ በቃ ሽዑ መወዳእታ ዓመት ክኸውን ከሎ ሽዑ ሰርተፊኬተ ወሲደ ፌስታ ገይሮምልና ዓብ ፌስታ እንታይ ከደይሃቡኒ
1: ኣደይ ኣባዲት ናብታ ኣብ ባሻውል ዝነበረት ዓባየን ምላሹ ሃይሉ ብምኻድ ብዙሕ ግዜ ይሕልፋ ብምንባረን ካብተን ባህላዊ መንገዲ ተጠቂመን ፊዚዮትራፒ ዝገብራ ዝነበረ ዓባየን ሞያ ወሪሰን እየን ነዚ ብልምዲ ዘጥረየኦ ሞያ ትምህርቲ ክውስኽሉለኒ ብምባል ከዓ ንክልተ ዓመት ናይ ፊዚዮትራፒ ትምህርቲ ወሲደን
0: ትምህርተይ እንድሕር ተማሂረ ግድነት ሰርተፊኬት እንድሕር ሒዘ ብመንግስቲ እውን ሕጋዊ ክሰርሕ ይኽእል እየ ድብል ስታይ ገይረ ማለት እዩ ሽዑ ኣብ ድሕሪ ዓመት ገለ ከማን እዚ ከምዚ ኣሎ ዓመት ዝገብርዎ ክእለት ዘለዎ ሰብ ኩሉ ናይ ፊዚዮትራፒ ኹን ናይ ገለ ይዕድሙካዮም በታ ስታይ ዓዲሞም ንኸ ቀዳመይቲ ኣነ ከዓ ኣብ ጋዜጣ ወፂ ከምዛ ድብለካ ብሓይለይ ደይኮነስ ናይ ኣምላኽ ማለት እዩ
1: ድሕሪዚ ኣደይ ኣባዲት ነዚ ሞያ ብግብራዊ ስራሕ ንምድርዑ የነቒለን ካባ ወፃኢ ሃገር ንኻልእ ዜጋ ንህዝበይ ከገልግል ይሓይሽ ብምባል ከዓ ናብ ኤርትራ ብምምፃእ ክሰርሓሉ ጀሚረን
0: ወረቐተይ ምስ ወሰድኩ ሽዑ ሓሲበ ሽዑ ኢለ ኣነ ካብዚ ነዚ ህዝቢ ኣብዚ ድሕግዞ ዋላ ከይሰራሕኩ ዋላ ሓንቲ ባን በሊዐ ኣብ ፅቡቕቲ ገዛ ይድቅስ ንህዝበይ ምሕጋዝ ዝሕሸኒ ኢለ መደብ ገይረ ሽዑ ማለት እዩ ሽዑ ኣብ ኣምባሲ ኸይደ ምስ ኣምባሲ ተዘራሪበ ወረቐት ሂቡኒ ሰሎሙን እዚኣ መፅአ ኣብ ታእሽሙ ኩሉ ተቢለ ሽዑ ናብ ምስ ወድቡላ ተመዲበ ማለት እዩ ሕጂ ለዚአን ዋላ ንምንታይ 10 ሰብ ድሓዊ የለይ ኣብታ ዓደይ ከይደ ነቲ ህዝበይ ክሕግዝ ሕሸኒ ኢለ ከምኡ መዲበ ማለት እዩ መዲበ ኣብዚኣ መፅአ ከምዛ ድብለካ ሽዑ ምስ ወድቡላ ቅሩብ ሰሪሐ ኣብዚ ዕዳጋ ሓሙስ ስለ ዝነበርና ኣብኣ ምስ ከይዲ ማለት እዩ በልድሓኒ ኢለ ንሰለስተ ወርሒ የ መፅአ ነይረ ለይትን መዓልተን ሰሪሐ በኣ እሞ እቲ ሰብከ ብሩኽ ህዝቢ እዩ ሰለስተ ወርሒ ገይረ ካብኡ ተመሊሰ ንዓደይ ኣይፃናሕ ኮን ከዓ መሊሰ መፅአ መፅአ ሚኒስተር መንግስቲ እቲ ናይ ሆላንድ ኣምባሲ ወረቐት ሂቦምኒ ኣብ ሚኒስተር ጥዕና ኣብኣ ተዘራሪበ ሽዑኡ ናብ ቻቻይር ተመዲበ ማለት እዩ በዚ እንታይ ከትብሎ እወ ኣብኡ ተመዲበ ሽዑ ዳርጋ 12 ዓመት እናተመላለስኩ ሰሪሐ ብኣ ማለት እዩ
1: ኣደይ ኣባዲት ካብ 2002 ጀሚረን ኣብ ዝተፈላለየ እዋን ናብ ሃገረን ብምምፃእ ን12 ዓመት ብሞየአን ኣገልጊለን ካብቲ ዝበዝሐ 10 ወርሒ ክሳብቲ ዝወሓደ 3 ወርሒ ድማ ሞያዊ ብቕዓተን ኣብ ረብሓ ህዝበንን ሃገረንን ኣውዒለንኦ ኩሉ ግዜ ጸዓትካ ፍልጠትካን ጉልበትካን ንህዝብኻ ንመሬትካ ኮታ ነቲ ንዓኻ ዝመስልን ንዓኻ ዝውክልን እንተውዒልካዮ ብህይወት ከለኻን ጽባሕ ምስተኣለኻን ኣፋውፅኡ ባዕሉ ከም ዝዛረብ ድማ ኣደይ ኣባዲት ኣብነትና የን
0: ሓንቲ ሓመሓዛይ ነራታ 10 ወርሒ ሓቅሓይሽ ምስኣ ገይረየ ማለት እዩ እሳስ መፅያ ስለ ዝነበረት ናታ ገዛ ነይሩ ሓንቲ ግን ገዛ ሂባት እኒ ምሸት ንግሆ ወፅእ ምሸት የድኣቲ ነይረ ድበዝሕ ኣብ ገዝኡ ድሕከም በበዝሕ ነይሩ ሰዓት ሓደ ካብኣ ካብኣ መፅኦም ከዓ ማኪና ገይሮም ወስድ ናብ ገዝኦም ኣብኣካብኣ ከዓ ካሊእ ማኪና ገይሩ ወሰኒ ሰዓት 10 ገዛ የኣቲ ነይረ ብለካ ኣሎ
1: ኣደይ ኣባዲት ኣብ 2015 ከገልግላ ናብ ሃገረን ኣብ ዝመጻሉ እዋን ኣብ ዓምዲ ጋሻ ሰንበት ጋዜጣ ሓዳስ ኤርትራ ንዘለዎን ትምህርትን ተመክሮን ናይ ፊዚዮቴራፒ ማሳጅን ሄርባል ትሪትመንትን ኣካፊለን ነይረን እየን ብዘይካዚ ኣብ ጀርመን ይኹን ካልኦት ሃገራት ዝተፈላለየ ነዚ ሞያ ዝምልከት ትምህርቲ ቀሲመን እየን ኣደይ ኣባዲት ኣብ ሃገር ሆላንድየን ናይ ፊዚዮቴራፒ ትምህርቲ ቀሲመን
0: ንዓይ ብዙሕ ጥቕሚ ረኪበሉ እየ ኣብኡ መምሃረይ ከምዚ ብናይ ሕጋዊ ስታይ ደይኮነሲ ብገንዘበይ ከፍ ኢለ ተምሃርኮ ማለት እዩ ድምህሩ ብዙሓት እዮም ዘለዉ ኣብኡ ከምዚታት ብጣዕሚ እየ ተሓጒሰ ኣነ እታ ድልየተይ እግዚኣብሄር ስለ ዝፈፀመለይ ብዓብኡ ንምንታይ ከኣነ ከለኹስ ኣብ ዓለም ክሕጎሰላ እዚኣ ሒዘያ እየ ድኸይዳኣነ ኣነ ከምኡ ኣይኣምን እየ ከምኡ እየ ድብል ብዙሕ ጥቕሚ ኣለዎ ናትካ ድልየት እንድዩ ሕጂ ዋላ ደቅና ከምዝተመሃሪልካዮም ክመሃሩልካ ደይክእሉ ደቂ ቆልዑት ኣለዉ ድልየት እዩ ብዓብኡ ድልየት ክኸውን ከሎ ካልኣይ ነገር ከዓስ ፅቡቕ እየ ኣነ ተማሂረስ ቁም ነገር ገይረላ ማለት ብናተይ ስ ስታይ ክገብሮም ብጣዕሚ ፅቡቕ እዩ ክትመሃር ኣብዚ እውን ክትመሃር ትኽእል ኢኻ ኩሉ ትምህርቲ ኣሎ ኣብ ሃገርና ግን እታደደለኻ ያ ንሕር ተማሂርካ ሞ ኣብ ቁም ነገር ክትበፅሕ ኣለካ ኣነ ብጣዕሚ እየ ድሕጎስ በዛ እግዚኣብሄር ዳሃበኒ እዩ ድሞ ኣብዚ በፂሓትለይ ንህዝበይ ድሓጎስ ኩላ እዛ መወዳእታ ሰብዓ ሰብ ኣብቲ ወረቐት ርኢኻ ትኸውን ሰብዓ ሰብ ስናይ ሓቂ ድሓወዩ ኢሎም ፅሒፎም ዝሃቡን ኣሎ
1: ኣደይ ኣባዲት ናብ ኤርትራ ብምምፃእ ብሞየአን ንህዝበን ከገልግላን ከለዋ ረብሓ ነይርዎን እዩ እቲ ረብሓ ግን ገንዘብ ዘይኮነ እቲ ካብ ዝሓወየ ዜጋኻ እትረኽቦ ፍቕሪ ሕውነት ዕግበት እዩ እዚ ከዓ ነቲ ብሕሉኑ እምበር ብስጉእ ዘይሓስብ ሰብ ዓብ ነገር እዩ ምክንያቱ ዕግበቱ ዕግበት ህዝቡ ስለ ዝኾነ
0: ረብሓ እቲ ቤተሰብ ናይ ህዝበይ ስለ ድሓወየለ ብህዝበይ ወላ ሕጂ ከማን ኣምላኽ ጥዕና ተድህበን እውን ክቕፅሎ ይደሊ ዋላ ኮፍ ኢለ እንታይ ኣነ እንታይ ኣብ ዓለም ኣይነብርኒ ኣነ ሕጂ እውን ኣይቀስን ክርኦ ከለኹ ሰብ ዳሓመመ ክርኢ ከለኹ ኣይድቅስን ደቂስ ይሓድር
1: ኣብዚ እዋን ኣደይ ኣባዲት 84 ዓመት መሊአን ይርከባ ምስ በዓል ቤተን ኣቦይ ኣለን ገብሪ መስቀል ከዓ 4 ውሉዳት ፍርየን ብዘይካዚ ደቂ ደቅን ዝረኣያ ዕድለኛ ወላሊት እየን ኣደይ ኣባዲት ካብዚ ናይ ልዕሊ 40 ዓመት ናይ ስደት ተመክሮ እንተበጊሰን ንሃገርካን ህዝብኻን ብሞያኻ ምግልጋል ኣገዳሲ ምዃኑ እየን ዝዛረባ ከምኡ ሞያ ዘለዎም ኣብ ወፃእ ሃገር ዝቕመጡ ዜጋታት ናብ ሃገሮም መፂኦም ከገልግሉ ከዓ ለበውአን የመሓላልፋ
0: ኣነ ደኣ እታ ናተይ ባዕለይ ከምዛ ድብለካ እንድያ ነቲ ካሊእ እውን እግዚኣብሄር እንድሕር ዳ ሰሚዖም ንዓዶም መፂኦም ከገልግሉ እታ ዝዓበየት ፀጋ እያ ንነብሲ ከ ኢካ ትኸስብ ዘለካ ኮምበር ዋ ሓንቲ ነቲ ህዝቢ ኮንካ ትኸስቦ ዘለካ ገንዘብ መፅያሲ እንታይ እሞ ኩሉ ግዜ እወ ንሃገርካ ምግልጋልሲ ብዓብኡ ነዚ ሃገርካ ንስድረኻን ኢኻ እዚኣ ዓድን ኣብዚኣ እያ ዋላ ብገለ ንሃሉ ዋላ ብስደት ንሃሉ ዋላ ብገለ ንሃሉ እዚኣ እያ ተሃገርና ዓድኻ ከ ዓድኻ እያ ሬሳኻ ከይተረፈ ኮ ናብ ዓድኻ እዩ ድመፅ ዘሎ ክሳዕታ ሸዓ ግን ነዚ ዓድና ስከነገልግል ኣለና በብታ ደለዎ ጥበብ ቆቁሩ ምንድሕር ሓጊዙ ሲ ወላ ሓንቲ ከማይ ከዓ እስታይ ገይሮም ከዓ ቦታ ክእለቶም መፂኦም ንሃገሮም ክሕግዙ በብቲ ተምሃርዎ በብታ ክእለቶም እዚኣ ይላበዎም ማለት እዩ
1: ኣብ መወዳእታ ኣደይ ኣባዲት ብሰንኪ ጥዕና ናብ ኤርትራ መጽአን ምግልጋል ከም ዘቋረጻ ብምግላጽ ኣብ ወፃእ ሃገር ዝቕመጡ ኤርትራውያን ብባህሊ ኣነባብራን ቋንቋን ካልእ ሃገር መታን ከይወሓጡ

0: ዓቕሞም ብዙሕ ፃዕሪ ከም ዝገብሩ ጠቒሰን ጥቓሚ ሓበሬታ ብምሃብ ድማ ዘረበ እንዛዚመን
1: እንታይ መሰካ እቲ ኤሪትራ ውሰኒ ሕማም ናይ ኤሪትራ ኣለና ብሓፂሩ እቲ ናይ ባህሊ ሲ ሕሙሞ እዩ ዋላ እቲ ህዝቢ ሲ እንኳን እሳቶም ሰኒ እተን ፀዓዱ ኸማን ሰኒ እቲ ጥልፊ ዲኻ ትብል ዋላ እቲ ዘረባ ዝዛረባ ኣለዋ ገርመካ ፀዓዱ ኣንስቶም ማለት ነቶም ደቀና ማለት እዩ ሕጂ ኣነ ይገርመኒ ብጣዕሚ ኢኻ ክስታይ ትኸውን ንክትነግሮም ከተምህሮም ከዓ ኣለካ ኩለን ከዓ የምህሮኦም እየን ወመኒ ኣብኡ ኮይኖም ስኒ ከምዚያ ናይ ዓዶም መፂኦም ደቆም ከርእዩ ኣለዎም ከምህርዎም ኣለዎም ዓዶም መፂኦም ከዓኒ ኩሉ ነገር ከርእይዎም ኣለዎም ናይ ዓዶም ቋንቋኦም ፈሊጦም ስድሮኦም ፈሊጦም ክኸዱ ምእንቲ ኣብ ዓዶም ከምፅዎም ባህሎም ክፈልጡ ምእንቲ ዓዶም ኣምፅኦም ከርእይዎም ኣለዎም

0: ነዚ ዓመት ሙሉእ ክካየድ ዝፀንሐ ንጥፈታት ባህሊ ጨንፈር ሚኒስትሪ ትምህርቲ ዞባ ማእከል ኣመልኪቱ ሓፂር ፀብጻብ ዝህበና ሓላፊ ጨንፈር ባህሊ መምህር ሰሎሞን በርሀ ናብ መድረኽ ንዕድም።
1: ዝኸበርኩም ዕዱማት ኣጋይሽ ሓለፍቲ ሚኒስትራትን ምሕደራትን ወለድ ተምሃሮን መምህራንን እንቋዕ ብድሓን መፃኹ። ካብዚ ብምቕፃል ሓፂር ፀብጻብ ባህሊ የቕርብ። ፈለማ ናይዚ ዓመት ዚ 225 26 መዛዘሚ ባህላዊ ንጥፈታት ኣብያተ ትምህርቲ ዞባ ማእከል እንቋዕ ብድሓን መፃኹ። እዚ ሎሚ ሎማዓንቲ ባህሊ ሃናፂ ክብርታትን መንነትን ኣብ ትሕቲ ዝብል ቴማ መሪሕ ቃል ኣብ ንካይዶ ዘለና መዛዘሚ ባህላዊ ንጥፈታት ኣብ ኩለን መባእታ ማእከላይ ካልኣይ ደረጃን ኣብያተ ትምህርቲ ንዓመታት መመላእታ ዝተካየደ ባህላዊ ንጥፈታት እዩ። እዚ ንጥፈታት ንመልክዕ ውድድር ዝተካየደ ብርክት ዝበሉ ዕዉታት ተምሃሮ ተሸሊሞም እዮም። ሎሚ ድማ ዕዉታት ኣብያተ ትምህርቲ ናይ ሙዚቃን ድራማን ክንሽልም ኢና። ዕላማ ባህላዊ ንጥፈታት ተምሃሮ ኣብዚ መፃኢ ወለዶ ፍቕሪ ሃገር ምኩስኳስ፣ ጥዕያትን ኣፍሬትን ዜጋ ምፍጣር፣ ባህሎምን ታሪኮምን ተገንዚቦም ወረስትን ኣውረስትን ምግባሮም፣ ናይ ትሽዓተን ብሄራትና ባህልን ወግዕን ምልላይ፣ ብብቕዓቶምን ሞያኦምን ዝተኣማመኑ ደረስቲ፣ ሰኣልቲ፣ ተኻታዕቲ፣ ዘተይቲ፣ መደርቲ፣ ብትምህርቶም ድማ ብሉፃት ተምሃሮ ምፍራይ እዩ። ብሓፈሻ ብኣተሓሳስቦኦም ስምዒቶምን መንፈሶምን ስለ ምግባሮምን ብክብርታት ሃገሮም ዝኸብሩ ሙሉኣት ዝማዕበሉን ዝሓየልን ወለዶ ምፍራይ እዩ። ነዚ ዝተዘዘረ ዕላማታት ንምውቃዕ ድማ ኣብዚ ዓመተ ትምህርቲ እዚ ካብ መባእታ ክሳብ ካልኣይ ደረጃ እዚ ዝስዕብ ንጥፈታት ተኻይዱ። ውድድር ንባብ፣ ፅባቐ ፅሕፈት ብ4 ቋንቋታት ማለት ትግርኛ፣ ዓረብ፣ እንግሊዝኛ፣ ትግረን፣ ውድድራት ሓፈሻዊ ፍልጠትን ትምህርታዊ ፍልጠትን፣ ውድድር ስእሊ ቅብኣ፣ ስእሊ ኣብ መድረኽ፣ ውድድራት ምህዞን ሰንዓን፣ ውድድራት መደረ ብዓረብ፣ ትግርኛ፣ እንግሊዝ፣ ውድድር ክትዕ ብእንግሊዝኛ፣ ውድድራት ግጥምን ሓፂር ዛንታን፣ ውድድራት ሙዚቃ፣ ትልሂት፣ ድራማን ብደረጃ ቤት ትምህርቲ ንኡስ ዞባ ድማ ተፃርዮም ተኻይዶም። ካብዚ ቅድሚ ትምህርቲ ክሳብ ካልኣይ ደረጃ ዘሎ ተወከልቲ ባህሊ ሙዚቃ፣ ድራማን ትልሂት ድማ ንሞያኦም ዝሕግዝ ስልጠና ተዋሂቡ። ኣብዚ ዝተገልፀ ውድድራት ብቤት ትምህርቲ ተወዳዲሮም ብንኡስ ዞባ ተፃርዮም ንዞባ ዝቐረቡ ብሓፈሻ

ዋህስ ማንታ ተቐላሳይ ካልዋርሳይ መገረጃ ጥላም ቅራዲ ትርባዒ ዋህስ ህልውና እሙን መፀግዒ ትንፋስ ዘይድህብ ኖትኪ ተብራዒ ሙይቕ ንዝበሉ ዘየላቡ ቅፃዒ ቁልጡ ስጉምትኻ ከበርቂ ዝበርቕ ትነፅግ ባሩዳና ውፁ ዝስንቕ ወስተኻ ዘይምሕር ዘዕፍር ከም ሕኑቕ ሴፍካ ምስ ተወርወረ መታቲሩ ዘደቕቕ ኣይ ቡምባታት ኣብ ዝባንካ ተፅሒ ዕላማኻ ንፁር ንማሕበራዊ ፍትሒ ካብ ፃት ናብ ፃት ሃገር ኣብ ኩሉ ዘርጋሒ ሓደ ክንስኻ ክንዳዓሳር ተተረባሒ ሰላም ንኽውሓስ ብምኸተ ዓቃቢ ዓለም ተናዚዛ ጌራትልካ ቐልቢ ስነ ሓሳብካ ስዕሩ ረኺቡ ሰዓቢ መለሳ ዘይተሓገሎም ውዕሎኦም ዝፀዊ ኤርትራዊ ሓሊ ሃፈሳ ፀላዊ የንቀጥቁጡለዉ ብህላውኻ ዝርዕዱ ዓቕሎም ፀቢብዎም ምስ ምዕራብ ከምበድብዱ ተውለ ኢሎምኻ ዘየላሙ ፍርዱ ስለዚ ሰላም ዘይተብል ከም ፍጥረት ዓሳ ወትሮ ድሉ ሃገር ከተውሕሳ ኤርትራዊ ዘማይ ህዝቦ ግንባር ይመትነይ ሻዕብያ ይወነይ ንዘለዓለም ሻዕብ

0: ኮምፖርታና እምኒ ዝዝርኣስና ሓሊፍናዮ ሽግር ብሓቂ ኣሰኒና
1: መሪሩ ሽግርና በዚሑ ድምቀት ፀሓይ እንከሎ ብድርግሑ ምድረስ ሰማይ እንከሎ ብሰፊሑ ሓቂ ክስእን መልሓሶም ክፋዕ ክብሕታ ልቦም ብሓሶት መስኪሮም ሕልንኦም ቀቢሮም ብፅፍርና ፍሕርና ኣፍሽልናዮ ሓሶቶም
0: ንስለኽዩ ጉዕዞናት ዓባይ ነፅነት ንምንታይ ደኦ ዝተመነና ስኒት ዝፀርና ትመሪር ህሞት ህወቶም ከፍ ኢሎም ንስለኺ ክብሉ ብላይቲ ገስጊሶም ኣዕፅምቶም ከስጊሶም ደሞም ናፍሲሶም ከይትዓብርዮም ብዘይሕልና ከይትግፍዕዮም ኢሎም
2: ሞየለን ሓንቲ ዝሃገርና ኣብ ሓንቲ መስመር ረጊፅና ኣብ ሓንቲ መኣዲ ተቓዲስና በስመ ኣብን በስሚ ላህን ኢልና ንብዓትክን ንብዓትና ክንደርዝ ኢልና ገኒሕናዮ ዘመን ኣብ ፍቕሪ ሰሚርና
1: ፍርዓስቡ ክረክብ ሰበይ ክመቕሉኸ ኣብ ክልተ ኤረይ ንሱዳንን ኢትዮጵያን ኢሎም ኺ ሃገረይ ደቅኺ ክፈላለዩ መግዛቲ ክጥዕመሎም ክትጫረትዉ በቲ ሕቡእ ሃብቲኺ ዝሓሰቡ ደም ከምብዑኺ
0: ዳንኬራን ኣዋጅን ጠበንጃን ኩርማጅን ወዳልን በደልን ገደልን ገበልን ተፃዊርና ዘምፀናኪ ኤረና ድሌትኪ ተረዲና መጻኢኺ ኣስተብሂልና ማሕበር ፍቕሪ ሃገር መስሪትና ኣብ ኤርትራን ኤርትራውያንን ሰሚርና መገረጃ መግዛቲ ተርቲርና ብርሃን ነፅነት ዘርሓና ኤርትራውያን ኢና ንሕና
1: ቅንእዶ ክንብሎ ሕስድና ተተበራርዮም መፅኦም ክገዝኡና ባህሉዶ ሃይማኖት ናሉ ክፈላለዩና ኣይፈለጥዎን ሞት ፅንዓትና ኣይንፈላለን ዝብል ጽኑዕ ዕርድና
0: ካብ ፀሓይ ናይ ንግሆ ካብ ወርሒ ናይ ለይቲ ደረት ትርኢታ ድምቕቲ ምጩቲ ወትሩ ለምለም ከምለስ ውቅብቲ ዝንከ ዘይብላ ስትርቲ ሕዝእቲ ናይ ልቦናይ ቋንቋ መንፈሳዊት ዕረፍቲ እወ ናይ ልቦናይ ቋንቋ መንፈሳዊት ዕረፍቲ
1: ብተምሳል ሓሳበይ ክገልጾ ፍቕሪኺ ህያው ገለ ኣቕርቦ ክዛረብ ብቋንቋኺ ነቲ ረቂቕ መንፈስ ዘይረአ ግርማኺ ዝንቀሳቐስ ክገብሮ ኮግልሖ ስእልኺ ፍቐድለይ ሃገረይ ክዝርዝሮ ታሪኽኪ
0: ሓያልዩ ፍቕሪኺ ዝገዝእን ኣእሙረይ ኣብ ሰውነተይ ሰሪፁ ክቆፃፀሮ ንደመይ ናትኪ ይኩልንትናይ ፍቕሪኺዩ ሃገረይ ዘንፀባርቕ ስልማት ካብ ኩሉ ተደናቒ ንጌጣጌጥ ዝቕርብ ብሩር ምስ ወርቂ ሉሉን እንተኾነት ዝኸበረ ዕንቂ ሃንደበት ጠፋኢ ካብ ኢትካ ሞላቒ ንስኺ ናተይ ግን ኣብ ውሽጣይ ተዓምቂ እወ
2: ንስለኺዩ ጉዕዞና ፀሓይ ተቐዲና ኣብ ወርሒ ኣፅሊልና ሓመድ ኮቦርታና እምኒ ዝትርኣስና ሓሊፍናዮ ሽግር ብሓቂ ኣሰኒና እወ

0: መደብ ካብ ንጥፈታት ኣብያተ ትምህርቲ
1: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
0: ንባህላዊ ስፖርታዊ ስነ ጥበባዊ ምህዞን ሰንዓን
1: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
0: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
1: ብኩለን ኣብያተ ትምህርቲ ሃገርና ዝካየድ
0: ትምህርታዊ መደብ እዩ።

ሰላም ክቡራት ተኸታተልቲ መደባት ካብ ንጥፈታት ዕቤት ትምህርቲ ከመይ ቀኒኹም? ኣብ ናይ ሎሚ ትሕሶ መደብና ኣብ ዞባ ማእከል ማእከላይ ደረጃ ቤት ትምህርቲ እምባጠቕላ ብኣጋጣሚ መዓልቲ ቁፅሪ ዝተዳለወ ዝተፈላለየ ትምህርታዊ ንጥፈታት ንሒዝናልኩም መፂና ዘለና ሰናይ ምክትታል።

0: ኣንብብለይ ኮንካ ክትብሎ ዘለካ ግን ምንባብ ኢኻ ከተርእዮ ዘለካ ናይ ብላብረሪ ከድካዮ ሒዝካ ኣብ ገዛኻ ኮፍ ኢልካ ድዩ ገለ ጌርካ ድዩ እቲ ምንባብሲ ከም ክብሪ እስኻ ኢኻ ከተርእዮ ዘለካ ክብርታት እስኻ ነፅሞ ከም ወላዲ እቶም ደቅኻ ከዓ ኣብትና ከም መንገዲ ክኸዱዮም ግድን ቁርሲ ምሳሕ ድራር ብሓባር ምምጋብ ብሓባር ምምጋብ ከዓ ግዜ ይትሕልፍ ኣለካ ምትእማን ይፍጠር ኣሎ ትምሕዝነት ይመፅእ ኣሎ ማለት እዩ ግድን መዓልታዊ ሓበሬታ ብዛዕባ ደቅና ከም ዝህልወና ንግበር ዝኾነ ፀገም ኣብ ዘጋጥም ኣብደይት እተኾንካ ወይቲ ኢንፎርሜሽን ዝትፈልጦ እተኾንካ ፀገም ክፍታሕ እዩ ሓጎስቲ ኮይኑ ብሓንሳእ ክስታይ ክኸውን እዩ ስለዚ ግድን ኣብደይት ክንከውን ኣለና ብዛዕባ ደቅና ደቅና ፅቡቕ ነብሰ ምእላይ ክህልዎም ከም ዝህልዎም ንግበር ነብሰ ምእላይ ሕጂ ብዙሕ እዩ ሓደ ኣደቃቅሶኦም ክንደይ ሰዓታት ይድቅሱ ክንደይ ሰዓታት ይዕርፉ ክንደይ ሰዓታት የፅንዑ ነብሶም እውን ከም ግቡእ ክኣልዩ ከም ዘለዎም ፅሬቶም ክሕልዎ ከም ዘለዎም ክንገብሮም ኣለና ቀፃሊ ምትእኻብ ኣብ ስድራ ከም ዝህሉ ንግበር ኩሉ ነገር ዝምድና ድድልድል ግዜ ምስ ተሐልፍ እዩ ምትእማን ምዝፍጠር እዩ ስለዚ ናይ ስድራ ቤታት ምትእኻብ ኣዝዩ ኣገዳሲ እዩ ኣብዚ ዕድመ እዚ ኣብዚ ግርዝውና ክትትና ንብሎ ዘለና ናይ ሓባር ንብረት ምጥቃም እዚ ልክዕ ከምቲ ምትእማን ዝበልናዮ ከምኡ እዩ ናይ ሓባር ንብረት እንድሕር ትጥቀማ ኣለካ ምትእማን ሎሚ ገኒኑ ዘሎ ቴሌፎን እዩ ኣብ ቴሌፎናት ብዙሕ ነገራት ይርአ ኣሎ ስለዚ ናይ ሓባር ንብረት እንድሕር ትጥቀማ ኣለካ ግን ክርያ እዩ ፍርሒ ደይኮነስ ከምዚ ተኣማሚንካ ተረዳዲእካ ናተይ ናይ ዋንነት ጥራሕ ዘይኮነስ ሸር ናይ ምግባር ባህር እውን ክዓቢ እዩ ታንክ ዩ ይቀኒለ
1: ባርከስ ክቡራታተትል መደብና ናይ ሎም ዓንቲ ትሕሶ መደብ እዚ ምስሊ ነይሩ ሰናይ ቅነት

0: መደብ ማሕበራዊ ትምህርቲ
1: ብሚኒስትር ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትር ዜና ዝፍኖ መደብ እዩ።
1: እዚ መደብ እዚ
0: ንማሕበራዊ ትምህርቲ፣
1: ዜግነት፣
0: ምንባር ብሜላ፣
1: ንኽብርታትን ዕቃበ ኣከባብን
0: ብሓፈሻ
1: ንማሕበራዊ ህይወት ዝድህስስ መደብ እዩ።
0: መደብ ማሕበራዊ ትምህርቲ።
2: ሰላም ፍትዋት ተምሃሮ፣ ከመይ ቀኒኹም? ሎሚ እውን ሳልሳይ ክፋል ምዕራፍ 5 መኣዝን ዝብል ኣርእስቲ ሒዘልኩም መፅእ ኣለኹ። ናይ ሎሚ ትምህርትና ብዛዕባ ብሶላ እዩ ክኸውን። ከመይ ጌርካ ብብሶላ ተሓቢርካ ወይ ድማ ብሶላ ተጠቂምካ መኣዝናት ዓለም ትፈልጥ እዩ ክኸውን ናይ ሎሚ ትምህርትና። ኣብዝሓለፈ እንታይ ናርእና ነርና? መኣዝናት ዓለም ዝበሃሉ ርኢናዮም ነርና። ሓበርቲ መኣዝን ዝበሃሉ ከዓ ርኢናዮም ነርና። ሶም ከዓ መነመን ኢልና ነርና? ፀሓይን ብሶላን ኢልናዮም ነርና። ብዛዕባ ብሶላ ሎሚ ኢና ንመሃር። ዝሓለፈ ግን እንታይ ተማሂርና ነርና? ብፀሓይ ጌርና ከመይ ጌርና መኣዝን ንፈልጥ ተማሂርና ነርና። እሱ ከዓ እንታይ ኢለኩም ነረ? ንግሆ ተንሲእካ ናብቲ ፀሓይ ትበርቀሉ መኣዝን ወይ ድማ ኣንፈት ጠሚልካ ንድሕር ክልቲ ኦዳውካ ዘርጊሕካ እቲ ፀሓይ ትበርቀሉ ዘላ ኣንፈት

ምብራቅ ይበሃል እቲ ብድሕሪኻ ዘሎ ወይ ድማ ፀሓይ ተዓርበሉ መኣዝን ከዓኒ ምዕራብ ተባሂሉ ይፍለጥ። ብፀጋምካ ዘሎ ሰሜን ክኾን ከሎ ብየማንካ ዘሎ ድማ ደቡብ ይኸውን ኣሎ ማለት እዩ። ሕጂ ናብቲ ሙሉእ ትሕዝቶ ናይዚ ትምህርትና ቅድሚ ምኻድና ግን እዮ ገዛ ነርና ብልክ ቅዱም ናቱ መእረምታ ጌርና ሽዑ ናብ ሙሉእ ትሕዝቶ ናብ ትምህርትና ናይ ሎ ማዓልቲ ናይ ትምህርትና ክኣትዩና ማለት እዩ። ሓራይ መእረምታ እስከ ንግበር ሕቶ ቁፅሪ ሓደታይ ትብል ነራ ሓበርቲ ማእዝናት ዓለም መነመን እዮም እያ ትብል ነራ ሓበርቲ ማእዝናት ዓለም መነመን እዮም እያ ትብል ነራ መልስና ድማ እንታይ ትኾና ኣላ ማለት እዩ ፀሓይን ብሶላር። እዚ ግን ብግቡእ ኣብ ገዛኹም ሰሪሕኩም ኣለኹም ኢለ ስለ ዝኣመንኪ መልሲ ኣብዚ ገይረ ዝገልፀልኩም ዘለኹ ማለት እዩ። ከምኡ ከም ትገብሩ እውን ንፈልጥ እ ንፋዓት ዲኹም ናብ ሕቶ ቁፅሪ ክልተ ንኽድ ዓበይቲ ማእዝናት ዓለም ዝበሃሉ መነመን እዮም ዓበይቲ ማእዝናት ዓለም ዝበሃሉ መነመን እዮም። መጀመርያ ድሓን ሓንቲ ሕቶ ውስኽ ከብለላይ ዋ ከለኹ ክንደይ እዮም ንበል ክንደዮም እንተልና ዓበይቲ ማእዝናት ዓለምና ኣርባዕተ እዮም ንሳቶም ድማ ሰሜን ደቡብ ምብራቕን ምዕራብን ተባሂሎም ከዓ ፍለጡ ማለት እዮም። ሕቶ ቁፅሪ ሰለስተ ኣብ መንጎ ደቡብን ምዕራብን ዝርከብ ማእዝን መን ይበሃል? ሕቶ ቁፅሪ ሰለስተ ኣብ መንጎ ደቡብን ምዕራብን ዝርከብ ማእዝን መን ይበሃል ኢልና ነርና እሱ ከዓ መን ይኸውናሉ ማለት እዩ ደቡባዊ ምዕራብ ይኸውናሉ ማለት እዩ። ስለዚ እዚአን ተን መኣረምታና ነርና ብግቡእ መሊስኩም መን ተረዳዲኩም ለን ክትኮኑ እውን ርግፀኛየ በዓል ሙሉእ ተስፋየ ናብ ሙሉእ ትሕሶናይ ዝመደብና ክነብልና ብሶላ እንታይ እያ ክንምሃር ኢና ኣጠቃቅማ ብሶላ እውን ክንምሃር ኢና ሽዑ መላመዲ ጌርና መወዳእቱ መደምደምታ ጌርና ክንፈላለዩና ማለት እዩ። ዕላማ ናይዚ ትምህርትና እንታይ እዩ እንተልና ዕላማ ናይዚ ትምህርትና ብሶላ ተጠቂምኩም መኣዝን ክትሕብሩ ኢኹም ብለና ኣሎ። ልክዕ ብሶላ ሒዝኩም ኣብ ድሌትኩም ቦታ ኮንኩም ናብ ድሌትኩም መኣዝን ክተመልክቱን ክትሕብሩን ክትክእሉ ኢኹም ማለት እዩ። ኣጠቃቅማ ብሶላ ብግቡእ ክትርድ ኢኹም ማለት እዩ። ቅድሚ ግን ብሶላ እንታይ እያ እስኪ ብሶላስ እንታይ እያ? ንመብዛሕትኩም ተምሃሮ ሓዳሽ ትከውን ትኽእል እንዲያ ግን ምናልባት ብኣካል ኣይረአኹማን ክኮን ትኽእሉ ግን ኣብ ተንብብዎም መፅሓፍቲ ክኸውን ይኽእል ወላ ትርእዎም ፊልምታት ክኸውን ይኽእል እዩ። ኣብ ገለ ስእሊ እውን ፀንሓናያ ልክዕ ሰዓት እያ ትመስል ከም ምስሊ ግን መሕበሪት ማእዝን እያ። እዚኦም ከዓኒ ብብዝሒ ኣብ መርከበኛታት ወይ ድማ ፓይሎት መራሕቲ ነፈርቲ ማለት እዩ ብብዝሒ ኣንፈት ንምሕባር ዝጥቀሙላ መሳርሒት እያ ማለት እዩ። እስኪ ብግቡእ ኸ እንታይ እዩ ትርጉማ ንርአ ብሶላ እንተልና ናይ ሓደ ቦታ መኣዝን ወይ ድማ ኣንፈት ካብ ዘለኸዮ ቦታ እትሕብር መሳርሒት እያ። ብሶላ ማለት ኢናና ናይ ሓደ ቦታ መኣዝን ወይ ድማ ኣንፈት ካብ ዘለኻዮ ቦታ እትሕብር መሳርሒት እያ ንብላለና። ኣነ ኣብዛ ቆይመያ ዘለኹ ጠጠው ኢለሲ ብሶላ ንድሕር ከፊተስ እንታይ እትሕብረኒ ብሶላ እወ ናቲ ደልየ ዘለኹ ነገርስ ብየናይ መኣዝን ወይ ድማ ብየናይ ኣንፈት ኣሎ ብግቡእ እትሕብረኒ መሳርሒት እያ ማለት እዩ። ብሶላ እቶም ቀንዲ ኣርባዕተ መኣዝናት ዓለም ኣለዋ ንብላለና እቶም ሰሜን ደቡብ ምዕራብ ምብራቅ ዝበልናዮም እቶም ኣርባዕተ እዮም ቀንዲ መኣዝናት ዓለም ወይ ድማ ዓበይቲ መኣዝናት ዓለም ዝበሃሉ ንሶም ኣለዋ ንብላለና። ኩሉ ግዜ ከዓኒ እወ ንሸነኽ ሰሜን እትጥምት ቀስቲ ኣላታ ኩናት ርእሲ ኩናት ዘላታ ማለት እዩ ቀስቲ ኣላታ። እዛ ኩናት ኩሉ ግዜ ናብ ምንታይ ኣጥምት ይብለኩም ኣለኹ ናብ ሰሜን እያ ትጥምት። ጫፍ ናይታ ኩናት ከዓ ኩሉ ግዜ ፍልይ ዝበለ ሕብሪ ኣለዎ ምክንያቱ ሓባሪት ስለ ዝኾነት ንሳ ፍልይ ዝበለ ሕብሪ ኣለዎ። ንበዝሕ ግዜ ቀይሕ ወይ ሰማያዊ ይፀንሓና ግን ካብቲ ካልእ ነብሳ ፍልይ ዝበለ ሕብሪ ኣለዎ ማለት እዩ። ኣጠቃቅማ ብሶላ ከመይ እዩ? ሕጂ እዛ ብለኩም ዘለኹም ድሕር ኮይና ብሶላ እዛ ብስእሊ ክትሪእዋ ኣፅናሕኹም ድሕር ኮይና ብሶላ ሲ ኣጠቃቅማ ከመይ ክኸውን ንብላ ኣላ። ሓራይ ብሶላ ኣብ ኢድኩም ሒዝኩም ንወገን እታ ኩናት ናይ ብሶላ እተመልክት እንተጠሚትኩም ብለና ኣሎ። ኣብነት ኣነ ሕጂ ኣብ ሞባይለይ ብሶላ ኣላትኒ ሞባይለይ ብሶላ ኣላትኒናዓይ እዚኣ እታ ኣብ ሞባይለይ ዝጥቀመላ ኣነ ብሶላ እያ። እዚኣ ብሶላ እዚኣ እንታይ እያ ትሕብረኒ ዘላ ድሕሪኹም ኩሉ ግዜ እታ ቀስቲ ወይ ድማ ፍልይ ትሕብርላ እታ ርእሲ ኩናት ንብላ ዘለና እዛ ቀይሓ ሳ ከዓ ሰሜን ትሕብረኒላ ማለት እዩ። ሰሜን ብየን ከም ዘሎ ትሕብረኒላ። ስለዚ ኣነ ካብዛ ቆይመያ ዘለኹ ሰሜን ንናብዚ ወገነይ ሸነኸይ ንኢድየማነይ ወገን ከም ዘሎ ትሕብረኒላ እዚኣ ማለት እዩ። ደቡብ ከዓኒ በዚ ኣንፈት እዚ ከም ዘሎ ትሕብረኒላ። ከምቲ ኣቐዲሞ ክብለኩም ፅራሕኩም ብሶላ እንታይ እያ ትሕብረና? ኣንፈት ናይ ሓደ ቦታ ካብቲ ንስኻ ዘለኻዮ እያ።

ኣብዚኣ ኮይና ሕጂ ሰሜን በዝሎ ማለት እዩ፣ ደቡብ በዝሎ፣ ምዕራብ በዝሎ፣ ምብራቅ ከዓኒ ብድሕረያ ኣሎ ንብል ኣለና ማለት እዩ። እዚኣታ ኣነ ኣብ ሞባይል ዝጥቀመላ ብሶልያ ማለት እዩ። ኣብ ናይ ወለድኹም ሞባይላት እውን ክህልወኩም ስለ ዝኽእል ኣብ ወሪኦኹም እውን ክትኮስላ ትኽእል ኢኹም። ስለዚ ሕጂ ከመይ ጌርና ንጥቀመላ ነዚኣ ብሶላ ንርአ። ሕጂ ኣብታ ዘለኸያ ኮንካ እንተጠሚትኩም ለክም ኣሎ ብድሕሪኹም ደቡብ ይርከብለና ኣሎ። ሕጂ ግን ንመየን እዩ ዘመልክት ዘሎ? ብሶላ ሒዝኩም ንወገን እታ ኩናት ናይታ ብሶላ እተመልክተሉ እንተዳ ጠሚትኩም ልና ኣሎ። እታ ኩናት ወይ ድማ ታቐስቲ ናይታ ብሶላ ናብያ ተመልክት ኢልና ኩሉ ግዜ ናብ ሰሜን እያ ተመልክት ኢልና። ስለዚ ልክዕ ዛናተይ ብሶላ እውን እታ ቐስቲ ብቀይሕ ሕብሪ እያ ዘላ ዚ ናብያ ተመልክት ዘላ ናብ ሰሜን እያ ተመልክት ዘላ። ስለዚ ናብቲ ንሳ ተመልክተሉ ኣንፈት ተጠሚተ ብለና ኣሎ ማለት ናብዚ ክጥምት ማለት እዩ። ናብዚ እንድሕር ጠሚተ እዚ ሰሜን ይኸውን ኣሎ ማለት እዩ። ብድሕረይ ዘለኹ እንታይ ይኸውን ኣሎ ማለት እዩ? ደቡብ ይኸውን ኣሎ ማለት እዩ። በዚ ፀጋማይ ኢደይ ዘሎ ወገን ከዓ እንታይ ይኮናሉ ማለት እዩ? ምዕራብ ይኸውን ኣሎ። በዚ የማናይ ወገን ከዓ እንታይ ይኮን ኣሎ? ምብራቅ ይኸውን ኣሎ ማለት እዩ። ልክ ዓብዚ እውን ከምኡ እዩ ዝብለና ዘሎ። ስለዚ በታ ቀስቲ ተመልኪትና ናብታ ቀስቲ ትሕብረሉ መኣዝን ተጠሚትና ናብይ ጠሚትና ኣለና ማለት እዩ። ናብ ሰሜን ጠሚትና ኣለና። ናብ ሰሜን ድሕር ጠሚትካ ኣለካ ብየማንካ ምብራቅ ኣሎ፣ ብፀጋምካ ከዓ ምዕራብ ኣሎ፣ ብድሕሪካ ከዓ ደቡብ ኣሎ ማለት እዩ። ስለዚ ብከምዚ ኣገባቢና ብሶላና ንጥቀመሉ ማለት እዩ። ሓራይ እዚኣ ሓፅር ዝበለት መግለፂ እንታ ኣጠቃቅማ ብሶላ ተማሃራይ ሽደን እዛ መላመደ ክንሪያ ማለት እዩ። ኩላትና ብሓንሳብ ክንረሃዳ ማለት እዩ። ተማሃራይ ሽደን ኣብ ማእከል እዛ ደሴት ትራፊክ ይብለና ኣሎ፣ ደው ኢሉ ኣሎ። ብሶላ ኣውፅኡ ኣንፈት ምስ ተዓዘበ ድማ እቲ ቤት ንባብ ካብ ዘለዎ ኣንፈት ሰሜን ከም ዘሎ ሓበሮ ይብለና ኣሎ። ሕጂ እዚኣ እታ ደሴት ትራፊክ ትብለና ዘሎ ማለት እዩ። ሽደን ተማሃራይ ሽደን ማለት እዩ። ኣብዚኣ ጠጠው ምስ በለ ብዛ ማእከል ጠጠው ምስ በለ ብሰሉኡ መሰውፅአ ሰሜን ቤን ከም ዘሎ ሓቢራቶ፣ ሰሜን ብቤት ንባብ ዘለዎ ኣንፈት ወገን ሰሜን ኣብዚ ከም ዘሎ ተሓቢሩ ማለት እዩ። ስለዚ ሰሜን ኣብዚ ከም ዘሎ ሓቢሩ ኣሎ ማለት ንሱ ከዓ ልክዕ ኣንፈቱ ንሰሜን እንዳጠመተ እዩ ነታ ብሰሉኡ ፅዋ ማለት እዩ። ንቐፅል ሕጂ ሰሜን ንቤት ንባብ ኣሎ ንብል ኣለና። ሕጂ እዚ ተማሃራይ ከምዛ ክብለኩም ፅናሕኹ ሽደን ንድሕር ኣብዚኣ ተደኣ ጠጠው ኢሉ ንድሕር ኣሎ ኮይኑ ሽደን ኮምፓሱ መሰውፃአ ብሰልኡ መሰውፃአ ኣብ ኮምፓስ ብሶላ ከዓ ሰሜን ቤን ከም ዘሎ ሓቢራቶ፣ በዚ ናይ ቤት ንባብ ወገን ከም ዘሎ ሓቢራቶ። ስለዚ ቤት ንባብ ናይቲ ከተማ ንሰሜን ወገን ከም ዘሎ ይሕብር ኣሎ ማለት እዩ። ፅቡቅ። ስለዚ ሰሜን ንድሕር በዚ ኣሎ ኮይኑ እቶም ካልኦት ቦታታት ከመይ ጌርና ከም ንርክቦም ከዓ ንመልከት። ፅቡቅ። ተማሃራይ ሽደን ኣብ ማእከል ናይ ዝዓዲ ዘላ ደሴ ትራፊክ ኮይኑ ኮምፓስ ብሰልኡ መሰውፃ ናብቲ ሰሜን ኣንፈት ምስ ጠመተ ከዓ ብቅድሚኡ እንታይ ፀኒሕዎ? ቤት ንባብ ፀኒሕዎ። ስለዚ እቲ ቤት ንባብ ንሰሜን ኣንፈት እዩ ዝርከብ ዘሎ ማለት እዩ። ስለዚ ዝጠጠው ኢሉ ዘሎ ሽደን መስጊድ ናይቲ ዓዲሲ በየናይ መኣዝን ይርከብ እንተልና በየና ንብል መስጊድ ቤን እዩ ዘሎ። ኩሉ ግዜ ሰሜን ድሕር ብቅድሚ ኢሎ መስጊድ ቤን ኣሎ ማለት እዩ። መስጊድ ልክዕ እዚ ንድሕር መስጊድ ኮይኑ ኩሉ ግዜ ንሰሜን ድሕሎ በዚ የማናይ ወገኑ ከዓ መን ኣሎ ማለት እዩ? እዚ መስጊድ መኣዝን ዘለዎ መስጊድ ብወገን ምብራቅ ኣሎ ማለት እዩ። ሕራይ እቲ ቤት ትምህርቲ ኸ በየናይ መኣዝን ኣሎ እንተልና እዚ ሰሜን ኣሎ፣ እዚ ምብራቅ ኣሎ። ቤት ትምህርቲ ከዓ ብድሕሪ ኢሎ እንታይ ማለት እዩ? ብድሕሪ ኸዓኒ ብደቡብ ኣሎ ማለት እዩ። ደቡብ ኣሎ ንብላለና ማለት እዩ። ካልእ ቤተ ክርስትያን ናይቲ ዓዲኸ ኣብያ ኣሎ እንተልና ተማሃራይ ሽደን ብቐሊሉ ክሕብረና እዩ። ቤተክርስትያን ናይቲ ዓዲኸ ኣብያ ኣሎ፣ ሰሜን ድሕር ኣሎ ኮይኑ በዚ በዚ ምብራቅ ድሕር ኣሎ፣ በዚ ከዓ ደቡብ ድሕር ኣሎ። ቤተክርስትያን ከዓ በዚ ወገን ኣሎ። እስ ከዓ እንታይ ብየናይ መኣዝን ተባሂሉ ይፍለጥ? ብምዕራብ ሓራይ እዚኦም እቶም ኣርባዕትኦም ዓበይቲ መኣዝናት ዓለም ርኢና መልና ብብሱላ መንገዲ ጌርና ማለት እዩ። እቶም ንኣሹ መኣዝናት ዓለም ዝበሃሉ ከ ከመይ ጌርና ኢና ክንጥቀመሎም? እስኪ ከም ብሓድሽ ከንረአየ እዛ መላመዲትና ቤት ትምህርቲ ይቕሬታ ቤት ንባብ ብሰሜን ኣሎ ኢልናዮ፣ ቤት ትምህርቲ ንደቡብ ሸነኽ ኣሎ ኢልናዮ፣ መስጊድ ብምብራቅ ኣሎ ኢልና፣ ቤተክርስትያን ከዓ ብምዕራብ ሸነኽ ኣሎ ኢልና ኣለና ማለት እዩ። ስለዚ መደበር ፖሊስ ናይቲ

0: ዓድኸ ኣበይ ይርከብ እንተልና መደበር ፖሊስ ከምዚ ትሪእዎ ዘለኹም ኣብ መንጎ ሰሜንን ኣብ መንጎ ምዕራብን ይርከብ ኣሎ ማለት እዩ። ስለዚ ኣብ መንጎ ሰሜንን ምዕራብን ድሕር ኣሎ ኮይኑ ኣበይ ይርከብ ኣሎ ማለት እዩ? ሰሜናዊ ምዕራብ ይርከብ ኣሎ እንዳ ፖሊስ ማለት እዩ። መደበር ፖሊስ ብሰሜናዊ ምዕራብ ናይቲ ዓዲ ይርከብ ኣሎ ማለት እዩ። ብምቕፃል ቤት መግቢ ናይቲ ዓዲ ቤየናይ ወገን ኣሎ እንተለና እዚኣ ቤት መግቢ ዳሕሪ ኢልናዮ ኩሉ ግዜ እታ ቤት መግቢ ከበየን ሸነኽ እያ ዘላ ኣብ መንጎ ደቡብን ምዕራብን እያ ዘላ ማለት እዩ። ኣብ መንጎ ደቡብን ምዕራብን ኣላ እንተለና ከዓ ናይ ማእዘን መፀና ማለት እዩ። ደቡባዊ ምዕራብ ይመፀልና ኣሎ ማለት እዩ። ሓራይ ፍትዋ ተምሃሮ ሕጂ ተንትሪፈን ዘለዋ ንዓኹም ከም መላመዲ ኣብ ገዛኹም ምስ ወለድኹም ምስ መምሃራንኩም ምስ ብፆትኩም ኮንኩም ይሄን ይሄ እናተባሃልኩም ክትረዳድኡለን እዚአን ንዓኹም ክድፈልኩም እየ። ኣነ ግን እዚአን ንዓኹም ገዲፈ መደምደምታ ናይዚ መደብና ክገብረልኩም እየ። ሓራይ ማዕርፍታ ተምሃሮ ብሶላ ማእዝናት ዓለም እትሕብር መሳርሒት ያለና ነርና ብሶላ ማእዝናት ዓለም እትሕብር መሳርሒት ያለና ነርና ብሶላ ከዓኒ እቶም ቀንዲ ኣርባዕተ ማእዝናት ዓለም ኣለዋ እቶም ሰሜን፣ ደቡብ፣ ምዕራብ፣ ምብራቅ ንብሎም ማለት እዩ። ኩሉ ግዜ ከዓ ናብ ሰሜን እቲ ጥምት ቀስቲ ወይ ድማ ኩናት ኣላታ እንዳለና እታ ኩናት ከዓኒ ብፍልይ ዝበለ ሕብሪ ዝወቀበት እያ ኩሉ ግዜ ምክንያቱ መፍለይቲ ትኮ ማለት እዩ። ኩሉ ግዜ ንሰሜናት ጥምት እንዳለና ምሽ ፍልይ ዝበለ ሕብሪ ከዓ ዝወቀበት እያ ማለት እዩ። ብሓፈሻ ከዓ ንሕና ደቂ ሰባት ኣብ መዓልታዊ መነባብሮና እንገብሮ ምጥፈታት ብግቡእ ማእዝን እንድሕር ተረዲእና ጥራይ እዩ ክሰልጠናን ከነሰላስልን ከዓ ንኽእል ማለት እዩ። ኣብነታት ንሕሪእና ሲ ባሕረኛታት ወላ ፓይሎት መራሕቲ ነፈርቲ ማለት እየ ኩሉ ግዜ ብሶላ ተጠቂሞም እዮም ካብን ናብን ድቃሳቀሱ ማለት እዩ። ካልኦት እውን ኣለው ናብ ዝተፈላለዩ ዓዲ ንዑደት ኢልካ ንድሕር ኬትካ እውን ብሶላ ከም ወከሲ ትጥቀመሉ ኢኻ ወላ ናይ ቀደም ሰባት እውን ብከመይ መንገዲ ኢሎም እዮም ካብ ሓደ ቦታ ናብ ሓደ ቦታ ዝንቀሳቀሱ ነሮም እንድሕር ኢልና በዞም ሓበርቲ ማእዝን ተሓጊዞም እዮም ማለት እዩ። ቅድም ወላ ብሶላ ኣይት እምበር ብፀሓይ ገይሮም ናብ ዝተፈላለዩ ቦታታት ይበፅሑ ነይሮም ወላ ከዋክብቲ እውን ከም መወከሲ ይጥቀምሎም ነይሮም እዮም። እቶም ቀንዲ ሓበርቲ ማእዝን ንብሎም ዘለና ግን ፀሓይን ብሶላን እዮም። ስለዚ ኣብ መዓልታዊ ሂወትና ብግቡእ ከነሰላስል እንድሕር ኮይና ማእዝናት ክንፈልጥ ከገድሰና እዩ ማለት እዩ። ሕጂ እውን ኣነ ክፍለየኩም እየ ምስ ዳግማይ እታ ኣብዝ ሓለፈ ክላስ ዘስማዕኹኩም ግጥሚ ሕጂ እውን ዳግማይ ክደግመልኩም እየ ናይ ቢላልን ናይ ሰሜራን ማለት እዩ። ንዓ ሰሚዕኩም ኣነ ግን ክሳብ ዝረኽበኩም ኣብ ዝመፅእ ክላስ ሰናይ ናይ መፅናዕትን ናይ ምዝንጋዕን ግዜ ይግበረልኩም። ንዓ ምስ ረኣኹም ከዓ ናብ ዝቐፅል መደብ ተሰጉሩ ኢኹም። ንሕጂ ግን ቻው ፍትዋ ተምሃሮ
1: ማእዝን ማእዝን እዩ ማእዝን ዓባሪ ናይ ኣንፈት ዘርእየና መንገድና ብየን ከም ዝኸይድ
2: ብሶላን ፀሓይን ሓበርቲ ማእዝን መኾነ መማብ ዓለም እቶም ክልተን ቀንድን
1: ምብራቅ፣ ምዕራብ፣ ደቡብ፣ ሰሜን ኣርባዕተ ዓበይቲ ማእዝናት እየን።
2: ኣርባዕተ እውን ኣለዋ ንኣሽቱ ማእዝን ልክዕ ዘርኣና ኣብ መንጎ ኣብትን ኣብትን
1: ኣይ ሰሜን ኣይ ምብራቅ ሰሜናዊ ምብራቅ
2: ኣይ ሰሜን ኣይ ምዕራብ ሰሜናዊ ምዕራብ
1: ኣይ ደቡብ ኣይ ምብራቅ ደቡባዊ ምብራቅ
2: ኣይ ደቡብ ኣይ ምዕራብ ደቡባዊ ምዕራብ።

0: ማደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅ
1: ኣለም ኮማንድስ ሳልሕ
2: ኣስከ ሳዕብን
0: ማደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ መግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ኣጣሚራ
3: እዚ ትርኢ ዘይትገድፍ እየ
4: ብኢደዋኒ ንኩናት ካ እትፍቅድ ዶ መስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ከተዘምቱ ዝተሃንፀ
6: ሕማ ናይ ሰብኩ ሓሲበን ይፈልጥ ሽግር መከራ በድሕሪ ዝስሕመሎሲ
0: ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
7: ውሸጣ
0: ኣፍራይ ሚኒስትሪ ዜና ኣቕራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይረክተራት ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉር ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ

0: ኻል እንተኸቢባ ተሓድር ኣላ በዓል ሽመ እንተኸመቕ ደፎ መሬት ብፅጋባይ ትስርኒ እዮም ኢሎማ ተሰርኒቖም ባሃብቲ ወደ እንታይ እዩ ትግበሩ ንሓዋሩ
1: እንታይ ዶ ግበር እዩ እዋ ኣታ ተዕምሩኻ ክንደይ ነዊሕ እና ዘከርናዮ እምበሪ መፂ
0: ነይ በሎ
1: ጎፁ ትርሓ
0: ዕምሩ ባትሕፀር ዝሲ ከመይ ኢሉ ኸ ተታዕኒኑ ዝኸይድ ላም ዝዋሓጠ መስል ትሪኦ ዘለኻ
1: እዋ ኣይተሰጉድ እንድ
0: ሕጂ ርአ ፍፁም ሰላማ እዩ ዘለናኒ ከምዛ ዘይርእየና ርግጭና ይኸሃልፍ
1: ወይ ንስኻ ኣይ ከምዛ ክንቲቱ እንዲ ዝሓስበና ደሎ
2: መዓልኩም ዋ ኣታ መዓልኩም ብባ
0: መዓልካ ነብስኻ ኣባውፂኻያ
2: እዋ እሂ እንታይ ተረኺቡ
0: እዋ ከምዚ ተኸርቢብካያ ክትከይድ ዝፀናሕኻሲ ረጊጭና ክሓልፍ ይግዲልና
1: እንታ በዓል ዝረጊፆምኻ እንታይ ከይተርፈካ እዩ
0: ታታ ከይተርፈኒ ነቲ ነገር እዮ እምበር ናይዚኦም ሰላምታ እሞ እንታይ
2: ዋይ ኣታታ ኮይንኩም ኣታ ወይለይ የሕዋት ዶይኩና የሕዋተይ ረጊፀ ክኸይድ ዳሓርካ ሰላም ኮነ እዩ ዝሄር እዩ
1: በዓል ስኻ ጣልማየት እሞ ዝጋ ብሄር እንታይ ትፈልጥዎ
2: ዋ እንታ ወዲ ኣነ ዝጠላም ንዓይ ዝጠላም
1: እሂ ውሒድካ እተኮይኑ ክውስኸካ
2: እንታ ግደፍ ንዓይ ዝጠላም
1: ጠላም እወ
0: እንታ ታ ክትረክብ ከምዚ ጌርካ ተለኹ ሞ
2: ኣብዘይ ሰይጣን ይውዕልኩም ንታ
0: ሰላም በለና ኢና ዝበለናካ እምበር ከምዚ ጌርካ ተሰሃሎ ኢልናካ ኢና ሞ
2: ጉሉፍ ስርዓት ግበረ ልፋይ ወይ ኣነ ትካል ንዕልቲ እንታይ ይበሃል ወደ ዚ
0: ኣነ ሓወይ እንታ ድሓ እንዲኻ
1: ኣታ እንታይ ክድሕን እንታይ ደገን ይፍለይታ
0: ችድበሊ ኣታ ይግዲ ሃህንዲ ዳ ኢሉ
1: እዋ ኣይበሲዕኒ እንዲበሲዕኒ እንዲዩ
0: እስከስከስከስከ ሃህንዲ ዳ ኢሉ ወረት ሓሳኽ ኩርምትኻሲ ካብኣፍካስ በዚ እኳ ትርአ
1: ዋኣነ ሓወይ
0: እንታ ክደም እንዲ ዳ ጀሚሩ
1: እዋ እፍለጠኒ እንዲ ደሎ ሕዘለይ ሕዘለይ እልፋይ
0: የግዲ መንዳ ኣኽለኮ
2: እልፋይ ኣይትወግን ንዶ ኩላትና ኳኣሕዋት ኢና
0: ኣብ ሓውቶ ሓውኻ ዶ ከምዚ ገይሩ ስምስመካ እዩ ችለናይ ንዓናይ ምራሕ ሕጂ
2: ናበይ
0: ናምዳዳይና ግዲ እዝኒ እናማት ካልኦ ኮይካ ድኣ ናበ ከተብል ዘለኢኻ
2: እንታይ መዓት ወደ ዩዚ እንታይ ዝብለዎ መኻለፍ እዩ እልፋይ ጥፋ ቢሉ ኢልካሲ ስራሒ ከትኮን ሃድበኒ
0: ንዓናይ ዳ ምራሕ ብጠፍ ዶ እዝንልኮት እዩ
2: ኣንታ ዝግፍርሑ
0: እንታ ንዓናይ ዝባን ሕጊ ኮይና ንብለካ ዘለና
2: ወይለይ ንዑናይ በሉ ሕራይ ንዑናይ
0: ችደናይ ምራሕ
1: ሂታ ከይዱ ዶታ
3: ከይዱ እዩ ከይዱ ስማዕ ጉዳይ ግርም ጌራ እንድያ ተጠጂኣ ዘላ ኣብቲ ብፃሕ ከይብፃሕናዮ ከዓ ፍፁም ከይንለቃ
1: ትምዳ ኣበል ጉዳይ ግርም ጌርና ክንሓና ኸረኢና
3: ከመይ ዳ ገረ ወይና መዓር ገረ ወይና ጠስሚ ዳኛ በጊዕ ከይበለና ከዓ ፍፁም ከይንለቆ
1: ጃጂ ከሎ ስባ ዕፅፉ ንክሓሶ ክልተ ገረ ወይና መዓር ክልተ ገረ ወይና ጠስሚ በጊዕ ዘይኮነ ኸዓ ጣዕዋ ወይ ከዓ ኣርሒ ኢና ንብ
3: ግርም ብማዕረ እኳ ንማቐል
1: ጅኻ ጅኻ
3: ስማዕ ኣበል ኣነ ስኻ ዘዘልካያ ክደግመ እስኻ ኸ ኣነ ዘዘልክዎ ኢኻ ትደግ
1: ኣጆኻ ዝስ ዳሓን ናባይ ጥራሕ ክልእፎ ሀ ጥራሕ ንዓና
3: ድሓን ዲኻ ኸ
1: ሆይ እንታ ስኻ ኸ ደይካ ሓስሚ ኢለየ እምበር እንታይ ደገይርኒ እዩ ገንዘብ ሃብታማት ከምዚ ጌይርካ ተዘይረኽብካ ኢና በይን ክትረኽቦ ከመይ ደ ጐራሕ ኣርካ
3: ኣይ እንታ ዘንጊዕና እንታ ቐዲምና ኸይዱ ፍታንዳዳኛ ኸላግፀልናይ ንኸይድ ንስዓቦ
1: እወ እወ ንኸይድ ኣነርክቦ

0: ዓንዶም ዝመፁ ሰብ ጉዳይ ዳ የለውን ድኦም?
1: ክሳብ ሕጂሲ ዝመፁ የለውን ጎይታይ።
0: በል ዘርኣብሩኽ።
2: ኣቤት ጎይታይ።
0: ኣነ ምዞም ሽማግለታት ዓዲ ክመክር ክኸይድ እየ። ኣሸበሸብ ምድረ ወላድ ብድሕረይ ሰብ ጉዳይ ተመፁ ስምዓዮም ኢኻ። እቲ ጉዳዮም ትርንዕ ዘለቲ ኾይኑ መዓልቲ ፈሊኻ ቖፀራ ሂብካ ተፋንዎም። እቲ ጉዳይ ዘይጠቅም ትርከ ምርክ ተኾይኑ ግን ሸምጊልካን ኣዳቒስካን ስረዶም።
2: እሺ ጐይታይ፣ ከምዘልኩሞ ኽገብር እየ።
0: እሺ ትበል ካታ ማርያም ከይደበል።
2: ጸላኢኹም ኺድ፣ ብድሓን ተመለሱ ጐይታይ።
3: ሃይ ኣባታ፣ ዝባን ሕጊ ኢልኩም ከተብቆዳ ናበይ ድሕርድሕር ትብሉ?
4: ዘድሓድሕር የብልናን ህሱይ ኮይ ሒዘ ዝመፅእ ዘለኹ እምበኣር ገና ይተሰወጠካ ንዘሎ ተዓንዳፍ።
3: ድሓን ንሳኻ ሞ ክንረአ ኢና።
2: እሽታ እስከ እሽታ፣ ድሓን ዲኹም? እንታይ እምፅኢኩም?
4: ፍትሒ ደሊና ኢና መፂና። ጎይታይ ክዳን ኢና።
2: ጎይታይ ብስራሕ ምኽንያት የለውን። እንታይ ጉዳይኩም ክሰምዖሞ ዓቕመይ ዘፍቅዶ እተኮይኑ ክዳንየኩም። ልዕሊ ዓቕመይ እተኮይኑ ከዓ ቆፀራ ሂበ ከፋንወኩም እየ።
4: ሓራይ ግርም እምበኣር ሕዙ ምዝ ጽጋባ እዚ ኣብ ከብዲ ዓዲ

0: ምስ ተራኸብና ብሓደ ጉዳይ ሓደን ክልተን ንበሃል ንህልካ ኣብ ጽጋብ ተሰርኒኹ በዚ ገጅፍ ግና ኢዱ ገይሩ ሸውዓት ተጋንንቲ ስጋዕ ድረኣይዎ ግንዱዝ ንልኽኽዎ እናልካ ኸዓ ኣይርኢ ይሰምዕ ልኹኽ ኢሉኸን
1: ወይዝነይ ኣታ ገለባ ታግበሩታ
2: ዋ ሕጂ ይሰምዕን እዩ ዘሎ
0: ከማቢሉ ክሰምዕ ከም ዝሰምዐ ገይሩ ዶ ሰምሲሙ ወይ እንኳዕ ኩሉፋ ኣይበለና
2: እዩ ሽሞንዲ ሓቁ ድዩ
3: ወ ምሄር ተጋኒና እምበር ጠላ ምስ

0: ይብለካን? ንምንታይ ጠላም ይብለን ይብለካሎ?
1: ወይ ሪኡኹም ጎይታይ፣ ኣነ ጠላም ዘልክዎ ዓመት ገብር ክሸቃ ቅደል እሞ ኣለቅሓኒ ኣነ ድማ ዕፅፊ ገይረ ክመልሰልካ ኣይልኒ። ኣነ ድማ ሰለስተ ማላውቲ ሂበዮ ከብቅዕ፣ ንሱ ግና ክንዲ ድመልሰላ ይጠሊምኒ።
2: እግዚኦ!
1: ልዕሊ ዝዛዓቢ ጥልመት ሃሎ ዲ ጎይታይ?
2: የለን ካብ ዝዓቢ ጥልመት ዳእታይ ክህሉ ወይለ ማራይ ዝባ ኮነ ኢልካ ኢኻ ፅርደይ ኮንካ ዘለኻ ኣንታ ሓራፊትሎ
3: ዋ ሓንሳብ እስከ ንሕና እኮ ወስ ዘይኮነስ መልሲ ኢና ንደል ዘለና ይብለካ ኣሎ።
2: ሓሶት ውፁእ ሓሶት! አንታ ጥዑምጥዑም እምበር ጥዕምኩም ሸቂልኩም ዘይትበልዑ
0: ናይ ሸቕሊ ምልከተካኒ ንዓኸ
3: እሂ ማሕራይ ሓሶት ብለካ ኣሎ።
1: እዋይ እዋይ እዋይ ጥልመት ኣተግደፋይትኸሓት ለኪ ምካ ክጠፊ እዩ። በል በል ፍቶ ፅላእ እንኳዕ ዳ ኣብ ቅድሚ ሰብ ኣለቋሓኩኻ እምበር በፍንጫ ከይፈተኻ ክትመልሰኒ ኢኻ።
0: አንታ ንስኻ ግዳ ነዚ ተኽላ እዚ ካብ ተለቅሕ ንጥዑ ሰብ ዘይተለቅ
1: እታ ሰብ እምበር እሞ ተኽላ ዶ መሲልኒ እዩ።
2: ኣፍኩም ንጓም ግበርሉ ኣፍኩም ንጓም ግበርሉ ፅባሕ ግድሓት ማንታ ክዛርበኩም እየ ሽመንዲ ክትርኢኒ ኢኹም
0: ንርኢ ገንዘብ እንዳማትካ ዘሚትካን እዝኒ እንዳማትካ በሲዕኻ ተኸይድካ ኸዓ ኣይተወልድና ክትፈልጥ
3: ሓንሳብ እስከ ሓንሳብ ማሕራይ ኣቐድማ ኣቢልካ ክትዛረብ ከለኻ እዚ ኩሉ ክግበር እንከሎ ንቋዕ በይነይ ኣይነበርኩ ኢልካ ነይርካ። ምስክር ኣለካ ድ መን እዩ ምስክርካ? ምስክር ኣለካ ድዩ መን እዩ ምስክርካ? ያ ምስክር ደለካ እዩ።
1: ናይ ምንታይ ምስጢር?
0: ኣታ ምስጢር ኣይበለካን ምስክር ዚ ኣለካ ዶ ብለካ ኣሎ።
1: ምስክር ዲኹም ዳልኩም እወ እወ ኣይዓወረ ኣይፀመመ ኣነ የ ፀሚመ እምበር እናሃ እንዶ ኣልፋይ
0: እወ እናርኣኹ እናሰማዕኹ ሰለስተ ለማውቲ ሂቡ
2: ስድበሊ ንስኹም ዳ ፀሚድኩምለይ ዲኹም ዘለኹም
0: ሞት ትፃመትካ
2: ሞት
0: እወ
3: እሽታ እስከ እሽታ እዚ ቤት ደግያት እኮ መሸማገል እምበር መቋየቑ ይኮነ
0: ኣቁኹም ጎይታ ቁሩብ ንህር ኢልና
3: ጉዳይኩም መመሊሱ ይተርር ኣሎ። ልዕሊ ዓቕመይ ስለ ዝኾነ ኸዓ ቈፀራ ሂበ ኸፋንወኩም እዩ።
0: ግርም
3: ሕዙ በሉ
0: ሕጅና ጐይታይ
3: ካብዛሎም ምዕልቲ ድሮ ስላሴ ከተፍ ትብሉ።
0: ግርም ስላሴና ግበሮ
3: ሽዑ ጐይታይ ዘሉ ኽብልኹም እዮም ወድሓንኩም
0: ድሓን ሃብኩም ጐይታይ ብሩኽ መዓልቲ ጥዑም ካኣፍርዶም
4: ብሩኽ መዓልቲ።
2: እዋይ ጸለመ እወይ ጸለመ
0: ጸለመ ጸለመ ይትበል ጸላም ተኸደን
2: ዋ ተሓጓሙ ኩሉ ዝተሓዝ ጠርጥ ኣንታ ንስኻ ክንታይ ሓበጠካ
0: ከመ ቢልካ ዲኻ ሰምሲምካያ ዘለኻ
2: እሞ ባጅ ጎደኑ ዝሓሰወ በርቂ ገይሩ ፍንቅል ይብሎ ፈጋዕ ኣብሎ እንቆሶ ኣብሎ በስማም ወሉ መንፈስ ቅዱስ እዝጊዮ እዝጊዮ
5: ወለ ሂታ እንታይ ረኺብኩም እንታይ እዚ ኩሉ ተዕታ
4: ወይ እስነ
0: ኣያ ሳንቸል ንህልካ ምዝ ፅጋባ ቅሩብ ተሰሓሒብ ናብ ዝንዳዳይና ፀኒሕና
5: ሃየ
0: ካብ ማሕራይ ተለክሖ ገንዘብ ክንዲ ቐኒየለ ኢሉ ዝመልስ ንእልካ ኣብ ፅጋብ ተሰርኒቑ ንዒቕና ብዝኸዶ ወስና በለኸ
5: ክሳብ ሽዑ ግና መን ይ ዓማፂ መን ይቑኑዕ ካብ ዓዲ ዝምስጠር ስለ ዘየለ ዝበደለ ወገን ይቕሬታ ክብል እየ ዝምሕፀነኩም ሓደ ድማ ወስ ከይብል እግዝተኩም ኣለኹ።
4: ድሓና ያ ሳንቸኤል በትሪ ሓቂ ዝተቐጥል እምበር ኣይትስበር ንግዲ
5: ድሓን ድሓን ዞም ደቀይ ኪዱ በሉ ኪዱ ሽመንዲ ንዕዳ በዚ ንስኻስ
0: ኣንታ ዓርከይ ኣያ ሳንቺኤልሲ ገለ ክመክሮ እዩ ክግርሖ እዩ
6: እወ ኣይተዋሓጠትለይ ምስ ምኸስ እንታይ ግድኻ ግን ኣይሰብ እዩ
4: እምቧዕ እንታይ ይበሃል እዚ ዘይሓሰብካ ይረኸባይ መርገማ ይምረቓ
5: ኣይተንፅርፅር ኣይተንፅርፅር እንዶ ሽመንዲ
4: ወይለይ ከመይ ዘየ ንፀፅር ኣያ ሳንቸኤል ኣነ ንመርዓ ክገብር ይሸባሸብ ንሶም ድማ ብዘይዋዓርኮ ሽመይ ከጸልቡኒ
5: ደሓን ደሓን ሽመንዲ መብዛሕትና ቁንዓት ለባማትን ፃዕረኛታትን እኳ እንተኾንና እሽር ካባና ግን ዓያሹን ሓሳዳትን ዳኣ በይ ክሰኣኑ ኲላትና ቕንዓት እንተንኸውን ደኣ ምድሪ ዓለምና ገነት እንደሚኾነትን
4: እሞ እንታይ እንታይ ስ ዘይገበርኩ እንታይ እየ ክገብር
5: ትገብረ ዶ ዘልኩኻ እንተሰሚዕኻኒ ደኣ እመነሉ
4: እመነሎ ህዋ ኣያ ሳንቸኤል ከያምን ኩሎ እንኳ ኣብ ማእከል ዓዲ ሽመይ ዝብሉሉኒ ዘለዉ ሲ እንታይ ኣሚነሎም ደኣ መፍቶ ማሕራይ ንልፋይን ክኸውን
5: ኣይትኸውንን ኢኻ ዋሓጠኒን ዶ
4: ሕረይ እስከ ውሒጠካ
5: ግርም ኣይትፀገሙ ተጸጊመ ተለቂሐሉ በል ከይመልሰሉ ድማ ኸሲረ ገንዘብ ተወዲእኒ ሕጂ ግና ኣቋፅሪ ንገንዘብ ይሒዘሉ ክመጽእ በል ሽዑ ኣነ ዝገብሩ ኣለኒ
4: እዋ ዳሓርከ
5: ዳሓር ዳሓር ነይትበል ሽመንዲ ቀንዲ ማኻር ደጊያት ምዃነ ይኮ ዘንጊዕኻ ዳሓር ዳኣ ዝገብሩ ኣለኒ እናበልኩኻ
4: ድዕ መቸም ኣያ ሳንቸኤል ኮንካ ንምበር እዚኣ ሲ ከባድ እያ

0: ድሓን ድሓን ሽሙንዲ ሰብን እዚ ግን ዝምስክረልካ ጭዋ ምዃንኳ እንተ ዘይፈልጥ ዶ ጎንኻ ምዃንኩ ውኢል ኣነ ሳንቸል ኣነ ኸዓ ፍጢር ክብል ደድሕሪ ሓቂ ምኻድ እየ ዝብርሃኒ ኣብ መጻኢ ድማ እናተማኸርና ግርም ጌርና እዚ ጉዳይ ክንሪኦ ኢና
1: ክብራሃበለ ኢድሓን ኣምላኽካ ይሓግዝካ ያ ሳንቸል
0: ንዓና ይበል ንዓና ይበል ዝወደይ ግልል ንበል

0: በሉ ጉዳይኩም ተመልክተይ ኣለኹ። ማሕራይ ኣለቂሐዮ ባህላይ፣ ሽመንዲ ኸዓይ ተለቃሕኹም ባህላይ ኻሞ። ሽመንዲ ኣብ ቃልካዶ ጸኒዕኻ ኣለኻ?
1: ኣይፋሉን ጐይታይ፣ ኣብ መንገዲ ጸኒሑ ስለ ዝኸተረኒ። ኣነ ድማ ቅሒረ ኣሊለ ኢለ ነይረ። ናይ ነገር ነጋዳይ ከሲበ ኸኽስቦ ኢለ ኣብ እግሩ ወዲቐ ኣለቅሐኒ ኢለ እዮ። ንሱ ድማ ለቂሕኒ። ሕጂ ግና ዝሓለፈ ጌጋ ኣክል ዕዳይ ክኸፍል እየ ጐይታይ።
0: ግርም፣ ብጌጋኻ ምእማንካ ጽቡቕ እዩ። እሞኸ ሒዝካሉ ዶ መጺኻ ኣለኻ?
1: ኣይፋሉ ጐይታይ።
0: እሂ
1: ቅድሚ ሕጂ ሰለስተ ሳዕ መጽአ ስለ ዝሳንኮ ናብ ካልእ መዓላ ውዒለ እዩ። ሕጂ ድማ ቆፅረ ሃቡኑ ጐይታይ ከምጸሉ እየ።
2: ጐይታይ ኣሽከዓልል ኢደሎ ይላጋጺ ኢደሎ ጐይታይ ዝላጋጺው ዓገበሉለይ።
0: እሽታ እሽታ እስከ እቲ ዝዓበየ ነገር ሽመንዲ ምእማኑን ምንስሑን እዩ። ካብ ኣመነ ኸዓ ገንዘብካ ናበይ ከይከደካ። ንስኻ ግን ክትሰኣን ኣይግባኣካን እዩ። ማሕራይ ንምንታይ ኢኻ ትሰኣን?
3: ዘይሰኣነኒ ዘይሰኣነኒ ጐይታይ ኣይሰኣነኒ ንብለኩም ኣለኹ።
0: ኣልዕላብ ኢሉ ማሕራይ ኲላትና ኸም ንፈልጠካ ዓድሎ እናበሉኻ በረኻ ትጸንሕ፣ በረኻሎ እናበሉኻ ኸተማ ትጸንሕ ሰብ ስለ ዝኾንካ። ስለዚ በቲ ንዓይ ዝርዳእኒ ዘሎ ክህበካ ኢሉ እንተመጸ ይስእነካ ምህላዊ እዩ።
3: ኣይሰኣነኒን ጐይታይ ደይሰኣነኒ ከመይ ኣቢልኩም ነዚ ተኣምንዎ?
4: መዓዝ ምስ መጸ እዩ ምኽስእኖ?
0: ማሕራይ ምስቲ ንፈልጠካ ፍቐዱ ኾለል ትብል ምዃንካ ሽመንዲ ስኢነዮ እንተበለ እውን ካብ ከይንኣምኖ ኽንኣምኖ ስለ ዝቐርበና ውሳኔና ኽንህብ ኢና። ሽመንዲ ዝተደቃሕኻዮ ዕዳ ሒዝካ ኣብ መወዳእታ ናይ ዝወርሒ ኣብዚ ትቐርብ።
1: እሺ ጐይታይ።
0: ማሕራይ ከዓ ለቓሕኻ ኽሳብ እትረክብ ከይትሰኣን ምእንቲ ተሓይርካ ኽትጸንሕ ኢኻ።
3: ማሕዩር ህዋ
4: ህዋ
3: ጐይታይ ዋ ከመይ ከመይ ድኸውን ደሎ ዝጉዳይ ኣነ ኽንዲዘለቃሕኩስ ኣነ ገበነኛ ተቖፂረሲ ኣነ መሓይር ክጸንሕ ህዋ ከመይ ዝኸውን ደሎ ምርዳእ እኳ ኣብና
4: ዘገርም ኮይ ጐይታይ በዳሊ ዘይኮነ ንሕየር።
0: ስርዓት ስርዓት ግበር ዘረኣብሩኽ።
5: ኣቤት ጐይታይ።
0: ቅፍዶ
5: ናሃለፍ
3: ዋ እቶም ሰባት ዋ ከመይ ከመይ እዩ ዝጉዳይ
4: እንደ እንታይ ሞ ክንብል ኢና። ነገሩ እኮ ድንግርግር ኢልና ጐይታይ።
0: እልፋይ ተሓዋዊሱ እኳ ኸውን ይኽእል እዩ። መፈጸምቱ ኽትሪኢ ግን ዓቕሊ ኸድልየካ እዩ። እንተ ሽመንዲ ግን ንስኻን ዕዳኻና መወዳእታ ናይ ዝወርሒ እዚ ከም ትርከብ።
1: እሺ ጐይታይ።
0: ወደሓንኩም
4: ድሓና።

0: ኣትን ኣዳነይ እንታይ ንፋስ ኢዳ ድነፍስ ዘሎ?
1: ብዛዕባ ምንታይ ይኸን?
0: እዋ ብዛዕባ ሽመንድኻ ማሕራይ ተለቂሑ ጠሊሞዎ ዝበሃል ዘሎ እምበር
1: ብዛዕባኡ ድኸን እንድዒ ንኣዳን ጎረሞ እዩ
0: ወይ ለከ ተኾንክ ንዳኣት ምስጢራለይ ሽመንዲ ኮባይቱ ኣሚኒ እዩ ዝበሃል ዘሎ።
1: ንስስ ኣሚኑ ተባሂሉ እንተ ኣነ ግን ኣይኣመንኩን። ምውሓጥ ኣብኒ እዩ ዘሎ ዳነይ።
0: ኣይ ንስኽን ድሮ ከዓ እምበኣር ናይ ስጋ ኮይኑክን መን እሞ ዘይዕደ ዘይዕደስ ዕደ እኳ ዝበሃል ቅሩብሲ ትምጥላሚ ይፎቅ
1: ሓዛ ንባ ዳነይ እንታይ ስኢን እዩ ሙክዕደ እሞ ድማ ካብ ማሕራይ ዘይመስል
0: ደሓን ፅባሕ ኩያታ ምዕልቲ ፍርዲ ሽመንዲ ዕድኡ ድዩ ክመልስ ወይ ሳብታ ማሕራይ ተዳጊንዋ ዘሎ እዩ ክዳጎን ፅባሓ ክትፍለጥ ኣዳነየ።
1: ደሓን ፅባሕካ ፅባሕና ይግበራ ስላሴ ከዓ ንሓቀይና ይረአዩ ንዓናይ ደኣ

0: መፂኹም ዶ ኩልኹም?
1: ዎ ጎይታይ።
0: በሉ ብሩኽ መዓልቲ ግበሮ።
2: ኣሜን ኣሜን።
0: ዓስከር።
3: ኣቤት ጎይታይ።
0: ኣምፃዮ ስከን ማሕራይ። ማሕራይ፣ ጉዳይካ ሕፅር ኣቢልካ ተዛረብ።
4: እሺ ክብረት ሃበለይ ጎይታይ። እዝጊሄረ ርኢኹ ኣነ መሓይር ልዕሊ ወርሒ ብቁንጭ እንትኳንን ዝተረፈኒ የብለይን። ሕጂ ከዓ ሽመን ድኻም መፀ ገንዘበይን ፍታሓን ክትህውኒ እምሕፀነኩም ኣለኹ ጎይታይ፣ እልምን ኣለኹ።
0: ብዛዕባ እቲ ሕሰብ ማሕዩር ዝተዛረብካዮ ማሕዩር ቤት ሕፁኖት ኣይኮነን። መናግርትኻ ካብ ኣስመራ ከይመፀ ስኢነዮዎ ይብል ከይህሉ ንመመኽነይታ ዝኸውን ነቓ ከይንገድፍ ኢልና ኢና ቐፊድናካ ነርና። ሕጂ ግን ሽመንዲ እንታይ ትብሎ ኣለካ? ገንዘቡ ምፂኻሉ ዶ?
5: ጎይታይ፣ ነዛ መዓልቲ ቆፀራ ኸኽብር ኢለ መፅ እምበር ገንዘባይ ተመላእኹን
4: ዋ ሃታ ዘይሰምዐ ባብለይኒታ
5: ናይ ነገር ነጋዳይ ገንዘበይ ንብረት ምስ ገዛእኽዎ ምሻጥ ኣብይኒ ሒዝኒ ጎይታይ። ሕጂ ግና ተወሳኺ መዓልቲ ቁፀርኒ እሞ ኣብታ ዝበልኩምኒ ከምፀሉ እየ።
3: ዋ ብዕጂ ከዓ ተወሳኺ ደሊኻ?
4: ዋይ ወይ ኣነ ቁርስስ ወይ ኣነ ቁርስስ ሕጂ ከዓ ጥራሕ ኢድ ይመፅ ዋ ጎይታይ እሞ ሒዘይ መፅ ኹን ካበለ ዋ እንታይ ፍታሕ ክትገብሩለይ ፍታሕ ክግበሩለይ ጎይታይ።
0: ሽመንዲ ክንደይ መዓልቲ ኣኽለካ?
5: ዋ ብሓን ሰለስተ ወርሒ ኣኽለኒ እዩ።
3: ገደደ
4: በስመ ኣብ ወንፈስ ቅዱስ ሕጂ ከዓ ሰለስተ ወርሒ ብሕጂ ከዓ ሰለስተ ወርሒ ዋ ጎይታይ ዝላጋጭ እዩ ጎይታይ ዝሕጭጭደሎ ዋ ኣስተውዕሉሉ ጎይታይ።
0: ግደፍ ደኣ ናብሩ ባዕሉ እዩ ዝፈልጣ። ከምኡ ይትበል ማሕራይ፣ ኣምፃኣሉ እምበር ተሓነቐሉ ንብለሉ ግዜ ከዓ ኣኸለን።
5: እዝግዛረበኩም ጎይታይ። ዘይኣነሲ ስኢነ እምበር ፈትየ መዓስ ኮይነ ገጽ ሰብ ረመፅ እንዳኣሉ ኣንታ ማሕራይ ተጸምመኒ ዶ። ሰለስተ ወርሒ እኮ ድቅሲ ኢካ ትስያ ከም ጸልካየ።
4: ኣፍካ ሕዚ ስኻ ኣፍካ ሕዚ ምሳኻ ዘዛረበ ይብለ
3: ኣብ ዝነአካ ጨለ ዘረባ ክንደይ ካ ትኽእለሉ?
0: እሽታ ያዕያዓይ ትበሉ
4: እሞ ሕራይ ጎይታይ፣ ካብ ፍቓትኩም ኣይወፅእን እየ። የግዳ ገንዘበይ ክሳብ ዘምፃለይ ኣነ ካብዚ ማሓይሩ ወፅአ ኣብ ገዛይ ክፀንሕ ጉዳይ ብደገ ኮይነ ክከታተል ኣፍቅዱለይ።
0: መንበለ ሰለስተ ወርሒ እኮ ናይ መወዳእታ ቆፀራ እምበር ኣብ መንጎ ገንዘብ ተረኺቡ ኮ ከምፃልካ እዩ ገሽካ ተፀናሕኻ ኸ
4: ኣይቀይሽን። እንታይ ኣምሲ ኢለ ክገይሽ ኣይቀይሽን እየ ጎይታይ።
0: ኣይፋሉን ኣብዚ ሳልስ እንታይ የጋጥም እንታይ ትፈልጥ? ቀብሪ ኣሎ መርዓ ኣሎ ካልእ እውን ኣሎ።
4: እሞ ኣነ ኣይቀይሽን እየ ዋላ ቀብሪ ኾነ መርዓ ኾነ ተንከስ ኢለ ካብዛ ዓደ ይወፅእኒ እጋራይ ዝሰበራ ኸ ነብለኩም ኣለኹ።
0: ግደፍ ደኣ ከምኡ ዶ ይበሃል እዩ ዘረባ ዓሻ? ቀብርን መርዓን መናብርትና እዮም፣ ከመይ ጌርካ ክትተርፍ ክትገይሽ ኢኻ?
4: ኣይገይሽን እየ ኣይገይሽን እየ ኣቶም ሰባት ኣይገይሽን እየ።
0: መንበለካ ስለዚ ሽመንዲ ነስመራኻ ማሕራይ ከዓ ናብ ታማሓዩርካ
4: ዋ ኣቶም ሰባት ትሚኢልኩም ዲኹም ትሰምዑ? ኣነ ብደል ኣለኹ ተጎፍዑለ ተጎፍዑለይ በጃኻትኩ።
6: እንታይ እሞ ክንብል ኢና? ነገር እኮ ሕንቅል ሕንቅል እንታይ ኮይኑና
7: ዋ ዘይትፅመም ማሕራ
4: ተፀመም ተፀመም ካብዚ ንላዕሊ ምፅማም ሞ ጥራህ እያ ሳንቸአል ሬሳ እየ ካብዚ ክወፅእ ዋ እንታይ ትበለ ስጊንጠር እዚ
7: እሞ ይብሉካ ኣለዉ ጎይታ።
4: እሞ እሞ ኣነ ደቂመ ሕጂ ካብዚ ሕየር ገንዘብ ፅባሕ ንጎ ሰሪሐ ደምፆ እዩ ኣነ ህወተየ ፅባሕ ንጎ ዘይረኽባ። ስለዚ ኣነ ነዚ ሰብ እዚ ተዓሪፍ ኣይደልየሉ ሕርካም ኣይደልየሉ ምሕረየ ኣሎ ክብለኩም ኣለኹ ምሕረየ እየ።
5: ኣይትምሕረንን ኢኻ ኣነስ ከም ፀልካየ
4: እሞ ምሕረካ ኣለኹ እናበልኩኻ።
5: ኣይትምሕረንን ኢኻ ዘይናትካ ገንዘብ ነቲ ናትካ ለኪሙልካ ስለ ዝጠፍእ ኣነ ድማ ዘይገንዘበይ ኣየድልየንን እዩ ከም ፀልካየ ክህበካየ
4: እሞ ኣነ ምሕረካ ኣለኹ ሽፋ ክበረልካ ምሕረካየ እናበልኩ
5: ኣነ ከ ኣይትምሕረንን ኢኻ ብለካ ኣለኹ።
4: ኣቱም ጎይታይ ረእለይ ባኩሉ ወየኮ ኮይኑኒ ኣነ ብገዛ ገንዘበይ ክምሕረ ክእልለ
0: ሓቁይ ሽመንዲ ዘይገንዘብካ ለካሚኻ እዩ ብኻልእ ሸነኽ ድማ ንኻልኦት መታለልቲ ዕድል መሃብ እዩ። ስለዚ ድሕሪ ሰለስተ ወርሒ ጥራሕ የራኽበና። ዓስከር።
3: ኣቤት ጎይታይ።
0: ኣብታ ዝነበረ ምለሶ
4: ዋ በጫኹም ምሕረት ሃቡኒ ብሚካኤል ዓድና ብማርያም ብኺናደ ምሕረት ብባእታ ማርያም ብልደት ኣብለኩም ኣለኹ በጫኹም መሓርኒ እዚ መሓርኩም መሓርኒ።
0: ኣብታ ዝነበረ ምለስዎ ከምቲ ልሙዳ ተሓሕዛ ጌርኩም ከዓ ሓዝዎ
4: ዋ በሉ ሓንሳብ ሓንሳብ ስምዑኒ ክናዘዝ ኣቲ ሓንሳብ ስምዑኒ ክናዘዝ
6: እንታ እንታይ ወሪድካ ዘይትፅመም ሰብኣይ ደይኮንካ
4: ዘይትፅመም ዝነበርኩ ኮብዓለ እዩ ድፈልጣ ሓቂኻ ንስኻ ዳ እንታይ ዶ ኮንካ ኢኻ ኣታ በጃኹም ስምዑና ክንናዘዝ በጃኹም ስምዑና
0: በለስካ ሕራይ ተናዘዝ
4: ሕራይ ትበልኩም ማርያም ጎይታይ ኣነ ሰይጣን እዩ ሰሪርኒ ሕማቅ መዓልቲ ውዒለ ኣነን ሽመንዲ ዓርከይን ጥራይ እግርና ቀዳጢ ቢቆ ተኸዲና ዓብና ክንስና ሽመንዲ ዘይከምከማና ፃዕራም ስለ ዝኾነ ፅዒሩ ልዕልና ልዕሊ መዛኑ ኣሓዲሩ نحنا خا هم وصيرنا حلفنا عندنا حسب بحسدنا بقنن لبنا يعويرنا انا الفاين سيد انا حدي روح ما حسابات حسبنا زي لك حنايو يعنتنا بيچوت.

0: ዓፂምና ተማጊትናዮ ሽመንዲ ቅድም ምፅዓሩ ሎሙ ድማ ብኣእምሩ በሊፁና ዘይለቃሕክዎ ተለቀሐ ኢሉ ኣላጊጩልና ስሕታን መዓልቲ ውዒልና ጎይታይ ይቕረበሉና ጎይታይ
1: ናይ ባሓቂ ኣየለቃሕ
0: ካበይ ኣምፅ ኸለቅሖ ዘይለቃሕክዎ ኣይለቃሕክዎን ጎይታይ
1: እልፋይ ሕጂ ኮነን ርእስኻ ሓኽፍ ሓኽፍ ሕጂ ኸ እንታይ ትብል
2: እንታይ ሞ ክብል እየ ኩሉ ድሕንኽ እዩ ካብ ቅነ ተበጊሸ ብዙሕ ነገር ይኣብሸ ኣይተሓዙለይ ጎይታይ ይቕረበሉለይ ከዓ ዓድና
1: እልፋይ ብሓሶት ትምስክር ከም ዝነበርካ ግርም ጌርና ኢና ንፈልጥ እምበኣረይ ማሕራይን እልፋይን በዚ ዝፈጸምኩምዎ ተግባራት ጥፋእተኛታት ኮንኩም ተረኺብኩም ኣለኹም በዚ መሰረት ከዓ ውሳኔና ክንህብ ኢና ማሕራይ ብዝፈጸምካዮ በደል ብምጥዓስካን ንዓዲ ይቕሬታ ብምሕታትካን በቲ ዝተኣሰርካዮ እኹል ኮይኑ ክትፋኖ ኣብ ርእሲኡ ንሓደ ዓመት ዝጸንሕ ድንክል ኣብ ዝባን ከዓ ኣቐሚጥና ኣሎና እልፋይ ከዓ ኣልዕል ኣቢልካ ብሓሶት ብምምስካርካ መቕጻዕቲ ክሳብ ዓዲ ኣኽለካ ትብለካ ኣብ ምትካልን ሓለዋ ኣግራብን ክትዋፈር ተወሲኑ ኣሎ ወደ ሓንኩም ወዲእ ኣለኹ
0: ክብረት ሃበለይ ጐይታይ ክብረት ሃበለይ ዓድና
1: ሳንቸል ከዓ እቕረቕረ ባህሎም እሺ ጐይታ

ሰላምታና ተቐበሉ ፈነወየር ቲቪ ኣብ ምክትታል ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፍርቓን ኣኺሉ ንሎሚ ረቡዕ 14 ጥቅምቲ ዝተዳለወ ሃገራውን ኣሃገራውን ዜናታት ሒዝናልኩም ቀሪብና ኣሎና ንምክ

0: ታልኩም ብክብሪ ዝዕድም እስቴፋኖስ ግርማይ ብቐንዲ ኣርስተ ዜና ይፍለም። ኣብ ኣኦርደት ኣብ ስርዓተ ምዘና ዘተኮረ ስልጠና ንመምህራን ተዋሂቦም። ኣብ ንኡ ዞባ ባፅዕ ብቕዓትን ደረጃን ትምህርቲ ንምብራኽ ሓበራዊ ፃዕሪ ከም ዘድሊ መዘኻኸሪ ቀሪቦም። ኣብ ንኡ ዞባ ደቂ ኣምሓረ ኣብነታውያን መምህራንን ርእሰ መምህራንን ተሸሊሞም። ቻይናን ቦትስዋናን ንክልተኣዊ ዝምድንአን ናብ ኣጠቓላሊ እስትራቴጂካዊ ምሕዝነት ክብ ከም ዘበልኦ ኣነፂራን። ኤውሮጳዊ ሕብረት ኣብ ዝሓለፈ 9 ኣዋርሕ ጥራይ ልዕሊ 21 ቢልዮን ዶላር ዝዋግኡ ባህርያዊ ጋዝ ሩዝያ ከም ዝዓደገ ገሊፆም። ፓኪስታን ብውሽጣዊ ዓቕማ ዝማዕበለቶ ልዕሊ ፍጥነት ድምፂ ዝውንጨፍ ሚሳይል ከም ዝፈተነት ሓቢራ። ዝርዝር ዜና ብጨንፈር ሚኒስትሪ ትምህርቲ ዞባ ጋሽ ባርካ ዝተወደበ ኣብ ስርዓተ ምዘና ዘተኮረ ስልጠና ብ11 ጥቅምቲ ኣብ ኣቆርደት ንመምህራን ተዋሂቦም። ኣብቲ ካብ 16 ንኡስ ዞባታት ንዝተዋፅኡ 130 መምህራን ሓለፍቲ ስነ መምህርና ሱፐርቫይዘራትን ርእሰ መምህራንን ዝተዋህበ ስልጠና ምዘና ኣብ ውጥን ምህሮ ኣተራጉማ ትሕዝቶ ምዘና፣ ምዘና ንጭቡጥ ውፅኢት ምዘናን መሰረታዊ ምዕባለ ትሕዝቶን፣ ከምኡውን ግደ ምዘና ኣብ ገስጋስ ትምህርቲ ዝብሉ ዛዕባታት ቀሪቦም። ዕላማ ናይዚ ስልጠና ኩለንትናዊ ብቕዓት መምህራን ኣለሊኻ ልክዓዊ ምዘና ከም ዝሰርፅ ንምግባር፣ ከምኡ ውን ሰልጠንቲ ኣገባባት ምዘና ተረዲኦም ኣብ ተግባር ዘውዕሉሉ ባይታ ንምፍጣር ምዃኑ ኣብ ሚኒስትሪ ትምህርቲ ሓላፊ ጨንፈር ምዘና ሃገራዊ መርምራ ኣቶ ይርጋ ኣለም ተኪአን ሓላፊ ኣሃዱ ምዘና መምህር ትኩእ ተኽለ ሃይማኖትን ገሊፆም። ኣብ መወዳእታ ሓላፊ ጨንፈር ሚኒስትሪ ትምህርቲ ዘዋጋሽ ባርካ መምህር ያሲን መሓመድ ኣብ ዘመሓላለፎ መልእኽቲ እቲ ምስ ምጅማር ኣካዳምያዊ ትምህርቲ ዝተዋሃበ ስልጠና ኣብ ምምሕያሽ ብቕዓት መምህራንን መስርሕ ምምሃርን ምስትምሃርን ዘለዎ ረብሓ ኣብ ግምት ኣትዩ ናብ ኩሎም መምህራንን ኣብያተ ትምህርትን ንምስራፁ ከም ዝሰርሕ ብምጥቃስ ሱፐርቫይዘራት ዕቱብ ምክትታል ክገብሩን ተግባራውነቱ ተረጋጊፁ ውፅኢቱ ክግምገምን ኣተሓሳሲቦም። ኣብ ንኡስ ዞባ ባፅዕ ብቕዓትን ደረጃን ትምህርቲ ንምብራኽ ሓበራዊ ፃዕሊ ክሕይል መዘኻኸር ቀሪቦም። ወኪል ኤሪና ኢብራሂም ዑመር ብመልክዕ ፀብጻብ ዘዳለዎ ትሕዝቶ ኣሎ ያቆብ ገብረትንሳይ ክቕርቦ እዩ።
1: ኩለንትናዊ ብቕዓትን ደረጃን ትምህርቲ ብሓፈሻ ናይ ማእከላይ ደረጃ ከዓ ብፍላይ ንምብራኽ ሓበራዊ ፃዕሪ ከም ዘድሊ ውፅኢት ሃገራዊ ምርምራ ሻምናይ ክፍሊ ኣብ ንኡስ ዞባ ባፅዕ ንምግምጋም ብ12 ጥቅምቲ ኣብ ዝተቓንዐ ኣኼባ መዘኻኽሪ ቀሪቡ። ኣብቲ ርእሰ መምህራን ሱፐርቫይዘራት ኣመሓደርትን ወለድን ዝተሳተፍዎ ኣኼባ ሓላፊ ትምህርቲ መምህር እስማዒል ሳልሕ ብቕዓትን ደረጃን ተምሃሮ ከም ንምባል መምህራን ምስ ኣመሓደርትን ዓበይቲ ዓድን ተዋሂዶም ዕቱብ ፃዕሪ የካይዱ ከም ዘለዉ ኣብሪሁ። ርእሰ መምህራን ኣብ ዘቕረብዎ ፀብጻባት ብቕዓትን ውፅኢትን ተምሃሮ በብኸባቢኡ ብብዙሕ ምኽንያታት ከም ዝፈላለ ብምሕባር ብኩራት ኣብ ተምሃሮን መምህራንን ልሕሉሕ ምክእታል ወለዲ ከምኡውን ሸለልትነት ተምሃሮ ኣብ ማኣዲ ትምህርቲ ካብቶም ቀንዲ ጠንቂ ትሑት ውፅኢት ከም ዝኾኑ ገሊፆም። ኣብ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ሓላፊ ኣህዱ መሰረታዊ ትምህርቲ መምህር ዓሊ ኣሕመድ ብወገኑ ፅፈትን ብቕዓትን ትምህርትን ምሕያል ዝግበር ፃዕሪ ናይ ኣብያተ ትምህርትን መምህራንን ጥራይ ዝግደፍ ስለ ዘይኮነ ተረናበርክቶን መላእ ሕብረተሰብ ብሓፈሻ ወለድን ኣመሓደርትን ድማ ብፍላይ ወሳኒ ከም ዝኾነ ሓቢሩ። ተሳተፍቲ ኣብ ዝቐረበ ፀብጻባት ዓሚቕ ክትዕ ድሕሪ ምክያድ እርጋን ኣብያተ ትምህርትን ሕፅረት መምሃሪ መጻሕፍትን ካብቶም ንኣካዳምያዊ ንጥፈታት ብኣሉታት ጸልዉ ዘለዉ ስለ ዝኾኑ ቈላሕታ ክወሃቦም ተማሕጺኖም። ኣብ መሓዳሪ ከተማ ባፅዕ ኣቶ ሃይለ ኣስፋ ኣብ ዝሃቦ መዛዝም ቓል እቲ ገምጋም ዘሎ ብልጫታትን ድኻማትን ብምልላይ ቁልጡፍ ፍታሕ ንምንድዳይ ዝድረኽ ከም ዝኾነ ብምብራህ ተረናበርክቶን ሕብረተሰብ መሻርክቲ ኣካላትን ክዓዝዝ ጸዊዑ። ብኻልእ ወገን ቤት ጽሕፈት ትምህርቲ ኣብ ንኡስ ዞባ ባፅዕ ተኣታትዩ ምስ ዘሎ ሓድሽ ኣገባብ ምዘና ተምሃሮ ዘላለ ርክብ ብ10 ጥቅምቲ ምስ ሱፐርቫይዘራት ርእሰ መምህራንን ኣመሓደርትን ከም ዘካየደ ወኪል ኤሪና ሓቢሩ።
0: ቤት ፅሕፈት ትምህርቲ ንኡዞባ ደቂ ኣምሓረ ብምኽንያት ምጅማር ዓመተ ትምህርቲ 2026-2027 ብትሽዓተ ጥቅምቲ ኣብ ዝወደቡ ኣኼባ ንኣብነታውያን መምህራንን ርእሰ መምህራንን ኣተባቢዑ ኣብቲ ላዕለዎት ሓለፍቲ መንግስቲ ወለድን ተምሃሮን ዝተረኽብሉ ኣኼባ ሓላፊት ናይቲ ቤት ፅሕፈት መምህር ርግበ ክፍለ ኣብ መስርሕ መምሃርን ምስ ተምሃርን እቲ ቐላስ ዝተራ ዘለዎ መምህር ከም ዝኾነ ብምጥቃስ ንኣብነታውያን መምህራን ምሽላም ኣብቲ መስርሕ ድርኺት ከም ዝፈጥር ኣረዲኣ ኣመሓዳሪ ንኡዞባ ደቂ ኣምሓረ ኣቶ የማነ ኣበራ ብወገኑ እቲ ዝተወስደ ተበግሶ እወንታዊ ፅልዋ ከም ዝፈጥር ብምሕባር መምህራን ኣብነታዊ ኣገልግሎቶም ብዝለዓለ ክቐፅሉ ኣዘኻኺሮም ኣብቲ ኣጋጣሚ ንኣገዳስነት ሞያ መምህርና ዘንፀባርቕን ዘመጉስን ባህላውን ስነ ጥበባውን መሰናድኦታት ቀሪቡ ነይሮም። ኣብ ከሰላ ሱዳን እትርከብ ብማሕበረኮም ኤርትራውያን እትእለ ቤት ትምህርቲ ኣልኣመል ኣብ ሃገራዊ ምርመራ ሻምናይ ክፍሊ ብሉፅ ውፅኢት ንዘመዝገቡ ተምሃሮ ተተባቢዓ ኣብቲ ቤት ፅሕፈት ባህላውን ትምህርታውን ጉዳያት ኤምባሲ ኤርትራ ኣብ ሱዳን ማሕበረኮም ኤርትራውያን ኣብ ከሰላን ኮሚተ ወለድን ዝተወደበ ስነ ስርዓት ካብ ቀዳማይ ክሳብ ሳልሳይ ዝወፁ ብሽክሌታታት እቶም ካልኦት ድማ ነታሽዓይ ክፍሊ ዘድልዮም መፅሓፍቲ ተሸሊሞም ኣብ ወንበር ኮሚተ ወለዲ ኣቶ ጃምዕ ሳልሕን ወኪል ሚኒስትሪ ትምህርቲ ሱዳን ኣብ ዞባ ከሰላን ኣብ ዘስምዕዎ ቃል ብሉፅ ውፅኢትን ኣካይዳን ናይታ ቤት ትምህርቲ መርኣያ ተገዳስነት መምህራንን ወለድን ከም ዝኾነ ብምጥቃስ ንዝካየድ ዘሎ ውሁድ ፃዕርታት መጒሶም ሓላፊ ቤት ፅሕፈት ባህላውን ትምህርታውን ጉዳያት ኤምባሲ ኤርትራ ኣብ ሱዳን መምህር በኽረፅን ሃብተ ሚካኤል ብወገኑ እቲ ኣጋጣሚ ምስ ቅንያት ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ምፅምባሉ ፍሉይ ትርጉም ከም ዘለዎ ብምጥቃስ መንግስቲ ኤርትራ ካብ እዋን ሓርነታዊ ቃልሲ ጀሚሩ ኣብ ሱዳን ንዝነብሩ ዜጋታቱ ዘዋረዶ ኣገልግሎት ትምህርቲ መግለፂ ናይቲ ምትእስሳር ዜጋታት ምስ ሃገሮም ብምርግጋፅ መንእስያት ብባህልን ክብርታትን ሕብረተሰቦም ንክውስኮሱ ዘለዎ ንፁር ራእይ ከም ዝኾነ ገሊፁ ወለድን ተምሃሮን ኣብ ዝሃብዎ ርእይቶ ኣብ ዝቕፅል ጉዕዞ ትምህርቲ ዝበለፀ ውፅኢት ንክምዝገብ ከም ዝሰርሑ እውን ቃልኣትዮም እቲ መደብ ብባህላዊ መሰናድኦታት ዝተሰነየ ነይሮም። ዝስዕብ ዜና ሃገራት ወፃኢ እዮም። ዜና ወፃኢ ህዝባዊት ሪፓብሊክ ቻይናን ቦትስዋናን ንክልተኣዊ ዝምድንአን ናብ ኣጠቃላሊ ስትራቴጂካዊ ምሕዝነት ክብ ከም ዘበልኦ ሓቢረን እተን ሃገራት ነዚ ዝገለፃ ፕሬዚደንት ሺ ጂንፒንግን ፕሬዚደንት ዱማ ጊደኦንን ትማለ 13 ጥቅምቲ ኣብ ከተማ ቤጂንግ ቻይና ኣብ ዘካየድዎ ዝርርብ እዮም። ክልቲኦም መራሕቲ ኣብ ምምዕባል ፅላት ዕደና ንግዲ ወፍሪ ሕርሻ ምስናዕን ቴክኖሎጂን ብሓባር ንምስራሕ ዘኽእሎም ስምምዓት ከቲሞም ብዘይካዚ ኣብ ትምህርቲ ጥዕናን ርክባት ህዝቢ ምስ ህዝብን ነዚ ፀንሐ ምትሕብባር ንምምዕባሉ ክሰርሕ እውን ተረዳዲኦም። ፕሬዚደንት ቦትስዋና ዱማ ጊደኦን ክሳብ 17 ጥቅምቲ ኣብ ቻይና ዑደት ክፍፅም ከም ዘሎ ማዕክናት ዜና ቀሊሐን እዚ ከምዚ ኢሉ እንከሎ ቻይናን ቶጎን ኩሉ መድያዊ ዝምድንአን ብሓፈሻ ንግዳዊ መዳይ ድማ ብፍላይ ንምምዕባሉ ብሓባር ክሰርሓ ተረዳድአን ኣለዋ። እቲ ምርርዳእ ፕሬዚደንት ቻይና ሺ ጂንፒንግን ፕሬዚደንት ባይቶ ሚኒስትራት ቶጎ ፋውረ ግናሲምበን ትማለ 13 ጥቅምቲ ኣብ ከተማ ቤጂንግ ኣብ ዘካየድዎ ዝርርብ ተበፂሒ ዘሎም። ሸመተ ባህርያዊ ጋዝ ሩስያ ክቋረፅ ምዃኑ ዝገልፅ ፀንሐ ኤውሮጳዊ ሕብረት ኣብ ዝሓለፈ 9 ኣዋርሒ ጥራይ ልዕሊ 21 ቢልዮን ዶላር ዝዋግኡ ባህርያዊ ጋዝ ሩስያ ከም ዝዓደገ ተገሊፆም። እቲ ሕብረት ካብ 2027 ነቲ ካብ ሩስያ ዝገብሮ ዘሎ ሸመተ ጋዝ ደው ከብሎ መዲቡ ኣብ ዘለወሉ እዋን እዩ ክሳብ ክንዲ ዝኣክል መጠን ከም ዝዓደገ ዝቀላሕ ዘሎም። ብመሰረት ፀብጻባት ኤውሮጳዊ ሕብረት ካብ 2022 ንድሓር ልዕሊ 320 ቢልዮን ዶላር ዝዋግኡ ባህርያዊ ጋዝ ሩስያ ሸሚትሎም። እቲ ኣሃዝ ኤውሮጳዊ ሕብረት ብቐሊሉ ካብ ፅግዕተኛነት ጋዝ ሩስያ ክናገፍ ከም ዘይክእል ዝአንፍት ምዃኑ ክኢላታት ይጠቕሶም። እቲ ሕብረት ሸመተ ጋዝን ነዳድን ሩስያ ድሕሪ ምጉዳሉ ናይ 100 ቢልዮናት ዶላራት ክሳራ ከም ዘጋጠሞ እዩ ዝሕበር። ኣብ ልዕሊ ሩስያ ከፅድቆ ምዃኑ ዝገልፆ ዘሎ ተወሳኺ እገዳ ኣብ መንጎኦም ንዘሎ ዲፕሎማስያውን ቅጥባውን ምትፍናን መሊሱ ክዕርጎ ከም ዝኽእል ይእመት ኣሎ። ፓኪስታን ብውሽጣዊ ዓቕማ ዝማዕበለቶ ፈታሕ 2 ዝተሰሜየ ልዕሊ ፍጥነት ድምፂ ዝውንጨፍ ሚሳይል ከም ዝፈተነት ሓቢራ እዚ ክሳብ 400 ኪሎ ሜትር ዝውንጨፍ ዘመናዊ ሚሳይል ዕላምኡ ናይ ምውቃዕ ብቕዓቱ ልዑል ኣብ ርእሲ ምዃኑ ብፀረ ሚሳይል ናይ ምኽሻፍ ተኽእልኡ ትሑት ከም ዝኾነ

ኦም ወተሃደራውያን ኣዘዝቲ ፓኪስታን ገሊፆም። በዚ ድማ ኣብ ምዕባል ዓቕሚ ምክልኻል ሃገሮም እወንታዊ ተራ ከም ዝህልዎ ኣሚቶም ኣለዎም። እዚ ከምዚ ኢሉ እንከሎ ብጉዳይ ዞባ ካሽሚር ምስ ፓኪስታን ዘይተቓደወት ህንዲ ነቲ ፈተነ ብዕቱብ ከም እትከታተሎን ምላሽ ክትህበሉ ከም እትኽእልን ግምታት ኣሎም። ወነንቲ ኒክሌሳዊ ኣፅዋር ዝኾና ግርባብቲ ሃገራት ፓኪስታንን ህንድን ካብ 1947 ብጉዳይ ካሽሚር ተፋሓፊሐን ከም ዘለዋ ጸብጻባት የረድኦም። ኣብ ባንግላዴሽ ኣብ ዝሓለፈ 9 ኣዋርሕ ብረስኒ ደንግ ማለት ዌልካም 316 ሰባት ከም ዝመቱ ጸብጻባት ጥዕና ተሃገር ሓቢሮም። በዚ ብጣንጡ ዝመሓላለፍ ሕማም ኣብ ውሽጢ እዚ ዝተጠቕሰ ግዜ ጥራይ ልዕሊ 100,000 ሰባት ከም እተለኽፉ እቶም ጸብጻባት ብተወሳኺ ኣረዲኦም። እቲ ኣሃዝ ኣቐዲሙ ኣብ ተመሳሳሊ እዋን ኣብቲ ሃገር ካብ ዝተመዝገበ ሞትን መልከፍትን ብረስኒ ደንግ እቲ ዝለዓለ ምዃኑ እዩ ዝጥቀስ ዘሎም። ኣብቲ ኤስያዊት ሃገር ኣብ 2025 ኣስታት 400 ሰባት በቲ ሕማም ከም ዝሞቱ ይሕበር። ሰሜን ኮርያ ክሳብ ግዛኣት ሕቡራት መንግስታት ኣሜሪካ ክውንጨፍ ዝኽእል ሓድሽ ባለስቲካዊ ሚሳይል ከም ዘፍረየት ኣፍሊጣ። እቲ ሚሳይል ንካልኦት ሃገራት ንምጥቃዕ ዘይኮነ ልእላውነት ሃገሩ ንምውሓስ ዝዓለመ ምዃኑ ፕሬዚደንት ኪም ጆን ኡን ሓቢሩሎም። እቲ ዘመናዊ ኣፅዋር ክበፅሖ ዝኽእል ርሕቐት ጥራይ ዘይኮነ ልክዕነቱ ምውቃዕ ብቕዓቱ ልዑል ምዃኑ ፕሬዚደንት ኪም ጆን ኡን ብተወሳኺ ኣረዲኦም። ደቡብ ኮርያ ብውሽጣዊ ዓቕማ ዘፍረየቶ ልዕሊ ፍጥነት ድምፂ ዝውንጨፍ ሚሳይል ኣብ ዝሓለፈ ቀረባ መዓልትታት ድሕሪ ምፍታና ሰሜን ኮርያ ታክቲካዊ ባለስቲካዊ ሚሳይል ከም ዝፈተነት ዝፍለጥ እዮም። ክመጻእ ዝኽእል ጸጥታውን ወተሃደራውን ስግኣት ንምምካት መፍረ ዘመናዊ ኣፅዋር ክብ ከም እተብሎ እያ ሰሜን ኮርያ ትገልጽ ዘላ። መንግስቲ ፖላንድ መጥቃዕትታት ፎክስ ብረት ንምግታእ ኣብ ሓያሎ ከተማታት ሃገሩ ጸጥታዊ ስርሒት ክካየድ ኣዚዙሎም። እቲ መንግስቲ ነዚ ትእዛዝ ዘመሓላልፈ ካብ 7 ክሳብ 10 ጥቅምቲ ጥራይ ኣብ ዝተፈላለያ ኣብያተ ትምህርቲ 3 መጥቃዕትታት ፎክስ ብረትን ስሕለትን ድሕሪ ምክያድ እዮም። በቲ መጥቃዕትታት ብውሕዱ 15 ሰባት ከም ዝቆሰሉ ዝሓበሩ ጸብጻባት ገለ ኣብያተ ትምህርቲ ስግኣት ንምውጋድ ኣገልግሎት ኣወንዚፈን ምህላወን ኣረዲኦም። መንግስቲ ፖላንድ ገበነኛታት ንምህዳን ልዕሊ 24,000 ተወሰኽቲ ኣባላት ፖሊስ ጸጥታን ሰራዊትን ከም ዘዋፍረ ገሊጹሎም። ዛጊድ ተኻይዱ ብዘሎ ስርሒት ልዕሊ 140 ጥርጥራት ኣብ ትሕቲ ቀይዲ ከም ዝኣተዉ ዝገለጹ ሰመዚ ጸጥታ ፖላንድ ንዘይተወሰነ ግዜ ከም ዝቐጽል ኣፍሊጦም። ብዚ ኣብ ዝተፈላለየ ከባቢታት ፖላንድ ዝተኻየደ መጥቃዕትታት ሳዕቤናት ብሕታዊ ዋንነት ብረት ምዃኑ ምስ ኩነታት ተሃገር ቅርበት ዘለዎም ወገናት ይጠቐሶም። ኣብ ፈረንሳ ኣብ ልዕሊ መርበባት ዓበይቲ ትካላት ወሃብቲ ኣገልግሎት ሰፊሕ መጥቃዕቲ ሳይበር ከም እተኸየደ ማዕከናት ዜና ቀሊሐን። እቲ መጥቃዕቲ ብቐንዱ ንመኽዘናት ኣብያተ መግብን ሱፐርማርኬታትን ዕላማ ዝገበረ ምንባሩ ዝጠቐሱ ሰመዚ ጸጥታ ፈረንሳ ብሰንኩ ከቢድ ቁጠባውን ንዋታውን ክሳራ ከም ሰዓበ ኣረዲኦም። እቲ መጥቃዕቲ ኣብ ልዕሊ መዝሓሊታትን መዝሃሚታትን ልዑል መጠን ዋዒ ምፍናው ከም ዝተፈጸመ እዩ ዝቃልሕ ዘሎም። ቀዳማይ ሚኒስተር ፈረንሳ ሰባስቲያን ሎርኖ ነቲ ፍጻመ ብዝርዝር ንምምርማር ንሃገራዊ ትካል ድሕነት ሳይበር ሃገሩ መምርሒ ሂብሎም። ዕዳጋታት ፈረንሳ ምስ እስጳኛ፣ ፖርቱጋል፣ ፖላንድ፣ ጀርመንን ቤልጅምን ብመርብባት ስለ ዝራኸብ እቲ መጥቃዕቲ ነተን ሃገራት ከይተረፈ ብኣሉታ ክጸሉ ከም ዝኽእል ግምታት ኣሎም። ዜና ንምዛም ኣርእስተ ዜና ደግመልኩም። ኣብ ኣቑርደት ኣብ ስርዓተ ምዘና ዘተኮረ ስልጠና ንመምህራን ተዋሂቦም። ኣብ ንኡዞባ ባፅዕ ብቕዓትን ደረጃን ትምህርቲ ንምብራኽ ሓበራዊ ፃዕሪ ከም ዘድሊ መዘኻኸር ቀሪቦም። ኣብ ንኡስ ዞባ ደቂ ኣምሓረ ኣብነታውያን መምህራንን ርእሰ መምህራንን ተሸሊሞም። ቻይናን ቦትስዋናን ንክልተ ኣውዝምድናአን ኣብ ኣጠቓላሊ እስትራቴጂካዊ ምሕዝነት ክብ ከም ዘበልኦ ሓቢረን። ኤውሮጳዊ ሕብረት ኣብ ዝሓለፈ 9 ኣዋርሒ ጥራይ ልዕሊ 20

ቢልዮን ዶላር ዝዋግኡ ባህርያዊ ጋዝ ሩስያ ከም ዝዓደገ ተገሊጾም። ፓኪስታን ቡሽጣ ዋዕማ ዘማዕበለቶ ልዕሊ ፍጥነት ድምፂ ዝውንጨፍ ሚሳይል ከም ዝፈተነት ሓቢራ። ዜና ተዛዚሙሎ ብሩህ መዓልቲ።

0: ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በርኸት ንምክታልኩም ብኽብሪ ዕድም።
1: ስታድዮም ከተማ ክረን ግጥማት ቀዳማይ ዲቪዥን ኣብ ዝኣንገደሉ ኣብ ሓያል ቅልስ ዝርከባ ጋንታ ዳር ሰላም፣ ደንደን፣ ጋዛባንዳ፣ ከረን ጀዲድን ዓወት ብምዝጋብ ደረጅአን ዓቂበን። ብቕዳም ካብ ዝተኻየደ ግጥማት ኣብ መንጎ መራሒት ቀዳማይ ዲቪዥን ዳር ሰላም ምስታ ኣብ ትሑት ቁመና እትርከብ ኣስሙድ ተራኺባ። ዳር ሰላም ደጋጊማ ልዳት መጋጥምታ እኳ እንትኳሕኩሐት ክሰልጣ ብዘይምኽኣሉ ብዘይሸቶን ዕረፍቲ ባዶባዶ ምሪሐን። ድሕሪ ዕረፍቲ እውን ዳር ሰላም ፅኑዕ ልዳት ኣስሙድ ንምስማር መጥቃዕቲ ብምሕያለ መበል 58 ደቕ ሰሊጥዋ ካብ ኤምሆስ ዮውሃንስ ሸቶ ኣመዝጊባ ሓደ ባዶ ክትመርሕ ክኢላ። ቀፂሉ ዝተራእየ ሸቶ ብዘይምንባሩ ድማ ዳር ሰላም ነቲ ፀወታ ሓደ ባዶ ተዓዊታትሎም። በዚ ድማ ዘይተሰዓርነታ ቀፂላ ሚሮን ኣለም ሰገድ ካብ ኣስሙድ ድማ ብሉፅ ፀወታይ ተሰይሞም። ኣብ ሳዕቢ ፀወታ ደንደን ምስ ደሴት ተራኺባ። ቀዳማ ዕብረ ደሴት ካብ ስብሃቱ ሃብቲ ማርያም ብዝረኸበታ እንኮሸቶ መሪሓ ንዕረብቲ ክትወፅን ከላ ኣብ ካልይ ዕብረ ተወዲባ ዝተመልሰ ደንደን ሓያል መጥቃዕቲ ብምክያድ ኣብ ልዕሊ መቀናቕንታ ፀቕጢ ብምፍጣር ካብ ራእይ ፍጹምን ፋንኤል ዓንደ ፅንን ክልተ ሸወታት ብምዝጋብ ነቲ ፀወታ ክልተ ብሓደ ክትዕወተሉ ክኢላ። ካብ ደንደን ራእይ ፍጹም ድማ ብሉፅ ፀወታይ ናይ ትግጥም ተሰይሞም። ብሰንበት ካብ ዝተኻይዱ ግጥማት ጋዛባንዳ ምስ ኢትዓብር ተራኺባ። ኣብ ብሉፅ ቅመና እትርከብ ጋዛባንዳ ቅልጥፍቲ ሸቶ ካብ ሳምሶን ብምርካብ መሪሓ ተበጊሳ። ፅዒባ እውን ኢትዓብር መማዕሬት ሸቶ ትኾና ካብ ዓብድራዛቅ ማሕሙድ ብምዝጋብ ፀወታ ሓደ ብሓደ ክትገብሩ ክኢላ ነይራ። ድሒራ ዝተበራበረት ጋዛባንዳ መጥቃዕታ ብምሕያል ክልተ ሸወታት ብመንገዲ ተመዝገን ብርሃነ ረኺባ ሰለስተ ብሓደ መሪሓ ንዕረፍቲ ወፂያ። ኣብ ድሕሪ ዕረፍቲ ጋዛባንዳ ሓይላ ብምቕራብ ካብ ተመዝገን ንዕኡ ሳልሴቲ ንጋንቱ ድማ ራብዒት ሸቶ ረኺባ ንፀወታ ኣርባዕተ ብሓደ ክትገብሮ ክኢላ ነይራ። ድሒራ ኢትዓብር እውን ብወገና ኣብ ውዱእ ግዜ ካብ ስዕረ ዘይተናግፋ ሸቶ ካብ ዓብድረዛቅ ደጊማ ፀወታ ኣርባዕተ ብክልተ ብዓወት ጋዛባንዳ ተዓፂዮም። ተመስገን ብርሃነ ናይ ጋዛባንዳ ድማ ብሉ ተፃወታይ ተሰይሞም። ቀፂለን ዝተረኸባ ጋንታት ከረን ጀዲድን ኣልነጅምን ኮይነን ኣብቲ ሓያል ቅልስ ዝተረኣዮ ፀወታ ኣልነጅም ቅድሚ ዕረፍቲ ካብ ኣቤል ገይቶኦም ሸቶ ኣመዝጊባ ንዕረፍቲ መሪሓት ተወፂያ። ድሕሪ ዕረፍቲ ኣብ ዝቕፅል ፀወታ ድማ ከረን ጀዲድ ንፀወታ ኣብ ትሕቲ ቁፅፅራ ብምእታው ካብ ድሕሪት ተበጊሳ ብሉ ተፃዋታያ ሓምዛ ዓሊ ክልተ ሸወታት ብምዝጋብ ንፀወታ ክልተ ብሓደ ክትዕወተሉ ክኢላ። ኣብዛ ፀወታ ድማ ኣባላ ሓምዛ ዓሊ ብሉ ተፃወታይ ናይቲ ፀወታ ተሰይሞም። ሻምፒዮን ቀዳማይ ዲቪዥን ከረን ዝመፅ ሰሙን ግጥማቱ ከሰላስል ምዃኑ ህዝባዊ ርክባት ናይቲ ፌደሬሽን ሓቢሮም። ብምኽንያት መዳለዊ ቻምፒዮን ቅድም ብሽክለታ ንኡዝባ ተሰነይ ንሽዱሽተ ሰናብቲ ክካየድ ዝቕነየ ውድድር ቅድም ብሽክለታ ተዛዚሞም። ነቲ ብ17-18 ጥቅምቲ 2026 ኣብ ከተማ ተሰነይ ዝካየድ ኩለን ንኡሳን ዞባታት ዝሳተፍኦ ቻምፒዮን ዞባ ጋሽ ፓርካ ንምድላው ንሽዱሽተ ሰናብቲ ክካየድ ዝቕነየ ውድድር ዝተፈላለዩ ሓለፍቲ ጨናፍርን ዕዱማት ጋይሽን ኣብ ዝተረኽብሉ ብ11 ጥቅምቲ ብውዕኦም መንፈስ ኣብ ከተማ ተሰነይ ተዛዚሞም። ኣብቲ ዕለት ነቲ ክካየድ ዝቕነየ ውድድር ኣመልኪቱ ኣቦ ወንበር ፌደሬሽን ቅድም ብሽክለታ ንኡዞባ ተሰነይ ኣቶ ብርሃነ ስዩም ኣብ ዘስምዖ ቓል ንሽዱሽተ ሰናብቲ ብ5 ዲቪዥናት ክካየድ ዝቕነየ ውድድር ሓሊፉ ሓደጋ ምውዳቕ ተቀዳደምቲ እኳ እንተተረኣየ ብውዕ መንፈስን ኣዝዩ መሳጢ ህልኽን ዘሎ ውድድር ከም ዝተኻየደ ገሊፆም። ነቲ ውድድር ጀሚሩ ክሳብ ዝዛዝም ዓብ ኣበርክቶ ንዝገበሩ ምምሕዳር ንኡዞባ ተሰነይ ኮሚሽን ስፖርት፣ ፖሊስ፣ ውልቀ ሰባትን ምስጋና ድሕሪ ምቕራብ ድማ ናብቲ ስነ ስርዓት ምዕዳል ሽልማት ቀጺሎም። ኣቐዲሞ ውድድሮም ካብ ዝካየዱ እንዳ ኮርሶ ልዕሊ 19 ዓመት ቀዳማይ ዲቪዥን ኮይኖም ቀዳማይ ዳዊት ባህታ 2000 ናቕፋን ወርቂ መዳልያን፣ ካልኣይ ፍትሓዊ ዮውሃንስ 1800 ናቕፋን ብሩር መዳልያን፣ ሳልሳይ ስኪራ ጎይቶኦም 1500 ናቕፋን ንሓስ መዳልያን ተሸሊሞም። ቀፂሎም ውድድራቶም ዝካየዱ ተቀዳደምቲ ካብ ማውንቴን ባይክ ኮይኖም ዕድመ 17-18 ካልኣይ ዲቪዥን ቀዳማይ ፊሊሞን ተኸስተ 1300 ናቕፋን ወርቂ መዳልያን ክሽለም እንከሎ ካልኣይ ኣሮን ከሰተ 1200 ናቕፋን ብሩር መዳልያን ተሸሊሞም። ሳልሳይ ድማ ምርዋድ ዓውድ 1000 ናቕፋን ንሓስ መዳልያን ተሸሊሞም። ካብ ተቀዳደምቲ ዩዝ ወይ ኮተቴ ማውንቴን ባይክ ድማ ቀዳማይ ኤስሮም ኪዳነ 900 ናቕፋን ወርቂ መዳልያን ክሽለም እንከሎ ካልኣይ ጽንዓት ስሉስ 800 ናቕፋን ብሩር መዳልያን ተሸሊሞም። ሳልሳይ ሴም ተስቫዝጊ 700 ናቕፋን ንሓስ መዳልያን ተሸሊሞም። ብምቕጻል ኣብ ተቀዳደምቲ ግራስሩት ትሕቲ 14 ዓመት ራብዓይ ዲቪዥን ድማ ቀዳማይ ዕወት ሓሙዲ ዑመር 600 ናቕፋን ወርቂ መዳልያን ክሽለም እንከሎ ካልኣይ ዳይሞንድ ተኸስተ 500 ናቕፋን ብሩር መዳልያን ተሸሊሞ። ሳልሳይ ድማ ወሊድ ሳልም 400 ናቕፋን ንሓስ መዳልያን ተሸሊሞም። ኣብ ውድድራት ናይ ደቂ ኣንስትዮ ተቀዳዳሚት ሳሌም ኣካል ቀዳሚት ብምውፃእ 1000 ናቕፋን ወርቂ መዳልያን ክሽለምን ከላ ምስጋና ጎይትኦም ካልኤቲ 900 ናቕፋን ብሩር መዳልያን፣ ትምኒት ዓንደ ብርሃን ድማ ሳልሰይቲ ብምውፃእ 800 ናቕፋን ንሓስ መዳልያን ተሸሊማ። ብዘይካዚ ኣብቲ ናይ 6ዱሽተ ሰናብቲ ንብሉፃ ተቕዳዳምቲ ንዝኾኑ ካብ ቀዳማይ ዲቪዥን ተቕዳዳማይ ዳዊት ባህታ፣ ካብ ካልኣይ ዲቪዥን ተቕዳዳማይ ፊሊሞን ተኸስተ፣ ካብ ሳልሳይ ዲቪዥን ድማ ተቕዳዳማይ ሴም ተስፋዝጊ፣ ካብ ራብዓይ ዲቪዥን ተቕዳዳማይ ዳይሞን ተኸስተ ንኩሎም ናይ ወርቂ መዳልያ መተባብዒ ሽልማት ካብ ኢድ ዝተፈላለዩ ሓለፍቲ ተዓዲሎም። ካልኣይ ፀወታ ናይ ምድብ ቻምፒየንስ ሊግ ኤሮጳ ትማሊሶሉስ 9 ግጥማት ኣሰላሲሉ ኣትለቲኮ ኣርሰናልን ባርሴሎናን ተዓዊተን ብሓፈሻ ድማ 32 ሽቶታት ኣብ 9 ግጥማት በታ ምሸት ተመዝጊቦም። ኣብ መድረኽ ፕሪምየር ሊግ ኣብ ድኹም ብቕዓት እትርከብ ማንቸስተር ዩናይትድ ናብ እስጳኛ ተጓዒዛ ኣንጻር ኣትለቲኮ ማድሪድ ገጢማ። ኣብ ናይ ምድብ ፀወታት ንእንግሊዛዊት ጋንታ ሲዒራ ዘይትፈልጥ ኣትለቲኮ ማድሪድ ኣብ ቀዳመይ ትድቕ ካብ ባርዮስ ብዘመዝግበታ ሸቶ ንዕረብቲ ሓደ ባዶ መሪሓ ወፂያ። ዩናይትድ ኣብቲ ዝሓሸ ንፀወታ ተቐፃፂረዮ ዝበለቶ መበል 74 ድቕ ለኒ የሮ ኣብ ልዕሊ ደቪድ በደል ሰሪሑ ብቐጥታ ብቐይሕ ካርድ ተባሪርዋ።

0: ሰላምታይ ተቐበሉ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል 22 ክፋል መደብና ዝተፈላለየ ትሕዝቶ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ተዳሊ ዘሎ መደብ ወትሩ ወርሒ መስከረም ነቕርቦ ተምሃሮ ካልኣይ ደረጃን ማእኸላይ ደረጃን ዝተፈላለየ ዕድመን ደረጃ ትምህርትን ዝርከቡ መንእሰያት ኣብ ክራማት ዝሕልፎ ዝተፈላለዩ ንጥፈታት ዝድስስ መደብ ይኽህልወና። ኩላትና ከም ንፈልጦ ዝተፈላለያ ትካላት ዝህብኦ ናይ ሞያዊ ስልጠና ስራሓት ኣለና ወይ ኣስተምህሮታት ኣለና። እዚ ኣብ ክራማት ዝካየድ ሞያዊ ስልጠናታት ድማ ብዙሕ ዘለዎ መንእሰያት ብዝተፈላለዩ ዓይነት ክስልጥኑ ንርኢና። በዚ ድማ እቲ ሒዞሞ ዝምረቑ ስራሓት ካብቲ ኣብ ውሽጦም ዘሎ ሓሳባት ወይ ንውሽጦም ዘሎ ሓሳባት ዘንፀባርቕ ምስ ምዃኑ እሞ እዞም መንእሰያትን ተምሃሮን እዚኦም ድማ ንመጻኢት ኤርትራ ተረከብትን ገለ ምህዞታት ንፅበየሎምን ከም ምዃኑ ዝኾነ ይኹን ምህዞ ከዓ ካብ ሓሳብ ስለ ዝጅምር ሎሚ ነቕርቦ ካብቲ ኣዝዩ ዘደንቕ ዝበሃል እቲ ሒዞሞ መፂኦም ዘለዉ ስራሕ ጥራይ ዘይኮነ እቲ ዘለዎም ኣይድያ ወይ ሓሳባት እዩ። ዝኾነ ይኹን ነገራት ካብ ሓሳባት ይጅምር ምስ ምዃኑ ድማ እዞም ተምሃሮ እዚኦም ዝተፈላለዩ ኮርሳት ወሲዶም ወይ ስልጠናታት ወሲዶም ሒዞሞ ቀሪቦም ዘለዉ ከዓ ኣዝዩ ክድናቕ ዝግብኦ ስራሓት ምስ ምዃኑ ንኹሉ ስራሓቶም ኣብ ክልተ ክፋላት ክነቕርቦ ኢና። ንሎም እምበኣር ቀዳማይ ክፋሉ ተዳሊሎ ናብቲ ሙሉእ መደብ ከብሎኩም እየ። ሰናይ ምክትታል።
1: ሽመይ ተስፋለ ዘርሰናይ ይበሃል። ዝመሃረሉ ቤት ትምህርቲ ከዓ ቤት ትምህርቲ ፍትሒ እዩ። ሕጂ ንሻብዓይ ሰጊረ ከዓ ነዛ ሰርሐያ ዘለኹ ፕሮጀክት ከዓ ብነዳድ ደይኮነት ብኤሌክትሪክ ብባትሪ ከም ትኸይድ ንምግባር ተሓሳብ ነዚ ኣቕሪብያ ኣለኹ ማለት እዩ። ሕጂ እዚኣ ከቕርባ ከሎ ኮነ ብኤሌክትሪክ ከም ትሰርሕን ክገብራ ኢለ ብሓሳበይ ዝገበርኩ እያ። ሕጂ ኣብዚ ውሽጢ እዚ ባትሪ ኣላ። ባትሪ እዚ ናይ ኤሌክትሪክ ኣይኮና ንገብረሉ። እዚ ናይ ሞቶ ናይ ነዳዲ ከዳ ናይ ሞቶ ባትሪ ንዑ ኣውፅኤ ኣብዚኣ ኣምሌ ድማ እትዮ ኣለኹ። እቲ ዲናሞ ድማ ናይ ዘን ስኩተር መፃወቲ መኪና ኣብዝለኒ ነዚኣ እዚኣ ብሓንቲ እግሪ ጎማ ትኸይድ ኮይና እዚኣ ይትኸይድኒያ እዚኣ ትኸይድ ማዕረ ከዓ ይኸዳን ይነህራን። ኣብዚ ሕጂ ናይዚ ናይ ምኸድ ኣብዚ ክስተይ ኣለኒ ኣብዚ ተረጊፀ ትኸይድ ማለት እዩ። ኣብዚ ከዓ ቱቦ ስለ ዝኾነት ነዚኣ ኣንኪሎ ብታሕቲ ኣብዚኣ ነዚኣ ሓፂን ኣብታ ቱቦ እቲ እያ ነዚኣ ከዓ ምሳእ ከም ትዘውር ገይረ ክትሕዘለይ መታን ክትፈላለየለይ ኣብዚኣ እቲ እያ። መብራህቲ ከዓ ኣብ ግዜ ምሸት ከብርሃለይ መታን ኣብዚ መብራህቲ ገይረ ኣለኹ። ናይ ፋን ባትሪ ተጠቒመ ከዓ ኣብዚ መብራህቲ ሰርሐላ ኣለኹ ማለት እዩ። ኣብዚ ሕጂ ትቐኒ ነገር ናይ ነዳድ ደይኮነት ብኤሌክትሪክ ስለዝኾነ እንድዩ ኣብዚ ባትሪ ከፊተ ምስቲ ውዳእን ናይ ምጓዓዝ ኪሎሜትር ርሕቐት ናይ ምጓዓዛ ሕጂ ኣብቲ ባትሪ ድምርከስ እቲ ባትሪ ዝሕልቶ ኮይኑ ሕጂ ዝብዝደሎ ባትሪ እዚ ኣብ ዝደሎ ባትሪ ሲ ዝሕልቶ ኮይኑ ሓፂር ተኸደካ ብርቱዕ እተኮይኑ ድማ ናይ 12 ክስተይ ስለ ዝኾነ ነዊሕ ክተኸደካ ትኽእል ዝሕልቶ ኮይኑ ከዓ ሓፂር ተኸደካ። ሕጂ እዚኣ እዚ ብቻርጅ ደይገበርናዮ ልጅ ትኸደካ እዚ ፓሎ ወድቀካ መንደ ትስነሉ እዚ ሕጂ ግዜ ወስድ እዩ መሊእዩ ምሰምዳእኸዮ ግዜ ኣለዎ። ካብ ብቻርጅ ከዓ ነዚኣ መሪፅና ማለት እዩ። እዚኣ በዚኣ ናይ 12 ቪ ምስ ገበርና ላ ኣብዚ መንቀርቀር ገይረት ሒዚ ኣለኹ። ኣብዚ ዓፄ ግን ነዊሕ ክጓዓዝ ኽእል ሕጂ ክጓዓዝ ዝተደልዩ ኣነ መምፅን መኸድን ገብረላ ኣለኒ። እዚኣ ትዝሕለ እንተኮይና ካልአይቲ ከንዚኣ ባትሪ ክገብር ኣለኒ። እቲ ሓንቲ ቀስካ ይብል መታን ሓንቲ ትኺለ ክደለ መሊሱ ሽዑ ክምለስ ከሉ ከዓ ካብ ቀስ ኢለ ድምለስ ካልአይቲ ከምዚኣ ኣብዚኣ ፅንሐ በታ ካልአይቲ ብብርቱዕ ሓይሊ ይምለስ ማለት እዩ። ቴና እዚኣ ናይ ኒዶ ኣብዚ ጣውላ ስለ ዝኾነ ብወረቐት ሸፊነ ከዓ ኣብዚኣ ተረጊፅያ ትኽእል ተዘይረጊፅያ ኣብዚኣ ለይበ ክረግፃ ኽእል እዛ ሴድያ ካብዚ ቆሪፀ ድማ ብስልኪ ትሒዝ ኣለኹን። እዚኣ ማዕፆ ብጣውላ ኣላጊበ ስልኪ ገይረ ኣብዚኣ ሰርሐላ ኣለኹ ማለት እዩ። ኣነለ
2: መጀመርታ ሽመይ ክርስቲና ዳንኤል ይበሃል። እዚአን ድማ ደቂ ጉጅለየን ተማሃሪት ደንበ ሰንበሌ 10ይ ክፍሊ ደድማ ራስ ዳንኤል ተማሃሪት ደንበ ሰንበል 9ይ ክፍሊ ህያብ ኤልሳያስ ተማሃሪት ደንበ ሰንበል 11 ክፍሊ ማለት ዝምሃረሉ ትምህርቲ ድማ ፕሮግራሚንግ እዩ ሕጂ ኣቕሪብናያ ዘለና ስራሕ ድማ ኣብ ሓደ ሬስቶራንት ምስኣተና እቲ ናይ መስርሕ ናይ ምእዛዝ ዘሎ ንጥፈታት ንዕኡ ተቃልልያ ማለት እዩ ሕጂ ኣብዚኣ ዌልካም ቱ ጎልድ ሬስቶራንት ብለና ኣላ ናበና ንኣቱ ናብታ ሜንሊስ ኣብዚ ሜንሊስ እንታይ ኢና ክንረክብ እቲ ሬስቶራንት ዘቕርቡ ዓይነት ምግብታትን መስተን ማለት እዩ ንኣብነት ሕጂ እዛ ድሪንክስ ትብል ዘላ ንእቶ ዝኾነ ዓይነት መስተ ክንመርፅ ንኽእል ኢና ኣብያ ምስ መረፅና ሽዑ እታ ኮፍ ኢልና ላ ዘለና ጣውላ ቁፅርናታ ንዛረብ ንፅሕፍ ማለት እዩ ኣብያ ንኣብነት ሕጂ ቁፅሪ 4 ንጠወ ምስ ጠወቕነ ኣብያ እታ ኳልክሌት ቶታል ምስ በልና እያ ናይ ቁፅሪ 4 ጣውላ እታ ቶታል ሕሳብ ትሳናቐፍያ ትብለና ኣላ ማለት እዩ ኣብያ ሕሳብና ፈሊጥና ኣለና ኣብዛ ቴብልስ ትብል ዘለና ምስኣተና ድማ ናይታ ቁፅሪ 4 ጣውላ ናታ እቲ ኦርደርስ ወይ ከዓ እቲ ትእዛዝ እንታይ እንታይ ናሎ ክንርኢ እንተደሊና ኣብዚያ ንርኢ ማለት እዩ ሕጂ ከባቢ 9 ትእዛዛት ተኣዝዩ ዘሎ እዛ ጣውላ ሕጂ እዛ ሰሪሕና ዘለና ነቲ ዓሚል ኣብ ደሴንታይ ድማ ነቲ ሬስቶራንት ትጠቅም እያ ማለት እዩ ሕጂ ኣብዛኣ እንታይ ንርኢ ኣለና ጠቕላላ ኣብታ ጣውላስ ክንደይ ትእዛዛት ተኣዝዩ ዘሎስ ተቕርብ ተምፃና ኣላ ማለት እዩ ካብታ ጣውላ ከዓ ክንደይ ሕሳብ ረኪብና ኣለና ስለዚ ነቲ ሬስቶራንት ነቲ ናቱ ሕሳብ ክገብር ትሕግዘላ ነቲ ካስተመር ድማ ነታ ወይተ ብዘይምፅባይ ኣብዚኣ ኣብ ነፍሲ ጣውላ ኮፍ ስለትብል ንዓ ኣዝዩዙ ክረክብ ይኽእል ማለት ትደልዩ ዓይነት ክረክብ ይኽእል እዚኣ ሕጂ ካብ ምንታይ ተበጊስና ኢና ሰሪሕናያ ንኣብነት ኣብ ሓደ ሬስቶራንት ሰብ ክበዝሕ ይኽእል እቲ ወይተር እውን ክድንጌካ ትኽእል ሕጂ ግዜ ንምቁጣብ እዚኣታ ዝደልዩ ዓይነት ምግቢ ቀልጢፍካ ኣዚዝካ እደልዩ ዓይነት ምግቢ ብቁጡብ ክመፃልካ እሞ ወርሓ ግዜካ ትቆጥብ ማለት እዩ
3: ኣባይ ስመይ ንህምያ ዳንኤል ተማሃራይ ኮሌጅ ማይነፊ ሕጂ ከዓ ንኣስታት 3 ወርሒ ናይ ኤኣይ ስልጠና ወሲደ ዝገበርክዎ ቪድዮ ስራሓት እዩና ክነምፅእ መጀመርያ መበገስ ናይዚ ሓሳብ ኣብ ዝህሉ ኩነታት ናይ ሃገርና ዘሎ ፖለቲካ ተመርኪስና ኢና ጌርና እያ መዚ ኣብ ጉረባብትና ዋንነት ናይ ባሕሪ ዝሓትዎ ናይ ዓሰብ ዝተፈላለዩ ነገራት ተመርኪስና ኢና ነዚኣ ቪድዮ ጀሚርና እያ ነዚ ክንሰርሕ ከዓ ኣዝዩ ሓያል መስመር ኢንተርነት ስለ ዘድሊ ብግዜ ለይቲ ካብ ዕረፍቲ ሰዓታትካ ወፊኻ ዝስራሕ ስራሕ ስለ ዝኾነ ግን እቲ ዘሐጉሰካ ነገር ኣዝዩ ፅቡቅ ስራሕ ስለተሰርሐ ደዚ ዓይነት ስራሕ ስለ ዝበቕዕና ፃዕርናስ ኮንቱ ኣይተረፈን ሕጂ እዛ ስራሕ ከዓ ብዛዕባ 4 ይዕሩኽ ሓደራ ናይ ኣቦታቶምን ናይ ስዋኣትን ተሰኪሞም ብዛዕባ መፃኢታዊ ኤርትራ ኩሉ ክትኮኖ ዘለዋን ሓሳብ እያ ተበጊሳ ዘላ ኣብ 2036 ማለት እዩ እዚ ከዓ ወደብ ዓሰብ ኣዝያ እስትራቴጂካዊት ቦታ ብምዃና ካብ ኩለን ኣብ ዝጎረባብትና ዘሎ ወደባት እቲ ኣገዳሲት ብጆ ፖለቲካዊ ረብሓ ክጥመት ዘለ ሃገር ስለዝኾነ ብዛዕባ ኣቕሪብና ኣለና ካልእ እውን ካብ ጎረባብትና ዝረኽቦ ረብሓን ስጋኣትን ብዛዕባኡ ትገልፅ እያ ምክንያቱ እቲ ቀንዲ ሓሲብናያ ዘለና ሓሳብ ናይ እዚኣስ ኣብ ወደብ ዓሰብ ዝተመርኮሶ እዩ ቀንዲ እቲ ቪዥን ናይዞም 4 ሰባት
4: ቴክኖሎጂ ንፀገማት ክፈትሖ ይኽእል እዩ ግን እንታይ ዓይነት ሕብረተሰብ ክህልወና ከም ዝኽእል ክውስን ኣይክእልን እዩ
5: ስለዚ ድማ መሪሕነት ህዝባዊ ግንባር ኣገዳሲ ክኸውን ዝኽኣለ
6: ከመይ ዝበለ መራሒ ግን ክኹን ማለት ይሽ ሓደራ ናይ ኣቦታተይ ብጣዕሚ ከቢድ
7: ኣብ ቅድሚ ምብፃሕካ ግን ኣብዚ እዋን እንታይ ትመሃር ኣብ ዝብል እዩ ዝምርኮስ
6: ፕሬዚደንት ምዃን እቲ ዝዓበየ ዓወት ናይ ህወተይ ክኸውን እዩ ኢለ እየ ዝሓስብ ነይረ
7: ከመይ ማለትካ እዩ
6: ምናልባት ኣቕሊለ ይሓስቦ ነይረ ክኸውን ይኽእል እዩ ግን መሪሕነት ህዝባዊ ግንባር ፕሬዚደንት ምዃን ስልጣን ምውናን ዘይኮነስ ናይ ህዝቢ ተኣማንነት ረኺብካ ምምራሕ ከም ዝኾነ ትክክክዳርዲ ሓንቲ መዓልቲ ፕሬዚደንት ምስ ኮንኩ ነቲ ንነዊሕ ዓመታት ክፅንትልና ዝሓስቡ ንመሪሕነት ሻዕብያ ካብ ቃልሲ ክሳብ ዝሕጂ እዋን ዘሳልዮም ዘሎ ርእሶ ምርኮሳ ኣብ ቀርኒ ኣፍሪቃ ንእሽተይ ሲንጋፖር ክንምስረት ኢና
7: እምበር ካብ ሎም ጀሚርካ ዝተዳሎ
5: ብዙሕ ትምህርቲ ካብ ኣያታትናን ኣቦታትናን የለካሉ
6: ኣብ 2036 ኤርትራ እንታይ ከም ትመስል ኣይፈልጡን ነይሩ። ኣየናይ ሕልሚ ክሳብ ክንደይ ይፍፅም ኣይፈልጡን ነይሩ። መን ክኸውን ምዃኑ ኣይፈልጡን ነይሩ። ግና ኸ ብሓደ ነገር ርግፀኛታት ነይሩ።
4: ንሃገር ምምራሕ ከቢድ ሓላፍነት ዘሰክም ናይ ስውኣትን ናይታት ምምራሕ ሃገርን ኤርትራ ማዕቢላን በልፂጋን ማዕረ ምዕቡላት ሃገራት ክትስራእ ከይተሓለልካ ብተወፋይነት ከምቶም ቀዳሞት ኣቦታት ኮንካ ምስራሕ እዩ። እቲ ናይ ምዕባለ መጻኢ እውን ኣዝዩ ርሑቕ ኣይክኸውን እዩ። እቲ መጻኢ በቲ ኣብዚ ግዜ እዚ ዝገብሮ ውሳኔታት እዩ ዝህነፅ። እቲ መጻኢ በዚ ኣብዚ ሕጂ እዋን ዝወሰነ ውሳነ እዩ ዝጅምር።
8: ብመጀመርታ ሽሜ ሲማ ማኒኤል ይበሃል። እዞም ምሳይ ዘለዉ ካ ደቂ ጉጅለ ኮይኖም እዚ ንኤስሮም ባህል ዝኾነኹም ተምሃሮ ለበልቱ መምህር ሂወት ኢና። እዚ ሒዝና መፅኦ ዘለና ኸ ሓንቲ መርከብ ኮይና ንብዙሕ ዓይነት ትጥቕመና ኮይና፣ ሓደ ካብኡ ድማ ፅሬት እዩ። ፅሬት ባሕርና እቲ ንፈልጦ ናይ ኤርትራ ባሕርና ከመይ ገይሩ ብፅሬት ከምዝኸይድ ነውሕሶ ከም ዘለና እዩ ዘረጋግፀና። ካልኣይ ከዓ ንሓለዋ እዩ። ሓለዋ ከዓ ነቲ ኩሉ ኣብ እንታይ ዝበሃል ኣብ ባሕሪ ዝካየድ ፈተነታት ናይ ቅትለት ወይ ገለ ሓለዋ ኣብ ዝኾነ ናይ ግፈት ዓሳ ዘይሕጋዊ መርከብ ክትሓልፍ ወይ ግፈት ዓሳ ብዘይፍቃድ ከምዘይመፅእ ከምኡ ኢና ንከላኸለልና። ካልኣይ ሳልሳይ ድማ ኣብ እንታይ ዝበሃል ኣብ መጓዓዝያ ዝኾነ መጓዓዝያ ንብረት ትባፃፅሓልና ንኸይድ እያ። ኮንተይነራት ገለ ፅዒና ትባፃፅሕ ትኽእል እያ። ናይ እንታይ ዓይነት ንብረት ከም ትጠቀምና ኮምፖነንት ከም ትጠቀምና ኣብዚኣ ነዚኣ ምስራሕ ኤስሮም ገልፀልና እዩ።
2: ብመጀመርታ ሽመ ኤስሮም ኣብ ተማሃረ ንበሃል ተማሃራይ ፊንላንድ ሚሽን ሕጂ ናብ ሻባይ ሰጊረ ነዛ መርከብ ንክንሰርሕ ዝተጠቀምናሉ ንብረት ድማ ሓደ ኣብዚ ሶላር ኣለና፣ እዚአን ዕንጨይቲን ኣብዚ እዚ ጎማ ከዓ ከም ቤትሮ ዓይነት መሳሊ ዝጠቅም ዋየራት ኣለና። ኣብዚ ሰለስተ ስዊች ኣለዋ ኤልኢዲ ናይ 2.5 ቮልት ማለት እዩ። እዚአን ኣብዚ ዘለዋ እዚአን ከዓ ናይ 3.5 ቮልት ስዊች ማለት እዩ። እዚአን ከዓ እዚያ ከዓ ደሲም ከማ ማለት እዩ። እዚ በስታዕቲ ዘሎ እዚ ከምዚ ዓጨጭ ዓይነት እዩ ንኸይትጥሕል ወይ ንኸይትሰቱ ክትሕግዛ ፀንበለል ክትብላ ትሰመይ ማለት እዩ። ካልኣይ በዚ በስታሕቲ ናይዚ ከዓ ናይ ስሪ ቮልት ሰለስተ ባትሪ ማለት እዩ። ናይን ቮልት ባትሪ ኣለና። ካልኣይ ኣብዚ ኣብ ዝተጠቀምናላ ክልተ ዲናሞ ኣለዋ። በዚ ከዓ ከምኡ ክልተ ዲናሞ ኣለዋ። ኣብዚ ዘለዋ ሓንቲ ፋን ናይ ፋንት ዝመዘወሪአን ማለት እዩ።

0: ኣኮም ማለት እዩ። ኣብዚ ላ ጀልባ ንረድኤት ትጠቅም ማለት እዩ። እዚኣ ከዓ ብሓንቲ ስዊች ሓንቲ ላ ብዙ ኣብዚ ከዓ ባትርን ዲናሞን ኣለዋ። እዚኣ ናይ ፋን ማለት እዩ። እዚ ከዓ ንኸይትጥሕል ንኽሕግዛ ኢና ዝገበርናዩ። እዚኣ ሽዑ ኣብዚኣ ከምዝስተይ ንቐምጣ ብዙ ኣብዚኣ ቦታ ሽዑ ዝኾነ ንረድኤት ክትኾን ከላ ግን ትወፅእ ካልኣይ እዚን ከዓ ንፅሬት ከምዝስተይ ንዝበሎ ኣብ ባሕርና ፅሩይን ፅፉፍን ንኾነልና እዚአን መፃሪ ኢለን ዝተሰርሐ የን። እዚኣ ንክትኸይድ ከላ በዚ ምስ ተወልዐት ማለት እዩ ክትኸይድ ከላ ኣብዚ ድግፈፍ እቲ ዝኾነ ርስሓት ኣብ ላዕሊ ፀንብለል ድብል ከም በዓል ወረቐት ገለመለ ጎማታት ወይ ከዓ ዝሞተ ዓሳታት ኣብዚኣ ተኣትዮም በዚ ከዓ ገመድ ኣለዋ ገመድ ኣላ ኣብዚ ተትሕዛ ሳት በዚ ኮይንካ ትስሕባ ማለት እዩ ከምዚ ኢላ ትዕፅ። እዚ ዕንጨይቲ ሒዝዋ ደሎ ኣብዚ ከዓ ከም ናይ ማዕፀ መሳሊ ናይ ማዕፀው ኣለና። በዚ ድሕሪት ከዓ ከምኡ ዓይነት ኮይኑ ሓንቲ ዲናሞ ፋን ኣለና ክልተ ዲናሞ ኮይኑን ፋን ሓንቲ ብታሕቲ ሽዑ ዋየራት ሓሊፉ ኣብዚ ይርከብ ማለት እዩ። ኣብዚ ቅድሚት ኣብዚ ዘሎ ኣብዚኣ ናይ ባትሪ ምዘን ባትሪ ኮኔክት ኮይነን ኣለዋ። እዚኣ ናይ ድሕሪ ስዊች እዚኣ ከዓ ከማ ናይ ዘን ክልተ ጎኒ መጣዊ ስዊች ማለት እዩ። ኣብዚ ዘሎ እዚ ሶላር እዚ ዲስ ቮልቴጅ ይተቐበል። ዲስ ቮልቴጅ ምስ ተቐበለ ቀጥታ ትኽሉ ናብዛ ባትሪ ነዚ ባትሪ ይመልኦ ማለት እዩ። ብኸመይ ከም ዝሰርሕ ብኸመይ ከም ትኸይድ ማለት እዩ ዝተሰረፈ ከዓ ንሓውና ገልፀልና እዩ።
1: ብመጀመርታ ሽመይና ኣም ግርማ ይበሃል። ተማሃራይ ታሽዓይ ክፍሊ ተማሃራይ ዓላይ እዚኣ ሰሪሕና ኣለና። እዚን መርከብ ዓባይ እንዳ እዚኣ እዘን ሰለስተ ስዊች እዚኣ ስዊች እዚኣ ምስ ወላዕ ኣብ ባሕሪ እዛ ስዊች እዚኣ መጓዓዝያ ሰብፅዒና ብካልእ ሃገር ክትመፅ ከላ እዛ ስዊች እዚኣ ተወሊዓ ካብ መጀመርታ ስለትመፅእ እዚኣ መንቀሳቀሲ እዚን ክልተ በዚኣ ዘለዋ ፋን መንቀሳቀሲ ናተን ሜን ክስታይ ስለዝኾና እዚኣ ትደፍእ። እዚአን ምስ ኣበገሰታ እዚኣ ናብ ድደለየቶ ፖዚሽን በዚአን ገርና በዚአን ክልተ ፋን ኣብዚኣ በዚኣ ከ ክልተ ፋን ኣለዋ እዚኣ ድሕር ወሊዕናያ እዚአን ናባይ ገፀ ንጠውያ እዚኣ ከዓ ናብዚ ገፃ ተወሊዕናያ እዚአን ናብቲ ገፅ ንጠውያ። እዘን ኤልኢዲ ኣብ ናይ ድሕሪት ፋን ኣብዚ ናይ ድሕሪት ሞተረ ምስ ዝውላዕ እየን ዝውላዕ እዚአን ኣብዚ ደይ ዝኾነ ዓይነት ፖዚሽን ከይንጋገ ከዓ በዚኣ መደይቢት ኣላ በዚኣ ደይቡ ኣብዚ ላዕሊ ብኣርባዕትኡ ወገናት ከታተለልና ኣብዚ ኣርባዕተ ኤልኢዲ ኣለዋ ንዝኾነ ነገር ክውልዕ እንተደልዩ ኣብዚኣ ባትሪ ላ ክውልዕ ንኽእል እዩ። ኣብዚ ሕጂ እዚአን ገሊፅዎን እንዲ ግን ተን ፀንበለል ድብላ እንዳኣከባ እንዳኸዳ ምስ ወዳኣ እዚአን ፀንበለ ለን ምስ ወዳ ከምዚኣ ኢለን ክዕፀዋ እየን እዚአን ምስ መላእ ርሳሓት ማለት እዩ። ሽዑ እዚኣ እንዳተመልሰ እንዳመፀት ከላ እዚኣ ኣብ ድኾነ ሓደጋ ውን ንኸይት ድሕር ተባላሽዋ ውን ጥሒላ እዚኣ ብፍጥነት ከይዳ ናብ ገምገም ባሕር ናብቲ ረድኤት ንረኽበሉ ቦታ ትሕብረኒ ካብ ኩሉ በዚኣ ዝሰሊናኻ እዚኣ ንከባቢ ስለትሕልወላ በዚኣ በርባዕቲ ወገን ንርዩ ድኾነ ዓይነት ፅላእ ድሕር ኣሎ በዚኣ ገይሩ ክከታተሎ ክእል።
2: ሰላም ከመይ ቤትና? ኣነ ኣዲአ ሰለሞን ይበሃል። ቤት ትምህርተይ ቤት ትምህርቲ ድያ እዩ። ሒዝናይ መፂና ዘለና ድማ እዚኣ እዚአን ከዓ ክልተ እዚአን ክልተ ሒዝና መፂና ኣለና። በዚአን ክንጅምር እዛ ናብዚ ዘለዋ እዚኣ ድሮን ኮይና ንሪኦ ዘለና ድሮን ኮይና እዚኣ እንታይ ከምንታይ ጠሚ ትልና እትናታ ጠሙ ማለት እዩ ኣብ ምስ ሕርሻ ሰኣሰር ጌርና ዕዳሊና ኣለና እትናታ ጠሞ ማለት እዩ ሒዝና ኣብ ወይ ሓሳም ስተሰት ማለት እዩ ንሕርሻ ከም ማይ ምንፃግ ክኾን ይኽእል ከም ፀረ ባልዕ ክኾን ይኽእል ከም ዝኣመሰለ ነገር ክትገብርና ትኽእል ማለት እዩ። እቲ ሓሳብ ታት ምዝበሻ ይዕቢኻ ክንገብራ ንኽእል ማለት እዩ። ንከምሳትና ጠሞ ምድሮን እውን ብዙሕ ስለዝኾነ ከምዚ ጌርና ሒዝና መፂናና ማለት እዚኣ ከምዝትመስል እታ ቀፂና ሒዝና መፂና ዘለና ማለት እዚኣ ከዓ እዚኣ ከዓ እንታይ ትገብር ትልና እዚ ኣብ ሳይክላ ትግጠም እዚ ኣብቲ ጎማ ይለግብ ሞ ምስ ተገጠመ በዚ እታ ጎማ ምስ ዘረት ነዚኣ ተዘራሞ እዚኣ ምስ ዘረት ካሽዑ በዚ ኤሲ 220 ቮልት ክተውፀና ትኽእል ማለት እዩ። ዝፅዕነት ናይ ገዛ ከዓ ምስከም ኽእል ማለት እዩ ዘለና ክንገብ ንኽእል ታቐንዲ ነዚኣ ዝተዓለመት ኢና ዝሰራሕናያ ድማ እታ ኣብዚኣ ዘላ ማለት እዩ በዚ ንሕዳ ተዚርና በዚ 220 ቮልት ይበና ማለት እዩ ንሕና በዚ 220 ተሂብናያ ከዓ እዚኣ ትዘረና ሞ ልክዓ ሞተር ሳይክል ኮይና ከዓ ተገልገለና ማለት እታ ሳይክል እዚኣ ኢንዘሴም ታይም ካልእ ከዓ እንታይ ክትገብር ትኽእል ኢና ከዓ ሞተር ሳይክል ከመይ ትሄልና ሞተር ሳይክል ሓንሳብ ቻርጅ ምስ ወደት ካብ 8 ዓትወ ዘለን ቻርጅ ንክገብረ ማለት እዩ። እዚኣ ግን ሓንሳብ ኦም ዝተገጠመት እዚ ካብ ጎማ ስለ ዝዘውር ካብቲ ጎማ ስላሓይቲ ወስ እዚኣ ዜረ ካብ ዝፓወትረክ እሞ እሳ ከዓ እታ ሞተ

0: ሳይክል ብዝ ቻርጅ ጌርካ ቻርጅ እናገበርካ ትኸይ ማለት እዩ። ጀስኻ ቻርጅ ጌርካ መኻጥራይ ትኾን በቃ ስኻስ መኻጥራይ ትኾን ከምዚ ቻርጅ ራይት ውድእካ ና ቻርጅ ምግባራ የለካኒ ምዝርግሕ ኣዳፕተር ወዝኾነ ታ ምስኣት መሓሲ ኣየለካኒ ማለት እዩ። እዚ ሓሰብ ምስ ገበርካስ ወዲ ካስኻ ከም መኻጥራይ በቃ ምጓዓዝ ትኾን ካለካ ማለት እዩ። ክንከምዚ ጌርናኸ እዚኣ ንዳ ዘለና ኣዳኒና ኣለና ማለት እዩ።
1: ሽመይ ሳሎር ይበሃል። ካብ ቤት ምህርቲ ጃለ መጠ
2: ስመይ የፍድመ ባሃል ካብ ቤት ምህርቲ ባህል መስክረ
3: ስመይ ሚልክያስ ምሕረት ኣበሃል።

0: ነገር ዘድለየና ንብል ከዓ ዲናሞ ነዚ መዝወልያ ፓነል ባትሪ ስዊች እዚኣ ከዓ ኣምፑል ማለት እዩ
1: ናይ እዚኣ ጥቕሚ ክሳብ ሓዘ ዝገበርናዮ ከዓ ካብ ብነዳዲ ጌርካ ተሰርሕ ሲ ብፃዓታ ሲ ብፀሓያዊ ፀዓት ከም ዝኸውን ትገብር ማለት እዩ።
2: መጀመርታ ስመ ኣብርሃም ቦክሪ ይባሃል። ንመፃክሉ ቤት ትምህርቲ ቀይሕ ባሕሪ ሰከንዳርስኩ ዝማረሉ ግሬድ 10 ክፍሊ ንሕጂ ከ ኣቅሪብያ ዘለኹ ኤሌክትሪክ ኮንቲኒቲ ትዕቅን መሳርሒት እያ ሲስተም ኣሰራርሓ ዝሰራሕና ኣብዚኣ ናይ 9 ቮልት ባትሪ ባዘር 3 ረጅስተር ሓንቲ ስዊች ጌር ንሰርሕና እዚ ከ ኮፐር ስልኪ እዩ ንዋይር ይሰርሕን የለን ከይበት ክቀርዝካ ክትቀመለ ማለት እዩ ምስተንክፈቶ እዚ ኮፐር ምስቲ ናይቲ ውሽጢ ስልኪ ስሕበት ማግኔቲክ ፊልድ ምስ ፈጠረ እቲ ፓወር ይሓልፋሎን የለን ትገልፀና ስለዝኾነ ኮንቲኒቲ ካል ኤሌክትሪካል ማሽን ሲስተም
3: መጀመርታ ስመይ እሰይ ተስፋለ ትበሃል። ሒዝያ መፅኦ ዘሎ ኮላይ ስፒከር ኮይና ሕጂ ቻርጂ ናይ ፍላሽ ናይ ሜሞሪ ኦን ኦፍ ሕጂ ኣብ ግዜ ፍላሽ ንጥቀመሉ ክልውጥ ከለና በዚኣ ናይ ታሕቲ ዘላታ እንዳለወጥና ንኽእል ኣብ ግዜ ሜሞሪ ንጥቀመሉ ከለና ኮላይ በዚ ናይ ታሕቲ እንዳለወጥና ንኽእል ክንውላዕ ተደሊና ኮላይ ስዊች ኦን ኦፍ ኣለና። ኣብዚ እዚ ባተሪ ናይ 3 ቮልት እዩ ቻርጅ መስአተንያ ናብ ባተሪ ኸይድ ባተር ሽዑ ቻርጅ ኣብዚ ንእትወሉ ግዜ ይጠቕመና ካብ ባተሪ ሽዑ ናብዛ ቦርድ ኸይዱ ናብዚኣ ስፒከር ኸይድ ሕጂ ክንገብር ከለና ሽዑ ከም ይረአ
0: መጀመርታች መይሜል ኣብሮባል ዝበሃል ዝቀርበልኩም ዘለኹም ቤት ትምህርቲ ድማ ቀይሕ ባሕሪ ዝቀርበልኩም ዘለኹም ድማ ማልቲሜተር ዓይነት ኮይና እዚ ክሳይ ክትገብር ትኽእለ ዝኾነ ዓይነት ኣምፑል ወይ መብራህት እንተሎ ከተተስስ ትኽእለ ኣብ ውሽጣ ዝተጠቅሙ ኩላ ነገር ድማ ናይ 9 ቮልት ባትሪን ካልእ ከዓ ሬጅስተርን ከምኡውን ገመድ ክልተ ስዊች ካ ነዚኣ ክትስእ ዝኽእል ካልእ ከዓ ባትሪ ናይ ሞባይል ከምትስእ ሓይል ኣለዎ ባትሪ ናይ ሞባይል ካልእ ከዓ ዝኾነ ዓይነት መብራህቲ ዝተባላሸወካ ነገር ወይ ከዓ እዚ ኮንቲኒቲ ገለ ክትዕቅ እንተደልያ ሓንሰብካ ከም ሾርት ኮነካ
4: መጀመርያ ሽመይ ንሆም ክኤለ በሃል ዝምስለ ዘሎ ከዓ ሚልኪያስ ሙሴ በሃል ኣነ ተማሃራይ 10ይ ክፍሊ ተማሃራይ ቀባሬ እዚ ጠቃይዶ ሎ ከዓ ተማሃራይ 6ይ ክፍሊ ሓደነት እዩ እዚኣ ሰሪሕና ዘለና ፕሮጀክት እዚኣ ኢንኩቤተር ትበሃል መንጫጭሕ ትንካሖ ኣብዚ ውሽጢ ባትሪ ኣሎ 6 ቮልት 4.5 ከዓ ኣምፔር ኣሎ በዚ ባትሪ በዚ ገይራ ነዚ ብዝደሎ ኣምፑል ምሳቦቶ ቮልቴጅ ነዚ ብዝደሎ ንካሖ እዚኣ ከዓ ተወሊዓ ነዚ ብዝደሎ ንካሖ ምቆትህቦ ማለት እዩ በቲ መስርሒቲ ከዓ ትንካሖ ይጫጭሕ ማለት እዩ ንካቑሖ ብምቆት ዩ ይጫጭሕ እዚኣ ሰሪሕና ዘለና ምክንያት ከዓ መብዛሕትኡ ግዜ ኢንኩቤተር ብክሳይ ንሰርሓ ብልቺ ሕጂ ልቾ ተኮይኑ ከዓ 24 ሰዓት ክትህልለዋ ሕጂ እታ ቀዳማይ ነገር ብንታይ ባትሪ ሰሪሕና ቀዳማይ ገንዘብ ንምቁጣብ ካልኣይ ነገር ከዓ እዚ ኢንኩቤተር ተላትካ ኣብ ገዛኻስ 24 ሰዓት ብደይ ምቁራፅ ልቺ ክትህልለዋ ሕጂ ልቺ ኣብ ደይብሉ ከ እንታይ ክትጥቀም ትኽእል እንታይቲ ካብ መንጎ ተኸይዳ ስታ ክትገብሮ ትኽእል ነዚ መስርሕ እዚ ክስታይ ጌርና ነዚኣ ፕሮጀክት ኣዳልና ዘለና ማለት እዩ በዛ ስዊች እዚኣ ጌርካ ከዓ ትውላዓ ተጥፋ ማለት እዩ በዚኣ ናይ ቻርጀር ኣላታ ማለት እዩ።
1: ስመይ ኣራሚዮናስ ንበሃል ኣብ ቤት ትምህርቲ ደመሰንበድ ምሃር እዚኣ ንሪኣ ዘለና ፕሮጀክት ብሶላር ትሰርሕ ቻርጀር እያ ኣብ ገዛና ሶላር ወይ ኤሌክትሪክ እንድያ ዘየብልና በዚ ገርና ሞባይልና ንመልአ እዚኣ ትራንዚስተር ወይ ቮልቴጅ ሬግሌተር ትበሃል ካብ ሶላር 8 ቮልት ተቐቢላ ናብ 5 ቮልት ቀራ ንሞባይል ትሰዶ እዚኣ ፕሮጀክት ኣብ ገዛና ክንሰርሓ እዚኣ ቀላል ፕሮጀክት እያ።
2: ስመይ ሜሮን ኣብርሃለ ካብ ቤት ትምህርቲ ደንበሰንበል ግሬቴን እዚ ብጎነ እዩ ዘሎ ከዓ ሪያን ኢልያስ ካብ ቤት ትምህርቲ ደንደን ግሬቴን እዚ ከዓ ሚካኤለ ተወልደ ብርሃን ካብ ቤት ትምህርቲ ስማታት እዚኣ ናይ ሎም ዓንቲ ሒዝና መፂና ዘለና ስፒከር እያ በቲ ኣብ ኤርፎን ተእትዎ ነበርካ ኣብ ሞባይልካ ብኡ ምስእትካያ ዳይሬክት ብኣይሲ ሬጉሌተር ብካፓሲተር ረዚስተር ባትሪ ገይራ ናብ ስፒከር ተስማዓካ ድምፂ ገይራ ብናይ ፋን ባትሪ ክልተ ጌርና 3.7 ባትሪ ቻርጅ ክትገብራ ከለካ በዚ ትገብራ ኬብል ጌርካ በዚ ክትመልኣ ትኽእል ኢኻ ኣብ ስፒከርካ ተስማዓካ ድምፂ ቻርጅ ከዓ

0: ሽመይ ሚክሰል ሚካኤል ይበሃል። ቤት ትምህርቲ ዞባ ማእከል ይበሃል። ክፍሊ ድመሃረሉ ከዓ ሻብዓይ። እዚኣ ስፒከር እያ። እዛ ስፒከር ዝሰራሕክዋ ከዓ ንሰብሲ ኣብ መዓልቲ ሓጎሱ ምሕጎስ ካልኣይ ከዓ ኣብ ኤርትራ ስፒከር ኣይስራሕ። ኣነ ከዓ ስፒከር ስለ ምህዝ ዝደሊሲ ስፒከር ኣብ ኤርትራ ከምዝስራሕ ይደሊ። እዚኣ ስፒከር ሰለስተ ስፒከር ኣለዋ። በዚ ከዓላ ታታሰይቲ እዚኣ 8 ዛቦርዲ 8 ኤሌትሪክ እያ ትቅበል። 8 ኤሌትሪክ ጠቕላላ ስለ ድበዝሓ እዚኣ ከዓ ከም መዝሓሊ ትጠቕመና ማለት እዩ። ሓፂሩ እዛ ስፒከር እዛ ቦርዲ ኣብዚኣ ኣብ መበሊት ኣብዚኣ መትሓታላታ ቻርጅ መምሊት ካዓ በዝላታ። ኣብ ውሽጣ ከዓ ባትሪ 6 ባትሪ ኣሎ። ኣብ ውሽጣ ነዚ ቦርዲ ነዚ ፋን ነተን ስፒከር ደተስእ ማለት እዩ። ከምዚ ጌርና ከዓ በዛ ትብለና ለና ከዓ ተሲእና ኮኔክቲ ተደሊና ከዓ ሚሞሪ ንኣቱ ማለት እዩ። ከምዚ ጌርና ኮኔክቲ ንኣቱ ወይ ከዓ ሚሞሪ ተሃሊና ሚሞሪ ኮኔክቲ ተሃሊና ከዓ ኮኔክቲ ንገብር ማለት እዩ። ከምዚ ጌርና ከዓ ኣብ መዓልቲ ሓጎስና እዚ ከዓ ፋን ከምዚ ጌርና ከዓ ንደፍ ከምዚ ጌርና ከዓ ነጥፋ ማለት እዩ። ናብዚኣ ከዓ ንስገር። እዚኣ ከዓ ከምኡ ኮይና 4 ስፒከር ኣለዋ። እዚኣ ከዓ ውሑት ትብል ኤሌትሪክ እያ ትቅበል። እዚ 4 ኤሌትሪክ እያ ንኸም ፋን ደይገብርኩላ። እዚ መስተንፈስ ትሪኢ ኣለካ ናይ ንፋስ ምእተው እዩ። እዚኣ ነዚኣ ክሰርሕ ድሓገዘኒ ከዓ እዚ ኣብ ዓድና ንእሽተይ ብሉቱዝ ገለ ይስራሕኒ ካብ ካልእ ዓድታት ኢና ንማፃፅእ። ኣነ ከዓ ነዚ ናኣሽቱ ስፒከር ብሉቱዛት ዓበይቲ ኩና ኣሽቱ ክምን ስለ ደልስ ነዚአን ስፒከር ሰርሕ እያ ማለት እዩ። ባትሪ እንተልካ ከዓ ባትሪ ኣብዚ ድቕመጥ ኣብዚኣ ኤልጊብያ ደለኩታ ባትሪ ለለትካ 4 ኤሌትሪካ ትቕበል ማለት እዩ። ንኸም መዝሓሊ ገርኩላ። እዚኣ ግና 8 ስለ ትቕበል መዝሓሊ ትገይርላ። በዛ ኣብ ማእኸል ደላ ጌርና ከዓ ክንውላዕ ንኽእል ናይ ድምፂ ናይ መታሕቲ ከዓ ኣለዋ። ቻርጅ ከዓ በታኣቱ ማለት እዩ። ድምፂ ከዓ ከምድላይ ኢና ኢና
1: ሰላም። ሽመይ ብሩክ ሃይለ ይበሃል። ኣነ ኣብ ቤት ትምህርቲ ደመሰንበር ምሃር። ሕጂ እዚኣ ድገልፀልኩም ከዓ ናይ ንፋስ ፋንን መብራቲ ብስዊች ዝሰርሕ ኣምፑል እዩ። ሕጂ በዛ ፋን ክጅምረልኩም እየ። እዛ ፋን ብታይፕሲ ዓይነት ቻርጀር እትሰርሕ። ካብዚ ሶኬት ነዚኣ 6 ቮልት ባተሪ ቻርጅ ገብር ኣለኹ። 4.5 ኣምፔር ኢኻ ክትውላዕ እተደለኻ ሕጂ ኣብዚኣ ጥዎ ኣባትን ኣለዋ ኣብ ማእኸል። እዚኣ ቀዳመይቲ ደረጃ እያ። ክትውስኸላ እተደለኻ ካልአይቲ ግዜ ትደግማ። ካልአይቲ ደረጃ እዚኣ ሽዑ ሳሰይቲ ደረጃ ከዓ ዝበርትዐት። ራብዐይቲ ግዜ ከዓ ሽዑ ተጥፋኣ። እዚ ጥቕማ ሕጂ ኣብ ወይ ቡን ከተፈልሕ እተደለኻ ወይ ከዓ ፀቕጢ ወይ ረስኒ እንተሃልዩ ትጥዋ ንፋስ ትገብረልካ ማለት እዩ። ሕጂ እሱ ጥራይ ኣይኮነን በዚ ከዓ ኣለሃና ኣምፑል። ግንቲ መብራህቲ ተስኢንካ ኸብ እዚኣ ብጥወቓ ኣብዚ ምስ ጠወቕካያ እዚኣ 2.5 ቮልት ትሰርሕ ኣምፑል እያ። ካብዚ 3 ቮልት ባተሪ ስሒባ ትሰርሕ ኣላ። እዚ ሪቻርጃብል ኣይኮነን ዝኾነ ቦርድ ወይ ቻርጀር የብሉን። ብኸምኡ ብፕላስተር ወይ ብችሮቶ ጠምጢሙዮ ዘለኹ ምክንያቱ እዚኣ ትውድአ ኣብኡ ከሎ ሪቻርጅ ኣይትኸውና። እዚ 6 ቮልት ባተሪ እዩ ካብዚ ሶኬት ቻርጅ ገብረ ኣለኹ። ብኸምኡ ብሶልደር ገይረ ኣልሒምዮ። ብኸምኡ ምውፃእ ሲ ኣይድልዮን እዩ ቻርጅ ገብረ ኣለኹ ኦልሬዲ። እዚኣ ግን 3 ቮልትሲ ሪቻርጀብል ወላ ሓንቲ ምስ ወላ ሓንቲ ነገር ኮኔክት ኣይገበርኳን ወይ ምስ ታይፕሲ ወይ ምስ ገለ ወላ ሓንቲ ኣያላገብኳን። ብኸም ምክንያት ብችሮቶ ገይረ ንክቕይራ ኣውፅአ ብቐሊሉ ንክቕይራ ብችሮቶ ገይረ ጠምጢመ። እዚኣ ምስ ኣድሃቢትን ጠቃሚትን ከምትኾን ተስፋ ገብር ይቐኒለይ።
2: ስመይ በረኸት ተስፋ ይበሃል። ቤት ትምህርቲ ሰማታት ግሬድ 11 ዜ ሎማ ዓንቲ ድማ ነዛ ፕሮጀክት እዚኣ ብሓንሳእ ብጉጅለ ኮይና ዝሰርሕናዮ። ሽሙ ዮስያስ ይበሃል። ኣብዚ ጆን ን ኢሳቅ ከዓ ኣብ ዘለና ማለት እዩ። ኣራይ ሎማ ዓንቲ ኣዳሊና ዘለና ስራሕ ብዛዕባ ኣቴንዳንስ ን ሬጅስትሬሽን ቴብል ትብል እያ ማለት እዩ። እዚኣ በዚ ናይ ስልጠና ናይ ፓይተን ዝወሰናዮ ትምህርቲ ዘዳልናዮ ፕሮጀክት እያ። ስለዚ ነዚኣ ክንሰርሕ ዝደረኸና ነገር እንታይ እንድሕርቴና መጀመርታ ኣብ መብዛሕትኡ ቤት ትምህርቲ ንሪኦ ነገር እንታይ ተሎ መምሃራን መዓልቲ መዓልቲ ክመፁ ከለዉ ዝኾነ መምህር ክድንጉ ይኽእል፣ ዝኾነ መምህር ከዓ ዝኾነ ክላስ ዲሌይ ክገብር ይኽእል ማለት እዩ። በዚኣ ግን ኣብ ክንዲ ማኒዋል እንዳፈረሙ ዝኣቱን ዝወፁን እንታይ ገብሮ ኣይዲ ካርድ ኣላቶም እታ ኣይዲ ካርድ እቲኣ ስካን ምስ ገበርዋ ሰዓት ክንደይ ኣትያ መዓስ ኣትዩ ብምሉእ እዚኣ በዚ ትራክ ትገብሮም ማለት እዩ። ካብኡ ቀፂሉ ድማ እታ ኣይዲ ድማ ንመምሃራን ጥራሕ ዘይኮነስ ንተምሃር እውን ትጠቅም እያ። እቲ ተምሃራይ ድማ ምስ ኣተወ ምስ መሓዛይ ክኸውን ኢሉ ክላስ ክቐፅዕ ይኽእል ወይ ዝኾነ ነገር ኢንኣፕሮፕሪት ዝኾነ ብሄቨር ክገብር ይኽእል ማለት እዩ። ነዚ ነገር እዚ ከዓ ትራክ ክትገብርና ምታን እታ ኣይዲ ካርድ ያ ስካን ምስ ገበርናያ ኣበይ ክላሱ ዕድሚኡ ብምሉእ ና ፐርሶናል ኢንፎርሜሽን ተርእና ስራሕ ሎማዓንቲ ፕሮጀክት ኣዳልኒ ኣለና ማለት እዩ።
3: ሽመይ ጆን ስምኦን ንበሃል። ነዚ ድማ ነዛ ስራሕ ዕድሚኣ ድማ ከመይ ጌይራ ክምትሰርሕ ከሪእኩም እ መጀመርታ ነቲ ሰብ ኣይዲ ካርድ ዝኾነን እቱ ማለት እዩ። ብምቕፃል ነቲ ሽም ነቲ ሰብ ነቲ ተምሃራይ እቲ ዕድመ ድማ ንእቱ ክፍሊ ነቲ ተምሃራይ ክላስ ድማ ነቲ ሴክሽን ወይ ክላስ ዝነነቱ ቁፅር ቴሌፎን ድማ ሰብ ንእትዎ ዘለና ተምሃራይ ወይ መምህር ምዃኑ ከዓ ብዚ ንገልፆ ተምሃራይ ኢልና ንእትዎ ኣድ ፐርሰን ላ ጆን ሳይሞን ሃዝ ቢን ኣድድ ሰክሰስፉል ትብለና ማለት እዩ። ሕጂ ጆን ሳይሞን ትላላ ሕጂ ስቱደንት ዝኣተዎ ማለት እዩ። እታ ቁፅሪ ናቱ ኣቴናስ ንገብር ምስ ዘለና እዚኣ ቁፅሪ ናቱ ንእቱ ስካን ቸኪን ምስ በለ ጆን ሳይሞን ፕረዘንት ኢላ ትነግረና ኣብዚኣ ኤክስፖርት ምስ በለና ዝኾነ ሴቭ ንብላ ማለት እዩ። ኣቴናንስ ቸክሊስት ኤክስፖርት ሰክሰስፉል ትብለና ናብዚ ፋይል ኤክስፖርት ምስኣተና እታ ሌተስት ላ ምስኣተናያ ኤክሰል ምስኣተና ድማ እቲ ኩሉ ተርእና ማለት እዩ። ኩሉ ኣብዚ ዘሎ ሕጂ እቲ ሕጂ ዘእተናዮ ተምሃራይ ጆን ዝበሃል ቁፅሪ ክንደዚ ስቱደንት ኢላ ንሕጂ ሰዓት ናይ 11 ፈርዓን ኢላ ፕረዘንት ኢላ ተርእና ማለት እዩ።
4: ሰላም፣ ሽመይ ሆሴናስ ዝበሃል ዝመሃረሉ ቤት ትምህርቲ ባርካ ታሽዓይ ክፍሊ ኢካ ድመሃር። እዚ ድማ ሚልኪያስ ፊልሞን ዝበሃል ዝመሃረሉ ቤት ትምህርቲ ድማ ባሕቲ መስከረም ሻርሻይ ክፍሊ ድመሃር። እዛ ሒዝና መፂና ዘለና ድማ ዋተር ሌቨል ሰንሰር ትበሃል ማለት እዩ። ሕጂ እዛ ስርሕና ዘለና ኣብ ፃዕዳ ታንከራት ማለት እዩ። ኣብ ውሽጠን ማይ ክንደይ በፂሑሎ ገለ ክንፈልጦ ይንክእል ኢና። እዛ ስርሕና ዘለና ድማ ካብ ላዕሊ ንሪኦ ወይ ከዓ ጉልበትናን ግዜናን ትቁጥበልና መሳርሒት ኢና ሰሪሕና ዘለና ማለት እዩ። በዘና ብዚአ ንሪኦን ዘለና 25 50 75 100 ዝብላ ዘለዋ መብራህቲ ብአና ንልቁዓወቲ ማይ ማለት እዩ። ሕጂ ማይ እንዳገበር ክለን ክኸይድ ከለኩ ዳዶም ኣዘን መብራህቲ ክርአን ማለት እዩ። ሕጂ እንታይ ትብለኒላ ማለት እዩ? 25% መሊኣ ኣላ፣ 50% መሊኣ ኣላ፣ 75 ጥቓ እያ ሓሳስ ያለላ። እዛ ሚትስ ኣይበፅሐትን ደላ ማለት እዩ። እዚኣ 75 እዚኣ ባዕ ክትውልሕ ኮይና ክትመልእ ኣለዋ፣ 75% ክትበፅሐ ኣለዋ ማለት እዩ። ኣብ ጥቓ ሚት ያደላ ኢላ ስትሕብረንላ እዛ 100% ኣብ ጥቓ እያ ደላ ትብለኒላ ማለት እዩ። እዛ ብሉስ ጥዑ ጌራ ይተወልዕትን ማለት እዩ። እዚኣ ድማ ኣብዘን ፃዕዳ ታንከር ብፍላይ ኣብዘን ኣብ ውሽጠን ክንደይ ማይ ኣለዎ ገለ ክንፈልጠለን እንደይ ንክእል ማለት እዩ። ካብ ተስኢና ብላዕሊ ምርኣይ ገለ ወይ ኳሕኳሕ ቢልና ካብ ምስማዕ ገለ እዚኣ በዘን መብራህትታት በዘን ስዕባ መብራህትታት ጌርና ብቐሊሉ ክንፈልጦ ንክእል ማለት እዩ።
1: መጀመርታ ሽመይ ናሆም በሃል ንኤፕ ሄርሞን ንሕና ኣብ ጋሽ ባርካ ካብ ተሰነይ መፂና ሎማዓን ሰሪሕንያ ዘለና ኣኒ ኢሪስክ ዲክቴት ገብረና መሳርሒት ኢና ሒዝና መፂና ዘለና። እዚኣ መሳርሒት እዚኣ ብሰለስተ ነገራት ብኣርባዕተ ነገራት ዝቆመት እያ፣ ዲናሞ፣ ባዘር፣ ስዊች ኣብዝኻ ባትሪ ኣሎ ማለት እዩ። እዚኣ መሳርሒት እዚኣ ከምቲ ዝነገር ከዓ እዚኣ ኢሪስክ ዲክቴት ገብረና እያ። እዚኣ ስዊች ኦን ምስ ገበርና እያ እዚኣ ዲናሞ እዚኣ ኣብዘን ክልተ ዜን ኣብዚ ክልተ ዚ ሓፂን መሳርመት ምስ ተራጅቡ ስለ ዘሎ እዚኣ ጴጥ ትብላላ ማለት እዩ። እዚ ክንቀሳቀስ ከሎ እዚ ከም መሬት ጌርና ሓሲብን ኣዚ ክንቀሳቀስ ከሎ እዚ ምስ መሬት ተላጊቡ ስለ ዘሎ እዚኣ ክንቀሳቀስ እንዳ ሽዑ እዚኣ ኣብዚ ምስ ተላገበት እዚኣ ቢብ ትብለና። እዚኣ ሰሪሕና ዘለና ምክንያት ድማ ሓደ እዚ ኢሪስኬት መፅኡ ድ ይመፀን ነግረና፣ ካልኣይ ድማ እቲ ኢሪስኬት ምስ መፀ ንሕና ካብቲ ገዛ ቅልጡፍ ውሳነ ክንውስንን ንፋስ ከምዚ ካምሲን ንፋስ ብርቱዕ ንፋስ ክመፅእ ከሎ ከዓኒ ትሕብረና መሳርሒት ኢኻ ማለት እዩ።
5: ሽመይ ተመዝገን ይበሃል። ሓፈሻዊ ትምህርተይ ታሻይ ክፍሊ እዚ ከዓ ኣብ መድሃኒ ይበሃል ካብ ባርካ ዝመፀ ታሻይ ክፍሊ እዚ ከዓ ኤቨን ይበሃል ሻባይ ክፍሊ ሕጂ እዛ ሒዝኒያ ዘለና ንዓይኒ ስውራን ጠቅም እያ እዚኣ ንዓይኒ ስውራን እያ ጠቅም በዚያ ይመሉ በዚያ ይኸብልዑ ቀደም ግን ብብሉቱስ ኣብ ሞባይል ኮኔክት ትኸውን ኣለዋ ሕጂ ንዓይኒ ስውራን ሞባይል ኣይጠቅምኒ ዝብል ኣተሓሳስባ ኣሎ እዛ ኣተሓሳስባ ክንቀይር ከዓ እዚኣ ምሒዝና ኣለና በዚያ ኣብ ቅድሚ ዘሎ ኣፕሊኬሽን ወይ መደወሊ ክትወቐልካ ትኽእል ኣብ ሰለስተ ክሊክ ንሓደ ሰብ ኣብቲ ቅድሚ ዘሎ ተመዝጊቡ ዘሎ ክትራኽበካ ትኽእል በዚ ከዓ ድምፂ በዚ ከዓ ተጉድል በዚ ድምፂ ት በዚ ተጉድል ከምኡ ውን ኣብቲ ናይ ቪድዮታት ኣብ ቅድሚ ትገለ ጌራ ክትውላዓልካ ትኽእል እያ ብቻርጅ ከዓ ክትመልእ ትኽእል እያ እዚና
4: መጀመርታ ሽመይ ኣፌት ኣዲስ ይበሃል ኣብ ቤት ትምህርቲ ባርካ መሃር ታሻ ይክፍልም ማለት እዩ ለበለይ ድማ ነበልዋን እዚ ኣቕሪብያ ዘለኹ ስራሕ ድማ ግራስካተር ትበሃል ማለት እዩ ኣብ ገጠራት ወይውን ኣብ ዝኾነ ዓድታት ምስ ንኸይድ ኣዴታትና ኣቦታትና ከም ንሪኦም ብኢዶም ይኳዓፅሉ ዝዓፅሉ ንሪኦም ማለት እዩ ንጥዕኖምን ንግዜኦም እዚ ድማ ሃሳይ ኢልና ብምሕሰብ ነዚያ ስራሕ ኣቕሪብና እዮ ማለት እዩ እዚኣ ስራሕ ዝተጠቀምናለን ንብረት ድማ ባትሪ ስዊች ካብ ባትሪ ናብ ዲናሞ ዝወስድ ዋየር ሬጅስተር ተጠቂምና ማለት እዩ እዚ ባትሪ ዲስ ቮልቴጅ እዛ ዲናሞ ዲስም ኤሲም ቮልቴጅ ትወስድ ትኽእል እያ ግና ንሕና ድማ ዲስ ቮልቴጅ ና ተጠቂምና ዘለና ማለት እዩ እዚ ካብዚ እዛ ስዊች ድማ ከም መቋፃፀሪት ታሽሙ ጌርና ኣለና ማለት እዩ ኣብዚ ውሽጢ ድማ ሬጅስተር ጌርና ኣለና ሬጅስተር ድማ ከዓ ከም ተቃወሙ ኮይኑ ዝኾነ ቮልቴጅ ልዕሊ ዓቐን ተመፂዎ የብሉለና ማለት እዩ እዚኣ ትመስልታ ስራሕ ምስ ወላዕናያ ድማ እዚኣ ትመስ
3: ሽመይ ናይ ሚካኤል ፀጋ ይበሃል ዝመፃ ከሉ ቤት ትምህርቲ ካብ ቀይ ሓደ ሰከንዳር ስኩል ግሬደ ከዓ 10ይ ክፍሊ እዛ ሒዛ መፅእ ዘለኹ ቫኪም ክሊነር ትበሃል መሳርሒት እያ እዚኣ ቫኪም ክሊነር ትበሃል መሳርሒት እያ ተጠቂመላ ዘለኹ ንብረት እዚኣ ፋን ኣላ ኣብዚ በዚ ክልተ ትቦ ኣብዚ ውሽጢ ድማ ጎማ ኣለዋ ኣብዚ እዚ እዚኣ ኤሌክትሪክ ምስ ተወላዐት በዚ ትርስሓ ትስዕቦ ሞ ኣብዚ ውሽጢ ዘላ ጎማ ድማ በዚ ክስተይ ጌራ ትእክቦ ማለት እዩ ሽዑ እንድሓር ክነዕንዑ ክንኣለት ድና ነዛ ዘ ውሽጢ ዘላ ጎማ ኣውፂና ንጥቀመላ ማለት እዩ ሕጂ እዚኣ ምናልባት ናይ ረስኒ ወይ ናይ ገለ ስክፍታ ንሕር ኣለካ እዚኣ ምስ ተወላዐት እዚ ንሕር ረሲኑ ባዕላ ንነብሲ እያ ባዕላ ተዝህሉ ክንጥቀመላ ኣለና ሓጂ
6: እምባርከስ ዝኸበርኩም ተኸተልቲ መደባት ቴክኢንሳይት ኤርትራ ቀዳማይ ክፋል ናይቲ ብተምሃሮ ክረምታዊ ሞያዊ ስልጠናታት ብዝወሰዱ ተምሃሮ ዝቐረበ ፕሮጀክታት ወይ ስራሓት እዚ ክትከታተልዎ ፀናሐኩም ነይሩ ከምዚ ክትርእይዎ ፀናሕኩም መንሰያትናን ተምሃሮናን ክሳብ ክንደይ ዕምቆት ዘለ ሓሳብ ሒዞም ከም ዘለውን ንዝመፅእ ዘሎ ናይ ዘመነ ቴክኖሎጂን ምዕባልን ከዓ ዝኣክል ፍልጠትን ብቕዓትን ዓጢቖም ከም ዘለው ዘርኢ እዩ ነይሩ ካልኣይ ክፋሉ ዝመፅእ ደሎ ሰሙን ከነቕርቦ ኢና ንሎሚ ተዳልዩ ዝነበረ መደብ እዚ ክትከታተልዎ ፀናሕኩም እዩ ነይሩ ሰናይ ቅነ

0: ዘዲብላ ተፋሲል ግነተየት ይኮን ላኪን ኩሉ መትጋረም ላለት ባህላየኒ እኩይቱ ኣው ደራይቱ ግን ይበል እዮም ክኒአን ቀድር ናፍዓት በትጋ ምንገብ መንፋዕቱ ወመደረቱ ከፈግልናት መዛዝርና ንቀድር
1: እዚ ኣክተሩ ኣሻ ጠቢዕ ላምና ግልግባል ቀድር ማዕና እዚ ኣሻ ጠቢዕ ምብል ዘለየና ግላ ቀርባትና ምክን እዚ ምክን ካረመዓር ወቤጭ ወገለለ ገብህላ እዚ ሊ ካረመዓር ወቤጭ ወዲቤትካ ተምን ካራ ፀብር ካራ ህሩድ እለ ኣሻ ብዙሕ ላ ሰራሓተን ኬሚካላት ሰራሓተን እለ ኣሻ ሊ ዲብርላ ፊ ኬሚካላት ተቕዝየት እግላ ሴላትና ናይ ቀርበትና ጉላ ቀረባትና ላሳዕዶ ማዕና ነፍዑ ቀድላ ለተእሲል ለመፅእለን ብሌና እሊ ሱፐር ዋይት ነልብሉ ዓቐም ወራል ሓቲ መረቸ እንጂ ለመፅእ እሊ ኬሚካልቱ ኩሉ መረት የ ኬሚካል እግልግሮምነ ሰኒ ይኮኑ ወድውያት ማዳመት ኬሚካልቱ እግልግሮምነ ሰኒ ይኮኑ እቦት ሓንቲ ፋርማሶ ሓንቲ ሕክምና ትበሃልላ ሎ እግልግሮምነ ሰኒ ገባ እይ ነፈር ዲበ እይ ኣካን ወዛባ ወእይ ነፈር ከም ዱካን ካብ መልኣሻ ብዕ ንዛበየ ኣለና ወዛቤናዊ ግልሚት ሓንካ ንፈር ልኦም ምሩ ወለተ የብላ መሻክሎ ተእሲራ ሰበት ለመፅእ እዚ ሊ ኣሽያ ለጠቢዒ ህላ ተስተወድሙ ለትቀድር ብልዕልም ላኪን ኣሽያ ለጠቢዒቱ እንደቤላውካ ለወዱ ዲቡ ፍሪቱ ኬሚካል ኣለቡኒ ካረፔራፊን ወገለ ሓቆል ሓውሰ ዲቡ ገብኦ ፊ ባዕድል ከሊማ ሰላጣን ወገለ ሕማማት ክቡድ ግለምፅ ለቀድር ሓቆል ሓውሰ ዲቡ ገብኡ እንታይ ግል ማዕና ግተኣምሩ ንኣማርካ ግቲ ደዩ ትልህላ ግልካ እንደይ ተእምር ሓቆል ደካ ላኪን ብዙሕ መሻክል ግልሕሰልካ ቀድር
0: እዘላ ክማሎ ትብል ፀንሐካ ጠቢዒ ዲብ ንትነፋዕ ቦህቱ ጠቢዒቱ ባህለት ምን ዲብ ክልቀት ላህላ ናይ ስናዓትማ ዲብ እንትህብ ብዙሕ ሊኢ ደርርማ እግላለ ቀድር ወመረ መደረት ዓባይ ለብእቱ እግላለ ቀድር ከዘባ መቂሒ ናንበት መሰለን ለን መብዛሕን ኣዋልተን ለትነፋዕ ኣቦ ግለቂሓ ካእሊ መቂሐሊ ከፎት ለወደ ምተእሲር ዲባ ዓፍት ምን ረእስካ እንዳእንበት ከእስገርካ ኩሉ መደረት ክምሰልብእቱ ትለልትኣምር ካእሊ መቂሒ ለልትበሃል ሚቱ ለፅባጡ ግልሚቱ ደራይቱ ምለለለየ
1: እግልሚ ዴራ ኢሎ ንብር ለና ወር ሓልየ ለማፀላ ምስላ ቴክኖሎጂ ዲብሓት ኣካን ዲብጋፅ ወገደ ለገቢ ይኮኒ በዲር ዳ ምትጋፅ ፈቓድ ገብሎ መስላዓላ እዚ ቦ ድማፃ ቦ ድማዕና ዲብ ኩሉ ጎረብካ ለገቢ ኣካን ይተረፍ ነትል ጎረብ ከለ ትወዲዩ እቶም ኩማ ኢሉ ናይ ጎረብ ንድበሎ ፋልያሙቶም መግለዩ ናይ ጋፅ ንድበሎውቱ ለፈሉ እዚ እለን ሸረይ ክለን ግእሊ ለማፃዊ እንደለያ ውእሊ ኬሚካላት እሊ መፅእ እንደህላ ብዙሕ ሰራሕተ ለመደረት ብድዩ ንብርለና እሊ ሓቲ መረት ተቂል ለመፅእ ሓቲ መረት ለነፈር ሓቆ ደካሁ ሩብሳዓት ሓቲ መረት ንፈር ፃዕደ ወ እል ግልሚ ፃዕደ ወደላ ሜላን ዝብሉ ናይ ቀርባትና ዲባ ሜላኒ ለፀራሕትን ዝፅልም ላሃይባና ወለ ሃይባና እግል እሊ ማዕለቀት መወድዩ ከምስሊ ሻቀት ዝወዱ ውቶም ክለት ዓይነት ሜላን ትላ እል ጠቢዐት ምን ክልቃት ማዕና ምን ኬሚካላት ለዳፍዕግና እይ ኬሚካል መፅሓይ ለመፅእ ወይ መደረት ዲባ ቀርባትና ግባ ለካፍሕቱ እዚ እሊ ኬሚካል ውልኦ ድቤት ሓቋስታ ክዳምና እግላ ቀርባትና መራ ሰራሕተን ላትራቀቕ የግል ማዕናሃ ይቀድርኒ ከእይሽ ደወል መፅእ ግላ ፀሓይ ግተስተሕምላ ይትቀድርኒ ህሩ ግተስተሕምል ትቀድርኒ ግሉፊ ባዕደል ኬሚካል በርኒ ካል ኣልኮል ወገ ብዙሕ ተሓወሶ ድ ኢንግሪንት ምተምሕውሳብሎ ግተምር ትቀድርኒ ነድ ግልሕሰሊ ክቀድር ምእሊ ላዓበ መደረት ርኢና ምንገቢ ሓቆ ድውየት ለዲቡ ለድውየት ሓቆ እባቀርባትና ምገቢ ዲበደም ትለባፅሕ ዲበደም ሓቆ ባስሓ መናደም ኩሉ ደም የ ኩሉ ግሮብናት ለገይስ ሓንገና ግለብፃሕ ቀድር ካሊእ ከላዊ ግለብፃሕ ቀድር ሸምቡእ ግለብፃሕ ቀድር ኩሉ ማዕና ኩሉ ኣየ ዲባ ገሮም ንህሌት ግለብፃሕ ቀድር ህል ዲብ ከላዊ ምድረር ግለምፀ ቀድር ማዕለ ወቀት ወላ ሓልየን የመፀትካ ግሰኖታት ሓቋስተ ክዳምካው ድረር ግለምፀካት ምስእሉ ኩሉ ላዕበ ድረር እየ ማዕና ምስር ካርስኖጂ ዝፃበጡ ፊ ባዕድል ከይምካላት ኣለው ሰራሕትን እቡዛ ረሳሓል ዓለምያ ኣብሩቭ ለገቦ ካረፓራፊን ለፍሮራይድ ፊ ባዕደል ኬሚካላት ላ ይተስተክድሙን እንደባሃላ ይተስተክድሙን ላትባሃላ ፊ ባዕደል እድውያ ኣላ እዚ ግን ሚድ ለደረር መፅእ ላሓቆብየና ጠቢዒ ይኮን እድውያ ሰበት ብትውት ዝደረር ልመፃኒላ ወደደረር ዋቃ ንርኢ ኣለና ብዙሓት ላ ሰራሕትን ክን መሻክላት ሰራሕትን ናይ ቀበት ሰራሕት ዝሓስል ግለን እሚቱ እድውየት ዝሓውሰድ ይብላ ወኣክተር ወቀት እያ ላተክሊጣት ላተክሊጣት እንታ ብዕልም ሓቆክላ ክቆጢ ለካ ንሙሆ ሚት ልሰማማዕ ፊ ባዕደል ኬሚካል ለሰማምዑ ይቃድር ኣለው ወለሰማምዑ ኣለው ተሓወስ ንዘልየት የምክለን ክለ ኢንግሪደንት እንተተሓወሰን ለያ ክለ ዓይነት

0: እንደቤላው ካ ኣነ ምናግላህ ለይካ ግይ ልዚድ ዲብካ እንተንተብ ዲብካ ካሊእ ለክ ለቀርበት ግላ ንወሳ ለማዳ ምን ሚት ለማፀያ ወል ብዳይ እግሉ ተስተኽድ ማለት ሳንስክሪን መከላከል ና ፀሓይ ሰበት ይወዴትኒ እባ ብዕልም ሰበት ይወዴቱኒ በርኒ ወነዳቶ ሓስል ኣግላ በል ዕልም ሰበት ወዴቱ ምትእሲራት ለማፀያ ومشاكلات معن ليفلت لب كتب ل مقت د كمل حبريت كل كل سبت تستخدم قدرتني كنت أسيرات لمس قدرة ز لسولشن لود فيزيشان حكيم أمليتك أي نفر تجربة لب يقدرني
1: ز مد لجسمك تب دب لزب لكريمات لزب يقب ዲብ ሓኪም ትግቲግስለሓኪምትግስብዲብካኣውሄድማዮምክንዲብፋርማሲስትፋርማሲስትምኒዲብክትልሓይስምኒዲብክትልሓይስ
0: ላይባካተናሳይ ልሒሳ
1: እዘላ ኣድውት ዲብ ኣድውት እንደይገብል ተለፎን ክንከበት ሎ ሎ መርሓባ ባትካ ምን መስለኒ ዲብ ነትናፋዕ ቦ ብሰኒ ግ ነትናፋዕ ብዳሓን ግል ነትናፋዕ ቦ ክሬማት ሌጣ እንዳ ይገብ ኩሉ ግል መትጋረም ነትናፋዕ ብሳቡን ልግባእ ኮልጌት ልግባእ ገለ ልግባእ ዳሓኑ ለተኣከደት ግል ልግባእ መግኒ ይለብና
0: ዓይነትሊ ሴፍ ከምሰልቶ ግንኣምሩ ዲብና ካሊእ ለትፈናታ ዓይና እዚ እትልሓልየ ንህላ ለትሓወስ ዲብላ ለትፈናታ ዓይነት ሰዋቢን ትልመፅልላ ምስላ ተክኖሎጂ ልህላ እሊ ሰዋቢን ሊ ገሌዩ ኬሚካላት ልትሓወሰ ድዩ ሳቡን ከማን ሰኒ ሳቡን እንበልት ልብል ዳ እሊ ሳቡን ነፍሲ ድቤት ኬሚካል ሓቆል ትሓወስ ድዩላ ብሉ ከማ ግን ሓፍዝ ምንበ ገሌዩ ሳቡን ንብ ደካው ለቀርበት ናይ ከላላዕ ትብላ ስከማ ነዳድ ውደ ዲብካ እና ርሑ ግልሚት ነዳድ ውደላ ሻቀ ግል የላ ልብልፊኢና ሻቀ ይላንሊ መደረት ክመፅፀላ ተንተው ምንላ ግልካ ለትፈናታ ዓይነት ሳቡን ሰበትላ ሰራሓተን ብዕልም ትግል ግበለ ብዲቡ ካልእ ኣሻ ጠቢዒ ምስላ ቀርባትካ ናስባካ ሓቋዓቲ ዓይነት ሌት ሓቲ ሳቡነት ናስባካ ኩል መረት ሓቆሌት እግላ ምተስተክድም ለትፈናታ ዓይናት ተቃይረ ላብካኒ እላ ትረክበት እጀርባ እላ ትረክበት ኢዳ እላ ዓይነት ግርም ተበሎ ስተክድማ ንደቤልካ ሓቆት ወደለካ ክንደረግ ለምፅ ዲፈ ቀደር እዚ ሳቡን ኖስ ወድውን ዘሎ ግለዩ ሳቡን ድራይቱ እግል ቀርበት ተራሕተን ናቕፅቱ ልጀዝ ወዝዩት ብቱ ወደ ከፍሉ ይልትፈራሸሽኒ ገሊኦ ዘ ፍልፋትልትፈራሸሽ ገላ ቀርበቶም ለዘየት ፈታት ልጀዝ እዚ እንታ ቀርባትካ ሓቆ ናሽፈት ገበት ወገስካ እንተነሻፍ ወሰካ እሚ ላቀርባትካ ጠካነ ሓቆ ዘየት ገበት ዘየት ካል ምረት ወስካ እንደለካ ለመናፊት ለናየ ቀርበት ናየን ልዳባእ እዚ ትልምገቢ በቐጥ ዝሓስል በቐጥ ገል ሓስል ለአኑ ደድ ሴል ግልፍገር ሰበት ቀድር ንድ ትፈጥቁ ለቀርበት ሰበት ዳባ በዝዩት ፋጣቅ ዋእሻ ናይ ሓሳብ ከ ፈፃገብ ገል ሓስል ከባና እዚ እሊ ሰበት ገባ እንተሜት ለቀርባትካ ለሊ ሰማማ ዓይነት ነሳ ከባት ትሓፅባ ኣለካ ለለሰማማዕካ ትግትንሳለየ ትግልካ ለአኑ ምሂቱ ምስላ ቀርባትካ ለገይስ እዚ ሓቲ ሓቆ ለቀርባታ ወይ ልገቢ ዘየት ለብታገይ ለሓቲ ቀርባታ ናሽፈት ገቢ እዚ ለቀርባታ ለዘየት ብታ ዓይነት ምንዓ ናሽፈት ከመስተክደመት መራ ሰራሕትን ተቂር ወተመፅግላ መራ ደስ ትብላ ተቂር ከምፀ ትግላ ትብላ ክፍላነ ለፍዛብነት ንሰጓኣነ ማሸላ ትማመአት ግል እንት ፈናኒት ተወርኣ ተታሓይሰኪ እትም ድልሃ ተስተክድማ ብልዓክስ ግልሃ ሰበት ምስላ ቀርባተይ ተሰማምዓኒ ደረር ወፋፃጋ ተእሲር ማፅዓ እግልሃት ለሸቀቶ ግላ ይሸቀየን እዛ እወል እንደይ ትወዲ ምግቲ ደብዲብና ቼክ ግሚደ ግተኣካን ንኢሽ ዲባ ቀርባትና ዲብድና ልግባእ ሓንቲ እዝና ግንፈትን ዋላ ሳቡን ግንፈትን ንብዲብና እዩ ንዑ ጀዲድ ጥም ንበና ረከበት ንበና ግኒደበ ናስ ባናሓወ ጋባ ወምስና ለገይስ ሓዋ ክነስተክድም ዲብና ምስና ለገይስ እዮም ክንፊ ክሬም ለምል ሓስል ሓቲ ሓየት ሓቆ ዛከርናሃ እወል ክሬም እሊ ግኒዶ ያለምናኒ ናይ ኢላ ግትደ ውላውላ ሸር ግኒደ በይሽ ኮስሞቲክስ ሰኒ ይኮን ተይሽ ቀርዶኒ ኮንታሚኔሽን ሓተያ ናይካ ሓቆት ወደለካ ናይ ካውዴ ካልም ላ ብራንድ እዚም ክ ንበል ኤግዛምፕል ባር ንሳ ባር ደውላትና ኩሉ ተንሰራሕ ኣክተር ንስ ለስተክድማ ኣነ ሚሳል ተናሳለ ይኮ ናይ ጋፅታ እዘለ ባር ሌት ዋ ገሌን ሩዝ ብፀባለ ፀበነ ገሌን ባርቅ ንብላ ላ ትፈናት ዓይናት ትርላ ገሌን ቢኤምቢ ገለላ እዚ ለ ባርሊ ብራንድ ናያ ሓተ ሸሪከት ኦሪጂናል ተባፅዓ ለካሊእ ሸሪከት ፌክ ወዲያ እዘለ ባር ወዲያ መረ ናስባ ውክል መረት ባር ተስተክድም ባር ካል መረት ለሰባ ሸሪከት ፌክ ሻቁዋ ፍልብዳየት ኦሪጂናል መፀት

0: ሰላምታና ይብፃሕኩም። ኣብ ዝተፈላለዩ ቦታታት ብምዃን ንምክትታል ትሕዝቶ መደብ ህርመት ተዳሊኹም ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ሎሚ እውን ንዓኹም ተኸታተልቲ መደብና ንምዝናይ ከም ቆፀራና ሰዓትና ኣኽቢርና ዝተፈላለዩ ትሕዝቶታት ዘለዎም ደርፍታት ሒዝና ኣብ ሰዓትና ተረኺብና ኣለውና። ንስኻትኩም እውን ነቶም ንሎሚ ኢልና ቀሪብናዮም ዘለና ደርፍታት ብዘለኹም ወገን ኣብ ናይ ዕረፍቲ ግዜኹም ምሳና ሓቢርኩም ክትከታተልዎም ብክብሪ እየ ዝዕድም። ከም ሞትሩ ቀሪብያ ዘለኹ ኣብ መኽፈቲ ደርፊ ከላልየኩም። ንሎሚ ቀሪብያ ዘለኹ ናይ መንእሰይ ድምፃዊ ተዳለወ ዮውሃንስ ካብ ደርፍታቱ ንምንታይ እትብል ፍቕራዊት ደርፉ ብኣይና ክንጅምር ሰናይ ምክትታል።
1: ተዳለ ሓውና ከማንራእይዎ ናይ ነዊሕ ዓመታት ዓርኩ ጠሊማቶስ ምስ ንዕኡ ዓርኩ ትምርዖላ ወይ ከምዚ ኣይግበረኻ

ኣብ 223 ዝፈረየት ደርፊ ድምፃዊ መንእሰይ ተዳልዩ ዮሃንስ ንምንታይ ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ከም ዝተዓዘብኩሞ ኣህዱ ኢላ ፈሊማ ትልናላ። ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል ቀሪብን ዘለኹ ደርፊ ከላለየኩም ሓንቲ ናይ ክልተ ገዳይም ድምፃውያን ሃገርና ቅሩብ ንድሕሪት ምልስ ኢልና ናብ ቦሎኛ 91 ኢና ቀሪብና ዘለና ደርፊ ናይ ድምፃዊ ሓይል ኣበረኸተ ኣብ ምስ ኣልጋኒ ሸማነ ኢንዱስትሪ ሓለንጋየ እትብል ካብተን ተዘከርቲ ደርፍታት ሃገርና ያ ንዓ ክንጋብዘኩም ኢና። ካብኣ ቀፂላ ቀሪብና ዘለና ደርፊ ናይ ድምፃዊ መንእሰይ ነፍሲሄር ዮናታን ታደሰ ዱላ ኣብ 220 ዘረፋ ከመይ ኢላ እትብል ደርፉ ክትከውን ያ ተኸታቲለን ድሕሪ መቕራበን ደጊመ ክምለሰኩም።

0: ቃል በዓሎ ትሪኦ ከለካ ደሃይ ዝብል ደሃይ ናይ ዝኾነ ናይ
1: ሒራ ሕጂ ናት ና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፍልጥኒ ዋላ እዚ ሰብሲ ዝምጥሎኒ
3: ትግራይ ትግርኛ
4: ሰማዕ ኮኸኒ ኣይፀላኳን መርከዝ ዘሎ
5: ስለዝኾነትእሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎኖማጎዳገለያለው ሾማውራር ፈላኣኩኖ ሱቱባላይ ናሜኮ ኣይንኮኖ
7: ኣደ ወላዲተ ደረፍ ክጅምር ከለኹ ብዛዕባ ሓንቲ ምት ኣድዩ
8: እንተሓሸኒ ኢልከ ከዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ክቡራትን ክቡራንን ተኸታተልትና ምስ ትሕዝቶታት መደብ ህርመት ኣለኹም ካብዚ ብምቕፃል ዘለዋና ደርፊ ንምልላየ ደጊመ ተመሊሰ ዘለኹ ካብዚ ብምቕፃል ዘለዋና ደርፊ ሓንቲ ናይ ድምፃዊት ብስራት ኣረጋይ ተላዓለ እትብል ኣብ 2020 ሰርሐታ ስራሓ ክትከውን ከላ ካብኣ ቀፂላ ናብ ገዲም ድምፃዊት ሓጃይት መንደል ካብ ደርፍታታ ናይ ቢልየን ደርፊ ክንጋብዘኩም

ምስ ገዲም ድምፃዊት ሓጃይት ምንዳል ፀኒሕኩም ክቡራትን ክቡራን ተኸታተልትና ምስ ጉጅለ ባህሊ ስብሪት ብምዃን ዝደረፈታ ሰንገሊ እትብል ደርፊ ጋቢዝና ፀኒሕና። ካብዚ ብምቕፃል ዘለዋና ደርፊ ከላለየኩም እየ። ሓንቲ ስብቁለይ እትበል ናይ ድምፃዊት ንህምያ ዘርኣይ ካብ ደርፍታታ ክንጋብዝ ኢና። ካብኣ ቀፂልና ናብ ገዲም ድምፃዊ እስቲፋኖስ ኣብርሃም ዘማች ክንሰግር ኢና። ህንፃ ፍቅሪ እትብል ደርፊ ኢና ቀሪብና ዘሎና።

0: ቃል በዓሎ ትሪኦ ከለካ ደሃይ እዩ ዝብል ደሃይ ናይ ዝኾነ ናይ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ርአ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፍለጥኒ ዋላ ዝኾነ ሰብሲ ዝምጥሎን እዩ
3: ትግራይ ትግርኛ
4: ሰማዕኮኸኒ ኣይፀላኳን መርከዝ ዘሎ ስለዝኾነትእሞከዓ
5: ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎሎማ ጎዳንገሌ ኣለውሾም ኣውራር ፈላእኩኖ ሱቱባ ናይ ናሜኮ ኣይንኮኖጎ
7: ኣደይ ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሙት ኣድዩ
8: እንተሓሸኒ ኢልኪ ገዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ትሕዝቶታት መደበርመት ከመይ ትከታተልዎ ኣለኹም? ክቡራትን ክቡራን እንተኸታተልቲና በዚ ዝቐርብ ዘሎ ደርፍታት ትዛነይ ክትልው ተስፋይ ሙሉእዩ ንምክታልኩም ደጊመ ብክብሪ ይዕድም። ዘለዋና ደርፊ ሓንቲ ናይ ገዲም ድምፃዊት ኤልሳ ኪዳነ ኣብ መበል 33 ዓመት በዓል ናፅነት ሃገርና ኣብ 224 ዝደረፈታ ደርፊ ቀሪብና ኣሎና። ካብ ቀፂላ ድማ ናብ ድምፃዊ ኣቡበከር ሓጂ ሓሰን ክንሰግርና ወርቃዊተይ እትብል ደርፉ ሓዳሽ ስሪሕኣ ናብ ክንሰግርና ተኸታቲለ እንድሕር ምቕራብን ደጊመ ክምለሰኩም። ኣቐዲማ እቲ ሃገራዊ ደርፊ ናይ ድምፃዊት ኤልሳ ኪዳነ እያ ክትልዋና።

ኣብ ምኽባር ፈንቅል 2026 ዝተደርፈ ደርፊ ናይ ትግረ ደርፊ ኢና ንሕጂ ቀሪብና ዘለና። ክቡራትን ክቡራን ተኸታተልትና ብክልተ ድምፃን ሃገርና ብካልድ ዑስማን ምስ ስሌማን ኣሕመድ ኮይኖም ዝደረፍዋ ደርፊ ናብኹም ክትቀርብ እያ። ካብኣ ቀፂላ ናብ ድምፃዊት ሚለን ሃይሉ ክንሰግር ኢና። ካብ ናይ ሚለን ደርፊ እውን ጠሊ መካየድ እትብል ፍቅራዊት ደርፋ ኢና ቀሪብና ዘለና።

ትሕዝቶታት መደብር መትከንዛዝም ክልተ ደርፍታት ተሪፈናና ኣለዋ። ክቡራትን ክቡራን ተኸታተልትና ንዓን ከላልየኩም እሞ ደጊመ ክምለሰኩም እየ። ዘለዋና ደርፊ ናይ ድምፃዊ ሙኒር ዓሊ ቅብዝር እትብል ኣብ 2018 ዝሰርሓ ስርሑ ክትከውን ከላ ካብኣ ቀፂላ ናብ ድምፃዊ መርሃዊ ተስፋ እንድርያስ የኣኽለኒ እትብል ናይ 2026 ስርሑ ሓዳሽ ስርሑ ንዓ ክንጋብዘኩም ኢና።

ናይ ሎሚ ሰሙን ትሕዝቶ መደብርመት እዚ ዝተዓዘብኩሞ ደርፊ ፀኒሑ ክቡራትን ክቡራን እንተኸታተልትና ኣዛ ናይ ፀኒሐ ክኸውን ምርጫና ተስፋና ሙሉ እዩ። ኣብ ዝመፅ ሰሙን ኣብ ልካ ሰዓት ብዝተፈለየ ትሕዝቶ እዩ ክኸውን ምረኸምና። ክሳብ ዝመፅ ሰሙን በብዘለናይ ወገን ሰላምን ጥዕናን ንኹልና ምስ ተርፉ መደባት ኤሪቲቪ ክገድፈኩም።

0: መደብ ካብ ንጥፈታት ኣብያተ ትምህርቲ
1: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
0: ንባህላዊ ስፖርታዊ ስነ ጥበባዊ ምህዞን ሰንዓን
1: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
0: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
1: ብኩለን ኣብያተ ትምህርቲ ሃገርና ዝካየድ
0: ትምህርታዊ መደብ እዩ።

ሰላም ክቡራት ተኸታተልቲ መደባት ካብ ንጥፈታት ዕቤት ትምህርቲ ከመይ ቀኒኹም? ኣብ ናይ ሎሚ ትሕሶ መደብና ኣብ ዞባ ማእከል ማእከላይ ደረጃ ቤት ትምህርቲ እምባጠቕላ ብኣጋጣሚ መዓልቲ ቁፅሪ ዝተዳለወ ዝተፈላለየ ትምህርታዊ ንጥፈታት ኢና ሒዝና ክመፅና ዘለና ሰናይ ምክትታል።

0: que le toi. Times 10. By 3 1, by 3 2. By 3 2. 2 times 3 6 times 10 60 መጽና ማለት ነው. 60 ሴንቲሜትር 60 ሴንቲሜትር ግዛ ኪም ንገብረላ ደና ምክንያት ነው ኪም ቮሊም ስለደረነስ ቢኪም ስለዚህ ግለጽ ማለት ነው ያ ቮሊም is equal to 1 over 3 by ፓይ ስኩዌር ዚያ ሰርክ ስለደረነ ትበይዛ ፓይ ስኩዌር ትቀር ታይምስ ኤች ኤች ከላይ 14 ይብናል ማለት ስሪ ኡቡ ቦታ ጻውት ፓይ አፕል ፓይ 22 ኦቨር 7 ታይምስ አር ስኩዌር አር 3 3 ይብናል 3 ስኩዌር ካ 9 ማለት ታይምስ ሄት ካ 14 አፕል ታይት ካ 14 ነው ዛጅ ባይ 3 1 ባይ 3 3 መጽኛ ዛ ባይ 7 1 ባይ 7 2 መጽኛ 22 ታይምስ 3 ታይምስ 2 ዘሰሪ ሲሊንደር ሲሊንደር ፎርሙላ ናይ ሲሊንደር ፓይ አር ስኩዌር ታይምስ ኤን ገብራ ሐጂ ፓይ አር ስኩዌር ታይምስ ኤን አክንት ባይ 22 ኦቨር 7 አር ስኩዌር ከላይ አር 7 ይምናሎ ታይምስ 7 ስኩዌር ከላይ 49 ማለት 49 ታይምስ ሄት ከላይ 10 ይምናሎ ስለዚህ አክንት 10 ነው ማለት ባይ 7 1 ባይ 7 7 22 ታይምስ 7 154 ታይምስ 10 1540 centimeter 1540 centimeter this is a triangular prism its formula is 1 over 2 base area times height ሄጂ 1 ኦቨር 2 ሄጂ ቤዝ ኤሪያ ጋ 6 ኤንድ 3 6 ታይምስ 3 80 ማለት ነው ታይምስ ሄት ከላይ 7 ይብናል ሄጂ አፍታ ነህ ሄት ካ 7 ትወለ ባይ 2 1 ባይ 2 9 9 9 ታይምስ 7 ከላይ 63 63 ሴንቲሜትር ኪዩብ ካ ቮሊም መጣ ነው
1: እዚ ንዕዘቦ ዘለና ንጥፈታት ተምሃሮ ኣብያተ ትምህርቲ ንተምሃሮን በቢ ዘድምዕሉ ዓይነታት ትምህርቲ ወዲበን ማለት ገሊኦም ተምሃሮ ኣብ ቁፅሪ ገለ ኣብ ስነ ፍልጠት ገለ እውን ኣብ ማሕበራዊ ትምህርቲ ማለት ታሪክ ዜግነታዊ ትምህርቲ ተኸፋፊሎም ነቲ ኣብ ክፍሊ ዝተምሃርዎ ዓይነታት ትምህርቲ ብጉጅላኣዊ ስራሕ ተመቓቂሎም ንሓድሕዶም ባዕሎም ንባዕሎም ብትምህርቲ መዘና መልክዕ ክመሃሃሩን መረዳእቶምን ፍልጠቶምን ከዕምቑን ከስፍሑን ከምኡውን ግብራዊ ስራሓት ትምህርታዊ ንጥፈታቶም ናብ ህዝቢ ማለት ናብ ወለድን ተምሃሮን ዘቕርብሉ መደብ እዩ
2: Good afternoon, everybody. My presentation is about predictable. In predictable, we have metals. In the left-hand side, we have metals. In the right-hand side, we have metals. In the zigzag way, there are metalloids. Every element has its own box. The box refers to detailed information about the element. For example, Fe, iron. It determines iron, its name, and its symbol, and its atomic mass unit. In the predictable, we have groups and periods. Groups is in the vertical side, and periods are in the horizontal side. We choose iron and sulfur in our the practical. This is sulfur, and this is iron. We mix them in the chemical, in the compound. Compound is a substance made up of two or more elements.
3: ራይ ሰላማት ጥዕና ሃበለይ እንኳዕ ብዳሓ መፃኹም ናይ ሎሚ መደብ ብምክንያት መዓልቲ ማቴማቲክስ ኣብ ዝተዳልዎ መደብ ማትዚ ስፋን ኣብ ትሕቲ ዝብል ቴማ ቤት ምህርትና ሎሚ ቤት ምህርቲ እምባ ጠቐራ ብክብ ዝበለ ደረጃ ክቐርብ ውዒሉ ብኤግዚቢሽናት መሰረትን ብኩሉ ነገራትን መድያት ከዓ ክረብ ዒሉ ማለት እዩ ኣነ ከዓ ከም ናይ ሶሻል ስታድን ናይ ሲቲዘንን ወኪል ኮይና ከዓ ናይ ሶሻል ስታድን ናይ ሲቲዘንን መደባት ከነቕርብ ኣብዚ ተቐሪብና ኣለና ማለት እዩ ሶሻል ስታድን ሲቲዘንን ኣብ ዝተፈላለዩ ፓርትናቱ ከፋፊልና ኣብ ጂኦግራፊ ሲቲዘን ኣብ ጂኦግራፊ ኢኮኖሚክስ ኤንድ ኦልሶ ሂስትሪ ምስ ሲቲዘንሺፕ እናተዋሃልና ኣቕሪ መደባት ኣቕሪብና ልኩም ኣለና ገለገለ ከባቢ ከዓ እናከፋፈልና ቪድዮ ኣብ ዝቕፅም ክንሪኦ ኢና ማለት እዩ
4: First of all, good afternoon, my teacher and my dear guests. As you know, my name is

0: ብትእማን ክፍጠር እዩ ብኡ ከዓ ደጋጥሙ ሽግራት ክውሕዱ ኦም ድሕሪኡ ንቑሓት ህልው ኩነታት ንርዳእ ወለዲ ንኹን ደቅና ኣበይናይ ስቴጅ ፀገም ተሃልይዎም ንበል እዚ ሽግራት እዚዩ ነቶም ደቅና ደይንውር ባህርያት ከም ደምፅኡ ዝገብሮም ደሎ ንቑሓት ኮይና ንድሕር ነዚ ፈሊጥናን ተረዲእናን ትድመፅእ ሽግር ሽዑ ብቐሊል መንገዲ ሶልቭድ ክኸውን እዩ ማለት እዩ ወይ ክፍታሕ እዩ ድሕሪ ትምህርቲ ግድን ደቅና መደብ ደቅና ንፍለጥ ደቅና ኣበይ ውዕሉ ንኣብነት ፋዱ ዝተፈዲሱ ቆልዓ ሰዓት 2ልተ ንድሕሪ ኣትሎ ኣበይ ፀኒሑ ክፍለጥ ክኽእል ኣለዎ ብስሩዕ እንታይ ይገብር ኣበይ ውዕል ኣበይ የምሲ ክፍለጥ ክኽእል ኣለዎ ወለዲ ንባዕልና ብሉፃት ክብርታት ንመራሕ ሓደ ክብሪ ደይብሉ ሰብ ክብሪ ደለዎ ቆልዓ ክፍራ ይክእልን እዩ ከምዚኣ ናቱ ክብላ ድፀንሐ ኣንብብ ትብሎ ንቆልዓ ኣንብብ ደይኮንካ ክትብሎ ዘለካ ግን ምንባብ ኢካ ከተርእዮ ዘለካ ናይ ብላብረሪ ከድካዮ ሒዝካ ኣብ ገዛኻ ኮፍ ኢልካ ድዩ ገለ ጌርካ ድዩ እቲ ምንባብሲ ከም ክብሪ እስኻ ኢኻ ከተርእዮ ዘለካ ክብርታት እስኻ ነፅሞ ከም ወላዲ እቶም ደቅኻ ከዓ ኣብቲ ናትካ መንገዲ ክኸዲዮም ግድን ቁርሲ ምሳሕ ድራር ብሓባር ምምጋብ ብሓባር ምምጋብ ከዓ ግዜ ትሕልፍ ኣለካ ምትእማን ይፍጠር ኣሎ ትምሕዝነት ይመፅእ ኣሎ ማለት እዩ ግድን መዓልታዊ ሓበሬታ ብዛዕባ ደቅና ከም ዝህልወና ንግበር ድኾነ ፀገም ኣብ ዘጋጥም ኣብ ደይቲ እተኾንካ ወይቲ ኢንፎርሜሽን ዝትፈልጦ እተኾንካ ፀገም ክፍታሕ እዩ ሓጎስቲ ኮይኑ ብሓንሳ ክስታይ ክኸውን እዩ ስለዚ ግድን ኣብ ደይቲ ክንከውን ኣለና ብዛዕባ ደቅና ደቅና ፅቡቕ ነብሰ ምእላይ ክህልዎም ከም ዝህልዎም ንግበር ነብሰ ምእላይ ሕጂ ብዙሕ እዩ ሓደ ኣደቃቅሶኦም ክንደይ ሰዓታት ይድቅሱ ክንደይ ሰዓታት ዕሪፉ ክንደይ ሰዓታት የፅንዑ ነብሶም ውን ከም ግቡእ ክኣልዩ ከም ዘለዎም ፅሬቶም ክሕልዎ ከም ዘለዎም ክንገብሮም ኣለና ቀፃሊ ምትእኻብ ኣብ ስድራ ከም ዝህሉ ንግበር ኩሉ ነገር ዝምድና ድድልድል ግዜ ምስ ተሐልፍ እዩ ምትእማን ምዝፍጠር እዩ ስለዚ ናይ ስድራ ቤታት ምትእኻብ ኣዝዩ ኣገዳሲ እዩ ኣብዚ ዕድመ እዚ ኣብዚ ግርዝውና ክትትና ንብሎ ዘለና ናይ ሓባር ንብረት ምጥቃም እዚ ልክዕ ከምቲ ምትእማን ዝበልናዮ ከምኡ እዩ ናይ ሓባር ንብረት እንድሕር ትጥቀማለካ ምትእማን ሎሚ ገኒኑ ዘሎ ቴሌፎን እዩ ኣብ ቴሌፎናት ብዙሕ ነገራት ይረአ ኣሎ ስለዚ ናይ ሓባር ንብረት እንድሕር ትጥቀማለካ ግን ክሪያ እዩ ፍርሒ ደይኮነስ ከምዚ ተኣማሚንካ ተረዳዲእካ ናተይ ናይ ዋንነት ጥራሕ ደይኮነስ ሼር ናይ ምግባር ባህሪ እውን ክዓቢ እዩ ታንኪዩ ይቀኒሕለ
1: እምበኣርከስ ክቡራታተትል መደብና ናይ ሎም ዓንቲ ሕሶ መደብ እዚ ምስሊ ነይሩ ሰናይ ቅነት

0: መደብ ማሕበራዊ ትምህርቲ
1: መደብ ማሕበራዊ ትምህርቲ ብሚኒስትር ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: እዚ መደብ እዚ
0: ንማሕበራዊ ትምህርቲ
1: ዜግነት
0: ምንባር ብሜላእ
1: ንኽብርታትን ዕቃበ ኣከባብን
0: ብሓፈሻ
1: ንማሕበራዊ ህይወት ዝድህስስ መደብ እዩ።
0: መደብ ማሕበራዊ ትምህርቲ

ሰላም ፍትዋት ተምሃሮ ከመይ ቀኒኹም? ሎሚ እውን ሳልሳይ ክፋል ምዕራፍ ሓሙሽተ መኣዝን ዝብል ኣርእስቲ ሒዘልኩም መፅእ ኣለኹ። ናይ ሎሚ ትምህርትና ብዛዕባ ብሶላ እዩ ክኸውን። ከመይ ጌርካ ብብሶላ ተሓቢርካ ወይ ድማ ብሶላ ተጠቂምካ መኣዝናት ዓለም ትፈልጥ እዩ ክኸውን ናይ ሎሚ ትምህርትና። ኣብዝ ሓለፈ እንታይ ኢና ርኢና ነርና? መኣዝናት ዓለም ዝበሃሉ ርኢናዮም ርና፣ ሓበርቲ መኣዝን ዝበሃሉ ከዓ ርኢናዮም ርና። ሶም ከዓ መነመን ኢልና ርና? ፀሓይን ብሶላን ኢልናዮም ርና። ብዛዕባ ብሶላ ሎሚ ኢና ንመሃር። ዝሓለፈ ግን እንታይ ተማሂርና ርና? ብፀሓይ ጌርና ከመይ ጌርና መኣዝን ንፈልጥ ተማሂርና ነርና። እሱ ከዓ እንታይ ኢለኩም ነረ? ንግሆ ተንሲእካ ናብቲ ፀሓይ ትበርቀሉ መኣዝን ወይ ድማ ኣንፈት ጠሚትካ እንድሕር ክልቲ ወዳብካ ዘርጊሕካ እቲ ፀሓይ ትበርቀሉ ዘሎ ኣንፈት ምብራቅ ይበሃል። እቲ ብድሕሪኻ ዘሎ ወይ ድማ ፀሓይ ትዓርበሉ መኣዝን ከዓኒ ምዕራብ ተባሂሉ ይፍለጥ። ብፀጋምካ ዘሎ ሰሜን ክኾን ከሎ ብየማንካ ዘሎ ድማ ደቡብ ይኸውን ኣሎ ማለት እዩ። ሕጂ ናብቲ ሙሉእ ትሕዝቶ ናይ ዚ ትምህርትና ቅድሚ ምኻድና ግን እዮ ገዛ ነርና ብልክ ቅዱም ናቱ መእረምታ ጌርና ሽዑ ናብ ሙሉእ ትሕዝቶ ናብ ትምህርትና ናይ ሎም ዓንቲ ናይ ትምህርትና ክኣትዩና ማለት እዩ። ሓራይ መእረምታ እስከ ንግበር ሕቶ ቁፅሪ ሓደታይ ትብል ነራ፣ ሓበርቲ መኣዝናት ዓለም መነመን እዮም እያ ትብል ነራ። ሓበርቲ መኣዝናት ዓለም መነመን እዮም እያ ትብል ነራ። መልስና ድማ እንታይ ትኾና ኣለ ማለት እዩ? ፀሓይን ብሶላን። እዚ ግን ብግቡእ ኣብ ገዛኹም ሰሪሕኩምዎ ኣለኹም ኢለ ስለዝኣመንኪ መልሲ ኣብዚ ገይረ ዝገልፀልኩም ዘለኹ ማለት እዩ። ከምኡ ከም ትገብሩ እውን ንፈልጥ እንደ ንፋዓትም ዲኹም። ናብ ሕቶ ቁፅሪ ክልተ ንኽድ። ዓበይቲ መኣዝናት ዓለም ዝበሃሉ መነመን እዮም? ዓበይቲ መኣዝናት ዓለም ዝበሃሉ መነመን እዮም? መጀመርያ ድሓን ሓንቲ ሕቶ ውስኽ ከብለለይ ዋ ከለኹ ክንደይ እዮም ንበል። ክንደይ እዮም እንተልና ዓበይቲ መኣዝናት ዓለምና ኣርባዕተ እዮም። ንሳቶም ድማ ሰሜን፣ ደቡብ፣ ምብራቕን ምዕራብን ተባሂሎም ከዓ ፍለጡ ማለት እዩ። ሕቶ ቁፅሪ ሰለስተ ኣብ መንጎ ደቡብን ምዕራብን ዝርከብ መኣዝን መን ይበሃል? ሕቶ ቁፅሪ ሰለስተ ኣብ መንጎ ደቡብን ምዕራብን ዝርከብ መኣዝን መን ይበሃል ኢልና ነርና። እሱ ከዓ መን ይኸውናሉ ማለት እዩ? ደቡባዊ ምዕራብ ይኸውናሉ ማለት እዩ። ስለዚ እዚአን ተን መኣረምታና ነርና። ብግቡእ መሊስኩም መን ተራዳዲኩም ለን ክትኮኑ እውን ርግፀኛ የ በዓል ሙሉእ ተስፋየ። ናብ ሙሉእ ትሕዝቶ ናይ ዝመደብና ክነብልና ብሶላ እንታይ እያ ክንመሃር ኢና፣ ኣጠቃቅማ ብሶላ እውን ክንመሃር ኢና። ሽዑ መላመዲ ጌርና መወዳእቱ መደምደምታ ጌርና ክንፈላለዩና ማለት እዩ። ዕላማ ናይዚ ትምህርትና እንታይ እዩ እንተልና፣ ዕላማ ናይዚ ትምህርትና ብሶላ ተጠቂምኩም መኣዝን ክትሕብሩ ኢኹም ብለና ኣሎ። ልክዕ ብሶላ ሒዝኩም ኣብ ድሌትኩም ቦታ ኮንኩም ናብ ድሌትኩም መኣዝን ክተመልክቱን ክትሕብሩን ክትክእሉ ኢኹም ማለት እዩ። ኣጠቃቅማ ብሶላ ብግቡእ ክትርድ ኢኹም ማለት እዩ። ቅድሚኡ ግን ብሶላ እንታይ እያ? እስኪ ብሶላስ እንታይ እያ? ንመብዛሕትኩም ተምሃሮ ሓዳሽ ትከውን ትኽእል እንዲያ፣ ግን ምናልባት ብኣካል ኣይረአኹማን ክኮን ትኽእሉ፣ ግን ኣብ ተንብብዎም መፅሓፍቲ ክኸውን ይኽእል ወላ ትርእዎም ፊልምታት ክኸውን ይኽእል እዩ። ኣብ ገለ ስእሊ እውን ፀንሓናያ ልክዕ ሰዓት እያ ትመስል ከም ምስሊ፣ ግን መሕበሪት መኣዝን እያ። እዚኦም ከዓኒ ብብዝሒ ኣብ መርከበኛታት ወይ ድማ ፓይሎት መራሕቲ ነፈርቲ ማለት እዩ ብብዝሒ ኣንፈት ንምሕባር ዝጥቀሙላ መሳርሒት እያ ማለት እዩ። እስኪ ብግቡእ ኸ እንታይ እዩ ትርጉማ ንርአ። ብሶላ እንተልና ናይ ሓደ ቦታ መኣዝን ወይ ድማ ኣንፈት ካብ ዘለኸዮ ቦታ እትሕብር መሳርሒት እያ። ብሶላ ማለት ኢናና ናይ ሓደ ቦታ መኣዝን ወይ ድማ ኣንፈት ካብ ዘለኻዮ ቦታ እትሕብር መሳርሒት እያ ንብላለና። ኣነ ኣብዛ ቆይመያ ዘለኹ ጠጠው ኢለሲ ብሶላ እንድሕር ከፊተስ እንታይ ኣትሕብረኒ ብሶላ? እወ ናቲ ደልየ ዘለኹ ነገርስ ብየ ናይ መኣዝን ወይ ድማ ብየ ናይ ኣንፈት ኣሎ ብግቡእ እትሕብረኒ መሳርሒት እያ ማለት እዩ። ብሶላ እቶም ቀንዲ ኣርባዕተ መኣዝናት ዓለም ኣለዋ ንብላለና። እቶም ሰሜን፣ ደቡብ፣ ምዕራብ፣ ምብራቅ ዝበልናዮም እቶም ኣርባዕተዮም ቀንዲ መኣዝናት ዓለም ወይ ድማ ዓበይቲ መኣዝናት ዓለም ዝበሃሉ ንሶም ኣለዋ ንብላለና። ኩሉ ግዜ ከዓኒ እወ ንሸነኽ ሰሜን እትጥምት ቀስቲ ኣላታ ኩናት ርእሲ ኩናት ዘላታ ማለት እዩ። ቀስቲ ኣላታ እዛ ኩናት ኩሉ ግዜ ናብ ምንታይ ኣጥምት ይብለኩም ኣለኹ? ናብ ሰሜን እያ ትጥምት። ጫፍ ናይታ ኩናት ከዓ ኩሉ ግዜ ፍልይ ዝበለ ሕብሪ ኣለዎ፣ ምክንያቱ ሓባሪት ስለ ዝኾነት ንሳ ፍልይ ዝበለ ሕብሪ ኣለዎ። ዝበዝሕ ግዜ ቀይሕ ወይ ሰማያዊ ይፅንሓና፣ ግን ካብቲ ካልእ ነብሳ ፍልይ ዝበለ ሕብሪ ኣለዎ ማለት እዩ። ኣጠቃቅማ ብሶላ ከመይ እዩ? ሕጂ እዛ ብለኩም ዘለኹም ድሕር ኮይና ብሶላ፣ እዛ ብስእሊ ክትሪእዋ ፅንሕኹም ድሕር ኮይና ብሶላ፣ ኣጠቃቅማ ኸ ከመይ ክኸውን ንብላለን።

ብሶላ ኣብኢድኩም ሒዝኩም ንወገን እታ ኩናት ናይ ብሶላ እተ መልክት እንተጠሚትኩም ለና ኣሎ ኣብነት ኣነ ሕጂ ኣብ ሞባይለይ ብሶላ ኣላትኒ ሞባይለይ ብሶላ ኣላትና እዚኣ እታ ኣብ ሞባይለይ ዝጥቀመላ ኣነ ብሶላ እያ እዚኣ ብሶላ እዚኣ እንታይ እያ ትሕብረኒ ዘላ ድሕሪኹም ኩሉ ግዜ እታ ቀስቲ ወይ ድማ ፍልይ ትሕብርላ እታ ርእሲ ኩናት ንብላ ዘለና እዛ ቀይሓ ሳ ከዓ ሰሜን ትሕብረኒላ ማለት እዩ ሰሜን ብየን ከም ዘሎ ትሕብረኒላ ስለዚ ኣነ ካብዛ ቆይመያ ዘለኹ ሰሜን ንናብዚ ወገነይ ሸነኸይ ንኢድ የማነይ ወገን ከም ዘሎ ትሕብረኒላ እዚኣ ማለት እዩ ደቡብ ከዓኒ በዚ ኣንፈት እዚ ከም ዘሎ ትሕብረኒላ ከምቲ ኣቐዲመ ክብለኩም ፅራሕኩም ብሶላ እንታይ እያ ትሕብረና ኣንፈት ናይ ሓደ ቦታ ካብቲ ንስኻ ዘለካዮ እያ ትሕብረና ኣብዚኣ ኮይኑ ኣነ ሕጂ ሰሜን በዝሎ ማለት እዩ ደቡብ በዝሎ ምዕራብ በዝሎ ምብራቅ ከዓኒ ብድሕረያ ኣሉ ንብል ኣለና ማለት እዩ እዚኣ ኣነ ኣብ ሞባይለይ ዝጥቀመላ ብሶላ እያ ማለት እዩ ኣብ ናይ ወለድኹም ሞባይላት እውን ክህልወኩም ስለዝኽእል ኣብ ወሪኦኹም እውን ክትኮስላ ትኽእል ኢኹም ስለዚ ሕጂ ከመይ ጌርና ንጥቀመላ ነዚኣ ብሶላ ንርአ ሕጂ ኣብታ ዘለኸያ ኮንካ እንተ ጠሚትኩም ለክም ኣሎ ብድሕሪኹም ደቡብ ይርከብለና ኣሎ ሕጂ ግን ንመየን እዩ ዘመልክት ዘሎ ብሶላ ሒዝኩም ንወገን እታ ኩናት ናይታ ብሶላ እተመልክተሉ እንተ ደኣ ጠሚትኩም ለና ኣሎ እታ ኩናት ወይ ድማ እታ ቅስቲ ናይታ ብሶላ ናብያ ተመልክት ኢልና ኩሉ ግዜ ናብ ሰሜና ተመልክት ኢልና ስለዚ ልክዕ ዛናተይ ብሶላ እውን እታ ቅስቲ ብቀይሕ ሕብሪ እያ ዘላ ኣብዚ ናብያ ተመልክት ዘላ ናብ ሰሜና ተመልክት ዘላ ስለዚ ናብቲ ንሳ ተመልክተሉ ኣንፈት ተጠሚተ ለና ኣሎ ማለት ናብዚ ክጥምት ማለት እዩ ናብዚ እንድሕር ጠሚተ እዚ ሰሜን ይኸውን ኣሎ ማለት እዩ ብድሕረይ ዘለኹ እንታይ ይኹን ኣሎ ማለት እዩ ደቡብ ይኸውን ኣሎ ማለት እዩ በዚ ፀጋማይ ኢደይ ዘሎ ወገን ከዓ እንታይ ይኮን ኣሎ ማለት እዩ ምዕራብ ይኸውን ኣሎ በዚ የማናይ ወገን ከዓኒ እንታይ ይኾን ኣሎ ምብራቅ ይኸውን ኣሎ ማለት እዩ ልክ ዓብዚ እውን ከምኡ እዩ ዝለና ዘሎ ስለዚ በታ ቀስቲ ተመልኪትና ናብታ ቀስቲ ትሕብረሉ መኣዝን ተጠሚትና ናብይ ጠሚትና ኣለና ማለት እዩ ናብ ሰሜን ጠሚትና ኣለና ናብ ሰሜን ድሕር ጠሚትካ ኣለካ ብየማንካ ምብራቅ ኣሎ ብፀጋምካ ከዓ ምዕራብ ኣሎ ብድሕሪኻ ከዓኒ ደቡብ ኣሎ ማለት እዩ ስለዚ ብከምዚ ኣጋባቢና ብሶላና ንጥቀመሉ ማለት እዩ ሓራይ እዚኣ ሓፅር ዝበለት መግለፂ እንታ ኣጠቃቅማ ብሶላ ተማሃራይ ሽደን እዛ መላመደ ክንሪአ ማለት እዩ ኩላትና ብሓንሳብ ክንረሃዳ ማለት እዩ ተማሃራይ ሽደን ኣብ ማእከል እዛ ደሴት ትራፊክ ይብለና ኣሎ ደው ኢሉ ኣሎ ብሶላ ኣውፅኡ ኣንፈት ምስ ተዓዘበ ድማ እቲ ቤት ንባብ ካብ ዘለዎ ኣንፈት ሰሜን ከም ዘሎ ሓበሮ ይብለና ኣሎ ሕጂ እዚኣ እታ ደሴት ትራፊክ ትብለና ዘሎ ማለት እዩ ሽደን ተማሃራይ ሽደን ማለት እዩ ኣብዚኣ ጠጠው ምስ በለ ብዛ ማእከል ጠጠው ምስ በለ ብሰሉኡ መሰውፅአ ሰሜን ብየን ከም ዘሎ ሓቢራቶ ሰሜን ብቤት ንባብ ዘለዎ ኣንፈት ወገን ሰሜን ኣብዚ ከም ዘሎ ተሓቢሩ ማለት እዩ ስለዚ ሰሜን ኣብዚ ከም ዘሎ ሓቢሩ ኣሎ ማለት እዩ ንሱ ከዓ ልክዕ ኣንፈቱ ንሰሜን እዳጠመተ እዩ ነታ ብሰሉኡ ፅዋ ማለት እዩ ንቐፅል ሕጂ ሰሜን ንቤት ንባብ ኣሎ ንብላ ኣለና ሕጂ ዝተማሃራይ ከምዛ ክብለኩም ፅናሕኩ ሽደን እንድሕር ኣብዚኣ ተ ጠጠው ኢሉ እንድሕር ኣሎ ኮይኑ ሽደን ኮምፓሱ መሰውፅኣ ብሰሉኡ መሰውፅኣ ኣብ ኮምፓስ ብሶላ ከዓ ሰሜን ቤን ከም ዘሎ ሓቢራቶ በዚ ናይ ቤት ንባብ ወገን ከም ዘሎ ሓቢራቶ ስለዚ ቤት ንባብ ናይቲ ከተማ ንሰሜን ወገን ከም ዘሎ ይሕብር ኣሎ ማለት እዩ ፅቡቅ ስለዚ ሰሜን እንድሕር በዚ ኣሎ ኮይኑ እቶም ካልኦት ቦታታት ከመይ ጌርና ከም ንርክቦም ከዓ ንመልከት ፅቡቅ ተማሃራይ ሽደን ኣብ ማእከል ናይ ዝዓዲ ዘላ ደሴት ትራፊክ ኮይኑ ኮምፓስ ብሰልኡ መሰውፃ ናብቲ ሰሜን ኣንፈት ምስ ጠመተ ከዓ ብቅድሚኡ እንታይ ፀኒሕዎ ቤት ንባብ ፀኒሕዎ ስለዚ እቲ ቤት ንባብ ንሰሜን ኣንፈት እዩ ዝርከብ ዘሎ ማለት እዩ ስለዚ ዝጠጠው ኢሉሎ ዝሽደን መስጊድ ናይቲ ዓዲሲ በየናይ መኣዝን ይርከብ እንተልና በየና ክንብል መስጊድ በየን እዩ ዘሎ ኩሉ ግዜ ሰሜን እንድሕር ብቅድሚ ኢሎ መስጊድ በየን ኣሎ ማለት እዩ መስጊድ ልክዕ እዚ እንድሕር መስጊድ ኮይኑ ኩሉ ግዜ ንሰሜን ድሕሎ በዚ የማናይ ወገኑ ከዓ መና ኣሎ ማለት እዩ መስጊድ መኣዝን ዘለዎ መስጊድ ብወገን ምብራቅ ኣሎ ማለት እዩ ሕራይ እቲ ቤት ትምህርቲ ኸ በየናይ መኣዝን ኣሎ እንተልና እዚ ሰሜን ኣሎ እዚ ምብራቅ ኣሎ ቤት ትምህርቲ ከዓ ብድሕሪ ኢሎ እንታይ ማለት እዩ ብድሕሪ ኢኸኒ ብደቡብ ኣሎ ማለት እዩ ደቡብ ኣሎ ንብላ ኣለና ማለት እዩ ካልእ ቤተ ክርስቲያን ናይ ተዓዲኸ

ያሎ እንተልና ተማሃራይ ሽደን ብቐሊሉ ክሕብረና እዩ ቤተክርስትያን ናይ ተዓዲ ካበና ኣሎ ሰሜን ድሕር ኣሎ ኮይኑ በዚ ምብራቅ ድሕር ኣሎ በዚ ደቡብ ድሕር ኣሎ ቤተክርስትያን ከዓ በዚ ወገን ኣሎ እስ ከዓ እንታይ ቤየናይ መኣዝን ተባሂሉ ፍለጥ ብምዕራብ ሓራይ እዚኦም ቶም ኣርባዕትኦም ዓበይቲ መኣዝናት ዓለም ርእናዮም ኣለና ብቡስላ መንገዲ ጌርና ማለት እዩ ብእቶም ንኣሹ መኣዝናት ዓለም ዝበሃሉ ክድኣ

0: ብሰሜና ኣሎ ኢልና ቤት ትምህርቲ ንደቡብ ሸነኻ ኣሎ ኢልና መስጊድ ብምብራቅ ኣሎ ኢልና ቤተክርስትያን ከዓ ብምዕራብ ሸነኻ ኣሎ ኢልና ኣለና ማለት እዩ። ስለዚ መደበር ፖሊስ ናይ ተዓድኸ ኣበይ ይርከብ እንተኢልና መደበር ፖሊስ ከም ትርእይዎ ዘለኹም ኣብ መንጎ ሰሜንን ኣብ መንጎ ምዕራብን ይርከብ ኣሎ ማለት እዩ። ስለዚ ኣብ መንጎ ሰሜንን ምዕራብ እንድሕር ኣሎ ኮይኑ ኣበይ ይርከብ ኣሎ ማለት እዩ፣ ሰሜናዊ ምዕራብ ይርከብ ኣሎ እንዳ ፖሊስ ማለት እዩ። መደበር ፖሊስ ብሰሜናዊ ምዕራብ ናይቲ ዓዲ ይርከብ ኣሎ ማለት እዩ። ብምቕፃል ቤት መግቢ ናይቲ ዓዲ ቤናይ ወገን ኣሎ እንታይ ኢልና እዚኣ ቤት መግቢ ዳሕሪ ኢልና እዮ ኩሉ ግዜ እታ ቤት መግቢ ከበየን ሸነኽ እያ ዘላ ኣብ መንጎ ደቡብን ምዕራብን እያ ዘላ ማለት እዩ። ኣብ መንጎ ደቡብን ምዕራብን ኣላ እንተኢልና ከዓ ናይ ናይ ማእዘን መፀልና ማለት እዩ። ደቡባዊ ምዕራብ ይመፀልና ኣሎ ማለት እዩ። ሓራይ ፍትዋ ተምሃሮ ሕጂ ተንትሪፈን ዘለዋ ንዓኹም ከም መላመዲ ኣብ ገዛኹም ምስ ወለድኹም ምስ መምሃራንኩም ምስ ብፆትኩም ኮንኩም ይሄን ይሄ እናተባሃልኩም ክትረዳድኡለን እዚአን ንዓኹም ገድፈልኩም እየ። ኣነ ግን እዚአን ንዓኹም ገዲፈ መደምደምታ ናይዚ መደብና ክገብረልኩም እየ። ሓራይ ማዕርፍቶ ተምሃሮ ብሶላ ማእዝናት ዓለም እትሕብር መሳርሒት እያ ኢልና ነርና። ብሶላ ማእዝናት ዓለም እትሕብር መሳርሒት እያ ኢልና ነርና። ብሶላ ከዓኒ እቶም ቀንዲ ኣርባዕተ ማእዝናት ዓለም ኣለውዋ፣ እቶም ሰሜን፣ ደቡብ፣ ምዕራብ፣ ምብራቅ ንብሎም ማለት እዩ። ኩሉ ግዜ ከዓ ናብ ሰሜን እትጥምት ቀስቲ ወይ ድማ ኩናት ኣላታ እንዳለና እታ ኩናት ከዓኒ ብፍልይ ዝበለ ሕብሪ ዝወቀበት እያ ኩሉ ግዜ ምክንያቱ መፍለይቲ ትኮ ማለት እዩ። ኩሉ ግዜ ንሰሜና ትጥምት እንዳለና ምሽ ፍልይ ዝበለ ሕብሪ ከዓ ዝወቀበት እያ ማለት እዩ። ብሓፈሻ ከዓ ንሕና ደቂ ሰባት ኣብ መዓልታዊ መነባብሮና እንገብሮም ምጥፈታት ብግቡእ ማእዝን እንድሕር ተረዲእና ጥራይ እዩ ክሰልጠናን ከነሰላስልን ከዓ ንኽእል ማለት እዩ። ኣብነታት እንድሕሪኢና ሲ ባሕረኛታት ወላ ፓይሎት መራሕቲ ነፈርቲ ማለት እዩ ኩሉ ግዜ ብሶላ ተጠቂሞም እዮም ካብን ናብን ድቀሳቀሱ ማለት እዩ። ካልኦት እውን ኣለው ናብ ዝተፈላለዩ ዓዲ ንዑደት ኢልካ ንድሕር ኬትካ እውን ብሶላ ከም መወከሲ ትጥቀመሉ ኢኻ። ወላ ናይ ቀደም ሰባት እውን ብከመይ መንገዲ ኢሎም እዮም ካብ ሓደ ቦታ ናብ ሓደ ቦታ ዝንቀሳቀሱ ነሮም እንድሕር ኢልና በዞም ሓበርቲ ማእዝን ተሓጊዞም እዮም ማለት እዩ። ቅድም ወላ ብሶላ ይት እምበር ብፀሓይ ገይሮም ናብ ዝተፈላለዩ ቦታታት ይበፅሑ ነይሮም፣ ወላ ከዋክብቲ እውን ከም መወከሲ ይጥቀምሎም ነይሮም እዮም። እቶም ቀንዲ ሓበርቲ ማእዝን ንብሎም ዘለና ግን ፀሓይን ብሶላን እዮም። ስለዚ ኣብ መዓልታዊ ሂወትና ብግቡእ ከነሰላስል እንድሕር ኮይና ማእዝናት ክንፈልጥ ከገድሰና እዩ ማለት እዩ። ሕጂ እውን ኣነ ክፍለየኩም እየ ምስ ዳግማይ እታ ኣብ ዝሓለፈ ክላስ ዘስማዕኹኩም ግጥሚ ሕጂ እውን ዳግማይ ክደግመልኩም እየ ናይ ቢላልን ናይ ሰሚራን ማለት እዩ። ንዓ ሰሚዕኩም ኣነ ግን ክሳብ ዝረኽበኩም ኣብ ዝመፅእ ክላስ ሰናይ ናይ መፅናዕትን ናይ ምዝንጋዕን ግዜ ይክብረልኩም። ንዓ ምስ ረኣኹም ከዓ ናብ ዝቐፅል መደብ ተሰጉሩ ኢኹም። ንሕጂ ግን ቻፍቱ ተምሃሮ
1: መኣዝን እዩ መኣዝን ሓባሪ ናይ ኣንፈት ዘርእየና መንገድና ብየን ከም ዝኸይድ
2: ብሶላን ፀሓይን ሓበርቲ መኣዝን ምዃነ መማባዕለን እቶም ክልተን ቀንደን
1: ምብራቅ፣ ምዕራብ፣ ደቡብ፣ ሰሜን ኣርባዕተ ዓበይቲ መኣዝናት እየን።
2: ኣርባዕተ እውን ኣለዋ ንኣሽቱ መኣዝን ልክዕ ዘርኣና ኣብ መንጎ ኣብትን
1: ኣይ ሰሜን ኣይ ምብራቅ ሰሜናዊ ምብራቅ
2: ኣይ ሰሜን ኣይ ምዕራብ ሰሜናዊ ምዕራብ
1: ኣይ ደቡብ ኣይ ምብራቅ ደቡባዊ ምብራቅ
2: ኣይ ደቡብ ኣይ ምዕራብ ደቡባዊ ምዕራብ

0: ሰዓት 5 ኮይኑ ዜናዊ መሰናዶና ንፍልም ኣለና። ዝኽበርኩም ተዓዘብትና ከመይ ትውዕሉ? ንሎም ረቡዕ 14 ጥቅምቲ ዝተዳለወ ዜናታት ውሽጥን ወፃን ሒዝናልኩም ቀሊልና ኣለና። ንምክትታልኩም ብክብሪ እንዕድም ሮቤል በረኸት ምስ ኣቐራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ብቐንዲ ርእሲ ዜና ንፍልም። ኣብ ዞባዓን ሰባ ቅነ መንእስያት ኣብ ምልላይን ዕቃብን ባህሊ ልዑል ኣበርክቶ ይገብር ከም ዘሎ ተገሊጹ። ኣብ ኣቑርደት ብደረጃ ዞባ ዝተወደበን ኣብ ስርዓተ ምዘና ዘተኮረን ስልጠና ንመምህራን ተዋሂቡ። ኣብ ንኡስ ዞባ ደቂ ምሓረ ኣብነታውያን መምህራንን ርእሰ መምህራንን ተሸሊሞም። ኣሜሪካ ኣብ ደሴት ግሪንላንድ ዕደና ጸጋታት ከም ትጅምር ፕረዚደንት ትራምፕ ሓቢሩ። ኣሜሪካ ምስ ደሴት ታይዋን ትገብሮ ዘላ ንግዳውን ወተሃደራውን ርክባት ክተቋርጾ ቻይና ጸዊዓ። ቻይናን ሰሜን ኮርያን ዘራኽበን ዘመናዊ ድልድል ከም ዝኸፍታ ብወግዒ ኣፍሊጠን። ዝርዝር ዜና። ኣብ ዞባዓን ሰባ ካብ ደረጃ ዞባ ናብ ንኡስ ዞባ ካብኡ ድማ ናብ ምምሕዳራት ከባቢ እናወረደ ዝመፀ ቅነ መንእስያት ኣብ ምልላይን ምዕቃብን ባህሊ ልዑል ኣበርክቶ ይገብር ከም ዘሎ ተገሊጹ። ወኪል ኤሪና ኣልማዝ ወልደ ገብርኤል ተወሳኺ ጸብጸብ ኣለዋ ይስዕብ።
1: ኣብ ዞባዓን ሰባ ቅነ መንእስያት ኣብ ምልላይ ምውራስን ምዕቃብን ባህሊ ልዑል ኣበርክቶ ስለ ዘለዎ ብዝለዓለ ክስራሓሉ ምዃኑ ተገሊጹ። ኣብ ጨንፈር ሃዋማት ዞባዓን ሰባ ሓላፊ ውዳቤታት ኣቶ ጣህር ሳልሕ ኣብ ኩለን ምምሕዳራት ከባቢ ንዝካየድ ቅነ መንእስያት ኣመልኪቱ ኣብ ዝሃቦ ሓበሬታ እቲ መደብ ዓቕምታት መንእስያት ኣብ ምፍታሽን ምምዕባልን ፍሉይ ክእለት ዘለዎም ተምሃሮን መንእስያትን ምልላይን ምትብባዕን ከምኡውን መንእስያት ባህሎም፣ ታሪኮም፣ መንነቶም ዝፈልጥሉ ባይታ ምጥጣሕን ዝርከቦ ጉልሕ ረብሓታት ከም ዘለዎ ኣብርሂቡ። እቲ ቅነ ብውልቅን ጉጅለን ብርክት ዝበሉ ውድድራት ከም ዝካየደሉ ብምጥቃስ ኣብ ናይ ውልቂ ውድድራት ሓፈሻዊ ፍልጠት ምህዞን ሰንዓን መደረን ትንተናን ኣብ ናይ ጉጅለ ድማ ውድድራት ቀያሕቲ ዕንበባ ባህላውን ያታውን ውድድራት ከምኡውን ትልሂትን ካልእን የጠቓለል። ንፍሉይነት ናይ ሎም ዓመት ቅነ መንእስያት ብዝምልከት ኣቶ ጣህር መንእስያት ውዳበታቶም ብምሕያል ባህሎምን ክብርታቶምን ፈሊጦም ኣብ ምዕቃቡ ኣበርክቶ ንክህልዎም ኣብ ምምሕዳራት ከባቢ ወሪድካ ምስራሕ ኣገዳሲ ስለ ዝነበረ ኣብ ልዕሊ 50 ምምሕዳራት ከባቢ ዕውት ስራሕ ከም እተሰላሰለ ኣረድዩ። ኣብ መወዳእታ ኣቶ ጣህር ቅነ መንእስያት ክብርታትን ያ

0: ኣፍሪካን ኣብ ምስግጋር ዘለዎ እጃም ቀሊል ስለ ዘይኮነ ቀጻልነቱ ክወሓስን ተሳታፍነት መንእሰያት ክዓዝዝን ተላብዩ
1: ብጨንፈር ሚኒስትር ትምህርቲ ዘባጋሽ ባርካ ዝተወደበ ኣብ ስርዓት ምዘና ዘተኮረ ስልጠና ብ1111 ጥቅምቲ ኣብ ኣቑርደት ንመምህራን ተዋሂቦም ኣብቲ ካብ 16 ንኡሳን ዘባታት ንዝተዋፅኡ 130 መምህራን ሓለፍቲ ስነ መምህርና ሱፐርቫይዘራትን ርእሰ መምህራንን ዝተዋህበ ስልጠና ምዘና ኣብ ውጥን ምህሮ ኣተረጓጉማ ትሕዝቶ ምዘና ምዘና ንጭቡጥ ውፅኢት ምዘናን መሰረታዊ ምዕባለ ትሕዝቶን ከምኡ ውን ግደ ምዘና ኣብ ገስጋስ ትምህርቲ ዝብሉ ዛዕባታት ቀሪቦም ዕላማ ናይ ስልጠና ኩለንትናዊ ብቕዓት መምህራን ኣላሊኻ ልክዓዊ ምዘና ከም ዝሰርጥ ንምግባር ከምኡ ውን ሰልጠንቲ ኣገባባት ምዘና ተረዲኦም ኣብ ተግባር ዘውዕሉ ባይታ ንምፍጣር ምዃኑ ኣብ ሚኒስትር ትምህርቲ ሓላፊ ጨንፈር ምዘና ሃገራዊ ምርመራ ኣቶ ግርማ ኣለም ተክኤን ሓላፊ ኣሃዱ ምዘና መምህር ትኩእ ተክለ ሃይማኖትን ገሊፆም መወዳእታ ሓላፊ ጨንፈር ሚኒስትር ትምህርቲ ዘባጋሽ ባርካ መምህር ያሲን መሓመድ ኣብ ዘመሓላልፎ መልእኽቲ እቲ ምስ ምጅማር ኣካዳሚያዊ ትምህርቲ ዝተዋሃበ ስልጠና ኣብ ምምሕያሽ ብቕዓት መምህራንን መስርሕ ምምሃርን ምስትምሃርን ዘለዎ ረብሓ ኣብ ግምት ኣትዩ ናብ ኩሎን መምህራንን ኣብያተ ትምህርትን ንምብፅሑ ከም ዝስራሕ ብምጥቃስ ሱፐርቫይዘራት ዕቱብ ምክትታል ክገብሩን ተግባራውነቱ ተረጋጊፁ ውፅኢቱ ክግምግምን ኣተሓሳሲቦም ቤት ፅሕፈት ትምህርቲ ንኡዞባ ደቂ ምሓደ ብምኽንያት ምጅማር ዓመተ ትምህርቲ 2026-2027 ብ9 ጥቅምቲ ኣብ ዝወደቡ ኣኼባ ንኣብነታውያን መምህራንን ርእሰ መምህራንን ኣተባቢዑ ኣብቲ ላዕለዎት ሓለፍቲ መንግስቲ ወለድን ተምሃሮን ዝተረኽብሉ ኣኼባ ሓላፊት ናይቲ ቤት ፅሕፈት መምህር ርግበ ክፍለ ኣብ መስርሕ ምምሃርን ምስትምሃርን እቲ ቀላስተራ ዘለዎ መምህር ከም ዝኾነ ብምጥቃስ ንኣብነታውያን መምህራን ምሽላም ኣብቲ መስርሕ ድርኺት ከም ዝፈጥር ኣረዲኣ ኣመሓዳሪ ንኡዘባ ደቂ ምሓደ ኣቶ የማነ ኣበራ ብወገኑ እቲ ዝተወስደ ተበግሶ እወታዊ ፅልዋ ከም ዝፈጥር ብምግባር ብምሕባር መምህራን ኣብነታውያን ኣገልግሎቶም ብዝለዓለ ክቕፅሉ ኣዘኻኺሩ ኣብቲ ኣጋጣሚ ንኣገዳስነት ሞያ መምህርና ዘንፀባርቕን ዘመጉስን ባህላውን ስነጥበባውን መሰናድኡታት ቀሪቡ እስዕብ ዜና ወፃኢ ንምክታልኩም ደጊምና ብክብሪ ንዕድም ዜና ወፃኢ ኣሜሪካ ኣብ ቀረባ መጻኢ ኣብ ደሴት ግሪንላንድ ዕደና ባህርያዊ ጋዝ ነዳድን ማዓድናትን ከም እትጅምር ፕረዚደንት ዶናልድ ትራምፕ ሓቢሩ እቲ መደብ ኣካል ናይቲ ኣሜሪካ ብፀጥታዊ ጉዳይታ ደሴት ኣመልኪቱ ምስ መንግስቲ ደኒማርክ ዝኸተመቶ ውዕል ምዃኑ ተገሊፆም ብመሰረቲ ኣብ ዝሓለፈ ወርሒ መስከረም ዝተበፅሐ ውዕል ኣሜሪካ ነታ ደሴት ፀጥታዊ ጥራይ ዘይኮነ ዘላቒ ቁጠባዊ ደገፍ ክትገብረላ እያ ፕረዚደንት ትራምፕ እዚ ክጅምር ምዃኑ ዝገልፆ ዕደና ፀጋታት ንረብሓ ኣሜሪካን እታ ደሴትን ዓብዪ ቁጠባዊ ኣገዳስነት ከም ዘለዎ ብምሕባር ሃገሩ ኣብቲ መዳይ ገዚብ ወፍሪ ከም ትገብር ኣረዲኡ እዚ ከምዚ ኢሉ እንከሎ እቲ ስምዕ ኣሜሪካ ኣብ ደሴት ግሪንላንድ ክልተ ተወሰኽቲ ማዓስከራት ክድኩንን ስርዓተ መከላኸሊ ሚሳይል ክተዋደድን ከም ዘጠቓልል ይግለጽ እዚ ንልእላውነትን ግዝኣታዊ ሓድነትን ደሴት ግሪንላንድ ባዕሉታ ከም ዘይፀሉ ዝተጠቕሰ ውዕል ፀጥታውን ቁጠባውን ረብሓታት ኣሜሪካ ኣብ ዞባ ኣርክቲክ ዘረጋግፅ ምዃኑ ተንተንቲ ክሕብሩ ፀኒሖም ኣለዉ ካብ ዜናታት ኣሜሪካ ከይወፃና ኣሜሪካ ምስ ደሴት ታይዋን ትገብሮ ዘላ ንግዳውን ወተሃደራዊ ርክባት ከተቋርፆ ህዝባዊት ሪፓብሊክ ቻይና ፀዊዓ ቻይና ነዚ ፀውዒት ዘቕረበት ኣሜሪካን እታ ደሴትን ኣብ ጉዳይ ሰደድ ባህርያዊ ጋዝ ሓድሽ ስምዕ ከም ተፈራርማ ድሕሪ ምቅልሑ እዩ እቲ ስምዕ ደሴት ታይዋን 30 ሚታዊት ካብቲ ብመልክዕ ፈሳሲ ኣብ ኣላስካ ዝዳሎ ባህርያዊ ጋዝ ንምዕዳግ ዘኽእል ምዃኑ ፕረዚደንት ዶናልድ ትራምፕ ሓቢሩ እዚ ከምዚ ኢሉ እንከሎ እቲ ስምዕ ንደሴት ታይዋን ብቐጥታ ምስ ዕዳጋታት ኣሜሪካ ዘረኸብ ብምዃኑ ንፀንሐ ንግዳዊ ዝምድና ክብ ከም ዘብሎ እዩ ዝሕበር በዚ ዝተቆጥዐ ቻይና ነታ ደሴት ንምፅምባር ተካይዶ ምንቅስቓሳት ከም እትዛይዶ ኣጠንቂቓላ ቻይና ኣብ ጉዳይ ደሴት ታይዋን ዝግበር ግደማዊ ምትእታው ዘይስገር ቀይሕ መስመር ምዃን እያ እትሕብር ህዝባዊት ሪፓብሊክ ቻይናን ሰሜን ኮርያን ከም ኣካልቲ ዝምድንአኒ ብድንፋዕ ዘካይድኦ ዘለዋ ንጥፈታት ካብ ፅባሕ 15 ጥቅምቲ ዘራኸበን ዘመናዊ ድልድል ከም ዝኸፍታ ብወግዕ ኣፍሊጠን እዚ ትግባርኡ ተደናጊኡ ዝፀንሐ ድልድል ኣብ ርእስቲ ቁጠባ ክልቴን ሃገራት ንምምዕባል ዝህልዎ ተራ ንርክባት ህዝብታተን ሃገራት ከም ዘስፍሖ ተገሊጹ ብመሬትን ባሕርን ዝዳወባ

ቻይናን ሰሜን ኮርያን ስሩዕ ናይ ኣየርን ባቡርን ምንቅስቓሳት ከም ዘለወን ዝፍለጥ እዩ። ቁጠባዊ፣ ዲፕሎማሳዊ፣ ወተሃደራውን ፀጥታውን ዝምድና ቻይናን ሰሜን ኮርያን እናደንፍዐ ይመፅእ ከም ዘለዮም ፀብፀባት ዝጠቕሱ ህዝባዊት ሪፓብሊክ ቻይናን ቦትስዋናን ንክልተኣዊ ዝምድንአን ናብ ኣጠቃላለዩ እስትራቴጂካዊ ምሕዝነት ክብ ከም ዘበለኦ ሓቢረን። እተን ሃገራት ነዚ ዝገለፃ ፕረዚደንት ሺጂፒንግን ፕረዚደንት ዱማ ጊድኦንን ትማሊ 13 ጥቅምቲ ኣብ ከተማ ቤጂን ቻይና ኣብ ዘካይዶ ዝርርብ እዮም። ክልቲኦም መራሕቲ ኣብ ምምዕባል ፅላት ዕደና፣ ንግዲ፣ ወፍሪ፣ ሕርሻ፣ ምስናዕን ቴክኖሎጂን ብሓባር ንምስራሕ ዝኽእል ስምምዕ ከቲሞም። ብዘይካዚ ኣብ ትምህርቲ፣ ጥዕናን ርክባት ህዝቢ ምስ ህዝብን ዝፀንሐ ምትሕባር ንምምዕባል ክስራሕ ተረዳዲኦም። ፕረዚደንት ቦትስዋና ዱማ ጊድኦን ክሳብ 17 ጥቅምቲ ኣብ ቻይና ዑደት ይፍፅም ከም ዘሎ ማዕከናት ዜና ቃሊሐን። እዚ ከምዚ ኢሉ እንከሎ ቻይናን ቶጎን ኩሉ መድያዊ ዝምድንአን ብሓፈሻ ንግዳዊ መዳይ ድማ ብፍላይ ንምዕባል ክሰርሓ ተረዳሪአን። እቲ ምርድዳእ ፕረዚደንት ቻይና ሺጂፒንግን ፕረዚደንት ባይቶ ሚኒስትራት ቶጎ ፋውረ ግናሲንበን ትማሊ 13 ጥቅምቲ ኣብ ከተማ ቤጂን ኣብ ዘካይድዎ ዝርርብ እዩ ተበፂሖም። ሸመተ ባህርያዊ ጋዝ ሩስያ ክተቋርፅ ምዃኑ ክገልፅ ፀንሐ ኤሮጳዊ ሕብረት ኣብ ዝሓለፈ 9 ኣዋርሕ ጥራይ ልዕሊ 21 ቢልዮን ዶላር ዝዋግኡ ጋዝ ሩስያ ከም ዝዓደገ ተገሊጹ። እቲ ሕብረት ካብ 227 ነቲ ካብ ሩስያ ዝገብሮ ዘሎ ሸመት ጋዝ ደው ከብሎ መዲቡ ኣብ ዘለወሉ እዋን እዩ ክንዲዚ ዝኣክል መጠን ከም ዝዓደገ ዝቀላሕ ዘሎ። ብመሰረት ፀብፀባት ኤሮጳዊ ሕብረት ካብ 222 ንድሓር ልዕሊ 320 ቢልዮን ዶላር ዝዋግኡ ባህርያዊ ጋዝ ሩስያ ሸሚትሎ። እቲ ኣሃዝ ኤሮጳዊ ሕብረት ብቐሊሉ ካብ ፅግዕተኛነት ጋዝ ሩስያ ክናገፍ ከም ዘይክእል ዘእንፍት ምዃኑ ክኢላታት ይጠቕሱ። እቲ ሕብረት ሸመተ ጋዝን ነዳድን ሩስያ ድሕሪ ምጉዳሉ ናይ ኣማኢት ቢልዮናት ዶላር ክሳራ ከም ዘጋጥመ እዩ ዝሕበር። ኣብ ልዕሊ ሩስያ ከፅድቆ ምዃኑ ዝገልፅ ዘሎ ተወሳኺ እገዳ ኣብ መንጎኦም ንዘሎ ዲፕሎማሳውን ቁጠባውን ምትፍናን መሊሱ ክዕርጎ ከም ዝኽእል ይእመት። ፓኪስታን ብውሽጣዊ ዓቕማ ዘማዕበለቶ ፈታሕ 2 ዝተሰሜየ ልዕሊ ፍጥነት ድምፂ ዝውንጨፍ ሚሳይል ከም ዝፈተነት ሓቢራ። እዚ ክሳብ 400 ኪሎ ሜትር ዝውንጨፍ ዘመናዊ ሚሳይል ዕላማኡ ናይ ምውቃዕ ብቕዓቱ ኣብ ልዑል ኣብ ርእሲ ምዃኑ ብፀረ ሚሳይል ናይ ምኽሻፍ ተኽልኡ ትሑት ከም ዝኾነ ወተሃደራውያን ኣዘዝቲ ፓኪስታን ገሊፆም። በዚ ድማ ኣብ ምዕባል ዓቕሚ ምክልኻል ሃገሮም ወታው ቶራ ከም ዝህልዎ ኣሚቶም። እዚ ከምዚ ኢሉ ንኩሎም ብጉዳይ ዞባ ካሽሚር ምስ ፓኪስታን ዘይተቓደወት ህንዲ ነዚ ፈተነ ብዕቱብ ከም ትከታተሎን ምላሽ ክትህበሉ ከም ትኽእልን ግምታት ኣሎም። ወነንቲ ኒክሎሳዊ ኣፅዋር ዝኾና ጉራብቲ ሃገራት ፓኪስታንን ህንድን ካብ 1947 ብጉዳይ ካሽሚር ተፋሓፊሕን ከም ዘለዋ ፀብፀባት የረድኡ። ኣብ ባንግላዴሽ ኣብ ዝሓለፈ 9 ኣዋርሕ ብረስኒ ደንክ ማለት ዌልካም 316 ሰባት ከም ዝመቱ ፀብፀባት ጥዕና ተሃገር ሓቢሮም። በዚ ብጣንጡ ዝመሓላለፍ ሕማም ኣብ ውሽጢ እዚ ዝተጠቕሰ ግዜ ጥራይ ልዕሊ 100,000 ሰባት ከም እተለኽፉ እቶም ፀብፀባት ብተወሳኺ ረዲኦም። እቲ ኣሃዝ ኣቐዲሙ ኣብ ተማሳሊ እዋን ኣብቲ ሃገር ካብ ተመዝገበ ሞትን መልከፍትን ብረስኒ ደንክ እቲ ዝለዓለ ምዃኑ እዩ ዝጥቀስ። ኣብታ ኤስያዊት ሃገር ኣብ 225 ኣስታት 400 ሰባት በቲ ሕማም ከም ዝሞቱ ይሕበር። ዜናታት ንምዛም በኣር ኣርእስቲ ዜና ክደግመልኩም። ኣብ ዞባዕን ሰባ ቅነ መንእስያት ኣብ ምልላይን ምዕቃብን ባህሊ ልዑል ኣበርክቶ ይገብር ከም ዘሎ ተገሊጹ። ኣብ ኣቑርደት ብደረጃ ዞባ ዝተወደበን ኣብ ስርዓተ ምዘና ዘተኮረን ስልጠና ንመምህራን ተዋሂቡ። ኣብ ንኡ ዞባ ደቂ ምሓደ ኣብነታውያን መምህራንን ርእሰ መምህራንን ተሸሊሞም። ኣሜሪካ ኣብ ደሴት ግሪንላንድ ዕዳና ፀጋታት ከም ትጅምር ፕረዚደንት ትራምፕ ሓቢሩ። ኣሜሪካ ምስ ደሴት ታይዋን ትገብሮ ዘላ ንግዳውን ወተሃደራውን ርክባት ከተቋርጾ ቻይና ፀዊዓ። ቻይናን ሰሜን ኮርያን ዘራኽበን ዘመናዊ ድልድል ከም ዝኸፍታ ብወግዒ ኣፍሊጠን።

ትገረባ ኣላ ከሎ ገና ከይበሰለት ዓይኒ በዚሕዎ። ኣነ ሓላዊ ኣይኮንኩን ኣፍቃሪ ተየ ጽበ ዘለኹ፣ ግን ድማ ዶንግያትን እዩ። ምናልባት ዶ ንሳኸ ምስቶም ነዛ ገረብ ዝሕልው ትህሉ እንድዒ እንታይ እዮም ርእዮምላ ዝረአዩ ረአዩ ኸ ዘይሓትዋ ሓንቲ ኳያ ታመልስ ሕራይ ወይ እምቢ እሞ እንታይ ደኣ ኣሎም ዓቕላ ዘጽቡላ ፀዓዱ ጸለምቲ ሓሳዳትን መንቀኛታትን ናብ ኣየቋምቱ ኣለዉ። እዛ ገረብ እዚኣ ውፃእ መዓት እያ ይብልዋ፣ ካብ ሓዊ እያ ተፈጢራ። ንሳቶም ግን ሓዊ ሒዞ መፈራርህዎ ኣሉ። ንሳ ንሓዊ ቐደም እያ ትፈልጦ፣ ብውሽጣስ ትስሕቖም ትህሉ እምበር ኣይፈለጡን እምበር ንወስታን ዳርባን እከይ ተግባራቶም ከም ዋልታ ኾይኖም ዝከላኸሉላ ደቀይ ትብሎም ኣለውዋ። ተቐነይቲ ብሙዚቃ ደርፊ ብድራማ ግጥሚ እዩ።

0: እዛ ገረብና ኮስኮስታ ብዙሓት ሓለውታውን ብዙሓት ኢና እንታይ ኸትፍሉይነታ ንምንታይ እዮም ኩሎም ተጸባእታ ኹንንዋ ዝብህጉ
1: ንዓይ ከም ዝመስለኒ እቶም ዝብህጉዋ በዕላት ጉብዝ ገረብ ምዃና ስለ ዝፈልጡ እዮም ቀለብ ዘየድልያ ብባሕሪ ዝተኸበት መሰጋገሪት ኣፍሪቃ ኤውሮጳ ኤስያ ምዃና ጠመት ትብዝሓ እየ ዝብል ኣነ
0: ሕራ እዞም ጎረቤት ከ እንታይ ኮይንና ኽብሉ እዮም ብኣነሃባ ዝተኾመረ መዓር ክብርብሩ ተካል ዝሓድሩስ መጀመርታ ንሶም ገረብ ዘይኮኑ ክሳብ ማእስዮም ዝኣጎም ዕምባባ ቕህሙ ፍርኣም ምብፅሑ ኣፉማይ ምዕግዞም ባሃቑ ሓደ ነገር ብሂገየልካ ክትምዙዕ ይከኣልዩ
1: ብፍትወት እንተዝኸውንከ ፈቲናኩም ብሂግናኩም እንተዝኸውንከ ጸሊእካ ዲኻ ዋ ናይ እዚኦም እኮ ፍሉ እዩ እናራስኻ እናጽነትካ መሬትን ገረብን ዓሳን ባሕርን ክትግብት ምፍታን ምስ ምንታይ ይቝጸር ማንከ ክጽመሞ ይኽእል እናቐተሉ መውስቦ ዝሓቱ ሕቱራት
0: እቲ ብግዳም ዘሎ ወፃኣብ ዙርያ ገረብ ምስኦም ዘሎ ወይ ገረቡ ጸልዒ እዩ ዝመስሎም ደቂ ገረብ ግን ኣብ ውሽጢ ሃልው ወፃኢ ወትሩ ልቦም ዝገረቦም እዩ ንምክንኻና እንታይ ከዘይገብሩ
1: ብውሽጣ ውመት ንምስ ገረቦም ርክብ ኣለዎም ሓንቲ መዓልቲ እኳ ብሕልናን ብመንፈስን ካብ ገረቦም ተፈልዮም ኣይፈልጡን እዮም እዚ ዘይስቆሮም ጎደቦ ግን ገረቦም ጸሊኦም ቦታ ዝቐየሩ ይመስሎም ወ ልቦም ቦታ ብምቕያራይ ዝምብልኒ ንሶም ግን ከዳህልልዎም እዮም ዝፍትኑ
0: መን እሞ ከይደህለለ ኣሎ እዚ ንመሬቱ ኣሕሊፉ ዘይህብ ምዕት ውላት በለጾምን ምትላሎም ዘይስቆሮ ኣይኮነን ክብሩ ተተተንኪፉ ዶሙ ዘይፈልሕ መሬቱ ተተደፊሩ ግዳም ጸኒ ኤርትራዊ የለን የለኒ ዓኸ
1: ንዓይ ኮ ዝገርመኒ እተተሓሳስቦኦም እዩ ታሪክ ዘይምህሮም ባሃማት ምዃኖም ይትረፍ እዞም ኣብ ጎደቦ ዘለዉ ድንካ ሓሳባን ቂሎም ዝፍክሩ ሲ ነቶም ሙሉእ ዘመናዊ ጽዋር ዘመናዊ እተሓሳስባ ዝነበሮም ኤሮጳውያኑን እኮ ዝመከተን ብጥራይ ኢዱ ገረበይ ዝበለን ህዝቢ ብኸመይ ካሓብልዎ ይፍትኑ ኣለዉ እዚ ፍጹም ዕብዳንን ፍጹም ንዕቀትን እዩ ንኺድ እሞ

0: ካብቲ ሩባን ሓፅብን ዝወፀ መንቅብ ናብ ኣይብል ጽግዕግዕ ይብዝሕ። እቲ ቕንቁነ እውን ካብ መሬት ዝፈልሕ ናብ ኣይብል ኣብ ሱራ ይበጽሕ። እቲ ብላዕሊ ዘሎ ምስ ደበና ማይ ተመሲሉ ይወድቆ ዝባር።
1: ቀዝሒ ሩባ ብዳርባ ዝፈግእ ኣብ ደረታ እናበለ ጽግዕግዕ ከመይ ኢሉ እሞ ትልባ ኽረግእ። ኣይረግአን ኣይሰኸነን ዘሎ ፍረ ኸርሳይንውንዋይ ዘሎ ጻውዒት ሃንቀውታ ንረባሕታ ጻውዒት ንደቃ ኸም ምሕፅንታ እቲ ሸዊታ ኸተውሕዞ በረኸታ ኸትንስመሶ ንሳ ውን ትጽበያ ዘላ።
0: በዓልቲ ፍሩታን ጽላልም ብምዃን ሓንቲ ገረባው ልዕ ምስ ብርትኳን እቲ ጸገማ ኣብ ፈጣጥራ እዩ ኣብ ደንደስ ቦቒል ኣብ ቀራና መንገዲ ወጠት በዚሕዋ ኸይተኣት ዓዲ ገረብያ እግሪ የብላን እምበር መላገሰት እንዶ ጥር ኢላን ጸጥፊ ነብሳ መውፀት እንዶ
1: ባህርያ ግን ኣይፍቀደላን ተሓላዊትኩን ኢሉዋ ትሕሎ ድማኣላ ሓለውታ ንዓኣ ዝተፈጥሩ ኣብ ሓዊ ኣብ ዛሕሊ ይነጥሩ ይዘሉ ባዕዲ የሰንብዱ ኣብ ባህሪ የኽብዱ ሓመድ ተማሲሎም ምእንቲ ሓመዶም እቲ ሓመዳ ካብ ሱራ ኸይስሑ ምስቲ ሓመድ ምስኣ የሕመድምዱ ስለዚ ሓመዳ ኣይሰዓወን ፍቕዱ።

ኣብ ደንደስ ሩባ ዝበቖለት ገረብ ብሕይወታ ምስ ሸዊታ ዘህርፍ ፍሩታ ተሓላዊት ኮይና ከም ብሌን ዓይኒ ሰብ ብረመጽህን ቀዝሕህን ትሽምበብ።

0: ምስጋና ብኽብሪ ንዝወደቑ ንሓለዋ ጽላል ዓዲ ንዝተዋድቑ መስዋእቶም ድኹዕ ነብሳ እዩ ብደመ ነብሶም ተጉላዕለ ብርሃጾም ጨብጭባ ተጉስዕ ይትረር ጉንዳ ይሰስን ጨንፈራ ሱራ ታሕቲ ገጹ ጠሚሩ የንብራ እታ ዘይትመሖ ገረብ ፋርስ ዝወለደት ሓየት ያሙ ብደቃት ነየት
1: ንሳ ትወልዶም ሓለውታ እንቱራት ክንዮ ሰብ ዝኾኑ ፍጡራት ሓለውኦም እናተወራረሰ ሻቕላ ልቦም ሓንሳብ ከይደቀሰ ከም ብርዋዮም ንዘንትእለት ብዘይ ንሳ ኵሉ ኾንቲ እዩ ንሳ ምስተህሉ እዩ ንሱ ዝነብር ክብራ እንተተሓሊ ክብሩ ሉድ ዝኸብር እወ ክብራ

0: ለካ ሕቡእ ቀንዚኡ ኽፉት ካብቲ ተሓቢኡሉ ዝነበረ ይወፅ እዩ። ኣብ ውሽጢ ዘይተፈልጠ ሃለዋት ኣድብያን ተሓቢኣን ዝነበረት ኣፍቃሪት ንስለ ፍቕሪ መስዋዕቲ ኸፊላ። ካብዚ መስዋዕቲ ደቂ ገረብ ተነቓቒሕ ኣፍቃሪተይ ምእንታይ ሓሊፋ ኣላ። ኣነ እውን ኣይጋግኽዋን ንሳ እውን ብፍቕሪ ዘይምስሉ መሲለ ከምቲ ዝገመጥክዎ ግርማን ላዛን ኣይደረበትን። ልክዕ ከምቶም ደቂ ገረብ ፍቕሪ ኸማስና ጸኒሕ እዩ። ድርብ ፍቕሪ ሃገርን ፍቕሪ ሰብን ንሳ እውን ጓል ገረብ ኮይና ጸኒሓ መስዋዕቲ ንስለ ተፍቅሮም ውፋይ ምዃነ ኣሚና በድድ ኢላ በድድ።
1: ገረብ ውልቅን ገረብ ሓባርን ይተሓሉ።
2: ፍቕሪ ንኽትረክብ መስዋዕቲ ምኽፋል ኣሎ።
3: እቲ ንገረቡ ዝሓለወ ባህ ይበሎ።
4: ንስለ ኽብሪ ዝስዋዕ ኣይተሓልኒ።
5: ንኽብሪ እዛ ገረብ ዝተሰውኡ ቕሰኑ ንበሎም።
6: ክብሪ ነቲ ዘይፀዓድ ህዝቢ ኤርትራ።
5: ክብሪ ንሓይልታት ምክልኻል ኤርትራ።
7: ሞሳ ንዂሉ ህዝብን ሰራዊትን ስለቲ ዘይፀዓድ መትከሉን ጽንዓቱን ይኹን።
8: ክብሪ ብዂሉ መዳይ ኣብ ጐና ሓይልታት ምክልኻልን ኣብ ጐና ህዝብን መንግሥትን ደው ዝበለ ኣብ ውሽጥን ወፃን ዝርከብ ህዝብና።

0: ካሜራ
1: እዚ ትርዝ ዘይትገድፍ እየ
2: ብኢደ ዋኒኑ ኩናትካ እትፍቅድ ዶመስለኪ
3: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጐሳን ደበስቓያን መከርኣን ብውሕልል ኣዛናትዋ ኸተዘምቱ ዝተሃንፀ
4: ሕማ ናይ ሰብኩ ሓሲብ ይፈልጥ ሽግር መከራ በልሕረይ ዝስለሎሲ
0: ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
1: ውሸታ
0: አፍራይ ሚኒስትሪ ዜና አቅራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይሬክተራት ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ ባጋጣሚ

ሰላምታ ናብፃሕኩም ኣብ ውሽጢ ሃገርን ወፃእን ብምዃን ንመደባትና ኣብ ምክታል ዘለኹም ዝኸበርኩም ተኸታተልትና ከም ይቀኒኹም ትሕዝቶ መደብ ማእገር ንምቕራብ እኖ ኣብ ሰዓትና ተዳሊና ንርከብ ንሎሚ እውን ዝኸበርኩም ተኸታተልትና ክሳብ ፍፃይ መደብና ምሳና ክትሓብሩ እናዓደምና ኣብ ቅድምን ድሕርን ትሕዝቶ መደባትና ድማ ኣብ ጎደና ሰላም ኣብ ከባቢ ፋርማሲ ሓማሲን ዝርከባ ትካላት ንሓፈሻዊ ኣበርክቶ ደቂ ኣንስትዮ ኣብ ሙያ ስፌት ዝደስስ ምሳኹም ክንላልየን ክንፍትን ኢና ንሓፈሻዊ ስራሕን ማለት እዩ ክሳብ ፍፃይ መደብና ምሳና ክትሓብሩ ዕድሜና እዩ ኣብዚ ንክልተ ሰዓት ዝቕፅል ትሕዝቶ መደባትና ምስ ሰኣላይ ኣስመሮም ኢሳ ብምዃን ምሳኹም ሓቢርና ክንፅንሕ ኢና ሰናይ ምክትታል።

ياخد فلوس عربيات ودرسات.

0: ሚቱ ሰሚራ ሕጊ ኣቦካ ኣብ ከየር ትፋቐት ክመስለኒካ ትኸጅል ደካ
1: ምዶል እንተ ብእሻው ሓሙየ እንታ ከኸጅል ምንካ
0: ኣላ ሰሚራ ሓንበስቶም ዝኸጅሎም እኖ ሎሚ
1: ንማእመርኮ
0: ማእመርኮ ተልኪኒ ሕጊ ኣቦካ ኣብ ከየር ማእትፋቐት ንምስለኪ
1: ማእትፋቐደተካ
0: ኣነ ርኢ መስደረት ሕልዊት ወሻሽ ገዚፍ ወቀሚሽ ወሞረቻ ዓገና ወትከት ወሰይፍ ዲብ ኢደየ እንደወደይኮርአጊ

0: ዝኸበርኩም ተኸታተልቲ መደብ ማእግር ምስታ ፈላሚት ትሕዝቶ መደብና ዝኾነት ተኸታታሊት ፊልም ትግረ ሕደጋት ኢና ክንዕዘብ ፀኒሕና። ካብዚ ቐፂልና ኣብ ጎደና ሰላም ብምምፃእ ኣብ ሙያ ስፌት ዝነጥፋ ደቂ ኣንስትዮ ምስ ሓንቲ ኢና ዕላል ከነካይድ ምስኣ ነካየድ ዕላል ድማ ክሳብ ፍፃይ መደብና ክትከታተሉ ብክብሪ ኢና ንዕድመኩም። ምስ ትሕዝቶ መደብ ማእግር ኢኹም ኣብ ምክታል ዘለኹም ከመይ ኣለኺ? ስራሕ ከመይ ኣሎ? ኣብ መንጎ ስራሕ ዶ መፂናኩም? ሕረይ ሞ እስከ መጀመርያ ሽመን ክንብል። ሕረይ ሲሃም ሙያ ስፌት ሳርቶ መዓሲኽ ለሚድክዮ?
1: ሙያ ስፌት ሳርቶ ሕጁ ከባቢ ክልተ ዓመት ገይረ ኣለኹ ካብ ዝሰርሐሉ። ግን ካብ ብንእሽተይ ግን ድሌት ነርኒ።
0: ከመይቲ ድሌት ክንታይ ክሰርሕ ነርኪ?
1: ድሌት ብሓፈሻ ሳብዚ ደረጃ እዚ ክበፅሕ ሓይልስ የብል ነረ ይሓል ነረ ኣይበፃሕኩን እንደ ገና እንደ ዘለኹ ግን ብሓፈሻ ከሰፊአ ካልእ ነገር ክበፅሐ ከም ጓል መጠን ማለት እዩ። ስፔሻል ከዓ ስለዘየለ ብስራሕ ናይ ሳርዶ ብዙሕ ኣይኮን ሕጂ ሕጂ ግን ንብል ኣለና ንዕብል ኣለና።
0: ኣረይ ብዛዕባ ኣብ ስፌት ክትምሃር ፀኒሕካ ናብ ግብሪ ምስ መፅኻ ምስ ዓማዊ ኢልካ ክረኻ ከመይ ኢለክምክ ስራሕ ከመይ ድ ክቶፍቲ መጀመርታ?
1: ኣብቲ መጀመርታ እወ ግድን ግድን እዩ ዝኸብደካ። ዳሕራይ ግን ምስ ግዜ ናተለማምድካዮ ስለ ትኸይድ ወላ ሓንቲ ኣይከብድን እዩ።
0: ሕጂ ዝበዝሑ ደቂ ተባዕትዮ ዋላ ብዚ ምሳኽ ዘለዎ መሳርሒ ክስ ደቂ ተባዕትዮ ንስኻ ሓንቲ ጓንስተይቲ ኢኸ ምስ ካልእቲ ክዘለኹ ዙ ንስኻ ኣብዚ ምህላው ክንታይ ይስምዓኪ?
1: ብጣዕሚ ሓበ ንስማዓኒ ስፔሻሊ ከዓኒ መሳርሕተይ ኩላቶም ኣወዳት እዮም። ወላ ጓል ዳኣ እምበር ይኹን ካብኦም ኣትሒቶም ኣይርኢን እዮም ልዕሊኦም ከማን ክገብሩን እዩ ዘሎ ማስ ብዙሕ ሓገዛ ሓበርክቶስ ይገብሩሉ እዮም።
0: እንታይ ሓገዛ ክገብሩ ልትሕ?
1: ብዙሕ ነገራት ሓገዛ ረባ ኣብዚኣ ከም ስድራ ቤት ኢና ንኸይድ ከም ኣነ ዝጎድለኒ ነገራት ግድን ናትናሓተትኩ ናበልኩ ወላ ንሶምን ግዜኦም ከይበቐቑ ገለ እዮም ዝሕግዙኒ።
0: ሕጂ ስፌት ሰርቶ ክብድ ይብል
1: ኖኖ ከቢድ ኣይኮነን። ዝኾነ ነገር ከቢድካ ተዘይርክዮ ክከቢድ ኣይኮነን ከቢድ ኣይኮነን። ወላ ሓንቲ ኖርማል ጌርካ ርኢካ ባስ ክሰርሐ ኢልካ ንድሕር ተቢልካ ጥዑም ሞያ እዩ። በዛ ንምሳ ይፍቁረ ፎቶ እዚኦም ፍቁረ
0: ሕጂ ምስ ናይ ዲዛይነር ትምህርቲ ከወሲድክ ነርኪ ማዕሪ ክንደይ ከስኺ ኣብ ናይ ስፌት ክኢላ ኹን ክትቀርቢ ከለክ እንታይ ይሕግዘካ? እንታይ ሙሉእነት ፈጥረልካ ከም ዲዛይነር?
1: ከም ዲዛይነር ቀዳምነት ንስኻ ዲዛይን ኣውፅኢካ ባዕልኻ ሰፊዮ ሙሉእ ሓበን ኣለካ ተረዲኻኒ። ምክንያቱ ኩሉ ነገርስ ባዕልኻ ትገብሮ ኣለካ ዝበዓብዩ ሓበን እዩ። ዲዛይን ባዕልካ ውፅኢካ ባዕልካ ቀዲድካ ባዕልካ ሰፊ ገለገለ ከለካ ዝዓበየ ሓበን እዩ ተረዲኻኒ። ካልእ ወላ እውን ኣብቲ ሞያ ስለ ዘለካ ፅቡቕ ነገር ኢና ከቢድ ነገርስ ኣይኮነን ኣሎ ዝጎድለካ ነገራት ኣሎ ናተሓታትካ ገለገለ ትሕጋዝ ዘለዎ ዓይነት ሞያ እዩ። ካልኣይ ትምህርቲ እናወሰኽካ ኢኻ ከዓ ትኸይድ ምክንያቱ ሓድሽ ዲዛይን ሓድሽ ዲዛይን ስለ ዝመፀካ ትምህርቲ እናወሰኽካ ንዓበኻ ኢኻ ትኸይድ።
0: ሕጂ ምስ ዓማዊልክ ኣብዚ መዓርክ ንትእንግድ እዮም ዓማዊልክ መፁ ከለዎ ሲ ኣቀባብላ ክንከመይ ድመስል ብልክዕ ኣብ ሰዓቱ ኣብ እዋን ወዲእ ክትብዮ ከለኺ ከመይ ፈጥረልክ ዝሞያ?
1: ብጣዕሚ ሓበ ልዕሊ ማንን ስለ ስራሕ ዘይኮነ ካስተመር ከ ዓጊቡ ክኸይዱ እንከሎ ማስብ ነፍሰን ዓማዊል ዓጊቦም ክኸይዱ እንከሎ ገለገለ ብጣዕሚ እዩ ደስ ዝብለካ። ምክንያቱ ሰፊኻስ ዓጊቡ ተሓጉሱ ክኸይዱ እንከሎ ትናትካ ዓሚል መራ ሓበ ምስማዕካ
0: ሕጂ ኣብዚ ናይ ሽፎን ጥራይ ገረዲ ክትሰፊ ዋላስ ብሓፈሻ ኣብ ዝመፀኪ ዓማዊል ኣብ ዘምፅኦ ክዳውንቲ ኢኺ ክተገልግል ትኽእል
1: ኩሉ ኩሉ ኣገልግለ ሽፎን ጥራሕ ዘይኮነት ድረን ሰፊ ኢና ኩሉ ነገርስ ንሰፊ ኢና።
0: ሕጂ ከምዚ ከማኸን መንእስያት ደቂ ኣንስትዮ ንሞያ ስፌት ክኣትዎ ባህጊ ዘለዎን ሞ ግን ነዚ ደይ ተበገሳሉ ንስኻት ግን ኣብነት ይኹን እንታይ ትብልየን ዚ ጋጣሚ እዚ እንታይ ክተባብዓ ኣለዎን ትብልየን ነፍስኪ ከም ኣብነት ወሲድኪ?
1: እዋ ቀዳማይ ድሌት እዩ ጃስ ንሰኒ ድለያ ጥራሕ ደልየን ኣብ ዝለዓለ ደረጃ ከም ዝበፅሓ ከዓ ይኣምን። ምክንያቱ ኣነ ከም ሲሃም ማለት እዩ ኣብዚ ደረጃ ዝብፅሕኒ ዘሎስ ድሌት እዩ ድሌተይ ስዒር እየ ከዓ ኣብዚ ደረጃ ክኸውን ይኽእል እዩ ክገብሮ ይኽእል ኢለ ስለዝተበገስኩ እየ ኣብዚ ደረጃ ዝበፅሕ ዘይከውን ነገር የለን ማለሲ ዋንሰይቲ ኢናሞ ናይ ደቂ ተባዕትዮ ስራሕ እዩ ጥራሕ ኢልካስ ክድሕርስ የብልካን ይገብሮ እየን ክገብሮኦ ከዓ ይኽእል እዩ ያሰ ድሌተይ
0: መወዳእታ ተመስግን ዝገጠ
1: መምህረይ ወዲ ዓብደላ ካልኣይ ብዙሓት ኣለዎ ዞ መስኩኑ ተኣኽለኒ ዶኸ ብሓፈሻ ካልኣይ ልዕሊ ማንም ከዓ ወላዲተይ ማለት እዩ ወላዲተይ በዚ ጋጣሚ እዚ ዘይ ባሕመዲን ወይ እውን ሳብርሳድ ልዕሊ ማንም ታንኪ ዩ።
0: እዛ ጀሚርክ እያ ዘለኹ እንታይ እያ እንታይ ክሰርሒ?
1: እዚ ሕጂ ሽፎን ሽፎን
0: እ ፅቡቅ ምኮይኑ ሕዘክ እሞ ምስተወደእት ከዓ ክንሪኣ ክንመፅ ኢና
1: ቃብሽ ፀገም የለን ይቀኒና ረክ መዓልቲ

0: ካብ ፎርቶ ሳዋ ኣስታት 30 ኪሎ ሜትር ንሸነኽ ሰሜናዊ ምዕራብ ርሒቓ ኣብ ኣደርሰት ተደኪና ትርከብ ቤት ትምህርቲ እያ። ኣብ ማእከል እቲ ብምጓሰን ንግድን ዝናብር ህዝቢ ተደኪና ንተምሃሮ ፍልጠታ ምቕሳም ዓባ ኣስተዋጽኦ ትገብር ዘላ ቤት ትምህርቲ ድማ እያ። መስ ጂኦግራፋዊ ኣቀማምጣ እቲ ከባቢ ኣብ ግምት ኣቲኻ ድማ ኣገዳስነታ ኣዝዩ ልዑል እዩ። ኣሕዳሪት ቤት ትምህርቲ መባእታ ማእከላይን ካልኣይን ደረጃ ላኣትሮፋም
1: ራይ እዚ ህንፃ እዚ ክስራሕ ከሎ ሓይልታት ምክልኻል ኤርትራ ናይ ፀፈት ንኦም እዮም ትሪሖሞ ሽዑ ክስራሕ ከሎ ገለገለ ሰባት ናይ ብዕላል ካብ ፀናሐና እንታይ ይብሉ እዚ ኣብ ዝበርካ እዚ እንታይ ኣድለየ እንታይ ይኸውን እዩ ኣብ ዝበርካ ዝበሃል ድረባታት መፅኡ ሽዑ እቲ ኣብ ዝነበረ ኣዛዚ ማለት እዩ ልክ ብልክ ቆላሸ ንና ኣይ ንሃሉ እንታይ ኢልዎም እዚ ህንፃ እዚ ሎሜ ንሕና ኣለናዮ ንና ኣባላት ኢና ሰራዊት ኢና ክንንቀሳቀስ ንኽእል ክነብር እውን ብሂወት ኣይንኽእል ኢና እዚ ህንፃ እዚ ግን ነዚ ሕብረተሰብ እዚ ነዚ ከባቢ እዚ ወይ ሕክምና ክኸውን ይኽእል እዩ ወይ ቤት ትምህርቲ ክኸውን ይኽእል እዩ ተዛሪቡ ነይሩ ልክዕ እታ ዘረበኡ ከዓ ጂ ፅኒሓትና ኣብዚ ንሕና ደካ ከዓ ቤት ትምህርቲ ተቐይሩ ከምቲ ንሱ ዝበሎ ማለት እዩ እዚ ቤት ትምህርቲ ብ2014 ብ6 ተማሃራይ በዞም ኣብ ዘለዉ ሓይልታት ምክልኻል ኤርትራ ተመስሪቱ ኣብ መጓሰ ነበሩ ቆልት ኣብ ትሕቲኦም ዝጓሲ ነበሩ እንታይ ንግበሮም ተባሂሉ ተዛሪቦም ትምህርቲ ንጀምረሎም ኢሎም ክጅምሩ ከለዉ ከዓ በቶም ኣባላቶም በቶም ኣብ ትሕቲኦም ዝመሓደሩ ዘለዉ ኣባላት ናባሃሉ ካብ 2014 ክሳብ 2016 ንሶም ቀፂሎማ ማለት እዩ

0: ድሕሪኡ ሚኒስትሪ ትምህርቲ ብወግዒ ተረኪቧ ካብ 216 ጉቡእ ዳይሬክተር መምህራን ተመዲቦም ደቂ 216 ወ 11 ጀሚራ ዛ ቤት ትምህርቲ ማለት ወግዓዊ ሶም ጀምሮ ብምእታ እንደም ጀሚሮም ንሕና ውን ክንረከባ ከለና ሓምሻይ ክፍሊ ኢና ተረኪብና። ድሕሪኡ እዞም ተምሃሮ እዚኦም ኣብ ካልእ ቦታ ወይ ድማ ኣብ ካልእ ቤት ትምህርቲ ኮይዶም ናይ መቕፃል ተክእሎም ፀቢብ እዩ። ስለምንታይ ኣብኡ ምስ ከዱ ክምሃር ኣይክእሉ እዮም ምስ ዘሎ ድልታትን ምስ ዘለዮ ንቕሓትን። ስለዚ ኣብዚ ቤት ትምህርቲ ሕራይ እስከ ማእከላይ ደረጃ ይከፈት ተባሂሉ ልክዕ ድሕሪኡ ከዓ እቶም ሓምሻ ይነበሩ ሻትሻዮም ዝሓለፉ ጂነር ወይ ድማ ማእከላይ ደረጃ ተጀሚሩ። ልክዕ ማእከላይ ደረጃ እንዳቀፀሎት ከላ እውን ናበይ መፅኡ ናብ ሃይ ስኩል ወይ ድማ ናብ ካልኣይ ደረጃ መፅኡ። ልክዕ ንሳ ውንቲ ሓሳብታ ናይ ቀደም ነበረት ከዓ እንደጋነኻ እሞ ዞም ሰባ እዚኦም ኣብ ካልእ ቤት ትምህርቲ ከምኡ ልክዕ ከይዶም ውፅኢታውያን ክኾኑ ስለዘይክእሉ ኣብዚኣ ደይንኸፍተሎም ተባሂሉ ሽዑ ክጅመር ከሎ 9 ተማሃራ እዮም ነሮም ቀዳሞት ጀመሩ ንካልኣይ ደረጃ 9 ተማሃራ እዮም ነሮም። በቶም 9 ተማሃራይ ጀሚራ ሕጂ ኣብዚ ደረጃ ዝበፂካላ ማለት እዩ። ልክዕ ኣብታ ቤት ትምህርትና ጀመርናዮ 83 ነይሮም። ድሕሪኡ ነበረት ዓመት ክንደይ ፈይሉ ናብ 105 እንደገና ድሕሪኣ ነበረት ዓመት 218 19 ከዓ 123 ኮይኑ በብደረጃ ጥራሕ ክረረካየት ዕብት 220 ድማ ናብ 167 ኮይዱ ማለት እዩ። 221 ድማ እዚኣ ናይ ኮሮና ዓመት ዝነበረት ብዙሃይ ትገለፅን እያ። 21-22 ድማ ናብ 179 ቁፅሪ ደይብና ማለት እዩ። 223 ናብ 181 እዳበለ እንዳዕበይ ዝኸይደሎ መቸም ድሕሪኡ 199 ድሕሪኡ 208 ልክ ኣብዛ ዓመ እዚኣ 211 ኣሎ ማለት እዩ። ብደረጃ ዘቋረፁ ክንሪኦ ከለና ሕጂ ነፍሲ ወከፍ ዓመት ክትሪኦ ከለካ ትምቆራፅ እንዳገደሉ ዝኸይደሎ ናብና ብዛ ቀዳሚት ዓመት 6 ነሮም ድሕሪኡ 8 ድሕሪኡ እዳበልና 243 ክትሪኦ ከለካ ደረጋ እቲ ፈለማ ጀመርናየን እቲ ሕጂ ዘለናየን ኣብቲ ኣብየት ምቁራፅ እውን እንዳገደለ እዩ ዝመፅ ኣብቲ ናይ ምቁራፅ ማለት እዩ። ምስቲ ሕብረተሰብ ክትሪኦ ከለካ ምስቲ ንቅሓቶ ምስ ደረጃኦም ክትሪኦ ከለካ ንሕና በዚ ውፅኢት እዚ ዕጉባት ኢና ክንብል ንኽእል ማለት እዩ።
1: መናፅ እዛ ቤት ትምህርቲ መንግስቲ ኤርትራ ኣገልግሎት ትምህርቲ ዋላ እውን ናብቲ ዝረሓቐ ጫፋት ሃገርና ንኽባፃሕ ንዝገብሮ ዘሎ ሓያል ፃዕሪ ዘጉልሕ ህያው ኣብነት እዮም። ኣብዛ ቤት ትምህርቲ ዝግልገሉ ተምሃሮ ካብ ኣዝዩ ርሑቕ ከባቢታት ዝመፁ ኸም ምዃኖም ድማ ከምቲ ስም ናይዛ ቤት ትምህርቲ ብቋንቋ ብዳዌት ዝገልጾ ዓብ ፅላል ወይ ድማ ውሑስ ፅላል ማለት ዝኾነ ከዓ ነቲ ከባቢ ዓባይ ፅላል ኮይና ጩራ ብርሃን ትምህርቲ ኣብ ምኩላዕ ዓብ ኣበርክቶ ትገብር ኣላ።
0: ራይ እዚ ቤት ትምህርቲ ሕጂ ደርጋ እቲ ኩሉ ኣብተ ኣብያ ትምህርቲ ክህሉ ዝግባእ ኩሉ ከዋላ እንተዘይበና ብከፊል እቲ ኣለና ሕጂ ንኣብነት ላብሬሪ ኣለና ስታፍ ናይ መምሃራን ኣሎ ናይ ኣይሲቲ ኣለና ክላስዋት እውን ብመጠኑ ፀቢብ ኮይኑ እምበር ዳርጋ እኩል ክላሳት ኣለና ክትስራሕ ከሉ ግን ቤት ትምህርቲ ኮይኑ ስለዘይተረሀ ፅበት ኣለዎ ማለት እዩ። መከዘን ኣለዎ ካፌተርያ ኣለና ብዙሕ ምስተን ኣብያ ትምህርቲ ካ ልክ ዋላ ክንዲአን ክንዋደር ደይንክእልቲ ኮይና ምዝ ከባቢና ክንሪኦ ከለና ግን እታ ዝሓሸት ቤት ትምህርቲ እያ ተበልካ መገናና ኣይኮነን። ሕራይ እዚ ቤት ትምህርቲ ልክዕ ከም ዝበልካ ኣህዳሪ ቤት ትምህርቲ እንድዩ ኩሉ ኣገልግሎት ኣብዚ ከዓ ብነፃ እዩ ዝውሃብ። ኣብነት ካብቲ ዝደቐቐ ካብቲ ዝናእሰ ልክዕ ሚኒስትሪ ትምህርቲ እዮም ሰብኣዊ ደህነትን ካልኦት መሻርክቲ ኣብ ዘለዉ ሓይልታት ምከላኸል ኤርትራ እንዳመውልዎዮም ዝነብሩ ኩሉ ሕጂ ዝግባእ ኣብዚ ኣሎ ማለት እዩ። ካብቲ ምግብና ጀሚርካ ካብቲ ናውቲ ትምህርቲ ኢልካ ምስ መሻርክቲ ዝግበር ብዙሕ ነገራት ኣገልግሎት እዩ ዘሎ። ብዓብዩ ከም ዘብልኩ ኣይሲቲ ኣለና ኣብዚ ዋይፋይ እዚ ሮራ ዲታ ላብሬር እውን ኣለና። ነዚ ዕድል እዚ ነቲ ሕብረተሰብ ተባሂሉ እዩ ስምንታይ ምስቲ ንቅሓት ናይቲ ሕብረተሰብ ተረእዩ ገና ደሂሩ ስለ ዘሎ ነቲ ሓሊፉ ዘሎ ሕብረተሰብ ክረክብ ስለተባሃለ ንዑ ተባሂሉ እዩ ተጣጢቁ። ልክ ለውጢ ኣለዎ ክንሪኦ ከለና ምስቲ ጀማመራና ክንሪኦ ከለና ለውጢ ኣለዎ ግን ንሕና ዕጉባት ኣይኮነን በዚ ለውጢ እዚ ማለት እዩ። ቲክብፃሕ ክንበፅሕ ከዓ ድለት ኣለና። እቲ ንሕና ዘለናዮ ምሕዳር ከባቢ ምሕዳር ፈዳዳ እዩ ዝበሃል እዚ እጂ ንሕና ዘለናዮ በዚ ከዓ ንምብራቅ ገፁ ምሕዳር ከባቢ ስንከት ክናብ ዝበሃል ኣሎ ምሕዳር ከባቢ ፈዳዳ ኮይኑ ምሳና ኣብ ታሕትና ኮይኖም ከዓ ካልእ ቤት ትምህርቲ ላትና በዚ ንየማና ፀገን ንምዕራብ ሓንቲ ቤት ትምህርቲ ላትና እሳውን ክሳብ ሓምሻይ ሒሊፋ ናባናይ ትመፅእ ካብኡ ሕልፊና ሓደ 50 ኪሎ ሜትር ከይድና ከዓ ምሕዳር ከባቢ ግርማይካ ኣብኡ ኣለዋና ባምሂብ ዝበሃላ ሽንግርቢት ዝበሃል ቤት ትምህርቲ ኣለውና ንሶም ውን ናባናዮም ዝመፁ በዚ ንሰሜን ገጥና እንዳካድና ከለና ከዓ ርብዳ ዝበሃል ቤት ትምህርቲ ኣለና ርብዳ ኣብኡ እውን መባእታ ተማሂሮም ናብዚኦም ዝመፁና ማለት እዩ። ስለዚ ነዘን ኣብያ ትምህርቲ ኣገልግሎት ማለት እዩ።
1: ዝበዝሐ ክፋል

0: ባር እቲ ከባቢ መነባብርኡ ምስ መጓሰን ንግድን ዝተኣሳሰረ ብምዃኑ እዞም ተምሃሮ ናብዛ ቤት ትምህርቲ መጺኦም ክመሃሩ ዝያዳ በድሃ ዝገብሮ እዮም። እንተኾነ ግና ሳላ ዝካየድ ዘሎ ሓያል ጻዕሪ ቁፅር ተምሃሮ ካብ ግዜ ናብ ግዜ ክብ እናበለ ክኸይዱ ዝረአ ዘሎም። እዞም ኣብዛ ኣሕዳሪት ቤት ትምህርቲ ትምህርቶም ዝከታተሉ ዘለዉ ተምሃሮ ድማ ረኺቦሞ ዘለዉ ዕድል ነቲ ዘለዎም ናይ ትምህርቲ ሸውሃት ብልክዕ ዘርዊ ኣገዳሲ ዕድል ከም ዝኾነ እዮም ዝምስክሮም።
1: ኣራይ ከም ዝበልካዮ ዝኾነ ተምሃራይ ኣብዚ ክመፅ ከሎ ሕጂ ዳርጋ ብጎነፅ ወይ ድማ ኣፈሊጡ ወይ ድማ ደልዩ ዝመፅ ተምሃራ እየለን ልክዕ ከም ዝበልካዮ ኣብዚ ምስ መፀ ግን ንሕና ናብቲ ንሕና ንደልዮ ወይ ድማ ናብቲ ድሌታት ክንእትወስ ንደልዮ ሓደ ካብቲ ንገብሮ ሕጂ ንጥፈታት እቲ ኮር ካሪክረም ኣክቲቪቲ ወይ ድማ ካልኣዊ ንጥፈታት ኣሎ ሓደ ቀድንቀድ ንገብረሉ ስፖርታዊ ንጥፈታት ንገብር ኣብዚ ሕጂ እንደገና ካብ ምስኻ ባህላዊ ንጥፈታት ኣለና ምሸት ምሸት እውን ኣብዚ ኣይሲቲ ኣለና ነፍሲ ወከፍ መምህር ኣለው ዚ ታረኛ ኣለው ንሶም መፅኦም ከ ኣብቲ ኣይሲቲ እትዮም ከዓ ንመተባብዒ ዝኸውን ንምህሮም ማለት እዩ እንደገና ናይ መፅናዕቲ ግዜ ኣለና ምሸት ምሸት ታረኛታት ኣለው መምህራን ኣለው መም መፂኦም ደወል ይደወል ልክዕ ድርድራር ዘሎ ግዜ ከዓ ናይ ሓንቲ ሰዓት ናይ ክልተ ሰዓት ከዓ እዚ ንጥፈታት እናካየድና ንኸይድ ማለት እዩ
2: ሓደ ኣብቲ ጫፍ ዶብ እንዲና ዘለና ምስቲ ናቶ ኣረዳድኣ ምስቲ ናቶ ፀገማትን ክትርኢ ከለካ እንይ ኣነ ከምቲ ንዓይ ድመስለኒ እቲ ቅልጡፍ ለውጢ ኢና ስለ ንደሊ እምበር እቲ ኣብቲ ሕብረተሰብ ድመፅእ ዘሎ ለውጢ ብጣዕሚ ፅቡቕ ለውጢ ድመፅ ዘሎ እንደገና ከዓ እቲ ትከዶ ዘለካ ካብ ረሕቕ እዮም ድመፁ እንደገና ከዓ ናይ ፀገማት ናይ ቋንቋ ኣሎ እዚ ኩሉ ግን ተበዲሁስ ንሓደ ኣብ ፅቡቕ ደረጃ ኢና በፂና ዘለና ማለት እዩ ምክንያቱ ሎሚ ንሕና ንዕዑም ንድሕሪ ቀይድና ንሶም ፅባሕ ንደቀም እዮም ክቀይሩ
0: ኣብዚ ረኪብናዮ ዘለና ናይ ትምህርቲ ዕድል ብጣዕሚ ፅቡቕ እዮም ከባቢና ብጉስነትን ንግደን ዝናብር ምዃኑ ከዓ ዝያዳ ትምህርቲ ክትመሃር ኢልካ ክትሓስብን ከለኻ ኣኽብድ ዘብሎ እዩ ሕጂ ግን ኣብዚ ቦታ ሳላ መንግስትና ብፍላይ ድማ ፃዕረ መምሃራና ብጣዕሚ ፅቡቕ ናይ ትምህርቲ ዕድል ረኺብና ኣሎና እዚ ቤት ትምህርቲ እውን ብጣዕሚ ዝሕግዘና ብልዑ ስተዩ ተምሃሩ ኢና ንበሃል እዚ ቤት ትምህርቲ እውን ኩሉ ዕጥቁ ሙሉእ ብምዃኑ መትሕብባር መሻርክቲ ኣካላት እውን ስለ ዘለና ወላ እውን ብሕጂ ዘፀግመና ኣይክህሉን እዩ ትምህርቲ መፍትሕ ናይ ኩሉ ምዃኑ እውን ተረዲእና ስለ ዘሎ ብዕቱብ ኢና ተተሓሒዝናዮ ዘለና
3: ኣነ ካብ ልበየ ነዚ ኣብዚ ተፈጢሩልና ዘሎ ናይ ትምህርቲ ዕድል ዘመስገን ኣብዚ ሕብረተሰብ እሞ ድማ ጓል ኣንስተይቲ ኮንካ ክትምሃር ክብድ ዝበለ እዩ ሳላ ዘሎ ሓያል ፃዕሪ መምሃራና ግን ፅቡቕ ንግስግስ ኣለና ክገርመካ ንዓና ክሕግዙ ኢሎም እቶም መምሃራና ክሳብ ቋንቋናዮም ተለማሚዶሞ ዘለዉ እዚ ፃዕሪ ድማ ዝያዳ ክትተብዕ ዝገብር እዩ
1: ሕጂ ክልተ ኣገልግሎት ነር ኣብዚ ሕጂ ሓደ እቲ ህፃናት ንዛረበሉ ንበና ናይ ህፃናት ኣለና ካብ ቀዳማይ ክሳብ 11 ክፍል ኣለና ማለት እዩ እንደገና ኣባላት ሓይልታት ምክልኻል ኤርትራ ኣለው ብዝተፈላለዩ ምክንያት ትምህርቲ ዝሓለፎም ወይ ድማ ትምህርቲ ዘቋርፅ ኣለዎ ንሶም ከ ኣብ ዝተካፈልቲ ምሳና እዮም ልክ ከምቶም ተማሃርና እሶምን ካብ ሻትሻይ ክፍሊ ክሳብ 12 ክፍሊ በፅሖም ኣለው ማለት እዩ እዞም ሰራዊት ማለት እዩ ዝኾነ ብዝተፈላለዩ ምክንያት ሓሊፍዎም ሩ ትምህርቲ ወይ ድማ ትምህርቲ ቋሪፆም ናብ ሓይልታት ምክልኻል ኤርትራ ተፀምበሩ መንግስቲ ኤርትራ ከዓ ንክመሃሩ ዝኾነ ሕብረተሰብ ከዓ እቲ ቤዚክ ኤዱኬሽን ወይ ድማ መሰረታዊ ትምህርቲ ክምሃር ኣለዎ ዝብል ስለዘለና ሓጊ ስለዘለና ንስኩም ከ ኣብዚ ተሳተፍቲ ምሳና እዮም ኣብነት ቁፅሮም ክነግረካ ሕጂ ብምልኦም ዳርቃ ደቂ ተባዕትዮን ድዮም 151 ተምሃራይ ኣለና ኣባላት ሓይልታት ምክልኻል ኤርትራ ኣብዚ ምሳና ዝምሃር ማለት እዩ
4: ኣነሲ ኣይትፅበኩን ንፍሰይ ንባዕለይ ትምህርቲ ዝበሃል ካብ ዝጓራፅ ሕጂ ምክልካል ኮንካሲ በዚ ወተደር ኮንካ በዚ ትምህርቲ ኣይትፀበኹን ማለት እዩ ንዓይ ፍሉእ እድል እዩ ማለት እዩ ንዓይ ፍሉእ እድል እዩ እዚ ከዓ ከምዚ ረኪቦም ዘለዉ ካልኦት ከመን ከምኡ እዩ ማለት እዩ ሕጂ ንሕና ኣብዚ ዘሎ ብላዓለይ ስታይለይ ተመሃረለይ ጥራይ ኣሎ በሊእኻ ሰቲኻ ተመሃር ሕጂ ብሃፈሻ እንሪኦም ከለና ብጣዕሚ ዝምስገን እዩ ማለት እዩ ከመይ እንትልካ ዝጎደሎ ይብልካ ኣብዚ ሳህራ እዩ ትምህርቲ ኣብዚ ሳህራ ዶ ኮንካ ካልእ ከዓ ማዩን ምግቡን ናብርኡን ኩሉ ኣጫጢሕካ እዚ ቀሊል ነገር ኣይኮነ ማለት እዩ ንዓና ወታደራት እንተኮይኑ ካልኣይ እድል እዩ ማለት እዩ ዘይርከብ ነገር እዩ ማለት እዩ በዚ ኣሃዱና ከዓ ንምስግኖም እድል ሂቦም ንዓና ሓጊዞም ከም ቆልዓ ኮይና ማለት እዩ ኣበይቲ ከለና ቆልኦት ኮይና ንበልዕ ንሰትን ንምሃርን ኣለና ማለት እዩ
0: መንግስቲ ኩሉ ወፃኢታት እናሸፈነ ማኣዲ ትምህርቲ ኣብዚ ከባቢ ንምስፋሕ ብዕቱብ ሒዙ እዩ ዝሰርሓሉ ዘሎም። እቲ ከባቢ ብብዝሒ ብሄረ ብዳዌት ዝነብርዎ ብምዃኖም ዝምደቡ መምህራን ድማ ካብ ኮሌጃት ሃገርና ዝምደቡ ከም ምዃኖም ድማ ናይ ቋንቋ ፀገም ዘጋጠም እኳ እንተኾነ መምህራንን ስታፋትን ዛቤት ትምህርቲ ግና ሳላ ዘካይድዎ ዘለዉ ሓያል ፃዕሪ እናፈትሕዎ ኣብ ቃልሲ ይርከቡ ኣለዎም። ጽበት መምሃር ክፍልታት ረሓቂ ቦታ ንተምሃሮን ካልእን ገለ ካብቶም ዝጥቀሱ ብድሆታት እኳ እንተኾኑ እዛ ቤት ትምህርቲ ግና ክትበጽሖ ዘለዋ ነዊሕ ዝጠመተ ራእይ ስለ ዘለዋ ንኹሉ እንዳበድሀት ኣብ ዘተኣማምን ናይ ኣገልግሎት ደረጃ በፂሓ ትርከባላ።
1: ብድልየቶ ዝመፅ የለን ከምቲ ኣንተ ወይ ዝገልፅ ብድልየት ዝመፅ የለን። ስለዚ ናብቲ ድልየት ናብቲ ስኻት ደሪኮ ዘእትዎን እዚ ሓደ ካብቲ ኣብ ብድሆ እዩ ማለት እዩ። ከበድቲ ብድሆታት ዝበሃለ ካልእ ብዙሕ ሽግር እኳ እንተሎ እዚአን ተን ዝዓበየ ብድሆታት እዮም። ፃዕሪ ካ ትገብር ገለገለ መምህራ ኣለዉ ሕጂ ዙ ቋንቋ ብዳዊት ዝኽኣሉ መምህራ ኣለዉ። ልክዕ ንሕና ንዖም እንዳመሰልና ኢና ንኸይድ። ነዚ ክሰግር ትኮይንካ ልክዕ ነቲ ሕብረተሰብ ነቶም ተምሃሮና እንዳመሰልና ኢና ንኸይድ ማለት እዩ።
0: እዛ ቤት ትምህርቲ ብቁፅርን ብዓይነትን ብሉፃት መምሃርን ዓጢቃያ መስርሕ መምሃርን ምስተምሃርን እተካይዶ ዘላ። ኣብ ኮሌጃት ሃገርና ዝኣክል ፍልጠት ቀሲሞም ዝመፁ መምህራን ዓጢቓ ምህላዋ ድማ ነዚ መስርሕ ኣዝዩ ኣድማዕ ዝገብሮ እዮም። ኣብ ካልእ ከባቢታት ሃገርና ዝዓበዩ ኣብታ ቤት ትምህርቲ ተመዲቦም ዝሰርሑ ዘለዉ መምህራን ድማ ድሮ ነቲ ባህልን ኣካይዳን ናይቲ ሕብረተሰብ ተለማሚዶሞስ ኣብዞም ተምሃሮ ዝኣክል ለውጢ ከምፁ ክፅዕሩ ክትርእን ከለኻ ድማ ዝያዳ ኩርዓት ዝፈጥረልካ እዮም። እዚ ድማ ደገፈን ምትሕብባርን ናይቶም ኣብቲ ከባቢ ዝርከቡ መሻርክቲ ኣካላት ተደሚርዎ ኣድማዕ ስራሕ ክስራሕ ዝኽእል ዘሎ እዮም።
1: ሃራይ ሕብረተሰብ ኣዝዩ ኣገዳሲ ንዴት ዝበልካዮ ብዘይብኦምን ሓንቲ ክንገበራ ንኽእል ኢና። ተቐዳምነት ሕብረተሰብ ኣለዉ፣ ምሕዳራት ኣለዉ፣ ኣባላት ባይቶ ኣለዉ፣ መሻርክቲ ብዓብዩ ዕዮን ሰብኣዊ ድሕነትን ኣለዉ። ብዓብዩ እቲ ዝዓበየ ኸ ኣብዚ ሓልታት ምክልኻል ኤርትራ ኣለዉ፣ ሃማማት ኣለዉ፣ ሃማደ ኣለዉ። ምስቲ ናቶም መሻርክቲ ምስቶም ናትና መሻርክቲ እነተሓገዝና ንሰርሕ እሶም ኢዶም ስለዝሕጉሱ እሶም ስለዝሕግዙኒ ከዓ ኣብዚ ብፅሕ ከዓ በፂሕና ኣለና። ሕጂ ስለሳዊ ርክብ ሕጂ ንና ምንታይ ኣነካይደ ሕጂ እቲ መምህር ኣሎ፣ ተምሃራይ ኣሎ፣ ኮሚቴ ወለዲ ከ ኣለዉ ኢና። ሕጂ እቶም ኮሚቴ ወለዲ ኩሉ ግዜ ምንታይ ከተቐሙ ኣብቶም መሻርክቲ ትኸይድ እንጂ ሓቂ ምዝራብ ወላዲ ኣብዚ መፅኡ ብዛዕባ ተምሃራይ ዝሓትት ወይ ድማ ብዛዕባ ተምሃራይ ከምዚ ብዙሕ የለና ኣይበፃሕና ናብለና። እቶም መሻርክቲ ግን ኣለዉ። ሕጂ እንታይ ንገብሩ እቶም መሻርክቲ ንና ከም ኮሚቴ ወለዲ ያ ንገብሮም ሕጂ እሶም እዮም ዝሕግዙና። ኣብ ከምዚ ዝነገር ጥልካ ንብርኩ ኣባላት ባይቶ ኣለዉ፣ ሃማማት ኣለዉ፣ ሓይልታት ምክልኻል ኤርትራ ኣለዉ፣ እንደገና ምሕዳራት ኣለዉ፣ ኣናባበርቲ ዓዲ ኣለዉ። እዚኦም ከም ኮሚቴ ወለዲ ቆይሞም እሶም እዮም ምሳና ዝተሓበሩና ማለት እዩ። ሕጂ ስሉሳዊ ርከብ ልክ ህዝቢ ብዙሕ ተሳሳፍነት የለን፣ ግን እዚኦም ዝገልፅ ክልካ እሶም እዮም መሻርክትና እሶም ከም ኮሚቴ ወለዲ ኮይኖም የገልግሉና ማለት እዩ። መባእታ ዝመሃሩ ተምሃሮ ኣብዚ ምሕዳር ከባቢ ፈላዳ ብ ዝበሃል ዚ ከባቢና ሕጂ ኣብዚ ከባቢ እዮም ዝመፁና። ናልባሽ ገሊኦም ሕጂ ርሕቕ ዝበለ እዩ ክሳብ ሰዓትን ፍርቓን ርሒቆም ዝመፁ ኣለዉ ናይ መባእታ። ኣብ ጂነር ክሓልፍ ከለና ግን ኣብዘን ዘለዋ ከባቢ ኣብዘን መባእታ ኣለዋ በዚ ምሕዳር ከባቢ ፈላዳ በላ በዚ ከር ግርማይ ካለተና በዚ ርዳ ኣሎ በዚ ከዓ ስንከትክና ብሎ ንሰነና ኣብዚ ዘምፃልና ሕጂ ካብ ካብ መባእታ ናብ ማእከላይ ደረጃ ምስ ሓለፉ ወይ ድማ ካብ ማእከላይ ደረጃ ናብ ካልኣይ ደረጃ ምስ ሓለፉ ምስቶም ናትና ተምሃሮ ተሓዊሶም ኣብዚዮም ዝምሃሩ። እቲ ናይ መባእታ ጉዳይ ናይ መባእታ እተኮይኑ ግን ኣብዚ ከባቢና እዮም። ስለዚ ወለዲ ቁርብ ክብድ በለ እዩ ናብዚ ንክሰድልካ ደቆም ቁርብ ሕይል እንዳበለ እንዲ ንሕና እውን ሓይሊ እንዳዋስ እንዳሓወስና ጎስጓስ እንዳሓወስና ኢና ንምፅኦም። ሕጂ ልክ እቶም ፀለውቲ ኣካላት ኣለውና እንዲኦም ሕጂ እቶም ፀለውቲ ኢና ንኦም ክሳይ ንገብር እቶም ፀለውቲ ኣካላት ብሎም ልክ ገሊፀልካ እንደ ሓይልታት ምክልኻል ኤርትራ ኣለው፣ ኣባላት ባይቶ ኣለው፣ ሃማማት ኣሎ፣ ሃማደ ኣሎ፣ ምሕዳራት ኣለው፣ ኣነባበርቲ ዓድሎ እዚኦም እዮም ሕጂ ንሕና እቶም ዝሕግዙና ዝኽእሉ ንሶም ነዚ መንግስቲ ዘውፅኦ ዘሎ ወፃኢታት ንዕኡ ክሸፍን ትኮይንካ ወይ ድማ ንዕኡ ኣብዚ ብፃሕ ተውፅሖ ትኮይንካ ነዚኦም ሒድና ንቀሳቀስ ሕጂ ንሶም ከ ኣብዝደለናይ ሰዓት ኣብዝደለናይ ቦታ መመፂኦም እንዳጎስጎሱልናዮም ዝኸዱ እዚ ተጎስጓስን ስቦኦም እዩ ዝካየድ ማለት ይከሎ። ናይ ትምህርቲ ወርሳ ይከኣሎ የማናይ ኢድና ዩንኣና ሕጂ ብዚ ኩሉ ነገራት ምስኦም ኢና ዝምድናና ዝኾነ ነገር እንተጎደለና ናብኦ ንኸይድ ከምቶም ካልእ መሻርክቲ ዝሕግዙና ንዕውን ተፍልዮምና ይፈጥን እዮም ካብ ንጀምር ካብ 2016 ክሳብ እዛ ሰዓት እዚኣ ብዓብዪ እውን ሕጂ ሎም ዓመት ከዓ ተምሃሮ ኣለውና ምስኦም ናትና ንፈለማ ግዜ ዘእተናዮም ከዓ ኣለውና ሓደ 9 ተምሃራይ ኣለውና 11 ክፍሊ ወዲኦም 12 ክፍሊ ዝበፅሑ። ስለዚ እሶም የማና ኢድና እዮም ኣብ ዝኾነ ጉዳይና እውን ንሕና ውን ዝኾነ ከፀገመና ብ ንኸይድ ብዙሕ ነገራት እዮም ዝሕግዙና ዋላ ኣብዚ ከምዝን ከምዚ ኢና ክንገልፆ ዘይከኣልና ካልእ ካልእ ትረፍ ኮፕል ኣለና ግዜ ፈተና ኣለና ወራ እቲ ኩዱሽ ንጥፈታት ነዚ ነቲ ሴሽነር ነዚ ቤት ትምህርቲ ዘገልግል ነብሰ ወከፍ ዓመት እናኸድና ይሕግዙና እዮም ንሰምን።

0: እዞም ተምሃሮ ካብ ዝተፈላለዩ ቦታታት መጺኦም ኣብ ሓደ ቕርዓት ይመሃሩ ምህላዎም እውን ኪኖ ኣካዳሚ ኣብቲ ማሕበራዊ ምንዳይ እውን ነናሓድሕዶም ተመክሮኦምን ባህሎምን ክለዋወጡ ባይታ ዝፈጠረ ኣጋጣሚ እዮም። እዚ ከይኮነ ኣይተርፍን ድማ ኣብዛ ቤት ትምህርቲ ተሳታፍነት ደቂ ኣንስትዮ ካብ ግዜ ናብ ግዜ እናዓበየ ክኸይድ ዝርአ ዘሎም
1: እጂ ደቂ ኣንስትዮ ኣለ እንዲ ሕጂ ብፃብፃብ ነፍሰ ኮፍ ዓመት ኣለና እንዲ ሕጂ ንኣብነት ናይ ሎም ዓመት ክገልፀልካ እንተኮይነ ተን ደቂ ኣንስትዮ ኣብዚ ቤት ትምህርትና ዘሎ ብምልኦም ተምሃሮና 211 እዮም እወ 211 እዮም። ካብዞም 211 እቶም 50 ደቂ ኣንስትዮ እየን። ካብዞም 50 ደቂ ኣንስትዮ ተኮይኑ እቶም 161 ድማ ደቂ ተባዕትዮ እዮም። ስለዚ ብሚእታዊት ክረአ እንከሎ ዳርጋ ርብዒ ማለት እዩ። እተን 500 ደቂ ኣንስትዮ ኣብዚ ቤት ትምህርትና ዘለዋ ልክ ናይዚ ዓመት እየዛረብ ዘለኹ በ ኣብ ነፍሲ ኮፍ ዓመት እጂ ኣለና ደረጃ ኣብየትን ደረጃ ምቁራጥ ደረጃ ምሕላፍ ኣለና እ ልክ ኣብዛ ዓመት እዚኣ ግን እተን 500 ናይቶም ተምሃሮና ደቂ ኣንስትዮ የን ማለት እዩ። እጂ ኣብዚ ክንዛረብ ከሉና ብሽም ደቂ ኣንስትዮ ጥራይ ዘይኮነ ኣብዚ ከዓ ካብዘን 50 ከዓ ክንደየ እቲ ብሄር ብዳውየት ወይ ድማ እቲ ተጠቃምነት ናይዚ ቤት ትምህርቲ እቶም ክምሃሩ ዝግብኦም ክንደዮም ተበና 29 ወይ ድማ ከባቢ 30 ደቂ ኣንስትዮ ኣለና። ኣብዛ ካብተን ደቂ ኣንስትዮ ብምልኦን ተሳታፍነት እንተና ካብቶም ብቋንቋ ብዳውየት ወይ ድማ እተን ብሄር ብዳውየት ክንደየን 600 እየን ካብተን ደቂ ኣንስትዮ ማለት እዩ። እቲ 400 ናይ ካልእ ብሄረ ማለት እዩ። እተን ፈለማ ጀመናያን ንሕና ብ216 ቀዳማ ኢልና ጀመናያን ልክ ዓሚ 225 ጀነራል ተሳቲፈን 7 ደቂ ኣንስትዮ ነረና 7 እን ሓሊፈን ሕጂ ኣብ ታሽ ኣይመፅሕን ኣሎ።
0: እቲ ጥርዮ ፍልጠትን ንቕሓትን እንዳዘየደ ክኸይድ እንከሎ ብመንፅር እውን ዝህልወካ ሕልምታትን ራእን ኣዝዩ እናዓብየን እንዳሰፍሐን እዩ ዝኸይድ። እዞም ተምሃሮ እምበኣር ኣብዚ ኣሕዳሪት ቤት ትምህርቲ ብዝቐስምዎ ዘለዉ ፍልጠትን ምስቶም ኣብ ዝለዓለ ደረጃ በፂሖም ዝምህርዎም ዘለዉ መምህራኖም ዘለዎም ናይ ምብህሃል መንፈስን ራእዮም ኣዝዩ ዓብዩ ናብ ዝበረኸ ደረጃ ክጥምቱን ኣብ ከባቢኦም መሰረታዊ ለውጢ ከምፅኡ ዝኽእሉ ዜጋታት ንምዃን ሓሊኖም ይሰርሑ ከም ዘለዉ እዮም ዝገልጾም። ኣብ ቀጻሊ ድማ ኣነ መደበይ ብትምህርተይ ኣብ ዝለዓለ ደረጃ በፂሐ ነዚ ብናፃ ዘምህረና ዘሎ ህዝብን መንግስትን ኤርትራ ክኽሕስ እዩ ድሌተይ።
2: ኣነ እውን ብወገነይ ረቢ ሓጊዙኒ ትምህርተይ ምዛዞምኩ ኣብቲ ቦታ ዘሎ ንቕሓት ክባቢለ ንካልኦት ከማይ ደቂ ኣንስትዮ ትምህርቲ ክረኽባ ክሕግዘኒ ድሌተይ። በዛ ኣጋጣሚ ከዓ ኣጆኹን ኣይትሕመቓ እንተ ተበጊስካ ዘይከኣል የለን ክብለን ይደሊ።
0: ምውዳድ ትሕቲ ቅርፅን ኣገልግሎት ትምህርትን ንበይኑ ኣኻል ኣይኮነን። ንቑሕ ተሳትፎ ህዝቢ እንተዘይተሓዊስዎ ኣድማዕ ስራሕ ክስራሕ ኣይከኣልን። ብዓብኡ እውን እዚ ብልዑል ወፃኢታት ተዋዲዱ ዝርከብ ኣገልግሎት ትምህርቲ ነቲ ሕብረተሰብ ተጠቃሚ ንምግባሩ ክሳብ ዝኾነ ሕብረተሰብ እቲ ከባቢ ኣብ ትምህርቲ ዘለዎ ንቕሓትን ተገዳስነት ትምህርትን ብዝግባእ ንኽርዳእን እውን ሰፊሕ ጓስጓሳት እዩ ዝካየድ። እዛ ቤት ትምህርቲ እውን ምዚ እናወስኸ ዝኸይድ ዘሎ ቁፅር ተምሃሮኣ ዘለዋ ፅበት መምሃር ክፍልታት ብዝምልከቶ ኣካል ተፈትሑላ ጉዕዞኣ ዝያዳ ማርሻ ወሲኻ ክትጓዓዞ ነተስፎም
1: ሓረይታ ቀዳመይቲ ታምቕቲ ዘሕልፋ እዚ ፃዕሪ እዚ መንግስቲ ጀሚርዎ ዘሎ ብዓብኡ ብምልኦም መሻርክ ተጀሚሮዎ ዘለዉ ከምዛ ዘለዎ ክቕፅሎ ኣሎም ብዘይ ናቶም መሻርክ ወይ ድማ ብዘይ ናቶም ሓገዝ እዚ ቤት ትምህርቲ ዋሓንቲ ክኸውን ኣይክእልን እዩ። ስለዚ እቲ መንግስቲ ጀሚርዎ ዘሎ ብዓብኡ ኣሎ ንድዩ እቶም መሻርክቲ ዝሕግዙና ዘለዉ እዚ ጥራይ ክዛረበካ ትቀል ኩሎም ተሓሊልና ከይበሉ እጃሞም ክበርከቱ ከምታ ዘለዋ ክቁፅሉ ኣለዎም ብላ ወለዲ ተማሃሮም ከምፅልና ነቂሖም ነፍሲ ወከፍሲ ብድልየቶት ወዱ ወይ ድማ ውላዱ ከምፃልናና ንፀበለና ንደሊ
3: ኣብዚ ቤት ትምህርቲ ወይ ኣብዚ ከባቢ እዚ ዝመሃሩ ክምህር ዝመፁ ዘለዉ ኣምሃራንሲ ንዕዑም ለበዋ ሓደ እቲናቶም ድዩቲ ወይ እቲናቶም ግቡእ ክፈልጥሎ እቲናቶም ግቡእ ክብለካ ንከለኹስ ካብቲ ግቡኦም ንላዕሊ ፃዕሪ ከምዝሓት ከም ለባዋ መጠን እዚ ሕብረተሰብ እዚ ምሳና ክሳተፍ ወላ ንሱ ኣይፍለጥ ወላ ንሱ ኣይብፅሖ እሞ ንደቁ ንደቂ ደቁ ምቕያር ንድሕሪ ኣሎ ኮይኑ ናይ ሓባር ፃዕሪ ናይ ሓባር ስራሕ ኣብ ዓወት ይደብፃሓካ። ስለዚ ብሓባር ምሳና ንክሰርሕ ለባዋ ኣለኒ ማለት እዩ።

ኣብ ዝሓለፈ ሰሙን ኣብ 972 ብሲድኒ ሸልደን ዝተደርሰት ኣብዚ ግዜ ድማ ብዳንኤል ሃብተ ማርያም ዝተተርጎመት ሕቡእ ምስሊ ዘርእስታ መጽሓፍ ንሌላ በቂ ዓላ እዛ ኣብ ኣዳራሽ ጁንየር ክለብ መምረቕታ ዝተገብረላ መጽሓፍ ኣብቲ ናይ ሌላ ስነ ስርዓት ኣፍቀርቲ መጽሓፍ ዕዱማ ስድራ ቤትን ፈተውትን ኣብ ዝተረኽቡልያ ምልላይ ተገይሩላ። እዛ ብሲድኒ ሸልደን ተደሪሳ ብዳንኤል ሃብተ ማርያም ዝተተርጎመት መጽሓፍ ሕቡእ ምስሊ ኣብ 216 ገጻት ዝተዘርግሐ 23 ምዕራፋት ዝሓዘት እያ። ኣብቲ ናይ ምልላይ ስነ ስርዓት ርእይቶኦም ዝሃቡ ሞያውያን እዛ መጽሓፍ ሓንቲ ካብተን ንዓለም ዝተበርከታ ኣገደስቲ መጽሓፍቲ እያ። ከምዚ ካብ ኮነት ኣብ ትርጉም ዋላ እውን ንእሽቶ ክትጐድለካ ኣይትደልን። ኣብ ትርጉም ብዙሕ ክሕሎ ዘለዎ ነገር ኣሎ። እቶም መሠረታውያን ናይ ስነ ጽሑፍ ባእታታት ከይጐድሉን ላዘኦምን ብቕዓቶምን ከይጠፍእን ዓብዪ ጥንቃቐ እዩ ዝሓትት። ብመንጽር እዙ ክረአን ከሎ ተርጓሚ ተመክሮ ስለ ዝጸንሖ ጽቡቕ ገይሩ እዩ ተርጊምዋ ዘሎ። ስለ ዝኾነ እዛ መጽሓፍ ተነባቢት ክትከውን ዓብዪ ተኽእሎ ኣሎ ብምባልዮም ርእይቶም ሂቦም። ብተወሳኺ እዛ ብሲድኒ ሸልደን ዝተጻሕፈት ብዳንኤል ሃብተ ማርያም ዝተተርጎመት መጽሓፍ ሕቡእ ምስሊ ልቢ ወለድ እያ። ትሕዝቶ እዛ መጽሓፍ ብስውር ዝተፈጸመ ገበናትን ንዕኡ ንምጽራይን ንምፍላጥን ዝግበር ናይ ፖሊስ ምርምራዊ ስራሕን እተርኢ መጽሓፍ እያ። ናይ ገበን መጽሓፍ ኣዝዩ መሳጥን ኣንጠልጣልን እዩ። ሲድኒ ሸልደን ናይ ኣዘናትዋን ኣጸሓፋን ክእለት ዘለዎ ሓያል ደራሲ እዩ። ብግቡእ ስለ ዝተተርጎመት ከኣ ኣብ ኣንበብቲ ጽልዋ ክትገድፍ እትኽእል መጽሓፍ እያ ይብሉ። ተርጓሚ ናይዛ መጽሓፍ ስነ ጥበበኛ ዳንኤል ሃብተ ማርያም ናይ ብዙሓት ዓበይቲ ጸሕፍቲ የንበበ ከም ናይ ሲድኒ ሸልደን ጽሑፋት ኣቢሉ ዝምስጠኒ ግን የለን። ስለ ዝኾነ ናይ ሲድኒ መጽሓፍ ክትርጉም ክኢለ ካብ ምዕራፍ ናብ ምዕራፍ ብኣንጠልጣሊ ኣዘናትዋ ዝተሃንጸ ብሉፅን መሃርን ዛንታ ኣብዛ መጽሓፍ ተኻቲጡሎ። ካብ ብዙሓት መጻሕፍቲ እዛ መጽሓፍ ጽቡቕ ትሕዝቶ ስለ ዘለዋ የመሪጸ እያ። ንኣንባቢ ከተዘናግዕን ክትምህርን ድማ ኣተስፎ ብምባል እዩ ቃልዋ ስሚዑ።

0: ዝኸበርኩም ተኸታተልትና ምስ ትሕዝቶ መደብ ማእገሪኹም ዘለኹም ከምዚ ኣቐድም ኣቢልና ኣብ መእተዊ መደብና ክንገልጾ ዝፀናሕና ኣብ ከባቢ ፋርማሲ ሓማሲን ካብ ዝርከብ ናይ ሞያ ስፌት ካብ ዘለዋ ደቂ ኣንስትዮ ምስ ሓንቲ ኢና ከነካየድ ዕላል ማለት እዩ። ደቂ ኣንስትዮ ኣብ ሞያ ስፌት ካብ ግዜ ናብ ግዜ ብመንፅርቲ ዝተምሃርኦ ስልጠናን ትምህርትን ዝቐሰምኦ ኣብ ሞያ ስፌት ክሰርሓ በቕዐን ኣለዋ። ኪኖ ምስራሕ ድማ ዓማዊል ኣብ ምእንጋዴን ዝርከባ ዘለዋ እሞ ኣብዚ ሕጂ ምሳይ ሓቢራ ዘላ እውን ሓንቲ መንእሰይ ኣላ። ከመይ ለኺ ሓንዶ ስራሕ ከመይ ኣሎ?
1: እግዚኣብሔር ይመስገን።
0: ኣብ መንጎ ስራሕ ምንፂረ ዶ ዕንቅፋት ፈጢርና
1: ነኖ ፀገም የለን ሓ
0: መጀመርያ መን ክንብል ስም ኣብ ሞያ ስፌት ሳርቶኸ ክንደይ ዓመታት ጌር ክለኺ?
1: ሽመይ ሙሉኣለም ነጋ ይበሃል። ኣብ ሞያ ስፌት ከባቢ ሓሙሽተ ዓመት ክለስ ክገብረ
0: ሓረይስ ክን እዚ ሞያ ስፌት ብኸመይ ክኣትኽዮ? ዝበዝሕ ግዜ ብደቂ ተባዕትዮ ክዕብለል ፀኒሑ ሕጂ ካ ደቂ ኣንስትዮ እንዳደፈር ክንኦ እንዳስራሕ ክን ትመፅእ ኣለኽን እሞ ብኸመይ ከንስ ክኣትኽዮ ምሉ?
1: ኦኬ ሕጂ ካብ ምንእሸይ ከለኹ ደስ ዝብለኒ ነይሩ ንዲ ብዝያደ ከዓ ሕጂ ናይ ወለድካ ጎስጓስ ከ የድሊ ሕጂ ማዘረይ ድላይ ካ ዓይነት ትምህርቲ ክትምሃረ ትኽእል ይኸ እንታይ ዓይነት ትምህርቲ ሕሸ ክገለ ትብለኒ ነራ ማለት እዩ። ሽ ኣብ 220 ኣብ ናይ እንዳደናግል ጀሚሮ ማለት እዩ። ናይ እንዳደናግል ተማሂረ ብድሕሪኻ ኖርማል ከምዚ ናይ ምፅባብ ገለ ዝሰርሕ ነይረ። ንቁርብ ግዜ ከዓ ቋሪፀ ነይረ። ሕጂ ግን ኣብ ናይ ሽፎን ይቕፅር ኣለኹ ማለት እዩ። ኣብ ናይ ዲዛይን ኣብ ናይ ወዲ ዓብደላ ዝሓለፈ ዓመት ተማሂረ ነይረ። ሕጂ ይቕፅል ኣለኹ
0: ሕርቲ ስልጠና ምስ ተምሃር ክሲ ስልጠና ትምሃሩ ኣባይተ ክስራሓሉ ዓማል ክትእንግድን ቁርተይ ክብድ ብል ኸውን እዩ ንስኸ ነዚ ከመይ ክኢልክዮም?
1: እወ ካብ ኣብ ትምህርቲ ከማ ኣብ ስራሕ ዝያዳ እንታይ ዝበሃል ኸ ምክንያቱ ተመክሮ እንዳጥረኻ ስለትኸይድ ለካ ብዙሕ ኣይከብደካ ኣብ ትምህርቲ ይቁር ድኸብደካ ድሓን ድሌት ከሎ ከዓ ዝኾነ ነገር ክትክሎ ትኽእል ኢኻ።
0: ሕጂ ንስኺ ኣብ ሞያ ስፌት መፅኺ ዓማዊል መፂኦም ከስፍዩ ምስዝደልዩ ከም ጓል ስቴትስ ብዙሕ ኣይተለምደን እንታይ ይብሉኺ?
1: እወ ናይ ደገ ገለ ኣብ ድመፃ ማርኣይን ድግረሞ ኣ ጓል ስቴት ሰፋይት ኣላ ማርኣይ ሕጉስቲ ገለ ኢልናኻ ኸዳ

0: ብዙሓት የጋጥሞና ኢንኩም ብጣዕሚ እየን ካ ድሕጎስ ኣነ ብዙሕ ርኢ ይፈልጥኒ ኣብ ዝኾነ እንዳሰርቱ ኮይድካ ወደ ጥራሕ ድሰፍ የልካ ገለ ንድሎ ሕጂ ኣዋል ጀሚርና ኣለና ማለት
1: ሕጂ ሞያ ስፌት ምስቲ 1ሰርተ ኣብ ማኪና ትረግፆ ክብድ ዝበለ ኮይኑ ስማዓካ ዋላ እኳ ሕጂ ምስ ናይ ኤሌክትሪክ ኣሰራርሓ እንትኾነ ክብደት ኣለዎ ዶ እንታይ እዩ ከዝሓተካ እንታይ ዋጋ ኢኻ ከትኽፍለሉ
0: ብዙሕ ድሓተካ ነገር የለን ትደልዩ ነገር እንተኮይኑ ዝኾነ መስዋእት ክትከፍለሉ ትኽእል እንዲኻ ዋላ ክሰርሕ ከለካ ካ ብዙሕ ድኸመ
1: የብሉንይብሉ ሕጂ ከንታይ እ ክትገብር ዘለኽስ ዝበዝሕ ኣብ ዝትነጥፍሉ ከንታይ እዩ እቲ ዓይነት ስራሕ
0: ኩሉ ዓይነት ስራሕ ንነጥፍ እንዲና ሽፎን ጀዲዳት ናይ ደቂ ኣንስትዮ ይኹን ዋላ ናይ ደቂ ተባዕትዮ ማለት እዩ ትሰርሕ ኢና ብፁና ከዓ ክንእንግደ ኮይና ማለት
1: ፅቡቅ ዝበዝሕ ሕጂ ዓማዊል ብመንፀርቲ ጠለባቶም እስኻ ንወዲ ኢኸ ክትብየም ከለኽስ ብሞያ ክኩርዓት ስማዓክ ዶ
0: ብጣዕሚ ሕጉስ ብፍላይ ተዓጊበን ክኸዳ ከለዋ ደሎ ሕጉስ ፍሉይ ምክንያቱ ነብስኻስ ኣብ ከመይ ለቨል ኣላ ትሪኢ ኣለካ ማለትእ
1: ደረጃ
0: እዎ ደረጃ ስ ትፈልጦ ኣለካ ማለት እዩ
1: ፅቡቅ ሓረይ በዚ ኣጋጣሚ እዚ ነቶም ኣምሂሮም ኣብዚ ደረጃ ዘብፅሑኺ ተራ ምትባዕ ናይ ወለዲ ከም ዝነበሮ ነጊርክና ኢኹሞ ኣብዚ ሕጂ እዋን እውን መሳርሕቲ ከለዉ ካብኣቶም ትረኽብዮ ሓልዮትን ትሕጋዝ እንታይ ድመስል ተመስግኑ እዮም ሰባት ከ
0: እዋ ንኩሎም የመስግኖም እየ ንወላዲተይ ንዓባያይ ንኩሎም ብሓፈሻ ስድራ ቤት ማለት እዩ ኣሕዋተይ ንመምህረይ ከ ብጣዕሚ ደላ ናይ ፋሽን ዲዛይን መምህር ማለት እዩ ንኩሎም ፈተውተይ ከዓ ኣብዚ ስራሕ ከዓ ብፍላይ ዝኾነ ነገር እዚኣ ከምዚኣ ከምዚኣ ኮይናት ንተልካ ዮም ይሕጉዝካ እዮም እዚኣ እንዲ ከምዚኣ ሕጂ ከም ሰብ መጠን ዝኾነ ትደናገር ወይ ምርዳእ ኣብካ ምሽ እዚኣ ከመያ ትብሉ ይሕጉዝካ እዮም
1: እሞ ሙሉእ እስኺ ኣብ ስራሕ ይክ ዘለኺ ንሕና ከዓኒ ናብታ ትቕፅል መደብና ከዓ ንተኸታተልቲ ክነስግሮ እሞ ፅቡቅ ናይ ስራሕ ግዜ ግበረልክ
0: ኣሜን

0: ናብዚ ሕጂ በፂሓቶ ዘላ ደረጃን ጌና ትኸዶ ዘላ ግዕዞ ምዕባለይ ቴክኖሎጂ ሳላቶም ከይተሓለሉ ዝሓለሙ እሞ ሕልምታቶም ንምጭባጥ ከይሰልከ ይሰርሑ ውሕዳት ሊቃውንቲ ዓለምናየ በፂሓቶ ውፅኢት ቴክኖሎጂ ናይ ብዙሕ ሞያተኛታት ክእለትን ፍልጠትን እዩ ዝጠልብ። ፍልጠትን ክእለትን እንተተደሚሩ እንተረቢሑን ዝተዓፃፀፈ ውፅኢት ይርከቦ።
1: ሽመይ ኢቨንት ክልይ ተዋር ክባል ተማሃራይ ሌቨል 1 ኤኣይ ኩርስ ኣብዛዩኒ ሎም ማዓንቲ ሒዝና ምፅና ና መደብካ ብዛዕባ ኢፌስኣይ ናይና ሴሚና ደለና ፌስ ኮንሰርኒንግ ኣይደንቲቲያ ትብል ማለት እዩ። እዚኣ እንታይ ንሕልና ንሓደ ኣብ ሃገርና ዝረኣይ ፕሮብለም ንምፍታሕ ኢና ምፅናያ። እዚ ከዓ እንታይ እዩ ኣብ ድኾነ ናይ ፖሊስ ስቴሽን ንድሕር ከይና ኣነ ንኣብነት ታሴራ ኣይጠፊኢ ንድሕር ናብትና ፖሊስ ከይደ ኣብ ሃሸሓት ብዙሓት ወይ ከዓ ኣላፍ ታሴራታት ስለ ዘለዉ እቲ ታሴራታት ምስ ንዓይ ናተይ ታሴራ ካ ጠፊያ ንድሕር ናብኡ ከይደ ነዚ ንምፍታሕ መፅ ኣላ ማለት እዩ። ንኣብነት ኣና ሓደ ፖሊስ ረኪበ ናተይ ገፅ ዲቴክት ገይሩ ማለት እዩ ምስ ጠፊኡ ዘሎ ታሴራ ኣነ ታሴራ ድለየለይ ንድሕሪ ኢልዮ ምስቲ ብዝሒ ንሱ ዝጥቀመሉሎን ምስቲ ብዝሒ ኣብኡ ዘሎ ዳታን ምስቲ ንዓይ ምስቲ ናተይ ሒዝዎ ዘሎ ዲቴክሽንን ክተሓወሶ ይኽእል እዩ። ስለዚ ነዚ ንምፍታሕ ኢና ምፅና ዘለና እዛ ስራሕ እዚኣ ማለት እዩ። እዚ ከዓ ከመይ ንሕልና ንኣብነት እዛ ስራሕ እዚኣ ከመይ ገናያ ሰርሕና ኣለና ፊቸር ፕሮግራም ኣላ ዊች ኢዝ ናይ ኤስኤምኤስ ዲቨሎፕመንት ክንገብረላ ኢና ከምኡውን ኔትወርክ ሼር ከዓ ክንኣሰርላ ኢና ማለት እዩ። እዚ ከመይ ንድሒልና ንኣብነት ሓንቲ ስቴሽን ኣነ ከምታሴራ ጠፊድ ናብታ ስቴሽን ኸይድ ሞ ሓደ ፖሊስ ንዓይ ረኪቡ ናተይ በትናት ንዑ ዝከኣሎ ማለት እዩ ናተይ ፌስ ዲቴክት ገይሩ ካብቲ ኣብቲ ናብ ፖሊስ ዘሎ ስቴሽን ታሴራታት ደሊ ማለት እዩ። እዚ ከዓ ኣድካምን ወይ ድማ ደይ ውፅኢታውን ከዓ ክኸውን ይኽእል እዩ ማለት እዩ። ንኣብነት እዚ ናተይ ስእሊ ሒዘዎ ዘሎ ኣብ ናይ ገፅ ምስሊ ሒዘዎ ዘሎ ስእልን ምስብና ኣብቲ ና ፖሊስ ተኣኻኺቡ ዘሎ ናይ ታሴራ ምስቲ ብዝሒ ኣድካምን እዚኣ ድማ ዓን ክኸውን ይኽእል እዩ። ስለዚ እዛ ፕሮግራም እዚ ከዓ ነዚ ንምፍትሓ መፅ ኣላ ማለት እዩ። እዚኣ ከመያ ትገብር እንድሕልና መጀመርታ ነቲ መፂእ ዘሎ ታሴሩ ድ ወይ ናቲ ፓስፖርት ዝኾነ ምስ ፌስ ኮንሰርኒንግ ድተሓዝ ኣይደንቲቲ ስለበለ ነቲ ሰብ ዲቴክት ትገብሮ ሞ ካብቲ ደሎ ሂብንያ ዘለና ዳታ ከዓ እቲ ሰብ ተኣሎ ድ የለን ትነገርና ማለት እዩ። ንኣብነት ታሴራ ክጠፊእ ክንድሕር ከርቲ ኣብታ ስቴሽን ትኸይድ ሞ እታ ስቴሽን ከዓ ናቲ ፌስ ዲቴክት ኤን ሪኮግናይዝ ገይራ ካብቲ ኣብቲ ሰርቨር ዘሎ ዳታ ከዊያ ሪፈር ትገብር ማለት እዩ። እጂ እዛ ፕሮግራም ነዚ ዓይነት ኣካይዳ ሒዛ ትኸይድ እዚ ኤኣይ ብሓፈሻ ነታ ኮርስ ንክንማር ሰለስተ ወርሒ ወሲድና። እዚ ከዓ ኣብ ዝተፈላለዩ ዓይነት ዓውድታት ኢና ተማሂርና ንፕሮግራሚንግ ዝምልከት ተማሂርና ነርና ከምኡውን ምስ ቻት ወክስ ኣብ መሰሉ ዝተፈላለዩ ዓይነት ሞዴላት እዳተጠቀምካ ተማሂርና ነርና ከምኡውን

0: ቶም ጀነሬቲቭ ኤአይ ዝበሃሉ ከም በዓል ቪድዮ ኦዲዮ ከምኡውን ቪድዮ ከዓ ወሲድና ነርና ክላስ ማለት እዩ።
1: ሽመ ዮሳስ ፍቃድ ዝበሃል ናይ ዚዮን ትሬኒንግ ሴንተር ተማሃራይ ኣብዘን ሰለስተ ወርሒ ብዛዕባ ዝተፈላለዩ ዓውድታት ተማሂርና ኣነ ኣብ ኤኣይ የተማሂረ ነይረ። ስለዚ በዘን ተማሃራይ ኤሪ ስናፕቻት ትብል ወይ ከም ስናፕቻት ዓይነት ኮይና ግን በዓና ብኤርትራውያን ዝተሰርሐት ብዙሕ ፊልተርስ ገለ ይብላን ግን ከም መጀመርሽን ንእሽተ ይሰሪሕና ኣለና። ኣብነት ሕጂ ኣብዚ ፌስ ማስክስ ኣለውና ን ኮሙን ክራውንስ ቢርድስ ን ራቢት ኢርስ ኣለውና። ሕጂ እታ ፌስ ሪኮግናይዜሽን ናሰሪሕና እታ ፌስ ንዓና ሪኮግናይዝ ምስ ገበረት ካብቲ ዘሎ ፊልተርስ በዓልና መሪፅና ኣብቲ ዝድለ ወይ ኣብቲ ዝግባእ ቦታ ናይ ኣካላትና ተቐምጠልና ማለት እዩ። እዛ ስናፕቻት እዚኣ ኣብ መፃኢ ነቲ ዝጎደለ ዘሎ ከዓ ንሕብረተሰብና ዝውክል ከነእትወላ ተስፋ ንገብር ማለት እዩ። ኣብ ስናፕቻት ሕጂ ብብዙሕ ንድሮስ ከምዚ ብዙሕ ንሕብረተሰብና ዘይውክል ነገራት ኣለዎና። ኣብነት ናይ ሰይጣን ስእል ኣሎ ካልእ ዘይድልዩ ስእልታት እውን ኣለውና። ሕጂ ከምኡ ስለዝኾነ ኣብቲ ሕብረተሰብና ውን ከምኡ ንዓና ነቶም ህፃናት ንዘይትብክል ኣሽቱ ነገራት ዘለዋ ጌርና ክንተሓሲብና ማለት እዩ።
2: ተምሃሮ ጎነቲ ዝወስዶ ስሩዕ ኣካዳምያዊ ትምህርቲ ፍልጠቶም ዘብርኽን ተወሳኺ ሞያ ዘስንቕን ኣብ ናይ ዕረፍቲ ግዜኦም ኣብ ዝተፈላለየ ማእከል ስልጣናታት እናኸዱ ፍልጠቶምን ንቕሓቶምን ክዕብዩ ይረኣዮም። እዞም ኣበዛዮን ማእከል መሰልጠኒ በብደረጁ ዝወሰድዎ ስልጠና ቴክኖሎጂ ሓቆፉን ነዚ ዘማእከለ እዩ ነይሩ።
3: ሕጂ ዕላማ ናይ ዝመደብታይ እቶም ተምሃሮ ተማሂሮ ኣብ ግብራዊ ኸ ተማሂርካ ስለ ምምሃር ዘይኮነ ተማሂሮም ሰሪሕ ክሰርሕሉ ዝኽእሉ ባይታ ንሂወቶም መፃ እዮም ክመርሕሉ ዝኽእሉ ትምህርቲ ምቕሳም ተቐንዲ ዕላማ ናይዚ ትምህርቲ ማለት እዩ።
0: ኣገዳስነት ማዕረ ክንደይ ተምሃሮ ካብቲ ስሩዕ ትምህርቲ ወፅኦም ሞያናቶም ክሕዝሉ ንካልእ ኣገዳስነት
3: ኣለ ሕጂ ዕላማ ወይ ኣገዳስነት ናይዚ ትምህርቲ እንታይ ቀንዲ እቲ ትምህርቲ ቀዳማይ ነገር ከሉ ካልኣይ ካ ግድ ብዘይ ሞያ ሓደ ሞያ ዘለዎ ሓደ ሰብ ክልተ ሞያ ዘለዎ ክልተ ሰብ ከማን ዝበሃል ሕጂ ጎኒ ጎኒ እቲ ትምሃሮ ዘለካ ድሕን ሞያ ተጥረካ ከይድካ ሕጂ ብፍላይ ኣብዚ ዘለናዮ ግዜ በቲ ቴክኖሎጂ ሞር ኣድቫንስ ዳገበረ ከይዳሎ ሕጂ ምስ ኮፓፕ ክትገብር ተዘይክኢልካ ኣተረፍካ ክትከይድ ትኽእል ኢካ ዝኾነ ስራሕ እውን ተጠላብነት ከይህልወካ ክእል እዩ ማለት እዩ።
4: ብዙሕ ነጥብታት ኣልዒሎም ኣሎ ናይ ብሓቂ ከዓ ፅቡቅ ረኪብ እየ። ቅድሚ ሕጂ ንሕና ዋላ መምሃራ ናብ ዝነበርናሉ ግዜ ንሽገረሉ ዝነበርና ንፅገመሉ ዝነበርና ንኣብነት ናይ ሓደ ተምሃራይ ኣብሬጅ ክሰርሕ ካልኩሌተር ጌርካ ትድምር ድሓር ናይ ኩሎም ተምሃሮ ናይ 50 ድዮም 60 ተምሃሮ ኣብሬጅ ሰሪሕካ መሊስካ ራንክ ክተውፅእ ዝነበረ ሽግር ሕጂ እዚኦም ቆልዑት ግን ብዝቐለለ ከመይ ጌርካ ኣብሬጅ ትሰርሕ ከመይ ጌርካ ራንክ ክተውፅእ ኩሉ እቲ ብመልክዕ ዳታ ቤስ ናይ ኩሉ ነገር ሒዞሞ ዘለዉ ኣብቲ ከተፅንዕ ሓደ ተምሃራ ከሎ እንታይ እንታይ ክኽተል ከም ዘለዎ ናይ ታይም ማኔጅመንት ምሕደራ ናይ ግዜ ኣምፅኦሞ ዘለዉ ካልእ እውን ኣጠቃቅማ ናይ መድሃኒት ክሳብ ክንደይ ጎዳኢ ክሳብ ክንደይ ይጠቕመና እንታይ ክንገብር ኣለና ዝብል ኣርእስቲ ልዒሎም ኣለዉ። ብጀካ እዚ ብዙሕ ኣርእስቲ እውን ኣልዒሎም ኣለዉ። ስለዚ ቅድሚ ሕጂ ኣሸጋሪ ዝነበረ ብኣዝዩ ዝቐለለ ልዕሊ ኩሉ ከዓ ናይ እዚኦም ቆልዑ ደስ ዝበለኒ እቲ ቴክኖሎጂ ሎሚ ኣብ ክንዲ ኣብ ጌም ኣብ ዘይጠቅም ግዜ ጥራይ ዝውዕል ሎሚ ግን እዞም ተምሃሮና ዝረእኾ ብናቶም ተባላሓትነት እቲ ቴክኖሎጂ ከመይ ገይሮም ኣብ ጥቕሚ ናይ ተምሃራይ ከም ዝውዕል ስለ ዝገበሩ ብጣዕሚ ባሂልኒ።
5: እቲ ኣገዳስነቱ ኣዝዩ ልዕሊ እቲ ምስ እዋን ናይቲ ትምህርቲ ብምዃኑ እቲ ናይ ኤኣይ ወይ እቲ ሰብ ሰርሖ ብልሒ ምዃኑ እዩ። ሕጂ ሓደቶም ቆልዑ ናይ ምብልሓት ናይ መተዕፅፃፍ ናይ ምፍጣር ተኽእሎኦም ኣዝዩ ልዑል ኮይኑ ኣብ ወደይ ዝረእኽዎ ክሳብ ሕሉፍ ሓሊፎምስ ታሪክ ምፅሓፍ ኣብኡ ብኣኣይ ጌርካስ ታሪክ ሕጂ እዚ ትምህርቲ እዚ ንድሕር ዓብዩስ እቲ ታሪክና እቲ ጎቦታት ናይ ናቕፋ ድፋዓትና እቲ ኩሉ ታሪክናስ እንዳክገብሮ ተኽእሎ ኣሎ ማለት እዩ። ክስንድዎን ክሰርሕዎን ዓብ ተኽእሎ ኣለዎ። ስለዚ እዚ ትምህርቲ እዚ ብቐሊሉ ተራእዩ ኣድህቦ ተገይርሉ ብመንግስቲ ኣኹም ምትብባዕ እንድሕር ተገይርሉ ዓብ ዓወት ከመዝግብ ጥርጥር የብለይን። ብግብሪ ርእየ ታሪክ ኣዝዩ ብዙሕ ፅሑፋት ሞ ብእንግሊሽ ትግርኛ እናገበሩ ታሪካት ክፅሑፉ ኣይዳለውዎ ንሱ ተዝርእዎ ኣነብ ገዛ ዝረእኹ ኣዝዩ ዘገርምን ዘደንቕን እዩ።

0: ሕልምታትካ ናብ ክውነት ንምቕያር ኩሉ ግዜ ክትፅዕር ኣለካ። ሰብ ሕልምታቱ ንኸተግብር እዩ ዝነብር። ሰብ ብዘይ ሕልሚ ክነብር ዝኽእል ኣይኮነን። ብርግፅካ ሕልምኻ እቲ ክትነብሮ ዘለካ እትነብሮ ዘለኻን ሂወትን እዩ። ምክንያቱ ሕልምኻ ሎሚ ዘይተጨበጠ ፅባሕ ግን እቲ ትነብሮ ሂወትካ እዩ።
1: ሽሜ ሮቤል ተስፋለ ምበሃል። እዛ ሕጂ ሒዝና መፅና ዘለና ኣቴንዳንስ እያ። እዚ ኣቴንዳንስ እዚ ድማ ኣብ ድኾነ ስራሓት ወይ ቤት ትምህርትታት ኣብ ድኾነ ኣቴንዳንስ ዘድልዮ ነገራት ብማናጀር ዝቋፀፀ ነገር ክሕግዘና ኽእል እዩ።

0: ፅዋዕ ብፌስ ሪኮግኒሽን እያ ትሰርሕ። እዚ ድማ ንሓደ ተምሃራይ ዲቴክት ምስ ገበረቶ እንድሕር ኣብ ሰዓቱ መፅኡ ኣብ ሰዓቱ ዝፅሕፈሉ እንድሕር ኣብ ኬሩ ድማ ኣብ ሰንቲላ ወይ ከዓ ኣብ ሰዓቱ መፅኡ ከሎ እንድሕር ሎንጊ ኸዓኒ ለይቲ ኢላ ፅሒፋ ተምፀልና ማለት እዩ። ሕጂ እቶም ተምሃሮ ድማ ኣብቲ ወይ ቶም ወርከርስ ኢልና ንፅውዖም ኣብ ሓደ ሳይት ተምፀልና እቶም ደለዉ ብክሎን ጌራ ተምፀልና እቶም ፕሬዘንት ታይሚንግ ኣብሰንት ኸዓኒ ኣብ ሓደ ክሎን ጌራ ተምፀልና ማለት እዩ። ሕጂ ድማ እዚ ድማ ብሕብረተሰብና እዚ ሓጋዝ ክኸውን ክእል እዩ። ምክንያቱ ካብቲ እቲ ማናጀር ወይ ኣማሓዳሪ ዳይሬክተር ዝነበረ ንክቆፃፀሮ የሸጉሮ ዝነበረ ዶኮሩ ወላ ክፈልጦም ዘይክእል ዝነበረ ካብ ሱሳ ገለ ቆፃፀር ዝነበረ በዚያ ገይሩ ቆፃፀሮ ክእል እዩ ማለት እዩ።
1: ሽመይ ሩፋኤል ቴድሮስ በሃል ተማሃራይ ዛዮን ናይ ሌቨል 3 ሮቦቲክስ እየ። እዚኣ ስራሕ ኳካ ኣይኦቲ ወይ ከዓ ኢንተርነት ኦፍ ቲንግስ ትበሃል። እቲ እዚኣ ዝተፈላለየ ኮምፖነንት ኣለዋ ብሓንሳብ ትእክብን ከም ስማርት ሃውስ ማለት እዩ። እቲ እዚኣ ሞሽን ሰንሰር እያ። ከምዚ ተሓሊፍካዮ ገለ ማዕፆ ተኽፈት ከምዚ ናይ ኣስመራ ፓላስ። እዚኣ ካርድ እያ። እዚኣ ትሪኣ ዘለካ ኣብዚኣ ትጌርካ እዛ ማዕፆ ትኽፈት። እቲ እዛ ማዕፆ በዚኣ ከዓ ሰርቮ ኣለዋ፣ ሰርቮ ሞተር ትበሃል። ሳሕቲ ነዚኣ ማዕፆ ተኸፍታ ተዓፅዋ ሳያ ስርሓ። እዚኣ ጋዝ ሰንሰር ትበሃል። ከምዚ ናይ ትኪ መዐቀኒት እያ። እዚኣ ናይ ቴምፕሬቸርን ሂሚዲቲ ሰንሰር ኢና። ቴምፕሬቸር ዓቂና ሂሚዲቲ ከዓ ዓቂናስ ብሓንሳብ ትምፀና። እዚኣን ወይ እዚኣን ብሓንሳብ ተበዚሐን እዚኣ ፋን ባዕላ ከም ትውላዓልና ንገብር። እዚኣ ከዓ ናይ ሶል ሞይስቸር እያ ትበሃል። እዚኣ ሕጂ ተእትዋ ኣብታ ሓመድ ኣብኡ ዓቂና ናታ ሂሚዲቲ እንድሕር ጠሊ ተዘይኮይኑ እዚኣ ላ ዲናሞ ኣብ ማይ ተእትዋ። እዚኣ ሽዑ ናፍቲ ሓመድ ሽዑ ባዕላ ትሰደና። እዚኣ ከዓ ሪሌ ኣላ። እዚኣ በዚኣ ሪሌ ኣላ። እቲ ነዚኣ ባዕላ እያ ትውላዓ ተጥፋ ኮንትሮል ትገብራ። እዚኣ ብዚኣ ከ ዘለካ ነዚ ኩሉ ኮምፖነንት ብሓንሳብ ኣኪባ ኩሉ ሰሪሓ እንታይ ከም ትገብር ኩላ ትነግረ። እዚኣ ሕጂ እቶም ብዕድመ ዕብይ ዝበሉ እሶም ክሽገሩ ስለ ዝኽእሉ ንሕና ከዓ ኩሉ ግዜ ምስኦም ክንኸውን ስለ ዘይንክእል ሲ እዚኣ ክትሕግዞም ትኽእል ኢና ኢልና ሓሲብና።
2: ኣብ ናይ ፅባሕ ዘይተጨበጡ ሕልምታትካ ምንባር ነቲ ናይ ሎሚ ጉዕዞኻ ክዕንቅፅዋ ይግባን። ምናልባት ሕልምታትካ ዘይተጨበጡ ብምዃኖም ናብቲ ውርግሪግ እናበለ ተስፋ ክቆርፀካ ዝፈታትን ክኸውን ይኽእል። ምንዋሕ ግዜ ነቲ ክትበፅሖ እትደሊ ክትፀልዎ ኣይክእልን።
3: ስመይ ድምያና ግርማ ይበሃል። ዓስተ ሓደ ክፍል ተማሃሪት ካብ ዛዮን ትሬኒንግ ሰንተር። እጂ ሒዘልኩም መፅእ ዘለኹ ብዛዕባ ሓንቲ ኣፕሊኬሽን ኮይና ምስ ኤኣይ ሓዊስና ዝተምሃርና ኮይና ኣብዚኣ ዝኾነ በዓል ቱሪስትስ ወይ ከዓ ዝኾነ ቆልዑት ማለት እዩ ናይ ዝኾነ ሃገራት ናይ ምፍላጥ ድሌቶም ንምፍላጥ ብኡ ጌርና ከዓ ሜን ኢንፎርሜሽን ናቶም ወይ ከዓ ዝበዝ ሓበሬታ ናቶምን ናርኣና ኣብዚኣ ክነብር ንኽእልና ማለት እዩ። እዚ ማለት ከዓ ንኣብነት ብስእልታት ጌርና ማለት እዩ። ሕጂ ንኣብነት እዚኣ እንታይ እያ እናክንፈልጥ ኮይና እዚ ሃገር እዚኣ እንታይ እያ ክንብል ኮይና በዚኣ ሓንቲ ስካን ጌርና ኣብዚኣ ስክሪንና ሕጂ ንኣብነት እዚኣ ዩናይትድ ኪንግዶም እንተኮይና ማለት እዩ ኣብዚኣ ጌርና ኣብዚኣ ዩናይትድ ኪንግዶም ኢላ ትመፅእ ናታ ሲቲ ናታ ካፒታል ናታ ሃገራት ናታ መንሽሙ ናታ ገንዘብ ናታ ምሻሎ ሃገራት ናቶም ህዝቢ ምንፍላጥ ማለት እዩ ትሕግዘና ማለት እዩ። እዚ ከዓ ምሻሎ ካልኦት ወላ ተምሃሮ ጥራሕ ዘይኮነ ናቶም ምንፍላጥ ጥራሕ ዘይኮነ ሲ ወላ ቶም ቱሪስትስ ናይ ሃገር ናበይ ሃገር ንክይድ ወይ ከዓ ናበይ ክንብል ኢሎም በዚኣ ክብሉ ይኽእሉ እዮም። እዚ ድማ ብኔትወርኪንግ ወይ ብኢንተርነት ብምትሓዝ ከዓ እንታይ ክንገብራ ንክእልና ስእልታት ናይታ ሃገራት ወይ ናተን ከተማታት ዘለዋ ኣብኣ ብምፅዓን ማለት እዩ ሰባት ናብ ድሌ ናበይ ሃገር ክንከይድ ኢሎም ወይ ብትናተን ኢንፎርሜሽን ብምሃል ማለት እዩ ክብሉ ይኽእሉ እዮም ማለት እዩ።
4: ኤቨኒ ዘርታ ይበሃል። እዚ ወዱግሪ ወይ ከዓ ኣራም ቢዘን ይበሃል። ሕጂ ድማ ንሕና ኣላሒዝና ዘለና ኣብቲ ንማትሪኩሌሽን ዘለዎ ዝገብሩ ተምሃሮ ኣብኡ ንክትሕግዞም መፅናዒትን ተወሳኺ ድማ ክዩ ዘለዋ መስርሒትን ኣፕሊኬሽን ደና ዘለና ሕጂ ኣብዚ ንሕና መጀመርታ ምስኣተን ኣብቲ ኣፕሊኬሽን ኣብዛ ናይ ኣርት ንሕና ብናይ ሳይንስ ስትሪም ኢና ክኢና ዘለና ኣብዚ ናይ መጀመርታ ሳብጀክት ንመርፅ ሳብጀክትና ምስ መረፅና ስታዲ ኦር ክዩ ዝብል ኦፕሽንስ ክመፀና እዩ። ኣብዚ ድማ ስታዲ ድሕር ዝብል መሪፅና ኣብዚ ክሶልቭድ ፕሮብለምስ ምስቲ ናቶም ሙሉእ ኤክስፕላኔሽን ዝተዳለወ ክስታይ ኣለና ዘን ኣብዚ ኣፅኒዕና ኢልና ተዓመመና ነፍስና ድማ ኣብዚ ኩዩ ዝብል ክስታይ ጌርና ንሕና ነፍስና ከዓ ንፍትሽ ማለት እዩ። ኣብዚ ሽዑታይ ኣለና ከም ተወሳኺ ዘእተና ኣብዚ ሕጂ ዝኾነ ኣብታ ናይ ቅድም ዝነበረት ክስታይ ንሕና ዝወሰኽና ኣሎ ማለት እዩ ሕቶ ክትሕታት ከለካ ምሽ ጌጋ ሓልሖ ኮይኑ ተወሳኺ ብናይ

0: ድምፂ ክስተጀርና ኣላለና ሕጂ ንኣብነት እዚኣ ብጌ ጋ ድሕመሊስ እያ እ ኣብ ዝረኣና ልክዕ በቲ ድምፂ ኮሬሽን ትገብረልና ማለት እዩ ንሕና ክስተይና ግበርና ጌጋን ፅቡቅ ድሓልና ድማ ድማ ድሕ ፅቡቅ ኣለና ከዓ ኮሬክት ኣንሰር ኢላ ኮሬክት ኣንሰር ኢላ ድማ ናብቲ ተስግረና እዘን ኣብዚ ወላ ጌጋ ድሕመይስ እያ ሕጂ ልክዕ ኣብዚ ልክዕ ድማ ሽዑ ኣብቲ መወዳእታ ድማ ንህና ስኮር ክንደይ ከም ዘምፃና ነገርያ ድማ ክስተይ ትገብራ ሕጂ ንሕና ሓሲብና ዘና መፅ ድማ እዚኣ ብናይ ኣርቲ ስትሪም እኒያ ዘላ በዚ ናይ ሳይንስ ስትሪም ዘለዎ ሳብጀክት እኒያ ዘላ ኣብ መፅእ ድማ በቲ ናይ ኣርቲ ሓዊስና ተወሳኺ ድማ ትሕቶታት ድማ ወሲኽና ክንደርበ ኢና ማለት እዩ
1: ናብ መፃኢ ዘሳግር ድልድል ንሱ ምዃኑ ክትኣምን ኣለካ ሰባት ሕልምታትካ ምስትነግሮም ክቕልዱልካ ይኽእሉ ይኾኑ ንስኻ ግን ብኩሉ እንትንኻ ናብቲ ከይኮነ ዘይተርፍ ሕልምታትካ ክተቋምት ይግባእ ሕልምታትካ ኣብድካ ክትጭብጦም ምዃንካ ርእሰ ተኣማንነት ክህልወካ ኣሎ ሕልምኻ ናብ ጋህደ ክትቀይር ትኽእል ንስኻ ጥራይኻ ንዕኑ ምቕያር ዝኽእል ዓቕሚ ድማ ንኹሉ ብማዕረ ዝተዋህበ ትዕድልቲ እዩ ንሕልምታቱ ናብ ተጨባጥ ለውጢ ክቕየር ዝኽእል ግን ውሑድ እዩ
2: መጀመርያ ሙሉእ ሽመይ መሪሕ ፍፁም ቅዱስ ዝበሃል ሕጂ ሒዝ ኒሄ መፅና ዘለና ድማ ስፐሲፊካሊ ኣብ ናይ ሄል ዘተኮረ እዩ እዛ መጀመርያ ሒዝ ኒሄ መፅና ዘለና ደይሊ ካሎሪ በር እዚኣ ድማ ተጥፍኦ ሰዓታት ብመጠን ግዜ ብመጠን ሰዓት ብመጠን ናትካ ክብደት ቁመት ከምኡ ድማ ዕድመ ዓቂና ትነግረካ ኳልኩሌተር እያ እዚያ ሒዝና ቀሪብና ዘለና መጀመርያ በዚ ተዋሂብና ዘሎ ኢንስትራክሽን መጀመርያ ወይት ንእቱ ፎር ኤግዛምፕል ወይት 56 ተይልና ደን ሄይት ናትካ ቁመት ድማ 180 ተኮይኑ ከምኡ ድማ ኤጅናትካ 18 እንተኮይኑ ከምኡ ድማ ትሰርሖ ኤክሰርሳይዝ ዱሬሽን ኦፍ ኤክሰርሳይዝ ዊች ሚንስ ኢን ሚኒትስ ነግራ ማለት እዩ ፎር ኤግዛምፕል 30 ሚኒትስ ንሰርሕ እንተኮንና ከምኡ ድማ ጀንደር ናትና ድማ ይውስኖ እዩ ኣብ መንጎ ሜልን ኤን ፊሜልን እትሰርሖ ኤክሰርሳይዝ ክብደት ይውስኖ እዩ ንሰርሖ ስራሓት ድማ በቢ ዓይነቱ ማለት ላይት ፎኪስ ድዩ ሞደሬት ድዩ ሃይ ኢንተንሲቪቲ ዘለዎ ድዩ ዋላ ናትካ ዌይቲንግ ድዩ ዋላ ሳይክሊንግ ሳይክሊንግ ድማ ዝለዓለ ዓቐን ዝወስድ ዘሎ ማለት እዩ እዚኣ ብሳይክሊንግ ተወሲድና ፎር ኤግዛምፕል ኣክቲቭ ኤክሰርሳይዝ በርን እታ ሻዕ ኤክሰርሳይዝ ክትገብራ ከለካ በርን ትገብራ 224 ኪሎ ካሎሪስ ትወስደልካ ትብላ ኣላ ኤን ባዛ ሬት ወይ ድማ እቲ ናትና ብኤምኣር ፐርደይ ንሰርሖ ዘለና ብ 600 ኪሎ ካሎሪ ፐርደይ ነጥፍ ኣለና ማለት እዩ እዚ ድማ ሪካቨር ክንገብሮ ተደልና ብዝተፈላለየ ወይ ድማ ስትሬችንግ ወይ ድማ ሶፍት ኤክሰርሳይዝ ምስራሕ ሃይድሬሽን ብዙሕ ዋተር ብምስታይ ማለት እዩ ከምኡ ድማ ኣብ ኢቲንግ ዘተኮረ ማለት እዩ ካልኦይቲ ልክዕ ከምዚኣ ኮላ ዛርእናዮ ፀኒሕና ፐርደይ ክንሪያ ፀኒሕና እዚኣ ድማ ፐር ዊክ ትነግረና ማለት እዩ እቲ ዱሬሽን ኦፍ ታይም ክነእትወላ ፀኒሕና ሰሪ ሚኒትስ ክሳዕ ኣወራት ገለ እናበለና ክነእቱ ፀኒሕና ኣብዚኣ ግና በዝተዋሂብና ዘሎ ፐር ዊክ እናገበርና ንሰርሕ ማለት እዩ እዛ ሳልሰይቲ ድማ እዛ ሳሰይቲ ሜዲካል ኬር ማኔጅመንት ሲስተም ማለት እዩ እዚኣ ድማ እዛ ሕጂ ቅሪብናያ ዘለና ፎር ዳታ ቤስ ዊች ሚንስ ተዕቅበልና ማለት ዝእተናሉ ኢንስትራክሽናት በዚ ሂብና ዘሎ ኔም ኤጅ ጀንደር ሲምፕቶም ወይ ድማ ናትካ ሕማም ነጌርካ ትምዝግበልና ሽዑ ብቐሊሉ ክንረኽቦም ንኽእል ማለት እዩ እዚኣ ኤግዛምፕል ምርኣይ መሪሕ እንተይ ኢልና ኤጅ ድማ 16 ጀንደር ኣብዚ ምርጫ ኣለና ሜይል ማለት እዩ ሲምፕቶም ድማ ኤኪልና ኣደ ፔሽንት እንተይ ኢልናያ ፔሽንት ሳክሰስፉሊ ኣድድ ዊች ሚንስ ኣብቲ ናይትና ኣይዲ ሳክሰስፉሊ ኣትኮይኑሎ ማለት እዩ ሽዑ ንረኽቦ ድማ ሰርች ጌርና ኖርማል ክንረኽቦ ንክእል ማለት እዩ ኣብ መፅ ሓሲብናያ ዘለና ድማ ነዛ ሜዲካል ኬር ማኔጅመንት ሲስተም ይዕቢና ማለት ብምሉእ እቲ ናይ ክንሪኦ ፀናሕና ናይ ቢኤምኣር ዊች ሚንስ ናትና ካሎሪ በር ንገብሮ ሓወይ ዘቕርቦ ድማ ናይ ቢኤምኣይ ወይ ድማ ቦዲ ማስ ኢንዴክስ ከምኡ ድማ ብምሉእ ናትካ ናይ ደም ዓቐን እቲ ዘለካ ሕማም ጌራ ናትካ መድሃኒት እቲነግረካ ዲጂታል ዝኾነት ናይ ሜዲካል ኬር ማነጅመንት ሲስተም ክነቕርብ መደብ ኣለና ማለት እዩ።
3: መጀመርታ ሽመይ ሳልሕ ጅም ክበሃል ሕጂ እዛ ናትና ርእስቲ ከዓ ቲቪ ሜንቴናንስ እያ ማለት እዩ። ሕጂ ቲቪ ክንብል ከለና ክልተ ዓይነት ቲቪ ኣለዋና ኣብዚኣ እዚኣ ሓንቲ ሲኣርቲ ንብላ ሓንቲ ከዓ ፍላት ማለት እዩ። ሕጂ እዛ ሲኣርቲ ንብላ ዘለና ቀደም ኢላ ዝነበረት ጅፍ ዝበለት እያ ማለት እዩ። እዚኣ ፍላት ከዓ ድሕርያ ዝመፀት ማለት እዩ። ሕጂ እዛ ሲኣርቲ ክንሪኣ ከለና ብዙሕ ክፋላት ኣለዋ። ሕጂ እንታይ ትገብረና ቅድም በዚኣ ኤሌክትሪክ 220 ቮልቴጅ በዚ ምስ ተቐበልና ኣብዚኣ ፓወር ሳፕላይ ትበሃል ክፋል ኣላትና ማለት እዩ። እዚኣ ፓወር ሳፕላይ ሕጂ እንታይ ትገብር ፓወር ካብቲ ኤሌክትሪክ ስሒባ ዘምፃቶ ንኩሉ እዚ ክፋላት በብዓቕሙ ትውዛዓሉ ማለት እዩ። ወይ ከምኡ ውን እቲ ቮልቴጅ ካብ ኤስ ናብ ዲስ ቀይራ በብዓቕሙ ትውዛዓሉ ማለት እዩ። ሕጂ እዚኣ ፓወር ሳፕላይ ኣርባዕተ መውፅኢ ኣለዋ እቲ ትዕድለሉ ማለት እዩ። ሓደ በዚ ዝኸይድ ናብ ድምፂ ዝኸይድ ኣሎ ድምፂ ኣብዚ ዘለና ማለት እዩ። እዚኣ ኣይሲ ናይ ድምፂ ትበሃል። ሕጂ ድምፂ ናይታ ቲቪ ድምፂ ኩሉ በዚኣ ገይሩ ናብቲ ማይክሮፎን ኸይድ ማለት እዩ። እዚኣታ ሓንቲ ክትከውን ከላ ታ ካልይቲ ከዓ ኣብዚ ዘለና ናይ ስእሊ ማለት እዩ። ቨርቲካል ን ሆሪዞንታል ኣለና ማለት እዩ። ሕጂ እዚ ስእሊ ቨርቲካል ሆሪዞንታል ንብሎ ዘለና እዚ ንቨርቲካሊነት ስእሊ ዝዝርግሓልና ማለት ክኸውን ከሎ እዚኣ ከዓ ሆሪዞንታል ትዝርግሓልና ማለት እዩ። ሳልሳይ ከዓ እዚ ኣይስ እዛ ማይክሮፕሮሰሰር ኣለና ማለት እዩ። እዚኣ ሕጂ እንታያ ንብምሉእ እቲ ሲግናል ትህብ ነቲ ቦርድ ብምሉእ ኣብዚኣ ኣላትና ማለት እዩ። እዚኣ ሕጂ ካብተን ኣገደስቲ ክፋላት ናይዛ ቦርድ ክትከውን ትኽእል እያ ማለት እዩ። ካልእ ኣብዚ ቲነር ኣለና። እዚኣ ከዓ ብደገ ብኣንቴናን ዝመፅእ ሓበሬታ ኣንቢባ ናብዚ ትዝርግሓልና ማለት እዩ። ናብ ማይክሮፕሮሰሰር ስዕዳ ብኡ ጌራ ከም ቻነልቱ ዝኣመሰለ ክንሪኤሉ ንኽእል ማለት እዩ። ካልእ እዚኣ እዚ ናይ ስእሊ ናይ ሕብሪ ክፋል ኮይኑ ሕብሪ በዚ ይህብና ማለት እዩ። እዚኣ ብዓባያ ፍላይባክ ትበሃል ማለት እዩ። እዛ ፍላይባክ ሕጂ ክልተ መውፅእ ኣለዋ፣ ሓደ ዘለና ሓደ ከባቢ ዘለና ማለት እዩ። ኔጋቲቭ ኤን ፖዚቲቭ። እዚኣ ሕጂ ክሳብ 25,000 ቮልቴጅ ከተውፅእ ትኽእል ማለት እዩ። እዚኣ ሕጂ እታ ሲኣርቲ እያ ማለት እታ ዝነበረት ድሕርያ ዝመፀት ከዓ እዛ ፍላት ኣላትና ማለት እዩ። ፍላት ቲቪ ሕጂ ብዙሕ ፍሉይነት ኣለዋ ካብዚኣ ማለት እዩ። ንዕብል ኢላ ዝመፀት ማለት እዩ። ሕጂ እዚኣ እታ ቦርድ ናይ ፍላት ክትከውን ከላ ኣብዚ ፓወር ሳፕላይ ኣለና። ፓወር ሳፕላይ ልክዕ ከም ናይ ሲኣርቲ ዘፍልየብሉን እቲ ፓወር ተቐቢሉ ከምቲ ዝድሊ ዓቕን ናብ ኩሉ ዝውዝዕ ማለት እዩ። ፓወር ሳፕላይ እዚ ኣብዚ እታ ማዘር ቦርድ ምስኣለ ጊባላ ኣብ ገለ ቲቪ ከዓ በይና ክንረክባ ንኽእል ኢና ማለት እዩ። ሕጂ እዛ ማዘር ቦርድ እታ ሓበሬታ ወይ ሲግናል ንኩሉ ትሰድድ እስያ ማለት እዩ። በዚ ጌራ ሕጂ ኣብዚ እዚኣ ቲኮን ንብላ ማለት እዩ። እዚኣታ ስእሊ ትዝርግሓልና ፓነል ኣብ ጥቕሚ ዘሎ ናቱ ስእሊ ትዝርግሓልና እያ ማለት እዩ። እዚኣ ሕጂ እቲ ሓበሬታ ካብዚ እዩ ዝመፃ ማለት እዩ። እዚኣ ከዓ ሓይሊ ትህበን ንኩልን። ሕጂ እቲ ሓበሬታ ናይ ቲኮን ካብ ዝወስድ ኣላ እንኮላይ እዚ ስፒከር ከዓ ካብዚ ይወስድ ማለት እዩ። ካልእ ኣብ ውሽጢ ኣለና መብራህቲ ማለት እዩ ነቲ ፓነል ዘብረሃልና ኣምፑላት ኣለውና እሶም ከዓ ንመብራህቲ ሕግዙና ማለት እዩ።
4: ስርዓት ኣመሃራ ናይ ዛዮን ትሬኒንግ ሰንተር ሕጂ እንታይ እቲ ዓይነት ትምህርትታት ካብ ናብ ይፈላለዩ ገሊ ሕጂ ካብ 3 ክሳብ 9 ወርሒ ዝወስድ ኣሎ። ንኣብነት ሮቦቲክስ ትበሃል ኣለና። ሮቦቲክስ ሕጂ 3 ለበል ኣሎ። እቲ ቀዳማይ ለበል ሕጂ ከመይ ገይሮም እቲ ፕሮግራሚንግ በቲ ምስ ዕድሚኦም ዝኸይድ ፕሮግራሚንግ ከመይ ገይሮም ተማሂሮም ከመይ ገይሮም ገይም ሰርሑ ከመይ ገይሮም ምስ ኤኣይ ሓዊሶም ዝኾነ ፕሮጀክት ዝሰርሑ ይመሃሩ። ኣብ ሌቨልቱ ከዓ ኤሌክትሮኒክስ ማለት እዩ። ኤሌክትሮኒክስ ሕጂ እቲ ኤሌክትሮኒክ ኮምፖነንት ኩሉ ይመሃርዎሞ ባሓር በቲ ኮምፖነንት ተረዲኦም ከዓ ዝኾነ ኤሌክትሮኒክ ዲቫይስስ ዲቨሎፕ ክገብሩ ክእሉ ማለት እዩ። ድሓር ኣብቲ ሌቨል ስሪ ምስ በፅሑ ከዓ እታ ፕሮግራሚንግ ምስ ኤሌክትሮኒክስ ኮምባይን ምስ ገበርከ እንታይ ትፈጥር ትኽእል ሽ ሮቦቲክስ ይበሃል ማለት እዩ። ሽዑ ሮቦት ናቶም ከዳሉ ክእሉ ሽዑ እቲ ኤኣይ ካ ተማሂርዮሞ ዘለዎ ከም ምስ እንታይ ገብሮ ክእሉ ኢንተግሬት ገይሮም ኤኣይ ፕላስ ሮቦቲክስ እንዳገብሩ ከምዚ ክንሪኦም ፀናሕና ከምኡ ከዳሉ ክእሉ ማለት እዩ።
5: ሽመ ብሩክ ግርማ ይበሃል። ካብ ከባቢ ሰንበልካ መፅ ሒዝ ዘለኹ ኣቕሪበ የ ዘለኹ ከዓ ኢንተግሬሽን ይበሃል። ናይ ኤኣይ ጌርና ብድሕሪ ኸን ብናይ ሮቦቲክስ ጌርና ስርሕና ኣየራ ሬግሮ ኣየራ ንፌስ ናና ሾ ብድሕሪኻን ታረወትካ ልክዕ ክንትከይድ ጌርናና ሰርኢና እዚ ድማ ዝለመሱ ዓይነት ሰባት ኣብ ሳሎን ኮፍሎም ዘለዉ ወይ ሰብ ዊልቸር

0: ገጾም ገይሮም ናብ ዝደለይዎ መእዝን ተደልዮም የማን ተደልዮም ፀጋም ተደልዮም ትኽ ክሕቡርዋ ከም ዝኽእሉ ኣየርና ስርሕን ኣለ ጅታ ፕሮጀክት ልክዕ ብገፅያ ክንትኸይድ ገይርያ ዘለዎ ናብዚ ክኸይድ ከለኹ እትሰርቦ ምሉእ ይዕፀ ናብዚ ካ ክምለስ ከለኹ ድማ ንየማን ክኸይድ ከለካ ንየማ ኣብቲ ኣካይዳኻ ልክዕካ ከምኡ ትኸይድ ማለት እዩ ናብዚ ክኸይድ ከለኹ ንየማን ተዓፂፋ ኣሎ ማለት እዩ ናብዚ ከዓ ንፀጋም ትኸይድ ኣሎ ማለት እዩ ሽክማ ጌርና ስርሕን ኣለና ነዛ ናይ ሮቦቲክስ ለበስር ስጋዕ ዝበፅሕ ከባቢ ዓመትን ስስተ ወራ መሲ ኢለ መጀመርታ ስካዕ ፕሮግራም እዩ ተማሂር ከመይ ገይረ ፕሮግራም ከም ዝገብር ዝኾነ ነገር ተማሂር እዮ መጀመር ብድሕሪ ኤሌክትሮኒክስ ብዛዕ ኤሌክትሮኒክስ ቦርድ እንታይ ጌርና መሰርሕ ተማሂርና ብድሕሪ ከ ዘን ሮቦቲክስ ማለት እዩ ቦርድ ላጋጊምና ፕሮግራም ጌርና እቲ ናይ ኤሌክትሮኒክስ ሓዊስና ማለት እዩ ክልቲኡ ኣላጊምና ሮቦቲክስ ሮቦት ከም ዝሰርሕ ካ ተማሂር ብዙሕ ነገር እዩ ዝሓስብ ፍሉይ ነገር ከምቲ ኣብ ደገ ዝግበርስ ፍሉይ ነገርካ ንርታ ንክገብረላስ ብጣዕሚ ዝ
1: ንያት ምሕረት ኣበሃል እዚኣ ሒዝያ ቀሪበ ዘለዎ ሞባይል ኮንትሮል ኢኖሮቦት ትበሃል እዚኣ ሞባይል ኮንትሮል ኢኖሮቦት ብሞባይል ካ ኮንካ ኣብዝተለኸዮ ካብዛ ሮቦት እዚኣ ርሕቕካ ክትእዛ ከም ትኽእል እዚኣ ክንሰርሓ ዓመትን ሰለስተ ወርሕን ተማይርና ዳ እዚ ቅድም ፕሮግራሚን ተማሂርና ሽ ኤሌክትሮኒክስ ድሕሪኡ ከዓ እዚ ሮቦቲክስ ለበልሰይ ተማሂርና ነዚኣ
2: ሰርሒ
1: ኣብ ዘለኻዮ ቦታ ኮንካ ኣብ ርሑቕ ቦታ ኮንካ ሲ ንሓንቲ ሮቦት ክትእዝዛ ክንትኽእል
3: መጀመርታ እሰይ ተስፋ ይበሃል ንመፀኽሉ ቦታ ካብ ስንበል ኣብዚዩን ትሬኒንግ ሴንተር ተምሃሮ ሌቨል ስረ እዚ ሕዚያ መፅኢ ዘለዎ ሕጃ ሃንዲ ዲቴክሽን ሮቦት እዚኣ ሕጂ ኤኣይ ኢንተግሬሽን ዊዝ ሮቦትና እንታይ ዝበሃል ኣሎ ብኤኣይ ዝተገብረ ፕሮግራም ኣሎ ሽዑ ምስ ናይ ሮቦት ኤሌክትሮኒክስ ኣሰሚዕና እዚኣ ከምቲ ዝነጀርና ጥቕመና እዚኣ ከዓኒ ንፅሙማን ገለመደ ባህን ዲቴክሽን ጥራይ ኣብ ክለኹም ዝሕብሩ
4: ሽመይ ሄኖስ ኣስመሮም ይበሃል ሮቦቲክስ ለቨል ዋነ እዛ ሰሪሕያ ዘለኹ ጌም ከዓ ፍላፒ ችክን ትበሃል እዚኦም ቆልዑት ዝኾነ ቆልዑት ይኹኑ ክፃወቱ ከለዉ ወይ ከዓ ክዘናግዑ ከለዉ ከዓ መስርሒት ከዓ ነዚኣ ከምዚ ኢሎም ክፃወቱ ከዓ ከምዚ ኢሎም ክፃወቱ ከለዉ ኣብ ዝኾነ መዘናግዖም ወይ ክደኽሙ ከለዉ ከምዚታት ይኾነሎም ከዓ ጌም ትበሃል
5: ኣብ ነፍሱ ዝተኣማመን ኣካዳምያውን ሞያውን ፍልጠት ዝዓጠቐ መሃዚ ኣፍራይን ሓላፍነታውን መንእሰይ ከም ቀንዲ ሃገራዊ ፀጋን ርእሰ ማልን ናይ ሓንቲ ሃገር እዩ ኣካል ናይ ትምህርታዊ መስርሕ ምዃኑ ዝእመነሉ ሞያዊ ንጥፈታት ተምሃሮ ኣብ ዝተፈላለየ ኣጋጣሚ ተወዳደርቲ ብምዃን ተመክሮ ክድልቡ ዝሕግዝ ኣብ ርእሲ ምዃኑ ኣብ መፃኢ ሂወቶም እውን ክህልዎም ዝኽእል ሞያ ንምልላይ ኣዝዩ ዝጠቅም
6: ደቅነት ዓፃፀፍቲ በላሕቲ ፈጠርቲ መሃዝቲ ክኾኑ እንድሕር ደልዮም ኣብ ከምዚ ኣሃዱ ወይ ኣብ ከምዚ ትካል ኣብ ከምዚ ዓይነት ናይ ፈጠራውነት ቦታ ዘለዎም ክነእትዎም ክንክእል ኣለና እዚ ሲ ኩሉ ዘይኣትዎ ዓውዲ የብሉን ስነ ጥበባውያን እንተኮይኖም ኣብዚ ከኣትዉ እዮም እየ መካኒክ እንተኮይኖም በዚ ኣለዎም ማለት እዩ ናይ ሶፍትዌር ክእለት ኣብ ዘሎ ሶፍትዌር ዝለዓለ ሎሚ ተገዳስነት ዘለዎ ኩሉ ዓይነት ኣብ ኩሉ ሂወትና ዘሎ ማለት እዩ ኩሉ ዓይነት ሂወትና ክስርሓሉን ክፈጥረሉ ንክእል ቦታ ስለዝኾነ ኩሉ ወላዲ ኣብ ከምዚ ዓይነት ከተባብዖም እዚ ሓድሽ እዩ ከምዚ ስጋዕ ሕጂ ኣይተረኣየን ኣሎ ኣብዚ ደቆም ምስ ረኣይዎም እዮም ክሕበኑ ወይ ክሕገሱ ውፅኢቱ ምስ ረኣዩ ዝያዳ ካብዞም ዝረኣይዎም መፅኦም ከዓ ናብዚ ደቆም ክሰዱ ዘተባብዕ ማለት
7: እዩ መቸም ናይ ሎሚ ወላዲ ብጣዕሚ ንቑሕ ስለ ዝኾነ ደቆ ኣብ ዝበለፀ ደረጃ ንክበፅሕሉ ዘይገብሮ ፃዕሪ የለ እቲ ሽግር ግን እቲ ንቕሓት ወይ ትፍልጦ እዩ ንኣብነት እዛ ቤት ትምህርቲ እዚኣ እዛ ናይ ሮቦቲክስ ብኢንጂነር እስራኤል ትቕለስ ዘላ ቤት ትምህርቲ እዚኣ ብዙሕ ሰብ ይፈልጣ ድዩ ተይልና ኣይፈልጣን እዩ ሕጂ ደቅና ኣብ ከምዚ ዝኣመሰለ ናይ ሞያ ትምህርቲ ሰኒቆም ፅባሕ ንኮ ድማ ንሂወቶም ንዕኦምን ንሕብረተሰቡን ብዓብዪ ከዓ ነቲ ሃገር ዝጠቅም ተግባራት ክገብሩ ስለ ዝሕግዝ ኩላህናቶም ወለዲ ቅዱሳት ናይ ከምዚ ዝኣመሰሉ ሰባት ኣብ ከምዚአን ዝኣመሰላ ብጣዕሚ ብተወፋይነትን ብተገዳስነትን ናይ ውልቀ ሰባት ታኒፀን ዘለዋ ኣብያተ ትምህርቲ ተጠቀምቲ ክኾኑ ከዓ በዚ ኣጋጣሚ መልእኽተይ ከመሓላለፍ ይደለ
8: ሕጂ በዚ ኣብ መጀመርያ ኢና ዘለና ንሕና ሕጂ ካብዚ በዚ ጀሚሮሞ ዘለዉ ከማሲ ልዕሊ ትፅቢት ናይቲ ኣዳልዮሞ ዘለዉ ፕሮጀክት ሕጂ ዚስ መጀመርያ እዩ ገና ኣድቫንስ ታግበሩ እቲ

ፕሮግራሚንግ ሕጂ ሙሉእ ሶፍትዌር ምስ ዳታቤዝ ተማሂርካ ብዚ ቤት ምትዝ ሙሉእ ሶፍትዌር ዴቨሎፕ ክትገብር ከም ትኽእል እዩ ትቐንዲ ዕላማ ናይቲ ሮቦት ዝተኮይኑካ ሙሉእ ፕሮጀክት ኣብ ሓደ ትካል ከምዚኣ ፕሮብለም ኣለኒ ኢሎም ሓሲ ሶልቭ ክገብርሉ ዝኽእሉ ተማሂሮም ኣብዚኣ ሲ ሓንቲ ትካል ፕሮብለም ሂባቶ ሶልቭ ክገብርሉ ዝኽእሉ መንገዲ ኢና ኣብዚ ትምህርቲ ንህብ ማለት እዩ።

ዝኸበርኩም ተኸታተልትና ንክልተ ሰዓት ክፍኖ ፅንሐ ትሕዝቶ መደብ ማእገር ኣብዚ ተዛዚሙ ኣሎ። ከምዚ ኣብ መእተዊ መደብና ዝገለፅናዮ ኣብ ቅድምን ድሕርን ትሕዝቶ መደባትና ኣብ ጎደና ሰላም ብምምፃእ ኣብ ሞያ ስፌት ሳርቶ ዝነጥፋ ደቂ ኣንስትዮ ምስአን ከነካይዶ ዝፅናሕና ዕላል ኣብዚ ዛዚምና ኣለና። ብሓፈሻዊ ትሕዝቶ መደብ ማእገር ተዛዚሙ ኣሎ። ምስ ዝቕፅሉ ትሕዝቶታት መደባት ኤሪቲቪ ንሓድገኩም። ምስ ሰኣላይ ኣስመሮም ይስሓቅ ብምዃኑ ምስኹም ሓቢረ ፅንሐ። ሰላም መዓልቲ።

0: ሰላም ዝኸበርኩም ተኸታተልቲ መደብ ቀስቲ ንሕነት ንሎሚ ድማ ዝኸበርኩም ተኸታተልትና ኣብ በዝሓለፈ ሰሙን ካብ ዘጋጠሙ ሓደጋታት እንታይ ክንምሃር ንኽእል ብምባል ኢና ገለ ካብቶም ዘጋጠሙ ሓደጋታት ሒዝናልኩም ቀሪብና ዘለና። እዛ ኣብ ስእሊ ንዕዘባ ዘለና ሓደጋ ቅድሚ ዝተወሰነ መዓልትታት ኣብ መስመር ኣስመራ መቐርካ ኣብ ከባቢ ፀዓዘጋ ዘጋጥመት ሓደጋ እያ። እንታይ ትጠንቂ ሓደጋ እንታይ ሳዕብን ከወሪዱ ኣሎ ካብኡ ኸ እንታይ ና ክንምሃር ብዝብል ኣርእስቲ ድማ ነቲ መዚ ሓደጋ ዝመርመረ ኣባል ፖሊስ ትራፊክ ዝገበርክዎ ዕላል ኣሎ ተኸታቲልና ንመለስ።
1: እዚ ሓደጋ ብዕለት 26/9/226 ሰዓት 16:45 በትናትና ቋፃፅራ ወታደራዊ ቋፃፅራ እዩ ኣጋጢሙ። መኪና ሃየንዳ እያ ካብ ኣስመራ ተወጊስኻ ንመቐርካ እያ ትኸይድ ነራ። እዚ ሰብዚ ነዛ ማኪና ሒዝዋ ብዝነበሮ ሓደገኛ ኣመራርሓ መጀመርያ ምስ ቢንቶ እዩ ተጋጭዩ። ስታ ቢንቶ ምስ ተጋጨወ ድሕሪ ና ታ ቢንቶ ፀዲፉ ብኣርባዕተ እግራን ላዕሊ እያ ትገብር። ሰባት ፅዒኒ ነይሩ ኣብዚ 9 ብከቢ ተሃሪሞም 2 ብቀሊል እዮም ተሃሪሞም ዘለዉ። ዚ ፀብፃብ ከምዚ ነፅሮ ዘሎ ብዝነበሮ ፍጥነት ዝያዳ ሰብ እውን ፅዒኑ ካብቲ ዝግብኦን ላዕሊ ፅዒኑ ነይሩ። ምስ ቢንቶ ተጋጭዩ ከዓ ናብ ቢንቶ ኣትዩ እዩ ዝግምጠል። ኣብ ልዕልታ ማኪና ከዓ ዳርጋና ካብ ጥቕሚ ወፃኢ ገይርዋ ክንብል ንኽእል ኢና። ከቢድ ሃስያ ኣውሪዱላ ኣሎፍታ ተሽከርካሪት ኣብ ቢንቶ እውን ከምኡ ብተመሳሳሊ ቢንቶ እውን ከቢድ ዕንወታ ብፂሑ ኣሎ። ዋላ እኳ ሞት እንተዘይሃለወ ከቢድ ኣካላዊ ጉድኣት በፂሖም እዮም። ገሊኦም ኣብ ኦፕሬሽን ኣትዮም ኣለው። ከቢድ ናይ ዓፅሚ ማሃረምቲ ናይ ርእሲ ማሃረምቲ ዘጋጠሞም ኣለው። ስለዚ ዛጊት በዚኦም በዚ ሰዕቢ ሞት ኣይሰማዕናን ኣለና። ግን ከቢድ ሃስያ ናብ ልዕሊ ሰባት ከቢድ ስንክልና ሕዱር ናብ ዝኾነ መጉዳእቲ ዝበፅሐ ዝተሃሙ ኣለው። እዚ ምስ ናይ ኤጋር ናይ ኤዳው ናይ ርእሲ ዝኣመሰለ ማሃረምቲ ዘጋጠሞም ከቢድ ሃስያ ዝፈጠረሎ ነዊሕ ግዜ ንክሓዊ ዝወስደሎም ገሊኦም ውን ሕዱር ሕማም ኮይኑ ብነብሶም ከም በሰላ ዝቕፅል ሃስያ በፂሕዎም ኣሎ። ኣብዚ ኣዴታት ኾና ኣቦታት መንእሰያት ኩሎም

0: ብሓፈሻ ኣብዚ ሓደጋ እዚ ዝተሳተፉ ኣለይቲ ስድራ ቤት ጎየይቲ ናበይቲ ንስድራ ቤት ናበይቲ ዝነበሩ እዮም ሃስያ እዚ ሃስያ ኣለዎም። ምክንያቱ ኣለይቲኦም ንስድራ ቤት ጠወርቲኦም እዚኣቶም ኩሎም ክንዲ ዝምልኡ የጉድሉ ኣለዉ። ንሕክምና ዝወፅእ ወፃኢታት ንዕኦም ንምሕካም ግዜ ብዙሕ ነገራት ሰሪሕካ ክንዲ ትምልእ መሊስካ ካብቲ ኣቐሚጥካ የፀናሕካ ወይ እውን ካብቶም ገለገለ ዝሕግዙካ ንዕኡ ንምሕካም ዝወፅእ ወፃኢታት መወዳእታ የብሉን። ስለዚ ሃስያ ኣለዎ።
1: ዝኸበርኩም ተኸታተልትና ኩሉ ግዜ ተሽከርካሪት ኣብ እንመርሓሉ እዋን እንተደ ግቡእ ኣጠቃቅማ ወይ ድማ ውሑስ ትራፊካዊ ምንቅስቃስ ዘይነዘውትር ኮይና እቲ ከጋጥም ዝኽእል ሓደጋ ከምዚ ኣብዚ እንዕዘቦ ዘለና እዩ። ስለዚ ኩሉ ግዜ ኣብ ምንቅስቃሳትና ሓደገኛ ኣመራርሓ ኣወጊድና በቲ ግቡእ ትራፊካዊ ምንቅስቃስ ክንንቀሳቀስ ድማ በዚ ኣጋጣሚ መልእኽቲ ከነመሓላለፍ ንፈቱ። ብዘይካዚ ዝኸበርኩም ተኸታተልትና ዕለት 30 ወርሒ 9/2026 እውን ኣብ ከባቢ ቢያሳ ሚካኤለ ዘጋጠመ ሓደጋ ኣብ ሴማፎሮ ነይሩ። ኣብቲ ቦታ ከምዚ እንዕዘቦ ዘለና ኣብ መንጎ መኪናን ብሽክለታን ዘጋጠመ ሓደጋ እዩ። እቲ ጠንቂ እንታይ እዩ ነይሩ? ቀይሕ ጥሒስካ እንትኣ ትጓዓዝ ኮንካ ቀይሕ ተዋሂብካ ንከሎ ጠጠዋ ክንትብል ክትሰግር እንትኣ ትፍትን ኮንካ እቲ ከጋጥመካ ዝኽእል ሓደጋ እዚ እንዕዘቦ ዘለና እዩ። ንዝያደ ሓበሬታ ንዝርዝራዊ ሓበሬታ ኣብ ከመይን እንታይን ኩነታት ኣጋጢሙ ተኸታቲልና ንመለስ።

ናይ ቀጠልያ ወይ ድማ ናይ ሕለፍ መልእኽቲ ተዋሂብዎም እናሃለዎን ከለዩ ንሱ ብኣንጻሩ ሕጊ ጥሒሱ ናብቶም ሰብ ኣጋር ክመፅእ ንዕዘቦ ዘለና። ኣብዚ ሕጂ እውን ንፀጋም ምዕጻፍ ኩልኩል እዩ ዝብል ታቤላ ተተኺሉ ንዕዘቦ ኣለና። መራሕዛ ER1B85663 ዝታርግኣ መኪና ግን ኣንጻር ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ኣብዚ ከምዚ እንዕዘቦ ዘለና ንፀጋም ምዕጻፍ ኩልኩል ክብልን ከለና ብክልቲኡ ኣንፈት ንዝመፅ ተሽከርከርቲ ብሓደ ቀጢልያ ዝህብ መስመር እዩ። ኣብዚ ድማ ከምዚ ንዕዘቦ ዘለና ክልቲአን ቀጢልያ ተዋሂቦን ኣብዝሓልፋሉ ዘለዋ እዚ መራሕዛ ተሽከርካሪት ዕግታ ብምፍጣር ብኣዝዩ ኣሰካፊ መንገዲ እዩ በዚ ክሓልፍ ንዕዘቦ ዘለና። እዚ ንዕዘቦ ዘለና እውን ኣብ እዋን ለይቲ ዝተፈፀመ ጥሕሰት እዩ። ኣብዚ እውን ንፀጋም ምዕፃፍ ኩልኩል እዩ ዝብል ታቤላ ተተኺሉ ንዕዘቦ ኣለና። መራሒት እዛ እንዕዘባ ዘለና ER1B6624 ዝታርግኣ መኪና ግን ሕጊ ጥሒሱ ንፀጋም ብምዕፃፍ ጥሕሰት ክፍፅም ንዕዘቦ ኣለና። ኣብዚ እውን ከምዚ ንዕዘቦ ዘለና እዚ ቦታ እዚ ንፀጋም ምዕፃፍ ኩልኩል እዩ። ብኣንጻሩ ግን መራሒ እዛ ER1A8375 ዝታርግኣ መኪና ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ኣብዚ እውን ብተመሳሳሊ ኣብዚ ቦታ እዚ ንፀጋም ምዕፃፍ ክልኩል እዩ ዝብል ታቤላ ተተኺሉ እናሃለወ መራሕዛ ER1B5992 ዝተረግአ መራሒት ተሽከርካሪት ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ምናልባት ኣብዚ ብዙሕ ተሽከርከርቲ ስለዝ የለ ዳኣ እምበር ብዙሕ ተሽከርከርቲ ነይሩ እንተዝኸውን ነይሩ ክሳዕ ክንደይ ዕግታን ሓደጋን ክፈጥር ከም ዝኽእል ምግንዛብዎ ኣገዳሲ እዩ። ሕጂ እውን ኣብ ከባቢ ፑሽኪን ኣብ ዝርከብ ቦታ እውን ER1C76-4 ዝተረግኣ መኪና ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ኣብዚ ቦታ እዚ እውን መራሕዛ ER1C4221 ዝተረግኣ መኪና ንፀጋም ምዕፃፍ ኩልኩል እዩ ዝብል ታቤላ ተተኺሉ እንዳርኣየ ንከሎ እዩ ኣንጻር እዚ ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ዘለና። ኣብዚ እውን ብተመሳሳሊ ንፀጋም ምዕፃፍ ኩልኩል ኣብ ዝኾነ ቦታ መራሕዛ ER1B14-26 ዝታርግኣ መኪና ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። እዚ ቦታ እዚ እውን ኣብ ከባቢ ካቴድራል ዝርከብ ሴማፎር እዩ። መራሕዛ ER1C6-8 ዝታርግኣ ተሽከርካሪት ከምዚ እንዕዘቦ ዘለና ብጫ ወሊዓትሉን ከለዉ ኣብ ክንዲ ጠጠው ክብል ዝፍትን ግን ከምዘይተሕልፎ እንዳፈለጠን ከሎ ክሰግር ኣብ ዝፈተነሉ እዋን ድማ ቅሩብ ሜትሮታት ምስ ተጓዕዘ እታ ሴማፎሮ ናብ ቀይሕ ተቐይራ ቀይሕ ጥሒሱ ድማ ክሰግር ይፍትን ኣሎ። ኣብዚ እውን ከምዚ እንዕዘቦ ዘለና መራሒ እዛ ER1B772 ዝታርግኣ መኪና ኣብ እዋን ምሸት በዚ ቦታ ኣብ ዝሓልፈሉ ዝነበረ እዋን ቀይሕ ተወሊዑ እንዳሃለወ ንከሎ ነዚ ቀይሕ ሸለል ብምባል እዩ ንፀጋም ክዕፀፍ ንዕዘቦ ዘለና። ኣብዚ ቦታ እዚ እውን ከምዚ እንዕዘቦ ዘለና እዛ ER1A6636 ዝታርግኣ መኪና ቀይሕ ተወሊዑ እናሃለወ ንከሎ ጠጠው ኢሉ ክፅበአ ኣብ ክንዲ ዝግብኦ ጥሒስዎ ንቀይሕ ክሓልፍ ንዕዘቦ ኣለና። ኣብዚ እውን ብተመሳሳሊ መራሕዛ ER1B7-8 ዝታርግኣ መኪና ቀይሕ ተወሊዑ እናሃለዎ ከሎ እዩ ነዚ ሴማፎሮ ጥሒስዎ ክኸይድ ንዕዘብ ዘለና። ምናልባት ኣብዚ ነዚ መራሒ ተሽከርካሪ ጥራይ ዘይኮና እውን ነዞም ብማእኸል ክሰጉሩ ዝፍትኑ ዘለዎ ኣጋር እውን ኣቓልቦ ኾንቦም ኣገዳሲ እዩ። ምክንያቱ መስገሪ ኣጋር ዜብራ እንዳሃለወ ንከሎ እዞም ንዕዝቦም ዘለና ኣጋርን መራሒ በሽክለታን ግን ብኣንጻሩ በቲ ማእኸል ፅርግያ ክሓልፍ እዮም ዝፍትኑ ዘለዉ። ስለዚ እዚ ድማ ብመሰረቱ ጌጋ እዩ በቲ ንኣጋር ተባሂሉ ዝተፈቕደልና ቦታ ጥራይና ክንሰግርን ክንሓልፍን ዝግባአና። ከምዚ ንዕዘቦ ዘለና ድማ እቶም ቀጢላ ተዋሂብዎም ዝሰግሩ ዝነበሩ ኣካላት እውን ንዕኦም ከሸግሮም ወይ ድማ ኣብቲ ምንቅስቃሳቶም ገለ ፀገማት ክፈጥር እውን ንዕዘብ ኣለና። እሶም ኣብ ግቡእ ቦትኦም እዮም ዝርከቡ ዘለዉ። ቀጢላ ተዋሂብዎም ብግቡእ መስመሮም ይሰግር ኣለዉ። መራሕዛ ተሽከርካሪት እዚኣ ግን ብኣንጻሩ ቀይሕ ብምጥሓስ ኣብኦም ዕንቅፋት ክፈጥር ንዕዘቦ ኣለና።
ኣብዚ እውን ከምዚ ንዕዘቦ ዘለና መርሓዛ ኢኣርዋን ኤ 26 38 ዝተረግአ መኪና ቀይሕ እንዳቆፀረን ከሎ

ሎ ኣክን ጠጠው ኢሉ ክፅበ ዝግብኦ ጥሒስዎ ክሰግር ንዕዘቡ ኣለና። እዛ ብድሕሪኡ ትስዕብ ዘላ ተሽከርካሪት እውን ብተመሳሳሊ ክልቲኦም ነቲ ቀይሕ ጥሒሶም ክሰግሩ ንዕዘቦም ኣለና። ኣብዚ እውን ብተመሳሳሊ መራሕዛ ኢኣር 8A2268 ዝታርግአ መኪና ቀይሕ ሃልዩ እንዳቆፀረትን ከላ ብኣንጻሩ ተን ብካልእ ኣንፈት ዝርከባ ድማ ቀጢላ ተዋሂቦን ብዝሒ ዘለዎን ተሽከርከርቲ እንዳሰገራን ከለዋ እዩ ነቲ ቀይሕ ጥሒሱ ናብቲ ማእከል ክኣቱ ንዕዘቦ ዘለና ዕግታ ክፈጥር እውን ንዕዘቦ ኣለና። ኣብዚ እውን መራሒዛ ኢኣር1A5544 ዝታርግኣ መራሒ ተሽከርካሪት ቀይሕ እናቆፀረን ከሎ እዩ ጥሒሱ ብማእከል ክሓልፍ ንዕዘቦ ዘለና። ምናልባት ኣብዚ በቲ ቀጢላ ተዋሂቦዎ ዘሎ ቦታ ዝመፃ ተሽከርከርቲ ስለ ዘየለዋ ድኣ እምበር ክሳብ ክንደይ ሓደጋ ከጋጥም ይኽእል ነይሩ ምግንዛብ እውን ኣገዳሲ እዩ። ኣብዚ እውን መራሕዛ ኢኣር1C9202 ዝታርግኣ መራሒ ተሽከርካሪት ብዘለዎ ፍጥነት ገና ቀይሕ እንዳቆፀረን ከሎ እዩ ሸለል ብምባል ጥሒስዎ ክሓልፍ ንዕዘቦ ዘለና። በዚ ዝነበሮ ፍጥነት እንትርኣ ተዓዚብናዮ እውን ነተን በቲ ካልእ ኣንፈት ዝመፃ ዘለዋ ቀጢልያ ተዋሂቦዎን ዘለዋ ተሽከርከርቲ ስለዘይነበራ እምበር እሰን ተዋሂቦዎን ሓልፋ እንተዝነብራ ግን ብዚ ዝነበሮ ፍጥነት ከቢድ ሓደጋ ከጋጥም መኽኣለ ነይሩ። መራሕዛ ኢኣር1C6663 ዝታርግኣ መኪና ከምዚ ንዕዘቦ ዘለና ብዘለዎ ፍጥነት ቀይሕ እናቆፀረን ከሎ ክሓልፍ ወይ ድማ ክሰግር ሴማፎሮ ከምዚ የፍቅደሉ እናሓበሮ ጠጠው ክብል ዝግብኦን ከሎ ብዘለዎ ፍጥነት ክሰግር ኢና ንዕዘቦ ዘለና። ነታ ቀጥላ ተዋሂብዋ ክትሓልፍ ዝግብኣ ዝነበረት ተሽከርካሪት እውን ዕግታ ክፈጥረላ ንዕዘቦ ኣለና። እቲ ቀጥላ ተዋሂብዎ ዘሎ መስመሮ ሓልዩ ኩነታት ናይ ፅርግያ ተኸታትሉ ይሰግር ስለ ዝነበረ እምበር እሱ ቀጥላ ተዋሂብኒ ኢሉ ትኺሉ ይሰግር ተዝነብር እውን ሓደጋ ከጋጥም እውን ይኽእል ነይሩ እዩ ከምዚ ንዕዘቦ ዘለና ማለት እዩ። ኣብዚ እውን ከምዚ ንዕዘቦ ዘለና መራሕዛ ኢኣር1A1246 ዝታረግኣ መኪና ቀይሕ ተዋሂብዎ ጠጠው ኢሉ ፀኒሑ ኣብ መንጎ ገና ምቁፃር ከየቋረፀትን ከላ ቀይሕ ኮላ ይ ክሰግር ንዕዘቦ ዘለና። ስለዚ እዚ እውን ብመሰረቱ ጥሕሰትን ጌጋን ምዃኑ ምግንዛቡ ኣገዳሲ እዩ። ስለዚ ዝኸበርኩም ተኸታተልትና ከምዚ ክንዕዘቦ ዝፀናሕና ኣብ ሴማፎሮ ኣብ እናኣትወሉ እዋን ኩሉ ግዜ ቀይሕን ቀጢላን ሓሊና ክንሰግር በዝጋጣሚ መልእኽተይ ከመሓላልፍ ይደሊ። ንቕሓትና ክብምባል ሓደጋታትን ሳዕቤናቶምን ንከላኸል። ሰላም።

0: ሰላም ከመይ ቀኒኹም ክቡራትን ክቡራንን ተኸታተልቲ መደብና መደብ መልሲ ኣብ መስመር ንጅምር ኣለና። ከምቲ ልሙድ ብቁፅርታት ቴሌፎን 12244 ከምኡውን 12247 ብምድዋል ኣብዚ ንሎሚ ተዳልዩ ዘሎ ሕቶታት ክትሳተፉ ትኽእሉ ኢኹም። ናይ ቴሌፎን ፀውዒት ኣለና። ሃሎ መርሓባ፣ መደብ መልሲ ኣብ መስመር መን ክብል? ሃሎ ሰላም ሰላም
1: ኣነ
0: ዓንደ ውዒልኪ መን ክብል?
1: ኤልናታ።
0: ኤልናታ ካበይ?
1: ካብ እምኒ ሓይሊ።
0: እምኒ ሓይሊ ሓራይ። ኣብ ቀዳማይ ደረጃ ቀዳመይቲ ተዋሊት ኸ ቁፅሮ እንዲ ክትመርፂ?
1: ቁፅሪ ሓሙሽተ።
0: እቶ ቁፅሪ ሓሙሽተ ሓራይ። ምስላ እንድያ ትምልያኸ ማለት እዩ። ኣለዉ ድዮም ትሓግዙ ከምሳ ገዛ ኣለዉ። ፅቡቅ ንኸይድ በል ናፍታሕቶ ምስላ ወይ ብሂል መልእ እንድያ ናፍታሕቶ ንኣቱ ኣለና። ኣረይ ንኸይድ ናፍታሕቶ ገመል እንታይ ኮንኪ ዓዕ ትብሊ ኣመል እንታይ ኮንኪ እንታይ ከ ተፃዒንኪ መል እያ። ደግመልክ ዶ? ገመል እንታይ ኮንኪ ዓዕ ትብሊ ኣመል እንታይ ከ ተፃዒንኪ
1: ሓንቲ ድያ?
0: ሓንቲ እያ። ሓራይ ተሓቶ ኣብ ስክሪን ክትርኢ እያ። ሓራይ ገብሩልከዮም ኣብ ስክሪን ስቱድዮ ኣብ ስክሪን ገብሩለይ ትብላ ኣልና ኤልናታ። ሓራይ መፅያ ትክል ኣብ ስክሪን ምስላ ወይ ብሂል መልእ እንድያ ገመል እንታይ ኮንኪ ዓዕ ትብሊ ኣመል እንታይ ከተፃዒንኪ እንታይ ልከ
1: ሽመል
0: ኩመል ቁኑዕ መልሲ እንታይ ከተፃዒንኪ ኩመል መሊስኪ ኣለኺ። ስድራ ሓጊዞም ከ ሓቀ ሓራይ 110 ኣለኪ ኣክለኒ ተልክ ታ 110 ክነሰጋግረልኪ ኢና ቀፅል እየ ተልክ ድማ ናትክ ውሳነ ክኸውን ማለት እዩ ናብ ካልኣይ ደረጃ ተቐፅል እትኾንኪ

ሓደ ካብዞም ዝስዕቡ ቃላት ኣብ ሂወት ሰራዊት እንጥቀመሉ ቃል ኣይኮነን። ሓደ ካብዞም ዝስዕቡ ቃላት ኣብ ሂወት ሰራዊት እንጥቀመሉ ቃል ኣይኮነን። ሀ ተሽኪል፣ ለ ተኽሊጥ፣ ሐ ድፋዕ፣ መ ጦፍ፣ ሰ ኣለዳ።

0: ሰናሓናሓት ኣለና
1: እዋ ሃራይ ኣጋጣሚ ዝሓለፈ እዋን ብብዙሕ ይጥቀስ ነይሩ እዚ ኣብ መደባትና እቲ ናይ 50 ዓመት ሞንታይ ግዜ ዶክበኪ እንታይ ልኪ
0: ፈልከት ዓራግ ኣሕ
1: ትከድገምለይ ሓደ ብሓደ ቀሰ ኢልኪ ፋሕ ኢልኪ ፈልከት
0: ዓራግ
1: ኣይ ረኸብ ኬን ንሓንቲ ጥራይ ኣብ መንጎ ረኺብ ክለኸ
0: ብእውነት
1: ክሕግዙ ክይከኣሉ ንስድራ ስኹን ኣይትፈልጥ እያ ንፀኒሕ ክድሓን ግዜ ክበክሞ ወይ መልሲ ክነግረኪ ግዜ ብዙሕ ውሲት ክለይ ስለ ዘለኹ

0: ተፀበይናታ
1: ንረ ክንደይ ክፅበየኩም ግዜ ኮ እዩ ብዙሕ ድዋል ከዓ መስመር ስለ ዘሎ ካብትሎ ሰብ ኣብ ሓደ ሰብ ብዙሕ ንወስድ ከለና ቀፃሊ እቲ ድሕሪ ፅበይታ ግዜ ትደፍኣና እያ
0: ሕጂታ ዓራቅ
1: እዋ ዓራቅ ጥራይ ንሳ ፅቡቅ ረኪብክ ኣለኻ ላኪን እቲ ካልእ ጠቂስክዮ ዘለኺ በዓል ፈልከት በዓል ፋሕ ገለኢልክን ዘለኺ ኣብቲ መልሲ የለን
0: የለና
1: ዘና ሓንቲ ጥራይ እንዲኹም መረኺብክ ዘለኺ ኣርባዕተ ጥቐስ እኮ የለክ ዘለኹ ስለዚ ኣብ ሰለስተስ ሓንቲ ተምፅኸ ካብ ኣርባዕተ ሓንቲ በቃ ድሓን መምሃሪ ትኾነ ካልእ ግዜ ትፈልጥ እያ ግዜ 20 ካሊት ክበክ ኣብዚ ኣ ግዜ ሂበክ ቅሬታ የለና
0: ደቂ ሳ እያ ቴሌፎን ቤት ብል ዘሎ ኮይና
1: 20 ካሊት ድሓን ግዜ ወሲድ ክለ ኣለ ትጅምር ኣላታ ግዜ ካብ ሕጂ 20 ካሊት ንምላስ ከኣብዮም ኩምቶም ትድውልሎም ዘለኹም ኣከይዶ
0: እንታይ
1: ምምላስ ኣብዮም ቶም ትድውልሎም ዘለኹ መስለኒ ጭር ሰምዑ ኣለኹ ቴሌፎን ግን ኣኺላ ሰዓት ግዜ ኣኺላታ 20 ካሊት ኤለናታ ካብ እምኒ ሓይሊ ድሓን 110 ክንሰደልኪና ተንቲ መልሲ ሳትረብ ቀብሪ ወቐት ኣራግ ግልዕ ሓወልዕ ዓየት ግህተብ ጭልሕንተ ማለት ጀልሃንቲ እዩ ነይሩ 110 ተዓዊት ከለኸ ዋላትን መልሲ ክሳዕ ዝነገረከቦ ናይ ትፀበኽንን ኤለናታ ዝኾነ ነመስግነክ የቐኒየልና ናብ ካልእ ደዋሊ ወይ ደዋሊት ክንሰገር ኢና ሎ መርሓባ
2: ሎ
1: ሰላም
2: መርሓባ ከመይ
1: መርሓባ መን ክብል
2: ኣነ ፍረወይኒ ብርሃን
1: ኣራይ ካበይ ከፍረወይኒ
2: ካብ ሃዘጋ
1: ኣራይ እሞ ንጅምር ኣለና ኣብ ቀዳማይ ደረጃ ሕቶ ቅፅሮ እንደ ክትመርፂ
2: ድሽተ
1: ሎሚ ከሎ ኣብ ሓሙሽተን ታሕቲ እያ ዘላ ማለት እዩ ቴሌቭዥን ከፊት ከለካ ዲኺ እታ ቴሌቭዥን ኣትሕት ኣብል ያ ፅቡቅ ጌርና መታን ክንሰማማዕ ሓረ ሕቶ ቅፅሪ 6ዱሽተ ክንከይድና ናብቲ ሕቶ
2: ኣረ
1: ኩሎም ተፈጥሮውያን ማለት ናቹራል ዝብል ፅሑፍ ዝተጠቅዓሎም መመላኽዒታት ኣብ ኣካላትና ክንጥቀመሎም ውሕሳት ኣይኮኑን ስለምንታይ
2: ምርጫ ኣለዎ ድዩ
1: እዚኣ ክትገልፂ እያ ምርጫ የብላ ተረዲኣ ትክለያዳ ተሕቶ ተረዲኣ ትክዶ ፍረወይኒ ተሕቶ ተረዲኣ ትክልና ምሽ
3: እዎ እቶም ብዝብል ፅሑፍ ኣሎም መመላክዕታት ኣብ ኣካላትና ውሕሳት ኣይኮኑ ምንታይ ዝኾኑ እቲ ናቹራል ዝብል ዘለዎ ኩሉ ነገር ከምዚ ኬሚካላት ተሓወሰ ዩ በር ኩሉ ናቹራል ዝብል ኣይኮነን ኣብ ቆርበትና ከዓ ጉድኣት ስለዘምፃና ገለ ስለዝኾነ ኩሉ እቲ ናቹራል ተጠቂዐሉ ዘሎ ብናቹራል ክሰራሕ ይክእል ብናቹራል ዝበሃል ልክ ኣታካታ ቆፅሊ ስራ ክትቀመላ ንከለኸል ድሕራት ፋብሪካታት ዳእቲ ግን እንታይ ይኸውን ኣሎ ነቲ ናቹራል ዘባላሸ በ ናቹራል ዝብል ኩሉ ኣብ ፍላይ ፋብሪካታት ወፃ ሃገራት ስራሕ ዝሕጂ እዋን ንሪኦ ዘለና መመላኽዒታት ከም በዓል እዚ ንፈው ለውፅ ኣለ ዘሎ መፅን ደቂ ኣንስትዮ መመላኽዒታት ተባሂሉ ገለ ናቹራል ዝበሃል ነገር ሲ ኩሉ እቲ ኬሚካላት ስለ ዝዕወሶ ገዳ እዩ ስለዝኸውን እዩ መልሲ ኣረኹም
1: ፍረዊንዳ ትምልስ ዘለና ንስኻ ወይስ ፍረዊንዳትካ ኦፐሬተር እያ ሓሊፍካ እያ ታውድድር ስኻት ኢካ ኣለኻ መን ክብል
3: ኣነ ከዓ ሰናይ
1: ኣራይ ሕጂ ፍረዊንን ሰናይ ኢና ንብሎ ወይ ብሰናይ ክንቅፅላ ታውድድር
3: ድሓን ብሰናይ ዋላ
1: ቅፅል ኣራይ ብሰናይ ክንቅፅላ ኢና ታሽመታን ክቕይሯ ምክንያቱ ዝዕዘብ ዘሎ ፍረወይኒ እንዳሰምዐስ ድምፂ ከዓ ናይ ፍረወይኒ ይኮነን ዘሎ ሞ ፀገም የለ ድሓን ታመልሲ ክንሪአ ኢና ወላ እኳ ተፈጥሮውያን ምዃኖም ዝሕብር ፅሑፍ ይጠቅዓሎም

0: ተፈጥራውያን ዘይኮኑ ክኾኑ ይኽእሉ እዮም ወላ እኳ ተፈጥራውያን ይኹኑ ጥዑም ሽታ ንምሃብ ንኸይበላሸው ዝዕቅብ ከምኡ ውን ሕብሪ ንምትሓዝ ዝውሰኹ ቀመማት ስለ ዘለዉ ሳዕብን ክህልዎም ይኽእል እዩ እያ ኣብ ሓደ መረዳእታ ኢና ዘለና ማለት እዩ ፅቡቅ መሊስካ ኣለካ ሰናይ ትቐፅል ዲኻ 110 እናለካ ቁፅሪ ክንደይ መፍሮይ እዶ ትምረፀልካ ቁፅሮ ኣላ ባዕልካ ትምርፃ ንተ መቂልኩማ እኒኦም ሕጂ መራፂት ቁፅሪ ንዓ ግበራም ኦፐሬተር ናትካ ሓራይ ቁፅሪ ክንደይ ሽዱሽተ ሕጂ እውን ሓራይ ንኺድ ዓራግ ዝብል ስም ካበይ ናይ ቋንቋ ሃገርና ዝተራዕመ እዩ ትርጉሙ ኸ ምርጫ ኣለካ ሀ ብቋንቋ ሰሃዊ ኮይኑ ጎላጉል ማለት እዩ ለ ብቋንቋ ብሊን ኮይኑ ኳዕናን ደርማስ ማለት እዩ ሐ ብቋንቋ ዓፋር ኮይኑ ቤት ኣናብስ ማለት እዩ መ ብቋንቋ ትግረ ኮይኑ ሰናን ማለት እዩ ዓራይ ዕድል ክበኩም ትድውሉ ኣለኹም ከዓ ምስለ ቴሌፎን ገና ተሓቶ ከይተወደአት ናብ ቴሌፎን ኣትዮም ተዘይተጋጊ ሓራይ እንጂ ሓትት ኣሎ ማለትኒ
1: ሓትት ኣለና
0: ንክሳብ ሰብ መልሲ ዝነግሮ ሃዘጋን ኩነታትን ከመይ ኣሎ
1: ቅድሓን እዩ
0: ፅቡቅ ድሓን ድዩ ሎም ዓመት ዘራእቲ ድሑድ ብሎ ኣራይ እንታይ መፃንዒ ጌርናካ ኮይና ክሳብ ቴሌፎን ትዘራርብ
2: ብቋንቋ ትግረ ኮይኑ ሰና ማለት እዩ
0: ብቋንቋ ትግረ ኮይኑ ሰናን ወይ ከዓ ፈያር ማለት እዩ ነቶም ጠልጠል ዝብሉ ማሕጋፃት ኣፃድፍን ጎቦታት ሳሕል ዝውክል ድማ እዩ ቅኑዕ መልሲ ከመይ ኢኹም ፍረወይንን ሰናይን ተቐፅሉ
2: ወላክንገፀሊናራይ
0: ግድም ኦፐሬተር ሒዝካ ኣለ በዚ ስኻ ቴሌፎን እናደወልካ በዚ ንሳ ምሳና እንዳፀንሐት ሓራይ እሞ ተስፋ ገብር ከዓ ክትዕወቱ ናብ ሳልሳይ ደረጃ ትሓልፍ ኣለኹም ቁፅሪ ክንደይ ኣብ ሳልሳይ ደረጃ ክንቅፅል ኢና ስለ ዝበልኩም
2: ቁፅሪ ሽዱሽተ እንደገና
0: ቁፅሪ ሽዱሽተ ሓራይ ምርጫ እያ ተዓድል ሓንቲ እያ ክትከውን ክንከይድና ናብታሕቶ ተቁፅሪ ሽዱሽተ ተጋድሎ ሓርነት ኤርትራ ንፈለማ እዋን መደብ ትምህርቲ ዝሓንፀፀላ ቦታን ዓመትን ሀ 1965 ፎርቶ ለ 1970 ዓሌት ሐ 1971 ኣር ሕጂ እውን ክድውል ኢኹም ማለት እዩ እታ ቴሌፎን ዓፂኹማ ዲኹም ወይስ ከም ብሓድሽ እዮም ኣይተኸኣልኩምን ሰብ ሃዘጋ ሃዘጋ ኣይተኸኣልኩምን ሕጂ እቲ ትድውልሉ ዘለኹም ሰብ ደዊልኩም ዲኹም ኣፅኒሕኩሞ ዘለኹም ኣብ መስመር ወይስ ትድውሉ ኣለኹም ግዜ ከዓ ኣብ ግምት ኣራይ እንታይ መሊሱ ፎርቶ 1970 ዓሌት 1971 ኣር ኣራይ ግዜ ክበኩም በሎ ሕጂ 10
1: ካሊእ
0: 10 ካሊእ ክበኪ ታ ግዜ ዝጠቐሙላ
2: እሞ ትሕግዘና ዶ ካብ

0: ጠራጢራትኩም እተዋ ሓደ እያ እንታይ ደኣ እሞ
1: ወሳተይ ደረጃ እንዳሕጆ ሓንቲ ሓገዘ ሓትትና እንዲና ሕዚ ሓግዘና እዚኣ
0: እንታይ ሓግዘካ ሞ
1: ሓንቲ ምሪጥም ዘኒ
0: ወመተና ጠራጢራ ንካ ዘለዋ ክልቲኤ እንተኮይነና ግድላ ነት ሓንቲ ኣብተና ጠራጢራ ንካ ዘለዋ እቶ
1: ሕጂ ናትካ ሓገዝ ምስይ ሳሳይ ደረጃ ሰብ ሓንቲ ሓገዘ ሓትትና
0: ሕጂ ናት ሓገዝካ ሓንቲ ሓግዘና እወ ሞ ሓገዝኮ ሂበካ ኣለኹ እስኻ ዘጠራጥራካ ዘለዋ ለንሐን እየን ትብለን ኣለካ ለንሐም ተጠራጠራ ካለየን ኮይነን ሀእለያ በንእቶ ብለካ ኣለኹ ሃድያ ጠራጢራትካ ወይስ ለ ወይስ
1: ሓራ ሰብዓን ሓደን ሕጂ ወይ ሰብዓን ሓደን ኣብ ክልተ ነውሪኦኖ
0: ታ 65 ኣውፂኹም ኣለኹም
1: 65 ወፅያ
0: ሓራይ ኣበን ወስን ሓገዝ ይበካ ቴሌቭዥን ከፊትካ ኣለካ ዲኻ ወይስ ብቴሌፎን ኢካ ትከታተለና ዘለካ
1: ከፊት ኣለኹ ቴሌቭዥን ኣብ ከለኹ
0: ዕድልካ ትርኢ ራእያታ መልሲ ተዳ ቅንዕቲ ኮይና መፅያትካ ዶ ነተን 8 ጠቂስካ እየ ንመሪ ቅድሚት ኣምዕዋትካ 8 የስ ኢልካ እንኳዓጎሰካ ንፍዕቲ ኦፕሬተርካ ኣላትካ ፍሮይድ እንታይ እያ ሓፍትኻ በዓልቲ ገዛኻ በዓልቲ ቤትካ መርዓትካ ኣዲኻ እያ ጥቦት ተሓጋጊዙ ዝሕግዝ ዝነበረ ከመን እያ ኣኩኻ
1: ሕግዘኒ
0: ኣበይ ቦታ ኣሎ ማለት እዩ ኣበይ ቦታ ከም ካብ ድለሉ ፀኒሕ ካበይ ኣለሱ
1: እቲ ሓደ ጋዲማግን እዮ ኣተፎ ሽሙ ኣኮይ ኣሎ ሓደ ካ ባጣ ኣሎ ክሕግዝ ፀኒያ
0: ምስድራ ቤታ ኣትኹማ
1: ስድራ ቤታ
0: ኣትኒ ኣ ፅቡቅ 8 እንኳ ሓገሰካ ሰናይ ምስ ፍሮይዲ ካብ ኣዘጋ ይቀኒየልና ናብ ካልእ ደዋሊ ወይ ደዋሊት ክንሰግር ኢና ሎ መርሓባ መደበ መልሲ ኣበ መስመር
2: ሎ
0: ሰላም ድሓን ድሓን መን ክብል
2: ተክለ
0: ካበይ ኢኻ ተክለ ኣፍዓበት ፅቡቅ ኣፍዓበት ከመይ ኣለ እዚ ናይ ባሕሪ ክራማት ፀለወኩም ዲ ሕጂ እንታይ ኢልካ ፅቡቅ እታ ቴሌፎን ሞ ፅቡቅ ጌርካ ሓዛ ክንሰምዓካ መታን ተክለ ፅቡቅ ማይ ሃር እዩ ቀኒዩ ድዩ ወይስ
2: እንዳቀኒዩ
0: ፅቡቅ ሕራይ እሞ ክንከይድ ኢና ተክለ ካብ ኣፍ ዓበት ሕቶ ቅፅሪ ክንደይ ኢኻ ትመርፅ ተክለ ኣለካ ደምሳይ ሕቶ ቅፅሪ 9 ሕራይ ንኸይድ ኣለና ናፍታ ሕቶ ምፅጋብን ሽሻይን ወቅቲ ብምትእሳር ካብ ከበሳታት ኤርትራ ኣብ ወርሓት መስከረም እትቕልቀል ዑፍ መን ትበሃል ሀ ሃርሃረት ለ ቅርቅረ ሐ ብርኒሂጎ መ ኩምብራዛ ሰ ኩሎም መልሲ እዮም መ ኩሎም መልሲ እዮም ኣላትካ ተንካልኦትካ ምርጫ ኣለዋ ብርኒሂጎ ኩምብራዛ ምስ ፅጋብን ሽሻይን ወቅቲ ብምትእሳር ኣብ ከበሳታት ኤርትራ ኣብ ወርሓት መስከረም እትቕልቀል ዑፍ እያ ኣበና ከባቢ ዲኻ ዓብኻ
2: ጋሽ ባርካ
0: ጋሽ ባርካ እዚ ኣብ ከበሳታት ስለ ትራይ ስ ይደናጊርካ ማለት ድዩ

0: ሕጂ ካብቶም ስርሒታት ኢኻ ኮ ትጠቕሰለይ ፍሉጥ ኢኻ ስርሒት ግን ንደርግ ኣብ ክሳዱ መሸንቆቓ ዘእተወትሉ እያ እታ ስርሒት ዝሓነቐቶ ማለት እዩ ትንፋስ ዝኸልኣቶ ዶ ትኸውን ወይስ እያ ፈንቅል ከምኡ በል ቁኑዕ መልሲ ስራሒት ፈንቅል ኣለ ስራሒት ናደው ኣለ ስራሒት ከም ናልካ በብሽሙ ኣለ እዚኣ ስራሒት ፈንቅል ግን ናይ መወዳእታ ንስርዓት ደርግ መሸንቆቃ ዘእተወትሉ ክሳዱ እያ ነራ 110 ኣስመሮም ከመይ ኢኻ ትቕፅል ወይስ ዳኣኽለካ እዛ 110 ትቅፅል ኢኻ ክንደይ ሰብ ኣለዎም ሰኻ ክንደይኹም ዘለኹም ሰለስተ ሓራይት ኣ ቴሌፎን ኣቅርባ ብላ ሃብ ኣፍካ ቅሩብ ትርሓቅ ኣለና ቁፅሪ ክንደይ ኣብ ካልኣይ ደረጃ
1: ቁፅሪ ኣርባዕተ
0: ኣብ ካልኣይ ደረጃ ሕቶ ቁፅሪ ኣርባዕተ ሓራይ ኣጋጣሚ ዝመፅእካ ዘለ ከዓ ምርጫ ኣይኮነ እቲ ምርጫ ትዕድልካ እዩ ሓራይ ንኸይድ ናብቲ ሕቶ ተኽሊ ዝበሃል ሓደ ካብ መናሃሪ ቃልሲ ህዝባዊ ሓይልታት ሓርነት ኤርትራ ዝነበረ ታሪካዊ ቦታ ኣበየናይ ዞባ ናይ ኤርትራ እዩ ዝርከብ ኣለካ ፈትን ድሓን ግዜ ክንበካ ኢና ሓደ ክልተ ዕድል ክንበካ ሓተ ዲኻ ዘለካ ኣስመሮም ስቕስቕ ኮይነ ርአ እንታይ ደቡባዊ ቀይሕ ባሕሪ ናይ መወዳእታ ካለይቲ ዕድል ክበካ ቁኑዕ መልሲ ፍሉጥ እዩ ምሽ ከምኡ ኢልካ እዚ ዓይልታት ኣብ መንጎ ደቡባዊ ቀይሕ ባሕርን ሰሜናዊ ቀይሕ ባሕርን እዩ ኢልካ ሓሲብካ ኣለካ ማለት እዩ ፅቡቅ ክልተ ዕድል ይብናካ ኣክለካ ዶ 330 ኩለን ብሰንከልከል ኢካ ወፂኻ የን ኣስመሮም ንቐፅል ሓራይ ንቐፅል ሳልሳይ ደረጃ ቁፅሪ ክንደይ ኣብ ሳልሳይ ደረጃ ሕቶ ቁፅሪ ኣርባዕተ ሓራይ ኣላይ ተሓተትን እዚኣ ምርጫ እያ ተዓድል ሓንቲ እያ ንኸይድ ናብቲ ሓቶ ዝነውሐ ኣዋርሒ ዝወሰደ ወራር ስርዓት ደርግ ኣየና እዩ ሀ ሓምሻይ ወራር ለ ሻድሻይ ወራር ሐ ሻውዓይ ወራር ኣይኮነትን ተጋጊኻ ሻውዓይ ወራር እያ ተቐንዕቲ መልሲ ካብ 26 መጋቢት ክሳብ ክፍላ ንሓሰ 1983 እዩ ተኸይዱ ሻውዓይ ወራር እዩ ሻድሻይ ኣይኮነን ሻውዓይ እቲ ዝነውሐ ነይሩ ማለት እዩ ዝነውሐ ኣዋርሒ ዝወሰደ ወራር ስርዓት ደርግ ሻውዓይ እዩ ነይሩ 110 ክንሰደልካ ኢና ኣስመሮም ካብ ቀርፀት ይቐኒየልና ኣራይ ዳርጋ ግዜና እውን ትኣክል ኣላ ናይ መወዳእታ ደዋሊ ክንቅበል ኢና ወይ ደዋሊት መርሓባ መደበ መልሲ ኣብ መስመር ሰላም ኣሎ መርሓባ ብቁፅርታት ቴሌፎን 12247 ምዝኽኻር ማለት እዩ ከምኡውን 12247 ብምድዋል ኣብ መደብ መልሲ ኣብ መስመር ክትሳተፉ ትኽእሉ ኢኹም ቴሌፎን እንተልና ሃሎ መርሓባ ሃሎ ኣያትወን ኣሎ መስመር ቴሌፎን መስለኒ ኣራይ ክሳብ መስመር ዝኣትወና ንምዝኻር መደብ መልሲ ኣብ መስመር ኩሉ ግዜ ቀዳም ድሕሪ ዜና ዓረብ ከምኡ ውን ረቡዕ ድሕሪ ዜና ትግረ ምሸት 9:40 ዝድገም መደብ ኮይኑ ብዘይካ እዚ ብመንገዲ ደንደን ሚድያ ብቀጥታ ዝፍኖ መደብ እዩ ኣብ መደብ ደንደን ሚድያ ትህቡና ርእቶ ሓበሬታውን ንስራሕ ንሓጋዝ ስለ ዝኾነ ንሪኦ ንከታተሎ ኢና ብልብ ነመስግነኩም ስለዚ ቴሌፎን መስመር

የብላን ጊዜ ኣኺላላ ማለት እዩ ስቱድዮ መስመር ካብ ዘይሃቡና ናይ ሎሚ ተሳተፍቲ ኤልናታ ካብ እምኒ ሓይሊ 110 ካርድ ተዓዊታ፣ ፍሮይኒ ከምኡውን ሰናይ ካብ ሃዘጋ 880፣ ተኽለ ካብ ኣፍዓበት ኣይተዓወተን ከምኡውን ኣስምሮም ካብ ቅርፀት 110 እዮም ተዓዊቶም። ስለ ምክትታልኩም ብልቢና ንመስግን። ዝመፅእ ዘሎ ሰሙን ብካልእ ትሕዝቶ ክሳብ ንረኸብ ሰሰናይ ንኩልና እንዳበልና ንሰናበተኩም ኢና ድሓንቀኒ እዩ።

0: ክቡራት ኣያታት ኩላኹም ዓበይቲ ባህሊ ካባኹም ዲና ንወርስ ዘለና ሞ እዚ ባህሊ እዚ ናትኩም እዩ ኣያታትና የቐኒየልና ዘፅዓኹምላ ዝባህል እዚ
1: እዚኣ ውረሳይ ንሂብካ ኣለኹ

0: ቅርጾ ቻይና ጸውያ ቻይናን ሰሜን ኮርያን ዘረኸበን ዘመናዊ ድልድል ከም ዝኸፍታ ብወግዒ ፍሊጣን ዝርዝር ዜና ኤርትራ ኣብ ኬንያ ብዝተቓንዐ ብዛዕባ ዘይምጥቃም ብሰብ ዝተሃንደሰ ምቁፃር ፀሓይ ውፅዓት ኣብ ዘተ ኣኼባ ተሳቲፋ ካብቲ ቦታ ዝበፅሓና ትሕዝቶ ብመልክዕ ፀብጻብ ተዋሂድ ኣሎ ኣርሴማ ኣስመሮም ከተቕርቦ እያ
1: ዲፕሎማስያዊ ጉጅለ ኣፍሪቃ ኣፍሪቃዊ ዓቕሚ ብምሕያል ብሰብ ዝተሃንደሰ ኣገባብ ምቁፃር ፀሓይ ውፅዓት ንዘይምጥቃም ዝዓለመ ዓለምለኻዊ ስምምዕ ንክህሉ ዝዓለመ ኣኼባ ካብ 11 ክሳብ 13 ጥቅምቲ ኣብ ሊሙሩ ኬንያ ወዲቦም ኣብዚ ኣኼባ ወከልቲ ኤርትራ እትርከበን ኣባል ሃገራት ክኢላታት ክሊማን ኣከባብን ከምኡ ውን ወከልቲ ዓለምለኻውን ዞባውን ትካላት ተሳቲፎም ነይሮም እቲ ኣኼባ ብሰብ ዝተሃንደሰ ኣገባብ ምቁፃር ፀሓያዊ ፀዓት ማለት ናብ ምድሪ ዝበፅሕ ፀሓያዊ ጨረርታ ሸፊንካ ዓለማዊ ሙቐት ንምንካይ ዝዓለመ ቴክኖሎጂ ኣብ ክሊማን ተፈጥሮኣዊ ኣከባብን ከስዕቦ ኣብ ዝኽእል ከቢድ ሳዕቤናት ዘትዮም ተጋባእቲ ብወገኖም እቲ ካብ ኣፍሪቃ ዝቐርብ ዘሎ ተቃውሞ ምስ ስነ ፍልጠታዊ ዓቕሚ ዘይተኣሳሰር ምዃኑ ድሕሪ ምግላፅ ነዚ ቴክኖሎጂ ንዘይምጥቃም ዝዓለመ ዓለምለኻዊ ስምምዕ ንክህሉ ብመንግስቲ ዝግበር ምወላ ኣብ ክፉት ኣየርን ኣከባብን ዝካየድ ፈተነታት ነቲ ቴክኖሎጂ ንምቁፃር ዝግበር ሕጋዊ መሰል ውልቀ ዋንነት ከምኡ ውን ኣብ ትሕቲ ዓለምለኻዊ ትካላት ዝግበር ደገፍ ምእጋድ ዘጠቓልሉ መትከላት ከም ዘድልዩ ገሊፆም ኣምባሳደር ኤርትራ ኣብ ኬንያ ኣቶ በየነ ርእሶም ኣብ ዘስምዖ ቃል ንምህንድስና ፀሓያዊ ፀዓት ዝፈስስ ፋይናንሳዊ ወፍሪ ንዘጋጥም ዘሎ ለውጢ ክሊማ ንምምካት ተባሂሉ ንዝተመደበ ሃገራዊ ፀጋታት ዝምንዝዕን ዘዳኸምን ምዃኑ ብምብራህ ኣህጉር ኣፍሪቃ ኣብ ዘይውሕስን ሓደገኛን ቴክኖሎጂታት ኣብ ክንዲ ትምርኮስ ንዘሎ ውሽጣዊ ፋይናንሳዊ ዓቕሚ ባህርያዊ ሓደጋታት ንምክልኻልን ኣቐዲምካ ስጋኣታት ንምፅናዕን ከም ዝውዕል ክትገብር ኣገንዚቦም ኣብ መዛዘምን ናይቲ ዋዕላ ክፍሊ ዓለም ኣፍሪቃ ሰፊሕ ናይ ተሓዳሲ ፀዓት ዓቕሚ ስለ ዘለዋ ኣብ ዘይተረጋገፀን ሳዕብን ዘለዎምን ቴክኖሎጂታት ኣብ ክንዲ ምምርኳስ ኣብ ርትዓዊ ፍትሓት ክሊማ ተሓዳሲ ፀዓት ምሕያል ዓቕምን ምልላል ፅንዓት ማሕበረሰባትን ዘተኮረ ሓባራዊ ቃልሲ ክካየድ ኣብ ምርድዳእ ተበፂሑ
0: ኣብ ዞባ ዕንሰባ ካብ ደረጃ ዞባ ናብ ንኡ ዞባ ካብኡ ድማ ናብ ምምሕዳራት ከባቢ እናወረደ ዝመፀቕነ መንእስያት ኣብ ምልላይን ምዕቃብን ባህሊ ልዑል ኣበርክቶ ይገብር ከም ዘሎ ተገሊጾ ወኪል ኤርና ኣልማዝ ወልደ ገብርኤል ፀብጻብ ኣለዋ ይስዕብ
2: ኣብ ዞባ ዓንሰባ ቅነ መንእስያት ኣብ ምልላይ ምውራስን ምዕቃብን ባህሊ ልዑል ኣበርክቶ ስለ ዘለዎ ብዝለዓለ ክስራሓሉ ምዃኑ ተገሊጹ ኣብ ጨንፈር ሃዋማት ዞባ ዓንሰባ ሓላፊ ውዳቤታት ኣቶ ጣህር ሳልሕ ኣብ ኩለን ምምሕዳራት ከባቢ ንዝካየድ ቅነ መንእስያት ኣመልኪቱ ኣብ ዝሃቦ ሓበሬታ እቲ መደብ ዓቕምታት መንእስያት ኣብ ምፍታሽን ምምዕባልን ፍሉይ ክእለት ዘለዎም ተምሃሮን መንእስያትን ምልላይን ምትብባዕን ከምኡውን መንእስያት ባህሎም ታሪኾም መንነቶም ዝፈልጠሉ ባይታ ምጥጣሕን ዝርከቦ ጉልሕ ረብሓታት ከም ዘለዎ ኣብርሂቡ እቲ ቕነ ብውልቅን ጉጅለን ብርክት ዝበሉ ውድድራት ከም ዝካየደሉ ብምጥቃስ ኣብ ናይ ውልቂ ውድድራት ሓፈሻዊ ፍልጠት ምህዞን ሰንዓን መደረን ትንተናን ኣብ ናይ ጉጅለ ድማ ውድድራት ቀያሕቲ ዕንበባ ባህላውን ያታውን ውድድራት ከምኡ ውን ትልሂትን ካልእን የጠቓለል ንፍሉይነት ናይ ሎም ዓመት ቅነ መንእስያት ብዝምልከት ኣቶ ጣህር መንእስያት ውደበታቶም ብምሕያል ባህሎምን ክብርታቶምን ፈሊጦም ኣብ ምዕቃቡ ኣበርክቶ ንክህልዎም ኣብ ምምሕዳራት ከባቢ ወሪትካ ምስራሕ ኣገዳሲ ስለ ዝነበረ ኣብ ልዕሊ 50 ምምሕዳራት ከባቢ ዕውት ስራሕ ከም እተሰላሰለ ኣረድዩ ኣብ መወዳእታ ኣቶ ጣህር ቅነ መንእስያት ክብርታትን ያታን ኣብ ምስግጋር ዘለዎ እጃም ቀሊል ስለ ዘይኮነ ቀጻልነቱ ክወሓስን ተሳታፍነት መንእስያት ክዓዝዝን ተላብዩ
0: ኤርትራውያን ማሕበረ ኮማት ኣብ ርያድ ስዑድያ ከምኡውን ኣድርውሓ ቀጠር ብ12 ጥቅምቲ በብወገኖም ኣብ መድረኻዊ ተልእኾ ዘተይ ርክባት ኣቃኒዖም ኣብ ከተማ ርያድ ኣብ ዝተቓንዐ ሰሚናር ፍጻሚት ጉዳያት ኤምባሲ ኤርትራ ንግስነት ስዑድ ዓረብ ወይዘሮ ወይኒ ገረዝግሄር ኣብ ህልው ኩነታት ሃገር ብመንፅር ዞባውን ዓለማውን ምዕባለታት ዘተኮረ ሰፊሕ መግለፂ ሂባ ተሳተፍቲ ብወገኖም መብርህ ዝደለዩሉ ሕቶታት ድሕሪ ምቕራብ ንቕሓቶም ብምብራኽን ውዳበታቶም ብምሕያልን ካብኣቶም ዝሕተት ተራን ኣበርክቶን ንምግባር ዘለዎም ቅርብነት ኣረጋጊፆም ኣብ ኣደውሓ ቐጠር ኣብ ዝተኻየደ ተመሳሳሊ ሰሚናር ድማ ኣምባሳደር ዓሊ እብራሂም ንኣካየድትን ወከልትን ሃገራውያን ውዳበታት ማለት ማሕበረኮም ሃማደ ህግደፍን ካልኦትን ኣቲናዮ ዘለና መድረኽን ዘሰኩሙ ሓላፍነትን ኣመልኪቱ እዋናዊ መግለፂ ሂቡ ኣብቲ ሰሚናር ዝተሳተፉ ዜጋታት ብወገኖም

ተመሳሳሊ ርክባት ብስሩዕ ክካየድ ድሕሪ ምልባው በብሞይኦምን ዝምባሊኦምን ከምኦም ብዝወሃብ ናይ ስራሕ መምርሒ ዓቕሞም ዘፍቅጦ ኣበርክቶ ከም ዝገብሩ ኣነፂሮም። ቤት ፅሕፈት ትምህርቲ ንእዞባ ደቂ ኣምሓረ ብምክንያት ምጅማር ዓመተ ትምህርቲ 2026-2027 ብ9 ጥቅምቲ ብዝወደቦ ኣኼባ ንኣብነታውያን መምሃራንን ርእሰ መምሃራንን እናተባቢዑ ኣብቲ ላዕለዎት ሓለፍቲ መንግስቲ ወለድን ተምሃሮን ዝተረኽብሉ ኣኼባ ሓላፊት ናይቲ ቤት ፅሕፈት መምህር ርግበ ክፍለ ኣብ መስርሕ ምምሃርን ምስትምሃርን እቲ ቀላስ ተራ ዘለዎ መምህር ከም ዝኾነ ብምጥቃስ ንኣብነታውያን መምሃራን ምሽላም ኣብቲ መስርሕ ድርኺት ከም ዝፈጥር ኣረዲኣ። ኣብ ማሕዳር ንዞባ ደቂ ኣምሓረ ኣቶ የማነ ኣበራብ ወገኑ እቲ ዝተወስደ ተበግሶ እወታዊ ፅልዋ ከም ዝፈጥር ብምሕባር መምሃራን ኣብነታዊ ኣገልግሎቶም ብዝለዕለ ክቕፅሉ ዘኻኺሩ ኣብቲ ኣጋጣሚ ንኣገዳስነት ሞያ ምምህርና ዘንፀባርቕን ዘመጉስን ባህላውን ስነ ጥበባውን መሰናዶታት ቀሪቦም። ዝስዕብ ዜናታት ሃገራት ወፃኢ ክቡራት ተዓዘብትና ንምክትታልኩም ደጊምና ብክብሪ ንዕዳም። ዜና ወፃኢ፣ ኣሜሪካ ኣብ ቀረባ መጻኢ ኣብ ደሴት ግሪንላንድ ዕደና ባህርያዊ ጋዝ ነዳድን ማዕድናትን ከም ትጅምር ፕረዚደንት ዶናልድ ትራምፕ ሓቢሮም። እቲ መደብ ኣካል ናይቲ ኣሜሪካ ኣብ ፀጥታዊ ጉዳይ እታ ደሴት ኣመልኪታ ምስ መንግስቲ ዴንማርክ ዝኸተመቶ ውዕል ምዃኑ ተገሊጹ። ብመሰረቲ ብዝሓለፈ ወርሒ መስከረም ዝተበፅሐ ውዕል ኣሜሪካ ነታ ደሴት ፀጥታዊ ጥራይ ዘይኮነ ዘላቐ ቁጠባዊ ደገፍ ክትገብረላ እያ። ፕረዚደንት ትራምፕ እዚ ክጅምር ምዃኑ ዝገለፁ ዕደና ፀጋታት ንረብሓ ኣሜሪካን እታ ደሴትን ዓብ ቁጠባዊ ኣገዳስነት ከም ዘለዎ ብምሕባር ሃገሩ ኣብቲ መዳይ ገዚፍ ወፍሪ ክንትገብር ኣረዲኡ። እዚ ከምዚ ኢሉ እንከሎ እቲ ስምምዕ ኣሜሪካ ኣብ ደሴት ግሪንላንድ ክልተ ተወሳኽቲ ማዓስከራት ክድኩንን ስርዓት መከላኸሊ ሚሳይል ከተዋድድን ከም ዘጠቓልል ይግለጽ። እዚ ንላዕላውነትን ግዛእታዊ ሓድነትን ደሴት ግሪንላንድ ባዕሉታ ከምዘይፀሉ ዝተጠቕሰ ውዕል ፀጥታውን ቁጠባውን ረብሓታት ኣሜሪካ ዞባ ኣርክቲክ ዘረጋግፅ ምዃኑ ተንተንቲ ክሕብሩ ፀኒሖም ኣለው። ኣሜሪካ ምስ ደሴት ታይዋን ትገብሮ ዘላ ንግዳውን ወታደራውን ርክባት ከተቋርፆ ህዝባዊት ሪፓብሊክ ቻይና ፀዊዓ። ቻይና ንዝፃውዒ ዘቕረበት ኣሜሪካ እንታ ደሴትን ኣብ ጉዳይ ሰደድ ባህርያዊ ጋዝ ሓድሽ ስምምዕ ከም ተፈራርማ ድሕሪ ምቅልሕ እዩ። እቲ ስምምዕ ደሴት ታይዋን 300ታዊት ካብቲ ብመልክዕ ፈሳሲ ኣብ ኣላስካ ዝዳሎ ባህርያዊ ጋዝ ንምዕዳግ ዝኽእል ምዃኑ ፕረዚደንት ዶናልድ ትራምፕ ሓቢሩ ኣሎ። እዚ ከምዚ ኢሉ እንከሎ እቲ ስምምዕ ንደሴት ታይዋን ብቐጥታ ምስ ዕዳጋታት ኣሜሪካ ዘራኽብ ብምዃኑ ንዝፀንሐ ንግዳዊ ዝምድና ክብ ከም ዘብሎ እዩ ዝሕበር። በዚ ዝተቆጠዐት ቻይና ነታ ደሴት ንምፅምባር ተካይዱ ምንቅስቃሳት ከም ተዛሂዶ ጠንቂቐላ። ቻይና ኣብ ጉዳይ ደሴት ታይዋን ዝግበር ግዳማዊ ምትእታው ዘይስገር ቀይሕ መስመር ምዃን እያ ትሕብር። ህዝባዊት ሪፓብሊክ ቻይናን ሰሜን ኮርያን ከም ኣካልቲ ዝምድና ንምድንፋዕ ዘካይደ ዘሎ ንጥፈታት ካብ ፅባሕ 15 ጥቅምቲ ዘራኽበን ዘመናዊ ድንድል ከም ዝኸፍታ ብወግዒ ፍሊጠን። እዚ ትግባር እዩ ተደናጊ ዝፀንሐ ድንድል ኣብ ርእሲ ተቆጠበ ክልቲአን ሃገራት ንምምዕባል ዝህልዎ ተራ ንርክባት ህዝብታትን ከም ዘስፍሖ ተገሊጹ። ብመሬትን ባሕርን ዝዳወባ ቻይናን ሰሜን ኮርያን ስሩዕ ናይ ኣየርን ባቡርን ምንቅስቃሳት ከም ዘለዎን ዝፍለጥ እዩ። ቁጠባዊ፣ ዲፕሎማስያዊ፣ ወታደራውን ፀጥታውን ዝምድና ቻይናን ሰሜን ኮርያን እናደንፍዐ ይመፅእ ከም ዘለዮም ፀብጻባት ዝጠቕሱ። ህዝባዊት ሪፓብሊክ ቻይናን ቦትስዋናን ንክልተኣዊ ዝምድና እናብ ጠቕላሊ እስትራቴጂካዊ ምሕዝነት ክብ ከም ዘብሎ ሓቢራን። እተን ሃገራት ነዚ ገለፃ ፕረዚደንት ሺጂፒንግን ፕረዚደንት ዱማ ጊድኦንን ትማል 13 ጥቅምቲ ከተማ ቤጂንግ ቻይና ብዘካየድዎ ዝርርብ እዮም። ክልቲኦም መራሕቲ ኣብ ምምዕባል ፅላት ዕደና፣ ንግዲ፣ ወፍሪ፣ ሕርሻ፣ ምስናዕን ቴክኖሎጂን ብሓባር ንምስራሕ ዝኽእል ስምምዕ ከቲሞም። ብዘይካዚ ኣብ ትምህርቲ፣ ጥዕናን ርክባት ህዝቢ ምስ ህዝብን ዘፀንሐ ምትሕባር ንምምዕባል ክስራሕ እውን ተረዳዲኦም። ፕረዚደንት ቦትስዋና ዱማ ጊድኦን ክሳብ 17 ጥቅምቲ ኣብ ቻይና ዕዶት ይፍፅም ከም ዘሎ ማዕከና ዜና ቃሊሐን። ዞምዚ ኢሉ እንከሎ ቻይናን ቶጎን ኩሉ መዳዊ ዝምድነአን ብሓፈሻ ንግዳዊ መዳይ ድማ ብፍላይ ንምምዕባል ክሰርሓ እውን ተረዳዲአን። እቲ ምርዳእ ፕረዚደንት ቻይና ሺጂፒንግን ፕረዚደንት ባይቶ ሚኒስትራት ቶጎ ፋውረ ግናሲንበን ትማል 13 ጥቅምቲ ኣብ ከተማ ቤጂንግ ኣብ ዘካየድዎ ዝርርብ ተበፂሑ። ሸመተ ባህርያዊ ጋዝ ሩስያ ከቋርፅ ምዃኑ ክገልፅ ፀንሐ ኤውሮጳዊ ሕብረት ኣብ ዝሓለፈ 9 ወርሒ ጥራይ ልዕሊ $21 ቢልዮን ዝዋግኡ ጋዝ ሩስያ ከም ዝዓደገ

ገሊፆም። እቲ ሕብረት ካብ 227 ነቲ ካብ ሩስያ ዝገብሮ ዘሎ ሸመተ ጋዝ ደው ከብሎ መዲቡ ዘለወሉ እዋን እዩ ክንዲ ዝዝኣክል መጠን ከም ዝዓደገ ዝቃላሕ ዘሎ። ብመሰረት ፀብጻባት ኤውሮጳዊ ሕብረት ካብ 222 ንድሓር ልዕሊ 320 ቢልዮን ዶላር ዝዋግኡ ባህርያዊ ጋዝ ሩስያ ሸሚቱ ኣሎ። እቲ ኣሃዝ ኤውሮጳዊ ሕብረት ብቐሊሉ ካብ ፅግዕተኛነት ጋዝ ሩስያ ክናገፍ ከም ዘይክእል ዘአንፍት ምዃኑ ክኢላታት ይጠቕሱ። እቲ ሕብረት ሸመተ ጋዝ ነዳድን ሩስያ ድሕሪ ምጉዳሉ ናይ ማይት ቢልዮናት ዶላር ክሳራ ከም ዘጋጠሞ እዩ ዝሕበር። ኣብ ልዕሊ ሩስያ ከፅድቆ ምዃኑ ዝገልፆ ዘሎ ተወሳኺ እገዳ ኣብ መንጎኦም ንዘሎ ዲፕሎማስያውን ቁጠባውን ምትፍናን መሊሱ ክዕርጎ ከም ዝኽእል ይእመት። ፓኪስታን ብውሽጣዊ ዓቕማ ዘማዕበለቶ ፈታሕ 2 ዝተሰሚየ ልዕሊ ፍጥነት ድምፂ ዝውንጨፍ ሚሳይል ከም ዝፈተነት ሓቢራ። እዚ ክሳብ 400 ኪሎ ሜትር ዝውንጨፍ ዘመናዊ ሚሳይል ዕላምኡ ናይ ምውቃዕ ብቕዓቱ ልዑል ኣብ ርእሲ ምዃኑ ብፀረ ሚሳይል ናይ ምኽሻፍ ተኽእልኡ ትሑት ከም ዝኾነ ወታደራውያን ኣዘዝቲ ፓኪስታን ገሊፆም። በዚ ድማ ኣብ ምምዕባል ዓቕሚ ምክልኻል ሃገሮም እወታዊ ተራ ከም ዝህልዎ ኣሚቶም። እዚ ከምዚ ኢሉ እንከሎ ብጉዳይ ዞባ ካሽሚር ምስ ፓኪስታን ዘይተቓረወት ህንዲ ነቲ ፈተነ ብዕቱብ ከም ተከታተሎን ምላሽ ክትህበሉ ከም ትኽእልን ግምታት ኣሎ። ወነንቲ ንክሎሳዊ ፅዋር ዝኾና ጎረባብቲ ሃገራት ፓኪስታንን ህንድን ካብ 1947 ብጉዳይ ካሽሚር ተፈሓፊሐን ከም ዘለዋ ፀብጻባት የረድኡ። ኣብ ባንግላዴሽ ኣብ ዝሓለፈ 9 ወርሒ ብረስኒ ደንግ ማለት ዌልካም 316 ሰባት ከም ዝሞቱ ፀብጻባት ጥዕናት ሃገር ሓቢሮም። በዚ ብጣንጡ ዝመሓላለፍ ሕማም ኣብ ውሽጢ ዝተጠቕሰ ግዜ ጥራይ ልዕሊ 100,000 ሰባት ከም ተለኽፉ እቶም ፀብጻባት ብተወሳኺ ረዲኦም። እቲ ኣሃዝ ኣቐዲሙ ኣብ ተመሳሳሊ እዋን ኣብቲ ሃገር ካብ ተመዝገበ ሞትን መልከፍትን ብረስኒ ደንግ እቲ ዝለዓለ ምዃኑ እዩ ዝጥቀስ። ኣብታ እስያዊት ሃገር ኣብ 225 ኣስታት 400 ሰባት በቲ ሕማም ከም ዝሞቱ ይሕበር። ዜናታት ምዝዛም ኣርእስተ ዜና ክድግመልኩም። ኤርትራ ኣብ ኬንያ ብዝተቐንዐ ብዛዕባ ዘይምጥቃም ብሰብ ዝተሃንደሰ ምቁፅፃር ፀሓይ ውፅዓት ኣብ ዝዘተየ ኣኼባ ተሳቲፋ። ኣብ ዞባ ዓንሰባ ቀነ መንእስያት ኣብ ምልላይን ምዕቃብን ባህሊ ልዑል ኣበርክቶ ይገብር ከም ዘሎ ተገሊጹ። ኣብ ንዞባ ደቀ መሓረ ኣብነታውያን መምህራንን ርእሰ መምህራንን ተሸሊሞም። ኣሜሪካ ኣብ ደሴት ግሪንላንድ ዕደና ፀጋታት ከም ትጅምር ፕረዚደንት ትራምፕ ሓቢሩ። ኣሜሪካ ምስ ደሴት ታይዋን ትገብሮ ዘላ ንግዳውን ወታደራውን ርክባት ከተቋርፆ ቻይና ፀዊዓ። ቻይናን ሰሜን ኮርያን ዘራኽበን ዘመናዊ ድልድል ከም ዝኸፍታ ብወግዒ ፍሊጣን። ንሳዕቲ ዝተዳለዉ ዜናታት ተዛዚ ምሎም ዝተረኽቡ ነገራትና ንሓድገኩም ብወገናይ ሰማይ ምሻ

0: ኢትዮጵያ የጂኦግራፊ
1: ኢትዮጵያ ንዘለዓለምና ጂኦግራፊ ዕፅብቲ ኮይና ክትነብር እያ ኢሉ ዝሓስብ ኢትዮጵያ እውን እንተደኣ ኣሎ ዝሞተ እዩ።
0: እርሱ የሞተ ነው።
2: እንዲህ ዓይነት ኣርሚ ነው ያላት የሚል
1: ኢትዮጵያ ከምዚ ዓይነት ሰራዊት እዩ ዘለዋ ብዝብል ሕራኔ ና ንሰርሕ ዘለና
2: ቁጭት ይዘን ነው እየሰራን ያለ።
0: ውጊያው ከተነሳ የተከረው
1: ውግእ እንተተጀሚሩ ውፅኢቱ ንፁር እዩ። ድሕሪኡ ዋይ ዋይ ኣይሰርሕን እዩ።
0: ከዛ በኋላ የየ ኣይሰራም። ኣሁን ኣለመጀመር ማለት እዩ።
2: ኤርትራ ለ ውጊያ መክፈት
1: ሰራዊት ኤርትራ ኣዝዩ ስልጡን ሓያል ምትንካፉ ማለት ነፍሲ ቅትለት ምፍፃም ማለት እዩ።
2: እሱን መንካት ማለት ሱሳይድ ነገ መጥፋት ነው።
3: ግን ኢትዮጵያ ግን በምንም ተኣምር ግን
1: ኢትዮጵያ ብተኣምር ተዓፂያ ኣይክትነብርን እያ። ሕጂ ዘሎ ይኹን ድሕሪ ሕጂ ዝመፅእ መራሒ ኣብ ዝኾነ እዋን ነዝሕቶ ክምልስ ኣለዎ
3: መመለስ ኣለበት።
4: የማለቅ ሰው ለአንድ ለእኔ ልጅ ብቻ ሳይሆን
1: ንወደይ ጥራይ ዘይኮንኩ ንኩሎም ኢትዮጵያውያን ደቀናዮ ዝበኺርሎም ዘለኹ ብዘይ ኣገባብ ብሓይሊ ካብ ዕዳጋ ትምህርቲ ካብ ዝተፈላለየ ቦታታት እናተወስዱ ኣብዚ ዝሃልቑ መንእሰያት ይሕዝኑኒ
4: ያሳዝኑኛል።
5: ሻዕብያ ነኝ ባዩ ቡድን
1: ሻዕብያ የ ዝብል ጉጅለ ዘለዎን ዘይብሉን ሓይሉ ኣኻኺቡ ናይ ሰሜናዊ ክፋል ሃገርና ጎረሮ ኣብ ዝኾነ ብወገን ምፅዋዕ

0: ከኢትዮጵያ መከላከያ አንጻር መቆም የሚያስችል አቅም የለውም።
1: ከምዚ ትርእይዎ ዘለኹም ኣብዚ ሕጂ እዋን ኤርትራ ኣብ ቅድሚ ሰራዊት ምክልኻል ኢትዮጵያ ደው ክብል ዝኽእል ዓቕሚ የብላን። ሎሚ ቅነየ ብመራሕቲ ወታደራውያን ኣዘዝቲ ኣምባሳደራት ጋዜጠኛታትን ልሂቃን ስርዓት ብልፅግናን ኣብ ኩሉ መራኸቢ ብዙሓኖም ሰማይ ዓሪጉ ዘሎ ቀይሕ ባሕሪ ዝብል ዜና ወራር ምፍርራሕ ምዕልባጥን ፈኸራን ኩናት እንተጀሚሩ ኤርትራ ትበሃል ሃገራይ ክትህሉን እያ። ጽባሕን ጎህዋይዋይ ኣይጠቅምን እዩ። ሓንሳብ ዶብ ተሰጊርና ኣስመራ ንምእታዊ ዝዓግትና የለን። ሰራዊትና ድልው እዩ ዘሎ እናተባህለ ነቲ ዝሓስብዎ ዘለዉ ዘይፍትሓዊ ምስፍሕፋሕን ወራርን መዓልቶ ኣኺሉ ክሳብ ጅምርዎ ዓቕሊ ምግባር ሲኖም ወሓጥናኩም ኣጥፋእናኩም ይብሉ ኣለዉ። ስርዓት ብልፅግና ከም ዝቐደሙ ስርዓታት ብማይት ኣሽሓት ሰራዊትን ዘመናዊ ኣፅዋርን ዓጢቑ ዓሰብ ብዓብኡ ድማ ኤርትራ ንምቁፅፃር ተኣንጎት ተሸብሸብ ዝብል ዘሎ ዝዓበደ ስርዓት ሃሊሉ ዝመፀካ ኣድጊ ኣኽቢትካ ፀዓድኖ ወይ እውን መዓልታ ዝኣኸለታ ንጭዋ ኣፍንጫ ድሙ ትልሕስ ዝብል ምስላ ኣብዋት ይመልስና። ሰራዊት ኤርትራ ኣዝዩ ስልጡን ሓያ ምትንከፉ ማለት ነፍሰ ቅትል ምፍፃም ማለት እዩ።
2: እሱን መንካት ማለት ሱሳይድ ነገ መጥፋት ነው።
3: እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል።
4: ከምትፈልጥዎ ቅድሚ 5-6 ዓመት ሓይሊ ባሕሪ መስሪትና ኣብዚ ብርጭቆ ክንሕም ብዝዲና መስሪትናዮ
3: እና እዚ ውስጥ ንዋይ ንባር ቆቆምነ ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ ትኖርን ማንም ፈለገም አልፈለገም።
4: ሚሊዮን ሚእታዊት እርግፀኛ እየ ኢትዮጵያ ተዓፅያ ኣይክትነብርን እያ። ዝኾነ ደለየ ኣይደለየ ተዓፅያ ኣይክትነብርን እያ።
5: ኤርትራ መንግስትም ከዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት
4: ሓንሳ ውግእ እንተጀሚሩ መንግስቲ ኤርትራ ዝበሃል ኣይክህሉን እዩ። እዚ ክፍለጥ ኣለዎ። ጂኦግራፍ ክቅየር እዩ። መንግስታት ክቀያየሩ እዮም። ዶባት ሃገራት እውን ክቅየር እዩ። ኣብ መንጎ ኤርትራን ኢትዮጵያን ዘሎ ዶብ ኣይክህሉን እዩ።
5: ዝም ብሎ ዓይነት ኣደለም በቀጠናው ማለት ነው።
3: ውግያው ከተነሳ የተከበረው ምክር ቤት ውግያው ከተነሳ ውጤቱ ግልጽ ነው።
4: ውግእ እንተጀሚሩ ውፅኢቱ ብሩህ እዩ። ድሕሪኡ ዋይ ዋይ ኣይሰርሕን እዩ። እንድሕር ኣቲና ውፅኢቱ ንጹር እዩ። ዘተኣማምን ዓቕሚ ዘለና ዝዓግተና የለን።
3: ከገባን ግን ግልጽ ነው ውጤቱ። ኣስተማማኝ ዓቅም ነው ያለን። ማንም ኣያቆመንም። ይሄ ግልጽ መሆን ኣለበት። ማንም ኣያቆመንም።
5: የኤርትራ መንግስት አይኖርም። የኤርትራ መንግስት በማይኖርበት ጊዜ ምንድን ነው ሊመጣ የሚችል? አይኖርም። አዎ አይኖርም።
4: መንግስት ኤርትራ ኣይክህሉን እዩ።
5: ጦርነት አይደለም እንዴ?
4: መንግስት ኤርትራ ኣብ ዘይህልወሉ ጊዜ እንታይ ይኽፈጠር? ባዕሉ ክጠፊኡ ውግእ እኮ እዩ። ኩናት ኣብ ትውላዓሉ ጊዜ ግንባርን ደጀንን ዝበሃል ኣይክህሉን እዮም። ኩሎም ግንባር እዮም። እዚ ማለት ኣስመራን ኣብ ከባቢ ባድመ ዘሎ ግንባርን ሓደ እዩ። ባድመ ግንባር ኮይኑ ኣስመራ ደጀን ክኸውን ኣይክእልን እዩ።
5: ባድመ ኣከባቢ ያለው ግንባር ኣስመራ ደጀን ሆኖ ባድመ ግንባር ሊሆን ኣይችልም። ሁለቱም ግንባር ናቸው።
6: ኢትዮጵያ እያለቻ
4: ኢትዮጵያ ጉዳይ ባዕለይ ክውስን ህላውነተይ ክረጋግፅ ይሕቶኣ። ቀዳማይ ሚኒስተር ኣብይ ከም ዝበሎ ኢትዮጵያ ብቦሌ ይኹን ብባሌ ብሕጊ ይኹን ብሓይሊ ወናኒት ኣፍ ደገ ባሕሪ ክትከውን እያ ትደሊ። ነዚ ኩሉ ሓደጋ ተሸኪማ ክትቅፅል ስለዘይ ትኽእል እዩ።
6: ይህንን ሁሉ ኣደጋ ተሸክማ ከዚ በላይ መጓዝ ሰለማት ትችል ነው።
7: መከላከያ ሰራዊታችን እናጠናክራለን።
4: ሓይሊ ምክልኻልና ክነደልድል ኢና። ልምዓትና ክንቀላጥፍ ኢና። ብቦሌ ይኹን ብባሌ ብሕጊ ኾነ ብሓይሊ ኣፍ ደገ ባሕሪ ክንውንን ኢና።
7: ልማታችን እናፋጥናለን። ባህር በር እናገኛለን። በቦሌም ሆነ በባሌ
3: ለዚያ በትዕግስት
4: ብትዕግስቲ ብጥበብ ብምስትውዓል ሞትን ክሳራን ብምጉዳል ብሰላማዊ መንገዲ ንምፍታሕ ክፍተን እዩ። ከምቲ ዝተባህለ ግን ብቦሌ ይኹን ብባሌ ብሕጊ ይኹን ብሓይሊ ዘይተርፍ እዩ።
3: በባሌም ሆነ በቦሌ እንደተባለው ግን ኣይቀርም ማለት እዩ።
1: ኩሎም ይፍክሩ። ዓበይቶም ንኣሽቶም፣ ምሩኻትን ስዕራት ኩናትን፣ ኩናት ዝፈልጡን ዘይፈልጡን ምናልባት ኣፍላጋትን ንፋስን እዛ ኢትዮጵያ ትበሃል ሃገር ነን ዝተወልደ ንኽፍክርን ክህድድን ሓይሊ ዝህባእታ ከይህልዎ ዘጠራጥር እዩ። እዚ ብስርዓት ብልፅግና ዝግበር ዘሎ ፈኸራን ጫውጫውታን ድማ ነቶም ቅድሚ ሕጂ ዝፈከሩ ኣቕርንቶም ስሒሎም መሬትና ፃሕተሩ

0: ኤርትራ ዝወረሩ ግንከ ዘይከንፈኸልኦም ዝጻሕተሩሉ ኣቕርንቶም ዝተሰብረ ኣብ መሬትን ባሕርን ኤርትራ ህጣሞም ዘጥፉ መራሕትን ሰራዊትን ስርዓታት ኢትዮጵያ ዘዘኻኽር ንድሕሪት ተመሊስካ ታሪኾም ንኽትፍትሽ ዘገድድን እዩ። መምሃሪ እንተኾኖምን ኣደብ እንተገበሩን ሕሉፍ ታሪኾም ኣብ ኤርትራ ከመይ ከም ዝነበረን መፈፀምትኡ ከመይ ከም ዝኾነን ከነዘኻኽሎም።
1: እንዴት እንደምንዋጋ ኤርትራኖች ያቁናል፣ በረንብ ኣርገዋ ያቁናል።
2: ኤርትራውያን ከመይ ከም ንዋጋ ይፈልጡና እዮም፣ ጽቡቕ ገይሮም ይፈልጡና እዮም።
0: እዚ ምሩኽ ክሳብ ክንዲዚ ደፊሩ ክፍክር ምጻት ዓለም በፂሕሎ ማለት እዩ። ኤርትራውያን ከመይ ከም ንዋጋ ይፈልጡና እዮም ኢሉ ምሩኽ ባጫ እወ ኣጸቢቖም ይፈልጡኻ።
3: ተጨፈጨፍን
0: ከብሉኻን ከለዉ ይፈልጡኻ፣ ማሪኾም ከላሂኻ ከለዉ ይፈልጡኻ።

0: ንስኻን መሰልትኻን ነዚ ረሲዕኩምዎ ዘለኹም ሕሉፍ ታሪክኩምን ምዝኽኻር ዝኣክል ግን ፀኒ ኢልኩም ስምዑ። ወተሃደራዊ ታሪክ ኢትዮጵያ ዝገልፁ መፅሓፍቲ ከም ዝሕብርዎ መሬት ኤርትራ ዝወሓጠቶም እዝታት ግብረ ሃይላት ክፍለ ጦራትን ኢትዮጵያ ቆፂርካ ይውድኡን። ናይ ስርዓት ሃይለ ስላሴ ካልኣይ ክፍለ ጦር ብኤርትራውያን ዝቆመ ብእስራኤላውያን ዝተዓለመ ፍሉይ ናይ ፀረ ደባይ ስልጠና ዝወሰደ ሓይሊ ኮማንድስ ቃኘው ሰራዊት ደርጎኛ ሰራዊት ራዛ ፕሮጀክት ብእስራኤላውያን ዝተዓለመ ፍሉይ ኣሃዱ ነበልባል ክፍለ ጦራት ወደ ዘማች ግብሪ ሃይልታት 501 502 505 505 ሃንድለን 568 ውቃው እዝ ናደው እዝ መክት እዝ መንጠር እዝ ተራራ ክፍለ ጦር 17 18 19 21 ክፍለ ጦራት 30ኛ ኣንበሳ 6ኛ ወልወል ዘርኣይ ደረስ መካናይዝ ብሪጌድ ሰንጥቅ መካናይዝ ብሪጌድ ክፍለ ጦራት 10 11 12 14 15 16 23 24 ኣየር ወለድ ክፍለ ጦር 102 ኮራት 603 604 606 ብሰሜን ኮርያውያን ዝተዓለመ ፍሉይ ኣሃዱ ሰናታዊ ስፓርታክያድ ክፍለ ጦር ዘይተኣደኑ ምልሻታት ብሔራዊ ጦር ብ7ተ ስኳድሮናት ዝቆመ ዓለምለኻዊ ደረጃ ስልጠና ዝወሰደ ሰሜናውን ደቡባውን እዚ ሓይሊ ባሕሪ ብኣዝዮም ክኢላታት ኣብረርቲ ዝቆመ ሓይሊ ኣየርን ካልኦትን
1: ህዝባችንና ወዳጆቻችን የማያዳግም ውጤቱን ጥራቶቻችን ውድቀቱን በጉግት የሚጠባበቁት ወሳኝ ትግል ነው።
0: ብወታደራውን ፖለቲካውን ሓላፍነት ንውሕ ዓመታት ኣብ ኤርትራ ዘገልገለ በዓል ስልጣን ደርጊ ነበር ሻለቃ ዳዊት ወለ ገርጊስ ጥልመት ኣምናይ ደም መሬት ኣብ ዘርእስታ መፅሓፉ ስርዓት ደርግ ሓድነት ኢትዮጵያ ንምዕቃብ ወዶ ዘማችን ምልሻን ካልኦትን ሓዊስካ ክሳብ 1,000,000 ሰራዊት ክዕጥቕ ክኢሉ ምንባሩ ዝበዝሕ ካብዚ ሰራዊት ዝያ መሬት ኤርትራ ከም ዝጠፍአ ኣብ ኤርትራ ዝጠፍአ ወተሃደር ኢትዮጵያ ክትቆፅሮ ዘይከኣል እምብዛ ብዙሕ ምዃኑ ይገልጽ። ኣብ ገጽ 27 መጽሓፉ ድማ ከምዚ ስዕባ ስፊርዎ ኣሎ። ኤርትራ ምስ ኢትዮጵያ ካብቲ ጽምበር ንዳሓር መሬት ኤርትራ ዝወሓጦ ሰራዊት ኢትዮጵያ እልፊ ኣላፍ እዩ። ኣብዚ ቀረባ ታሪክና ጥራይ እኳ ብማይት ኣሽሓት ዝቕፀሩ ኢትዮጵያውያን ኣብ ሰሜን ተሰዊኦም ይብል። ኣብ ገጽ 29 ድማ ኣብ ታሪክና ኣብ ዝተፈላለየ ቦታታት ውግኣት ተኻይዶ እኳ እንትኾኑ ካብ ኩሎም ውግኣት ዝበዝሐ መስዋእትነት ዝተኸፍለ ኣብ ሰሜን ንስለ ሰሜን ኣብ ኤርትራ እዩ። ኣብ ገጽ 399 የመስዋእትነቱ መጠን ኣብ ዝብል ኣርእስቲ ድማ ካብ ዘመነ ደርግ ክሳብ ወያነ ስልጣን ዝተረከበሉ እዋን ኣብ ግንባር ሰሜን ዝተኸፍለ መስዋእቲ እቲ ሓቀኛ ቁፅሪ ክርከብ ፈጺሙ ዝከኣል ኣይኮነን። ሓፈሻዊ ገምጋም ንምቕራብ ግን ሓደ ሓደ ኣብነታት ክቐርብ ይከኣል እዩ። እዚ ኣብነታት ተጠርኒፉ ነቲ ኣብ ሰሜን ዝፈሰሰ ደመን ዝጠፍአ ህይወትን ቀሊል ከም ዘይነበረ ንምርዳእ ሓጋዝ እዩ። ነቲ ኩነታት ክምዝግብ ዝነበሮ ቤት ፅሕፈት ምምሕዳር ሚኒስትሪ ምክልኻል እዩ። እንተኾነ ብቕልጣፈን ክብደትን ትውግእን ሓደ ሓደ ምትሕዋስን ኣብ ሓደ እዋን ንዝሞቱን ዝቆሰሉን ምምዝጋብ ኣይተኻለን። ወላ እውን ኣብ ሓደ ክፍለ ሰራዊት ክንደይ ዓቕሚ ሰብ ከም ዝነበረ ኣይሽንኳይዶ ሚኒስትሪ ምክልኻል እቶም ኣብቲ ኩናት ዝተዋፈሩ ናይ ቀረባ ኣዘዝቲ እኳ ይፈልጡ ኣይነበሩን ይብል። እዚ ጽሑፍ ሓቀኛ ምስክርነት በዓል ስልጣን ስርዓት ደርግ ኣብ ኤርትራ ነበር ሻለቃ ዳዊት ወልደ ገርግስ እዩ። ሰበ ስልጣን ስርዓት ደርግ ኣብ ነፍሲ ወከፍ ዝተኻየደ ኩናት ከምዚ ሻለቃ ዳዊት ጠቒስዎ ዘሎ ዝወርዶም ናይ ሰበን ኣፅዋርን ክሳራ ሓቀኛ ጸብጻብ ንኽፈልጡ ልዕሊ ኣዘዝቲ ሰራዊቶም ንዜናታትን ጸብጻባትን ድምፂ ሓፋሽ ኤርትራዮም ዝውከሱ ዝነበሩ። ኣብቲ እዋን ድምፂ ሓፋሽ ንኩሉ ኩነታት ከየጉደለት ከየወስኸት ብዘይምግናን ብዝርዝር ተቕርቦ ስለ ዝነበረት ከም ሓቀኛ እምንቲ ምንጪ ይጥቀሙላ ነበሩ። ሻለቃ ዳዊት ወልደ ገርጊስ ኣብ ኩናት ኤርትራ ጠፊኡ ዝበሎ ቁፅሪ ወተሃደር ስርዓት ደርግ ኣመልኪቱ ኣብ ገጽ 400 መፅሓፍ ኣስፊርዎ ካብ ዘሎ ኣነ ብደረጃ ፖለቲካዊ ሓላፊ ኣብ ኤርትራ ዝነበርኩሉ እዋን ካብ ዝነበረኒ ሓበሬታ መርትዖታትን ስልጣንን ዝፈልጦን ዝሰማዕክዎን ኩሉ ካብ 69 ክሳብ 82 ብግእዝ ማለት 76-77 ክሳብ 90 ኣብ ኤርትራ ብዝተኻየደ ውግእ ጥራይ ካብ 180 ክሳብ 200,000 ሰራዊት ከም ዝሞቱ ይግመት ይብል። እዚ ተጠቂሱ ዘሎ ኣሃዝ ነቲ ካብ 1961 ክሳብ 1976 ከምኡውን 1991 ኣብ ምርብራብ ግንባራት ግንዳዕ ደቂ ኣምሓረን ዛዛሚ ኩናትን ናይ ዝሃለቐ ሰራዊቶም ኣሃዝ ኣየጠቐለለ እዩ። ተስፋየ ገብረኣብ የደራሲዩ ማስታወሻ ኣብ እትብል መፅሓፉ ካብ ሰበ ስልጣን ሚኒስትሪ ምክልኻል ኢትዮጵያ ካብ ዝረኸቡ ሓበሬታ ኣብ ግፅ 245 ኣብ ዘመን ሃይደ ስላሴን ደርግን ኣብ ኤርትራ ብዝተካየደ ኩናት ዝጠፍአ ሰራዊት ኢትዮጵያ ካብ 250 ክሳብ 300,000 ከም ዝበፅሕ ኣስፊርዎ ኣሎ። ህልቂት ሰራዊት ኢትዮጵያ ኣብቲ ናይ 30 ዓመታት ኩናት ጥራይ ኣየብቅዕን። ብምስምስ ዶብ ካብ 98 ክሳብ 200 ዓመተ ምህረት ከም በዓል ጻድቃን ሳሞራ ገብሩ ኣስራት፣ ጆን ማንዲብል፣ ምሩኽ ባጫ ደበሌ፣ ኣባዱላ ገመዳ፣ ብርሃኑ ጁላን ካልኦትን ዝኣመሰሉ ዘይተቐብሉ ሬሳታት ዝመርሕዎ ኩናት ደራሲ ተስፋየ ገብረኣብ ኣብ የደራሲው ማስታወሻ ኣብ ትብል መፅሓፉ ኣብ ገጽ 245 ካብ ምምሕዳር ዓቕሚ ሰብ ሚኒስትሪ ምክልኻል ኢትዮጵያ ዝነበረ ኮሎኔል ቅልበል ኣማረ ዝረኸቡ ሓበሬታ ክሳብ 98,000 ምዉታት 194,000 ቁሱላት ምንባሮም ይገልጽ። ከምቲ ኣቐዲሙ ኣብዚ ጽሑፍ ዝተገልጸ ቁፅሪ ሰራዊቶም ብግቡእ ስለ ዘይፈልጥዎ እዚ ብሻለቃ ዳዊት ወለ ጊዮርጊስ ቀሪቡ ዘሎ ኣሃዝ ግምታዊ እዩ። ኣብ ኤርትራ ምስቲ በቢ መድረኹ ብፍላይ ድማ ድሕርቲ ኣብ ምብራቕ ዝሰረኽበ ዓወት ኣብ ሰሜን ክድገም እዩ ብዝብል ጭርሖ ብ1978 ክሳብ 8 ግብሪ ሃይላት ሒዙ ብ6 መኣዝናት ብዛላንበሳ፣ ግሩስናይ፣ ራማ፣ ባድመ፣ ኦማሓጀርን ባፅዕን ናብ ኤርትራ ዝወሓዘን ድሕሪኡ እውን ኣብ ነፍሲ ወከፍ ወራር ናብ ኤርትራ ዝተጓረተን ብዝሒ ሰራዊት ኢትዮጵያ ብምዝማድ እቲ ዝጠፍአ ዕፅፊ ናይ ዝተጠቀሱ ዘሎ ኣሃዝ ከም ዝኾነ ዘጠራጥር የብሉን። ብድብድቡ ከምቲ ሻለቃ ዳዊት ዝበሎ እልፊ ኣእላፍ ተባሂሉ ምግላጽ ኣኻል እዩ። ሻለቃ ዳዊት ኣስማት ናይቶም በብእዋኑ ኣብ ኤርትራ ዝወረሩ ብዙሕ ኣሃዱታት ሰራዊት ብዝርዝር ኣቕሪብዎ ኣሎ። እንተኾነ ናይቲ ሰራዊት ኣሃዝ ብፍጹም ኣይቐርቦን። ኣብ እዋን ዛዛሚ ኩናት 1991 ቁፅሪ ሰራዊት ኢትዮጵያ 150,000 ከም ዝነበረ ኣብ መፅሓፉ ኣስፊርዎ ኣሎ። እቲ ካብ 62 ካብ ስርዓት ሃይለ ስላሴ ጀሚሩ ንህዝቢ ኤርትራ ከም በርክኽ ዝወሓዘ ኣማኤት ኣሽሓት ዝቁፅሩ ሰራዊት ኢትዮጵያ ኣበይ ኣተወ ዝብል ሕቶ ሻለቃ ዳዊትን እቶም ኣብ ኤርትራ ዝተሳዕሩ ኣዘዝቲ ሰራዊት ብፆቱን ከምቲ ሻለቃ ዳዊት ዝፅብሮ ዘሎ ዘይኮነስ ብግቡእ ክምልስዎ ዘለዎም ሕቶ እዩ። ኣዛዚ እዝናዶ ብሪጋደር ጀነራል ውበቱ ጸጋየ ኩሉ ነገር ናብ ግንባር ሰሜን ኣብ ዝብል መፅሓፉ ኣብ ገጽ 360 ጠቒስዎ ከም ዘሎ እቲ ን30 ዓመታት ኣብ ኤርትራን ኢትዮጵያን ዝተዋግአ ሰራዊት ብዘይካ ኣብ ደቡብ ኣፍሪቃን ግብፅን ኣብ ኣፍሪቃ ተወዳዳሪ ዘይነበሮ ልዕሊ ፍርቂ ሚልዮን ዝበጽሕ ከም ዝነበረ ይጠቅስ። ኣብ እዋን ዛዛሚ ኩናት 1991 150,000 ዝበፅሕ ሰራዊት ደርግ ብዘይካቲ ገለ ክፋሉ ንሱዳን ዝሃደመ ዝበዝሐ ካብኡ ምዉትን ምርኹን ይኮይኑ ካብዚ ተጠቂሱ ዘሎ ፍርቂ ሚልዮን 1/5 ኣብ ትግራይ ዝነበረ ኮይኑ እቲ ዝተረፈ 400,000 ድኣ ኣበየበለን ዝብል በዓል ሻለቃ ዳዊት ክምልስዎ ዘለዎም ሕቶ እዩ።

0: ሻለቃ ዳዊት ወልደ ገርግስ ኣብ መጽሓፉ ብዛዕባ ምዉታት ቁስላትን ስንኩላንን ጥራይ ገሊጹ ዘሎ እቶም ኣብ ነፍሲ ወከፍ ኩናት ዝተማረኹሞ በብእዋኑ ብህዝባዊ ግንባር ናጻ ዝተለቁ እዞም ሕጂ ዝፍክሩ ዘለዉ ከም ባጫ ኣባዱላ ገመዳን ዝኣመሰሉ ኣብ እዋን ቃልስን ድሕሪ ናጽነት መላእ ኤርትራን ብህዝብን ህዝባዊ ግንባርን ምሕረት ተገይሩሎም ናብ ሃገሮም ዝተፋነዉ ብዓሰርተታት ኣሽሓት ዝቕጸሩ ምሩኻት ብፍጹም ኣየልዓሉን። እዚ ድማ ሓደ ካብቲ ብዛዕባ ናይ 30 ዓመታት ኩናት ዝፀሓፍዎን ዝፅሕፍዎ ዘለውን ሓቅነት ዝጐደሎ ናብቲ ንሶም ዝደልይዎ ታሪኽ ጥራይ ዝዛዘወ ከም ዝኾነን ልሂቃን ኢትዮጵያ ምስ ሓቀኛ ታሪኽ ከይተዓርቁ ንህዝቦም ብዛዕባ ኤርትራን ህዝባን ዝህብዎ ጉጉይት ረኻ ንሓድሽ ኢትዮጵያዊ ወለዶ ዝነዝሕዎ ዘለዎ መርዚ ዘለኣለም ኣብ ኩናት ንኽነብርን ሰላም ዞባናን ቀርኒ ኣፍሪቃን ንኽዝረግ ዝዓለመን ጐስጓስ እዩ። ብሪጋደር ጀነራል ተስፋይ ሃይለማርያም ካብ ላዕለዎት ኣዘዝቲ ሰራዊት ኢትዮጵያ ኣብ ኤርትራ ዝነበረ ኮይኑ ኣብ ብዙሕ ዓውደ ውግኣ ዝተሳተፈ እዩ። ነቶም ኣብ ኤርትራ ዝነበረ ኩነታት ብዝንቡዕ መንገዲ ዝፅሕፉን ዝዘንትውን ዘለዉ ኢትዮጵያውያን ኣመልኪቱ ዝሃቦ ርእቶ ድማ
1: ስለ ኤርትራ ችግር ኣሎ፣ ያገላለፅ ችግር ኣሎ፣ ያፃፃፍ ችግር ኣሎ።
2: ብዛዕባ ኤርትራ ሽግር ኣሎ፣ ናይ ኣገላልፃን ኣፀሓሕፋን ሽግር ኣሎ፣ ዝውሃቡ ሓበሬታታት እውን ሽግር ኣለዎም። ነፍሲ ወከፍ ሰብ ብዝመሰሎ ንዕኡ ብዝጥዕሞን ብዝምነዮን መንገዲ እዩ ዘቕርቦ። እቲ ሓቂ ግን ካልእ እዩ። ጅግና ንምምሳል ዝግበሩ ኣቀራርባታት ንህዝቢ ኢትዮጵያ ኣብ ጌጋ ዘውድቑ እዮም።
1: ጀግናን ለመምሰል የሚደረጉ ኣቀራረቦች የኢትዮጵያን ህዝብ ስህተት ላይ ይጥላል።
0: ዕላማ መጽሓፍ ሻለቃ ዳዊት ኣብ ገጽ ሓደ ከምዝ ስዕብ ገይሩ ብንጹር ኣስፊርዎ ኣሎ። እዚ መጽሓፍ ብቐንዱ ንሓድነት ኤርትራን ኣፍ ደገ ባሕርና ንምሕላው ዝተኻየደ ቓልስን ዝተኸፍለ መስዋእትን ንምግላጽ ብመደብ ዝተጻሕፈ እዩ ይብል። ካብዚ ኸም ንርድኦ እዚ መጽሓፍ ንዕላምኦም ዘጕልሕ ዝንቡዕ ዝኾነ ኣቀራርባ ኸም ዘለዎ እዩ። እዞም ሕጂ ብስምውናን ባሕርን ወደባትን ንኤርትራ ክወሩ ብፍኸራን ወተሃደራዊ ምድለዋትን ተኣንጎት ተሸብሸብ ዝብሉ ዘለዉ ጕጅለ ብልጽግና ወላ እኳ ሓቅነት ዝጐደሎ እንተኾነ ገለ ሓቅታት ስለ ዘለዎ ግን ነዚ ብኣሕዋቶም ተጻሒፉ ዘሎ ሕሉፍ ታሪኽ ረጊኦም ክውከሱን ነዚ ዳዊት ወልደ ጌርጊስ ኣብ ገጽ 400 ኣስፊርዎ ዘሎ ክርድኡን ይለብዋና። ነፍሲ ወከፍ ስድሪ መሬት ኤርትራ ናይ ሓርበኛታትን ደለይቲ ሓድነት ሓይልን ዓፅምቲ ዝረገፎ ብደሞም ዝጨቀወን ምዃኑ ንርዳእ። ናይ ተገንጸልትን ተጋደልቲ ማለት እዩ ናይ ወፃኢ ወረርትን ክድንበሮ እንከሎ እቲ መሬት ክሳብ ክንደይ ክቡር ዋጋ ከም ዝተኸፍለዎ ንርዳእ ይብል። ሻለቃ ዳዊት ወልደ ጊዮርጊስን ኢትዮጵያውያን መሰልቱን ክርድእዎ ዘይከኣሉ ነዚ ባዕሎም ዝገልጽዎ ዘለዉ ሓቂ እዩ። ሕጂ እውን ስርዓት ብልጽግናን ሰዓብቱን ስድሪ መሬት ባሕርን ሰማያትን ኤርትራ ዋግኡ ማዕረት ሰራዊቱን ዝሃለቐሉ በቲ ሓደ ምእንቲ መሰሉን ክብሪ ሃገሩን ኤርትራዊ ዝኸፈሎ ዋጋን ድማ በቲ ካልእ ብሻላማላ ዝርአ ከም ዘይኮነ ክፈልጡ ይግባእ። እዞም ናይ ሕጂ ኢትዮጵያውያን ነቲ ቅድሚ ሕጂ ኣብ ሰሜን ማለት ኣብ ኤርትራ ዝኸፈልዎ ከቢድ ዋጋ ሸለል ኢሎም እንተፈቲኖም ከምቲ ቀደም ወለዶም ንሰሜን ዝወፈረ ኣይምለስን እዩ ብምባል ዝቐፅዎ ዝነበሩ እዞም ሕጂ ብስም ባሕርን ኣፍ ደገ ባሕርን ክወሩ ዝሸባሸቡ ዘለውን ዕጫ ኣብ ሰሜን ማለት ኤርትራ ዝሃለቑ ቀዳሞት ኣሕዋቶም ክበጽሑ ምዃኑ ኪኖ ምሕባር ካልእ ዝበሃል የለን።

0: ኣብ ታሪክ ኣይሽንኳይዶ ከም ኤርትራዊ ኣዝዩ ክቡር ዋጋ ዝኸፈለ ዝኾነ ካልእ እውን ንመሬትን ርስቱን ንወረርቲ ኣሓሊፉ ዝህብ ህዝቢ ክህሉ ኣይኽእልን።
1: ኣይ መሬተይ ዋሕስ ክብረተይ እታ መሬተይ ዝብላ ብግደይ ክፅዕረላ ዝኸፈ ክፀረላ ዋላ ንኩምኦተላ ድሉትታ መዓንተይ ኣሲረይ

0: መርየተይ
1: ወሕስ ክብረተይ
0: ምስኪን ኪና ይብልን መሲለ ኣይሓድርን ኣታየቀባጥርን ሃቡኒ ለይልምንን መርየተይ ነየ ቦታ ተይርስተይ
2: ህዝቢ ኢትዮጵያ ነዚ ንገልጾ ዘለና ታሪክ ብፍጹም ኣይፈልጦን እዩ። እቶም ንናይ 30 ዓመታት ኩናት ዝመርሑ ጀነራላት ወተሃደራውያን ኣዘዝትን መራሕትን ኢትዮጵያ ኣብ ኤርትራ ዝወረዶም ስዕረትን ህልቂትን ሰራዊቶምን ሓደሓደ ሰባት እንተዘይኮይኖም ብፍጹም ከልዕልዎ ኣይደልዩን እዮም። እንተልዕሎሞ እውን ንወንበዴታት ማለት ተጋደልቲ ደምሲስናዮም ሲዕርናዮም ብዝብል ዝተዓብለለ እዩ። ሓቂ ብርእሳን ተቐበርከያ ብእግራ ትወፅእ ከም ዝበሃል ሓሓሊፎም ኣብ ሰራዊት ኢትዮጵያ ናይ ዝወረደ ስዕረት ሓቂ ዝገልጹ ግን ኣይተሰኣኑን። ገሌ ካብኣቶም ከብ ኣብነት ንርአ።
3: የብዙዎቻችሁ ትልቅ ዕድል
4: እቲ ጽቡቕ ዕድል ብዙሓት ካባኹም ዛዕባ ኣብ ሰሜን ዝሃለቐ ሰብ ኣይትፈልጡን ኢኹም። ሰሜን ማለት ኤርትራ ነፍሲ ወከፍ ስድሪ ነፍሲ ወከፍ ኢንች ብደም ሰብ ዝጨቀወ መሬት ማለት እዩ። ብደም ኢትዮጵያውያን
3: በኢትዮጵያኖች ደም አንድ ጊዜ ከሊቀመም ጋር ስንሄድ ናቅፋን ለማየት በአይሮፕላን ሄድን። እውነተን ምላ
4: ሓደ ጊዜ ምስ ሊቀመንበር መንግስቱ ሃይለ ማርያም ንናቕፋ ብኤሮፕላን ኬድና። ብሓቂ እየ ዝብለኩም ዘለኹ ኣዝዮም ዓበይቲ ጎቦታት እዮም። ነዚ እንተዘይ ወፃእኩምሞ ንብሎም ነርና። ሽዑ ኣብ መዓልቲ ንትኩሶም ዝነበርና መዳፍዕ ንትኩሶም ዝነበርና ክላሽን ሽዑ ብቕፅሪ እፈልጦ ነይረ። ሕጂ ረሲዐ የ ዳግማይ ክዝከር ኣለዎ።
3: በቃልያቅ ነበር ካብቶም እነዚ ነገሮች ሪፊል ማድረጋ ኣለበን።
2: ጀነራል ተስፋይ ሃይለ ማርያም ይዝበሃል ብዛዕባ ናይ 1976 ከበባ ናቕፋ ብህዝባዊ ሓይልታትን ነቲ ዝተኸበ ሰራዊት ኢትዮጵያ ንብልሓን ብስርዓት ደርግ ዝተወስደ ጻዕርን ኣብ ዝቐረበ እዋን ዝሃቦ ናይ ዓይኒ ምስክርነት
5: የናቅፋ ምንድነ የሆነው ኣንድ የኛ ሰራዊት ኣንድ ሻለቃ
4: ኣብ ናቕፋ ከባቢ 500 ዓቕሚ ሰብ ዝነበሮ መበል 15 ሻለቃ ዝበሃል ሰራዊትና ብጸላእ ተኸቢቡ ብሻዕብያ። መንግስቲ ነቲ ሰራዊት ከድሕን ፅዒሩ ግን ኣይትኸእለን።
5: ሙከራ ኣደረገ ያንን ጦር ለማላቀቅ ኣልተቸለን። የነበረ ዓላማ ኣማራጭ ኣንድ ብቻ ነበር።
4: ዝነበረትና ምርጫ ሓንቲ እያ፣ ብኣየር ወለድ ብፓራሹት ዘሊልካ ብምውራድ ናብቲ ሰራዊት ምፅምባር። ነቲ ሰራዊት ንምድልዳል ብዙሕ ሽግር ሓሊፉ። መንግስቲ ኣብ ከረን ሰራዊት ኣዳልዩ። ከረን ካብ ናቕፋ 90 ኪሎ ሜትር እዩ። ሓደ ብርጌድ መካናይዝድ ብታንክን መዳፍዕን ብፀረ ነፈርትን ዝተደላደለ ንናቕፋ ምሕላፍ ስኢኑ ተደምሲሱ።
5: 90 ኪሎ ሜትር ርቀት ኣለው። ከዛ ሲመጣ አንድ ብርጌድ ጦር ሜካናይዝድ የሆነ በታንክ በመድፍ በአየር መቃወሚያ የተጠናከረ ጥሶ ማለፍ አቅቶት በጠላት ተደመሰሰ።
6: ሳሕሊልተበጊሳ ሓባ ጠበሳ ሎምስባ

ዘይደግም ዓብይ ቃልሲ ዘፈስኒ

0: ከዛ በሚቀጥለው ቀን ተሳፍረን በአይሮፕላን እዛ ቦታ ላይ በሁለት ተዋጊ ጄት አይሮፕላኖች ታጅበን
1: ኣብ ካልኣይ መዓልቲ ብክልተ ነፈርቲ ተዓጂብና ኣብ ኣየር ተሰቂልና ክሳብ 2,000 ሜትሮ ትሒትና ዘሊልና 6 ሰባት ኣብ ኣየር እንከለዉ ተሃሪሞም ሞይቶም፣ 3 ዝኾኑ ድማ ቆሲሎም። ዝተረፍና ኣብቲ ቦታ ዓሊምና። ኣብ መወዳእታ ሰራዊት እናተደምሰሰ መጺኡ። ዝነበረና ኣማራጺ ፈንጢስካ ምውፃእ ወይ ኣብኡ ምጥፋእ ጥራይ እዩ። ኣጋጣሚ ኮይኑ ካብ 100 ሰብ 20 ጥራይ

0: ኣይ ናብፆትና ተፀምቢርና
1: መውጣት እዛ ማለቅ አንድም ሰው እንኳን ወሬ ነጋሪ ናቅፋላ የተሰራው ጀብድ የኢትዮጵያ ህዝብ እንዲያውቀው ያን ወሬ የሚናገር ሰው አንድ ቢተርፍ ጥሩ ነው። የሞትን ሞትን ቁጭ ብለን አንሞትም እና ከመቶ ሰው 23 ሰው ብቻ በህይወት ከወገን ጦር ጋር ተቀላቅሏል።
2: ኤርትራ ኤርትራ ስጠራት ቤርሙዳ ብዬ ነው የምጠራት።
0: ንኤርትራ ቤርሙዳ ኢለ ዝፅዋዓ ዝኣተወ ኣይወፅን እዩ። ብፍላይ ኣጋር ሰራዊት ሞት ወይ ከቢድ ማህረምቲ ይዕድሎ። ምናልባት ዕድል ረኺቡ እንተዘይኮይኑ ኣብኡ ተዋሒጡ እዩ ዝተርፍ። ክንደይ ሽሕ ሰራዊት እዩ ኣብኡ ሃሊቑ ዘሎ። ታሪክ ኤርትራ ኣይውዳእን እዩ። እዚ ናደው ክድምሰስ እንከሎ ክንሃድምን ከለና ኣነ ሕጂ ብሱዳን ገይረ ወፅየ። ክንደይ ሰብ እዩ ኣብኡ ሃሊቑ?
2: ስንቲ ሽ ወታደር ና ያለቀ? የኤርትራ ታሪክ የማያልቅ ነው። ናደኡ ሲደመሰስ ስናይ ስንሸሽ፣ እኔ አሁን በሱዳን በኩል አድርጌ ነው ነበር፣ ስንሸሽ ስንት ሰው ነው ያለ?
3: በዓል ስልጣን ሰራዊት ደርግ ሻለቃ ማሞ ለማ ንዘስካሕክሕ ስዕረት ሰራዊት ደርግ ኣብ ኤርትራ ኣመልኪቱ ኣብታ የወገን ጦር እትብል መጽሓፉ ኣብ ገጽ 520 ኣስፊርዎ ካብ ዘሎ ብዙሓት ካብቲ ሰራዊት ተስፋ ብምቑራጽ ኣብ ቈጥቋጣት ተተጸጊዖም ብዛዓጠቕዎ ብረት በዕላቶም ነብሶም የጥፉ ነይሮም። በረኻ ቋሊጾም ምሕላፍ ካብ ዝፈተኑ ሓደ ርብዒ ኣብቲ በረኻ ተዋሒጦም ክተርፉ ከለዉ፣ ካብቶም ስንነኺሶም ክቕጽሉ ዝፈተኑ ድማ ንሓድሕዶምና ተቐተሉ ነዛ ናይ መከራን ስቓይን ዓለም ሓንሳብን ሓዋርን ተፋንዮማ። ኣብ ገጽ 521 ድማ ኣዝዩ ብዙሕ ሰብን ንብረትን ተደምሲሱ ረጊፉ እንተኾነ እቲ ዝተረፈ ናይ ወገን ሰራዊት ንሱዳን ኣትዩ። ካብቲ ናብ ሱዳን ዝኣተወ ቁፅሪ 6,000 ጥራዩ ብመንገዲ ቀይሕ መስቀል ንሃገሩ ዝኣተወ፣ ዝተረፈ ቁፅሩ ዘይፍለጥ ሰራዊትን ስድራ ቤቶን ግን ኣብ መሬት ኤርትራ ተበሊዑ ተሪፉ ይብል። እዚ ብላዕለዎት ኣዘዝቲ ሰራዊት ደርግ ኣብ ኤርትራ ነበር ዝግለጽ ዘሎን ካብ ኮነት ሓቂ ትማሊ ኣብ ኩናት ተማሪኾም ህዝባዊ ግንባር ብዝገበረሎም ሰብኣዊ ኣተሓሕዛ ብሰላም ንሃገሮም ዝተፋንዉ ምሩኻት ነበር። ዘስካሕክሕ ሕልቂት ብጾቶም ረሲዖም ሎሚ ምስርዓት ብልጽግና ተሰሊፎም ኣብዛ ዓለም ዳግማይ ተፈጢሮም ብሰላም ንኽነብሩ ንዘፍቀደ ህዝቢ ኤርትራ ከድሚዩ ዝሸባሸቡ ዘለዉ፣ ኩናት ኪኖ ከምቲ ዝቐደመ ሰራዊቶም ኣብ ኤርትራ ተበሊዑ ዝተረፈ ካልእ ቅንጣብ ዘምጽኦ ፋይዳ ከም ዘይብሉ ዘይምርድኦምን ረሳዕትን ምዃኖም ኣዝዩ ዘገርም እዩ። እዞም ሕጂ ዝፍክሩ ዘለዉ ምሩኻት ነበር ኣዘዝቲ ሰራዊት ብልጽግና ህዝባዊ ግንባር ብ1983 ኣብ ትሕቲኡ ካብ ዝነበሩ ምሩኻት ከም በዓል ባጫ፣ ኣባዱላ ገመዳን ካልኦትን ነፃ ኣብ ዝበለሉ እዋን መማርኽቲ በዓል ባጫ ዝነበሩ ካብ ዝሃብዎ ርእቶታት
4: ህዝባዊ ግንባር ሓርነት ኤርትራ በላውላይ በደረሰበት ችግርና በደል
0: ህዝባዊ ግንባር ሓርነት ኤርትራ ኣብ ልዕሊኡ ዝተፈጸመ በደልን ሽግርን ከይጸብጸበ ዋላ እኳ ንሕና ሓውን ጢኢትን ሒዝና እንተመጻና ልዕሊ 3,000 ምሩኻት ብፍትሓዊ መገዲ ናጻ ስለ ዝበለና ብጣዕሚ ተሓጒስና ኣለና። ኣብ ትሕቲ ህዝባዊ ግንባር ዝርከብ ምሩኽ ኩሉ ከምቲ ህዝባዊ ግንባር ደሙ ኣፍሲሱ ዝሓዘና፣ ንሕና እውን ኣብ ጎኑ ኮይንና ደምና ከነፍስስ ኢና
4: እናፈሳለን። ለራሴም ሆነ ለህይወቴ ከፍተኛ የሆነ እንክብካቤ ተሰጥቶኝ
0: ክሳብ ሎሚ ንህይወተይ ልዑል ምክንኻን ተገይሩለይ። ጽቡቕን ሕማቕን ከም ዝፈልጥ ገይሮም ተኸናኺኖም ሒዞም ሓድሽ ህይወት ከም ዝጅምር ገይሮም ኣለዉ።
4: ህይወት መምራት ደረጃ ኣድርሰውኛል።

0: ኣርባዕተ ዋርሕ ድሕሪ መላ ናጽነት ኤርትራ 1991 እዩ። ወከልቲ መሪሕ ውድብ ህዝቢ ኣምሓራ የኢትዮጵያ ህዝቦች ዲሞክራስያዊ ንቅናቄ ኣብ ኤርትራ ዓውደ ኩናት ኣብ ዝተኻየደሉ ቦታታት ምብጻሕ ፈጺሞም ነይሮም። ዝርዝር ሓበሬታ ኣብ ዝመጽእ መደባትና ኸነቕርቦ ኢና። ሎሚ ኣብ ድፍዓት ግንባር ናቕፋ ኣብ ዝበጽሕሉ ፈቐዶ ቦታ ዓጽምቲ ሰራዊት ደርግ ተዘርዩ ብዓይኖም ምስ ተዓዘቡን ዝነበሮም ስምዒትን ዝሃብዎ ርእቶን ቁንጭል ኣቢልና ክነቐርብ።
1: እንዳየሁት በጦር ሰፈር በምሽግ ያልተሸፈነ የኤርትራ ምድር

0: አላየሁም። በየቦታው የወደቀ ልዩ ልዩ ቁሳቁስ አለ፣ ልዩ ልዩ የጦር መሳሪያ
1: ከም ዝረአኽዎ ወታደራዊ ማዓስከራትን ድፋዓትን ዘይተሸፈነ መሬት ኤርትራ የለን። ኣብ ዝኾነ ቦታ ዝተዛሕዝሐ ንብረትን ዝተፈላለየ ዓይነት ብረታትን ኣሎ። ደርግ ብዘውፀፉሉ ዕላማ ካብ ድሌት ህዝቢ ብዝተፈልየ ነፍሲ ወከፍ መሬት ኤርትራ ሰራዊት ኣዋፊሩ ይሕልዎ ከም ዝነበረ ዝሕብር እዩ። እቲ ዕንወት ድማ ማዕረ ማዕሪ እዩ። እቲ ኣብ መላእ ኤርትራ ዝነበረ ሰራዊት ከም ዝረገፈ ኣብዘ ዝነበረ ወዲቑ ከም ዝተረፈ እዩ ዘርኢ።
0: እንተ ተበተነ ብያለበት ወድቆ እንደቀረ ነው ምረዳው።

0: ሰኔ 5 ቀን 71 ዓመተ ምህረት በዚህ አካባቢ ሞቶ ከንቱ ውዳሴ የተሞላበት የመርዶ ወረቀት መጣልኝ። ያ የመርዶ ወረቀት ቤት አለ። ስለዚህ ከረገፉት ከነዚህ አጥንቶች ውስጥ የልጄ የትኛው እንደሆነ አላውቅ እንጂ በዚህ አካባቢ ነው የረገፈው። የማለቅ ሰው ለአንድ ለኔ ልጅ ብቻ ሳይሆን ለኢትዮጵያ ልጆች በሙሉ ነው።
1: ብሐሙሽተ ሰነ 1971 ብናይ ግዝ አቆጻጽራዩ 1978 ማለት እዩ ኣብዚ ኸባቢ ሞይቱ። ከንቱ ውዳሴ ዝመልኣ መርድእ ዝሓዘት ጭራም ወረቐት መጽያትኒ ኣብ ገዛላ ካብቶም ኣብዚ ዝረገፉ ናይ ወደይ ኣይናይ ምዃኑ ዳኣየ ዘይፈለጥኩ እምበር ኣብ ውሽጢ እዚ ኣብዚ ዘሎ ኣዕፅምቲ ኣብዚ ኸባቢ እዩ ወዲቑ። ንሓደ ወደይ ዘይኮንኩ ንብምልኦም መንእስያት ኢትዮጵያ ድማ እየ ዝበኪ ዘለኹ።
2: ታሪክ መግዛእቲ ኢትዮጵያ ብኤርትራ ከም ዘብርሆ ኣይሽንኳይዶም መሬታን ህዝባን ምትንካፍ ንመሬታን ባሕራን ንምምናይ ምሕላምን ጥራይ ንባዕሉ ቅድሚ ሕጂ ኾነ ድሕሪ ሕጂ መፈፀምቲኡ ኣይጥዑምን ውፅኢቱ ድማ እዚ ዝሰማዕናዮ እዩ።

0: ማደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅነት
1: ኣለም ኮማንድስ ሳልሕ
2: ኣስከሳዕብን
0: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ ለግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ኣብ ጣሚራ
3: እዚ ትርኢ ዘይትገድፍ
4: እየ ብኢደዋኒኑ ኩናት ካ እትፍቕድ ብምስለይ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጐሳን ደበስቓያን መከርኣን ብውሕልል ኣዛናትዋ ኸተዘንቱ ዝተሃንፀ
6: ሕማ ናይ ሰብኩ ሓሲብን ይፈልጥ ሽግር መከራ በድሕሪ ዝስዕለሎሲ
0: ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
7: ውሸታ
0: ኣፍራይ ሚኒስትሪ ዜና ኣቕራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይረክተራት ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ ኣጋጣሚ

0: ወዲ ሰብ ካብ ካልእ ፍጡራት ዝፈለዮ ናያት ሓሳስባ ዝተዓደሎ ጸጋ እዩ። እዚ ድማ ንጽቡቕን ሕማቕን ክውስን ነገራትን ኩነታትን ከመዛዝንን ዝሕግዞ ብልሒ እዩ። ሓሳባት ውፅኢት ዝተሓላለኸ መስርሕ ናይ ሓንጎልና ኮይኖም ኣብ ኣእምሮ ምስሊ ብምፍጣር ድሌታትን ስምዒታትናን ርድኢታትናን ዝጸልዩ እዮም። ሓሳባት ብባህርያዊ መስርሕ ወይ እውን ከም ግብረ መልሲ ናይ ዘጋጥሙ ውሽጣውን ግደማውን ለውጥታት ክብገሱ ዝኽእል እዮም። ኣብ ህይወት ብተደጋጋሚ እንገብሮ ነገር ናብ ልምዲ ማዕቢሉ ኣካል ባህርያትና እዩ ዝኸውን። ሓሳባት እውን ብተመሳሳሊ ንኣእምሮና ቀጻሊ ብሕማቕን ጽቡቕን ርድኢታት ብዝመገብናዮ መጠን ውፅኢት ንእወታውን ኣሉታውን ኣተሓሳስባ ይህብ። ትርጉም እወታዊ ኣተሓሳስባ ብሰብ ሞያ ክግለጽ እንከሎ
1: እወታዊ ኣተሓሳስባ ማለት ኣብ ሂወትና እወታዊ ርድኢት ክህልወና ከሎ ማለት እንዲ ወይ ከዓ ተስፋ ኣተሓሳስባ ኣብ ሂወትና ክህልወና ከሎ እዩ። እዚ ድማ ንሕና ኣብ ሂወትና ነቶም ዘለውና ብልጫታት ነቶም ዘለውና ጸጋታት ዝያዳቶም ጉድለታትና ዝያዳቶም ድኻማትናን ውድቀታትናን ኣብ ሊፅና ክንሪኦምን ብኦም ከነመስግን ከምኡውን ብኣቶም ዕጉባት ክንከውን ከለና እዩ። ስለዚ ከምዚ ዓይነት ትስፉ ስነ ልቦና ወይ ከዓ ከምዚ ዓይነት ትስፉ ስነ ኣተሓሳስባ ኣወታዊ ኣተሓሳስባ ተባሂሉ ይፅዋዕ። ኣንጻር ናይዚ ድማ ኣሎታዊ ኣተሓሳስባ ማለት እዩ። ስለዚ ኣወታዊ ኣተሓሳስባ ክበሃል ከሎ ነቶም ኣብ ሂወትና ዘለውና ብልጫታት ጸጋታት ብዙሕ ዓይነት ወይ ከዓ ዕድላት እውን ክኾኑ ይኽእሉ ነዚኣቶም ምምስጋን ወይ ከዓ በዚኣቶም ዕጉባት ምዃን ማዕሪኡ ከዓ ነቶም ዝተርፉና ኣብ ሂወትና ነቶም ዘይበጻሕናዮም ዘይተዓወትናሎም ዋላ እውን ዝወደቕናሎም ዝፈሸልናዮምን ክፋላት ናይ ሂወትና ከዓ ደጊምና ብምፍታን ደጊምና ብምፅዓር ክንዕወተሎም ከም ንኽእል ደጊምና ክንቅይሮም ከም ንኽእል ምእማንን ኣብኣቶም ከዓ ተስፋ ምህላውን እዩ። ተፃዋርነት ከዓ ኣሎ ምስ እወታዊ ተሓሳስባ ተፃዋርነት እንታይ ማለት እዩ? ኣብ ሂወት ኩሉ ግዜ ብድሆ ዘይብሉ ሂወት የለን። ስለዚ ነዞም ቦታታት እዚኣቶም ከመይ ኢና ንሰግሮም? ምጽማምና ከመይ ይኸውን ዘለዎ? ስለዚ ተጸመምቲ እንድሕር ኮይና እወታዊ ተሓሳስባ ኣለና ማለት እዩ። ስለዚ ብምጽማም ከዓ ዘይሽግር የለን። ስለዚ ብከምዚ ከዓ ከም መርኣያ እወታዊ ተሓሳስባ እዩ ተጸማምነት ወይ ከዓ ተጻዋርነት ምህላውና።
0: ኣብ ህይወትና ዘጋጥሙና ጉዳያት ከም ዕንቅፋት ክንቅበሎምን ዘይክንቅበሎምን ኣብ ኣረኣያና እዩ ዝምርኮስ። ምውናን እወታዊ ኣተሓሳስባ ኣብ ጉዕዞ ህይወትና ሽግራት ኣብ ምፍታሕ ዘጋጥሞም ግርጭታት ኣብ ምህዳእ ኣብ ዕጃም ይፃወት። ኣፍራይነትን ተበላሓትነትን ከነዕቢ ድማ ይሕግዝ። ርእሰ ተኣማንነትና ነብሰ ክብርናን ኣዛይዱ ነዚ ነገር ብቑዐ ወይ ብቕዕትየ ንክንብል የኽእለና።
1: ጥዕና ሎሚ ብዙሕ ትርጉም እዩ ዘለዎ። ሓሙሽተ ዓይነት ትርጉማት እውን ክንህቦ ንኽእል፣ ኣካላዊ ጥዕና፣ ኣእምራዊ ጥዕና እንዳበልና። ስለዚ ኩሉ ሜዳዊ ጥዕና ብ ሂወትና ክንረክብ እውን ሓጋዚ እወታዊ ተሓሳስባ እዚ ማለት በቲ ኣእምራዊ ጥዕና እንተ ደኣ ጀሚርና ሓደ እወታዊ ተሓሳስባ ዘለዎ ሰብ ትስፋ ተሓሳስባ ዘለዎ ሰብ ተስፋ ዘለዎ ሰብ ጽቡቕ ዝኾነ ኣእምራዊ ጥዕና እዩ ዘለዎ። ካብ ጭንቀት፣ ካብ ቅዛነት፣ ካብ ተስፋ ምቑራፅ ካብዚኣቶም ነፃ እንተ ደኣ ኮይኑ ሓደ ሰብ ጥዑይ ዝኾነ ኣእምሮ ክህልዎ ይኽእል እዩ ማለት እዩ። ስለዚ እዚ እቲ ሓደ ጥቕሚ ናይ እወታዊ ተሓሳስባ እዩ። እቲ ካልኣይ ኣካላዊ ጥዕና እውን ኣለና። ኣካላዊ ጥዕና ከዓ ልክዕ ማዕረ ማዕሪ እዩ። ሎሚ ዝተፈላለዩ ዘይተመሓላለፍቲ ሕማማት ከም መበገሲ እዩ እንኳ ተደይበልና ንዓቶም ኣብ ምግዳድ እቲ ኣሉታዊ ተሓሳስባ ተራ ኣለዎ። ኣሉታዊ ተሓሳስባ ማለት እኳ ተስፋ ምቑራፅ፣ ራእይ ዘይምህላው ኣብ ሂወትካ፣ ብዝኾነን ዘይኮነን ነገራት ምጭናቕ፣ እዚኦም እዩ እቶም ኣሉታዊ ፀዓት ወይ ከዓ ኣሉታዊ ኤነርጂ ንብሎም። ስለዚ ከምዚኦም ድሕር ኣሎ ከዓ ኣብቲ ኣካላዊ ጥዕናና ፅልዋ ስለ ዘለዎም ሽግር እዩ። ስለዚ እወታዊ ተሓሳስባ ምህላው ኣካላዊ ጥዕና ከም ዝህልወና እውን ይገብር እዩ። ካብቲ ክሓዊ ኢሉ ዝሓስብ ንኣብነት ኣብ ግዜ ሕማም እንተ ደኣ ኮይኑ እቲ እወታዊ ተሓሳስባ ዘለዎ ሰብ ዝያዳ እቲ

0: ካልእ እቲ ስምዒታዊ ጥዕናና እውን ሕልው ይኸውን ኣብ ሂወትና ተስፍዋት ንኸውን ሕጉሳት ንኸውን ፅቡቅ ኩነት ኣእምሮ ህልወና እዚኣቶም ኩላቶም እንታይ እዮም ከም ኣካል ስምዒታዊ ጥዕና እዩ ማሕበራዊ ጥዕናና ከ ብዓብ እዩ ማሕበራዊ ጥዕና ክንብር ከለና ንፈጥሮም ማሕበራዊ ዝምድናታት እዞም ማሕበራዊ ዝምድናታት እዚኣቶም በተሓሳስባና ይፅለው እዮም ሓደ ሰብ ትስፍዋት ተሓሳስባ እወታዊ ተሓሳስባ እወታዊ ፃዕ ዘለዎ ንድሕር ኮይኑ ማሕበራዊ ዝምድናታት ክምስርት ውን ኣይሽገርኒ ማለት እዩ ማሕበራዊ ዝምድናታት ዓርከ ማሓዛብ መሓዝ ድዩ ወይ ከዓ ኣብ ኣንጻር ፆታ ዝምስረት ዝምድናታት ኣብዚኣቶም ኩሉ ግዜ ዕውታት ኢና ንኸውን ምክንያቱ ትስፍዋት ራእይ ዘለና ሰባት እንድሕር ኮይና ሰባት እውን ኣብ ዙርያና ክህልውስ ኣይፀልኦን እዮም ካልእ መንፈሳዊ ጥዕና ውን ንረክብ ኢና መንፈሳዊ ጥዕና ዝበሃል እንታይ እዩ ኣብ መንፈሳውነትና ንልዕል ኢና ኩሎም ዓይነት ሃይማኖታት ኩሉ ግዜ ኣብ ሂወትና ተስፋ ክንገብር እዮም ዝምህሩና እወታዊ ተሓሳስባ ክህልው ዝምህሩና ስለዚ እወታዊ ተሓሳስባ ዘለዎ ሰብ ዕውት ዝኾነ መንፈሳዊ ጥዕና እውን ኣለዎ ማለት እዩ ብዓብኢ ከዓ እቲ ትርጉም ሂወት ክንርዳእ ይሕግዘና እዩ ሂወትና ከመይ ኢና ንርዳእ ትርጉም ምንባርና ሓደ ሓደ ግዜ ኣሎ ንምንታይ ኢኻ ትነብር ዘለካ ይጠፍአካ ሽግራት ገጥሙካ ከለዉ ተስፋ ናይ ምቁራፅ ዋላ ንምንታይ ትነብር ኣለካ እውን ይተሓዋወሰካ ብሓፂርቶም ስምዒታት ናይ ተስፋ ምቁራፅ ንብሎም ይመፁና እዮም ሓደ ብተስፋ ዝጓዓዝ ሰብ ሓደ እወታዊ ተሓሳስባ ዘለዎ ሰብ ግን እንታይ እዩ ትርጉም ሂወት እውን ብግቢኡ ዝርድኦ ትርጉም ምንባር ይርድኦ ስለዚ ኣብ ሂወትና ብዕላማ ምንባር ንጅምር ማለት እዩ ብዕላማ ምንባር ከዓ እንታይ እዩ ነቶም ኣብ ሂወትና ዕላማ ጌርናዮም ዘለና ክንጭብጦም ይኽእለና ኣብ መወዳእታ ኸ ሓደ ትርጉም ዘለዎ ናብራ ንነብር ማለት እዩ
1: ንኣተሓሳስባና ብእወታዊ መገዲ ምስ ንቓንዮ እዚ ክንጠቕሶ ዝፀናሕና ጥቕምታት ካብ ሃለዎ ኣብ ሂወትና ብኸመይ ክነማዕብሎን ክንለማመዶን ንኽእል ንነዊሕ እዋን ኣሚንና ዝተጓዓዝናሉ ልምዲ ብሓደ ለይቲ እንቕይሮ ነገር ኣይኮነን ኣመስጋኒ ባህሪ ብምምዕባል ቀስ ብቐስ ርድኢትና እናበርኽና ኣካላውን ኣእምሮኣውን ጥዕናና ብምሕላው ነፍሰ ርድኢትና ክንመም ንኽእል
0: ሓደ ሓደ ግዜ ውድቀታትና ፍሽለታትና ከመይ ኢና ንርድኦም ኣብ ፍሽለታትና ናብ ውድቀታትናን ዘለና ኣረዳዳ ብጣዕሚ ይወሳኒ ወይከዓ ኣብ ልዕሊ እዮም ዘለና ተሓሳስባ ውድቀታትና ንሕና ከም ምንጪ ሓዘና ወይ ከዓ ኣብኣቶም እንዳቆዘምና ብኣቶም እንዳማረርና ንሕና ከም ናይ ግዳይነት ስምዒት እንዳሰማዕና ድና ንነብር ዘለና ወይስ ነቶም ውድቀታትና ከም መምሃር ወሲድና ዝያዳ ክንዕወት ከም ንኽእል ዝያዳ ካብኦም ተበጊስና ናብቲ ዝበለፀ ደረጃ ክንበፅሕ ከም ንኽእል ምእማን እዩ ስለዚ ኣብቶም ውድቀታትና ዘለና ኣረዳዳ ኸ ኣዝዩ ወሳኒ ሓደ ሓደ ግዜ ውድቀታትና ምንጭ ዓወታትና ክኾኑ ይኽእሉ እዮም ሓንቲ ደስ ዝብለኒ ናይ ቶማስ ኤድሰን ባህል ኣላ ቶማስ ኤድሰን እንታይ እዩ ድብል ድሕሪ ሓደ ሽሕ ፈተናታት ኣምፑል ምሂዙ እዩ ዝበሃል ስለዚ ሰባት እንታይ እዮም ኢሎሞ ኤድሰን ንስኻ ሲ ልዕሊ ሓደ ሽሕ ግዜ ፈሺልካ ኣምፑላ ብምምሃዙ ኢሎሞ እስ ግ እንታይ ኢልዎም እታ ናብቲ መልሲ እያ ደስ ዝብለካ ወይከዓ ነዚ እወታዊ ተሓሳስባ ክህልውና ትምህረና ማለት እዩ እሱ እንታይ እዩ ዝብለዎም ኖኖ ኣነሲ ኣምፑል ኣብ ምስራሕ ልዕሊ ሓደ ሽሕ ግዜ ኣይኮንኩም ፈሽል እንታይ ደኣ ኣምፑል ክስራሓሎም ዘይክእል ሓደ ሽሕ መገድታት እዩ ኣረጋጊፀ እዩ ዝብሎም ስለዚ እንታይ ማለት እዩ ዋላ ነቶም ውድቀታትና ሲ ከም መምሃራና ጌርና ክንወስዶም ንኽእል ኢና ቀዲሞም ዝመፁ ውድቀታት ኣለዎ ወይከዓ ኤርሊ ፌይለር እዚኣቶም ጥቕሚ ኣለዎም ከማን ምክንያቱ ብዝያዳ በቲ ቅኑዕ መገዲ ንክንጓዓዝ ይሕግዙና እዮም እቲ ቅኑዕ መገዲ እንታይ እዩ ገና ጅምር ከነብል ከለና ውድቀታት ንድሕር ገጢሞምና ጅምር ከነብል ከለና ፍሽለታት ንድሕር ገጢሞምና ኣብ ጌጋ መንገዲ ከም ዘለና ተረዲእና በቲ ዝበለፀ ወይ ከዓ በቲ ቅኑዕ መገዲ ንክንጓዓዝ እውን ይሕግዙና እዮም ስለዚ እቲ ውድቀታትና እውን ኣይንፅላ እዮም ሓደ ሓደ እዋናት

ካልእ ከ እቲ ነፍሰ ክብርን ርእሰ ተኣማንነትን ምምዕባል እዚ እንታይ እዩ ነፍሰ ክብሪ ነፍስና ክብሪ ምሃብ ብቕዓት ከም ዘለና ፀዓት ከም ዘለና ፀጋ ከም ዘለና ግዜ ከም ዘለና እዚኣቶም እወታዊ ተሓሳስባታት ክህልውና ኣለዎም እዚ ከ መርኣያ ርእሰ ተኣማንነትና እዩ ከ ርእሰ ተኣማንነትና ክነማዕብል ክንክእል ኣለና ርእሰ ተኣማንነት ዘለዎ ሰብ ኩሉ ግዜ እወታዊ ተሓሳስባ ክህልዎ ክእል እዩ ኣብ ነብሲ ተኣማሚኑ ወይ ከዓ ኣብ ነብስና ተኣማሚና ክንበፅሖም ከም ንኽእል ዕላማታትና ክንጭብጥ ከም ንኽእል ስለንኣምን እወታዊ ተሓሳስባ ኣብ ምህላው ሓጋዝ እዩ ርእሰ ተኣማንነት ንነብሰ ክብርን ንነብስና ክብሪ ምሃብ ኖ ኣነ ይክእሎኒ እየ እዚ ብኣይ ክስራሕ ኣይክእልኒ እዚ ብኣይ ክብፅሕ ኣይክእልኒ ኣነ ዕድለኛ ኣይኮንኩን ኣነ ከምዚ ኮንኩን እዚኦም ክነወግዶም ክንግልል ኣለና ስለዚ እወታዊ ተሓሳስባ ንኸነማዕብል ርእሰ ተኣማነት

0: ናውን ከነበረ ክንክእል ኣለና ነብሰ ክብርና ውን ከነማዕብል ክንክእል ኣለና ማለት እዩ። ካልእ ነዚ ሓጋዚ ድኾነ ወይ ከዓ ወታዊ ተሓሳስባ ንክህልወና ሓጋዚ ድኾነ ከዓ ኣከባቢ ክንፈጥር ኣለና ወይ ከዓ እቲ ማሕበራዊ ኣከባቢናትና ኣብ ዙርያና ዘለዉ ሰባት ዓርከ መሓዛናትና ከመይ ዓይነት ሰባት እዮም፣ ከምዚ ዓይነት ትስፉ ሂወት ንክህልወና ድዮም ዝሕግዝና ወይስ ናብቲ ኣሉታ ዝመርሑ እዮም ተስፋ ዘቕርፁ ሰባት ድዮም ብልምዲ ጭንቂ ዕላሎም ኢልና ንዛረብ ኢና። እንታይ ማለት እዩ ኣብቲ ሓፃር እዋን ምሳኻ ኮፍ ዝበሎ ወይ ከዓ ደው ዝበልከያ ሚእታ ዓይነት ኣሉታዊ ነገራት ይነግሩና ተስፋ ዘቕርፁ ኣብ ሂወትና በቃ ብዙሕ ሕማቕ ነገራት ማለት እዩ። ስለዚ ከምዚ ዓይነት ሰባት ድዮም ኣብ ዙርያና ደሎ ወይስ በንጻሩ ተስፋ ዝህቡ ሞራል ዝህቡ ንሕና ከም ንኽእል ዝነግሩ ነገራት ክቕየሩ ከም ዝኽእል ዝነግሩ ክሓልፍ ከም ዝኽእል እቲ ዘሎ ኣሉታዊ ኩነታት ወይ ከዓ እቲ ዘሎ ኣሉታዊ መድረኽ ክቕየር ከም ዝኽእለ ተስፋ ዝህቡ ሰባት ድዮም ኣብ ዙርያና ዘሎ እዚኣቶም ከዓ ወሰንቲ እዮም። ስለዚ እቲ መን ምዃንካ ክነገረካ ምስ መን ከም ትኸይድ ንገረኒ ዝበሃል እሱ እዩ ማለት። ስለዚ ኣብ ከባቢና ዘሎ ሰባት ከዓ ወሳኒ እዩ እወታዊ ተሓሳስባ ኣብ ምምዕባል።
1: ተስፋን ሓጎስን ዝመልኦ ዕውት ዝኾነ ነገራት ጥራይ ኣብ ሂወት ከጋጥሞ ዘይደሊ ሰብ የለን። እንተኾነ ኣብ መስርሕ ሂወት ብክልተ ኣንጻራዊ ገጻት ዝኽየድ ጉዕዞ እዩ ዘሎ። ጽቡቕን ሕማቕን ሓጎስን ሓዘንን ዓወትን ውድቀትን እናተተኻኸአ ይሓልፍ። ብፍላይ ድማ ኣብ ግዜ ውድቀትና ዘጋጥሙ ስምዒታት ሕሉፍ ኣሉታዊ ተመክሮን ንኣሉታዊ ኣተሓሳስቦና ካብ ዝጸልዉ ረቑሒታት እዩ።
0: ኣብ ሂወትና ስምባደ ዝፈጥሩ ከም ጥልመት፣ ሓደጋ፣ ዋላ ዓመፅ እዚኣቶም ኩላቶም ኣሉታዊ ተሓሳስባ ክህልወና ዝገብሩ እዮም። ንኣብነት ኣብ ማሕበራዊ ዝምድናታት መብዛሕትኡ ግዜ ኣብ ገለ ሰባት እንታይ ንርኢና ኣነ ሰብ ኣይኣምን የብለካ ሓደ ሰብ ስለምንታይ መበገስ ክህልዎ ክእል እዩ ዕሙቕ ኢልና እንተ ክንፍትሾ ክኢልና መበገስ ክህልዎ ክእል ስለምንታይ ኣብ ልዕሊ ሰባት ኣሉታዊ ተሓሳስባ ስለምንታይ ኣብ ልዕሊ ሰባት ኩሉ ግዜ ጥርጣረን ካልእ ነገራትን ይረኣየና ስለዚኦም መበገስ ክህልዎ ክእል እዩ። ምናልባት ኣብ ሂወቶም ዝገጠሞም ኣሉታዊ ተመክሮ ክህልዎም ይክእል እዩ። ስለዚ ከምዚ ዓይነት ኣሉታዊ ተመክሮታት ኣብ ሂወትና እንተ ኣጋጢምና ፈልጥ ኮይኑካ ናብቲ መበገሲ ናይ ኣሉታዊ ተሓሳስባ ክኾን ይክእል ዘይተበፃሕቲ ሸቶታት ሓደሓደ ግዜ ነምፅ ኢና ከምዚ ሕልማዊ ዝመስል ማለት እዩ። እዚኣቶም ክንጭብጦም ኣብ ዘይከኣልናሉ ሰዓት ናብ ተስፋ ምቁራፅ ክመርሑና ክእል እዮም። ስለዚ ኩሉ ግዜ መደባት ክንሕንፅፅ ከለና ሸቶታት ክንሕንፅፅ ከለና ከዓ እንታይ እዮም ክኾኑ ዘለዎም ተበፃሕቲ ክኾኑ ኣለዎም ተጨበጥቲ ክኾኑ ኣለዎም። ከምዚ ሰማይ ደረተ ኢልና ዘይብፅሑ ሕልምታት ኣብ ሂወትና ክህልወና ይብሉን። ከምዚ ዓይነት ኣተሓሳስባ ሒዝና ንብገስ እሞ ዘይብፅሑ ምዃኖም ስርኣየና ናብ ተስፋ ምቁራፅ ክመርሓና ስለዝኽእል ናብ ኣሉታዊ ተሓሳስባታት ክመርሓና ስለዝኽእል ማለት እዩ። ስለዚ እዚኣቶም ከም ሓደ ዘይኮነነታዊ ትፅቢት ከም ሓደ ምንጪ ወይ ከዓ መክ መበገሲ ናይ ኣሉታዊ ተሓሳስባ ክኾኑ ይኽእል። ምክንያቱ ዘይኮነነታዊ ተፀቢና እቲ ኸውን ነገር ምስ ገጠመና ናብ ተስፋ ምቁራፅ ክመርሓና ስለ ዝኽእል ማለት እዩ። ካልእ እቲ ማሕበራዊ ኣከባብናትና ብጣዕሚ እዩ ተርአ ዘለዎ ኣሉታዊ ድ ኣወንታዊ ኣተሓሳስባ ክህልወና። ኣብነት ኩነታት ኣተዓባብያና፣ ኩነታት ስድራ ቤትና፣ ኩነታት ዓርከ ማሓዛና እዚኣቶም ኣዝዮም ወሰንቲ እዮም። ህፃናት ከመይ ጌርና ኢና ንዕብዮም ደቅና ካብ መጀመርታ ትስፉዋት ራእይ ዘለዎም ሓይሊ ዘለዎም ፀዓት ዘለዎም ብቕዓት ዘለዎም ምዃኖም እና ነገርና ድና ንዕብዮም ዘለና ብኣንጻሩ ከይተረዳእና ነውፅኦም ሕማቓት ቃላት ኣለዉ ኣብ መዓልታዊ ሂወትና ንደቅና ዓቕሚ ከምዘይብሎም እዚ ኮ ተስፋ ብሉን እዚኣ ኳ ብላሽያ እዚኣ ኳ ከምዚ ዝበሃል ኣሉታውያን ቃላት ንጥቀም ኢና። ከምዚ ዓይነት ቃላት እናደጋገምና ራእይ ከም ዘይብሎም ዕላማ ከም ዘይብሎም ብቕዓት ከም ዘይብሎም ና ነገርና እንተ ንዕብዮም ኣለና ኮይና ደቅና ከዓ ምስ ዓበዩ ጎደሎ ክፈጥረሎም ይኽእል ወይ ከዓ ከምዚ ዓይነት ኣሉታዊ ተሓሳስባ ክፈጥረሎም ይኽእል። እቲ ፅልዋ ናይ ሜድያ ሎሚ መን ምዃንካ ክነገረካስ ምስ ከም ትኸይድ ንገረኒ ዝበሃል ምስሊ ኣሎ። ሎሚ እዛ ምስላ ሰፊሐ እያ። መን ምዃንካ ክነገረካ እንታይ ከም ትንብብ ንገረኒ፣ ወይ እንታይ ዓይነት ፊልምታት ከም ትርኢ ንገረኒ፣ እንታይ ዓይነት ሙዚቃ ከም ትሰምዕ ንገረኒ። እዚኣቶም እውን ተራ ኣለዎም ማለት እዩ። እንታይ ክብል ደልየ ህወታዊ ተሓሳስባ ወይ ከዓ ብሂወትና ነብሲ ዕብየት ድቡና ተስፋ ዝቡና ሞራል ዝቡና ነገራት ድዮምና ክንርኢ ከነንብብ ክንፅሕፍ ንውዕል ዘለና ወይስ ብኣንጻሩ ተስፋ ዝቕርፁ? ስለዚ እዚኣቶም ከዓ ተራ ኣለዎም።
1: ሰብ ሞያ ከም ዝገልጽዎ ንሕና ውፅኢት ናይ ኣተሓሳስባና ኢና። እንሰላስሎ ሓሳባት ኣሉታዊ ተስፋ ዘቕርፅ ምጥርጣር ዝመልኦ ምንዝኸውን ከም ግብረ መልሲ ኣሉታዊ ነገራት ከጋጥሙና ዘሎ ተኽእሎ ይዛይድ። ብኣንጻሩ ተስፋ

0: ትጉዕዞና ምናልባት ኣብ ሓደ ግንባር ኣይኮና ነርና ሓንሳእ ንደብረታዊ ትኸይድ ሓንሳእ ንደስ ይመፅእ ሓንሳእ ከዓ ሰሜን ሸዋ እዚ ኩሉ ፃድፍ 130 ኪሎሜትር ተሪፎና ኣዲስ ኣበባ እዚ ኩሉ ፃድፍ ይኸይዱ
1: ካብ ደብረታቦር ነዊሕ ከይሰገርና ኢና እቲ ናይ ደብረታቦር ኩናት ፈሽሉ ነይሩ ኣብዚ ናይ ሕጂ ምኻድ ግን ነዊሕ ክኸይድ ዝኽእል ሓድሽ ወፍሪ ተኻይዱ ስጋብ ከባቢ ኦሮታ ሓሊፍና መንጎ ናይ ጎንደርን መንጎ ባህርዳርን ዘሎ ንውሱን እዋን ክንቀፀሮ ክኢልና ነርና እንደገና ምላስ መፅእ ማለት እዩ እዚ ድሮም ከናይ ዝድውን ተደሪቦሞ ስለ ዝነበረ ኣብ ውግእ ናይ ጎጃም ብድሕሪ ዝመፅእ እቲ ወፍሪ ቴድሮስ ዝበሃል መፅእ ማለት እዩ
2: እቲ ኩናት ብኡ ክጅመር ብወለጋ ጀሚሩ ብጎጃም ገይሩ ኣዲስ ኣበባ መእታዊ ነይሩ እቲ መደብ ኣብዚ መደብ እዚ ግን ኣነ ቀዲማ ሓሊፈ እቲ ኩናት ብህዝባዊ ግንባር ክምራሕ እዩ ነይሩ እቲ መደብ ወዲ ፈረጃ ብደማዚን ኮይኑ ሌዘን ኮይኑ ምስ መንግስቲ ሱዳንን ምሳናን ከራክበና ተስፋ ክኤል ሸሪፎ ከዓ እስታፋት ክቕሙሎም ኣብቲ ደጀናቶም ኮይኑ ኣነ ከዓ ውሽጢ ካኣቱ የተመዲቡ እቲ መደብ
3: ወፍሪ ስግረደባዊ ስርሒታት ኣብ ኢትዮጵያ
4: ክንከይድ ከለና ነቲ ናይ ኦሮሞ ዝኸውን ኣፅዋር ነይሩ ንዓና ተተኮስትና ስንቅና ሕክምናና ጥዕና ብርክት ዝበና መካይን እዮም ምሳና ከይደን ማለት እዩ ካብ ተሰነይ ተበጊስና ኣብ ጀበልፋ ወይና ውዒልና ሕጂ ካብ ተሰነይ ክሳዕ ወዲ መደኒ ናይ 500 ኪሎ ሜትር ኣቢሉ ኣሎ ስለዚ ብክልተ ጉዕዞ ኢና ጌርናዮ ካብ ደባዚን ብፀጋም ንምብራቅ ዘብል ናይ ግንባር ሓርነት ኦሮሞ ንእሽቶም ዓስከር ጀሳን ዝበሃል ናብ ኮይድና ተጠወይና ብያቡስ ዝበሃል ፈለግ ጌርና ንየዓ ዝበሃል ቦታ ከባቢ ባምቤሲ ኣቂድመና በዓል ባምቤሲ ቤጊ ኮበር እዚ ኣሙስ ገበያ ዝበሃሉ ማዓስከራት ከተማታት ኣለዎ ናብኡ ኢና ከይድና እቲ ማእከል ናይቲ ግንባር ናይ ኦሮሞ እቲ ብፍላይ ከኣት ዓረባዊ ግንባር ዝብ ኦሮሞ ሕጀሞ ዝነበሩ ናብኡ ኢና ከይድና ኣብኡ ኣቲና ግዜ ወሰድና ሕጂ መጀመርታ ከባቢ 8,000 ዝኸውን ሰብ ኢና ጣኻ ትብሎ ከቲብና እቲ ያኣ ዝበሃል ከይድና ዓለምቲ ኣለውና ተዕሊመብኡ ጀሚርና ኣብ ሓንሳ ኢና ጀሚርና ትምህርቲ ምክንያቱቶም ኦሮሞ ሓደ ድልዱ ዝኾነ ሓይሊ ክኸውን ኣለዎ ስለተባህለ ከምኡ ኢና ገርና ምክንያቱ ንሕና ኩሉ ምደባባት ምስ ገበርና ኣብ ወርሒ 2/91 ተሓፈሻዊ መጥቃዕትሎ ማለት እዩ ወያነ ከባቢ 5 ረጅመንት ዝኾን ከምፅዎ ንሕና ሓደ ኣጋር ከቢድ ሓደ ብርጌድ መካናይዘድ ሓደ ብርጌድ ከዓነ ኣጋር ክህሉ ከምኡ እቲ ውግእ ክጅመር እየ እንታይ ተቢሉ ኮቂንኡ ግን እቲ ናይ ወያነ ናይ ኦሮሞ ሓይሊ ሓይሊ ክንገብሮ ስለ ዘለና ንዕኡ ክንገብር ኢና ንጓየ ዘለና ማለት እዩ ሓደ ንሱ ካልኣይ መጥቃዕቲ ጀርና ተቐዳማይ ተልእኮና እቲ ሪዘርቫ ዘሎ ኣሃታት ናይ ፀላእ ከዓ ወይ ክሰሓብ ወይ ሓደ ክስታይ ክንገብር ከዓ መጥቃዕቲ ክንገብር እዩ ዕለት 15 ወርሒ ሓደ መጥቃዕቲ ጀሚርና ናይ ኦሮሞ ሓይዲ ኩሉ ብርክት ዝበለ ከባቢ 9 በጠሎይንታት ፀኒሐናና ንሽመን ሳተን ኣለዋ ንሕና ከዓታ በጠሎይና ድልዱል በጠሎን እዩ ከባቢ 300 ዓቕሚ ኣለዎ ዳርጋ ዝበዝሕ ከዓ ናይ ፓራ ኮማንዶ ትምህርቲ ዝወደ እዩ ማለት ድልዱል ኣሃዲ እዩ
2: ኣብኣ ምስ በፃሕና ግን መዓት ሕሊ ክላኻት ነይርዎም ዋላ ከመይ ጌርካ ከምዝስራሕ ወይ ከመይ ጌርካ ምንቅስቃስ ከም ዝግበር ተባሂሉ ክልተ ግዜ ድብያ ጌርና ነናይ ክልተ መዓልቲ ፀሞም ውዒሎም ፀሞም ዳሓዘሩ በዓል ወደብርሃ ድብያ ገይሮም ንፀላኣይ ሓመድ ድፋጩ ነውፅኦ ነርና ፅቡቅ ርክብ ስለ ዝነበረና ምስስለያ ናይ ናህና በዓል ወዲካሳ ፅቡቅ ሓበሬታ ኣቡና ነይሮም ኣብዚኣ ጠቕም ካርታ እዚኣ እንተሊካ ነፈርቲ ሄሊኮፕተር መፅአን ክድብድባየን እንተተኣለካ ሓይሽ ድብል ካብ ወዲካሳ መፅእ ንዑ ምስ ረኣና ልክ ኣብታ ንሕና ዘለነ ካብ ኣልጊስና ንዕኡን ነቲ ከባቢኡ ምስኡ ነበሩን ደብዲበኖኦም ንሕና ግን ተኣሊና ስለ ዳሓዘርና ወላ ሓንቲ ይኮንና
4: ኣበይ ና ውግእ ንጅምር ኣብ ቤግ ዝበሃል ከተማ ኢና ንጅምር እታ ማእከል ናይቲ ቦታ እቲ ኣብኡ ዝነበረ ኮር 28 ዝበሃል ሓደ ክፍለ ሰራዊት እዩ ኣብኡ እቲ ማእከል መእዘዚኡ ብኡ ንዓወይና መጥቃዕቲ ክንገብር ጀሚርና ሸነኽ እቲ ዓበ ማዓስከር ቀንዲ ዕርዲ ንኤርፖርት ዘብል ናትና ከምዝኣት ሓደ ሓይሊ እቲና እቲ ሓደ ብየማን ንኣምስ ገበያ ዘብለ ኣቢልና ናብቲ በጊ ማእከል ከዓነ ናይ ወያነ ናይዞም ኦሮሞ ኣብ ማእከል ክስታይ ክኣት ኹም ዘለዉ ጌርና ኢና እቲ መጥቃዕቲ ጌርና ለ15 ወርሒ ሓደ እዩ ማለት እዩ ከይድና ንሕናት ኤርፖርት ንምቁፃር ግዜ ይወሰደለና ኣብቲ ቀንዲ ድፋዕናይ መርካት ብሎ ናይ ቤግ ዝነበረ እውን ዝበዝሐ ክፋል ሕዝናዮ እቲ ናይ ኣብስ ገበያ እኒኤ ዝኸይድ በረክቲ ኣባታት ኩሉ ሒና ሕዝናዮ ፀገመብኡ ዝነበረ ማዕለያ ዘይብሉ ማልሻ ስርና እዩ ዘለዎ ብዘይካ ተክብሊ ስራዊ እቲ ብረታት ከዓ ነዊሑ ከምዚ ጓንድየ ገለመላ ዓይነት እዩ ኣዝዩ ሕማቕ ብረት እዩ ክታኮሱ ሽፋት ዓይነት ጥራዮም ግን ብዙሕ ክቃወምና ጀሚሮም ግን ምሩኡ ነቲ በጊ ተቋፂርና እታ ንእሽቶ ፎርቶ ሕጂ እቶም ኦሮሞ ቀልጢፎም ተቋፂሮማት ንእሽቶ ፀረ መጥቃዕቲ ምስ ገበራሉ ብትነቢለንኦም ንዓቐም ሕዮኖኦም ስለዝኸዳ ሕጂ ንሕና ከዓ ገለገለ መውጋዕቲ ስለዘጋጥመና ነቲ ናይ ከባቢ ኤርፖርትን ኣብ ምስ ገበያ ዘብልን ንዓው ተቋፂርና ቀሲልና ወፂና ንዓው ወፂና ንፅባሒቱ ከባቢ ሰዓት 10 ዝኸውን ብ100 ኣውቶቡስ 31 ክፍለጦር ዝበሃል ካብ ኡጓዴ ናብኡ ጠበቀ ድመፅኢሉ ብድሕሪኡ 80 ዝኾነ ኣውቶቡስ መፅአን ተኻትብሉ ኮይኑ ማለት እዩ ስለዚ እታ ቀዳማይ ዕላማት ሪዘርቫ ዝነበረ ሓይሊ ፀላኢ ናብኡ ግንባር ክኽፈተሉ ኣለዎ ተባህለ ዕላምኡ ወቂዑ ማለት እዩ ሃንደሳ በዚ መንገዲ ናይ በዓል ኣሶሳኒ ባምቤስ ዝኸይድ ኣብ በዓልዚ ጥቁር ኣንበሳዶ ገለመለ ዝበሃል ከባቢታት ኣብኡ ፈንጂታት እናገበሩ ብርክት ዝበለ ናይ ነቶክቲ እናገበሩ መካይን ይዕንዉ ነይሮም
5: ኣብዚ ተረ ሃንደሳ ብቲ መንጎ እቲ ኣቐዲምና ንገብሮ ዝነበረ መሰናኸል ጥራይ ደይኮነ እቲ ንዳቡስ ክእቶ ናይ ባምቤስ ኣብዚ እቲ ተፍትሽ ረጊእካ ክትፍትሽ ኣይከኣልኒ ነይሩ ረሽራሽ ነይሩ ብፍላይ ከዓ ነፈርቲ ፅዑቕ ዝኾነ ናይ ደብዳብ ስርሒት ኣካይዳ ነይረ ሽዑ ሃንደሳ ከዓኒ ካብ ሩባ ዳቡስ ክሳብ ዶብ ዘሎ ክዝርጋሕ ነይሩ እንታይ ገይርና ግን ነቲ ብቲ ከባቢ ዝነበረ ንብረት ናይ ፀላኢ ኩሉ ኣቐዲሙ ተብተብ ከይመፀና ርአኒ ማለት እዩ
4: መወዳእታ ድሕሪ ክንደይ ትፅቢት ተላኢ ካብ ባምቤሲ ብገስ ከም ዘሎ ሓበሬታ ረኪብና ድብያ ገርና ማለት እዩ ገፈፍ እንዳበለ እታ ክስታይ ምስ ኣተወ ፀረ መጥቃዕቲ ገርና ማለት እዩ እዚ ክልተ ሲስፒ ዝሓዘ ፀዓና እየን መሪሐንኦ ዝኸዳ እቲ ቦታ ዳርጋ ክንዲ ቀላሚጠስካዕ ሓሶ ካብ ዝገዛ ዝነዊሕ ሳዕሪ እዩ ዘሎ ጨጨዋ ገለ ዝብልዎን ንዊሕ ሳዕሪ እዩ ቀዲም ዝተኮሰ እዩ ዝዕወት ባርዕ ማለት እዩ ሕጂ ፀላኢ ኣብታ ትሻንበል ዘለዎ ማዓስከር ምስ በፅሐ ኣብ ኣኸፍ ይብል እሞ በቲ መወዳእታ ንኮበር ዘብል ዝነበረት ጋንታ ናትና ትመራሕ ጋንታ ክንቀሳቀስ ተኻትብሎ ይጅምር ስለ ዝረኣየኦ ከምቲ ሃንደበትነት ክንረክቦ ዝግባኣና ብኣታተንቲ ክስተጀሚሩ ግን ኣቀዲምና ነተን ክልተ ሲቢሲስቢ ክነሃርመና ኣለና

0: ብሓንሳ ሕጂ ክልቲኤንተን ዝውፅዒነን ዝነበራ ሲስ ባህሪብና ነቲፀላኢ ብኣ ከሎ እንተኻት ብባርዕን ብገለመለን ብምሉኡ ሓደ ሻለቃ ዘይኮነ ሓደ ሻለቃን ሓደ ሻምበልን ዝኸውን ነይሩ ብምሉኡ ኣብ ውሽጢ ዳርጋ ናይ ርብዕ ሰዓት ግዜ ብምሉኡ እንተኻት ክልዎ ደምሲስናዮ ተሓይሉ ማለት እዩ እቲ ቦታ ነፃ ቦታ ኮይኑ ማለት እዩ። ስለዚ ከም ድላይካ ትንቀሳቀስ ሰራዊት ትኸት ሕጂ ኣብ ውሽጢ ሰለስተ ወርሒ ካብ ወርሒ ትሽዓተ እቱ ምስ በልና ዝጀመርና ተዕሊም ወዲእና ከባቢ 10,000 እንደገና 3,000 ይኮኑ ዓሊምና ከባቢ 14,000 ሰራዊት ዓሊምና ናይ ኦሮሞ ተን ምስተን በጠሎኒታት ኣብኡ ፀንሓና 9 በጠሎኒ ንሰኣተን ዳርጋ ንሕና ኢና ክስታይ ንሕግዞም ኢና ተቃወሞኦም ኣብኡ ሕቑምና ከባቢ 24 ዝኾና በጠሎኒታት ቑምና ማለት እዩ። ገምጋም ከባቢ ብ450-500 ዓቕሚ ሰብ ዘለዎም በጠሎኒታት ተቑምና እቶም ምሩኻት ነይሮም ህዝባዊ ግንባር ናፃ ተባሂሎም ዝኸዱ ቀደም ከዓ ናይ ደርጊ ወተሃደራት ገሊኦም መኮንናት ናይ ኣምሳ ለቃ ሞታ ለቃ መዓርግ ዝነበሮም ስለ ዝነበሩ እቲ ወተሃደራዊ ተመክሮሲ ንሳቶም እዮም ከመሓላልፉልኩም ዝኽእሉ ዝብል ብከምኡ ተወዲቦም ኣዝዩ ድልዱል ዝኾነ ሓይሊ ገርና ኢና ግዲፍናዩ ማለት እዩ። እቲ ዘገርም ነገር እቶም ከቢድ ብረት ተዓሊም ምስ ወድኡ ፈተነታት ክሳ ይገብሩና መመረቕታ ይግበር ነይሩ ንኣዝዩ ዘደንቕ ዝኾነ ውፅኢት እዩ ኢሎም ዝገምገምዎ እዩ ነይሩ። ስለዚ እቲ ኦሮሞ ዝበሃል ከም ሓይሊ ሃንደሳ ከቢድ ብረት ስለያ ስታፋት ኮታ ዝተማለአ ውድብ ኮይኑ ከም ዝቕውም ጌርና ማለት እዩ። ኣብ መወዳእታ ነቲ ናይ ወርሒ ክልተ ዝግበር ውግእ ከቢድ ውግእ እንዳተፀበና ከለና ኣብ በፅዕ ኣኼባ ነይሩ ኣብኡ ሕጂ ኣይ ተሰማምዑን
1: ዳርጋ ወርሒ ኸውን ተፀቢና ሎሚ ፅባሕ ሎሚ ፅባሕ ክመፁ ይከኣሉን ወያነ ንሶምን ዳርጋ ንደ ኣብቲ ንሕና ኣሲና ፖለቲካ ክንጉስጉስኢና ዝብል መስሊ ናይ ወያነ ኣተሓሳስባ እሶም ከዓ ኣይቲ ጉስጉስን ይኹ ንሕና ሸፋቲ ኮይና ንተኩስና ጥራይ ንምለስ ኣብኡ ደይ ምርድዳእ ዝነበረ ኮይኑ ይስማዓኒ ከምቲ ዳውድ ንብለኒ ዝነበረ ኣብ መወዳእትኡ ግን ናይዚኦም ድንጓይ ምስ መፀ ኣውልያይ ሮሞዳን ሒዝዎ ድኸደ ሓይሊ ድመቐለ ገይሮም ንኣዲስ ኣበባ ዳኣተውሉ ንሕና ተመሊስና እዚ ነይሩ ኣይሰለጠን ኣይሰራሕናሉ ንበር 7 ወርሒ ገይረ የውሽ።
0: ስለዚ ስርሒት ብኡ ዝግበር ተሪፉ ከም ዝተረፈ እዩ ተሓቢሩና መወዳእታ መድሓን ከምኡ እንተኮይኑ ናብ ወለጋ ምእታዊ ዝኽልክለና ስለዘየለ ብካልእ መንገዲ ክንኣቱ ንክእልና ዝብል ናይ ህዝባዊ ወያነ ሓርነት ትግራይ ክስታይ ስለዝመፀ ተወፍር ቴድሮስ ዝበሃል ሽዑ ሕጂ ተዋሂዱ ናይ ውድብና ናይ ወያነ ጎንደር ኣቢሉ ትኺኢሉ ንበዓል ባህርዳር መፅኡ ቆሪፁ ንነቀምተ መፅኡ ማለት እዩ ውፍር ቴድሮስ ዝበሃል ዕለት 29 ወርሒ 4 ኢና ንሕና መርካት ወላእቲ ኢና ተሰነይ ኣብ ወለጋ ኣብ ተቐዳመይቲ ቤጊ ዝገበርናዮ መጥቃዕቲ በዓል ቤጊ ብዓዚ ኣምስ ገበያ ንኮበር ዝገበርናዮ መጥቃዕቲ 10 ስቡኣት ነይሮምና ኣብታ ድብያ ዝገበረናላ 7 ነይሮምና 17 ዝኾኑ ስቡኣት ነይሮምና ውግኣት ከባቢ 35 ነቢል ነይሩና ማለት እዩ።
2: ስርዓት ኢትዮጵያ መከላኸሊ መስመር ግንባር ጌንዳ ዕሰይሮ ናብ ባፅዕ ንምምላስ ዘካይዶ ዝነበረ ደማ ውግኣት ህዝባዊ ግንባር ኣብ ደቡብ ኤርትራ ብዝፈነዎ ሰፊሕ መጥቃዕትታት ደቂ ኣምሓረን ኣስመራን ከድሕን ሓይሉን ሓሳቡን ኣብ ኩሉ ግንባራት ስለ ዝተኸፋፈለ ኣብ ከቢድ ናይ ምክልኻልን ፀረ መጥቃዕትን ውግእ ተፀሚዱ ነይሩ። ህዝባዊ ግንባር ብወገኑ ግንባር ደቂ ኣምሓረን ምፍራስ ድሕሪ ዘካየዶ ፈተነታት ናብ ካልእ ዝሓየለ መጥቃዕቲ ንምስጋር ኣህዱታቱ እናፈራረቐ ከሰልጥንን መፅናዕቱ ምድለዋቱን ኣብ ምሕያል ስለ ዘተኰረ ብኽልቲኡ ወገናት ኩናት ንግዜኡ ሃዲኡ ነበረ። ኣብ ኢትዮጵያ እውን ድሕርቲ ብሂወደግን ህዝባዊ ግንባርን ኣብ ወሎ ሰሜን ሽዋን ጎንደርን ዝተኻየደ ውግኣት ስርዓት ደርግ ኣብ ምክልኻልን ፀረ መጥቃዕትን ዘድሃበ ውግእ ተፀሚዱ ድሕሪ ምፅናሕ ብተዛማዲ ኩናት ንግዜኡ ሃዲኡ ነበረ። ኣብ ከምዚ ዝኣመሰለ ኩነታት ህዝባዊ ግንባር ሓርነት ኤርትራ ኣብ 1991 ምስ ህወደግ ብምትሕብባር በቲ ሓደ ወፍሪ ደንከል ከበግስ ከሎ ኣብ ኢትዮጵያ ድማ ዓብና መካናይዝድ ሓይሊ ብምልኣኽ ምስ

0: ህወደግ ሰፊሕ ወፍርታት ከካይድ ይዳሎ ነበረ። ብመሰረት ህዝባ ጉንባር መፅናዕቱ ንምፅፋፍ ኣብ ወርሒ መስከረም 1990 ካብ ጋራጅ ታንክ ሓደ ናይ መፅናዕቲ ጉጅለ ናብ ትግራይ ለኣኸ።
1: ኣብ ከምዚ ኣምሰለ እዋን ከዓ ፀላእ ተዳኺሙ ከሎ ንመላ ኢትዮጵያ ንምስግጋር መደብ ዝወፃሉን ሓገዝ ናይ ህዝባ ጉንባር ዝሓትትሉን ስለዝኾነ ክልቲኡ ውድባት ከዓ ተሰማሚዑ ስርዓት ደርጊ ካብ መሰረቱ ንምፅራግ ዝተራዳእሉ እዋን እዩ ነይሩ። ናይ ፀላእ ፀብለልትነት ኣብ ልዕሊ ህወሓት ብሰራዊት ኣይኮነን ነይሩ፣ ብከቢድ ብረት እዩ ነይሩ። ሕጂነት ፀብለልትነት እዚ ንምስባር እዩ እቲ ምርድዳእ ተገይሩ። ናህና ሚሽን ናህና ተልእኮውን ምዝ ናይ ታንክታት ጉዳይ ዝተተሓሓዘ ምዝ ናይ ኣፅዋር ዝተተሓሓዘ እዩ። ቅድሜና ዝተፈላለዩ ኣባላት ናይ ክብረ ሰራዊት 74 ሜካ 74 ኣብእዋኑ ንፅገና ኹን ንትምህርቲ ኹን ብእዋኑ ዝኸድሉ እዋናት ነይሩ እዩ። ሶም ጥራሕ ዘይኮኑ ኣባላት መጓዓዝያ ውን ኣነዝከረኒ እዩ። ኣብ ዓድዋን ከባቢኡን ነዊሕ ግዜ ዝተኣከበ መኻይን ናይ ህወሓት ይዕርዮም ቦቶም ዝተመልሱሉ እዋን ነይሩ እዩ። ስለዚ እቲ ምድራው ሲ ቅድሚ ዝንብሎ ዘለና ነዊሕ ግዜ ከይዲ እዩ። ኣብ ግንባር ደቀም ሓደ ዝነበርናሉ ግዜ ብዕለት 26 ወርሒ 1990 እዩ ዓመተ ምህረት እዩ ብፃይ ተከይርሶም ብላታ ማለት እዩ ዝመፀት ንመልእኽቲ ተፀዊዐ ናብ ሰገነይቲ ካብ ሰገነይቲ ናብ ዓዳይ ሒና ሄድና ማለት እዩ። ኣብዚ ብፃይ ስብሓት ኤፍሬም ምስ ብላታ ብሓንሳብ ስለ ዝፀንሑኒ ዝሓበሩና ኣብዚ እዋን እዚ ፀላእ ትንፋስ ምእንቲ ከይረክብ ንሓባር ስራሕ ከም ዘድሊ ካብ ዝናትና ታንክታት ናብ ሜዳ ህወሓት ክነበግስ ምዃንና ቅድሚ ግን ናይ ታንክታት ጠለባቶምን ዓቕሞምን ምፍላጥ እዩ። መፅናዕቲ ክተካይድ ኢኻ ሓደ ዝሕግዘካ ኣባልካ ሒዝካ ከዓ ናብ ወታደራዊ ኣዘዝቲ በዓል ስየ ተብዛብቲ ሒዝካ ሎም ምሸት ክትብገሲኹም ዝብል ሓፂር መልእኽቲ እዩ። ኣብዚ ርክብና ኣነ ሓደ ርእቶ ዘቕረብኮ ነይሩ ማለት ዝተሰማዓኒ ብወገነይ ካብ ናትና ታንክታት ንህወሓት ክኸዳ ኣየድልኒ ዝብል ርእቶ እዩ ነይሩኒ። ቅድም ትናቶም ዘሎ ትሕዝቶ ምክሪ ድሓር ኣድላይነት ናይ ታንክታትና ምልኣኽ ከዓ ምስኡ ዝተሓሓ ዝኸውን ክንርኢ ዕድል ማሓበልናያ ዝብል ሓሳብ እዩ ነይሩ። ምክንያት ከዓ ነይሩ ነዚ ርእቶ ዝቕርብ ግንባር ደቡብ ክምስረት ከሎ ካብ ባፅዕ ዘበገስናየን ታንክታት ብመገድፍ ዓበት ጌርና ባርካ ሽረ ዓዲግራት ጌርና ዓዲቀይሕ ክንኣቱ ከለና 1100 ኪሎ ሜትር እየን ተጓዒዘን ታንክታትና። ሕጂ ዳርጋ ኣብ ዓዲቀይሕ ሲ ጎማ እግረ እንተወዲኡ ሓፂን ፍርቆ ሓፂን ዳርገፀየን ኣትየን ኩናት ኣርኪበን ነቲ ግንባር ማለት እዩ። ሕጂ ኣነ ካብአን ተመቂለን ኩና ካብ ካልእ መፅአን ንሜዳ ወያነ ክኸዳ ተክፍታ ነርኒ ከቢት ኣብ ኢትዮጵያ ስ ካብ ኢትዮጵያ ዝኣክል ክኸዳ ማለት እዩ።
2: እቲ ብህዝባዊ ግንባር ዝተወሰነ ታንክታት ናይ ወያነ ክንጥቀም ዝተወሰነ ውሳነ ኣዝዩ ሓያል ውሳነ እዩ ነይሩ። ምክንያቱ ካብ ሜዳ ኤርትራ ክንደአን ዝኣኽላ ታንክታት ክንወስድ እንተንፍትን ነርና ሓደ ኩላት ታንክ እኳ እንተነበራና ክጓደላ የን። ካልኣይ ነገር ከዓ ካብ ኤርትራ ስጋብ ወሎ ዘሎ ቦታ ብእግረን ተዝጓዓዛ ነይረን ከዓኒ ክፈጥሮ ዝኽእላ ብልሽትን ናህና ሃልክን ኣዝዩ ከቢድ እዩ። ስለዚ እታ ውሳነ ቀዳመይቲ ጉጅለ ከይዳ ዘፅንዓቶ ሞ ትኽእለሎ ናህና ታንክ ምስዳድ ኣየድልኒ ኣብ ትግራይ ተማሪኸን ዘለዋ ታንክታት ኣብ ወሎ ተማሪኸን ዘለዋ ታንክታት ኣፅኒዕናየን ስለ ዝመፃና እኹል ዕጥቂ ካብኣን ክነዳሎ ንኽእል ኢና ዝተባሃለ ውሳነ ኣዝዩ ሓጋዝ ውሳነ እዩ ነይሩ። በቲ ሓደ ስራሕ ምስላጥ በቲ ሓደ ከዓ ናይ ህዝባዊ ግንባር ዕጥቂ ኣብ ምዕቃብ እውን ኣብ ተራ ነይርዎ እዩ።
1: ፅቡቅ ነገር ናይ ሓለፍትና ግና ርእቶ ሞያውያን ስለ ዝሰምዑ እምባረይ እቲ ዝከኣለኩም ክትገብሩ ተበገሱም ኩነታት ሪኢኹም ኩሉ ነገር ኣፅኒዕኩም ውፅእ ስለ ዝተባሃልና ኢና ከድና ማለት እዩ። ክንከይድ ከለና ሓደ መሳርሕተይ ከዓ ኣማኒኤል ሃብቲ ዝበሃል ማርክስ ንብሎ ኣዝዩ ንፍዑ ሞያዊ ክልቲና ኢና ተበጊስና ማኪና ስለ ዘለና ንእሽተይ ደብዳቤና ሒዝና ብተንቤል ዓብ ዓዲ ኣብ በዓል ስየ ዘለዎ ቦታ ኢና ፅና። በዓል ስየ እውን ተነጊርዎም ስለ ዘሎ ፅበይና ፀኒዖም ልክዕ ፍርቅለይትኣቲና ብኣክብረት እዮም ተቐቢሎምና ቀጣ ከዓ ኣብቲ ዘምፃኣና ጉዳይ ጀሚርና ማለት እዩ። ሕጂ ብወገን ስየ መጀመርያ መግለፂ እዩና ምምፂኹም ፈሊጥኩም ኣለኹም ብዝኾነ ግን ኣብዚ ሜዳና ታንክ ሒዙ ክዋጋእ ዝኽእል ሰብ ይብልና።

0: ታንክ ዕርዩ መቀየር ዘለዎ ሰው ይብላ ሕጂ ንሳትኩም ታንክታት ዘለዎ ቦታታት ናትና ትርኢ ንሕድ መፅኹም ኮይንኩም ተቐሪቦም ኣለዉ ንዓኹም ዝሕብርኹም ግን ንሕና ከምኡ ይተፀቢና ካብተን ባፀ ዝሓስኩመን ሓደስ ታንክታት ካብን ክቱብ ናይና ምስ ሓልፍትኹም ትራዲና እንታይ ኢልና ትመደብ ኣቦትሎ መጀመርያ ነዚአን ንርኢ እዚአን ካብ ዝባኽና ክትሰርሓ ዝኽእላ እንዳርኣና ሽዑቲ መደብ ምውሳኽ ዘድልቲ ኮይኑ ድሓር ውሳኽ ኢልና ምስ ተበልና ምስ ተዛርብና ሞ ተቐሪቦም ልኩል ማለው ኢሎም ንገረዝ ግሄር ዝበሃል ናይ ሎጂስቲክ ድዩ ናይ ስለያ ሽዑ ይፈለጥን እየ መምህር እዮም ዝብልዎ ሓደ መሰርሕቱ ከዓ ተገደላይ ኢብራሂም ዝብልዎ ሽዑ ናይ ጋንታ ሓላፊ ምስኦም ዝሰርሕ ዝነበረ ግን ዳሓር ኢብራሂም ሌተና ጀነራል ናይ ህወሓት ናይ ኢትዮጵያ ምኳኑ ኢና እዚኦም ሕጂ ንዖም ፀዊዖም ዝርዝር መደባትና ድሕሪ ምዝርራብ ተርታ ጉዕዘና ሰሪዖም ማሓዲሮም ሽዑ ለይቲ ማለት እዩ ፅባሒቱ ንጎ ከዓ ዘድሊ ስንቂ ዓባይ ማኪና ጋንታ ዓለዋ ንሽተ ማኪና እውን ተወሳኺ ገይሮም ኣብቲ ታንክታት ኣለዎ ዝበሃል ቦታታት ኣብ ኩሉ ቦታታት ክንበፅሕ ሄልና ጀሚርና ማለት እዩ ታንክታት ኣብ ክልተ ቦታ እየ ነረ ሓደ ብ ትግራይ ካልኣይ ከዓ እቲ ዳሕራይ ኣብ ሓፂር ግዜ ሓዱሽ ኣውፅኦሞ ዝነበሩ ቦታታት ናይ ወሎን ናይ ሰሜን ሸዋን እየ ነረ ኣብ ውሽጢ ክልተ ቕነ ከዓኒ እዚ ቦታታት በብተርታ ለይቲ ተጓዓዝና ቀትሪ ተፍትሽ እንዳግበርና በይና ክልቲ ሰብ ኣይኮንና ንገብር ናይ ብሓቂ ብተገዳስነት ኣባላቶም ቶምዓ ዓቕሚ ዘለዎም ሳነክኦት ዝኽእሉ ኣሰኒዮም እዮም ኣብ ኩሉ ቦታታት ከልና ተፍትሽ ጀሚርና ማለት እዩ ሕጂ ኣብ ትግራይ ጥራሕ ዘይኮነ እቲ ተፍትሽ ኣብ ወሎም ቤገምድርን ሓራውፅኦሞ ዝነበሩ ቦታታት ህወሓት እንተለያዊ ኢና ከልና ዝክረኒ ኣብ ሰሜን ሸዋ ኣብ ሓደ ቦታ ታንክታት ግና ዘይሓዝዎ ናብ ኢዶም መንጎኦም ንመንጎ ፀላእን ነረን ብለይቲ ሓለዋ ቅድሚት ኣውፊሮም ፅቡቃት ታንክታት እዮም ከማ ፈትሽና ቀሲ ኢልና ብመብራህቲ ዝረኣናዮ ቦታታት ንሩ ማለት እዩ ኣብ ዞባ ተንቤን ከባቢ ዓዲ ዕንቅርቲ ኣብ 55 ስጋብ 80 ኪሎ ሜትር ዝተዘርግሐ 18 ታንክታት ነረን ካልኣይ ኣብ ዞባ ኣግበ ዝበሃል ብምሉእ ማለት እዩ ዞባ ኣግበ ኣብ 80 ኪሎ ሜትር ዝተዘርግሐ 16 ታንክታት ነረን ከባቢ መቓለ ዋጅ ከዓ ክሳብ ኮረም ክሳብ ጉዶ ማለት እዩ ኣብ 180 ኪሎ ሜትር ዝተዘርግሐ 14 ታንክታት ነረን ከባቢ ዓድዋ ውቕሮ ከዓ 3 ታንክታት ካብዚ ወፃኢ ሕጂ ኣብ ሰሜን ጎንደር ኣብ ሳንቃ ክሳብ ደብረ ታቦር 120 ኪሎ ሜትር ኣቢሉ ዝተዘርግሐ እዩ 23 ታንክታት ነረን ኣብ ሰሜን ሸዋ ከዓ ክሳብ መሃል ሜዳ ክሳብ ኣጅባር ከዓ 13 ታንክታት ነረን ሕጂ ዝዝርግሐ ናይቲ ቦታታት እዩ እምበር ብጠቕላላ ጥዑያት ኮና ዘይጥዑያት ዝተገንብዋ ክና ዝነደዳ 87 ዓረሚና ረኪብና ማለት እዩ ገሊአን ካ ፅቡቃት ታንክታት ሕጂ እዚ ተፍትሽ እዚ ካብ ዕለት 27 ወርሒ 9 90 ዓመተ ምህረት ማለት እዩ 2 ሰሙን ይወሲድልና ካብአን ካብዘን ዝረኣናየን እንተወሓደ ፍርቂ ናይዘን ዝረኣናየን ከንዕርየን ምኳንና ካብ ቦታና ምስ ተመለስና ድማ ንሓለፍትና ንባዕል ብላታ ማለት እዩ እቲ ኩነታት ኩሉ ዘጋጥምና ዘገልፆ ዝፅናዕኩ ሓቢርና እዮም ንምፅጋን ግን ዝወስድ ግዜ ኣሎ ኣባላትና ክንደይ ከም ዘድል እዩ ስፔር ፓርት ኸባና ምዃኑ ኩሉ እዚ ምስቲ ምስ በዓል ስየ ዝተዛርብናሉ ኣርእስታት ተዛሪብና
1: እዚ ናይ መፅናዕቲ ጉጅለ ዘድሊ ሓበሬታ ሒዙ ምስ ተመልሰ ቴክኒካዊ ጉጅለ ጋራጅ ታንክ ብጦርኖፍ ናብ ኢትዮጵያ ተላእከ
0: ልክ ኣብ 6 መዓልቲ ተበገሱ ዝብል መምርሒ ከዓ መፅእና ማለት እዩ ካብ ሓለፍትና ሽዑ ክንብገስ ከለና ዘድልየና ንብረት መኪና ዓባይ ስፔር ፓርት ሙሉእ ዝፀዓነ ምህዳሉ ስለ ዝቐኒአና መኪና ንእሽተይ ኣባላት ድማ ምሩፃት ኣባላት ካብቲ ኣህድና 19 ኣባላት ዝተፈላለየ ሞያ ዘለዎም ናይ ኩሉ ዓይነት ታንክ ማለት እዩ ከም ልሙድ ከም ተሰራርሓና
2: መበገሲና ካብ ግንባር ደቂ ኣምሓረ እዩ ብዕለት 17 ወርሒ 10 1990 ተበጊስና ክንብገስ ከለና ብፃይ ብላታ መፋነዊ ገይርልና ኣኼባ እቲ ኣኼባ እንታይ እዩ ነይሩ ዕላማ መኽዲ ናብ ትግራይ ኣብ ህወደግ ከድና ታንክታት ካብተን ማሪኾም ዳልዮሞን ዘለዉ ካብኦን ፀጊና ንኩና ዝኾና ታንክታት ክነዳሉ እዩ ነይሩ እቶም ብዙሒ ዝተበገስና ኣባላት 19 ኢና ነርና ዳሓር ኣብ ትግራይ ሓንቲ ሓኪም ተወሲኻትና 20 ሰብ ማለት እዩ
3: ክልተ መካይን ሒዘናና መኽዘና እቲ ዝነበረና ስቤራትን ንዓና ንጠርኒፈን

0: ንዓዲ ዕንቅርቲ ዝበሃል ቦታ ኣብ ከባቢ ዓብ ዓዲ ከባቢ መቐለ እዩ ዝኸውን ዘሎ ኣብኡ ንበፅሕ ማለት እዩ 19 ኣባላት ነርና ድሓር ግን ብድሕሪት ሓኪምና ስዒባ 20 ኣባላት ኮይንና ማለት እዩ
1: እዞም ነዚ ተለኸዙ ንምፍፃም ዝወፈሩ ኣባላትና 19 ኣባላት እዮም መበል 20 ሓኪምና ዮርዳኖስ ግርማያ እዚኣቶም ብዕድሚ ክረአዩ ከለዉ 12 ካብም ፊተወራሪ ንብሎም እዮም ብኣና ዝፀዋዓይ ማለት እዩ ናይ ሽዑ እዋን ብህፃንነቶም ኣብቲ ስራሕ ታንክታት ዝተለማመድ እዮም እየ ዝተረፉ ካልኦት ድማ ካብ 1976 ጀሚሮም ንኣሽቱ እኳ እንተኾኑ ግን ምስቲ ስራሕ ዝዓበዩ እዮም ኣብ ከቢድ ብረት ኣሜሪካ ዝዓበዩ እዮም ኣብቲ በዕሉ እቲ ቴክኒክ ታንክ ኣብቲ ጋራጅ ታንክ ዝዓበዩ እዮም ኣዝዮም ሞያውያን እዮም ከዓ ሕጂ ንስራሕ ዝምች ኣቃወማ ከ ኣለና ከምቲ ናይ ሜዳና ንውሳት ኣካላት ዝቆመ ስለ ዝኾነ ሓላፊ ንጉስ ግርማይ ነይሩ ዑመር መሓመድ ከዓ ምክትል እዩ ኣብ ቦዲ ሪፔር ሓላፊ ገዲም ተጋዳላይ በየነበርሀ ሕጂ ስቡ እዩ ቀረባ ግዜ ኣብ ኤሌክትሪክ ዝነበራ ጉጅለታት ከዓ ሓላፊአን ፍፁም የማነ ወተዛግር እዩ ኣብ ሜካኒክ ዝነበራ ጉጅላታት ከዓ ሓላፊአን ብርሃን ይሳቅ እዩ ኣብ ቦምቢስታ ፍፁም ኣችዶ ነይሩ ኣብ መክዘን ፍሳይ ዕንቋይ ተባሃለ ኣባልና እዩ ሕጂ ተከሎ መራሕ መኪና ናይቲ ዓባይ መኪና ስፔርና ትሕዝ ጎይቶም ወደብሽ እዩ
2: ወዘን ትግራይ ኮይኑ ትግራይ ምስኣተና ኣብ ዓዲ ዕንቅርቲ እዚ ዓዲ ዕንቅርቲ እቲ ደጀኖም ናይ ህወሓት ዝነበረ ዩ ከባቢ ኣግበ እዩ ኣብ ብዙሕ ዝበላ ታንክታት ነይረን ካልእ ኣብ ከባቢ መቐለ ኣዋጃ ሳልሳይ ከዓ ኣብ ዓበ ዓዲ
1: ዓዲ ዕንቅርቲ ዓበይቲ መክዘናት ኣፅዋራት ዝእከበሉ ናይ ህወሓት እዩ ስቱር ቦታ እዩ ዕሙር ቦታ እዩ ስለዚ ንታንክታት ምችኡ ከም ዝኸውን ገይሮም ብለና እዮም ፅኒሖም ንፅባሒቱ ከዓ እቲ ምድላውና ድሕሪ ምፅፋፍ ከዓ ብቐጥታ ፍተን ተኣኪበን ዝፀናሓና ታንክታት ኢና ጀሚርና ብሓቂ ከዓ ንምእማኑ ከፀግመካ ዝኽእል ኣብ ሜዳና ውን ክንድኡ ሰሪሕና ዘይንብል ኣብ ውሽጢ ክልተ ቕነ 14 ታንክታት ኢና ኣዳሊና ማለት እዩ
2: እቲ ናይ ፅገና ስራሕ ካብ ወልድያ ጀሚርና ኣብ ወልድያ ነበራ ታንክታት ፀጊና ኣብ ንፋስ ማውጫን ገረገራን ወልድያን ወገን ጤና ዝብልዎ ናይ ሰሜን ሸዋ ቦታን ጠቕላላ 19 ታንኪ ፀጊና ማለት እዩ እዘን 19 ምስተን ናይ ትግራይ 33 ክድመራ ከለዋ 52 ታንክን ተወሳኺ 7 ቢኤም 21 ሮኬት ተዓሽጉ ነይሩ እቲ መስመራት ኤሌክትሪክ ናይቲ ብረት ኹን ናይተን መካይን ኹን ባናፁ ተበሊዑ ጥዋዕዋዕ ኢሉ ስለ ዝነበረ እቲ ናይ ኤሌክትሪክ ፅገና ኣካል ናህና ብከቢድ ፃዕሪ ነዘን ቢኤም እዚአን 7 ቢኤም ኣብ ስራሕ ከም ዝውዕላ ገይርዎ እዚ ክትገልፆ ከለካ ሓፂር ዝኸውን ግን ኣዝዩ ኣህላኺ ስራሕ እዩ ነይሩ ዝኾነ ግን ብግቡእ ተዓይሙ
1: ኩሉ ስራሓት ናይ እዚኣተን እዞም ብቑዓት ኣባላትና በዓል ፍፁም የማነ ወተዛግር እዞም ኤሌክትሪሻ ናይ ጥንቀት ንሰሪሖም 7 ኣዳልዮም ንስራሕ ድልዋት ገይሮምና ሕጂ ኣብዚ እዋን እዚኦም በዓል ስኤኦን ዝኣምኑ ሕጂ ነዚ ዝተዓዘቡ ሓለፍቲ ናይ ህወሓት ከቢድ ምዃኑ ስራሕ ስለ ዝተረድእዎ መጀመርያ 62 ተማሃርቲ ኣቕሪቦምና ፅኒሕ ኢሎም ከዓ ድሕሪ ሰሙን ከዓ ናብ 120 ደይቦም እዚኣቶም ታንኪ ከም ማኪና ደቂዕ ከንቀሳቀሱ ዝኽእሉ ገለገለ ኣባላት ነይሮሞም እዮም ክምሃሩ ስለ ዘለዎም ምሳና ክወፍሩ ስለ ዘለዎም እዮም ኣፊሮሞም ማለት እዩ ንሕና እውን ሓደ ካብቲ መደባትና እዩ ነይሩ መምርሒ እውን እንተሂብና ሓበሬታ እውን እንተሂብና ነይሩ እዩ ሕጂ እዚኦም ተምሃሩ እዚኦም ምስ መፁ ኣብተን ንኡሳት ኣካላት ናና ኢና መዲብና እዮም ኣብ ውሽጥና ምክንያቱ እቲ ትምህርቲ ክልተ ዓይነት ክኸውን ኣለዎ ሓደ ብግብሪ ምሳና ክውዕሉ ኣለዎም ዝዕረ ዝቕየር ኩሉ ነገር ክርእዩ ኣለዎም ክፈትሑ ብከብሉ ኣለዎም ምሸት ከዓ ብክልሲ ሓሳብ ማለት እዩ ሕጂ ቅርቢ ኣብዚ ድኻም ኣሎ ግን እቲ ዕላማን እቲ ተልእኾን ንስ እዩ
2: ኣብ ዓዲ ዕንቅርቲ ምስኣተና ናይ ወያነ ኣባላት ጋራጅ ናይ መካይን ሶምዮም ምሳና ክሰርሑ ተዳልዮም ፀኒሖምና መጀመርታ ስሳ ሰብ ቀሪቦም ንሓር ውደባ ክንገብር ነርና እቶም ኣባላትና ምስቶም ናይ ወያነ ክነዋሃዶም ስለ ዝነበረና

0: ኣኼባታት ብምግባር ንሕና ከም መምሃራንን ናይቲ ስራሕ ፀገምትን ኣካላት ኮይና እሶም ከዓ ከም ተምሃሮ ኮይኖም ኣብተን ዝቆምናዮም ጉጅለታት ሜካኒክ፣ ኤሌክትሪሽን፣ ባትላሜራ፣ ፖምፒስታ፣ ራዳተሪስታ ኣብዚአን ተከፋፊሎም ክሰርሑ ከም ዘለዎም ተወዲቡ ብመነባበሮና ካብ መጀመርታ ምስኣትና ፅቡቅ ኣቀባብላዮም ገይሮምና
1: ደድሕሪ ዓዲ ዕንቅርቲ መቐለ ኢና ኸልና ኣብ መቐለ ኣብ ክትፃፈፋ ዝግብአን ታንክታት ፀፊፍና ማለት እዩ። ድሕሪኡ ናብ ወልድያ ኢና ኸልና። ኣብ ወልድያ ከዓ ልክ ኣብ ተኣኪበን ዝነበረ ታንክታት ከዓ እናተፃፈፋ እናተፀገና ኸይደን ማለት እዩ። ሕጂ ኣብ ውሽጢ 4 መዓልቲ ተን ዝተፀገና ታንክታት 33 በፂሐን። ምስተን ብድሕሪአን ኣብ ኣገራትን ግርግራ ዝነበረ 19 ታንክ ወሲኽና ሽዑ ኣብ መወዳእታ ኣብ ውሽጢ 3 ወርሒ 46 ታንክ ተዳልየን 6 ታንክ ሪዘርቫ ሰራሕ ዘይኮናስ ግን እንተፀገመ ሪዘርቫ ክኾና ዝኽእላ ተዳልየን።
0: እቲ ከበድቲ ስራሕ ዝበሃል ዝነበረ ስቴርሶ ፍርስየነ ካምቢዮ እዚኦም ኣዝኦም ከበድቲ ንብረታት እዮም። ኩሉ ኣካል ታንኪ ከም ብሓድሽ ቸክ ጌርና በትናቱ ዓቕናት ፅባሕ ንጎብ ኩናት ኣትያ ዝኾነ ፀገም ከምዘየጋጥማ ጌርካ ምድላው ስለ ዝነበረ ሓያል ስራሕ ተኻይድ እዩ። ብወገን ኣባላት ናይ ህወሓት ከዓ ክመሃሩ ድሌት ነይርዎም። ኣብ ተመክሮ ናይ ታንኪ ኣይነበሮምን ኣብ ናይ መካይን እንተዘይ ኮይኑ ሕጂ ክትፅግን ቀሊል እዩ። ክትፅግንን ንዕኦም እንዳረዳእኻ ክትከይድን ግን ተወሳኪ ግዜ ንድኻ ምንሃልክን ዝሓትስ እዩ ነይሩ። እዚ ብዝትብዓት ናይ እቲ ኣባል ዝነበረ ብግቡእ ተዛዚሙ። ኣብዚ ን4 መዓልትታት ኢና ሰሪሕና ኣብ ትግራይ ማለት እዩ።
2: ካብኡ ቀፂልና ስጋብ ወልድያን ከባቢ ሰሜን ሽዋን ዘለዋ ኣኻኺብና ፀጋጊና ኢና ንዕን ሰሪሕና ኢና። ሕጂ ነዚአን ክንሰርሕ ከለና ከዓ እቲ ኣሃዱ እቲ ብርጌድ 23 ክሳብ ዝመፅእ ነዚአን ክነዳሉ ፀኒሕና። ምስ መፀ ግን ስጋብ ከባቢ ወልድያ ዘለዋ ሰሜን ሽዋ ዝበዓል እዚ ወግል ጤና ዝበሃል ጎቦ ንሰሜን ሽዋ ገፁ ዝኸይድ ኣብ ብዙሕ ቦታታት እዩ ነይሩ። ንፋስ መውጫ ገረገራ ኣዝዩ ዝሕሊ ዘለዎ በረድ ዳርጋ ዝገብር ዓይነት ኣብዚ ሕጂ ከቢድ ዝኾነ ኩነታት ከም ዝነበረ ምክንያቱ ንጎ ተሲኢኻ ሓፂን ሒዝካ ክትሰርሕ ክብደት ነይርዎ ማለት እዩ። በቲ ዝነበረ ኣሃዱ ግን ተበዲሁ
1: ምስ ምምፃእ ናይ ሜካናይዝድ ብሪጌድና ከዓኒ ከም ስታፍ ፅገና ድድን ርክባትን ኮይኑ ናይ ኤሌክትሮኒክስ ኮይኑ ዝመፀ ኣባል ሜካ 74 ኣንተ ወይ ዝበልክዎ ብፃይ ፍፁም በላይ ጉዕዝኡ ምሳና እዩ ነይሩ። ኣብ ዝኾነ መራኸቢታት ናይ ታንክታት ኮነ ናይ ውልቀ ሰባት ተዓፂቑ ዝነበረ ብዘይ ዕንቅፋት ከምዝሰርሕ ዝገበረ ውፉይ ሞያዊ ብፃይ ኮይኑ ክሳብ ኩና ዝውዳእ ነዚ ሞያ ዝወኪሉ ተልቑ ዝፍፅም ምሳና እውን ንዕኦም ዝምህር ዝነበረ ሕጂ ኣብዚ ምስ ኣባላት ናይ ህወሓት ብዙሕ ግዜ ብሓንሳእ ስለ ንሰርሕ ተላሊና ኢና ዘለና። ስለዚ እቲ ዝምድናታት ምስ ኣባላት ህወሓት ብፍላይ ኣብቲ ታሕቲ ምስቶም ምሳና ዝሰርሑ ናብ ከባቢና ዘለዎም ብጣዕሚ ፅቡቅ ፅቡቅ ጥራሕ ዘይኮነ ከዓኒ ታንክታት ተዓርየን ክትስኣ ክንቀሳቀሳ ከለዋ ክሪኢ ከለዉ ሎሚ ማ መስዋእቲ ክነውሕድ ኢና እዚ ድማ ንዓና ዓብዪ ጉዳይ እዩ እንዳበሉ ዳርጋ ውድብ ዝባ ግንባርን ህወሓትን ሲ ሓደ ኣብ ሓደ ጉዳይ ተሳቲፉ ዓብ ዓወት ከም ዝመዝግብ ኣዝዮም ትስዋት ነይሮም ሰብ እውን ልዕሊዓቅሞም ሰርሑ ነይሮም። ሓቂ
0: ድሕሪ 3 ወርሒ ልክዕ እቲ ሜካ ብርጌድ 23 መፂና ማለት እዩ። ካብ ወልድያ ጀሚርና ገረገራን ንፋስ ማውጫን ከምኡ ውን ካብተን ካብ ትግራይ ዝመፃ ታንክታትን 20 ታንኪ ዓጢቕና እዮም። ተበጠለን ታንከኛ ማለት እዩ። ንሕና ምስ ታንከኛ ይቐንዲ ርክብና ታንኪ ምፅጋን ስለ ዝኾነ ምስ ታንከኛ ይቐንዲ ርክብና ወያነ ከዓ ክንዓጠቕ ኢና ስለ ዝበሉ 3 ታንኪ ዓጢቖም። ኣብዘን 3 ታንኪ ኣውቲስቲ ናይ ህወሓት እዮም። እቶም ተኳስትን ካልኦት ቴክኒሽናትን ግን ናይ ኣባላት ናይታ ታንኪ ኣባላት ናይ ህዝባዊ ግንባር ኮይኖም እዮም ኣትዮም ማለት እዩ።
1: እቲ ምድላው እናተፃፈፈ ምስ ከደ ከምቲ መደብ ናይ ህዝባዊ ግንባር እዚ ብሪጌድ 23 ናሜካ 74 ኣብ ዕለት 4 ወርሒ 1 1991 ይመፅልና መጀመርያ ወርሒ ጥሪ ማለት እዩ

ሓደ ብሪጌድ እዩ ብብፃይ ተወልደ ገብረ ማርያም ወድለተ ሕጂሱ ዝምራሕ እዩ ካብ ፍልይ ዝበለ ከዓ ናይ መጥባሕቲ ኣህዱ ካብ ውድብ ዝመፁና ብብፃይ ተወልደ ዶክተር ተወልደ ዝምርሑ ናይ መጥባሕቲ ኣህዱ ከዓ መፅኦምና ነይሮም ኣብዚ ዕለት 8 ወርሒ 1 91 ከዓኒ ብፃይ ረመዳን ኣዛዚ የሜካ 74 ኣቐዲሙ ምስደድሕሪ ዝኣህዱ መፅኢ ስለ ዝነበረ ንትግራይኣት ምስቶም ዝምልከቶም ሓለፍቲ ዝቕፅሊ መደብ ዝርርብ ተጀሚሩ ነይሩ እዩ ኩሉ ምእካብና ወፍሪ ቴድሮስ ምድላው ኣብ ክልቲኡ ከተማታት እዩ ኣብ ገርገራን ኣብ ወልድያን እዩ መፅኢ ማለት እዩ ኣባላት ንክዓጥቅወን ዝኽእላ ታንክታት ካብ 18 ስጋብ 20 ተሓርየን ተመሪፀን ዓጢቆም መን እዮም ኦልሬዲ ርሻሻትን መዳፍዕን ካብ ብኒ ተዓጢቁ ስለ ዝመፀ ብፀገም ይብሉን ኩሉ ተኣኪቡ እዩ ዘሎ ማለት እዩ ካብዚ ንሕና ውን ክንዓጥቕ ስለ ዝበሉ ህወሓት ሰለስተ ታንክታት ተዋሂቦ ንኦም ነረ እዚ ብኩሉ ኩሉ ሙላኣት ኣለዎ ማለት እዩ

0: ማደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናጽ
1: ኣለም ኮማንድስ ሳለህ
2: ኣስከ ሳዕብን
0: ማደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ ለግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ናብ ኣሚራ
3: እዚ ትርኢ ዘይትገድፊ እየ
4: ብኢደዋኒኑ ኩናት ከኣ ትፍቕድ ዶ መስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳ

አፍራይ ሚኒስትሪ ዜና አቅራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ታገስ ዳይሬክተር ሌተናል ኮሎኔል ዮናስ ታገስን ሳሙኤል ሐድጉን ማህደር ሐቂ አቅራቢ ዜና አፕ ኤሪ ቲቪ ባጋጣሚ

0: ኣነ ስኻ ዝዝልካያ ክደግመ ንስኻ ኸ ኣነ ዝዝልክዎ ኢኻ ትደግም
1: ኣጆኻ ዝስ ደሓና ባይ ጥራሕ ክልእፎ ሀ ጥራሕንዓነ
0: ድሓን ዲኻ ኸ
1: ሆይ ኣንታ ስኻ ኸ ደይካ ሓስም ኢለየ እምበር እንታይ ደገይርኒ እዩ ገንዘብ ሃብታማት ከምዚ ጌይርካ ተዘይረኽብካ ኢና በይን ክትረኽቦ ከመይ ደ ጐራሕ ኣርካ
0: ኣይ ኣንታ ዘንጊዕና ኣንታ ቐዲምና ኸይዱ ፍታንዳዳኛ ኸላግፀልናይ ንኸይድ ንስዓቦ
1: እወ እወ ንኸይድኣ ንርክቦ

0: ዓንዶም ዝመፁ ሰብ ጉዳይ ዳ የለውን ድኦም
1: ክሳብ ሕጅሲ ዝመፁ የለውን ጐይታይ
0: በል ዘርኣብሩኽ
2: ኣቤት ጐይታይ
0: ኣነ ምዞም ሽማግለታት ዓዲ ክመክር ክኸይድ እየ ኣሸበሸብ ምድረ ወላድ ብድሕረይ ሰብ ጉዳይ ተመፁ ስምዓዮም ኢኻ እቲ ጉዳዮም ትርንዕ ዘለተ ኾይኑ መዓልቲ ፈሊኻ ቖፀራ ሂብካ ተፋንዎም እቲ ጉዳይ ዘይጠቅም ትርከ ምርክቶ ኾይኑ ግን ሸምጊልካን ኣዳቒስካን ስረዶም
2: እሺ ጐይታይ ከምዘልኩሞ ክገብር እየ
0: እሺ ትበልካ ታማርያም ከይደበል
2: ጸላኢኹም ኺድ ብድሓን ተመለሱ ጐይታይ
3: ሃይ ኣባታ ዝባን ሕጊልኩም ከተብቅዑዳ ናበይ ድሕርድሕር ትብሉ
4: ዘድሓርሕር የብልናን ህሱይ ኮይ ሒዘ ዝመፅእ ዘለኹም እምበኣር ገና ይተሰወጠካን ዘሎ ተዓንዳፍ
3: ድሓን ንስኻ ሞ ክንረአ ኢና
2: እሽታ እስከ እሽታ ድሓን ዲኹም እንታይ እምፅኢኩም
4: ፍትሒ ደሊና ኢና መፂና ጐይታይ ክዳን ኢና
2: ጐይታይ ብስራሕ ምኽንያት የለውን እንታይ ጉዳይኩም ክሰምዖ ሞ ዓቕመይ ዘፍቅዶ ተኾይኑ ክዳንየኩም ልዕሊ ዓቕመይ ተኾይኑ ከዓ ቈፀራ ሂበ ኸፋንወኩም እ
4: ሓራይ ግርም እምበኣር ሕዙ ምዝ ጽጋብ እዚ ኣብ ከብዲ ዓዲ ምስ ተራኸብና ብሓደ ጉዳይ ሓደን ክልተን ንበሃል ንህልካ ኣብ ጽጋብ ተሰርኒኹ በዚ ገጅፍ ግና ኢዱ ገይሩ ሸውዓት ተጋንንቲ ስጋዕ ድረኣይዎ ግንዱዝ ንልኽ ይኽዎ እናህልካ ኸ ኣይርኢ ይሰምዕ ልኹኽ ኢሉኻ
5: ወይዝነይ ኣታ ገለባ ታግበሩታ
2: ዋ ሕጂ ይሰምዕን እዩ ዘሎ
4: ከም ኣቢሉ ክሰምዕ ከም ዝሰምዑ ገይሩ ዶ ሰምሲሙ ወዩ ወሬ እንኳዕ ኩሉፍ ኣይበለና
2: እዩ ሽሞንዲ ሓቁ ድዩ
3: ወ ምሄር ተጋኒና እምበር ጠላ መስ በለኒ ድኣ ጠፋ ቢለ ዮ
2: ይብለካ ኣሎ ያ ጠላም ንምንታይ ይብለኒ ብለካ ኣሎ
6: በዓል ሓደ እዝኒኮይ ዓውባበል ዓውበል
2: ንምንታይ ጠላም ትብለኒ ብለካ ኣሎ ብለካ ኣለኹ
6: ናይ ምንታይ ጸላም
4: ኣንታ ጸላም ኣይበለካን ንምንታይ ጠላም ይብለኒ ይብለካ ኣሎ
6: ወ ርኢኹም ጐይታይ ኣነ ጠላም ዘልክዎ ዓመት ገብር ክሸጣ ቕደልዮ እሞ ኣለቅሓኒ ኣነ ድማ ዕጽፊ ገይረ ክመልሰልካ ኣይልኒ ኣነ ድማ ሰለስተ ማላውቲ ሂበዮ ኸብቅዕ ንሱ ግና ኽንዲ ድመልሰለይ ጠሊምኒ
3: እግዚኦ
6: ልዕሊ ዝዛዓቢ ጥልመት ሃሎ ድ ጐይታይ
4: የለን ካብ ዝዓቢ ጥልመት ዳእታይ ክህሉ
3: ወይለ ማራይ ስባቅ ኮነ ኢልካ ኢኻ ጽርደይ ኮንካ ዘለኻ ኣንታ ሓራፊትሎ
2: ዋ ሓንሳብ እስከ ንሕና እኮ ወስ ዘይኮነስ መልሲ ኢና ንደል ዘለና ይብለካ ኣሎ
3: ሓሶት ውፁእ ሓሶት ኣንታ ጥዑምጥዑም እምበር ጥዕምኩም ሸቂልኩም ዘይትበልዑ
4: ናይ ሸቕሊ ምልከተካን ኢናዓኸ
2: እሂ ማሕራይ ሓሶት እብለካ ኣሎ
6: እዋይ እዋይ እዋይ ጥልመት ኣተግደፋይትኸሓድ ለኪ ምካ ክጠፊ እዩ በል ፍቶ ጽላእ እንኳዕ ዳ ኣብ ቅድሚ ሰብ ኣለቋሓኩኻ እምበር ብፍንጫ ከይፈተኻ ክትመልሰኒ ኢኻ
4: ኣንታ ንስኻ ግዳ ነዚ ተኽላ ዝኻብ ተለቅሕ ንጥዑ ሰብ ዘይተለቅሕ
6: እታ ሰብ እምበር እሞ ተኽላ ዶ መሲልኒ እዩ
3: ኣፍኩም ንጓም ግበርሉ ኣፍኩም ንጓም ግበርሉ ጽባ ግድሓት ማንታ ክዛርበኩም የሽመንዲ ክትርኢኒ ኢኹም
4: ንርኢ ገንዘብ እናማትካ ዘሚትካን እዝኒ እናማትካ በሲዕኻ ተኸይድካ ኸ ኣይተወልድና ክትፈልጥ
2: ሓንሳብ እስከ ሓንሳብ ማሕራይ ኣቐድማ ኣቢልካ ክትዛረብ ከለኻ እዚ ኹሉ ክግበር እንከሎ ንቋዕ በይነይ ኣይነበርኩ ኢልካ ነይርካ ምስክር ኣለካ ድዩ መን እዩ ምስክርካ ምስክር ኣለካ ድዩ መን እዩ ምስክርካ ያ ምስክር ደለካ እዩ
6: ናይ ምንታይ ምስጢር
4: ኣታ ምስጢር ኣይበለካን ምስክር ዚ ኣለካ ዶ ብለካ ኣሎ
6: ምስክር ዲኹም ዳልኩም እወ እወ ኣይዓወረ ኣይጸመመ ኣነየ ጸሚመ እምበር እናሃንዶ ኣልፋይ
4: እወ እናርኣኹ እናሰማዕኹ ሰለስተ ለማውቲ ሂቡ
3: ስድበሊ ንስኹም ዳ ጸሚድኩም ለይ ንዲኹም ዘለኹም
4: ሞት ትጻመትካ
3: ሞት
4: እወ
2: እሽታ እስከ እሽታ እዚ ቤት ደግያት እኮ መሸማገል እምበር መቋየቑ ይኮነ
4: ዓቅኹም ጐይታይ ቁሩብ ንህር ኢልና
2: ጉዳይኩም መመሊሱ ይተርር ኣሎ ልዕሊ ዓቕመይ ስለ ዝኾነ ኸዓ ቈፀራ ሂበ ኸፋንወኩም እዩ
4: ግርም
2: ሕዙ በሉ
4: ሕጅና ጐይታይ
2: ካብዛሎም ምዕልቲ ድሮ ስላሴ ከተፍ ትብሉ
4: ግርም ስላሴና ግበሮ
2: ሽዑ ጐይታይ ዘሉ ኽብልኹም እዮም ወድሓንኩም
4: ድሓና ሃብኩም ጐይታይ ብሩኽ መዓልቲ ጥዑም ካኣፍርዶም
7: ብሩኽ መዓልቲ
3: እዋይ ጸለመ እወይ ጸለመ
4: ጸለማ ጸለማ ይትበል ጸላም ተኸደን
3: እዋ ተሓጓሙ ኸሎ ዝተሓዝ ጠርጥ ኣንታ ንስኻ ኽንተይ ሓበጠካ
4: ከመ ቢልካ ዲኻ ሰምሲምካያ ዘለኻ
3: እሞ ባጅ ጎዶኑ ዝሓሰወ በርቂ ገይሩ ፍንቅል የብሎ ፈጋዕ ኣብሎ ዕንቁሶ ኣብሎ በስማም ወሉ መንፈስ ቅዱስ እዝጊዮ እዝጊዮ
7: ወለ ይታ እንታይ ረኺብኩም እንታይ እዚ ኩሉ ተዓታ
5: ወይ እዝነይ
4: ኣያ ሳንቸል ንሕልካ ምዝ ጽጋባ ቕሩብ ተሰሓሒብና ብዝንዳዳይና ጸኒሕና
7: ኣየ
4: ካብ ማሕራይ ተለክሖ ገንዘብ ክንዲ ቐኒየለ ኢሉ ዝመልስ ንሕልካ ብጽጋብ ተሰርኒቑ ንዒቕና ብዝኸዶ ወስና በልኺ
7: ክሳብ ሽዑ ግና መን ዓማጺ መን ይቑኑዕ ካብ ዓዲ ዝምስጠር ስለ ዘየለ ዝበደለ ወገን ይቕሬታ ኽብል እየ ዝምሕፀነኩም ሓደ ድማ ወስ ከብል እግዝተኩም ኣለኹ
3: ድሓና ያ ሳንቺኤል በትሪ ሓቂ ዝተቐጥል እምበራይ ትስበር ንግዲ
7: ድሓን ድሓን ዞም ደቀይ ኪዱ በሉ ኪዱ ስሙንዲ ንዕዳ በዚ ንስኻስ
8: እንታ ዓርከይ ኣያ ሳንቺኤል ሲ ገልእ ክመክሮ እዩ ክጉርሖ እዩ
9: እወ ኣይተዋሓጠትለይ ምስምኸስ እንታይ ግድኻ ግን ኣይ ሰብ እዩ
3: እምቧዕ እንታይ ይበሃል እዚ ዘይሓሰብካ ይረኸባይ መርገማ ይምረቕ
7: ኣይተንፅርፅር ኣይተንፅርፅር እንዶ ስሙንዲ
3: ወይለ ከመይ ዘየ ንፀፅር ኣያ ሳንቺኤል ኣነ ንመርዓ ክገብር እዩ ሸባሸብ ንሶም ድማ ብዘይዋዓርክዎ ሽመይ ከጸልሙኒ
7: ድሓን ድሓን ሽመንዲ መብዛሕትና ቁኑዓት ለባማትን ፃዕረኛታትን እኳ እንተኾንና ዕሽር ካባና ግን ዓያሹን ሓሳዳትን ዳኣ በይ ክሰኣኑ ኩላትና ቁኑዓት እንተንኸውን ደኣ ምድሪ ኣለምና ገነት እንደምኾነትን
3: እሞ እንታይ ስ ዘይገበርኩ እንታይ እየ ክገብር
7: ትገብሮ ዶ ዘልኩኻ እንተሰሚዕኻኒ ደኣ እመነሉ
3: እመነ ኣሎ ህዋ ኣያ ሳንቼል ከያምን ኩሎ እንኳ ኣብ ማእከል ዓዲ ሽመይ ዝብሉሉኒ ዘለዉ ሲ እንታይ ኣሚነሎም ደኣ መፍቶ ማሕራይ ንልፋይን ክኸውን
7: ኣይትኸውንን ኢኻ ዋሓጠኒን ዶ
3: ሕረይ ስከ ውሒጠካ
7: ግርም ኣይትፀገሙ ተፀጊመ ተለቂሐሉ በል ከይመልሰሉ ድማ ኸሲረ ገንዘብ ተወዲእኒ ሕጂ ግና ኣቋፅሪኒ ገንዘብ ይሒዘሉ ክመፅእ በል ሽዑ ኣነ ዝገብሩ ኣለኒ
3: እዋ ዳሓርከ
7: ዳሓር ዳሓር ነይ ትበል ሽሞንዲ ቀንዲ ማኸር ደጊያት ምዃነ ይኮ ዘንጊዕኻ ድሓር ዳኣ ዝገብሩ ኣለኒ እናበልኩኻ
3: ድዕ መቸም ኣያ ሳንቼል ኮንካ ንምበር እዚኣሲ ከባድ እያ
7: ድሓን ድሓን ሽሞንዲ ሰብን እዝግን ዝምስክረልካ ጭዋ ምዃንኳ እንተዘይፈልጥ ዶ ጐንኻ ምዃንኩ ውኢል ኣነ ሳንቼል ኣነ ኸዓ ፍጢር ክብል ደድሕሪ ሓቂ ምኻድ እየ ዝብርሃኒ ኣብ መጻኢ ድማ እናተማኸርና ግርም ጌርና ዝጉዳይ ክንርዮ ኢና
3: ክብራሃበለይ ድሓን ኣምላኽካ ኣይ ሓግዝካ ያ ሳንቼል
7: ንዓና ይበል ንዓና ይበል ዝወደይ ግልል ንበል

0: በሉ ጉዳይኩም ተመልክተይ ኣለኹ። ማሕራይ ኣለቂሐዮ ባህላይ፣ ሽመንዲ ኸዓ ይተለቃሕኹም ባህላይ ኻሞ። ሽመንዲ ኣብ ቃልካዶ ጸኒዕኻ ኣለኻ?
1: ኣይፋሉን ጐይታይ፣ ኣብ መንገዲ ጸኒሑ ስለ ዝኸተረኒ። ኣነ ድማ ቅሒረ ኣሊል ኢለ ነይረ። ናይ ነገር ነጋዳይ ከሲበ ኸኽስቦ ኢለ ኣብ እግሩ ወዲቐ ኣለቅሐኒ ኢለዮ። ንሱ ድማ ለቂሕኒ። ሕጂ ግና ዝሓለፈ ጌጋ ኣክል ዕዳይ ክኸፍል እየ ጐይታይ።
0: ግርም ብጌጋኻ ምእማንካ ጽቡቕ እዩ። እሞኸ ሒዝካሉ ዶ መጺኻ ኣለኻ?
1: ኣይፋሉ ጐይታይ።
0: እሂ
1: ቅድሚ ሕጂ ሰለስተ ሳዕ መጽአ ስለ ዝሳንኮ ናብ ካልእ መዓላ ውዒለ እዩ። ሕጂ ድማ ቆፅረ ሃቡኑ ጐይታይ ክምጸሉ እየ።
2: ጐይታይ ኣሽከዓልል እዩ ደሎ ይላጋጽ እዩ ደሎ ጐይታይ ዝላጋጭ እዩ ዓገበሉለይ።
0: እሽታ እሽታ እስከ እቲ ዝዓበየ ነገር ሽመንዲ ምእማኑን ምንስሑን እዩ። ካብ ኣመነ ኸዓ ገንዘብካ ናበይ ከይከደካ። ንስኻ ግን ክትሰኣን ኣይግባኣካን እዩ። ማሕራይ ንምንታይ ኢኻ ትሰኣን?
3: ዘይሰኣነኒ ዘይሰኣነኒ ጐይታይ ኣይሰኣነኒ ንብለኩም ኣለኹ።
0: ኣልዕላብ ኢሉ ማሕራይ ኲላትና ኸም ንፈልጠካ ዓድሎ እናበሉኻ በረኻ ትጸንሕ፣ በረኻሎ እናበሉኻ ኸተማ ትጸንሕ ሰብ ስለ ዝኾንካ። ስለዚ በቲ ንዓይ ዝርዳእኒ ዘሎ ክህበካ ኢሉ እንተመጸ ይስእነካ ምህላዊ እዩ።
3: ኣይሰኣነኒን ጐይታይ ደይሰኣነኒ ከመይ ኣቢልኩም ነዚ ተኣምንዎ?
4: መዓዝ ምስ መጸ እሞ ክስእኖ?
0: ማሕራይ ምስቲ ንፈልጠካ ፍቐዱ ኾለል ትብል ምዃንካ ሽመንዲ ስኢነዮ እንተበለ እውን ካብ ከይንኣምኖ ኽንኣምኖ ስለ ዝቐርበና ውሳኔና ኽንህብ ኢና። ሽመንዲ ዝተዳቃሕኻዮ ዕዳ ሒዝካ ኣብ መወዳእታ ናይ ዝወርሒ ኣብዚ ትቐርብ።
1: እሺ ጐይታይ።
0: ማሕራይ ከዓ ለቓሕኻ ኽሳብ እትረክብ ከይትሰኣን ምእንቲ ተሓይርካ ኽትጸኒሕ ኢኻ።
3: ማሕዩር ህዋ ጐይታይ ከመይ ከመይ ድኸውን ደሎ እዚ ጉዳይ? ኣነ ኽንዲዘለቃሕኩስ ኣነ ገበነኛ ተቖጺረሲ ኣነ መሓይር ክጸንሕ ህዋ ከመይ ዝኸውን ደሎ? ምርዳእ እኳ ኣብና
4: ዘገርም ኮይ ጐይታይ በዳሊ ዘይኮነ ንሕየር።
0: ስርዓት ስርዓት ግበር ዘረኣብሩኽ።
5: ኣቤት ጐይታይ።
0: ቀፍዶ
5: ናሃለፍ
3: ዋ እቶም ሰባት ዋ ከመይ ከመይ እዚ ጉዳይ
4: እንደ እንታይ ሞ ክንብል ኢና? ነገሩ እኮ ድንግርግር ኢልና ጐይታይ።
0: እልፋይ ተሓዋዊሱ እኳ ኸውን ይኽእል እዩ። መፈጸምቱ ኽትሪኢ ግን ዓቕሊ ኸድልየካ እዩ። እንተ ሽመንዲ ግን ንስኻን ዕዳኻና መወዳእታ ናይ ዝወርሒ እዚ ከም ትርከብ።
1: እሺ ጐይታይ።
0: ወደሓንኩም።

0: ስን ኣዳነይ እንታይ ንፋስ ኢዳ ድነፍስ ዘሎ?
1: ብዛዕባ ምንታይ ይኽን?
0: እዋ ብዛዕባ ሽመንድኻ ማሕራይ ተለቂሑ ጠሊሞ ዝበሃል ዘሎ እምበር
1: ብዛዕባኡ ድኽን እንድዒ ንኣዳም ጎረሞ እዩ
0: ወይ ለከ ተኾንክ እንዳ እቲ ምስጢር ኣለይ ሽመንዲ ኮባይቱ ኣሚኒ እዩ ዝበሃል ዘሎ።
1: ንሱስ ኣሚኑ ተባሂሉ እንተ ኣነ ግን ኣይኣመንኩን ምውሓጥ ኣብኒ እዩ ዘሎ ዳናይ።
0: ኣይ ንስኽን ድሮ ከዓ እምበኣር ናይ ስጋ ኮይኑክን መን እሞ ዘይዕደ ዘይዕደስ ዕደ እኳ ዝበሃል ቅሩብሲ ትምጥላሚ ፎቅ
1: ሓዛ ንባ ዳነይ እንታይ ስኢን እዩ ምክዕደ እሞ ድማ ካብ ማሕራይ ዘይመስል
0: ድሓን ፅባሕ ኩያታ ምዕልቲ ፍርዲ ሽመንዲ ዕድኡ ድዩ ክመልስ ወይ ሳብታ ማሕራይ ተዳጊንዋ ዘሎ ዩ ክዳጎን ፅባሓ ክትፍለጥ ኣዳነየ።
1: ድሓን ፅባሕካ ፅባሕና ይግበራ ስላሴ ከዓ ንሓቀይና ይረአዩ ንዓናይ ደኣ

0: መጺኹም ዶ ኩልኹም?
1: ወጎይታይ
0: በሉ ብሩኽ መዓልቲ ግበሮ።
2: ኣሜን ኣሜን።
0: ዓስከር!
3: ኣቤት ጎይታይ።
0: ኣምፃዮስከ ንማሕራይ። ማሕራይ፣ ጉዳይካ ሕፅር ኣቢልካ ተዛረብ።
4: ሽኽብረት ሃበለይ ጎይታይ። እዝገሄረ ርኢኹ ኣነ መሓይር ልዕሊ ወርሒ ብቁንጭ እንትኾነን ዝተረፈኒ የብለይን። ሕጂ ኸዓ ሽመን ደኻም መፀ ገንዘበይን ፍታሓን ክትህቡኒ እምሕፀነኩም ኣለኹ ጎይታይ፣ እልምን ኣለኹ።
0: ብዛዕባ እቲ ሕሰብ ማሕዩር ዝተዛረብካዮ ማሕዩር ቤት ሕፁኖት ኣይኮነን። መናግርትኻ ካብ ኣስመራ ኸይመፀ ሲኢነዮዎ ይብል ከይህሉ ንመመኽነይታ ዝኸውን ነቓዕ ኸይንገድፍ ኢልና ኢና ቐፊድናካ ነርና። ሕጂ ግን ሽመንዲ እንታይ ትብሎ ኣለካ? ገንዘቡ ምፂኻሉ ዶ?
5: ጎይታይ፣ ነዛ መዓልቲ ቆፀራ ኸኽብር ኢለ የመፅ እምበር ገንዘባይ ተመላኹን
4: ዋ ኣታ ዘይሰምዐ ባብለይኒ እታ
5: ናይ ነገር ነጋዳይ ገንዘበይ ንብረት ምስ ገዛእኽዎ ምሻጥ ኣብይኒ ሒዝኒ ጎይታይ። ሕጂ ግና ተወሳኺ መዓልቲ ቁፀርኒ እሞ ኣብታ ዝበልኩምኒ ከምፀሉ እየ።
3: ዋ ብሕጂ ከዓ ተወሳኺ ደሊኻ?
4: ዋይ ወይ ኣነ ቁርስስ ወይ ኣነ ቁርስስ ሕጂ ከዓ ጥራሕ ኢድ ይመፅዩ ዋ ጎይታይ እሞ ሒዘይ መፃ ኹን ካበለ ዋ እንታይ ፍታሕ ክትገብሩለይ ፍታሕ ክበሩለይ ጎይታይ።
0: ሽመንዲ ክንደይ መዓልቲ ኣኽለካ?
5: ዋ ብሓን ሰለስተ ወርሒ ኣኽለኒ እዩ።
3: ገደደ
4: በስማ ኣብ ወድፈስ ቅዱስ ሕጂ ከዓ ሰለስተ ወርሒ ብሕጂ ከዓ ሰለስተ ወርሒ ዋ ጎይታይ ዝላጋጭ እዩ ጎይታይ ዝሕጭጭ ደሎ ዋ ኣስተውዕሉሉ ጎይታይ።
0: ግደፍ ደኣ ናብሩ ባዕሉ እዩ ዝፈልጣ። ከምኡ ይትበል ማሕራይ፣ ኣምፃእሉ እምበር ተሓነቐሉ ንብለሉ ግዜ ከዓ ኣኸለን።
5: እዚ ግዛረበኩም ጎይታይ ዘይኣነሲ ሲኢነ እምበር ፈትየ መዓስ ኮይነ ገጽ ሰብ ረመፅ እንዳኣሉ። ኣንታ ማሕራይ ተጸመመኒ እንዶ ሰለስተ ወርሑ እኮ ድቅሲኢካ ትስያ ከም ጸልካየ።
4: ኣፍካ ሕዚ ስኻ ኣፍካ ሕዚ ምሳኻ ዘዛረበ የብለን።
3: ኣብዝነካ ጨለ ዘረባ ክንደይካ ትኽእለሉ?
0: እሽታ ያዕያ ኣይትበሉ
4: እሞ ሕራይ ጎይታይ፣ ካብ ፍቓትኩም ኣይወፅእን እየ። የግዳ ገንዘበይ ክሳብ ዘምፃለይ ኣነ ካብዚ መሓይር ወፅአ ኣብ ገዛይ ክፀንሕ ጉዳይ ብደገ ኾይነ ክከታተል ኣፍቅዱለይ።
0: መንበለ ሰለስተ ወርሑ እኮ ናይ መወዳእታ ቆፀራ እምበር ኣብ መንጎ ገንዘብ ተረኺቡ እኮ ከምፃልካ እዩ።

0: ገሽካ ተፀናሓኻኸ
1: ኣይገይሽን እንታይ ኣምዚ ኢለኸ ገይሽ ኣይገይሽን እየ ጎይታይ
0: ኣይፋሉን ኣብዚ ሳልስ እንታይ የጋጥም እንታይ ትፈልጥ ቀብሪ ኣሎ መርዓ ኣሎ ካልእ እውን ኣሎ
1: እሞ ኣነ ኣይገይሽኒ ዋላ ቀብሪ ኾነ መርዓ ኾነ ተንከስ ኢለ ካብዛ ዓዳየ ይወፅእኒ እጋራይ ዝተበራኸ ኣነብለኩም ኣለኹ
0: ግደፍ ደኣ ከምኡ ዶ ይበሃል እዩ ዘረባ ዓሻ ቀብርን መርዓን መናብርትናዮም ከመይ ጌርካ ክተርፍ ክትገይሽ ኢኻ
1: ኣይገይሽን እየ ኣይገይሽን እየ ዋኣቱም ሰባት ኣይገይሽን እየ
0: መንበለካ ስለዚ ሽመንዲ ነስመራኻ ማሕራይ ከዓ ናብ ታማሕዩርካ
1: ዋ ኣቱም ሰባት ትሚኢልኩም ዲኹም ትሰምዑ ኣነ ብደላ ኣለኹ ተጎፍዑለ ተጎፍዑለ ይበጀኻትኩ
2: እንታይ እሞ ክንብል ኢና ነገር እኳ ሕንቅሊ ሕንቅሊተይ ኮይኑና
3: እዋ ዘይትፅመም ማሕራ
1: ተፀመም ተፀመም ካብዚ ንላዕሊ ምፅማም ሞጥራህ እያ ሳንሸአል ሬሳ እዩ ካብዚ ክወፅእ ዋ እንታይ ትበለ ስጊንጥር እዚ
3: እሞ ይብሉካለዉ ጎይታ
1: እሞ እሞ ኣነ ደቂማ ሕጂ ካብዚ ሕየር ገንዘብ ፅባሕ ንጎ ሰሪሐ ደምፆ እዩ ኣነ ሂወተየ ፅባሕ ንጎ ዘይረኽባ ስለዚ ኣነ ነዚ ሰብ እዚ ተዓሪፍ ኣይደልየሉ ሕርካም ኣይደልየሉ ምሕረየ ኣለኹ ብለኩም ኣለኹ ምሕረየ እየ
4: ኣይትምሕረንን ኢኻ ኣነስ ከም ፀልካየ
1: እሞ ምሕረካ ኣለኹ እናበልኩኻ
4: ኣይትምሕረንን ኢኻ ዘይናትካ ገንዘብ ነቲ ናትካ ለኪሙልካ ስለ ዝጠፍእ ኣነ ድማ ዘይገንዘበ ኣየድልየንን እዩ ከም ፀልካየ ክህበካየ
1: እሞ ኣነ ምሕረካ ኣለኹ ሽፋ ይግበረልካ ምሕረካ እየ እናበልኩኻ
4: ኣነ ከ ኣይትምሕረንን ኢኻ ብለካ ኣለኹ
1: ኣቱም ጎይታይ ረእለ ይባክሉ ወየኩ ኮይኑኒ ኣነ ብገዛ ገንዘበይ ክምሕረ ክእልኒ
0: ሓቁ ዩ ሽመንዲ ዘይገንዘብካ ለካሚኻ እዩ ብኻልእ ሸነኽ ድማ ንኻልኦት መታለልቲ ዕድል መሃብ እዩ ስለዚ ድሕሪ ሰለስተ ወርሒ ጥራሕ ይራኽበና ዓስከር
5: ኣቤት ጎይታይ
0: ኣብታ ዝነበረ ምለሶ
1: ዋ በጫኹም ምሕረት ሃቡኒ ብሚካኤል ዓድና ብማርያም ብኺናደ ምህረት ብባእታ ማርያም ብልደት ኣብለኩም ኣለኹ በጫኹም መሓርኒ እዚ መሓርኩም መሓርኒ
0: ኣብታ ዝነበረ ምለስዎ ከምቲ ልሙድ ኣተሓሕዛ ጌርኩም ከዓ ሓዝዎ
1: በሉ ሓንሳብ ሓንሳብ ስምዑ ንክናዘዝ ኣታ ሓንሳብ ስምዑ ንክናዘዝ
2: እንታታይ ወሪድካ ዘይትፅመም ሰብኣይ ደይኮንካ
1: ዘይትፅመም ዝነበርኩ ኮብዓለ ይድፈልጣ ሓቂኻ ንስኻ ዳ እንታይ ዶ ኮንካ ኢኻ ኣታ በጃኹም ስምዑና ክንናዘዝ በጃኹም ስምዑና
0: በለስካ ሕራይ ተናዘዝ
1: ሕራይ ትበልኩም ማርያም ጎይታይ ኣነ ሰይጣን ይሰሪርኒ ሕማቅ መዓልቲ ውዒለ ኣነ ንሽመንዲ ዓርከይን ጥራይ እግርና ቀዳጢ ቢቆ ተኸዲና ዓብና ክንስና ሽመንዲ ዘይከምከማና ፃዕራም ስለ ዝኾነ ፅዒሩ ልዕልና ልዕሊ መዛኑ ኣሓዲሩ ንሕና ከዓ ከምኡ ፅዒርና ክሓልፈልና ክንድናሓስብ ብሕስድናን ብቅንእን ልብና ይዕዊርና ኣነ ንእልፋይን ሰይጣን ኣብኣና ሓዲሩ ሕማቅ ሓሳባት ሓሲብና ዘይለቅሐነዮ የዒንትና ብጨውቲ ሓፂብና ተማጊትናዮ ሽመንዲ ቅድም ብፃዕሩ ሎሚ ድማ ብኣእምሩ በሊፁና ዘይለቅሕክዎ ተለቅሐሉ ኣላጊጩልና ስሕታን መዓልቲ ውዒልና ጎይታይ ይቅረበሉና ጎይታይ
0: ናይ ባሓቂ ኣየለቅሕ
1: ካብ ኣምፅኦ ከለቅሖ ዘይለቅሕክዎ ኣይለቅሕክዎን ጎይታይ
0: እልፋይ ሕጂ ኮነን ርእስኻ ሓኽፍ ሓኽፍ ሕጂ ኸ እንታይ ትብል
2: ዋ እንታይ እሞ ክብል እየ ኩሉ ድሕንኽ እዩ ካብ ቅነ ተበጊሸ ብዙሕ ነገር ይኣብሸ ኣይተሓዙለይ ጎይታይ ይቕረበሉለይ ከዓ ዓድና
0: እልፋይ ብሓሶት ትምስክር ከም ዝነበርካ ግርም ጌርና ኢና ንፈልጥ እምበኣረይ ማሕራይን እልፋይን በዚ ዝፈጸምኩምዎ ተግባራት ጥፋእተኛታት ኮንኩም ተረኺብኩም ኣለኹም በዚ መሰረት ከዓ ውሳኔና ክንህብ ኢና ማሕራይ ብዝፈጸምካዮ በደል ብምጥዓስካን ንዓዲ ይቕሬታ ብምሕታትካን በቲ ዝተኣሰርካዮ እኹል ኮይኑ ክትፋኖ ኣብ ርእሲኡ ንሓደ ዓመት ዝጸንሕ ድንክል ኣብ ዝባን ከዓ ኣቐሚጥና ኣሎና እልፋይ ከዓ ኣልዕል ኣቢልካ ብሓሶት ብምምስካርካ መቕጻዕቲ ክሳብ ዓዲ ኣኽለካ ትብለካ ኣብ ምትካልን ሓለዋ ኣግራብን ክትዋፈር ተወሲኑ ኣሎ ወደ ሓንኩም ወዲእ ኣለኹ
1: ክብረት ሃበለይ ጐይታይ ክብረት ሃበለይ ዓድና
0: ሳንቸል ከዓ እቕረቕረ ባህሎም
3: እሺ ጐይታ

ሰላምታና ተቐበሉ ፈነወየር ቲቪ ኣብ ምክትታል ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፍርቓን ኣኺሉ ንሎሚ ረቡዕ 14 ጥቅምቲ ዝተዳለወ ሃገራውን ሃገራውን ዜናታት ሒዝናልኩም ቀሪብና ኣሎና ንምክትታልኩም ብኽብሪ ዝዕድም እስቴፋኖስ ግርማይ ብቐንዲ ኣርስተ ዜና ይፍለም። ኣብ ኣቑርደት ኣብ ስርዓተ ምዘ

0: ና ዘተኮረ ስልጠና ንመምህራን ተዋሂቦም ኣብ ንኡስ ዞባ ባፅዕ ብቕዓትን ደረጃን ትምህርቲ ንምብራኽ ሓበራዊ ፃዕሪ ከም ዘድሊ መዘኻኸሪ ቀሪቦም ኣብ ንኡስ ዞባ ደቂ ኣምሓረ ኣብነታውያን መምህራንን ርእሰ መምህራንን ተሸሊሞም ቻይናን ቦትስዋናን ንኽልተኣዊ ዝምድንአን ናብ ኣጠቓላሊ እስትራተጂካዊ ምሕዝነት ክብ ከም ዘበልኦ ኣነፂራን ኤውሮጳዊ ሕብረት ኣብ ዝሓለፈ 9 ኣዋርሕ ጥራይ ልዕሊ 21 ቢልዮን ዶላር ዝዋግኡ ባህርያዊ ጋዝ ሩስያ ከም ዝዓደገ ገሊፆም ፓኪስታን ብውሽጣዊ ኣቕማ ዝማዕበለቶ ልዕሊ ፍጥነት ድምፂ ዝውንጨፍ ሚሳይል ከም ዝፈተነት ሓቢራ ዝርዝር ዜና ብጨንፈር ሚኒስትሪ ትምህርቲ ዞባ ጋሽ ባርካ ዝተወደበ ኣብ ስርዓተ ምዘና ዘተኮረ ስልጠና ብ11 ጥቅምቲ ኣብ ኣቆርደት ንመምህራን ተዋሂቦም ኣብቲ ካብ 16 ንኡስ ዞባታት ንዝተዋፅኡ 130 መምህራን ሓለፍቲ ስነ መምህርና ስፖርቫይዘራትን ርእሰ መምህራንን ዝተዋሃበ ስልጠና ምዘና ኣብ ውጥን ምህሮ ኣተራጉማ ትሕዝቶ ምዘና ምዘና ንጭቡጥ ውፅኢት ምዘናን መሰረታዊ ምዕባለ ትሕዝቶን ከምኡ ውን ግደ ምዘና ኣብ ገስጋስ ትምህርቲ ዝብሉ ዛዕባታት ቀሪቦም ዕላማ ናይዚ ስልጠና ኩለንትናዊ ብቕዓት መምህራን ኣለሊኻ ልክዓዊ ምዘና ከም ዝሰርፅ ንምግባር ከምኡ ውን ሰልጠንቲ ኣገባባት ምዘና ተረዲኦም ኣብ ተግባር ዘውዕልሉ ባይታ ንምፍጣር ምዃኑ ኣብ ሚኒስትሪ ትምህርቲ ሓላፊ ጨንፈር ምዘና ሃገራዊ መርምራ ኣቶ የርጋ ኣለም ተኪን ሓላፊ ኣሃዱ ምዘና መምህር ትኩእ ተኽለ ሃይማኖትን ገሊፆም ኣብ መወዳእታ ሓላፊ ጨንፈር ሚኒስትሪ ትምህርቲ ዘዋጋሽ ባርካ መምህር ያሲን መሓመድ ኣብ ዘመሓላለፎ መልእኽቲ እቲ ምስ ምጅማር ኣካዳምያዊ ትምህርቲ ዝተዋሃበ ስልጠና ኣብ ምምሕያሽ ብቕዓት መምህራንን መስርሕ ምምሃርን ምስትምሃርን ዘለዎ ረብሓ ኣብ ግምት ኣትዩ ናብ ኩሎም መምህራንን ኣብያተ ትምህርትን ንምስራፁ ከም ዝሰርሕ ብምጥቃስ ሱፐርቫይዘራት ዕቱብ ምክትታል ክገብሩን ተግባራውነቱ ተረጋጊፁ ውፅኢቱ ክግምገምን ኣተሓሳሲቦም ኣብ ንኡስ ዞባ ባፅዕ ብቕዓትን ደረጃን ትምህርቲ ንምብራኽ ሓበራዊ ፃዕሊ ክሕይል መዘኻኸር ቀሪቦም ወኪል ኤሪና ኢብራሂም ዑመር ብመልክዕ ፀብጻብ ዘዳለዎ ትሕዝቶ ኣሎ ያቆብ ገብረትንሳያ ክቕርቦ እዩ
1: ኩለንትናዊ ብቕዓትን ደረጃን ትምህርቲ ብሓፈሻ ናይ ማእከላይ ደረጃ ከዓ ብፍላይ ንምብራኽ ሓበራዊ ፃዕሪ ከም ዘድሊ ውፅኢት ሃገራዊ ምርምራ ሻምናይ ክፍሊ ኣብ ንኡስ ዞባ ባፅዕ ንምግምጋም ብ12 ጥቅምቲ ኣብ ዝተቓንዐ ኣኼባ መዘኻኽሪ ቀሪቡ ኣብቲ ርእሰ መምህራን ሱፐርቫይዘራት ኣብ ማሕደርትን ወለድን ዝተሳተፍዎ ኣኼባ ሓላፊ ትምህርቲ መምህር እስማዒል ሳልሕ ብቕዓትን ደረጃን ተምሃሮ ከም ንምባል መምህራን ምስ ኣማሓደርትን ዓበይቲ ዓድን ተዋሂዶም ዕቱብ ፃዕሪ የካይዱ ከም ዘለዉ ኣብሪሁ ርእሰ መምህራን ኣብ ዘቕርብዎ ፀብጻባት ብቕዓትን ውፅኢትን ተምሃሮ በብኸባቢኡ ብብዙሕ ምኽንያታት ከም ዝፈላለ ብምሕባር ብኩራት ኣብ ተምሃሮን መምህራንን ልሕሉሕ ምክእታል ወለዲ ከምኡ ውን ሸለልትነት ተምሃሮ ኣብ ማኣዲ ትምህርቲ ካብቶም ቀንዲ ጠንቂ ትሑት ውፅኢት ከም ዝኾኑ ገሊፆም ኣብ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ሓላፊ ኣሃዱ መሰረታዊ ትምህርቲ መምህር ዓሊ ኣሕመድ ብወገኑ ፅፈትን ብቕዓትን ትምህርትን ምሕያል ዝግበር ፃዕሪ ናይ ኣብያተ ትምህርትን መምህራንን ጥራይ ዝግደፍ ስለ ዘይኮነ ተረናበርክቶን መላእ ሕብረተሰብ ብሓፈሻ ወለድን ኣብ ማሓደርትን ድማ ብፍላይ ወሳኒ ከም ዝኾነ ሓቢሩ ተሳተፍቲ ኣብ ዝቐረበ ፀብጻባት ዓሚቕ ክትዕ ድሕሪ ምክያድ እርጋን ኣብያተ ትምህርትን ሕፅረት መምሃሪ መፅሓፍትን ካብቶም ንኣካዳምያዊ ንጥፈታት ባዕሉታት ፀልዉ ዘለዉ ስለ ዝኾኑ ቆላሕታ ክወሃቦም ተማሓፂኖም ኣብ ማሓዳሪ ከተማ ባፅዕ ኣቶ ዋሂለ ኣስፋ ኣብ ዝሃቦ መዛዝም ቓል እቲ ገምጋም ዘሎ ብልጫታትን ድኻማትን ብምልላይ ቅልጡፍ ፍታሕ ንምንድዳይ ዝድረኽ ከም ዝኾነ ብምብራህ ተረናበርክቶን ሕብረተሰብ መሻርክቲ ኣካላትን ክዓዝዝ ፀዊዑ ብኻልእ ወገን ቤት ፅሕፈት ትምህርቲ ኣብ ንኡስ ዞባ ባፅዕ ተኣታትዩ ምስ ዘሎ ሓድሽ ኣገባብ ምዘና ተምሃሮ ዘላሊ ርክብ ብ10 ጥቅምቲ ምስ ሱፐርቫይዘራት ርእሰ መምህራንን ኣብ ማሓደርትን ከም ዘካየደ ወኪል ኤሪና ሓቢሩ
0: ቤት ፅሕፈት ትምህርቲ ንኡስ ዞባ ደቂ ኣምሓረ ብምክንያት ምጅማር ዓመተ ትምህርቲ 2026 2027 ብ9 ጥቅምቲ ኣብ ዝወደቡ ኣኼባ ንኣብነታውያን መምህራንን ርእሰ መምህራንን ኣተባቢዑ ኣብቲ ላዕለዎት ሓለፍቲ መንግስቲ

ወለድን ተምሃሮን ዝተረኽብሉ ኣኼባ ሓላፊት ናይቲ ቤት ፅሕፈት መምህር ርግበ ክፍለ ኣብ መስርሕ መምሃርን ምስተምሃርን እቲ ቐላ ስተራ ዘለዎ መምህር ከም ዝኾነ ብምጥቃስ ንኣብነታውያን መምህራን ምሽላም ኣብቲ መስርሕ ድርኺት ከም ዝፈጥር ኣረዲያ ኣመሓዳሪ ንእዞባ ደቀ መሓረ ኣቶ የማነ ኣበራህ ብወገኑ እቲ ዝተወስደ ተበግሶ እወንታዊ ፅልዋ ከም ዝፈጥር ብምሕባር መምህራን ኣብነታዊ ኣገልግሎቶም ብዝለዓለ ክቐፅሉ ኣዘኻኺሮም ኣብቲ ኣጋጣሚ ንኣገዳስነት ሞያ መምህርና ዘንፀባርቕን ዘመጉስን ባህላውን ስነ ጥበባውን መሰናድኦታት ቀሪቡ ነይሮም። ኣብ ከሰላ ሱዳን እትርከብ ብማሕበረኮም ኤርትራውያን እትእለ ቤት ትምህርቲ ኣልኣመል ኣብ ሃገራዊ ምርመራ ሻምናይ ክፍሊ ብሉፅ ውፅኢት ንዘመዝገቡ ተምሃሮ ተተባቢዓ ኣብቲ ቤት ፅሕፈት ባህላውን ትምህርታውን ጉዳያት ኤምባሲ ኤርትራ ኣብ ሱዳን ማሕበረኮም ኤርትራውያን ኣብ ከሰላን ኮሚተ ወለድን ዝተወደበ ስነ ስርዓት ካብ ቀዳማይ ክሳብ ሳልሳይ ዝወፁ ብሽክሌታታት እቶም ካልኦት ድማ ነታሽዓይ ክፍሊ ዘድልዮም መፅሓፍቲ ተሸሊሞም ኣብ ወንበር ኮሚተ ወለዲ ኣቶ ጃምዕ ሳልሕን ወኪል ሚኒስትሪ ትምህርቲ ሱዳን ኣብ ዞባ ከሰላን ኣብ ዘስምዕዎ ቃል ብሉፅ ውፅኢትን ኣካይዳን ናይታ ቤት ትምህርቲ መርኣያ ተገዳስነት መምህራንን ወለድን ከም ዝኾነ ብምጥቃስ ንዝካየድ ዘሎ ውሁድ ፃዕርታት መጒሶም ሓላፊ ቤት ፅሕፈት ባህላውን ትምህርታውን ጉዳያት ኤምባሲ ኤርትራ ኣብ ሱዳን መምህር በኩረፅን ሃብተ ሚካኤል ብወገኑ እቲ ኣጋጣሚ ምስ ቅንያት ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ምፅምባሉ ፍሉይ ትርጉም ከም ዘለዎ ብምጥቃስ መንግስቲ ኤርትራ ካብ እዋን ሓርነታዊ ቃልሲ ጀሚሩ ኣብ ሱዳን ንዝነብሩ ዜጋታቱ ዘዋረዶ ኣገልግሎት ትምህርቲ መግለፂ ናይቲ ምትእስሳር ዜጋታት ምስ ሃገሮም ብምርግጋፅ መንእስያት ብባህልን ክብርታትን ሕብረተሰቦም ንክውስኮሱ ዘለዎ ንፁር ራእይ ከም ዝኾነ ገሊፁ ወለድን ተምሃሮን ኣብ ዝሃብዎ ርእቶ ኣብ ዝቕፅል ጉዕዞ ትምህርቲ ዝበለፀ ውፅኢት ንክምዝገብ ከም ዝሰርሑ እውን ቃልኣትዮም እቲ መደብ ብባህላዊ መሰናድኦታት ዝተሰነየ ነይሮም። ዝስዕብ ዜና ሃገራት ወፃኢ እዩ። ዜና ወፃኢ ህዝባዊት ሪፓብሊክ ቻይናን ቦትስዋናን ንክልተኣዊ ዝምድንአን ናብ ኣጠቃላሊ ስትራቴጂካዊ ምሕዝነት ክብ ከም ዘበልኦ ሓቢረን እተን ሃገራት ነዚ ዝገለፃ ፕሬዚደንት ሺ ጂንፒንግን ፕሬዚደንት ድማ ጊደኦንን ትማለ 13 ጥቅምቲ ኣብ ከተማ ቤጂንግ ቻይና ኣብ ዘካየድዎ ዝርርብ እዮም። ክልቲኦም መራሕቲ ኣብ ምምዕባል ፅላት ዕደና ንግዲ ወፍሪ ሕርሻ ምስናዕን ቴክኖሎጂን ብሓባር ንምስራሕ ዘኽእሎም ስምምዓት ከቲሞም ብዘይካዚ ኣብ ትምህርቲ ጥዕናን ርክባት ህዝቢ ምስ ህዝብን ነዚ ፀንሐ ምትሕብባር ንምምዕባሉ ክሰርሕ እውን ተረዳዲኦም። ፕሬዚደንት ቦትስዋና ድማ ጊደኦን ክሳብ 17 ጥቅምቲ ኣብ ቻይና ዑደት ክፍፅም ከም ዘሎ ማዕክናት ዜና ቀሊሐን እዚ ከምዚ ኢሉ እንከሎ ቻይናን ቶጎን ኩሉ መድያዊ ዝምድንአን ብሓፈሻ ንግዳዊ መዳይ ድማ ብፍላይ ንምምዕባሉ ብሓባር ክሰርሓ ተረዳድአን ኣለዋ። እቲ ምርርዳእ ፕሬዚደንት ቻይና ሺ ጂንፒንግን ፕሬዚደንት ባይቶ ሚኒስትራት ቶጎ ፋውረ ግናሲምበን ትማለ 13 ጥቅምቲ ኣብ ከተማ ቤጂንግ ኣብ ዘካየድዎ ዝርርብ ተበፂሒ ዘሎ። ሸመተ ባህርያዊ ጋዝ ሩስያ ክቋረፅ ምዃኑ ዝገልፅ ፀንሐ ኤውሮጳዊ ሕብረት ኣብ ዝሓለፈ 9 ኣዋርሒ ጥራይ ልዕሊ 21 ቢልዮን ዶላር ዝዋግኡ ባህርያዊ ጋዝ ሩስያ ከም ዝዓደገ ተገሊፆም እቲ ሕብረት ካብ 227 ነቲ ካብ ሩስያ ዝገብሮ ዘሎ ሸመተ ጋዝ ደው ከብሎ መዲቡ ኣብ ዘለወሉ እዋን እዩ ክሳብ ክንዲ ዝኣክል መጠን ከም ዝዓደገ ዝቀላሕ ዘሎም። ብመሰረት ፀብጻባት ኤውሮጳዊ ሕብረት ካብ 222 ነድሓር ልዕሊ 320 ቢልዮን ዶላር ዝዋግኡ ባህርያዊ ጋዝ ሩስያ ሸሚትሎም። እቲ ኣሃዝ ኤውሮጳዊ ሕብረት ብቐሊሉ ካብ ፅግዕተኛነት ጋዝ ሩስያ ክናገፍ ከም ዘይክእል ዝአንፍት ምዃኑ ክኢላታት ይጠቕሶም። እቲ ሕብረት ሸመተ ጋዝን ነዳድን ሩስያ ድሕር ምጉዳሉ ናይ ማይት ቢልዮናት ዶላራት ክሳራ ከም ዘጋጠሞ እዩ ዝሕበር። ኣብ ልዕሊ ሩስያ ከፅድቆ ምዃኑ ዝገልፆ ዘሎ ተወሳኺ እገዳ ኣብ መንጎኦም ንዘሎ ዲፕሎማስያውን ቅጥባውን ምትፍናን መሊሱ ክዕርጎ ከም ዝኽእል ይእመትኣሎ። ፓኪስታን ብውሽጣዊ ዓቕማ ዘማዕበለቶ ፈታሕ 2 ዝተሰሜየ ልዕሊ ፍጥነት ድምፂ ዝውንጨፍ ሚሳይል ከም ዝፈተነት ሓቢራ እዚ ክሳብ 400 ኪሎ ሜትር ዝውንጨፍ ዘመናዊ ሚሳይል ዕላምኡ ናይ ምውቃዕ ብቕዓቱ ልዑል ኣብ ርእሲ ምዃኑ ብፀረ ሚሳይል ናይ ምኽሻፍ ተኽእልኡ ትሑት ከም ዝኾነ ኦም ወተሃደራውያን ኣዘዝቲ ፓኪስታን ገሊፆም። በዚ ድማ ኣብ ምዕባል ዓቕሚ ምክልኻል ሃገሮም እወንታዊ ተራክ ከም ዝህልዎ ኣሚቶም ኣለዎም።

ዚኢሉ እንከሎ ብጉዳይ ዞባ ካሽሚር ምስ ፓኪስታን ዘይተቓደወት ሰንዲ ነቲ ፈተነ ብዕቱብ ከም እትከታተሎን ምላሽ ክትህበሉ ከም እትኽእልን ግምታት ኣሎ። ወነንቲ ኒክሌሳዊ ኣፅዋር ዝኾና ግርባብቲ ሃገራት ፓኪስታንን ህንድን ካብ 1947 ብጉዳይ ካሽሚር ተፋሓፊሐን ከም ዘለዋ ጸብጻባት የረድኦም። ኣብ ባንግላደሽ ኣብ ዝሓለፈ 9 ኣዋርሕ ብረስኒ ደንግ ማለት ዌልካም 316 ሰባት ከም ዝመቱ ጸብጻባት ጥዕናተ ሃገር ሓቢሮም። በዚ ብጣንጡ ዝመሓላለፍ ሕማም ኣብ ውሽጢ እዚ ዝተጠቕሰ ግዜ ጥራይ ልዕሊ 100,000 ሰባት ከም እተለኽፉ እቶም ጸብጻባት ብተወሳኺ ኣረዲኦም። እቲ ኣሃዝ ኣቐዲሙ ኣብ ተመሳሳሊ እዋን ኣብቲ ሃገር ካብ ዝተመዝገበ ሞትን መልከፍትን ብረስኒ ደንግ እቲ ዝለዓለ ምዃኑ እዩ ዝጥቀስ ዘሎም። ኣብቲ ኤስያዊት ሃገር ኣብ 225 ኣስታት 400 ሰባት በቲ ሕማም ከም ዝሞቱ ይሕበር። ሰሜን ኮርያ ክሳብ ግዛኣት ሕቡራት መንግስታት ኣሜሪካ ክውንጨፍ ዝኽእል ሓድሽ ባለስቲካዊ ሚሳይል ከም ዘፍረየት ኣፍሊጣ። እቲ ሚሳይል ንካልኦት ሃገራት ንምጥቃዕ ዘይኮነ ልእላውነት ሃገሩ ንምውሓስ ዝዓለመ ምዃኑ ፕሬዚደንት ኪም ጆን ኡን ሓቢሩሎም። እቲ ዘመናዊ ኣፅዋር ክበፅሖ ዝኽእል ርሕቐት ጥራይ ዘይኮነ ልክዕነቱ ምውቃዕ ብቕዓቱ ልዑል ምዃኑ ፕሬዚደንት ኪም ጆን ኡን ብተወሳኺ ኣረዲኦም። ደቡብ ኮርያ ብውሽጣዊ ዓቕማ ዘፍርየቶ ልዕሊ ፍጥነት ድምፂ ዝውንጨፍ ሚሳይል ኣብ ዝሓለፈ ቀረባ መዓልትታት ድሕሪ ምፍታና ሰሜን ኮርያ ታክቲካዊ ባለስቲካዊ ሚሳይል ከም ዝፈተነት ዝፍለጥ እዮም። ክመጻእ ዝኽእል ጸጥታውን ወተሃደራውን ስግኣት ንምምካት መፍረ ዘመናዊ ኣፅዋር ክብ ከም እተብሎ እያ ሰሜን ኮርያ ትገልጽ ዘላ። መንግስቲ ፖላንድ መጥቃዕትታት ፎክስ ብረት ንምግታ ኣብ ሓያሎ ከተማታት ሃገሩ ጸጥታዊ ስርሒት ክካየድ ኣዚዙሎም። እቲ መንግስቲ ነዚ ትእዛዝ ዘመሓላልፈ ካብ 7 ክሳብ 10 ጥቅምቲ ጥራይ ኣብ ዝተፈላለያ ኣብያተ ትምህርቲ 3 መጥቃዕትታት ፎክስ ብረትን ስሕለትን ድሕሪ ምክያድ እዮም። በቲ መጥቃዕትታት ብውሕዱ 15 ሰባት ከም ዝቆሰሉ ዝሓበሩ ጸብጻባት ገላ ኣብያተ ትምህርቲ ስግኣት ንምውጋድ ኣገልግሎት ኣወንዚፈን ምህላወን ኣረዲኦም። መንግስቲ ፖላንድ ገበነኛታት ንምህዳን ልዕሊ 24,000 ተወሰኽቲ ኣባላት ፖሊስ ጸጥታን ሰራዊትን ከም ዘዋፈረ ገሊጹሎም። ዛጊድ ተኸይዱ ብዘሎ ስርሒት ልዕሊ 140 ጥርጥራት ኣብ ትሕቲ ቀይዲ ከም ዝኣተዉ ዝገለጹ ሰመዚ ጸጥታ ፖላንድ ንዘይተወሰነ ግዜ ከም ዝቐጽል ኣፍሊጦም። በዚ ኣብ ዝተፈላለየ ከባቢታት ፖላንድ ዝተኻየደ መጥቃዕትታት ሳዕቤናት ብሕታዊ ዋንነት ብረት ምዃኑ ምስ ኩነታት እታ ሃገር ቅርበት ዘለዎም ወገናት ይጠቕሶም። ኣብ ፈረንሳ ኣብ ልዕሊ መርበባት ዓበይቲ ትካላት ውሃብቲ ኣገልግሎት ሰፊሕ መጥቃዕቲ ሳይበር ከም እተኸየደ ማዕከና ዜና ቀሊሐን። እቲ መጥቃዕቲ ብቐንዱ ንመኽዘናት ኣብያተ መግብን ስፖር ማርኬታትን ዕላማ ዝገበረ ምንባሩ ዝጠቐሱ ሰመዚስ ሰጸጥታ ፈረንሳ ብሰንኩ ከቢድ ቁጠባውን ንዋታውን ክሳራ ከም ሰዓበ ኣረዲኦም። እቲ መጥቃዕቲ ኣብ ልዕሊ መዝሓሊታትን መዝሃሚታትን ልዑል መጠን ዋዒ ምፍናው ከም ዝተፈጸመ እዩ ዝቃልሕ ዘሎም። ቀዳማይ ሚኒስተር ፈረንሳ ሰባስቲያን ሎርኖ ነቲ ፍጻመ ብዘርዝር ንምምርማር ንሃገራዊ ትካል ድሕነት ሳይበር ሃገሩ መምርሒ ሂብሎም። ዕዳጋታት ፈረንሳ ምስ እስጳኛ፣ ፖርቱጋል፣ ፖላንድ፣ ጀርመንን ቤልጅምን ብመርብባት ስለ ዝራኸብ እቲ መጥቃዕቲ ነተን ሃገራት ከይተረፈ ብኣሉታ ክጸሉ ከም ዝኽእል ግምታት ኣሎም። ዜና ንምዛም ኣርእስተ ዜና ክደግመልኩም። ኣብ ኣቑርደት ኣብ ስርዓተ ምዘና ዘተኮረ ስልጠና ንመምህራን ተዋሂቦም። ኣብ ንኡስ ዞባ ባፅዕ ብቕዓትን ደረጃን ትምህርቲ ንምብራኽ ሓበራዊ ፃዕሪ ከም ዘድሊ መዘኻኸሪ ቀሪቦም። ኣብ ንኡስ ዞባ ደቂ ኣምሓረ ኣብነታውያን መምህራንን ርእሰ መምህራንን ተሸሊሞም። ቻይናን ቦትስዋናን ንኽልተ ኣውዝምድናአን ኣብ ኣጠቓላሊ ስትራቴጂካዊ ምሕዝነት ክብ ከም ዘበልኦ ሓቢረን። ኤውሮጳዊ ሕብረት ኣብ ዝሓለፈ 9 ኣዋርሕ ጥራይ ልዕሊ 21 ቢልዮን ዶላር ዝዋግኡ ባህርያዊ ጋዝ ሩስያ ከም ዝዓደገ ተገሊጾም። ፓኪስታን ቡሽ

ኣማዞ ማዕበለቶ ልዕሊ ፍጥነት ድምፂ ዝውንጨፍ ሚሳይል ከም ዝፈተነት ሓቢራ። ዜና ተዛዚሙሎ ብሩህ መዓልቲ።

0: ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በርኸት እየ ንምክታልኩም ብኽብሪ ዕድም።
1: ስታድዮም ከተማ ክረን ግጥማት ቀዳማይ ዲቪዥን ኣብ ዝኣንገደሉ ኣብ ሓያል ቅልስ ዝርከባ ጋንታ ዳር ሰላም፣ ደንደን፣ ጋዛባንዳ፣ ከረን ጀዲድን ዓወት ብምዝጋብ ደረጅአን ዓቂበን። ብቕዳም ካብ ዝተኻየደ ግጥማት ኣብ መንጎ መራሒት ቀዳማይ ዲቪዥን ዳር ሰላም ምስታ ኣብ ትሑት ቁመና እትርከብ ኣስሙድ ተራኺባ። ዳር ሰላም ደጋጊማ ልዳት መጋጥምታ እኳ እንትኳሕኩሐት ክሰልጣ ብዘይምኽኣሉ ብዘይሸቶን ዕረፍቲ ባዶባዶ ምሪሐን። ድሕሪ ዕረፍቲ እውን ዳር ሰላም ፅኑዕ ልዳት ኣስሙድ ንምስማር መጥቃዕቲ ብምሕያለ መበል 58 ደቕ ሰሊጥዋ ካብ ኤምሆስ ዮውሃንስ ሸቶ ኣመዝጊባ ሓደ ባዶ ክትመርሕ ክኢላ። ቀፂሉ ዝተራእ ሸቶ ብዘይምንባሩ ድማ ዳር ሰላም ነፀወታ ሓደ ባዶ ተዓዊታትሎም። በዚ ድማ ዘይተሰዓርነታ ቀፂላ ሚሮን ኣለም ሰገድ ካብ ኣስሙድ ድማ ብሉፅ ፀወታ ይተሰይሞም። ኣብ ሳዕቢ ፀወታ ደንደን ምስ ደሴት ተራኺባ። ቀዳማይ ዕብሪ ደሴት ካብ ስብሃቱ ሃብቲ ማርያም ብዝርከበታ እንኮሸቶ መሪሓ ንዕረብቲ ክትወፅን ከላ ኣብ ካልኣይ ዕብሪ ተወዲባ ዝተመልሰት ደንደን ሓያል መጥቃዕቲ ብምክያድ ኣብ ልዕሊ መቀናቕንታ ፀቕጢ ብምፍጣር ካብ ራእይ ፍጹምን ፋኒኤል ዓንደ ፅንን ክልተ ሸወታት ብምዝጋብ ነቲ ፀወታ ክልተ ብሓደ ክትዕወተሉ ክኢላ። ካብ ደንደን ራእይ ፍጹም ድማ ብሉፅ ፀወታይ ናይ ትግጥም ተሰይሞም። ብሰንበት ካብ ዝተኻይዱ ግጥማት ጋዛባንዳ ምስ ኢትዓብር ተራኺባ። ኣብ ብሉፅ ቅመና እትርከብ ጋዛባንዳ ቅልጥፍቲ ሸቶ ካብ ሳምሶን ብምርካብ መሪሓ ተበጊሳ። ፅዒባ እውን ኢትዓብር መማዕሬት ሸቶ እትኾና ካብ ዓብድራዛቅ ማሕሙድ ብምዝጋብ ፀወታ ሓደ ብሓደ ክትገብሩ ክኢላ ነይራ። ድሒራ ዝተበራበረት ጋዛባንዳ መጥቃዕታ ብምሕያል ክልተ ሸወታት ብመንገዲ ተመዝገን ብርሃነ ረኺባ ሰለስተ ብሓደ መሪሓ ንዕረፍቲ ወፂያ። ኣብ ድሕሪ ዕረፍቲ ጋዛባንዳ ሓይላ ብምቕራብ ካብ ተመዝገን ንዕኡ ሳልሴቲ ንጋንቱ ድማ ራብዒት ሸቶ ረኺባ ንፀወታ ኣርባዕተ ብሓደ ክትገብሮ ክኢላ ነይራ። ድሒራ ኢትዓብር እውን ብወገና ኣብ ውዱእ ግዜ ካብ ስዕረ ዘይተናግፋ ሸቶ ካብ ዓብድረዛቅ ደጊማ ፀወታ ኣርባዕተ ብክልተ ብዓወት ጋዛባንዳ ተዓፂዮም። ተመዝገን ብርሃነ ናይ ጋዛባንዳ ድማ ብሉፅ ፀወታይ ተሰይሞም። ቀፂለን ዝተረኸባ ጋንታት ከረን ጀዲድን ኣልነጅምን ኮይነን ኣብቲ ሓያል ቅልስ ዝተረኣዮ ፀወታ ኣልነጅም ቅድሚ ዕረፍቲ ካብ ኣቤል ገይትኦም ሸቶ ኣመዝጊባ ንዕረፍቲ መሪሓት ተወፂያ። ድሕሪ ዕረፍቲ ኣብ ዝቕፅል ፀወታ ድማ ከረን ጀዲድ ንፀወታ ኣብ ትሕቲ ቁፅፅራ ብምእታው ካብ ድሕሪት ተበጊሳ ብሉፅ ፀዋታያ ሓምዛ ዓሊ ክልተ ሸወታት ብምዝጋብ ንፀወታ ክልተ ብሓደ ክትዕወተሉ ክኢላ። ኣብዛ ፀወታ ድማ ኣባላ ሓምዛ ዓሊ ብሉፅ ፀወታይ ናይቲ ፀወታ ተሰይሞም። ሻምፒዮን ቀዳማይ ዲቪዥን ከረን ዝመፅእ ሰሙን ግጥማቱ ከሰላስል ምዃኑ ህዝባዊ ርክባት ናይቲ ፌደሬሽን ሓቢሮም። ብምኽንያት መዳለዊ ቻምፒዮን ቅድም ብሽክለታ ንኡዝባ ተሰነይ ንሽዱሽተ ሰናብቲ ክካየድ ዝቕነየ ውድድር ቅድም ብሽክለታ ተዛዚሞም። ነቲ ብ1718 ጥቅምቲ 226 ኣብ ከተማ ተሰነይ ዝካየድ ኩለን ንኡሳን ዞባታት ዝሳተፍኦ ቻምፒዮን ዞባ ጋሽፓርካ ንምድላው ንሽዱሽተ ሰናብቲ ክካየድ ዝቕነየ ውድድር ዝተፈላለዩ ሓለፍቲ ጨናፍርን ዕዱማት ኣጋይሽን ኣብ ዝተረኽብሉ ብ11 ጥቅምቲ ብውዕኦ መንፈስ ኣብ ከተማ ተሰነይ ተዛዚሞም። ኣብቲ ዕለት ነቲ ክካየ ዝቕነየ ውድድር ኣመልኪቱ ኣቦ ወንበር ፌደሬሽን ቅድም ብሽክለታ ንኡዝባ ተሰነይ ኣቶ ብርሃነ ስዩም ኣብ ዘስምዑ ቓል ንሽዱሽተ ሰናብቲ ብ5 ዲቪዥናት ክካየ ዝቕነየ ውድድር ሓሓሊፉ ሓደጋ ምውዳቕ ተቐዳደምቲ እኳ እንተተረኣየ ብውዕ መንፈስን ኣዝዩ መሳጢ ህልኽን ዘሎ ውድድር ከም ዝተኻየደ ገሊፆም። ነቲ ውድድር ጀሚሩ ክሳብ ዝዛዝም ዓብ ኣበርክቶ ንዝገበሩ ምምሕዳር ንኡዝባ ተሰነይ፣ ኮሚሽን ስፖርት፣ ፖሊስ፣ ውልቀ ሰባትን ምስጋና ድሕሪ ምቕራብ ድማ ናብቲ ስነ ስርዓት ምዕዳል ሽልማት ቀፂሎም። ኣቐዲሞም ውድድሮም ካብ ዝካየዱ እንዳኮርሶ ልዕሊ 19 ዓመት ቀዳማይ ዲቪዥን ኮይኖም ቀዳማይ ዳዊት ባህታ 2000 ናቕፋን ወርቂ መዳልያን፣ ካልኣይ ፍትሓዊ ዮውሃንስ 1800 ናቕፋን ብሩር መዳልያን፣ ሳልሳይ ስኪራ ጎይቶኦም 1500 ናቕፋን ነሓስ መዳልያን ተሸሊሞም። ቀፂሎም ውድድራቶም ዝካየዱ ተቐዳደምቲ ካብ ማውንቴን ባይክ ኮይኖም ዕድሜ 17-18 ካልኣይ ዲቪዥን ቀዳማይ ፊሊሞን ተኸስተ 1300 ናቕፋን ወርቂ መዳልያን ክሽለም እንከሎ ካልኣይ ኣሮን ከሰተ 1200 ናቕፋን ብሩር መዳልያን ተሸሊሞም። ሳልሳይ ድማ ምርዋድ ዓውድ 1000 ናቕፋን ነሓስ መዳልያን ተሸሊሞም። ካብ ተቐዳደምቲ ዩዝ ወይ ኮተቴ ማውንቴን ባይክ ድማ ቀዳማይ ኤስሮም ኪዳነ 900 ናቕፋን ወርቂ መዳልያን ክሽለም እንከሎ ካልኣይ

0: ዓትስሉስ 8 ናቕፋን ብሩር መዳልያን ተሸሊሞም ሳልሳይ ሴም ተስቫዝጊ 7 ናቕፋን ናሓስ መዳልያን ተሸሊሞም ብምቕጻል ኣብ ጥቕላደምቲ ግራስሩት ትሕቲ 14 ዓመት ራብዓይ ዲቪዥን ድማ ቀዳማይ ዕወት ሓሙድ ዑመር 600 ናቕፋን ወርቂ መዳልያን ክሽለምን ከሎ ካልኣይ ዳይሞንድ ተኸስተ 500 ናቕፋን ብሩር መዳልያን ተሸሊሞ ሳልሳይ ድማ ወሊድ ሳልም 400 ናቕፋን ንሓስ መዳልያን ተሸሊሞም ኣብ ውርድራት ናይ ደቂ ኣንስትዮ ተቐዳዳሚት ሳሌም ኣካል ቀዳሚት ብምውፃእ 1000 ናቕፋን ወርቂ መዳልያን ክሽለምን ከላ ምስጋና ጎይትኦም ካልኤይቲ 900 ናቕፋን ብሩር መዳልያን ትምኒት ዓንደ ብርሃን ድማ ሳልሰይቲ ብምውፃእ 800 ናቕፋን ንሓስ መዳልያን ተሸሊማ ብዘካዚ ኣብቲ ናይ 6ዱሽተ ሰናብቲ ንብሉፃ ተቐዳደምቲ ንዝኾኑ ካብ ቀዳማይ ዲቪዥን ተቐዳዳማይ ዳዊት ባህታ ካብ ካልኣይ ዲቪዥን ተቐዳዳማይ ፊሊሞን ተኸስተ ካብ ሳልሳይ ዲቪዥን ድማ ተቐዳዳማይ ሴም ተስቫዝጊ ካብ ራብዓይ ዲቪዥን ተቐዳዳማይ ዳይሞን ተኸስተ ንኩሎም ናይ ወርቂ መዳልያ መተባብዒ ሽልማት ካብ ኢድ ዝተፈላለዩ ሓለፍቲ ተዓዲሎም ካልኣይ ፀወታ ናይ ምድብ ቻምፒየንስ ሊግ ኤሮጳ ትማሊሶሉስ 9 ግጥማት ኣሰላሲሉ ኣትለቲኮ ኣርሰናልን ባርሴሎናን ተዓዊተን ብሓፈሻ ድማ 32 ሽቶታት ኣብ 9 ግጥማት በታ ምሸት ተመዝጊቦም ኣብ መድረኽ ፕሪምየር ሊግ ኣብ ድኹም ብቕዓት እትርከብ ማንቸስተር ዩናይትድ ናብ እስጳኛ ተጓዒዛ ኣንጻር ኣትሌቲኮ ማድሪድ ገጢማ ኣብ ናይ ምድብ ፀወታት ንእንግሊዛዊት ጋንታ ስዒራ ዘይትፈልጥ ኣትሌቲኮ ማድሪድ ኣብ ቀዳመይቲ ድቕ ካብ ባርዮስ ብዘመዝግበታ ሸቶ ንዕረብቲ ሓደ ባዶ መሪሓ ወፂያ ዩናይትድ ኣብቲ ዝሓሸ ንፀወታት ኣቐጻጺረዮ ዝበለቶ መበል 74 ድቕ ለኒ የሮ ኣብ ልዕሊ ደቪድ በደል ሰሪሑ ብቐጥታ ብቐይሕ ካርድ ተባሪርዋ ንዝተረፈ ደቓይቕ ብ10 ፃወቲ ዝመከተት ዩናይትድ ንማዕረ ውፅኢት ሸቶ ክተመዝግብ ዝነበረ ትልማ ውዱቕ ኮይኑ ብኣንጻሩ ተቐይሩ ዝኣተወ ኣዳማና ሎኩማን ንካልኤቲ ሸቶ ኣትሌቲኮ ደጊሙ ኣትሌቲኮ ማድሪድ 2 ባዶ ተዓዊታ ዩናይትድ ኣብ ቀዳማይ ፀወታ ቻምፒየንስ ሊግ ንኣዘርባጃናዊት ክለብ ሳባሕ 4 ባዶ ተዓዊታትላ ምንባራ ኣይርስኣን ኣርሰናል ኣብ ሜድኣ ንፈረንሳዊት ክለብ ሊል ዓዲማ ክሳብ 64 ድቕ ሸቶ ካብ ምዝጋብ ተዓጊታ ድሕሪ ምምሳያ ኣብ ውሽጢ 7 ደቓይቕ ካብ 64 ክሳብ 71 ድቕ ካብ ቲምበር ኤዘን ተቐይሩ ዝኣተወ ሳካን 3 ሸወታት ኣመዝጊባ 3 ብባዶ ተዓዊታ ሙሉእ 6 ነጥቢ ወኒና ኣብቲ ኣርሰናል ንፀወታ ሙሉእ ብምሉእ ዝተቓፀረቶ ምሸት ሊል ካብ 8 ፈተናታት ዘካየደቶ ሓንቲ ቅላዕ ትኹን ኣብ ታርጌት ከይፈተነት እያ ወፂያ ሓላ ወዳት ኣርሰናል ደቪድ ራያ ኣብ ዕረፍቲ ዩምስዮም ብኣንጻሩ ኣርሰናል ካብ 16 ፈተነታት 8 ዕላምዕን ዝሃረማ ነይረን ባርሴሎና ናብ ቱርኪ ተጓዒዛ ኣንጻር ጋላታሳራይ ኣብ ዝገጥመትሉ ባትራኮቭ ንጋላታሳራይ ኣቐዲሙ ኣብ መበል 28 ድቕ መሪሕነት ምሳት ሓዛ ባርሳ ካብ ጃኦ ካንሴሎ መበል 43 ድቕ ንዕረፍቲ ሓደ ብሓደ ተመዓራርያ ምስ ወፀት ብኸላይ እብረ ትልከፍ ኣይነበረትን ፈርሚን ሎፐዝ ኣብ መበል 50 ድቕ ጎርደና ኣብ መበል 53 ድቕ ከምኡውን ኣድየሚ ኣብ መበል 65 ድቕ ብዘወስኽዎን ሸቶታት 4 ብሓደ ተዓዊታ ብምሉእ 6 ነጥብን 7 ፅብለታ ሸቶን መሪሕነት ተረኪባ ኣብዚ ባርሴሎና ካብ ድሕሪ ተበጊሳ 4-1 ዝተዓወተትሉ ምሸት ኣብዛ ዝሓለፈት ክራማት ካብ ኒውካስል ዩናይትድ ናብ ባርሴሎና ዝተሰጋግረ ኣንቶኒ ጎርደን ኣብ ቻምፒየንስ ሊግ ንክለቡ ባርሳ ፋልሚት ሸቱ ፀንቢሎም እዚ እንግሊዛዊ ካብ ዝሓለፉ ቀዳሞት 7 ግጥማት ዝተሰለፎ ሸቶ ከየመዝገበ ድሕሪ ምፅናሕ እዩ ካብ ዝሓለፋ 2 ፀወታት ናይ ክለቡ 2 ሸቶታት ኣቕፂሩ ዘሎም ባየር ሙኒክ ናብ ኖርዌይ ተጓዒዛ ብቫይኪንግ 2 ባዶ ተመሪሓ ድሕሪ ምዕራፍ ሃሪኬይን ኣብ መበል 54 ካብ ፍጹም ቅላዕ ከምኡውን መበል 60 ድቕ ብፀወታ 2 ሸወታት ኣቕፂሩ ምሳ በራበራ ድያዝ ድማ መበል 71 ድቕ ሓንቲ ሸወቶ ምሳ መዝግበላ 3-2 ኣብ መሪሕነት ተሰጋጊራ ነይራ ከኹም ተጻዋታይ ባየር ማይክል ኦሊስ ኩዕሶ ሰንድዩ ተጻዋታይ ሃሪሙ ብቐይሕ ካር ካብ ሜዳ ምስ ተባረረ ግን ቫይኪንግ ንጎዶ ተጻዋታይ መዝሚዛ ኣብ 90 ድቕ ማዕረ ዝገበረ ሸቶ መዝጊባ 3-3 ድማ ተፈላለየን እዚ ውፅኢት ምስታ 6 ግዜ ቻምፒዮን ኤሮጳ ዝኾነት ባየር ሙኒክ ኣብ ታሪክ ኖርዌጃዊት ክለብ ቫይኪንግ ዝዓበየ ውፅኢት ኮይኑ ተመዝጊብሎም ኢንተር ሚላን ኣብ ሜድኣን ቅድሚ ደገፍታን ብበልጅማዊት ክለብ ብብሩጅ 4-3 ተሳዒራ ካልእ ኢጣልያዊት ክለብ ናፖል እውን ናብ እስጳኛ ተጓዒዛ ብቪያርያል 3-1 ተረቲዓላ ኣቐዲሙ ካብ ዝተኻየደ ግጥማት እውን ስፖርቲን ሊዝበን ለንስ 2 ባዶ ሳባ ንስላቪያ ፕራግ 2 ባዶ ላይፕዚግ ንፒኤስቪ ኣየንድሆቨን ድማ 1 ባዶ ስዒራታ እዚ ከምዚ ኢሉ እንከለሎ ምሸት መድረኽ ቻምፒየንስ ሊግ ብ9 ግጥማት ክቕፅል እዩ ማንቸስተር ሲቲ ኣንጻር ጎብለል ዝሓለፈ ዓመት ፒኤስጂ ሮማ ኣንጻር ሪያል ማድሪድ ሪያል ቤትስ ኣንጻር ፖርቶ ኣስቶን ቪላ ኣንጻር ፈነርባች ሊቨርፑል ድማ ናብ ኣውስትሪያ ተጓዒዛ ኣንጻር ላስክ እተካየደ ፀወታ ገለ ካብቲ ሎም ምሸት ዝካየዱ 9 ግጥማት እዮም
1: ባርከስ ክቡራትን ክቡራንን ንሎም ዘዳለ ናይ ዕለታዊ ዜና ስፖርት እዚ ክትከታተልዎ ፅናሐኩም ነይሩ ምስ ዝተርፉ መደባትና ንግርፈኩም ብወገኔ ሰላም

0: ሰላምታይ ተቐበሉ። ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ከመይ ቀኒኹም? ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል 22 ክፋል መደብና ዝተፈላለየ ትሕዝቶ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ተዳልዩ ዘሎ መደብ ወትሩ ወርሒ መስከረም ነቕርቦ ተምሃሮ ካልኣይ ደረጃን ማእኸላይ ደረጃን ዝተፈላለየ ዕድመን ደረጃ ትምህርትን ዝርከቡ መንእሰያት ኣብ ክራማት ዝሕልፎ ዝተፈላለዩ ንጥፈታት ዝድስስ መደብ ይኽህልወና። ኩላትና ከም ንፈልጦ ዝተፈላለያ ትካላት ዝህብኦ ናይ ሞያዊ ስልጠና ስራሓት ኣለና ወይ ኣስተምህሮታት ኣለና። እዚ ኣብ ክራማት ዝካየድ ሞያዊ ስልጠናታት ድማ ብዙሕ ዘለዎም መንእሰያት ብዝተፈላለዩ ዓይነት ክስልጥኑ ንርኢና። በዚ ድማ እቲ ሒዞሞ ዝምረቑ ስራሓት ካብቲ ኣብ ውሽጦም ዘሎ ሓሳባት ወይ ንውሽጦም ዘሎ ሓሳባት ዘንፀባርቕ ምስ ምዃኑ እሞ እዞም መንእሰያትን ተምሃሮን እዚኦም ድማ ንመጻኢት ኤርትራ ተረከብትን ገለ ምህዞታት ንፅበየሎምን ከም ምዃኑ ዝኾነ ይኹን ምህዞ ከዓ ካብ ሓሳብ ስለ ዝጅምር ሎሚ ነቕርቦ ካብቲ ኣዝዩ ዘደንቕ ዝበሃል እቲ ሒዞሞ መፂኦም ዘለዉ ስራሕ ጥራይ ዘይኮነ እቲ ዘለዎም ኣይድያ ወይ ሓሳባት እዩ። ዝኾነ ይኹን ነገራት ካብ ሓሳባት ይጅምር ምስ ምዃኑ ድማ እዞም ተምሃሮ እዚኦም ዝተፈላለዩ ኮርሳት ወሲዶም ወይ ስልጠናታት ወሲዶም ሒዞሞ ቀሪቦም ዘለዉ ከዓ ኣዝዩ ክድናቕ ዝግብኦ ስራሓት ምስ ምዃኑ ንኹሉ ስራሓቶም ኣብ ክልተ ክፋላት ክነቕርቦ ኢና። ንሎም እምበኣር ቀዳማይ ክፋሉ ተዳሊዩሎ ናብቲ ሙሉእ መደብ ከብለኩም እየ። ሰናይ ምክትታል።
1: ሽመይ ተስፋ ለዘር ሰናይ ይበሃል። ዝመሃረሉ ቤት ትምህርቲ ከዓ ቤት ትምህርቲ ፍትሒ እዩ። ሕጂ ንሻብዓይ ሰጌረ ከዓ ነዛ ሰርሐያ ዘለኹ ፕሮጀክት ከዓ ብነዳድ ዘይኮነት ብኤሌክትሪክ ብባትሪ ከም ትኸይድ ንምግባር ተሓሳብ ነዚ ኣቕሪብያ ኣለኹ ማለት እዩ። ሕጂ እዚኣ ከቕርባ ከሎ ኮነ ብኤሌክትሪክ ከም ትሰርሕን ክገብራ ኢለ ብሓሳበይ ዝገበርኩ እያ። ሕጂ ኣብዚ ውሽጢ እዚ ባትሪ ላ ባትሪ እዚ ናይ ኤሌክትሪክ ኣይኮና ንገብረሉ እዚ ናይ ሞቶ ናይ ነዳድ ከዳ ናይ ሞቶ ባትሪ ንዑ ኣውፅኤ ኣብዚኣ ኣምሌ ድማ እትየ ኣለኹ። እቲ ዲናሞ ድማ ናይ ዘን ስኩተር መፃወቲ መኪና ኣብዝለኒ ነዚኣ እዚኣ ብሓንቲ እግሪ ጎማ ትኸይድ ኮይና እዚኣ ይትኸይድኒ እዚኣ ትኸይድ ማዕረ ከዓ ይኸዳን ይነህራን ኣብዚ ሕጂ ናይዚ ናይ ምኸድ ኣብዚ ክስተይ ኣለኒ ኣብዚ ተረጊፀ ትኸይድ ማለት እዩ። ኣብዚ ከዓ ቱቦ ስለ ዝኾነ ነዚኣ ኣንኪለ ብታሕቲ ኣብዚኣ ነዚኣ ሓፂን ኣብታ ቱቦ እቲ እያ ነዚኣ ከዓ ምሳእ ከም ትዘውር ገይረ ክትሕዘለይ መታን ክትፈላለየለይ ኣብዚኣ እቲ እያ። መብራህቲ ከዓ ኣብ ግዜ ምሸት ከብርሃለይ መታን ኣብዚ መብራህቲ ገይረ ኣለኹ። ናይ ፋን ባትሪ ተጠቒመ ከዓ ኣብዚ መብራህቲ ሰርሐላ ኣለኹ ማለት እዩ። ኣብዚ ሕጂ ትቐኒ ነገር ናይ ነዳድ ደይኮነት ብኤሌክትሪክ ስለዝኾነ እንድዩ ኣብዚ ባትሪ ከፊተ ምስቲ ውዳእን ናይ ምጓዓዝ ኪሎሜትር ርሕቐት ናይ ምጓዓዛ ሕጂ ኣብቲ ባትሪ ድምርከስ እቲ ባትሪ ዝሕልቶ ኮይኑ ሕጂ ዝሎ ባትሪ እዚ ኣብ ዝደሎ ባትሪ ሲ ዝሕልቶ ኮይኑ ሓፂር ተኸይደካ ብርቱዕ እተኮይኑ ድማ ናይ 12 ክስተይ ስለ ዝኾነ ነዊሕ ክተኸይደካ ትኽእል ዝሕልቶ ኮይኑ ከዓ ሓፂር ተኸይደካ። ሕጂ እዚኣ እዚ ብቻርጅ ደይገበርናዮ ልጅ ትኸደካ እዚ ፓሎ ወድቀካ መንደ ትስነሉ እዚ ሕጂ ግዜ ወስድ እዩ መሊእዩ ምሰምዳእኸዮ ግዜ ኣለዎ። ካብ ብቻርጅ ከዓ ነዚኣ መሪፅና ማለት እዩ። እዚኣ በዚኣ ናይ 12 ቪ ምስ ገበርና ላ ኣብዚ መንቀርቀር ገይረት ሒዚ ኣለኹ። ኣብዚ ዓፄ ግን ነዊሕ ክጓዓዝ ኽእል ሕጂ ክጓዓዝ ዝተደልዩ ኣነ መምፅን መኸድን ገብረላ ኣለኒ። እዚኣ ትዝሕለ እንተኮይና ካልይቲ ከምዚኣ ባትሪ ክገብር ኣለኒ። እቲ ሓንቲ ቀስካ ይብል መታን ሓንቲ ትኽለ ክኸደለ መሊሱ ሽዑ ክምለስ ከሉ ከዓ ካብ ቀስ ኢለ ድምለስ ካልይቲ ከምዚኣ ኣብዚኣ ፅንሐ በታ ካልይቲ ብብርቱዕ ሓይሊ ይምለስ ማለት እዩ። ቴና እዚኣ ናይ ኒዶ ኣብዚ ጣውላ ስለ ዝኾነ ብወረቐት ሸፊነካ ኣብዚኣ ተረጊፅያ ትኽእል ተዘይረጊፅያ ኣብዚኣ ለይበ ክረግፃ ኽእል እዛ ሴድያ ካብዚ ቆሪፀ ድማ ብስልኪ ትሒዝ ኣለኹነ እዚኣ ማዕፆ ብጣውላ ኣለጊበ ስልኪ ገይረ ኣብዚኣ ሰርሐላ ኣለኹ ማለት እዩ። ኣነለ
2: መጀመርታ ሽመይ ክርስቲና ዳንኤል ይበሃል። እዚአን ድማ ደቂ ጉጅለየን ተማሃሪት ደንበ ሰንበሌ 10ይ ክፍሊ ድማ ራሕሲ ዳንኤል ተማሃሪት ደንበ ሰንበል 9ይ ክፍሊ ህያብ ኤልስያስ ተማሃሪት ደንበ ሰንበር 11 ክፍሊ ማለት እዩ ዝመሃረሉ ትምህርቲ ድማ ፕሮግራሚንግ እዩ ሕጂ ኣቕሪብናያ ዘለና ስራሕ ድማ ኣብ ሓደ ሪስቶራንት ምስኣተና እቲ ናይ መስርሕ ናይ ምእዛዝ ዘሎ ንጥፈታት ንዕኡ ተቃልልያ ማለት እዩ ሕጂ ኣብዚ ዌልካም ቱ ጎልድ ሪስቶራንት ብለና ኣላ ናበና ንኣቱ ናብታ ሜንሊስት ኣብዚ ሜንሊስት እንታይ ኢና ክንረክብ እቲ ሪስቶራንት ዘቕርቡ ዓይነት ምግብታትን መስተን ማለት እዩ ንኣብነት ሕጂ እዛ ድሪንክስ ትብል ዘላ ንቶ ዝኾነ ዓይነት መስተ ክንመርፅ ንኽእል ኢና ኣብያ ምስ መረፅና ሽዑ እታ ኮፍ ኢልናላ ዘለና ጣውላ ቁፅርናታ ንዛረብ ንፅሕፍ ማለት እዩ ኣብያ ንኣብነት ሕጂ ቁፅሪ 4 ንጠወ ምስ ጠወቕነ ኣብያ እታ ኳንፍ ቶታል ምስ በልና እያ ናይ ቁፅሪ 4 ጣውላ እታ ቶታል ሕሳብ ትሳናቐፍያ ትብለና ኣላ ማለት እዩ ኣብያ ሕሳብና ፈሊጥና ኣለና ኣብዛ ቴብልስ ትብል ዘለና ምስኣተና ድማ ናይታ ቁፅሪ 4 ጣውላ ናታ እቲ ኦርደርስ ወይ ከዓ እቲ ትእዛዝ እንታይ እንታይ ናሎ ክንርኢ እንተደሊና ኣብዚያ ንርኢ ማለት እዩ ሕጂ ከባቢ 9 ትእዛዛት ተኣዚዙ ኣሎ እዛ ጣውላ ሕጂ እዛ ሰሪሕና ዘለና ነቲ ዓሚል ኣብ ደሴንታይ ድማ ነቲ ሪስቶራንት ትጠቅም እያ ማለት እዩ ሕጂ ኣብዛኣ እንታይ ንርኢ ኣለና ጠቕላላ ኣብታ ጣውላስ ክንደይ ትእዛዛት ተኣዝዩ ዘሎስ ተቕርብ ተምፃልና ኣላ ማለት እዩ ካብታ ጣውላ ከዓ ክንደይ ሕሳብ ረኪብና ኣለና ስለዚ ነቲ ሪስቶራንት ነቲ ናቱ ሕሳብ ክገብር ትሕግዘላ ነቲ ካስተመር ድማ ነታ ወይተ ብዘይምፅባይ ኣብዚኣ ኣብ ነሱ ጣውላ ኮፍ ስለትብል ንዓ ኣዝዩዙ ክረክብ ይኽእል ማለት ትደልዩ ዓይነት ክረክብ ይኽእል እዚኣ ሕጂ ካብ ምንተይ ተበጊስና ኢና ሰሪሕናያ ንኣብነት ኣብ ሓደ ሪስቶራንት ሰብ ክበዝሕ ይኽእል እቲ ወይተር እውን ክድንጌካ ትኽእል ሕጂ ግዜ ንምቁጣብ እዚኣታ ዝደልዩ ዓይነት ምግቢ ቀልጢፍካ ኣዚዝካ እደልዩ ዓይነት ምግቢ ብቁጡብ ትመፃልካ እሞ ወርሓ ግዜካ ትቆጥብ ማለት እዩ
3: ኣባይ ስመይ ንህምያ ዳንኤል ተማሃራይ ኮሌጅ ማይነፍሒ ሕጂ ከዓ ንኣስታት 3 ወርሒ ናይ ኤኣይ ስልጠና ወሲደ ዝገበርክዎ ቪድዮ ስራሓት እዩ ኢና ክነምፅእ መጀመርያ መበገስ ናይዚ ሓሳብ ኣብ ዝህሉ ኩነታት ናይ ሃገርና ዘሎ ፖለቲካ ተመርኪስና ኢና ጌርና እያ መዚ ኣብ ጉረባብትና ዋንነት ናይ ባሕሪ ዝሓትዎ ናይ ዓሰብ ዝተፈላለዩ ነገራት ተመርኪስና ኢና ነዚኣ ቪድዮ ጀሚርና እያ ነዚ ክንሰርሕ ከዓ ኣዝዩ ሓያል መስመር ኢንተርነት ስለ ዘድሊ ብግዜ ለይቲ ካብ ዕረፍቲ ሰዓታትካ ወፊኻ ዝስራሕ ስራሕ ስለዝኾነ ግን እቲ ዘሐጉሰካ ነገር ኣዝዩ ፅቡቅ ስራሕ ስለተሰርሐ ደዚ ዓይነት ስራሕ ስለ ዝበቕሕና ፃዕርናስ ኮንቱ ኣይተረፈን ሕጂ እዛ ስራሕ ከዓ ብዛዕባ 4 ይዕሩኽ ሓደራ ናይ ኣቦታቶምን ናይ ስዋኣትን ተሰኪሞም ብዛዕባ መፃኢታዊ ኤርትራ ኩሉ ክትኮኖ ዘለዋን ሓሳብ እያ ተበጊሳ ዘላ ኣብ 2036 ማለት እዩ እዚ ከዓ ወደብ ዓሰብ ኣዝያ እስትራቴጂካዊት ቦታ ብምዃና ካብ ኩለን ኣብ ዝጎረባብትና ዘሎ ወደባት እቲ ኣገዳሲት ጂኦፖለቲካዊ ረብሓ ክጥመት ዝድሊ ሃገር ስለዝኾነት ብዛዕባ ኣቕሪብና ኣለና ካልእ እውን ካብ ጎረባብትና ንረኽቦ ረብሓን ስጋኣትን ብዛዕባኡ ትገልፅ እያ ምክንያቱ እቲ ቀንዲ

0: ሲኒያ ዘለና ሓሳብ ናይ እዚኣስ ኣብ ወደብ ዓሰብ ዝተመርኮሰ እዩ ቀንዲ እቲ ቪዥን ናይ ዞም ኣርባዕተ ሰባት።
1: ቴክኖሎጂ ንፀገማት ክፈትሖ ይኽእል እዩ፣ ግን እንታይ ዓይነት ሕብረተሰብ ክህልወና ከም ዝኽእል ክውስን ኣይክእልን እዩ።
2: ስለዚ ድማ መሪሕነት ህዝባዊ ግንባር ኣገዳሲ ክኸውን ዝኽኣለ
3: ከመይ ዝበለ መራሒ ግን ክኹን ማለት ይሽ ሓደራናዮ ቦታተይ ብጣዕሚ ከቢድ
4: ኣብ ቅድሚ ምብፃሕካ ግን ኣብዚ እዋን

0: ተዋሂብካ ምምራሕ ከም ዝኾነ ትክክላርዲ ሓንቲ መዓልቲ ፕሬዚደንት ምስ ኮንኩ ነቲ ንነዊሕ ዓመታት ክፅንስልና ዝሓስቡ ንመሪሕነት ሻዕብያ ካብ ቃልሲ ክሳብ ዝሕጂ እዋን ዘሳልዮም ዘሎ ርእሶ ምርኮሳ ኣብ ቀርኒ ኣፍሪቃ ንእሽተይ ሲንጋፖር ክንመሰረት ኢና
1: እምበር ካብ ሎም ጀሚርካ ዝተዳሎ
2: ብዙሕ ትምህርቲ ካብ ኣያታትና ናብ ቦታትናን የልካ ኣሎ
0: ኣብ 236 ኤርትራ እንታይ ከም ትመስል ኣይፈልጡን ነይሩ ኣየናይ ሕልሚ ክሳብ ክንደይ ይፍፅም ኣይፈልጡን ነይሩ መን ክኸውን ምዃኑ ኣይፈልጡን ነይሩ ግና ኸ ብሓደ ነገር ርግፀኛታት ነይሩ
3: ንሃገር ምምራሕ ከቢድ ሓላፍነት ዘሰክም ናይ ስውኣትን ናይታት ምምራሕ ሃገርን ኤርትራ ማዕቢላን በልፂጋን ማዕረ ምዕቡላት ሃገራት ክትስራእ ከይተሓለልካ ብተወፋይነት ከምቶም ቀዳሞት ኣቦታት ኮንካ ምስራሕ እዩ እቲ ናይ ምዕባለ መጻኢ እውን ኣዝዩ ርሑቕ ኣይክኸውን እዩ እቲ መጻኢ በቲ ኣብዚ ግዜ እዚ ዝገብሮ ውሳኔታት እዩ ዝህነፅ እቲ መጻኢ በዚ ኣብዚ ሕጂ እዋን ዝወሰኑ ውሳኔ እዩ ዝጅምር
4: ብመጀመርታ ሽመይ ሲማማኒኤል ዝበሃል እዞም ምስይ ዘለዉ ካ ደቂ ጉጅለ ኮይኖም እዚ ንኤስሮም ዝበሃል ዝኸነኹም ተምሃሮ ለበልቱ መምህር ሂወት ኢና እዚ ሒዝና መፅያ ዘለና ኸ ሓንቲ መርከብ ኮይና ንብዙሕ ዓይነት ትጥቕመና ኮይና ሓደ ካብኡ ድማ ፅሬት እዩ ፅሬት ባሕርና እቲ ንፈልጦ ናይ ኤርትራ ባሕርና ከመይ ገይሩ ብፅሬት ከምዝኸይድ ነውሑ ከም ዘለና እዩ ዘረጋግፀና ካልኣይ ከዓ ንሓለዋ እዩ ሓለዋ ከዓ ነቲ ኩሉ ኣብ እንታይ ዝበሃል ኣብ ባሕሪ ዝካየድ ፈተነታት ናይ ቅትለት ወይ ገለ ሓለዋ ኣብ ዝኾነ ናይ ግፈት ዓሳ ዘይሕጋዊ መርከብ ክትሓልፍ ወይ ግፈት ዓሳ ብዘይፍቓድ ከምዚ ከይመፅእ ከምኡ ኢና ንከላኸለልና ካልኣይ ሳልሳይ ድማ ኣብ እንታይ ዝበሃል ኣብ መጓዓዝያ ዝኾነ መጓዓዝያ ንብረት ትባፃፅሓልና ንኸይድ እያ ኮንተይነራት ገለ ፅዒና ትባፃፅሕ ትኽእል እያ ናይ እንታይ ዓይነት ንብረት ከም ትጠቀምና ኮምፖነንት ከም ትጠቀምና ኣብዚኣ ነዚኣ ምስራሕ ኤስሮም ገልፀልና እዩ
5: ብመጀመርታ ሽመ ኤስሮም ኣብ ተማሃረ ምበሃል ተማሃራይ ፊንላንድ ሚሽን ሕጂ ናብ ሻባይ ሰጊረ ነዛ መርከብ ንክንሰርሕ ዝተጠቀምናሉ ንብረት ድማ ሓደ ኣብዚ ሶላር ኣለና እዚአን ዕንጨይትን ኣብዚእዚ ጎማ ከዓ ከም ቤትሮ ዓይነት መሳሊ ንጠቅም ዋየራት ኣለና ኣብዚ ሰለስተ ስዊች ኣለዋ ኤልኢዲ ናይ 2.5 ቮልት ማለት እዩ እዚአን ኣብዚ ዘለዋ እዚአን ከዓ ናይ 3.5 ቮልት ስዊች ማለት እዩ እዚኣ ከዓ ደሲም ከማ ማለት እዩ እዚ በስታዕቲ ዘሎ እዚ ከምዚ ዓጨጭ ዓይነት እዩ ንኸይትጥሕል ወይ ንኸይትሰቱ ክትሕግዛ ፀንበለል ክትብላ ትሰመይ ማለት እዩ ካልኣይ በዚ በስታሕቲ ናይዚ ከዓ ናይ 3 ቮልት ሰለስተ ባትሪ ማለት እዩ 9 ቮልት ባትሪ ኣለና ካልኣይ ኣብዚ ኣብ ዝተጠቀምናለ 2 ዲናሞ ኣለዋ በዚ ከዓ ከምኡ 2 ዲናሞ ኣለዋ ኣብዚ ዘለዋ ሓንቲ ፋን ናይ ፋንቲ ዝመዘወሪአን ማለት እዩ በዚ ከዓ ከምኡ ማለት እዩ ኣብዚላ ጀልባ ንሬድኤት ትጠቅም ማለት እዩ እዚኣ ከዓ ብሓንቲ ስዊች ሓንቲ ላ ብዚ ኣብዚ ከዓ ባትርን ዲናሞን ኣለዋ እዚኣ ናይ ፋን ማለት እዩ እዚ ከዓ ንኸይትጥሕል ንክሕግዛ ኢና ዝገበርናዩ እዚኣ ሽዑ ኣብዚኣ ከምዘስተይ ንቐምጣ ኣብዚ ኣብዚኣ ቦታ ሽዑ ዝኾነ ንረድኤት ክትኸውን ከላ ግን ብኣያ ትወፅእ ካልኣይ እዚአን ከዓ ንፅሬት ከምዝተይን ዝበሎ ኣብ ባሕርና ፅሩይን ፅፉፍን ንክኾነልና እዚአን መፃሪ ኢለን ዝተሰርሐ የ እዚኣ ንኽትኸይድ ከላ በዚ ምስ ተወልዐት ማለት እዩ ክትኸይድ ከላ ኣብዚ ድግፈፍ እቲ ዝኾነ ርስሓት ኣብ ላዕሊ ፀንብለል ድብል ከም በዓል ወረቐት ገለመለ ጎማታት ወይ ከዓ ዝሞተ ዓሳታት ኣብዚኣ ተኣትዮም በዚ ከዓ ገመድ ኣለዋ ኣብዚ ተትሕዛ ሳት በዚ ኮይንካ ትስሕባ ማለት እዩ ከምዚ ኢላ ትዕፅ እዚ ዕንጨይቲ ሒዝዋ ደሎ ኣብዚ ከዓ ከም ናይ ማዕፀም መሳሊ ናይ ማዕፀው ኣለና በዚ ድሕሪት ከዓ ከምኡ ዓይነት ኮይኑ ሓንቲ ዲናሞ ፋን ኣለና 2 ዲናሞ ኮይኑ ፋን ሓንቲ ብታሕቲ ሽዑ ዋየራት ሓሊፉ ኣብዚ ይርከብ ማለት እዩ ኣብዚ ቅድሚት ኣብዚ ዘሎ ኣብዚኣ ናይ ባትሪ ምዝን ባትሪ ኮኔክት ኮይነን ኣለዋ እዚኣ ናይ ድሕሪ ስዊች እዚኣ ከዓ ከማ ናይ ዘን 2 ጎኒ መጣዊ ስዊች ማለት እዩ ኣብዚ ዘሎ እዚ ሶላር እዚ ዲስ ቮልቴጅ ይተቕበል ዲስ ቮልቴጅ ምስ ተቐበለ ቀጥታ ትኽእሉ ናብዛ ባትሪ ነዚ ባትሪ ይመልኦ ማለት እዩ ብኸመይ ከም ትሰርሕ ብኸመይ ከም ትኸይድ ማለት እዩ ዝተሰረፈ ከዓ ንሓውና ገልፀልና እዩ መጀመርታ ሽሜ ናሃም ግርማ ይባል።

0: ተማሃራይ ታሽዓይ ክፍሊ ተማሃራይ ዓላይ እዚያ ሰሪሕና ኣለና። እዚን መርከብ ዓባይ እንዳ እዚያ እዘን ሰለስተ ስዊች እዚያ ስዊች እዚኣ ምስ ወላዕኒ ኣብ ባሕሪ እዛ ስዊች እዚኣ መጓዓዝያ ሰብፅዒና ብካልእ ሃገር ክትመፅ ከላ እዛ ስዊች እዚኣ ተወሊዓ ካብ መጀመርታ ስለትመፅእ እዚኣ መንቀሳቀሲ እዚን ክልተ በዚያ ዘለዋ ፋን መንቀሳቀሲ ናተን ሜን ክስታይ ስለ ዝኾና እዚኣ ትደፍእ። እዚአን ምስ ኣበገሰታ እዚኣ ናብ ድደለየቶ ፖዚሽን በዚአን ገርና በዚአን ክልተ ፋን ኣብዚኣ ኣብዚኣ በዚያ ከ ክልተ ፋን ኣለዋ እዚኣ ድሕር ወሊዕና ያ እዚአን ናብዚ ናባይ ገፀ ንጠውያ እዚኣ ከዓ ናብዚ ገፃ ተወሊዕና ያ እዚአን ናብቲ ገፅ ንጠውያ እዘን ኤልኢዲ ኣብ ናይ ድሕሪት ፋን ኣብዚ ናይ ድሕሪት ሞተረ ምስ ዝውላዕ እየን ዝውላዕ እዚአን ኣብዚ ደይ ዝኾነ ዓይነት ፖዚሽን ከይንጋገ ከዓ በዚኣ መደይቢት ኣላ በዚኣ ደይቡ ኣብዚ ላዕሊ ብኣርባዕትኡ ወገናት ከታተለልና ኣብዚ ኣርባዕተ ኤልኢዲ ኣለዋ ንዝኾነ ነገር ክውልዕ እንተደልዩ ኣብዚ ኣባትሪ ላ ክውልዕ ንኽእል እዩ። ኣብዚ ሕጂ እዚአን ገሊፅዎን እንዲ ግን ተን ፀንበለል ድብላ እንዳኣከባ እንዳኸዳ ምስ ወዳኣ እዚአን ፀንበለለን ምስ ወዳ ከምዚኣ ኢለን ክዕፀዋየን እዚአን ምስ መላእ ርሳሓት ማለት እዩ። ሽዑ እዚኣ እናተመልሰ እናመፀት ከላ እዚኣ ኣብ ድኾነ ሓደጋ ውን ንኸይት ድሕር ተባላሽዋ ውን ጥሒላ እዚኣ ብፍጥነት ከይዳ ናብ ገምገም ባሕር ናብቲ ረድኤት ንረኽበሉ ቦታ ትሕብረኒ ካብ ኩሉ በዚኣ ሰሊናኻ እዚኣ ንከባቢ ስለ ትሕልወላ በዚኣ በርባዕቲ ወገን ንርዩ ድኾነ ዓይነት ፅላእ ድሕር ኣሎ በዚኣ ገይሩ ክካታተሎ ክእል።
1: ሰላም ከመቤትና ኣነ ያድየ ሰለሙን ይበሃል ቤት ትምህርተይ ቤት ትምህርቲ ድያ እዩ ሒዝናይ መፂና ዘለና ድማ እዚአን ከዓ ክልተ ኣት ክሊን ሒዝና መፂና ኣለና በዚአን ክንጅምር እዛ ናብዚ ዘለዋ እዚኣ ድሮን ኮይና ንሪኦ ዘለና ድሮን ኮይና እዚኣ እንታይ ከምንታይ ጠሚ ትልና እትናታ ጠሙ ማለት እዩ ኣብ ምስ ሕርሻ ሰኣሰር ጌርና ዕዳሊን ኣለና እትናታ ጠሙ ማለት እዩ ሒዝና ኣብ ወይ ሓሳብ ስተሰት ማለት እዩ ንሕርሻ ከም ማይ ምንፃግ ክኾን ይኽእል ከም ፀረ ባልዕ ክኾን ይኽእል ከምዝኣመሰለ ነገር ክትገብርና ትኽእል ማለት እዩ እቲ ሓሳብ ታሽ ምዝበሻ ይዕቢኻ ክንገብራ ንኽእል ማለት እዩ ንከምሳትና ጠሙ ምድሮን እውን ብዙሕ ስለዝኾነ ከምዚ ጌርና ሒዝናዮ መፂናና ማለት እዩ እዚኣ ከምዚከምዝትመስል እታ ቀፂና ሒዝናዮ መፂና ዘለና ማለት እዩ እዚኣ ከዓ እዚኣ ከዓ እንታይ ትገብር ትልና እዚ ኣብ ሳይክላ ትግጠም እዚ ኣብቲ ጎማ ይለግብ ሞ ምስ ተገጠመ በዚ እታ ጎማ ምስ ዘረት ነዚኣ ተዘራ ሞ እዚኣ ምስ ዘረት ካሽዑኡ በዚ ኤሲ 220 ቮልት ክተውፀና ትኽእል ማለት እዩ ዝፅዕነት ናይ ገዛ ከዓ ምስከም ኽእል ማለት እዩ ዘለና ክንገብ ንኽእል እታ ቐንዲ ነዚኣ ዝዓለመት ኢና ዝሰራሕናያ ድማ እታ ኣብዚኣ ዘላ ማለት እዩ በዚ ንሕዳ ተዜርና በዚ 220 ቮልት ይበና ማለት እዩ ንሕዳ በዚ 220 ተሂብናያ ከዓ እዚኣ ትዘረና ሞ ልክዓ ሞተር ሳይክል ኮይና ከዓ ተገልገለና ማለት እታ ሳይክል እዚኣ ኢንዘሴም ታይም ካልእ ከዓ እንታይ ክትገብር ትኽእል ና ከዓ ሞተር ሳይክል ከመይ ትክልና ሞተር ሳይክል ሓንሳብ ቻርጅ ምስ ወደት ካብ 8 ዓትወ ዘለን ቻርጅ ንክገብራ ማለት እዩ እዚኣ ግን ሓንሳብ ኦም ዝተገጠመት እዚ ካብ ጎማ ስለ ትዘውር ካብቲ ጎማ ስለ ሓይትወስ እዚኣ ዜራ ካብዚ ፓወር ትረክብ ሞ እሳ ከዓ እታ ሞተር ሳይክል በዚ ቻርጅ ጌርካ ቻርጅና ገበርካ ትኸይል ማለት እዩ ጃስ ስኻ ቻርጅ ጌርካ ምኻ ጥራይ ትኾን በቃ ስኻስ ምኻ ጥራይ ትኾን ከምዚ ቻርጅ ኣይትውድእካ ና ቻርጅ ምግባራ የለካኒ ምዝርጋ ሓዳብተር ወይ ዝኾነ ታ ምስኣት ሓሲ ኣየለካኒ ማለት እዩ እዚ ሓሳብ ምስ ገበርካስ ወዲ ካልካስኻ ከም ምኻ ጥራይ በቃ ምጓዓ ትራኹን ካለካ ማለት እዩ ክንከምዚ ጌርና ከዓ እዚኣ ንርያ ዘለና ኣዳሊና ኣለና ማለት እዩ።
2: ሽመይ ሳሎሪ ይበሃል ካብ ቤት ትምህርቲ ጃለ መፀ
3: ስመይ ሚልክያስ ምሕረት ኣበሃል ካብ ቤት ትምህርቲ መረሮ መፀ
2: እዚኣ ተደዋሪ ለኹም መርከብ ኮይና በዚ ፀሓይ ውፃዕት በስ ተቐቢላት ናብ ባትሪ መርአና ማለት እዩ ዝደሎ ባትሪ ሽ ካብዚ ባትሪ ከዓ ናብዚ ዲናሞ ሞተር ማለት በዚ ላትና ዜገና ንክዳ ማለት እዩ በዚ ከዓ ብዜ ምሸትካ ኣዚ ክልጣ እዩ
4: እዚኣ ከምቶም ዘገለ ትለኒ ኣብ ግዜ ምሽትካ ብመብላሕቲ ክትቀበላ ትዘዲና ነዚያ ዘድለየና ንብል ከዓ ዲናሞ ምስ መዝወሊያ ፓነል ባትሊ ስዊች እዚኣ ከዓ ኣምፑል ማለት እዩ
3: ናይ እዚኣ ጥቕሚ ክንሰርሓዘ ዝገበርናዮ ከዓ ካብ ብነዳዲ ጌርካ ተሰርሕ ሲ ብፀዓታ ሲ ብፀሓያዊ ፀዓት ከም ዝኸውን ትገብር ማለት እዩ።
5: መጀመርታ ስመይ ኣብርሃም ቦክሪ ይባሃል መፃክሉ ቤት ትምህርቲ ቀያ ባሕሪ ሰከንዳሪ ስኩል ዝማሃረሉ ግሬድ 10 ክፍሊ ንሕጂ ከ ኣቅሪብያ ዘለኹ ኤሌክትሪክ ኮንቲኒቲ ትዕቅን መሳርሒት እያ ሲስተም ኣሰራርሓ ዝሰራሕናላ ኣብዚ ናይ 9 ቮልት ባትሪ ባዘር 3 ረዚስ

0: ሓንቲ ስዊች ጌር መሳርሒ ኢናና እዚ ኸ ኮፐር ስልኪ እዩ ንዋይር ይሰርሕን የለን ከይበት ክካየ ቆዱዝካ ክትቀመለ ማለት እዩ ምስ ተፈፈቶ እዚ ኮፐር ምስቲ ናይቲ ውሽጢ ስልኪ ስሕበት ማግኔቲክ ፊልድ ምስ ፈጠረ እቲ ፓወር ይሓልፍ ኣሎን የለን ከ ትገልፀና ስለ ዝኾነ ኮንቲኒቲ ካል ኤሌትሪካል ማሽን ሲስተም
1: መጀመርታ ስመይ እሰይ ተስፋለ ትበሃል ሒዝያ መፅኦ ዘሎ ኮለይ ስፒከር ስፒከር ኮይና ሕጂ ቻርጂ ናይ ፍላሽ ናይ ሜሞሪ ኦን ኦፍ ሕጂ ኣብ ግዜ ፍላሽ ንጥቀመሉ ክንልውጥ ከለና በዚኣ ናይ ታሕቲ ዘላታ እንዳለወጥና ንኽይድ ኣብ ግዜ ሜሞሪ ንጥቀመሉ ከለና ኮለይ በዚ ናይ ታሕቲ እንዳለወጥና ንኽይድ ክንውላዕ ተደሊና ኮለይ ስዊች ኦን ኦፍ ኣለና ኣዚ እዚ ባተሪ ናይ ሰለስተ ቮልት እዩ ቻርጅ መስአተንያ ናብ ባተሪ ኸይድ ባተር ሽዑ ቻርጅ ኣብዚ ንእትወሉ ግዜ ይጠቕመና ካብ ባተሪ ሽዑ ናብዛ ቦርድ ኸይዱ ናብዚ ስፒከር ኸይድ ሕጂ ክንገብር ከለና ሽዑ ከም ጌራ
2: መጀመርታ ሽመይሜል ኣብሮባል ይበሃል ዝቕርበልኩም ዘለኹም ቤት ትምህርቲ ድማ ቀይሕ ባሕሪ ዝቕርበልኩም ዘለኹም ድማ ማልቲሜተር ዓይነት ኮይና እዚ ስታይ ክትገብር ትኽእለ ዝኾነ ዓይነት ኣምፑል ወይ መብራህት እንተሎ ፎቶተስስ ትኽእለ ኣብ ውሽጣ ዝተጠቕሙ ኩላ ነገር ድማ ናይ 9 ቮልት ባትርን ካልእ ከዓ ሬጅስተርን ከምኡውን ገመድ ክልተ ስዊች ካ ነዚኣ ክትስአ ዝኽእል ካልእ ከዓ ባትር ናይ ሞባይል ከምተስእ ሓይል ኣለዎ ባትር ናይ ሞባይል ካልእ ከዓ ዝኾነ ዓይነት መብራህት ዝተባላሸወካ ነገር ወይ ከዓ እዚ ኮንቲኒቲ ገለ ክትዕቅ እንተደሊካ ሓንሰብካ ከም ሾርት ትኾነካ
3: መጀመርያ ሽመይኖም ቄለ በሃል ዝምስሊ ሎ ከዓ ሚልኪያስ ሙሴ በሃል ኣነ ተማሃራይ 10ይ ክፍሊ ተማሃራይ ቀባሬ እዚ ተቃይደሉ ከዓ ተማሃራይ 6ሻ ክፍሊ ሓድነት እዩ እዚኣ ሰሪሕና ዘለና ፕሮጀክት እዚኣ ኢንኩቤተር ትበሃል መንጫጭሕ ትንካሖ ኣብዚ ውሽጢ ባትሪ ኣሎ 6ቮልት 4.5 ኣምፔር ኣሎ በዚ ባትሪ በዚ ገይራ ነዚ ብዝደሎ ኣምፑል ምሳቦቶ ቮልቴጅ ነዚ ብዝደሎ ንካሖ ሞ እዚኣ ከዓ ተወሊዓ ነዚ ብዝደሎ ንካሖ ንቆትቦ ማለት እዩ በቲ መስርሒቲ ከዓ ትንቃሖ ይጫጭሕ ማለት እዩ እንቃቑሖ ብሞቐት ዩ ይጫጭሕ እዚኣ ሰሪሕናዮ ዘለና ምክንያት ከዓ መብዛሕትኡ ግዜ ኢንኩቤተር ብክሳይ ንሰርሓ ብልቺ ሕጂ ልቺ ክትኮይኑ ከዓ 24 ሰዓት ክትህል ኣለዋ ሕጂ እታ ቀዳማይ ነገር ብምንታይ ባትሪ ሰሪሕና ቀዳማይ ገንዘብ ንምቁጣብ ካልኣይ ነገር ከዓ እዚ ኢንኩቤተር ተላትካ ኣብ ገዛኻስ 24 ሰዓት ብደይ ምቁራፅሲ ልቺ ክትህል ኣለዋ ሕጂ ልቺ ኣብ ደይብሉ ከንቲ ክትጥቀም ትኽእል እንታይ እቲ ካብ መንጎ ተኸይዳ ስታ ክትገብሮ ትኽእል ነዚ መስርሕ እዚና ክስተይ ጌርና ነዚኣ ፕሮጀክት ኣዳልና ዘለና ማለት እዩ በዛ ስዊች እዚኣ ጌርካ ከዓ ትውላዓ ተጥፋ ማለት እዩ በዚኣ ናይ ቻርጀር ኣላታ ማለት እዩ
4: ስመይ ኣራሜና ስበሃል ኣብ ቤት ትምህርቲ ደመሰንበል ምሃር እዚኣ ንሪኣ ዘለና ፕሮጀክት ብሶላር ትሰርሕ ቻርጀር እያ ኣብ ገዛና ሶላር ወይ ኤሌክትሪክ ንሪኣ ዘይብልና በዚኣ ጌርና ሞባይልና ንመልአ እዚኣ ትራንዚስተር ወይ ቮልቴጅ ሬጉሌተር ዝበሃል ካብ ሶላር 8 ቮልት ተቐቢላ ናብ 5 ቮልት ገይራ ንሞባይል ትሰዶ እዚኣ ፕሮጀክት ኣብ ገዛና ክንሰርሐ ኣዝያ ቀላል ፕሮጀክት እያ
5: ስመይ ሜሮን ኣብርሃለ ካብ ቤት ትምህርቲ ደንበሰንበል ግሬቴን እዚ ብጎነ እዩ ዘሎ ከዓ ራያን ኢልያስ ካብ ቤት ትምህርቲ ደንደን ግሬቴን እዚ ከዓ ሚካኤለ ተወልደ ብርሃን ካብ ቤት ትምህርቲ ሰማታት እዚኣ ናይ ሎም ማዓንቲ ሒዝና መፂና ዘለና ስፒከር እያ በቲ ኣብ ኤርፎን ተእትዎ ነበርካ ኣብ ሞባይልካ ብኡ ምስእትኸያ ዳይረክት ብኣይሲ ሬጉሌተር ብካፓሲተር ረዚስተር ባትሪ ጌራ ናብ ስፒከር ተስማዓካ ድምፂ ጌራ ብናይ ፋን ባትሪ ክልተ ጌርና 3.7 ባትሪ ቻርጅ ክትገብራ ከለካ በዚ ትገብራ ኬብል ጌርካ በዚ ክትመልኣ ትኽእል ኢኻ ኣብ ስፒከርካ ተስማዓካ ድምፂ ቻርጅ ከዓ ትፀኒሓ
6: ሽመይ ሚክሰን ሚካኤል ይበሃል ቤት ትምህርቲ ዞባ ማእከል ይበሃል ክፍሊ ድመሃረሉ ከዓ 7ይ እዚኣ ስፒከር እያ እዛ ስፒከር ዝሰራሕክዋ ከዓ ንሰብሲ ኣብ መዓልቲ ሓጎሱ ምሕጎስ ካልኣይ ከዓ ኣብ ኤርትራ ስፒከር ኣይስራሕ ኣነ ከዓ ስፒከር ስለምህዝ ዝደሊሲ ስፒከር ኣብ ኤርትራ ከምዝስራሕ ክብል ይደሊ እዚኣ ስፒከር ሰለስተ ስፒከር ኣለዋ በዚ ከኣላ ታሳሰይቲ እዚኣ 8 ዛቦርዲ 8 ኤሌትሪክ እያ ትቅምበል 8 ኤሌትሪክ ጥቕላላ ስለ ድበዝሓ እዚኣ ከዓ ከም መዝሓሊት ትጠቕመና ማለት እዩ ሓፂሩ እዛ ስፒከር እዛ ቦርዲ ኣብዚኣ

0: ገለ ካብዚኣ ሓታላታ ቻርጅ መምሊት ካዓ በዝላታ ኣብ ውሽጣ ከዓ ባትሪ 6 ባትሪ ኣሎ ኣብ ውሽጣ ነዚ ቦርዲ ነዚ ፋን ነተን ስፒከር ተስእ ማለት እዩ። ከምዚ ጌርና ከዓ በዛ ትብለና ለና ከዓ ተስኢና ኮኔክቲ ተደልና ከዓ ሚሞሪ ንኣቱ ማለት እዩ። ከምዚ ጌርና ኮኔክቲ ንኣቱ ወይ ከዓ ሚሞሪ ተሃልና ሚሞሪ ኮኔክቲ ተሃልና ከዓ ኮኔክቲ ንገብር ማለት እዩ። ከምዚ ጌርና ከዓ ኣብ መዓልቲ ሓጎስና እዚ ከዓ ፋኒ ከምዚ ጌርና ከዓ ንደ ከምዚ ጌርና ከዓ ነጥፋ ማለት እዩ። ናብዚኣ ከዓ ንስገር እዚኣ ከዓ ከምኡ ኮይና 4 ስፒከር ኣለዋ። እዚኣ ከዓ ውሑት ትብል ኤሌትሪካ ትቅበል እዚ 4 ኤሌትሪካ ንኸም እየ ፋንደ ይገብርኩላ። እዚ መስተንፈስ ትሪኢ ኣለካ ናይ ንፋስ ምእተው እዩ። እዚኣ ነዚኣ ክሰርሕ ድሓገዘኒ ከዓ እዚ ኣብ ዓድና ንእሽተይ ብሉቱዝ ገለ ይስራሕኒ ካብ ካልእ ዓድታት ኢና ንመጣፅእ ኣነ ከዓ ነዚ ናኣሽቱ ስፒከር ብሉቱዛት ዓበይቲ ኩና ኣሽቱ ክምህ ስለ ደልስ ነዚአን ስፒከር ሰርሕያ ማለት እዩ። ባትሪ እንተልካ ከዓ ባትሪ ኣብዚ ድቕመጥ ኣብዚ ዳልጊብያ ደለክታ ባትሪ ለለጥካ 4 ኤሌትሪካ ትቕበል ማለት እዩ። ንኸም እየ መዝሓሊ ገርኩላ እዚኣ ግና 8 ስለ ትቕበል መዝሓሊ ትገይረላ በዛ ኣብ ማእኽል ደላ ጌርና ከዓ ክንውላዕ ንኽእል ናይ ድምፂ ናይ መታሕቲ ከዓ ኣለዋ ቻርጅ ከዓ በታቱ ማለት እዩ። ድምፂ ከዓ ከምድላይ ና ኢና
1: ሰላም ሽመይ ብሩክ ሃይለ ይበሃል። ኣነ ኣብ ቤት ትምህርቲ ደንበሰንበር ምሃር ሕጂ እዚኣ ድገልፀልኩም ከዓ ናይ ንፋስ ፋንን መብራቲ ብስዊች ዝሰርሐ ኣምፑልና ሕጂ በዛ ፋን ክጅምረልኩም እየ። እዛ ፋን ብታይፕሲ ዓይነት ቻርጀር እትሰርሕ ካብዚ ሶኬት ነዚኣ 6 ቮልት ባተሪ ቻርጅ ገብር ኣለኹ 4.5 ኣምፔር ኸዓ ክትውላዕ ብተደለኻ ሓጂ ኣብዚኣ ጥዎ ኣባትን ኣለዎ ኣብ ማእኸል እዚኣ ቀዳመይቲ ደረጃ እያ። ክትውስኸላ እተደለኻ ካልአይቲ ግዜ ትደግማ ካልአይቲ ደረጃ እዚኣ ሽዑት ሳሰይቲ ደረጃ ከዓ ዝበርትዐት ራብዐይቲ ግዜ ከዓ ሽዑት ተጥፋኣ። እዚ ጥቕማ ሕጂ ኣብ ወይ ቡን ከተፈልሕ እተደለኻ ወይ ከዓ ፀቕጢ ወይ ረስኒ እንተሃልዩ ትጥዋ ንፋስ ትገብረልካ ማለት እዩ። ሕጂ እሱ ጥራይ ኣይኮነን በዚ ከዓ ኣለሃና ኣምፑል ግንቲ መብራህቲ ተስኢንካ ኸብ እዚኣ ብጥወቓ ኣብዚ ምስ ጠወቕካያ እዚኣ 2.5 ቮልት ትሰርሕ ኣምፑል እያ። ካብዚ 3 ቮልት ባተሪ ስሒባ ትሰርሕ ኣላ። እዚ ሪቻርጃብል ኣይኮነን ዝኾነ ቦርድ ወይ ቻርጀር የብሉን ብኸምኡ ብፕላስተር ወይ ብችረቶ ጠምጢሞዮ ዘለኹ ምክንያቱ እዚኣ ትውዳአ ኣብ ከሎ ሪቻርጅ ኣይትኸውና። እዚ 6 ቮልት ባተሪ እዩ ካብዚ ሶኬት ቻርጅ ገብረ ኣለኹ ብኸምኡ ብሶልደር ገይረ ኣልሒምዮ ብኸምኡ ምውፃእ ሲ ኣይድልዮን እዩ ቻርጅ ገብረ ኣለኹ ኦልሬዲ። እዚኣ ግን 3 ቮልት ሪቻርጃብል ወላ ሓንቲ ምስ ወላ ሓንቲ ነገር ኮኔክት ኣይገበርኳን ወይ ምስ ታይፕ ሲዩ ወይ ምስ ገለ ወላ ሓንቲ ኣያላገብኳን ብኸም ምክንያት ብችረቶ ገይረ ንክቕይራ ኣውፅአ ብቐሊሉ ንክቕይራ ብችረቶ ገይረ ጠምጢመ። እዚኣ ምስ ኣድሃቢትን ጠቃሚትን ከምትኾን ተስፋ ገብር ይቐኒለይ።
2: ስመይ በረኸት ተስፋ ይበሃል። ቤት ትምህርቲ ሰማታት ግሬድ 11 ዜ ሎማ ዓንቲ ድማ ነዛ ፕሮጀክት እዚኣ ብሓንሳእ ብጉጅለ ኮይና ዝሰራሕናዮ ሽሙ ዮስያስ ይበሃል። ኣብዚ ጆን ኢሳ ከዓ ኣብ ዘለና ማለት እዩ። ሃራይ ሎማ ዓንቲ ኣዳኒና ዘለና ስራሕ ብዛዕባ ኣቴንዳንስ ን ሬጅስትሬሽን ቴብል ትብል እያ ማለት እዩ። እዚኣ በዚ ናይ ስልጠና ናይ ፓይተን ዝወሰናዮ ትምህርቲ ዘዳንናዮ ፕሮጀክት እያ። ስለዚ ነዚኣ ክንሰርሕ ዝደረኸና ነገር እንታይ እንድሕርቴና መጀመርታ ኣብ መብዛሕትኡ ቤት ትምህርቲ ንሪኦ ነገር እንታይ ተሎ መምሃራን መዓልቲ መዓልቲ ክመፁ ከለዉ ዝኾነ መምህር ክድንጊ ይኽእል ዝኾነ መምህር ከዓ ዝኾነ ክላስ ዲሌይ ክገብር ይኽእል ማለት እዩ። በዚኣ ግን ኣብ ክንዲ ማኒዋል እንዳፈረሙ ዝኣቱን ዝወፁን እንታይ ገብሮ ኣይዲ ካርድ ኣላቶም እታ ኣይዲ ካርድ እቲኣ ስካን ምስ ገበርዋ ሰዓት ክንደይ ኣትያ መዓስ ኣትዩ ብምሉእ እዚኣ በዚ ትራክ ትገብሮም ማለት እዩ። ካብኡ ቀፂሉ ድማ እታ ኣይዲ ድማ ንመምሃራን ጥራሕ ዘይኮነስ ንተምሃር እውን ትጠቅም እያ። እቲ ተምሃራይ ድማ ምስ ኣተወ ምስ መሓዛይ ክኸውን ኢሉ ክላስ ክቐፅዕ ይኽእል ወይ ዝኾነ ነገር ኢንኣፕሮፕሬት ዝኾነ ብሄቨር ክገብር ይኽእል ማለት እዩ። ነዚ ነገር እዚ ከዓ ትራክ ክትገብርና ምታን እታ ኣይዲ ካርድ ያ ስካን ምስ ገበርናያ ኣበይ ክላሱ ዕድሚኡ ብምሉእ ና ፐርሶናል ኢንፎርሜሽን እተርእና ስራሕ ሎማዓንቲ ፕሮጀክት ኣዳኒና ኣለና ማለት እዩ።
3: ሽመይ ጆን ስምኦን ይበሃል። ነዚ ድማ ነዛ ስራሕ ዕድሚኣ ድማ ከመይ ጌይራ ክምትሰርሕ ከርእኩም እየ። መጀመርታ ናይቲ ሰብ ኣይዲ ካርድ ዝኾነን እቱ ማለት እዩ። ብምቕፃል ነቲ ሽም ነቲ ሰብ ነቲ ተምሃራይ

0: ትሕቲ ዕድመ ድማ ንእት ክፍሊ ናይቲ ተማሃራይ ክላስ ድማ ናይቲ ሴክሽን ወይ ክላስ ኢልና ንእት ቁፅር ቴሌፎን ድማ ሰብ ንእትዎ ዘለና ተማሃራይ ወይ መምህር ምዃኑ ከዓ ብዚ ንገልፆ ተማሃራይ ኢልና ንእትዎ ኣድፐርሰን ንላ ጆን ሳይሞን ሃዝቢን ኣድድ ሰክሰስፉል ትብለና ማለት እዩ። ሕጂ ጆን ሳይሞን ትላላ ሕጂ ስቱደንት ዝኣተዎ ማለት እዩ ቁፅሪ ናቱ ኣቴና ስንገብር ምስ ዘለና እዚኣ ቁፅሪ ናቱ ንእቱ ዑስካን ቼክኢን ምስ በለ ጆን ሳይሞን ፕረዘንት ኢላ ትነግረና ኣብዚኣ ኤክስፖርት ምስ በለና ዝኾነ ሴቭ ንብላ ማለት እዩ ኣቴናንስ ቸክሊስት ኤክስፖርት ሰክሰስፉል ትብለና ናብዚ ፋይል ኤክስፖርት ምስኣተና እታ ሌተስት ዘላ ምስኣተናያ ኤክሰል ምስኣተና ድማ እቲ ኩሉ ተርእና ማለት እዩ ኩሉ ኣብዚ ዘሎ ሕጂ እቲ ሕጂ ዘእተናዮ ተማሃራይ ጆን ዝበሃል ቁፅሪ ክንደዚ ስቱደንት ኢላ ንሕጂ ሰዓት ናይ 11 ፈርዓን ኢላ ፕረዘንት ኢላ ተርእና
1: ሰላም ሽመይ ሆሴናስ ዝበሃል ዝመሃረሉ ቤት ትምህርቲ ባርካ ታሽዓይ ክፍሊ ኢካ ድመሃር እዚ ድማ ሚልኪያስ ፊልሞን ዝበሃል ዝመሃረሉ ቤት ትምህርቲ ድማ ባሕቲ መስከረም ሻሸይ ክፍሊ እዩ ድመሃር እዛ ሒዝና መፂና ዘለና ድማ ዋተር ሌቨል ሰንሰር ትበሃል ማለት እዩ ሕጂ እዛ ስርሕናያ ዘለና ኣብ ፃዕዳ ታንከራት ማለት እዩ ኣብ ውሽጠን ማይ ክንደይ በፂሑሎ ገለ ክንፈልጦ ይክእል ኢና እዛ ስርሕናያ ዘለና ድማ ካብ ላዕሊ ንሪኦ ወይ ከዓ ጉልበትና ግዜና ትቕጥበልና መሳርሒት ኢና ሰሪሕና ዘለና ማለት እዩ በዘና ኣብዚአ ንሪአን ዘለና 25 50 75 ዝብላ ዘለዋ መብራህቲ ብአና ንልኩዓወቲ ማይ ማለት እዩ ሕጂ ማይ እንዳገብር ክለን ክኸይድ ከለኹ ዳዶ ማእዘን መብራህቲ ከደአን ማለት እዩ ሕጂ እንታይ ትብለንላ ማለት እዩ 25% መሊኣላ 50% መሊኣላ 75 ጥቃያ ሃሳስ ያለላ እዛ ሚትስ ኣይበፅሓት እንደላ ማለት እዩ እዚኣ 75 እዚኣ ባዕ ክትውልሕ ኮይና ክትመልእ ኣለዋ 75% ክትበፅሓ ኣለዋ ማለት እዩ ኣብ ጥቃ ሚት ኣደላ ኢላ ስትሕብረንላ እዛ 100% ኣብ ጥቃ ኣደላ ትብለንላ ማለት እዩ እዛ ብሉስ ጥዕጊራ ይተወላእትን ማለት እዩ እዚኣ ድማ ኣብዘን ፃዕዳ ታንከር ብፍላይ ኣብዘን ኣብ ውሽጠን ክንደይ ማይ ኣለዎ ገለ ክንፈልጠለን ደንክእል ማለት እዩ ካብ ተስኢና ብላዕሊ ምርኣይ ገለ ወይ ኳሕኳሓ ቢልና ካብ ምስማዕ ገለ እዚኣ በዘን መብራህታት በዘን ሰዕባ መብራህትታት ጌርና ብቐሊሉ ክንፈልጦ ንኽእል ማለት እዩ
2: መጀመርታ ሽመይ ናሆም በሃል ንኤፕ ሄርሞን ንሕና ኣብ ጋሽ ባርካ ካብ ተሰነይ መፂና ሎማዓን ሰሪሕንያ ዘለና ከዓኒ ኢሩስኬክ ዲክቴት ገብረልና መሳርሒት ኢና ሒዝና መፂና ዘለና እዚኣ መሳርሒት እዚኣ ብሰለስተ ነገራት ብ4 ነገራት ዝቆመት እያ ዲናሞ ባዘር ስዊች ኣብዚ ከዓ ባትሪ ኣሎ ማለት እዩ እዚኣ መሳርሒት እዚኣ ከምቲ ነገር ከዓ እዚኣ ኢሩስኬክ ዲክቴት ገብረና እያ እዚኣ ስዊች ኦን ምስ ገበርና እያ እዚኣ ዲናሞ እዚኣ ኣብዘን ክልተ ዜን ኣብዚ ክልተ ዘ ሓፂን መሳርመት ምስ ዝተራጊቡ ስለ ዘሎ እዚኣ ጴጥ ትብላላ ማለት እዩ እዚ ክንቀሳቀስ ከሎ እዚ ከም መሬት ጌርና ሓሲብና ኣዚ ክንቀሳቀስ ከሎ እዚ ምስ መሬት ተላጊቡ ስለ ዘሎ እዚኣ ክንቀሳቀስ እንዳ ሽዑ እዚኣ ኣብዚ ምስ ተላገበት እዚኣ ጴጥ ትብለና እዚኣ ሰሪሕና ዘለና ምክንያት ድማ ሓደ እዚ ኢሩስኬክ መፅኡ ዳ ይመፀን ነግረና ካልኣይ ድማ እቲ ኢሩስኬክ ምስ መፀ ንሕና ካብቲ ገዛ ቅልጡፍ ውሳነ ክንውስንን ንፋስ ከምዚ ካምሲን ንፋስ ብርቱዕ ንፋስ ክመፅእ ከሎ ከዓኒ ትሕብረና መሳርሒት ኢኻ ማለት እዩ
3: ሽመይ ተመዝገን ይበሃል ሓፈሻዊ ትምህርተይ ታሻይ ክፍሊ እዚ ከዓ ኣብ መድሃኒ ይበሃል ካብ ባርካ ዝመፀ ታሻይ ክፍሊ እዚ ከዓ ኤቨን ይበሃል ሻባይ ክፍሊ ሕጂ እዛ ሒዝንያ ዘለና ዓይኒ ስውራ ንጠቅም እያ እዚኣ ንዓይኒ ስውራ ነጠቅም በዚያ ይመልኡ በዚያ ይኸብልዑ ቀደም ግን ብብሉቱስ ኣብ ሞባይል ኮኔክት ትኸውን ኣለዋ ሕጂ ንዓይኒ ስውራ ሞባይል ኣይጠቅምኒ ዝብል ኣተሓሳስባ ኣሎ እዛ ኣተሓሳስባ ክንቀየር ከዓ እዚኣ ምሂዝና ኣለና በዚያ ኣብ ቅድሚ ዘሎ ኣፕሊኬሽን ወይ መደወሊ ክትወቐልካ ተ ኣብ ሰለስተ ክሊክ ንሓደ ሰብ ኣብቲ ቅድሚ ዘሎ ተመዝጊቡ ዘሎ ክትራኽበካ ትኽእል በዚ ከዓ ድምፂ በዚ ከዓ ተጉድል በዚ ድምፂ ት በዚ ተጉድል ከምኡ ውን ኣብቲ ናይ ቪድዮታት ኣብ ቅድሚ ትገለ ጌራ ክትውላዓልካ ትኽእል እያ ብቻርጅ ከዓ ክትመልእ ትኽእል እያ እዚኣ ናግኒ

0: መጀመርታ ሽመያ ፊት ኣዲስ ይበሃል ኣብ ቤት ትምህርቲ ባርካ መሃር ታሻይ ክፍሊ ማለት እዩ ለበለ ድማ ነበልዋን እዚ ኣቕሪብያ ዘለኹ ስራሕ ድማ ግራስካተር ትበሃል ማለት እዩ ኣብ ገጠራት ወይውን ኣብ ዝኾነ ዓድታት ምስ ንኸይድ ኣዴታትና ኣቦታትና ከም ንሪኦም ብኢደም እዩ ክዓፅዱ ዝዓፅዱ ንሪኦም ማለት እዩ ንጥዕኖምን ንግዜኦም እዚ ድማ ሃሳይ ኢልና ብምሕሰብ ነዚያ ስራሕ ኣቕሪብናዮ ማለት እዩ እዚኣ ስራሕ ዝተጠቀምናለን ንብረት ድማ ባትሪ ስዊች ካብ ባትሪ ናብ ዲናሞ ዝወስድ ዋየር ሬጅስተር ተጠቂምና ማለት እዩ እዚ ባትሪ ዲስ ቮልቴጅ እዛ ዲናሞ ዲስም ኤሲም ቮልቴጅ ትወስድ ትኽእል እያ ግና ንሕና ድማ ዲስ ቮልቴጅ ና ተጠቂምና ዘለና ማለት እዩ እዚ ካብዚ እዛ ስዊች ድማ ከም መቋፃፀሪት ተኣሽሙ ጌርና ኣለና ማለት እዩ ኣብዚ ውሽጢ ድማ ሬጅስተር ጌርና ኣለና ሬጅስተር ድማ ከዓ ከም ጠቃሙ ኮይኑ ዝኾነ ቮልቴጅ ልዕሊ ዓቐን ተመፂዎ የብሉለና ማለት እዩ እዚኣ ትመስልታ ስራሕ ምስ ወላዕናያ ድማ እዚኣ ትመስ
1: ሽመይ ናይ ሚካኤል ፀጋ ይበሃል ዝመፃ ከሉ ቤት ትምህርቲ ካብ ቀይሕ ሓደ ሰከንዳር ስኩል ግሬደይ ከዓ 10ይ ክፍሊ እዛ ሒዝያ መፅ ዘለኹ ቫኪም ክሊነር ትበሃል መሳርሒት እያ እዚኣ ቫኪም ክሊነር ትበሃል መሳርሒት እያ ተጠቂመላ ዘለኹ ንብረት እዚኣ ፋን ኣላ ኣብዚ በዚ ክልተ ትቦ ኣብዚ ውሽጢ ድማ ጎማ ኣለዋ ኣብዚ እዚ እዚኣ ኤሌክትሪክ ምስ ተወላዐት በዚ ትርስሓ ትስዕቦ ሞ ኣብዚ ውሽጢ ዘላ ጎማ ድማ በዚ ክስተይ ጌራ ትእክቦ ማለት እዩ ሽዑ እንድሕር ክነዕኑዕ ክንኣለቲ ድና ንዛ ዘላ ውሽጢ ዘላ ጎማ ኣውፂና ንጥቀመላ ማለት እዩ ሕጂ እዚኣ ምናልባት ናይ ረስኒ ወይ ናይ ገለ ስክፍታ ንሕር ኣለካ እዚኣ ምስ ተወላዐት እዚ ንሕር ረሲኑ ባዕላ ንነብሲ ባዕላ ተዝሕሉ ክንጥቀመላ ኣለና ሓጂ
2: እምባር ቀስ ዝኸበርኩም ተኸተልቲ መደባ ቴክኢንሳይት ኤርትራ ቀዳማይ ክፋል ናይቲ ብተምሃሮ ክረምታዊ ሞያዊ ስልጠናታት ብዝወሰዱ ተምሃሮ ዝቐረበ ፕሮጀክታት ወይ ስራሓት እዚ ክትከታተልዎ ዝፀናሐኩም ነይሩ ከምዚ ክትርእይዎ ዝፀናሕኩም መንሰያትናን ተምሃሮናን ክሳብ ክንደይ ዕምቆት ዘለዎ ሓሳብ ሒዞም ከም ዘለውን ንዝመፅእ ዘሎ ናይ ዘመነ ቴክኖሎጂን ምዕባልን ከዓ ዝኣክል ፍልጠትን ብቕዓትን ዓጢቖም ከም ዘለዉ ዘርኢ እዩ ነይሩ ካልኣይ ክፋሉ ዝመፅእ ደሎ ሰሙን ከነቕርቦ ኢና ንሎሚ ተዳልዩ ዝነበረ መደብ እዚ ክትከታተልዎ ዝፀናሕኩም ነይሩ ሰናይ ቅነ

0: ደንፈተ እሊ በርናምጅ ለ ግለት ዓወት ላሳዶ ምስልና ማሕበር ፈርመሽን ኤርትርያማ እብላ መናሰበት ላ ሓምደና ትብፅሖም ሓይሳምዋ ሓይሳትማ እንደ እተሰልኩም እግል ትሻርኮ ሰኣያትና ዓባይታ ካብ ምስልና ምስ ሓምደ ሰናይ ድሓን
1: መፀካ
0: ሽክረን ዲብላ እንደመፀካ ነፍዕ ግል ሸዓብለ ትብሎ ዕልም እግል ትሃብ ትላ ምን ሓዳርካ ግለ ሓምደካ ናዮም ርእስና ክማእሉ ታብዕህለካ ተእሲር መትጋረ ምስናዓት ዲብ ዓፍት ለኸስስቶ መትጋረ መልእምብሎ እብ ዓመት ናይ ስናዓቱ ልግባእ ኢ ናይ ስናዓት እስዎቱ ምለከምከምቱ ሚቱ መትጋረመ
1: እዚ ሚቱ መትጋረም እንደምለና ናይ ኮስሞቲክስ ጠብዓ እዚ ዲብ ኮስሞቲክስ እየ ምን ሰራሕተ ነዚ ሓልየን ለተእሲራት ለመፅልላ እሊ ኮስሞቲክስ ምን ዘለየና ገለዩ ተእሲር ጠብዓ ልብዲቡ ላ ላኪም ገሊኦ ድቤት ለተሓውሰ ድዩ ተእሲር መራር ለመፅእ እዚ ሕና ግን ተሃገዱ ንሓዝ ዘለየና ሚቱ እ ለተእሲር ለመፅል ህላ ማዕና እዚ ልምና ተእሲር ለመፅዑ ኬሚካል እም ድቤት ለተሓወሰ ድዮም ዓደመ ዕልም እየ ዳም ንለስቶ ክድሙል ህለ ወተእሲራት ወመሻክል ማዕና ዲብ ቀርበት ለመፅል ህላቱ እ ማዕና እድቤት ተእሲር ለመፅእ ዓይነት ኬሚካላት ንወደው ዲቡ ዲብ ሸረይክ ለመፅል ላ ክእሊ ኮ እንደወደይና ግል ሰራሕተን ግል ንጠር ህልት ግነምርኢሊ ተእሲራት ለመፅዑ ዓይነት ኬሚካላት እዘሎም ኬሚካላት ሎም እየ ለትፈናታ ዓይነት ብራንዲታት ለትፈናታ ዓይነት ድቤት ዲብ ከብድ ናይ ኮስሞቲክስ ንበሎ ኮስሞቲክስ ዓሊሜን ማዳመት እጁስቲ ወደ ሓንቲ መሻክላት የለብውን ልትበሃል ላኪን ኣድቤት ተሓወሰ ድዩ መፅእ ሰበትላ ንሕና ግን ሓፍዝ ወላ መጅተማዕማ ግልፈሙ ግልኣእምሩ ልህልየ ትግልብቱ እዚ ምና ልማዕና ተእሲራት ለለመፅር ህለው ዓይነት ኮስሞቲክስ ጥብዓ ዲብእሊ ልህለው ላትፈናት ዓይነት ላ ማዕና እዚ ምና ተእሲር ለመፅር ህለው ሓልየን ዲባ ዓዳጋ ህለው ድራግስ ዝተሓወሉ ግዮም ምስሊ ሆርሞን ናይና ንፃበጡ ህሎም ምስሊ ሆርሞን ናይና ንፃበጡ ዓይነት ድቤት መራዮም ተእሲር ለምፀ ለቀድሪ ውሎም ኦስትሮይድ ድራግስ ናርሖም መራቶም ተእሲር ለመፅዖ እዚ ሎም ኦስትሮይድ ድራግስ ዚ ብዓዳጋ ልህላ ዓይናት ማለት ዋል ሓልየን ልህላ ንርኢልለና እሎም ካራ ቤታሚታሶን ሃይድሮክሪሲን ካራ ቲሪኒቶይድ ሃይድሮኪኒሎ ትበሎ ዓይነት ድቤት እንዳሓወሰ ድዮም ዘመፅ ኣለው እሎም እየ ግል ሓሳስየት ውቅልቂሕን ነፈርሓቆም ሰራሕትን ካረማዳዊ ገለ ተእሲራት ሓቁሓ ስለግሉ ብሕክምናቱ ልልትሀየም እሊሄ ዲብ ከቢት ኮስሞቲክስ ነጋል ትሀብላ እሊ ሓንቲ ፋርማሲ ኦየ ፊዚሽን እግሊ ትሀብ ለልትጋባእቱ እዚ ማዳመት ላ ሓንቲ ፊዚሽን ልትሀብ ሰበት ኢላኒ ልእዳም ብከይፍቱ ብተማም ከይፍት ነሱ ኢላኒ የምክን ዳይሬክሽን ብዲቡ ብልትናሳእ ሚሕን ግል ወቅት ግልትናሳእ ብዲቡ ወእስክ ምደወልቱ ልትናሳእ ወከፎት ለልትናሳእ እዚ ብሓኪም ዝገብእቱ ካሊእ ሓኪም ዘዘዩ ትግል ተየብልህለየ ትግሉ ን እዚ ርእና ምንገቢ ላኪን እዚ ሓልየን ዲባ ዓዳጋታት ለላ ልዳም እድቤት ከምለ ድዩ ዕልም ኣለቡኒ እድቤት ከም ልትሓወስ ዝብላ ወመሻክላት ከምስለመፅእ ክትም እንቤላ ወድያሁ ግል ሓተ ምክን ንሰማማዓት ወዲዩ ኢላ ሓይነትላ ሰማማዓትን ትብላ ንብዕደትመት ወዲዩ እዚ ምንገይ መሻክል ወተእሲራት ለመፅእ ለተእሲራት ለመፅእ ላንምንደህለና ምህላ ሰራሕትን ከም ቅሕን ለመስል ኣሕያን እንዲብጋፅ ግልግባለ ይቃድር ለቃርበት ቀይሕ ገቢ እምየ ለቃርበት ናየን ምንዓቅም ወላዓል ክፍፍ ቅሕን ሓካክ ግልሕካክ ክቀድር መሻክል ዓዱ ከማን ድዩ ግለምፅእ ቀድር ተእሲራት ለምፅእ ዲበን ቀድር እዚ እሊ ሰበት ገባ ኣብ ዕልም ግሊለያሁ ወሚቱ ለእድቤት ዝሕውስ ድዩ ማዓይነቱ ግን ሓፍዝ ምንብዲብና ወሚቱ ሴፍ ለገባ ኣግንኣእምሩ ለግናቱ

0: ክንዲ ፋርማሲስት
1: ምንዲብህ
0: ትልሓይስ
1: ምንዲብህ ትልሓይስ ሕቲ ላይ ባካ ተነሳየ ልሒሳ
0: እዘላ ኣድውት ዲብ ኣድውት እንደይገብል ነትናፍ ተለፎን ክነከበት ኣሎ ሃሎ መርሓባ ባትካም ንመስለኒ ዲብ ነትናፋዕ ኣቦ ብሰኒግ ነትናፋዕ ብድሓን እግል ነትናፋዕ ኣቦ ክሬማት ሌጣ እንዳይ ገብ ኩሉ ግል መትጋረም ነትናፋዕ ብሳቡን ልግባእ ኮልጌት ልግባእ ገለ ልግባእ ዳሓኑ ለተኣከደት እግል ልግባእ መግኒ ልብና
1: ዓይነትሊ ሴፍ ከምሰርቶ ግን ኣእምሩ ዲብና ካሊእ ለትፈናት ዓይና እዚ እትልሓልየ ንህላ ለትሓወስ ዲብላ ለትፈናት ዓይነት ሰዋቢን ትልመፅልላ ምስላ ቴክኖሎጂ ልህላ እሊ ሰዋቢን ገሌዩ ኬሚካላት ልትሓወሰ ድዩ ሳቡን ከማን ሰኒ ሳቡን እንበል ትልብል ዳ እሊ ሳቡን ነፍሱ ድቤት ኬሚካል ሓቆል ትሓወስ ድዩላ ብሉ ከማ ግን ሓፍዝ ምንበ ገሌዩ ሳቡን ንብ ደካው ቀርበት ናይ ከላላዕ ትብላ ስከማር ነዳድ ውደ ዲብካ እና ርሑ ግልሚት ነዳድ ውደ ሻቀ ግል የላ ልብልፊኢና ሻቀ ኢላንሊ ሳ መደረት ክመበፅፀላ ክጠንተው ምንላግልካ ለትፈናት ዓይነት ሳቡን ስበትላ ሰራሓተን ብዕልም ትግልግበለ ብዲቡ ካልእ ኣሻ ጠቢዒ ምስላ ቀርባትካ ናስባካ ሓቋዓቲ ዓይነት ሌ ሓቲ ሳቡነት ናስባካ ኩል መረት ሓቆሌት እግላ ምተስተክድም ለትፈናት ዓይናት ተቃይረ ኣላብካኒ እላ ትረክበት እጀርባ እላ ትረክበት ኢዳ እ ዓይነት ግርም ተበሎ ስተክድማ እንደበልካ ሓቆ ትወደለካ ክንደረግ ለምፅ ዲፈ ቀድር እዚ ሳቡን ኖስ ወድውን ዘሎ ገለዩ ሳቡን ድራይቱ እግል ቀርበት ተራሕትን ናቕፅቱ ልጀህዝ ወዝዩት ብቱ ወደ ከፍሉ ኢልትፈራሸሽኒ ገሊኦ ዘ ፍልፋትልትፈራሸሽ ገለ ቀርበቶም ንዘየት ፈታት ልጀህዝ እዚ እንታ ቀርባትካ ሓቆ ናሽፈት ገበት ወገስካ እንተነሻፍ ወሰካ እሚ ቀርባትካ ጠካነ ሓቆ ዘየት ገበት ዘየት ካል ምረት ወስካ እንደለካ ለመናፊት ለናይ ቀርበት ናየን ልዳባእ ዘትልምገቢ በቐጥ ዝሓስል በቐጥ ውገ ዝሓስል ለአኑ ለደድ ሴል ግልፍገር ሰበት ቀድር እንዶ ትፈጥቁ ለቀርበት ሰበት ዳባእ በዝዩት ፈጣቅ ዋይሻ ለይ ሓሳብ ከ ፈፃጋ ውገ ዝሓስል ከባና እዚ እሊ ሰበት ገባ እንተሜት ለቀርባትካ ለይ ሰማማ ዓይነት ነስኣከባት ለትሓፅባ ኣለካ ለለሰማማዓካ ትግትንሳ ለየ ትግልካ ለኑ ምሂቱ ምስላ ቀርባት ከለገይስ እዚ ሓቲ ሓቆለ ቀርባታ ኦይል ገቢ ዘየት ለብታገይ ሓቲ ቀርባታ ናሽፈት ገቢ እዚ ቀርባታ ለዘየት ብታል ዓይነት ምንዓ ናሽፈት ከመስተክደመት መራ ሰራሕትን ተቂር ወተመፅግላ መራ ደስ ትብላ ተቂር ከምፀ ትግላ ትብላ ክፍላነት ለፍዛቡነት ንሰጓኣነ ማሸላ ትማመአት ግል እንትምክል ፈናኒት ተወርኣ ተታሓይሰኪ ትምድልሃ ተስተክድማ ብልዓክስ ግልሃ ሰበት ምስላ ቀርባታ ይተሰማምዓኒ ደረር ወፋፃጋ ተእሲር ማፃ እግልሃት ለሻቀቶ ግለ ይሻቀየን እዛ እወል እንደይ ትወዲ ምግቲ ደብ ዲብና ቼክ ግኒደ ግተኣካን ንእሽ ዲባ ቀርባትና ዲብድና ልግባእ ሓንቲ እዝና ግንፈትን ዋላ ሳቦ ግንፈትን ብዲብና እዩ ንዑ ጀዲድ ጥም ንበና ረከበት ንበና ግኒደ ለበ ናስ ባናሓዋ ጋባ ወምስና ለገይስ ሓዋ ክነስተክድም ዲብና ምስና ለገይስ እዮም ክን ፊ ክሬም ለምልሓስል ሓቲ ሓየት ሓቆ ዛከርናሃ እወል ክሬም እሊ ግኒዶ ያለምናኒ ናይ ኢላ ግትደ ውላ ሸር ግኒደ በይሽ ኮስሞቲክስ ሰኒ ይኮን ተይሽ ቀርዶኦን ኮንታሚኔሽን ሓተያ ናይካ ኣቆት ውደለካ ናይ ካውደ ካል ምላ ንብራንድ እዚኦም ክን ንበል ኤግዛምፕል ባር ንሳ ባር ደውላትና ኩሉ ከን ሰራሕ ኣክተሩ ንስለስተክድማ ኣነ ሚሳል ተናስኣለ ይኮን ኣይ ጋፅታ እዘለ ባር ሌት ዋ ገሌን ሩዝ ብፀባለ ፀበነ ገሌን ባርቅ ንብላ ኣላት ፈናት ዓይናት ትርላ ገሌን ቢኤምቢ ገለላ እዘለ ባርሊ ንብራንድናያ ሓተ ሸሪከት ኦሪጂናል ተባፅዓ ለካሊእ ሸሪከት ፌክ ወዲያ እዘ ለባሪ ወዲያ መር ናስባ ውክል መረት ባሪ ተስተክድም ለባሪ ካል መረት ለሰበ ሸሪከት ፌክ ሻቅዋ ፍልብዳየት ኦሪጂናል መፀት ሓረ ፌክ መፅእ ፌክ ዶንመዶ ተስተክድም ያ ክባሪ ቤት ሸገል ገ ዓይነት ሚታ ፌክታ ሎሎ ኦሪጂናል እዚ ግንመይዙ ብዲብና እሊ ግንኣእምሮ ዲብና ገቢ ሚንታ ክዋሊቱ ሚቱ ለፌክ ከማ ግንኣእምሮ ዲብና ትም እንደበላ ረከበ እንደበየና ክተስተክድም ኣለምና
0: ሓምድ ሰዓት ሰበት ተመት ይብላ ግንእትመምቱ ሽኩረን ዲብላ እንደመፀካ ክና ምንሸርሓካ ግና ሓይሰም ሓይሳት በርናምጅ ገለብ ድሓን ታብዕለለይኩም ናዮም በርናምጅና ዲብላ ተማ ሓቆ ክልእሳምን ኣብ ብዕፅባፅ እግል ንምፃእቱ እስኩ ድሓን ወሰላመት

0: ሰላምታና ይብፃሕኩም። ኣብ ዝተፈላለዩ ቦታታት ብምዃን ንምክትታል ትሕዝቶ መደብ ህርመት ተዳሊኹም ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ሎሚ እውን ንዓኹም ተኸታተልቲ መደብና ንምዝናይ ከም ቆፀራና ሰዓትና ኣኽቢርና ዝተፈላለዩ ትሕዝቶታት ዘለዎም ደርፍታት ሒዝና ኣብ ሰዓትና ተረኺብና ኣለውና። ንስኻትኩም ውን ነቶም ንሎሚ ኢልና ቀሪብናዮም ዘለና ደርፍታት ብዘለኹም ወገን ኣብ ናይ ዕረፍቲ ግዜኹም ምሳና ሓቢርኩም ክትከታተልዎም ብክብሪ እየ ዝዕድም። ከም ወትሩ ቀሪብያ ዘለኹ ኣብ መኽፈቲ ደርፊ ከላልየኩም። ንሎሚ ቀሪብያ ዘለኹ ናይ መንእሰይ ድምፃዊ ተዳለወ ዮውሃንስ ካብ ደርፍታቱ ንምንታይ እትብል ፍቅራዊት ደርፉ ብኣይና ክንጅምር ሰናይ ምክትታል።
1: ተዳሎ ሓውና ከማርኣይዎ ናይ ነዊሕ ዓመታት ዓርኩ ጠሊማቶስ ምስ ንዕኡ ዓርኩ ትምርዖላ ወይ ከምዚኣ ይግበረኻ

መንእሰይ ተዳልዩ ዮሃንስ ንምንታይ ናይ ሎሚ ሰሙን ትሕዝቶ መደብር መትከም ዝተዓዘብኩሞ ኣህዱ ኢላ ፈሊማትልና ላ ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል ቀሪብየን ዘለኹ ደርፊ ከላለየኩም ሓንቲ ናይ ክልተ ገዳይም ድምፅያን ሃገርና ቅሩብ ንድሕሪት ምልስ ኢልና ናብ ቦሎኛ 91 ኢና ቀሪብና ዘለና ደርፊ ናይ ድምፃዊ ሓይል ኣበረኸተ ኣብ ምስ ኣልጋን ሸማነ ኢንዱስትሪ ሓለንጋየ እትብል ካብተን ተዘከርቲ ደርፍታት ሃገርና ያ ንዓ ክንጋብዘኩም ኢና። ካብ ቀፂላ ቀሪብናያ ዘለና ደርፊ ናይ ድምፃዊ መንእሰይ ነፍሲሄር ዮናታን ታደሰ ዱላ ኣብ 2020 ዘረፋ ከመይ ኢላ እትብል ደርፉ ክትከውን እያ። ተኸታቲለን ድሕሪ ምቕራበን ደጊመ ክምለሰኩም።

0: ቃል በዓሎ ትሪኦ ከለካ ዳሃይ እዩ ዝብል ናይ ዝኾነ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ርአ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፈለጥኒ ዋላ ዝኾነ ሰብሲ ዝምጥሎን እዩ
3: ትግራይ
4: ትግርኛሰማዕ ኮኸዓ ኣይፀላኳን መርከ ዘሎ ስለዝኾነት
5: ግጥሙ ከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎኖማጎዳገለያሉ ኣውራር ፈላእኩኖ ሱዱባላይ ናሜኮ ኣይንኮኖኣደይ
7: ወላዲተይ ደርፊ ጅምር ከለኹ ብዛዕባ ሓንቲ ሙት ኣድዩ
8: እንተሓሸኒ ኢልከ ገዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
10: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ክቡራትን ክቡራን ተኸታተልትና ምስ ትሕዝቶታት መደበርመት ኣለኹም ካብዚ ብምቕፃል ዘለዋና ደርፊ ንምልላየ ደጊመ ተመሊሰ ዘለኹ ካብዚ ብምቕፃል ዘለዋና ደርፊ ሓንቲ ናይ ድምፃዊት ብስራት ኣረጋይ ተላዕለ እትብል ኣብ 220 ሰርሐታ ስራሓ ክትከውን ከላ ካብ ቀፂላ ናብ ገዲም ድምፃዊት ሓጃይት መንደል ካብ ደርፍታታ ናይ ቢልየን ደርፊ ክንጋብዘኩም።

ምስ ገዲም ድምፃዊት ሓጃይት ምንዳል ፀኒሕኩም ክቡራትን ክቡራን እንተኸታተልትና ምስ ጉጅለ ባህሊ ስብሪት ብምዃን ዝደረፈታ ሰንገሊ እትብል ደርፊ ጋቢዝና ፀኒሕና። ካብዚ ብምቕፃል ዘለዋና ደርፊ ከላለየኩም እየ። ሓንቲ ስብቁለይ እትብል ናይ ድምፃዊት ንህምያ ዘርኣይ ካብ ደርፍታታ ክንጋብዝ ኢና። ካብ ቀፂልና ናብ ገዲም ድምፃዊ እስጢፋኖስ ኣብርሃም ዘማች ክንሰግር ኢና። ህንፃ ፍቅሪ እትብል ደርፊ ኢና ቀሪብና ዘሎና።

0: ቃል በዓል ትሪኦ ከለካ ደሃይ ዝብል ደሃይ ናይ ዝኾነ ነ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ርአየ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፍልጥኒ ዋላ ዝኾነ ሰብሲት ዝምጥሎን እዮ
3: ትግራይ ትግርኛ
4: ሰማዕኮኸን ኣይፀላኳን በርከት ዘሎ
5: ስለዝኾነትእሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎኖማጎዳገለያለውሾማውራር ፈላኣኩኖሱቱባላይናሜኮዋይንኮኖኣዲ
7: ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሙት ኣዲ
8: እንተሓሸኒ ኢልከ ገዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ ንሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ትሕዝቶታት መደብርመት ከመይ ትከታተልዎ ኣለኹም? ክቡራትን ክቡራን እንተኸታተልቲና በዚ ዝቐርብ ዘሎ ደርፍታት ትዛነ ይክትልው ተስፋይ ሙሉእዩ ንምክታልኩም ደጊመ ብክብሪ ይዕድም። ዘለዋና ደርፊ ሓንቲ ናይ ገዲም ድምፃዊት ኤልሳ ኪዳነ ኣብ መበል 33 ዓመት በዓል ናፅነት ሃገርና ኣብ 224 ዝደረፈታ ደርፊ ቀሪብና ኣሎና። ካብ ቀፂላ ድማ ናብ ድምፃዊ ኣቡበከር ሓጂ ሓሰን ክንሰግርና ወርቃዊተይ እትብል ደርፉ ሓዳሽ ስሪሕኣ ናብ ክንሰግርና ተኸታቲለን ድሕር ምቕራብን ደጊመ ክምለሰኩም። ኣቐዲማ እቲ ሃገራዊ ደርፊ ናይ ድምፃዊት ኤልሳ ኪዳነ እያ ክትልወና።

ኣብ ምኽባር ፈንቅሊ 2026 ዝተደርፈ ደርፊ ናይ ትግረ ደርፊ ኢና ንሕጂ ቀሪብና ዘለና። ክቡራትን ክቡራን ተኸታተልትና ብክልተ ድምፃን ሃገርና ብካልድ ዑስማን ምስ ስሌማን ኣሕመድ ኮይኖም ዝደረፍዋ ደርፊ ናብኹም ክትቀርብ እያ። ካብኣ ቀፂላ ናብ ድምፃዊት ሚለን ሃይሉ ክንሰግር ኢና። ካብ ናይ ሚለን ደርፊ እውን ጠሊ መካየድ እትብል ፍቅራዊ ደርፋ ኢና ቀሪብና ዘለና።

ትሕዝቶታት መደብር መትከንዛዝም ክልተ ደርፍታት ተሪፈናን ኣለዋ። ክቡራትን ክቡራን ተኸታተልትና ንዓን ከላልየኩም እሞ ደጊመ ክምለሰኩም እየ። ዘለዋና ደርፊ ናይ ድምፃዊ ሙኒር ዓሊ ቅብዝር እትብል ኣብ 2018 ዝሰርሓ ስርሑ ክትከውን ከላ ካብኣ ቀፂላ ናብ ድምፃዊ መርሃዊ ተስፋ እንድርያስ የኣክለኒ እትብል ናይ 2026 ስርሑ ሓዳሽ ስርሑ ንዓ ክንጋብዘኩም ኢና።

ዘብኩም ደርፊ ፀኒሐ ክቡራትን ክቡራን ተኸታተልትና ኣዛ ናይ ፀኒሐ ክኸውን ምርጫና ተስፋና ሙሉ እዩ። ኣብ ዝመፅእ ሰሙን ኣብ ልካ ሰዓት ብዝተፈለየ ትሕዝቶ ክኸውን ምረኸምና። ክሳብ ዝመፅእ ሰሙን በብዘለናይ ወገን ሰላምን ጥዕና ንኹልና። ምስ ተርፉ መደባት ኤሪ ቲቪ ክገድፈኩም

0: ነፃነት ሃገር
1: መደብ ካብ ንጥፈታት ኣብያተ ትምህርቲ
2: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
1: ንባህላዊ ስፖርታዊ ስነ ጥበባዊ ምህዞን ሰንዓን
2: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
1: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
2: ብኩለን ኣብያተ ትምህርቲ ሃገርና ዝካየድ
1: ትምህርታዊ መደብ እዩ።

ሰላም ክቡራት ተኸታተልቲ መደባት ካብ ንጥፈታት ኣብ ቤት ትምህርቲ ከመይ ቀኒኹም? ኣብ ናይ ሎሚ ትሕሶ መደብና ኣብ ዞባ ማእከል ማእከላይ ደረጃ ቤት ትምህርቲ እምባጠቕላ ብኣጋጣሚ መዓልቲ ቁፅሪ ዝተዳለወ ዝተፈላለየ ትምህርታዊ ንጥፈታት ኢና ሒዝና መፂና ዘለና ሰናይ ምክትታል።